0: ሰላም ከመይ ትውዕሉ ዝኸበርኩም ተኸታተልቲ ሰዓት 5ሙሽተ ኣኺሉ ንሎሚ ሶኒ 12 ጥቅምቲ ዝተዳለዎ ዜናዊ መሰናድኦ ሒዝናልኩም ቀርቢና ኣለና። ምሳም ንፀንሕ ጴጥሮስ መንግስት ምስ ኣቕራቢት ቋንቋ ምልክት ኣብረት ተወልደ ብምዃን ኢና ኣርስተ ዜና። ሃይማኖታዊ በዓላትና ሓቂፎ ዘሎ ባህላዊ ውርሻታት ብግቡእ ክስራሐሉ ፃውዒት ቀሪቡ። ኣብ ዞባ ማእከል ዝርከብ ኣብያተ ትምህርቲ ማእከላይ ደረጃ ብሉፃት ተምሃሮ እንሸሊመን። ኣማደ ጨንፈር ዓባይ ብሪጣንያ ኣብ ከተማ ለንደን ዓመታዊ ገምጋም ንጥፈታቱ ካይዱ። ኣሜሪካ ንገለ ካብቲ መፃበቢ ሆርሙዝ ንምኽፋት ዝቐረበ ጠለባት ከም ተቐበለቶ ኢራን ሓቢራ። ቻይና ብጉዳይ ምትእትታው ኣብ ደሴት ታይዋን ኣብ ልዕሊ ሚኒስትራት ፓራጓይን ቤሊዝን እገዳ ወሲና። ኣብ ኣርባዕተ ክፍላት ሃገር ኣሜሪካ ብዝተኸስተ ህወብላዊ ንፋስ ሰብኣውን ንዋታውን ክሳራታት ወሪዱ። ሃይማኖታዊ በዓላትና ሓቂፎ ዘሎ ባህላዊ ውርሻታት ብግቡእ ክስራሐሉ ሞያውያናት ዘኻኺሮም ወኪል የሪና ሸዊት ገብረ ብርሃን ብመልክዕ ፀብጻብ ንዘዳለወቶ ትሕዝቶ እልልታ ሃብተ ማርያም ከተቕርቦ እያ።
1: ሃይማኖታዊ በዓላትና ሓቂፍዎ ዘሎ ባህላዊ ውርሻታት ንምብርባር ሕብረተሰብ ንቑሕ ኣበርክቱ ክዕዝዝ ሓላፊ ኣሃዱ ባህልን ስፖርትን ንእዞብ ዓርዘ ኣተዓወት ሓደራ ፀዊዑ። ብ9 ጥቅምቲ ብምኽንያት ዝኽረ በዓል ገዳም እንዳባ ኣይጣዒስ ኣብ ዝተገብረ ፅምብል ኣተዓወት እቲ በዓል ብ4 ዓድታት ደቂ ይጣዒስ ማለት ፃዕዳ ዓዲ፣ ላዕላይ ዓዲ፣ ማሕቁቕን ዓረውትን ብድሙቕ ባህላዊ ፀወታታት ከምዚ ፅምብል ብምግላፅ ድምቀቱን ባህላዊ ትሕዝትኡን ዓቂቡ ንክቕፅል ሕብረተሰብ እጃሙ ከበርክት ኣዘኻኺሩ።
2: እቲ ባህል እንዳጠፈ እዩ ይኸይድ ኣሎ። ሕጂ ዳርጋ ኣብቲ መደባት ክተካይዳ ኢልካ ንተ ደቂ ኣንስትዮ ሓደ እቲ ባህል ጠፊ እዩ ስለ ዘሎ ሕብረት ይስምዐኒ ማለት ደቂ ኣንስትዮ ማለት እዩ። ምክንያቱ እቲ ናይ ቀደም ስለዘየለ ማለት እዩ ናብ ዘመናዊ ዓይነት ስለዝኸዳ ማለት እዩ። ሓበሻዊ ግን ንሕና በዚ ናይ ሎማ ዓንቲ ዝተገብረ ኩሉ እውን ህዝቢ ስለዝረኣዮ ንዓመተ ካብዚ ንላዕሊ ገሊኡ ከቕርቦ። ምክንያቱ ኩሉ እቲ መደባት ርእይዎ እሞ ድማ እቲ ናይ ቀደም ባህሊ ኣዘኻኺሩ ዓበይ ይኹን ነቲ ንእሽተይ ክጉስግሶ እቲ ንእሽተይ ወለዶ እውን ካብዚ ንላዕሊ ንክሰርሕ ተስፋ ንገብር ማለት ንሕና እውን እቲ ዘሎ ፃዕርታት ካብ ሕጂ ጀሚርና ክነካይድ
1: ንኣመፃፃእቲ በዓልን ሓቂፍዎ ዘሎ ባህላዊ ትሕዝቶን ኣመልኪቶም ሓበሬታ ዝሃቡ ተሳተፍቲ ብወገኖም ሃገራውን ሃይማኖታውን በዓላት ኣካል ክብርታት ህዝቢ ኤርትራ ስለ ዝኾኑ ብግቡእ ተፀኒዖም ክዕቀቡን ናብ ሓደስቲ ወለዶታት ክመሓላለፉን ተላብዮም። ኣብቲ ኣጋጣሚ ዝተረኽቦ ኣፅናዕትን ተመራመርትን ባህሊ ዘድሊ ናይ ስነዳ መስርሕ ከም ዘካየዱ ወኪል ኤረና ሓቢራ። ኣብ ምሕምሕዳር ከባቢ ዓራውቲ ንእዞብ ዓረዛ ዝርከብ ገዳም እንዳባ ኣይጣዒስ 14 ዓድታት ዝሓቁፍ ኮይኑ ካብ ዓረዛ ንሸነኽ ደቡብ 15 ኪሎ ሜትር ርሒቑ ይርከብ።
0: ኣብ ዞባ ማእከል ዝርከብ ኣብያተ ትምህርቲ ፍረ ሰላምን ባሕት መስከረምን ኣብ ዓመተ ትምህርቲ 2025-26 ኣብ ሃገራዊ መርመራ ሻምናይ ክፍሊ ብሉፅ ነጥቢ ንዘመዝገቡ ተምሃሮን ብ11 ጥቅምቲ ሸሊመን። በዚ መሰረት ኣብ ንዞባ ገጀረት ትርከብ ቤት ትምህርቲ መባእታን ማእከላይን ደረጃ ፍረ ሰላም ልዕሊ 900 ንዘመዝገቡ 50 ደቂ ኣንስትዮ ዝርከቦም 77 ተምሃሮ ናይ መዳልያን ታብለትን ሽልማት ክትዕድልን ከላ ን9 ኣብነታውያን መምህራን ኣተባቢዓ። ካብ ጠቕላላ ተፈተንቲ 98.4% ከም ዝሓለፉ ዝሓበረ ኣቦ ወንበር ኮሚቴ ወለዲ ኣቶ ቴድሮስ ተኽለ ምስ ናይ ዝሓለፈ ዓመት ክነፃፀር እንከሎ ብልዕሊ 300 ዕብየት ከም ዘረኣየ ገሊፁ።

ብተመሳሳለ ኣብ ንዞባ ዕዳጋ ሓሙስ እትርከብ ናይ ማእከላይ ደረጃ ቤት ትምህርቲ ባሕቲ መስከረም ልዕሊ 900ታዊት ንዘመዝገቡ 31 ደቂ ኣንስትዮ ዝርከብኦም 52 ተምሃሮዋ መዳልያ 99.6ታዊት ንዘመዝገበት ብልፅቲ ተማሃሪት ድማ ዋንጫ ሸሊማ። ኣብ ማሕዳሪ ንዞባ ዕዳጋ ሓሙስ ወይዘሮ ሳሊሓ መሓመድ ኣብ ዘስማዓቶ ቃል ተምሃሮ ብዘመዝገቦ ዓወት ከይተዛነዩ ኣብ ናይ ካልኣይ ደረጃ ትምህርቶም ንዝበለፀ ውፅኢት ክፅዕቱን ግዜኦም ብግቡእ ከም መሓድሩን

0: ተጠቀምቲ ገምጋም ዓመታዊ ንጥፈታቱ ኣብ ከተማ ለንደን ኣካይዱ ኣብቲ 130 ወከልቲ ንኡስ ጨናፍር ዝተረኽባሉ ኣኼባ ፈፃሚ ጉዳያት ኤምባሲ ኤርትራ ኣብ ዓባይ ብሪጣንያን ኣየርላንድን ኣቶ ሳልሕ ኣብደላ ኣብ ዘስምዖ ኣብ መድረኻዊ ተልእኾ ዘተኮረ መኽፈቲ ቃል ንቕሓትን ውዳብን እቲ ዝሓየለ ዕጥቂ ስለ ዝኾነ ኣብዚ መዳይ እዚ ብዝበለፀ ምስራሕ ከም ዘድላ ኣገንዚቡ ሓላፍ ህዝባውን ከማውን ጉዳያት ኣቶ ተወልደ ዮሃንስ ብግድዩ ንህልው ኩነታት ሃገርናን ዞባናን ከምኡውን ምስኡ ብምትእሳር ዝህልው እዋናዊ መደባት ሃገር ምስ ናይ ቀዳምነታቱ ዝምልከት መብርሂ ድሕሪ ምሃብ ተሳተፍቲ ንዕላማታት ማሕበር መሰረት ዝገበረ ዕቱብ ገምጋም ብምክያድ ናይ ዝመፅእ ዓመት ተግባር መደባት ብዝግባእ ክስራዕ ትፅቢት ከም ዝግበር ገሊፁ ኣደ መንበር ሃማደ ጨንፈር ዓባይ ብሪጣንያ ወይዘሮ ሰናይት ሃይለ ኣብ ዘቕረበቶ ፀብጻብ ኣብ 226 ብቕዓትን ንቕሓትን ኣባላት ብሓፈሻ ኣካየድቲ ኣካላት ጨናፍርን ንኡስ ጨናፍርን ድማ ብፍላይ ኣብ ምብራኽ ውዳቤታት ማሕበር ንምስፋሕን ንምድልዳልን መንእስያት ኣብ ምምልማል ንጥፈታት ህዝባዊ ዲፕሎማሲ ኣብ ምሕያል ፕሮጀክት መሰልጠኒ ማእከል መንደፈራ ኣብ ምዕዋት ከምኡውን ከማውን ሃገራውን መደባት ኣብ ምዕዋት ዝተኮረ ዝምስገን ስራሕ ከም እተሰላሰለ ገሊፃ ኣካየድቲ ንኡስ ጨናፍር እውን ንዝተተግበረ ንጥፈታት ብደቂቕ ድሕሪ ምግምጋም ዝመፅእ ዓመት ኣተኩሮ ኣብ ዝውሃብ መደባት ዘተየን ኣብ መወዳእታ ሓለፍትን ወከልትን ሃገራዊ ሽማግለ ውዳቤታትን ማሕበራትን ደጎፎም ንንጥፈታት ሃማደ ኣረጋጊፆም
1: ኣብ ንዞባ ዓዲ ቀይሕ ደገፍ ዘድልየን ስድራ ቤታት ነፍሲ ወከፈን ብዋጋ 1,000 ናቕፋ ብጥሪት ተጣይሰን እተን ብ10 ጥቅምቲ ዝተጣይሳ ስድራ ቤታት ኣብ ምምሕዳራት ከባቢ ደርዓ መንደፈራን ዓዲለጅን ዝነብራ ምዃንን ቤት ፅሕፈት ዕዮን ማሕበራዊ ድሕነትን ሓቢሩ እቲ መደብ መቐፀልታ ናይተ ኣብ ዝሓለፈ ወርሒ ን11 ስድራ ቤታት ዝተገብረ ዓይነታዊ ደገፍ ከም ዝኾነ እተን ስድራ ቤታት ድማ ብምሕዳራትን ዝተደለያ ምዃንን ሓላፊት ቤት ፅሕፈት ወይዘሮ መድሃኒት ግርማይ ገሊፃ ዝኸበርኩም ተኸታተልቲ ስዕብ ብሃጉራዊ ዜናታት ኣሜሪካ ንገለ ካብቲ መፃቦ ሆርሙዝ ንምኽፋስ ዝቐረበ ጠለባት ከም ተቐበለቶ ኢራን ሓቢራ ይኹን እምበር እቲ ስጉምቲ ዲፕሎማስያዊ ባይታ ካብ ምጥጣ ሓሊፉ ነቲ ማያዊ መስመር ንምኽፋት ኣኻሊ ከም ዘይኮነ ሰመዚ ፀጥታ ኢራን ገሊፆም ኢራን ነቲ መስመር ክትከፍቶ እንተ ኮይና ኣብ ልዕልያ ፀኒዑ ዘሎ እገዳ ክላዓል ኣሜሪካን እስራኤልን ኣብ ዞባ ማእከላይ ምብራቅ ዘካየድኦ ዘለዋ ወተሃድራዊ ወፍሪ ጠቕሊሉ ክቋረፅ ካብን ናብን ወደባታ ንዝግበር ምንቅስቃስ መራኽብ ንምዕጋት ዝተወስደ ስጉምቲ ክእለን ደስ ኪሉ ዘሎ ገንዘባ ድማ ክልቀቕን ዝርከቦ 7 ጠለባት ኣቕሪባ ከም ዘላ ዝፍለጥ እዩ እንተኾነ ኣሜሪካ ንየኖት ጠለባት ከም ተቐበለት ዝገልፅ ሓበሬታ ዝርዝር የለን ኣብ መንጎ ኢራንን ኣሜሪካን ዘሎ መሰረታዊ ፍልልያት ንዝካየድ ዝርብ ሰላም ዓንቂፅዎ ከም ዘሎ እዮም ፀብጻባት ዘረድ ህዝባዊት ሪፓብሊክ ቻይና ብጉዳይ ምትእታው ኣብ ደሴት ታይዋን ኣብ ልዕሊ ሚኒስትራት ፓራጓይን ቤሊዝን እገዳ ከም ዝወሰነት ገሊፃ ሚኒስትሪ ጉዳያት ወፃኢ ቻይና ትማላ 11 ጥቅምቲ ኣብ ዘውፅኦ መግለፂ በቲ ጉዳይ ሚኒስተር መራኸቢታት ፓራጓይን ሚኒስተር ጉዳያት ወፃኢ ቤሊዝን ከም ተኣገዱ ፍሊጡ ኣሎ እቲ እገዳ ኣብ ባንክታት ቻይና ዘሎ ንዋይ ናይቶም ሰመዚ ዘደስክል ናብ ቻይና ከይኣትውን ምስ ቻይናውያን ንግዳዊ ርከባት ከየካይዱን ዝኽልክል ምዃኑ ተገሊፁ እቶም ሰመዚ ኣብ ደሴት ታይዋን ምትእታው ብምክያድ ኣንጻር ረብሓታታ ከም ትንቀሳቐስያ ቻይና ከሲሳ ዘላ ፓራጓይን ቤሊዝን ምስ ደሴት ታይዋን ወጋዓዊ ዲፕሎማስያዊ ዝምድና ካብ ዘለዎን 12 ሃገራት ምዃነን እዩ ዝግለጽ ቻይና ጉዳይ ደሴት ታይዋን ዘይስገር ቀይሕ መስመር ምዃኑ ብምጥቃስ ኣብቲ ጉዳይ ንዝግበር ግዳማዊ ምትእታው ተሪር ስጉምቲ ከም ትወስደልያ እተጠንቅቕ ኣብ 4 ክፍላት ሃገር ሕብራት መንግስታት ኣሜሪካ ብዝተኸስተ ህብብላዊ ንፋስ ሰብኣውን ንዋታውን ክሳራታት ወሪዱ በቲ ኣብ ፍሎሪዳ ኣላባማ ጆርጅያን ሚሲሲፒን ዝተኸስተ ሓደጋ ዛጊት 4 ሰባት ከም ዝሞቱን ኣብ ልዕሊ ትሕተ ቅርፂ ከቢድ ዕንወት ከም ዝወረደን ሰብመዚ ስርሒት ምድሓን ሂወት ኣሜሪካ ሓቢሮም ብዘይካዚ ብሰንኪቲ ህብብላዊ ንፋስ ልዕሊ 670,000 ኣባይቲ ብዘይ ሓይሊ ኤሌክትሪሲቲ ከም ዝተረፈ ክፍለጥ ተኻኢሉ ኣሎ እዚ ከምዚ ኢሉ እንከሎ ብሰንኪቲ ተፈጥራዊ ሓደጋት ማለ 11 ጥቅምቲ ብርክት ዝበለ በረራታት ከም ተቋረፀ ሰመዚ መጓዓዚ ኣየር ኣሜሪካ ገሊፆም ሩስያ ኩናት ዩክሬን ብዘተካዓርፍ ድሌት ከም ዘለዋ ፕሬዚደንት ዶናልድ ትራምፕ ሓቢሩ ፕሬዚደንት ትራምፕ ነዚ ገለፀ ድሕርቲ ብ9 ጥቅምቲ ምስ ፕሬዚደንት ቭላድሚር ፑቲን ዘካየዶ ናይ ቴሌፎን ዝርርብ እዩ ፕሬዚደንት ዩክሬን ቮሎዲሚር ዘለንስኪ ነቲ ኩናት ብሰላም ንምዕራፍ ቅርብነት ከም ዘይብሉ ዝወቐሰ ፕሬዚደንት ትራምፕ ዩክሬን ምርጫ ብምክ

ያን ዘተ ሰላም ድልውነት ዘለዎ መራሒ ክትመርፅ ፀዊዑ ፕሬዚደንት ትራምፕን ፕሬዚደንት ፑቲንን ኣብ ዘካየድዎ ዘተ ሩስያ ናብ ዕዳጋታት ዓለምን ኣሜሪካ ነዳዲ ክትልእኽ ከም ተሰማምዑ ዝዝከር እዩ። እቲ ስምምዕ ኣብ ምቅላል ሕፅረት ፀዓትን ምምዕባል ቁጠባ ሩስያን እወታዊ ተራ ከም ዝህልዎ ክግለፅ እንከሎ ፕሬዚደንት ዘለንስኪ ግና ተቃውሞ ገሊጹ ኣሎ። ዲፕሎማስያውን ቁጠባውን ርክባት ፕሬዚደንት ትራምፕን ፕሬዚደንት ፑቲንን ኣንፈት ኩናት ዩክሬን ኣብ ምቕያር ተላክዑ ክህልዎ ከም ዝኽእል እዩ ዝእመት ዘሎ። ብሪጣንያ ንእስራኤል እትገብሮ ሰደድ ኣፅዋር ከተቋርፆ ዝፅውዕ ሰላማዊ ሰልፊ ትማል 11 ጥቅምቲ ኣብ ከተማ ለንደን ተኻይዱ። ኣሸሓት ሰልፈኛታት ሰደድ ኣፅዋር ጥራይ ዘይኮነ ሃገሮም ኣብ ልዕሊ እስራኤል ንግዳዊ እገዳ ክትውስን ፀዊዖም። ብሪጣንያ ድሕረቲ እስራኤል ኣብ ወሽመጥ ቃዛ ዘበገሰቶ ወተሃድራዊ ወፍሪ ንእትልእኮላ መጠን ኣፅዋር ከም ዝነከየቶ ዝፍለጥ ኮይኑ ጠቕሊላ ደው ከተብሎ እዮም ሰልፈኛታት ተማሕፂኖም። ነቲ እስራኤል ኣብቲ ወሽመጥ ተካይዶ ዘላ ወተሃድራዊ ወፍሪ እትቃወም ብሪጣንያ ነቲ ካብ ምዕራባዊ ገማግም ዝለኣኽ ፍርያት እስራኤል ከም ዝደረተቶ ኣይርሳዕን። ብሪጣንያ ነቲ እስራኤል ኣብ ቃዛ ተካይዶ ዘላ ወተሃድራዊ ስርሒት ጥራይ ዘይኮነ ኣብ ምዕራባዊ ገማግም እትገብሮ ንዘላ ዘይሕጋዊ ምስፋሕ ሰፈራታት እውን ትቃወሙ ምህላው ዝፍለጥ እዩ። ከም ሳዕበኑ ዲፕሎማስያዊ ዘይምቅዳው ክልተን ሃገራት እናዛየደ ይኸይድ ከም ዘሎ ፀብፀባት ይጠቕሱ። ሰሜን ኮርያ ኣብ ምብራቃዊ ማያዊ ግዛእታ ብዓይነቱ ፍልይ ዝበለ ናይ ነዊሕ ርሕቀት ባሊስቲክ ሚሳይል ከም ዝፈተነት ሓቢራ። እዚ ናብ ሎሚ 12 ጥቅምቲ ኣብ ዘውግሐ ለይቲ ዝተፈተነ ሚሳይል ድሕሪ ሒደት መዓልትታት ናይቲ ደቡብ ኮርያ ዝፈተነቶ ልዕሊ ድምፂ ዝውንጨፍ ሚሳይል ከም ዝሰዓበ እዩ ዝግለጽ ዘሎ። እቲ ፈተነ ዕላሙ ከም ዝወቕዐ ዝገለጸት ሰሜን ኮርያ ተጻባእቲ ንዝበለተን ሃገራት መልእኽቲ ከም ዘመሓላልፍ ሓቢራ ኣላ። ሰሜን ኮርያ ካብ ዝሓለፈ ወርሒ ኣትሒዛ 4 ግዜ ናይ ነውሒሕን ሓፂርን ርሕቀት ባሊስቲክ ሚሳይል ዝፈተነታት ከም ዘካየደ ዝጠቐሱ ፀብጻባት ደቡብ ኮርያን ጃፓንን በዚ ተደጋጋሚ ፈተነታት ተቆጢዐን ከም ዘለዋ ፀብጻባት የረዱ። እቲ ፈተነታት መልሰ ግብሪ ናይቲ ኣሜሪካ ደቡብ ኮርያን ጃፓንን ዘካየድዎ ሓበራዊ ወተሃድራዊ ልምምድ ምዃኑ ምሕባራ ዝዝከር እዩ። ኣብ ደሴታት ሰሎሞን ትማል 11 ጥቅምቲ 6.1 ሬክተር ዝተዓቀነ ሓደጋ ምንቅጥቃጥ ምድሪ ተኸሲቱ። በቲ ኣብ 10 ኪሎ ሜትር ማዕሙቕ ዘጋጠመ ተፈጥራዊ ሓደጋ መጠናዊ ነዋታዊ ዕንወት ክወርድ እንከሎ ኣብ ሰብ ዝወረደ ጉድኣት ከምዘ የለ ተገሊጹ። መንግስቲ ናይታ ደሴታዊት ሃገር ተወሳኺ ምንቅጥቃጥ ክስዕብ ከም ዝኽእል ብምእማት ናይ መጠንቀቕታ ኣዋጅ ኣመሓላሊፉ ኣሎ። ኣብ ደሴታት ሰሎሞን ኣብ ዝሓለፈ ወርሒ መስከረም ጥራይ 3 ግዜ ሓደጋታት ምንቅጥቃጥ ምድሪ ከም ተኸስተ ፀብጻባት ይሕብሩ። ዝኸበርኩም ተኸታተልቲ ዜና ንምፍጻም ኣርስታቱ ሃይማኖታዊ በዓላትና ሓቂፍዎ ዘሎ ባህላዊ ውርሻታት ብግቡእ ክስራሓሉ ፃውዒት ቀሪቡ። ኣብ ዞባ ማእከል ዝርከብ ኣብያተ ትምህርቲ ማእከላይ ደረጃ ብሉፃት ተምሃሮ ኣንሸሊመን። ሓማደ ጨንፈር ዓባይ ብሪጣንያ ኣብ ከተማ ለንደን ዓመታዊ ገምጋም ንጥፈታት ካይዱ። ኣሜሪካ ንገለ ካብቲ መፃወቢ ሆርሙዝ ንምኽፋት ዝቐረበ ጠለባት ከም ተቐበለቶ ኢራን ሓቢራ። ቻይና ብጉዳይ ምክትታብ ደሴት ታይዋን ኣብ ልዕሊ ሚኒስትራት ፓራጓይን ቤሊዝን እገዳ ወሲና። ኣብ 4 ክፍላተ ሃገር ኣሜሪካ ብዝተኸስተ ህብብላዊ ንፋስ ሰብኣውን ንዋታውን ክሳራታት ወሪዶ። ዝኸበርኩም ተኸታተልቲ ዜና ተፈፂሙ። ምስ ተረፉ መደባትና ሰላም።

0: እዚ ህዝቢ እዚ ከምቶም ኣብሩባ ደቂሶም ማይ ዝጾሙ ኣሕዛብ ኣይኮነ ህርኩትን ጻዕራምን ህዝቢ እዩ።
1: እዚ ህዝቢ ናይ ኢዱ ይረኸበን መሬት ዓዶቦይ ኣራግጽ ሓዊ እግሮም በዚሕዎ።
2: እንታይ እዩ እሞ ዝግበሮ?
1: ዝግበር ዳኣ መሊኡ።
0: እዚ ህዝቢ እዚ ሰለስተ ጸላእት እዮም ዘለዎ።
2: መነ መን ኢና እሞ ክንብል? ንመን እቲኻስ ንመን እዩ ዝዕደጎ? ኣገሪ ምና እኳ እዩ ደሎ
0: ፋልማይ ባህሪ ዝፈጠሮ ድርቂ
2: ሕራይ ካልኣይ ከ
0: ፈጣሪ ዝሰደዶም በጣ እቲ ሳልሳይ ከዓ ባዕሎም ዝመፁ ገዛእቲ
1: እዚኦም እዮምቶም ቀንዲ ጸላእትና። እቲ ናይ ተፈጥሮ ንቕበሎ ወይ ንቕይሮ፣ እቲ ሰብ ዝፈጠሮ ግን ንጸራርጎ።
2: ነዚ ክንዲ እምባ ዝኸውን ሓይሊ ዘለዎ ቈጺርካ ዘይውዳእ ሽሾ ሰራዊትሲ ክንጸራርጎ
1: ጸሪግና ዎ ንጐሕፈታ
2: ግሬም ጽቡቕ እምበር
1: ኣታ ተነፋሕ።
2: እቲ ቐሎ መልኣኽካ ኮነዓይ ፍጹም ኣይፈትወንን እዩ፣ ፍጹም ኣይብርኸን እዩ። ኣነ ደቀደልካ
1: ብቁፅበን ስለት ወረኻ ቤት ዝተፈጥረ እዙ
0: እዚሲ ዓይናህናን እዩ
1: እፍፍ
0: ናይዚ ነገር ጡብ ተበልካዮ ኣብ ጭሕምኻ ኾይኑ ደሓን ደሓን ንሕደጎ እሞ ንኺል ናብ ጉዳይና ንእቶ።
1: እንታይ ከሎ ሓድሽ ነገር?
0: መልእኽተኛ ሰዲዶም ገብሩ እብሉን ኣለዉ።
1: እዚ ሞ ይከውንን እዩ ዓይኒ ግብርን ኣይፋል ይመልስና ወረኸሎ ገና ኣብ ስፍራና ሰራውሮም ከየስፋሕፍሑ ካብ መሬትና ጸራሪግና ሩባ ኸነሳግሮም ኢና ነጋሪት ወቕዕና ኩሉ ጐበዝ ካብሩርን ፋሩርን ክተት ክንብሎ ኢና ነዞም ከይሓረሱ ዝበልዑ ከም መፍለስ ሓመድ ድፋጮኦም ክነልሕሶም ኢና።
0: ኣየ ሰብኣይ ናይ መንዳ ክትወስድ ወዲ መንዲኻ ናይ ኣቦታትካን ኣቦ ሓጐታትካን እምበር ወዲ ቶም ኣንበሳ ዘጕርዑ ንጐት ሓርማ ዘጽንዑ ኣርካናት እንዲኻ

ኣጆ ክዛጓለ ደጊም ተዓዊቶም እዮም ደቃትና ጸላኢ ጭሩእ ደጒሉ ሩባ ተሳጊር እዩ ዘሎ መሬት ብደቃ እሾኻ ክንቀሰላ ግዜ ኣኺል እዩ

ኢና ነርና ደባይ ስለ ዝነበርና ብድሕሩ ንሳሓል መፂና ንሳሓል ምስ መፃና ኩላተን ከዓ ባህሊ ቆይመን ፀኒሐናና እዚ ቆይመን ምስ ፀንሓና በብሓይሊ ኢና ጀሚርና በብሓይሊ ምስ ጀመርና ኣነ ባህሊ ይፈልጥ እኒ ነይረ ቀይሙ ባህሊ ኩሉ ሰብ ባህሊ ክኸውን ኢሉ ዝተጋደለ ይነበረ ግን ሓፈሻዊ ከዓ ባህሊ ክኸውን እየ ኢለ ኣይፈልጥን እየ ኣጋጣሚ ግንታ ሓይልና ኣምፃምፃ ኣቢሎም ገለ ሰባት ባህሊ ከተርእዩ ኢኹም ናይ ሓይሊ ክትኮኑ ኢኹም ኢሎም ኣዋፂኦምና ከምኡ ምስ በሉና ሕራ ኢልና ናይ መጀመርታ ሓንቲ ደርፊ ኣብ ሓይልታት ከለኩ ደሪፈ ግን ከምዚ ንቀፃሊ ባህሊ ዝኸውን ገይረ ኣይወሰድክዎ ነረ ሓንቲ ደርፊ ብኣ ምስ ተስፋ ሂወት ኣውፅዋት ገጣሚ ኣኳ ይዝክሮን እየ ንንድዕ ሽዑ ንቕሕ ዝበለ ናይ ባህሊ ድሌት ስለዘይነበረካ ይተብሎኒ ኢኻ ንዓ ምስ ደረፍና ዳሕራይ ኩሉ ንኣኪቦም ኣብ እግርት ኣባ መግዛእቲ ውሪዶምና ባህሊ ማለት እዩ ምስ ወረድና ብድሕሪኡ ገለገለ ደርፍታት ክደርፍ ጀሚረ ብኣቢል እየ ባህሊ ለሚድያ እምበር ቀይሞ ናይ ባህሊ እንተኣሽሙ ነበረኒ እታ መጀመርታ ኣብ ሓይሊ ዝደረፍኳ ድያ ኣብ ሓይሊ ዝደረፍኳ ኤሬትራ ሃገርና ልማዕዘ መሬታ የእካል ይኹን ማዕድን ኩሉ ዝርከባ ንዓይንኻ ተፅግብ ኩሉ ዝጥምታ ኣትብልኒ በዚ ኣየኒ ባህሊ ወሪ ንሕና ክገርመኪ ኣብ እግርታ ኣባ መግዛእቲ ምስ ወረድና ብሙሉእና ዋላ ክኢላታት ነይሮምና እዮም ኣብ ኣስመራ ዝነበሩ ዝፈልጡ በዓል ኣለም ሃይለ በዓል ወዲ ካቫሌሪ ነይሮም እዮም ዝፈልጡ ኣፍልጦ ዘለዎም ዋላ ኣብቲ ባህሊ ንሱ ባህሊ ነይሩ እዩ ባህሊ ዘይነበሩ ምሁራት ኣፍልጦ ዘለዎም ነይሮም እዮም ንሕና ከዓ ሃይልና ከ ዘይንብል ብዛዕባ ባህሊ ነርና ኢና ኣነ ብነፍሰይ ዋላ ሓንቲ ኣይፈልጥን እየ ስለ ነፍሰይ ክዛረብ ግን ኩሉ ኢካ ትምሃሮም ሜዳ ከበሮ ትምሃር ደርፊ ትምሃር ትግረይ ትብሊ ትግርኛ ይትብሊ ኩሉ ብሄራት ኢካ ትምሃሮ ኩሉ በቃ እቲ ገጣማይ ዘምፃኣልኪ ኩሉ ክትላማመድ እዩ ስጋብ ክልተ ደረጃ ምስ በፃሕኪ ቀዳማይ ካልኣይ ሳልሳይልክ ከዓ ኣብቲ ደርፊ ትስርዐ ሕጂ ሽዑ ምስ ወረድና ንሕና መቸም ደርፊ ባህሊ ብርጌድና ኣቂሞም ኣለው ተባሂልና ወሪዶም ሓዊ እዮም ዝኣግዱ ዕንጨይቲ ከም ሒዝኩም ምፁ ይበሃሉ ዕንጨይቲ እቶም ሓይልታት ዕንጨይቲ እዮም ሒዞም ዝመፁ ዕንጨይቲ ሒዞም መፂኦም ኣብ ኩሉ እቲ ከባቢ ናይ ስተጅ ሓዊ እዩ ዝእጎድ ሓዊ እጎድ ነፀላናተይ እታ ጥውየ ነፀላታ ምስ ተሰዋዕ ክዝቕበረላ ማለት እዩ ናይታ ሓደ ብፃየይ ከዓ ከምኡ እታ መቕበሪትና ጥውዮ ነፀላላ ናይ ኩሉና ኢና ኣሲርናይ ስተጅ ኮይኑ ተኸውልና ማለት እዩ ከበሮ ከዓ ጀሪካን እዩ ነይሩ ሽዑ በዓል ተኸስተቐሽ በዓል ጓሽደን ከበሮ ቁርብ ኣንፈስ ዝነብሮም ነይሮም ዝምህሩና በቃ ተማሂርና ነቲ ከሉ ሓዊ ምስተኣጎዶ ኩሉ ክሂር ትብሊ ዝርኤኪ ሶም ከዓ ሕጉስ ይብሉ ከምዚ ፅቡቅ በቃ ይሕጎሱ ንዕና ፅቡቅ ኮይኑ ይስምዓና ንግንዖም ፅቡቅ ኮይኑ ይስምዖም ኩሎም እዮም መፂኦም ዓሽ ዝብርኪ እዛ ናይ ቀብሪ ትብሊ እዛ ሚክሮፎን ኣላ እዛ ከምዚኣ ትተሓሰ ንሳ ጌርና ኢና ደሪፍና ነፀለና ከውኢልና ሓዊ ኣጉድና እምበር ካልእ ዋላ ሓንቲ ይነበረን ሽዑ ግን ትላማመድ ዋላ ግበሮ እንተይሉካስ ክትገብሮ ግዴታ ኣለካ ዋላ ንሓይልታት ኢልክ ምፅ ዋላ ገለ ኢልክ ምፅ ንቐፃሊ ንቕፅል ኣይመሰለና ግን ግበሮ ከምዚ ኣዘናግዓዮ እንተኢሎም ካ ግዴታ ኣለካ ክተዘናግዕ ኩልና ከዓ በብዓቕምና ሽዑ መጀመርታና እዩ ነሩተን ካልኦት ቀዲመናና እየን ጀሚረን ነይረን ሽዑ መሰርኣና ናብ ብርጌድ 23 እዮም ዝሰዱና ክንርኢ ብርጌድ 23 ቅድመና ጀሚሮም ስለ ዝነበሩ ክንርኢ ሰዲዶምና ናብኡ ክላማመዱ ከለዎ ናብኦም ከይድና ክላማመዱ ከለዉ ከጣቕዑ ከለዉ ትፈልጥያ ከዛ ናይ ገድሊ ጠቃዒት ናብኦም ከይድና ርኢና መቸን በቦ እዳረዓና ብኣቢልና ከዓ ባህል ብርጌድ ኮይና ማለት እዩ ሕጂ ባህል ብርጌድ ምስ ኮይኑ ከዓ ሓፋሽ ውድባት ትብል ደርፊ ናይ መጀመርታ ደርፊ ደሪፈ ኣብኡ ማለት እዩ ናይ በይነይ ሸዓ ናይ በይነይ ሓፋሽ ውድባት ትብል ደሪፈ ፅንዓጨና ፍወድና ደፋኣት መንኮርኮር ንዕባለና ሃርበኛ ውቃልሶም ዝሕብን ህዝባዊ ሰራት ናይ መፀእነት ንሃገራዊ ክብሪ ንሰብኣዊ መሰል ዘከምቲ ምዕት ንክፋት ትምዓት ንምስጋር ኣብ ቃልሲ ተወሊዶም ኣብሩ ዝዓበዩ ውዲታት ንምሻል ትብል ደሪፉ ማለት እዩ።

ኣነ ግጥምን ዜማን ካብ ኩሎም እየ ዝቕበል ነይረ። ማለት ገጣሚት ኣይነበርኩን ዘያሚት ኣይነበርኩን ኣይደርስኒ ኣይዘይምን እየ ነይረ። ግን እቲኦም እንዳ ዜማ ዝበሃሉ ኣለዉ እንዳ ሙዚቃ ዝበሃሉ ኣለዉ ዘዳለውልና ኢና ንደርፍ ነርና። ካልእ እዚ ምስ በዓል ሓጀር ደረፍኮ ዋላ ምስ በዓል ምስ ሓጀር ዘይድ ሰለስተ ደርፊ እየ ደሪፈ መጀመርታ። ግን ምርጫ እዩ ድቂ ሓርነት ካልእ ሕጂ ተሓንቲ እዛ ድቂ ሓርነት ትብል ኣነን ሓጀርን ደሪፍናያ እንደገና ሓንቲ ነራ ስውእ ተልጋንሽ ትበሃል ነራ ምስ ካልኣይታ ካልኦት ኩሉ ግዜስ ቀዋሚ ትሕዞን ኢካ ትደርፊ ሓደ ሕዞ ሓደ ከማኒ ሕዞ ኣብ ክልተ ሰለስተ እንዲ ዝወድቕ ኣብ መጀመርታ ሰለስተ ትኸውን ካብ ክልተ ትኸውን ተጣባባቕሎ ትሓምም ትኽእል ገለ ሕጂ ታ ድቂ ሓርነት ናይ ወዲ ወክደ ዜማ እያ ኸማን ኣነን ሓጀርን ንደርፋ ነርና ብድሕሪኡ እንድዕመን ደርፊዋ ከማ ናይ ዝክራን ካልኣይ ምርጫ እዩ ትብል ከዓ ነራ ምርጫዩ ካብተን ዝፈትወን ንሓጀር ተዘክረኒ ደርፊ እያ ምርጫዩ ሕጂ ካብ ድፋዕ ወሪዳ መጀመርታ ካብ ድፋዕ ምስ ወረደት ንሕና ከዓ ኣብ ክልቴና ኣነን ሓጀርን ደሪፍናያ ማለት እዩ። ምርጫይ ፍሊት እያ ክገርመኪ ፍሊት እያ ኣነን ምርጫይ ሲ እንድዒ ኣሃዱና ፍሉይ ተመክሮ ዋላ ፊልጶስ እታ ምርጫ እዩ ዝብለና ነይሩ ቅድም ኣብርጌና ከለና ማንያቶ ናርዓ ግበ ብርሱ ሞራል ንራዋ ናይ ህዝበይ ንምግዳል ምርጫ እዩ ምርጫ እዩ ሂወተይ ንሃገር ንምኽል እያ ትብል ኩነታ ፀንኪሩ ኣብ ልዕለይ ሕለክላኻት ይብዛሕ ቀይሕ ደመይ ይፍሰስ ከማይ ወይን ይቀዳሕ ዘበርኮቶ ሎሚ ይኹን ፅባ ኣብ መሬት ካብ ሙዳ ክብረት ክብረት ንትንፊ ታሪክ ምምዝጋብ ስረት መፃእዩ ትውልዲ ትኽብረትና ትመሰልና እያ ትብል ዳሕራይ ኣብ መጨረሻ ከሐዲስ የማ ሓላይ ንቐፃሊ ኣርማያ ንበልቢለ ኣብ ተረተር ቀይሕ ባሕሪ ሰሜን ሳሕል ኣብ ማርሳ ያፅሊለ ትብል ላዕሊ ንኸይድ ካብኡ ክልቴና ሕጂ ፍልይት እያ ኣነ ንሓጀርንሲ እንድ ንሓጀር ኩሉ ግዜ ኣ ተዘክረኒ እዛ ደርፊ እዚኣ ንንውሕ ዝበለ ስጋብቲ ስዋእ ከዓ ስለዝደረፍና እያ ዋላ ኣብቲ ብርጌድና ከዓ ተቐባልነት ነይርዋ።

Ya, ya, ya.

ነርና ከምኡ ከዓ ናይ ሜዳ ተሓደወሰ ገለኒ እምበር ኣነ ናይ ትግሪ ክእለት ሲ ኣይነበረኒ ሜዳ ኩሉካ ሓደ እንዲኻ ተሓዋዊስካ ስለተዓቢ ንኣሽሪ ከዓ ስለዝነበርና ንከምሽዑ ንኩሉ ኢና ንሕዞ ነርና ወሶም ያለዓዳኻና ቦና በነተለሸና ግናለ ብርጅልግ ባዋላ ምርግዲ ቦና በነተለሸነን ግናለ ከምኡ እንዳለተ ትቕፅ

ሄዳ እኳ ኣይዋሳእን እየ ነይረ። ኣብዚ ግን ስሕት ኢለ ገለገለ ሰባት ይብሉካ ሞ ትዋሳእ። ኣነ እኳ ብዙሕ ተዋስኦ ይፈቱ እንደ ግን ካብቲ ዝፈትዎ ተዋስኦ ኣነ ድኻ ኮንካ ምውሳእ ፈቱ። እዛ ኣብ ግዳም ምሕዳር ትብል ነገ ስራሕ እኳ ብልብ እየ ዝፈትዋ። ንደቅና ከዓ መምሃሪት ትኾን ኣብ ግዳም ምሕዳር ሲ ኣብዚኣ ጎልጎል ኮይነ የ ድሰርሓ ናይ ምሸት ኣብ ደገ ምሕዳር ሲ እዚ ፉል እየ ድሽይጥ ፉል ቆልየ ፉል ይሸይጥ። ወደይ ከዓኒ ክንዲ በቲ ዝሸጥክዎ ወይ ክንዲ ዝሕግዘኒ ወይ ኣለይ መለይ ክንዲ ዝብለኒ ዝኽሉ እንዳግበርኩ ከለኩ ሲ ንሱ ከዓ ሰክር ፍፁም ዘይሕግዘኒ ንሱ እዩ ከዓ ወደይ ካልእ ወዲ ይብለይ እዚኣ ብልብ እየ ዝፈትዋ። ሓንቲ ከዓ ምስ ዕንሹስ እዛ ኣፅበት ንዕልተይ ኮይና እንደዕና ንእሽተይስ ብዙሕ ኣሰሪሐ እየ ኣፅበት ንእሽተይ ኮይና ኣብ ማእረ ከዓ ነራ ሓንቲ ከምዚ ሃገረሰብ ኮይነ ዝሰራሕክዋ ወዲ ቁስሙ ምስ ወዲ ቁስሙ ኮይነ ዝሰራሕክዋ ነራ ምስ ተኽሊ ሰሎሙን ኮይነ ዝሰራሕክዋ ነራ ምስ ዕንሹ ኮይነ ዝሰራሕክዋ ነራ ከምዚ ንእስ ንእስ ዝበለ ዓበይቲ ሰሪሕ ይፈልጥ ኣሚነይ ክገርመኪ ኣሚነይ ሲ ኣነ ወቃዒት ክራር ኣይኮንኩን ክኢላስ ኣይኮንኩን ንኽኽእል ዝላማመት ዝነበርኩ እየ ንኽኽእል ክራር ሲ ክራርን ጃዝ ምውቋዓን ክስክፈቱ መዓት እየ ነረ ሜዳ ከለኹ ዋላ ከበሮ ገለ ምስ ሓጀር ኢና ንሃር ምስ ሓጀር ንሃር ምስ በዓል ጓንጀን

ከወረምራም ገለ ደስ እዩ ዝብለኒ። ጃዝን ክራርን ግን ደስ ይብለኒ። ክራር ሕጂ ክኢላ ይኮንኩ ንበር ይፍትን ነረ ምክኣልክዎ ነረ ይብል በቲ ድሌተይ ዝነበረ

ሕጂ በታ ንእሽተይ ክእለተይ ስቕለ ሽዑ ሰለስተ ዜማ ውፅአ ንክሰምዖ ክኸውን እዩ ኢለ ኣይኮንኩን ግጥሚ ክግበረሉ ኢለ ኣይኮንኩን ግን ስቕለ በብሓሊፈስ የውፅእ ዳሕራይ ወዲ በኽሮ ይሰምዓኒ ሞ እንታይ ድኣ ገለ ኢሉ ንስቐኢለ የብሎ ዳሕራይ ሃዱና መፅኡ ኩናት ከዓ ተጀሚሩ ንብገስ ተበጊስና ኣብ ዓዲ ሓዲድ ከለና ኦር ጊታር እንዳሃረመ ከሎ ኣልኣዛር ምስግና ኣልኣዛር ምስግና ክራ ጊታር እንዳሃረመ ከምዚ እስከ ክሕዞ እየ እዚ ስቕልካ ሓዘለይ ገሌለስ ገዛናይ ምዕቆቢተህድሞይ ትረኣየመላ ኣብ ቅድሚ ዓይነይ ተወሊደ ታንሰዓቦ ክብላ ገዛናይ ከመይ ኮናላ ኢሉስ ነዛ ሓንቲ ውፅኢላ ኣልኣዛር ማለት እዩ ኣይቀፀለትን እዚኣ ግን ይሰምዓኒ ሞ ወዲ በኽረ መሊሱ ወዲ በኽረ መፅእ ዋ ስምዕ እንደለቱ እዚኣ ሲ ንመንሽ ምስምዕ እዮ ብርሃነ ዘርኣይ ፋብያን እሱ ንፉዕ ክራር ሃራማ እዩ ገጥም ደራፋ እዩ ገለ ኣስምዑ የብለኒ ሕጂ ኣነ መጀመርታይ ስለዝኾነ ኣውፅአ ይፈልጥን እየ ከምኡታት ፈቲነ ይፈልጥን እየ ዘውፅለ እየ ዝደርፍ እንታይ ክኾነካ ገለ ኢለዮ ኖኖ ድሓን ግጥሚ ክንደድሓን ሃብየ ሞ ኢልኒ ዋሕራይ ናይ ብልቦም ድዮም ናተይ ዜማ ክጥቀሙ ማለ መጀም ሓድሽ ኮይኑኒ ድሓን ኣስምዒ የ ኢልኒ ፋብያን ሕጂ ንክሕስ ቀልጢፍ እዩ ዝሕስ የስምዖ ሞ እሞ ግጥሚ ክንገብረላ ኢና ብለኒ ሙስኻ ግበረላ ኢለ ከምዚ ክትከውን እያ ኢለ ማዕርክ ንድዚ ትበፅሓ ኢለ ኣሓሰብኩም ንስኻ ግበረላ ይብሎ ሞ ብርሃነ ፋብያን ግጥሚ ሽዑ ወዲ በኽሮሲ መገዲ እንዳተጓዓዘ እዩ ግጥሚ ገይሩላ ሕጂ ወዲ በኽሮ እንታይ ይብለኒ ብዝቀረባ ግዜ ኣነሲ ከምኡታት ሕልምታት ነይሩኒ ብኣኣስ ረዊዶ ኣይረወየን መቸም ባዕሉ ዝምልሳ ነገር እንዲ ግን ከምኡ ክገብርሲ ነዊሕ ሓሳብ ከም ዝነበሮ እዩ ዕሊልና ሓደ ግዜ ወዲ በኽረ ሕጂ ግጥሚ ገይሩ ኣወሃሂዶም ንዓይ ናሓጀረን የላ ማሙዱና ሕጂ ባንታይ ይብለኒ እንታይ ዲኻ ሓሲብከ ኣንድዕ ከምዚ ኣቦይ ኣደይ ገለ ኢልካሲ ሕጂ ስሕበት ኣይረክብን እዩ ምዛ ዘላ ኾነታ ኣሚነ ኢልና ሰበይቲ ኮይና ክንሰርሓ ኢልኒ ሕራ ኢሉ እዩ ግጥሚ ገይሩ ሂብኒ ኣነንሓጅርን ተላማሚድናያ ምስ መፃና ካብ ኩናት ኮይኑ ኩናት ምስ ተወደቁ ጠጦ ምስ በልና ኣብ በዓል ዓዲ ሓዲድ በዓል ድግሳ በዓል ሰገነይቲ ከነርእያ ጀሚርና ኣነ ኣብ ሂወት ኣይረስዖን ሽዑ ዝነበረ ምክንያቱ ኣብ በዓል ፀሮና ኣብ በዓል መይ ዓይነታት ኩሉ ኸት እዚ ከበሳታት እዚ ኣርኢና ሕጂ ይገርመኪ እዩ የነብዓ ኣብዚ ልዕለ እየን ዝነብዓ ምክንያቱ ሓደ ዝወለዳ ክልተ ዝወለዳ ሰብኡተን ከይወለዳ ዝገደፍዎን ቃል ኪዳን ኣፅኒዐን ጠጠው ኢለን ዝፅበያ ዝነበራ መንእሰያት እየን ኣብቲ ግዜ እቲ ይመርአዮ ናይ ባሓቂን ዘደንግፃኺ ዝኩሉ ክስታይ ክእን ንብዓት ዝመልኦ ሕጂ ድሕርታ ደርፊ ምስ ተበለት ግዴታ ውዒ ደርፊ ድሕርኡ መተባብዒ ክትደርፍሎም ኣለኪ ድሕርኡ ውዒ ደርፊ ጌርካ ኢኻ ነቲ ሰብ ተፀናንዖ ከምኡ ጌርና ነፀናንዖ ነርና እምበር ኣነ እታ ዜማ ባዕለ ኣውፅያ እቲ ምውሃሃድ ብርሃነ ፋብያን ኣወሃሂድዋ ግጥሚ ዘርኣይ በክሮ ገይሩላ ሕጂ ኣብ ሜዳ ከዓኒ ኩሉ ከዓ ኢካ ባሕባር ትሰርሕ ኣነ መጀመርታይ ኮይነ እምበር እቶም ኣባላትና ሓደ ቁሩብ መበግስ ተቢልዋ ሓደ መላኣላ ሓደ እንድሕር ገለ ገይርዋ ከምኡ እንዳበልካ ስለዝኾነ ብርሃነ ፋብያን ከዓ ኣወሃሂዱ ምስቲ ግጥምን ገለን ከዓ ንዓይ ናሓጀርን ኣላሚድና ግን ተቐባልነታ ማእለያ ዘይብሉ ኣነ ኣይርስዑን እየ ናይ ናታ ካልኣይ ምስ ግዜኡ ኮይኑ ሕሰብ የ ኪዳን ማለት ቃል ኪዳነን ኣፅኒዕን ኣብቲ ግዜ እቲ እንዳተፀበያ ከለዋ እየን ኣነ ብጥንስተይ ገዲፍካኒ ገለ ዝብል ዘለኹ መፅእ ዶኮን ይኸውን ኣቦይስ እንታይ እዩ ዝመስል እያ ትብለኒ ንዓይተ ቆልዓ ኣነ ከም ገለ እዩ

0: መዓንመችን ኣቦይ ኮናፊቀ የ እየ ኣቦይ ንመን እዩ ዝመስል እያ ትብለኒ ተቆልዓ እንድዕ ከም ገለ እያ ትስማዓኒ ርኣነይ ብኸም ኣያ በታ ዘላታ ቪድዮ ብኣ ኣይና ስቢለያ ኣብ ዓራግ እያ ተመሊያ ኩሉና ባህልታት ምሽ ወሪድና ክንመልእ ነውሰ ከፍ ደራፋይ ሓንቲ ደርፊ ደሪፉ ሕጂ ኣነ ከኣሳ ደሪፈ እያ ኣነ ከኣሳ ደሪፈ እያ ዓባይ ጓል ኮይና ዓባይ ጓል ኮይና እያ
1: ኣታዞም ደቂ ዓድመስ ገለ ደብዳበ ሰዲዶም ገለ ብንያቶም መፅኦም ኣነ ከዓ ካብ ኩሉ እኮ ዘይብለ ምዃኑ እኳ ኩሎም ረግዲ ንኸበሳደይቦም ኮንደልዮም ምስቶም ኣብ ሰሓት ዝተረፉ ኣለኸውን ተሓያል ድሌት ንሃንቀውታ እንዳኣል ዘዛርበኒ ዘለዎ

እዚኣ ኣሚነይ ግን ከብሎም ዘይደሊ ንኣባላትና ባህሊ ጉጅለ ባህሊ መቀይሮ ክፍለ ሰብራዊ ሰብዓ ነበር ክትምላእ ኣለዋ ግድን ኢሎም መሊእና ያ ሕጂ ዳግማ እዩ። ምክንያቱ ዝኾነ ሰብ እንዲ ዝደርፋ ዝኾነ ሰብ እዩ ዝደርፋ ሕጂ ኣብ ሓደ ግዜ ቃለመጥ ሓቲቶምን ከማን ድሕሪ ኣሳይ ደረፈትን የላን ኣበይ ከም ዘላ ገለ ኣብ ረድዮ ምስ መፀት ሕጂ ብከመስግነ ዝደሊ ወዲ ብርጅዋን እንዳ ካብ ኣባላት ቴሌፎን ወሲዱን እንዳ ዜና ንዓይ ኣራኪብኒ ዋላ ፍርቺ ህድኣት በዓል ወዲ ከባብ እንዳሃንደሳ ንብሮ ሓደ ከማ እንዳስለያ ኣብ ግንባር ነበረ ኣላብሉ ነይሮ። ሕጂ እዝታት እንዲ ዘለካ ኣይመስሎምን እዩ ብድሕሪ ብጀኩኡ ዝደረፍካ ኣይመስሎን እዩ ትሰብ ግን ንሕና ባህሊ ኢና ነርና። ኣነ ከመስግሮም ዝዘሊ ግን ባህሊ መቀይሮ ክፍለ ሰራዊት ሰብዓ ነበር። ምክንያቱ ዳግማይ ብናቶም ወፃኢታት እዮም መሊኦማ ስራሕ ኣለዋ ኢሎም ሰሪሕናያ እንደጋና ነቶም ሙዚቀኛታት ከማን ኩሎም ቶም ኣብኣት ተሳተፉ ዋላ ስቱድዮ ዋላ ካሜራማን ብኣጋጣሚ ከመስግኖም ይደሊ ዋላ እታ ጓል ንዓይ መሲላ ሰሪሓ ዘላ ዋላ እታ ማማይ ምስኣ ዝሰርሐት እቶም ኣባላት ናብኡ ተዋሲኦም ዘለዉ ብማቴርያል ጥራይ ዘይኮንስ ዋላ ገለ ነገር ከማን ብኣካል ዝሸፈንዎ ኣለዉ። ብጣዕሚ እዮም ኣባላትና ክመስግኖም ዝደሊ ኣባላት ክፍለ ሰራዊት ሰብዓ ባህሊ መቀይሮ።

0: ሓወይ ስዋእ ሓወይ ኣብ ሚስየን ይዓብዩ ይኽእል ነይሩ ብሉኒ ይብሉኒ ምክንያቱ ክልቴና ኢና በብንኣሽና ወፂና ከምዚ ይኽእል ነይሩ ከምታኣሽሙ ይነፍሕ ነይሩ ሓደ ዓብ ሓወይ ከማና ኣሎ ሻምቦቆ ሃርብ ነይሩ ብሉኒ ብጊንዳዕ ቀደም እምበር ኣቦይ ከዓ ምብልታ ሃርብ ነይሩ ኮበረ ሃርብ ነይሩ ብልዎ ኣቦይ ይብልዎ እምበር ብዙሕ ሲ እንተኣሽሙ ይኮንካን ሓወይ ግን ይኽእል ነይሩ ኣብ ምስን ምዕባይ ሙዚቃታት ይኽእል ነይሩ ብልዎ እምበር ኣነ እኳ ብዙሕ ኣይክእልኒ ነ ኣሚነይ ጥራይ ከዓ ከምዘይደረፍኩ ደርፍታት ብዙሕ ከም ዘለኒ ትግረ ኣለኒ ትግርኛ ኣለኒ ግን እቲ ፀገም እንታይ እዩ ብፍላይ ንሕና ብፅቡቅ ኣይተመልአን ዋላ ክትሰምዕዮ ከለኹ ኣነ ደይ ደሪፈዮ ካሊእ ድ ደሪፎስቲ ድምፅና ከማን ክነብሎ ይከኣልና ከነልየልዮ ይከኣልና ብፅቡቅ ኣይተመልአን ብፅቡቅ ዘይምምሉኡ ከዓኒ ኣብ ማስ መድያ ዘይመፀልካ ኣይከውን ብፅቡቅ ኣይመፀል ቁሩብ ብፅቡቅ ዝተመልአ ተዓራ ከድና ዝመላእናዩ እዩ ሓሓደ ደርፊ ዝመላእናዩ እንተዘይኮይኑ ካልእ ዋላ ሓንቲ ኣነ ከመስግኖ ዝደሊ በቃ ንዓኻትኩም ንዓኻትኩም ብዓብኡ ንዓኻትኩ ፋጢየ ንዓኺ ሓሲብካ ከምዚኣልኩም ፅዋዕኺ ዋላ ዝወድና ዞም ካሜራመን ብምሉእኹም እንዳዜና ካልኣይ ንብምሉእ ሚኒስትሪ ምክልኻል ኤርትራ ሓይሊ ኣየሩ ሓይሊ ምድሩ ሓይሊ ባሕሩ ንህዝቢ ኤርትራ ኣብ ውሽጢ ኹን ኣብ ወፃእ ዘሎ ነተን ዓጢቐን ዘዕጥቓ ምኪተን ዝምክታ ደቂ ኣንስትዮ ኤርትራ ከዓ ብጣዕሚ ደቂ ኣንስትዮ ኤርትራ ብጣዕሚ ንፉዓት እየን ተንቂድመና ነበራ ንፉዓት ስለ ዝፀንሓና ነፊዕና ደቂ ኣንስትዮ ኤርትራ ስፍሉያት እየ ኣነ ብኣይ ጥራይ ዘይኮነሲ ተቐዳመይቲ ሓዊታ ኣብ ጉድጓለ ሰይቲ ኣ ኩናት ውዒልካ ደኺምካ ውዒልካ ጓል ኣንስተይቲ ኣሓወት ኣጉ ድሞ ብዓብዪ ከዓ ንደቂ ኣንስትዮ ኤርትራ የመስግን
1: ግሩም ፈናኒት ለተብርሃን ፎቶ ግላህብ ኪኔታ ፍርሰት ብስሜት ኩሎም መተቕብለትና ግልሓምደ ክፈተዮ ኣዜማ እንሻላ ብለት ፈናታ ኣሽቃልከ እንሻላ ብጀዲድ ግልነትርእስ ኣይቻ ዓባይታ ሽኩረን ብስሜት ኩሎም መተቕብለትና ሓይሳን ዋሓሳት መተቕብለትና ከም መግለት ታብዑ ለፀናሕኩም ምስል ፈናኒት ሙናድለት ለተብርሃን ፎቶ ላወዲናሁ ህጅግ ዲብእለታ ምምህላ ላኪን በርናሚ ዘረፅቀና ግልተላለየቱ ኣንቱማ ዲብ ኣካናትኩም ደገኩም ኣዜማ ታብዑና ወበርናምጃትና ዲቦቶ ግልዓ ኩም መታብዓት በኪተ ሓይሳን ወሓይሳት መተቕብለትና ከም መግሉ ታብዖ እግል ዝክረት እንደ እምቤት ክል በርናምጅና መንሓልየት ሜዳን ሓቲ ሕላየት ትለንቀድም እግልዮም ድልያ መልልና ሕላየት ፈናኒት ፋጥና ኣሕመድዲን ሻቅልኪና ላ ትብል መናዲ ሜዳን ላፈረያ ብዙሕ ከብትም ሙናድሊን ወብሻዓብ ላዓለት እግላት ኣለ ሕላየት ኢለ እግለሳምንለግላቶ ሓርያም ለለና ከኩልና ብሕበር እንደገብአና ለዘተሕላየት ነዳውር

ኣብ ሕላይት ዓብ ፈናን መሓመድ ዑስማን ለስተብዳ በርናምጅ ኣነቀናግል እለ ሳምን እለ ኣዳያን ሌናሆ ዲብ እለ ታምምህላ ዲብ ሊ በርናምጅ ርኣይኩም መሻረከትኩም ንፀበር ስንዱቅ ብስተትና 243 ቴሌፎናትና ሄ 2128 ኣስክ በርናምጅ ኣነቀና ደበልኩም ርኣይኩም ንደዲብና መተቕብለትና ወግልጥ ቀደም ብላ ትበሉ ሓሊትማ ምንሃልና ምን እንዳትልየኮ በርናምጅ እንዲ ኸልሰ ሓምደግልሃለ ግናቱ ዲብ እለ በርናምጅ ዮም ዲብ እለ ሳምን ባለቱ ምስናልላ ምሰውርና ሓበን ሃብቶም ከም ሰልሁማ ሞንታጅ መድሃነ ዘካርያስ ኣትመቃርሖት በርናምጃት ቴሌቭዥን ርተ ኣለም ዮውሃንስ ወዲ ገነጠው ኣትመቃርሖት በርናምጃት ነህየ ናይ ትግራይት ባህለቱ መሓመድ ጅምዕ መሓመድ ዑመር ግልእለ ሳምን ለ በርዱ ሜካብ ላወዴ ትግሊ ኣሚራ መሓመድ እብራሂም እግል ኩሎም እብስሜቸው እብስሜቶም እብስሜቸው እብስሜትኩም ግል ሓምዶም እፈቴ ምን እንዳድልና ዲብ ላኣካም በርናምጅና ግነሰውር ለሰምሓዊ ግነህየ ሲነመት ኣዝመራ ግል ሓምዶም እፈቴ ለትመፅእለየ ሰንበት ንእሽቱ ብዕድ ሓልየት ግንትዋጃ ደሓን ወሰላም ንተምነግልኩም ዲብ እምብል ምስለተለይ በርናምጃትና ክልሕደገኩም

0: ብሰንኪ ምቆት ኣብቲ ዝነበርናሉ ጋባ ኣብቲ ዝነበርናሉ ፀላላት ካብቲ ላዕሊ ረጋቢት ሰዓት ሓደ ሰዓት ክልተ ክኾኑ ከሎ ከም ስርዓት ጥብ ብላ ነይረን። ባዮሎጂ ሓንቲ ጓል ኣንስተይቲ ክንደይ ትወልድ ንፈልጦ ኢና። ኣላይት ግን 4000 ሓወሊዳ 4000 ተምሃሮ ኣፍርያ ነፍሶ ከፍ ኣላይት ማለት እዩ። እዞም 4000 5000 ንብሎም ዘለና ደቃ እዮም።
1: ዛይድ እንታይ ትፈቱ ትብለና እሞ ሓቂ፣ እንታይ ትፀልእ ትብለና እሞ ረስሓት ሓሶት ኢልና ክንምልሰላ ከለና እዚ እቲ መሰረት ናይ ሓቅን መሰረት ከዓኒ ናይ ቅንዕና መንገዲ ዝመርሐትና ኮይኑ ይስምዓኒ። ዝያዳ ከም ንተሓላሎ ካብ ሓውኻን ካብ ዘመድካን ካብ መን ቀርበካ ንድሕሪ ኢልካስ እቲ ዝያዳ ዝረኣየናስ ኣብኡ ዝረኸብናዮ ፍቅሪ ስጋብ ሕጂ ይቕፅል ከም ዘሎን ንብሕጂ ከዓ ክቕፅል ከም ምዃኑ ጥራየ ዝፈለጥ እሞ እንቋዕ ናታት ክንፍረ ኮንኩ እንቋዕ ከዓ ናታት ክንፍረ ኮይናስ ኣብዚ በፃሕና እየ ዝብል
2: ፊተራሪ ማለት እንታይ ማለት መሪሕ መሪሕ ኢኻ ትበሎ ፊተራይ ዓይነይ ፊተይ ዓይነይ ፊተራሪ ዓይነይ መሪሕ ኢኹም ፅባሕ ንጎ ተካእቲኢኹም ኢኻ ትብሎ። ስለዚ ይኽብሩኻ ኣብዚኣ ኸፍብሉ ካብ ርእሶም ተተሰኪምኪ ሕድጉኺ ገለቲ ሒዝኪ እሶም ሓልፍልኪ

0: መኪና ኢና ክንሰዶም ኢና ንገዝኦም። ግን ነዚ ተኸይድኒ ኢኻ እንተበልናዮ ስለምንታይ ዘይከይድ መሳተዩ እናኸዱ ክብል እዩ። እንተሰደድናያ ኸ ኣቦኡ ጠፊዑ ፀኒሕዎ ኣድኡ ኸ ኣይትፀንሐን እያ። እንታይ ንግበር? ብዛዕባ ከምዚ መዓት ዕላል ተላዒሉ ናብኡ ወይ መዓት ክትዕ ተላዒሉ ሕጂ ሓንቲ ምሳይ ዝነበረት ሽዑብ በለፀት ምሳያ ነራ እዛ ክዝክራ ፀናሓ ክና ቀዲማ ተሰዊያ እታ ነፋሪት ምሳርምታ ብድሕሪኣ ኣብርህት ገብረኣብ ምሳይ ነይራ ስቂኢልኩም ናይ ናታ ጥራይ ግበሩ እምበር ሓፍቲ እንድያ ነዝገለ ኢልዎም ሽዑፍቲ ኣኼባ ከለና ማለት እዩ ለይቲ እንታይ ዳ ዝኽሉና ተዛረብና ስቂኢልካ ትሰምዐ ቁርብ በዓል ኣለኹ ወይ ገለ ዘይትብል ኢሉ ንቕላብ ዋ በይነይ ገዛ ወይ ናይ ዓራት ኣለኒ ድ ነይ ንኩልኹም ኣብዚኣ መፅያ ላታ ጉዳይ ንኩላና ከዓ ብሓባር ከመይ ንፍትሓ እያ ንዛርብ ካላስ እምበኣር ገለ ተባሂሉ ንፅባሓይቱ ኣነ ባዳ ሓሙሽተ እየ ነይረ ለይቲ ለይቲ ክንስንክት ሓዲርና በረኻ ኢና ንወፍር ነፈርቲ ከይመፃና ቀትሪ ጎልጎል ስለ ዝኾነ ቦታና ንፅባሓይቶ ሕክምና ተኸድና ንሳ ቲቢ ናይ ዓፅሚ ሒዝዋ ከይፈለጥዎ በዓል ዶክተር ንረኣየ ነዊሕ እዋን ስለ ዝገበሩ እያ ኣብ ስተኪኒ ተቐይራ እምበር ሽዑዑት የ ሕማማ ተፈሊጡ መድሃኒት ጀሚሮምላ ልክዕ ከምዛ ጨረምርም ዝብላ ዘለኹ ጨረምርም ትብል ፀኒሓትኒ ብፅሒ ኢለ ክምለስ ዝሓሰብኩ ናይ ምሸት ተመሊስና ንበዓል ቀልኣብ ደቃ ስደዱላ ሕማም ሞት የብላ ገለ የብላ ጥራይ ከምዚያ ፀኒሓ ኢልና ክሳዕ ከምዚ ኢንሩ ተኣላለያ ክብል ደልየ ድምፆ ዘለኹ ከምዚ ስቂኢልካ ናይ ሎሚ ቆልዑ ኣለኹም ሓሊፍኩም ተሪፍኩም ደቅሱ ዓከር ብልዑ ይትብልዑ ኢልካ ጥራይ ይኮነ ሓደ ቆልዓ እንድሕር ቁርብ ገፁ ቀይሩ ሓደ ቆልዓ እንድሕር ቁርብ ሕብሩ ቀይሩ ብዛዕባኡ ሙሉእ ለይቲ ክትዛረብ ኢኻ ተሓድር ነርካ ማለት ካልእ ምናልባት እዛ ዓንቶይ እሙና ዘኪራታ ዝነበረት እዚ ኩሉ እንዳሃደምና እዚ ኩሉ እንዳሰንከትና እዚ ኩሉ ኣንደርግራውንድ እንዳሰራሓና ገለመለ ናይ ገድሊ ነገር ሓደ መዓልቲ መፅኡ ከዓ በዓል በለፀ ዝተሰውኣሉ 11 ቆልዑ ሸዓ ኣብኣ ከለዉ ተሃሪሞም ሂወቶም ሓሊፉ ኣብኣ ቀቢርና ዝተረፉ ከዓ በዓል ዓብዲ ዓቢ ክሳዕ ንፖርሱዳን ሒቆም ተሃሪሞም ከይዶም እሳቶም ካብኡ ምስከዱ ከምኡ ዝጠፍኡ እውን ኣለዉ ካብቶም ፊተውራሪ ዝበሃሉ እቲ ኩርዓት ዝበሃል ግን ከምዚ ኩሉ ሰብ ዝዛረበ ዘሎ እዩ ኣብ ዝኾነ ቦታታ ዝምድና ትበሃል ዓባይ ድስቲ ትበሃል ፅብቕ ትዘረባላ ረጊፅካ ዝሓልፍ ሰብ ንሕና ደቂ 8 ደቂ 10 ደቂ ገለመለ ከለዉ ዝገደፍናዮም ስለ ዝኾነ ይንፈልጦም ኢና ሕጂ ኣብዛ መገዲ ረኪቦም ኸ ግን እዚ እኳ ምሳና ንበረ ኢሎም ኣይከዱን እዮም ሕዚ ኣቢሎም ኣይፈለጥካ ንንበር ከምዚ ከምዚ ኢልና ከምዚ ንሕና ንበር ከምዚ ኢልና ኢና ከምዚ ስለዚ እታ ዝምድና ክሳዕ ሕጂ ኣዝያ ተራራላ ኣዝያ ብልስትላ ንሕና ከዓ እዚ ኩሉ መከራታት ወላ ተሓለፈ ገድሊ ከዓ ገደል ምዃኑ ፍሉጥ እዩ ማለት መጀመርያ እዩ ትዘረባ ክስታይ ንብል እምበሪ ኣብኡ ከዓኒ ኣየደሎ ዝብላዕ ኣየደሎ ዝስተ የደሎ ዝርገፅ ተባሂልና ይከ ኣይኮናን ከይና ሓመት ክንሰትን ዲና ኸኢና እቲ መከራ ሕጂ ከምኡ ምሕላፍና ግን እዚኦም ምፍራይና ከዓ መሊስና ክሳድና ንነፍሕ ንብለኩም
1: መጀመርያ ማና ነመስግነኪ መደብ ሳይዳ ብጣዕሚ እየ ዝፈትዋ ስለ ዝፈትዋ ከዓ ኣብ ምሳታፈይ ብጋጣሚ ናይ 50 ዓመት ቤት ምር ሰውራ ብዙሕ የመስግን ማለት እዩ ሕጂ ኣብቲ ኩሉ ተዛሪቡ ስለ ዝኾነ ብዛዕባ እቲ ባህልን እየ ክዛረብ ለልየ ባህሊ ቤት ምር ሰውራ ኣብ ጀልሃንቲ ኢና ቆይምና ጠርናፊና ከዓ ጣዕመ ዝተሰወአ ነይሩ ማለት እዩ ሕጂ ንስኡ ግጥምን ዜማ ኩሉ ባዕሉ እዩ ዘውፃአልና ንሕና ጥራሕ በቲ ድምፅና ተጠቒምና ንደርፍ ማለት እዩ ሕጂ ብዚኣ ዘለና ኣነ ጓል ገባር ንርኢ ኣለኹ ጓል ሓጂ ከ ኣባ ኔራ መስለኒ ሻሽ ተኽለ እወ ሻሽ ተኽለ ኣላ ኣሃ ፋጥና ዓረጅ ኔራ እወ ሶሪ ንሃፅያ ኣላ መቸስ ብዙሓት ንህሉ ግን ዘይረእኽዎን ፀንሓ ክእላ የን ስለዚ ብከምዚ ተጠርኒፍና ኣብ ግንባራት ከይድና ምስ ቀያሕቲ ዕምባባ ኮይና ብቅዳይ ከማኖዲ ሻውል ኣብቲ ናይ ክስታይ ኣኼባ ይዝክሮ ነይሩ ኣብ ግንባራት ከዓ ምስኦም ንኸይድ በቲ ንኣልዮም ማለት እዩ በቲ ከዓ መሊስና እቲ ዲቪዛ ናይ ባህሊ ቀይርና ከዓ ምስኦም ከዓ ምሸት ከዓ ባህሊ ነርኢ ማለት እዩ ስለዚ
2: እንታይ እንታይ ትነጥፋ ነርክን እስከ
1: እወ ሕጂ ትነጥፎ ነበርና
2: እወ
1: ከም ኣለይቲ እንዲና ከም ኣለይቶም ኢና ማለት ኣለይቲ ኢና ብተወሳኺ ሕጂ ከምዚ ዝብለክ ዝፀንሐት ጓል ሻምበል ከማን በቲ ሓደ ኣካዳሚያዊ ትምህርትና ነማዕብል በቲ ሓደ እዚ ናይ ባህሊ ነይሩ ማለት እዩ እዚ ከዓ ተወሳኺ ማለት እዩ ኣብቲ ርእሲ ናይ ኣለይትስ ተወሳኺ ማለት እዩ ኣብ ምእላይ ናይቶም ቆልዑ ኣለና ብተወሳኺ ከዓ ባህሊ ናይ ኣባላት ክቆም ተባሂሉ ቆይምና ከዓ ምስኦም ከዓ ምስ ቀያሕቲ ዕምባባ ማለት እዩ ንግንባራት ከድና ከዓኒ ነርኢ ነርና ማለት እዩ በዓል ናቕፋ ከድና በዓል እዚ ባርካታት ከድና ኣብ ኩሉ ከድና ከዓ ምስቶም ቀያሕቲ ዕምባባ ከዓ

ንዕኦም ናይ ምእላይ ናይ ምስንካት ናይ መግቦም ምግባር ነካይድ ማለት እዩ። እንደገና ከዓ ምስኦም ከዓ ዩኒፎርም ናቀይርና ከዓ ምሸት ከዓ ኣብቲ ባህላዊ መደብ ከዓ ንሳተፍ ንደርፍ ማለት እዩ። ደርፍታት ጣዕሞ ዘውፅ ኣለና ሕጂ ኣብ ርእሲኡ ሕጂ ከምዚ

0: መጀመርያ ከምዝ ዝተባሃለ ኩሉ ኣባል ኣይቅበሎን እዩ። ምክንያቱ ክጋደል ይወፅ እዩ። ግን ዳሕራይ ከዓ ምዕባለታት ረኪብናሉ ኢና። ኣነ ንኣብነት ሸብዓይ ክፍል የወፅ ክወፅ ከሎ ካብ ደቂ ምሓረ ሸብዓይ ክፍል ተማሃሪት የወፅ። ግን ብኡ መጠን ራብዓይ ክፍሊ ተመሊሰ ክሳብ ሻምናይ ክፍሊ ኣብ ናፅነት በፂሐ ማለት እዩ። ካብኡ ከዓ መሊሰ ኣካዳሚያ ይቀፂለ ከዓ ኣተባቢዕና ንምባል ቤት ትምህርቲ ሰውራ ሰረት ኮይኑናስ ኣተባቢዕናስ ኣብ ዝለዓለ ነቲ ደረጃና ክነብፅሖ ከዓ ፅዒርና ማለት እዩ። በዚ ደረጃ እዚ ከዓኒ ሕጂ ኣብ ዴንቲስቲ ኣብ ኦሮታ ይሰርሕ ኣለኹ ማለት እዩ።
1: ኣብ መሰራርታ ናይታ ቤት ትምህርቲ እንደ ካልእ ኮክሉ ተገሊፁ እንድዩ ናይታ ባህሊ ሕጂ ባህሊ ክንምስረት ከለና መዘናግዒ ኢልና ኢና ተኣኻኺብና ማለት እዩ። ብዙሓት ኢና ነርና ዋላ ድራማ ዋላ ከምዚ መስሓቅ ነገር ገለ እንዳገበርና ኢና ኣቲና እያ። ድሕሪኡ ግን ጣዓመ ብብዙሕ ዜማታት የውፅእ ስለ ዝነበረ ንዓና ዜማ ኣውፅኡ ከም ሓንቲ ጉጅለ ከም ንኸውን ገይሩና ኣብ 80 መጀመርያ ገፁ እዩ ጀልሃንቲ ማለት እዩ። ሕጂ ኣነሲ ኣብዚ ደረጃ ንክበፅሕ ከማንሲ መሰረት ናይ ሂወተይሲ እሳ እያ እየ ዝብል ኣነ ሕጂ ብባህሊ ጥራሕ ዘይኮነ ወይ ብደርፊ ጥራሕ ዘይኮነ ከዓ ከምዚ ጓል እምባ እየ ዝበለቶ ሓሙሻይ ክፍሊ ወፅአ ኣብ ቤት ትምህርቲ ሰውራስ ጋዕ ሸብዓይ ወፅአ ተማሂረ እየ ወፅአ ኣነ ሕጂ እቲ መሰረት ሲ ኣትሒዙና እዩ ቤት ትምህርቲ ሰውራ ኣካል ናይ ገድሊ ምዃኑ ከዓኒ ኣብኡ ምስኣተና ኢና ፈሊጥናዮ። መጀመርያ ንሕና ቤት ትምህርቲ ሰውራስ እንታይ እዩ እዚ ክንዕቆብ ዲና መፂና ገለ ኢና ንብል ነርና። ዳሓር ግን ኣካል ናይ ገድሊ እዩ ዝለዓለ ዝኸፍአ ኸማን ምዃኑ ኣብኡ ምስኣተና ኢና ተረዲእና። ሕጂ እቲ ባህላዊ ንጥፈታት ኣነ ብዚ ክጥቀስ ዝደልዮ ጣዕሚ ብዝለዓለ ደረጃ ናይ ቤት ትምህርቲ ሰውራ ባህሊ ብዝለዓለ ደረጃ ፃዕሪ የካይድ ከም ዝነበረ ክሰግሮ ኣይደልን ስዎ ጣዕሚ ገብረ ስላሴ። ሕጂ እዚ ቤት ትምህርቲ ሰውራ እንድሕሪ ኢልካሲ ሃገር ኢኻ ትብል ዘለካ ቤት ትምህርቲ ሰውራ ጥራሕ ኣይኮነትን ሃገር እያ ኩሉ ኣሎ በኣ ኩሉ ዋላ ባህሊ ኣሎ ዋላ ሕክምና ኣሎ ዋላ ኢደ ጥበብ ኣሎ ኩሉ ኣሎ። ሕጂ እዚ ኣቕልል ኣቢልካ ዝረአ ይኮነ ናይ ቤት ትምህርቲ ሰውራ ኣነ ዝሓለፈ ኩሉ እዚ ክትንትኖም ደለኹ ብዙሕ ነገር ኣሎ ዝዝከር ብዙሕ ነገር ኣሎ ዝሓለፍናዮ ኣብ ቤት ትምህርቲ ሰውራ ኣነ ልዕሊ ኩሉ ዝሓስቦ ግን እቲ ብለይቲ ክንስንክት ከለና ጥራሕናሲ መምሃራን ከይተኣትውዎን ተባሂሎም ኣለይቲ ጥራሕን ስንክታ ስለ ዘለዎ ኣይትእተውዎን ተባሂሉ ጋህ ኢልና እዛ ኩላ ነብስና ጥራሕና እንዳስንከትና እንዳደረፍና ኢና ንሓድር ነርና። ብደርፊ ከዓ ንዘናጋዕ ብምስንካት ንዘናጋዕ ብስሓቅ ንዘናጋዕ ካብኡ ተበጊሶም እዮም ከማ ንክንደርፍ ኣብቲ ባህሊ ኣቲና ንክንደርፍ በዓል ጣዕሚ ዘተባብዑና በዓል ጓል ገባር ኮ ደርፋ እየን ክደርፋ እንድን ዝሓድራ ምሳና ክንዘናጋዕ እንዲና ንሓድር ኢሉ ርእቶ ሂቡ እዩ እቲ ኣባል ኣብኡ እቲና። ሕጂ ኣነ ንቤት ትምህርቲ ሰውራስ ዝለዓለ ተዘክሮን ዝለዓለ ክስተይኒ ዘለኒ መሰረተይ ኢለ የ ከማን ዝሓስባ ንቤት ትምህርቲ ሰውራ ኣነ
2: ካብ ሽዑ እትዝክርዮ ደርፊ እስካ ሓንቲ ብልጫ ብል ንእሽተይ ንእሽተይ
1: ሕጂ እታ ናይ ማይ ነርቀኒት ዝደርፋ ዝነበርኩ ናይ መጀመርያ ደርፊ እሳ ክዝክራ
2: ሃራይ
1: ህዝባዊ ኩናት ክካየድ ከሎ ማዓንጣ ካሸጥ ቀጠዋ ኣብሎ ኩኑን ይብሰውራ ምባል ወዝለቕለቕ ሓውኹን እሳት ጉመራ ምችንቕ ይግረፍካ ቁሪ ዝባንካ ይሕረቕ ጥሜት ይቕሳዕካ ቆርበትካ ይርቀቕ መርገፂ ኻብርህ ኣብ መሪር ቃልሲ ብደምካ ኮስኩስ ህዝባዊ ፈልሲ
3: ሃራይ ከምዚ ኢልና ተኣኪብና ክንዘራረብ ምብቃዕና ብጣዕሚ የመስግን። ኣብ ጉጅለ ባህሊ ናይ ጣዕመ ገብረ ስላሴ እጅ ንሕና ድሕሪ ኣለይቲ ምዃና ከም ጉጅለ ተጠርኒፍና ንኸይድ ነርና። ጥራሕ ጉጅለ ጥራሕ ዘይኮንኩ ኣነ ሙዚቃ እውን ተማሂረ ምስኡ ዝኸይድ ብድሕሪኡ እውን
2: እንታይ ሙዚቃ ስንታይ ተማሂርኪ?
3: ሙዚቃ ኦርጋን ስኩሉ ኖታ ዘለዎ ዓለ ዓሲና እውን ምሂሩና ነይሩ። ኣነ እንተዘይተጋጌ ርስታ ሎላ ጸጋይ ይዝክር ካል እንተለካ ኣብ ዓለን እቲ ግዜ ስለ ዝነውሐ

0: ኣብዚ ክንመሃር ከለና ምሳና እዞም ናይ ስንኩላን ባህሊ እውን ምሳና ተማሂሮም ነይሮም። ብድሕሪ እዩ ከማን ኣብ ካልኣይ ግዜ ወያነ ዝነበሩሉ ወያነ ክምሃሩ መፂኦም ምሳና ዝመሃሩ ነይሮም። ካብቶም ገለ ናይ ወያነ ዝነበሩ ኣባላት ገብረ እግዚኣብሄር፣ ለቲና ወዘተ ዝበሃሉ ፈልጥ፣ ለቲሽ ማለት እዩ ለታይ ዝበሃላ ነይረን እዚኢታት። እዚ ግን ምናልባት ሓደ ከይተጠቕሰ ዝሓለፈ ኮይኑ ኣብ ሙዚቃ ናይ ቤት ምሰውራ ሲምፎኒ ኣይተዘከረን። ቀያሕቲ ዕምባባ እውን መሪር ጥራሕ ኣይትበላ መሪር ጥራሕ ኣይትበላ ጥዑም እውን ነይርዎ ይበላ ዝበላ እቲ የም ሙዚቀኛታት እውን
1: እሱ ዳፅንሐ ሞ ሰውራ ብሓፈሽኡ እቲ ኩናት እቲ ገለ ከከቢዱ ጥራሕ ኣልዒልካ ዝሕለፍ ኣይኮነን። ምስትምረትሲ መቐረት ነይርዎ እወ ናይ ብሓቂ ምቁር ነይሩ። ሕጂ ተመሊስካ ክትረኽቦ ዘይትኽእል ኣሎ ብዙሕ ነገራት። ብዙሓት ጋዜጠኛታት ተፈላለየ ኣርእስትዮም ዝሕዞ ኣነኮ ኣፅቢበየ ሒዘ ብሙሉእ ንጥፈታት ቤት ትምህርቲ ሰውራ ኣብዛ ሰዓት እዚኣ ክንውድኦ እዩ ንኽእል ዜና ብዛዕባ ቤት ትምህርቲ ሰውራ ባ ጉጅለ ባህሊ ቀያሕቲ ዕምባባ ገለ መለ ኣይተረስዐን ኣለዉ።
0: ፅቡቅ
1: ዘቅርቦ ዘመት እውን ኣሎ ብዓብኡ
0: ነቲ ናይ ሙዚቃ ንምባል እንደምፅአ ነይረ። ሕጂ ኣብቲ ጉጅለ ባህሊ ገለ ጠቂሰአና ኣለዋ ገለ ከዓ ከም በዓል ሻሕሻሕ ኣለም ሻሕሻሕ ነይረያ ወዘተ ንሓን እዚኣተን ነይረ። ኣብቲ መጀመርያ የዓልዓሲና ኣብቲ ሙዚቃ ምሂሩና ብዳሕራይ ግን ብተስፋ ምክኤል ኢና ተማሂርና። ኣብዚ ክንምሃር ተማሂርና እቲ ትምህርቲ እኳ ይቀፀለን እቲ ባህሊ ግን ንቕፅሎ ነርና። ኣብቲ ባህሊ ንግንባራት መፂና ኣብጀልካ ንትፍላይ እቲ ዝያዳ ውዕውዕ ዝነበረ ንሜዳ መፂና ኣብ በዓል ናቐፋ ኣብቲ ግንባራት ነርኢ ነርና ከም ተወሳኺ ናይ ኣለይቲ ማለት እዩ
1: ዞራ ነርክን ምእላይናምን ይኣልዮ ብድሕሪ ክንመን ይኣልየልክን
0: ንሕና ኣለዋ ንዶ ተንተረፍ እቲ ምሳና ዝመፁ እቶም ቀሕቲ ዕምባባ ንሕና ግደ ንወስድ እተን ዝተረፉ ከዓ እተን ዘለዋ ብዝተረፈ ከዓ ግደ ንወስዳ ማለት እዩ። እንደገና እውን ሱዳን እውን በፂሕና ነርና ኢና ምስኣቶም ምስ ቀሕቲ ዕምባባ ማለት እዩ። እጂ ከምዚ ኢሉ እዩ እቲ ጉዳይ ዝጓዓዝ ነይሩ። ሙዚቃ ሙዚቃ ንዓና ዜማ ዝህብ ንዓና ግጥሚ ዝህብ ጣዕመ ገብረ ስላሴ ጥራሕ ንዓና ኣይኮነን ጣዕመ ገብረ ስላሴ ብዘይካ ቀያሕቲ ዕምባባ ከማን ጉጅለ ነራቶም ናይ ተምሃሮ ብፍሉይ ከዓ ዘማዕብላ ዝነበረ ብድሕሪ እዚ ዓራርብ ምስ መፃና ግን ዓራርብ ብዙሓይ ስራሕኩን ስነ መምህርና ወሲደ ናብ ድሕሪ መስመር የኸይደ ገለ ካብታ ደርፈይ ዝነበረት ግን ትረፊ ክትብላኒ ይኽን ኩሉ ብረት ይቕናዕ ኣትብል ይ ዝክራኒ
1: ደርፊ ይኽምበር
0: ብዙሕ
1: ኣስምዐና
0: ብዙሕ እኳ ይዝክራኒ ኩሉ ብረት ይቕናዕ ኣንሳር ቀዳማይ ፀላኢ ክቕም ከዓኑ ብቕልፅም ሓፋሽ ገዛኢ ቀሱም ተሰባይ ኣየነቕናዓዮ ሻምብቆ በረትና ጉልበትና ንብረትና ኣንፃር ፀላትና ከነውዕሎ ንዕጠ ናይ ሓባር ቅልፅምና ታሪክ ንክንሰር ዝፈሰሰ ደና ወይልኻ ከዳዕ ወይልኻ ከዳዕ ኣብቲ መሪር ቃሲ ታሪክ ንምዝምባ ዝፈልካ ዘርባ ኣብቲ እዋን ኣብቲ እዋን እዚ ድሓን ዝኾነት ደርፊ እያ ነራ ውዕውዕቲ እያ ደርፊ ነራ። ብድሕሪ እዩ ግን ከምዚ ዝበልኮ ኮርስና እጂ ኣለ ብዙሕ ደርፊ ሂቡና
1: እንታይ ኮንክ ዘይቀፀል ክያ ጓሊ እንታይ ክትረኽቢ
0: ተረሲዑ እቲ ግዜ ነዊሕኖ እቲ ግዜ ድሓር ካብቲ ባህሊ ከዓ ተፈልየ ናብ ድሕሪ መስመር ኣብ ምጥፋእ መሃይምነት እየ መጀመርያ ካብቶም መጀመርያ
1: ዘመቲ
0: ኖኖ መጀመርያ ኣርባዓ ሰባት ንፈተና ዲና ንገለ ዝኸድና ኢና ፍሉያ ሕጂ ብድሕረ ናይ ምጥፋእ መሃይምነት ናይ ምጥፋእ መሃይምነት ዘመተ ዝመፀ ብድሕሪ ዩ ሓይለይ ኣብ መምህርና እዩ ድሕሪ ናፅነት ከዓ ኣብ ቴስዓን ሓደን ከዓ ሚኒስትሪ ብቤት ምሰውራ ገዲፈ ከዓ ኣብ ክፍሊ ኢሚግሬሽንን ዜግነትን

0: ሽመይ ጠቂሳትኒ ነራ ኣለም ክፍለ በታ ሳጓይ ስለ ዝፀዋዕትኒ ግን ኣለም ሻሓሻሕ ይበሃል ማለት እዩ። ኣነ ካብተን መስረቲ ናይ ቤት ትምህርቲ ሰውራ ኣባላት ባህሊ እየ ነይረ። ልክዕዩ ናይ ትግረን ናይ ሳሆን ደርፊ ተዋሂቡኒ እደርፍ ነይረ።
1: ማይክሮፎን
0: እዚ መጀመርያ ክንጅምር ከለና ግን ኣጀማምራና ኣብ ባዶ ሓደ ኢና ነርና ከም ኣለይቲ ኮይና ተኣኪብና ክንዘናጋዕ ደስ ስለ ዝብለና ዝነበረ ጀሪካናት ሒዝና በዓል ኣቡች ዘለዎ መንቆርቆር ገይራ ማይክሮፎን እንዳበለት ትደርፈልና ነይራ። ንሕና ከዓ ነጣቅዕ፣ ንሕና ከዓ ከበሮ ንሃርም። ስውእቲ ብፀይትና ገባርዮስ ከዓ ከበሮ ክምህረክን እየ ኣወቃቅዓ ኢላ ኣርባዕተ ከበሮ ነይረናና ላምቲ ሓሪዳሲ በቲ ከበሮ በቲ ቆርበት ገይረን እንታሽም ሰሪዐና ኣለና ከበሮ። ሕጂ ቅድመታ ባህሊ ምቋማ እየ ዛረብ ዘለኹ። ሕጂ ምሻት ምሻት በቲ ሓዊ ተኣጊዱ በቲ ቅጫይዲ ስንከት በቲ ፊስቶ ማይ ንላፋይ በቲ ንሻሂ ፊስቶታት ይፈልሕ። በቲ ከዓ ንሕና ኮይና ከዓ ንዝምር፣ ንፃወት፣ ንዘናጋዕ ነርና። ሕጂ ከምቲ ዝበልክዎ ኣቡቺ ብጣዕሚ ኣ ደርፍ ትፈቱ ማዕት እያ ነራ። ሕጂ ጀሪካን ሒዝና እንዳደረፍና እንዳወቃዕና ከለና ጓል ክብሮም ሃብ ጀሪካን ክወቂዐ ኣነ ክትብላ እምቢ ክትብላ ተሃበታ ስና ተሰይራ ኣጋጣሚ ሸዓ። ሕጂ ማዕረ ክንደይ ፍቕሪ ከም ዝነበረና ኣብቲ ባህሊ ንክጠቅስ ኢለ እየ። ሕጂ ሰኣለይቲ ሲ ጥራይ ኣብ ምእላይ ናይ ቆልዑ ጥራይ ደይተወሰና ኣብ ባህሊ እውን ነጢፍና ኢና። ደይተዘከረት ከዓ ጉጅለ ስፖርት ነይሩ ዓባይ በዓል ጓል ሳህላይ ዘለዎኦ ሓለፍትና በዓል ለምለም ጓል ስዩም ዓባይ ጉጅለ ናይ ስፖርት ነራና ብፍላይ ኣብ ጀልሃንቲ ሕሉፍ ሓሊፉና በብጋንታታት ስለ ዝኮና ታኒካታት ናይ ሳኣብ
1: ጀልሃንቲ ስነት ኩሉ ሙቆት ተፃዊርነስ
0: ኩዕሶ እግሪ ከዓ ንፃወትኒ ስፖርት ነራትና። ኣነ ከም ተርሲን ኮይነ ሰርሕ ነረ ሓንሳብ ከዓ ከም ፖርቴረ ኮይነ ከዓ ሰርሕ እፃወት ነረ። ኣብ ባህሊ ከዓ ከም ናይ ትግረን ናይ ሳሆን ደራፊት ኮይነ ከዓ ይዋሳእ
1: ነረስዕና በሊ
0: ኣይ ሕጂ ኣይዝክረን እየ ምስ ፋቅንዓረጅ ኮይና ኢና ንደርፈን ነርና ክልተ
1: ንሽተ ይድሓን
0: ግርትዕ ግትላ ሸዓብ ግራ ለበሰው ታሪኮም ሕማማት ረሲዐዮ ብጣዕሚ ኣብ ካልእ ዳሓር ከም መምህር እንደገና 1980 ከዓ ዓማ ምስተደምሰሱ ከዓ ምጥፋእ ካብ ሃገርና ምስኮነ ከዓ ከም መምህር ናይ ትግረ ተመዲቢ ከዓ ኣብ ማርያ ፀላም ነጥፍ ነረ። እዚ ምስታ ጉጅለ ባህሊ ናይ ማርያ ፀላም ናይ ቤት ትምህርትና ከዓ ናይ ቦርዲን ከም ሓላፊታ ኮይነ ምስ ሓመስ ስዒድ ከዓ እሰርሕን እነጥፍን እስቲል ክሳብ ሕጂ ከዓ ከም መምህር ኣለኹ። እቲ ቋንቋ ግን ናይ ብሓቂ ደስ ዝብለኒ ቋንቋ ትግረ ብኡ ስለ ዝዓበኩ ግዲ ኮይነ ከዓ ኣብ ዝኮነ ንጥፈታት ናይ ትግረ ኣይፍለን እየ ይሰርሕ ኣለኹ ከዓ ክሳብ ሕጂ። እታ ተረስዐት ግን እታ ናይ ስፖርት ናይ ቤት ትምህርቲ ናይ ኣለይቲ ብጣዕሚ ሓያል ጋንታ እያ ነራ። በብጋንታ ኢና ሆጭ ክንብል ንውዕል ነርና። ስለዚ ምስቲ ዝነበረ ፀሓይ ምስቲ ዝነበረ ኣብ ሓዊ ውዒልካ ኣብ ሃልሃልታ ውዒልካ እንደገና መሊስካ ናብ ስፖርት ክትኣቱ እንደገና ኣብ ንጥፈታት ናይ ምግብና ውዒልካ ሓዲርካ ምሸት ከዓኒ ኣብ ናይ ባህሊ ከዓኒ ጣዕመ ፅዋዕና
1: ከዓዘይሰዓር ነገር የለን ማለት እዩ
0: በቃ ናይ ብሓቂ እዚ ሕጂ እታ ናይ ስፖርት ስለዝተረስዐ
1: በሊ ቋንቋ ትግረ ናይ ብሓቂ መሊኸዮ ትብል ኣለኹ ምሽ ብዛዕባ እዚ ወርቃዊ እዮቤልዩ ቤት ትምህርቲ ሰውራ ብቋንቋ ትግረ ነቶም ትግረ ዝመልኩ ወይ ነቶም ቋንቋ ትግረ ዝዛረቡ ህዝቢ ትግረ ዮሃና በልዩ መልእኽቲ ክሕልፍ
0: ሰኒ ሕረ እግል ኩሉ ሸዓብ ኤርትርያ ወግል ኩልና መደረሲን ወመረብያት ናይ ቤት ብሕሮ ሰውራት ኣሰናይ ድኡሉ ሰነት ናይ 50 ሰነት ኣሰናይ ኣብ ፅሒና ግልበል ፈተ እግል ኩለን እለን መሳኒቸ ምስል እየ ላዓለያ ምስል እየ እሳት ለቐምተተንማ ኣሰናይ ክንግልበለን ፈተ ወላታ
1: ሽክረን
2: ኩሉ ተገሊፁ እንድዩ
1: ሓፍዳ በሊ
2: ኩሉ ተገሊፁ እዩ። ግን ሓንቲ ነገር ዘይተበለት ዘይተገለፀት ዘላ ኣብዚ ናይ ስነ ጥበብ ንሕና እውን እዚአን ክደርፋ ከለዋ ንሕና ከዓ እንታይ ኢና ምስቲ ሓውን ገለን ብሓንሳብ ማይክሮፎትመና ትዕድመና ንኣሽቱ ስለ ዝነበርና ብሓንሳብ ቲ ኣካላትና ክሳይ ገይሩ ትመቕሎ ሰለስተ መቕሎ ከምዚ ክትገብር ሕጂ እንታይ ንገብር ነርና ብኢድና ሞዴል ረጂ ፈቲሕና ንረጂ እንዳሰፈና ንረጂ ረጂ ከምኡታት ንሰፊ ሕጂ ድሕሪ ብዙሕ ግዜ ማለት ኣለዋና ምሳና ከምኡ ዝሰፍያ ኣነ እውን እታ ዘይተጣቕሰት እያ እንዳስፌት ኣትየ ማለት ብሞያ ናይታ በዓል ንግስቲ በዓል ድንቁ ኩለን ክሳይ ዝገብራ ብኢድ ዝሰፍያ በዚኣ መሰረት እዚኣ ከዓ ናተይ ከዓ እንታይ ማዕቢላ ኣብ እንዳስፌት ኣትየ እንዳስፌት ኣትየ ከዓ በቃ ከምዚ ሽግለታ ዘብል ዝረኣኽዎ ወይ ዝተላማመድኮ የለን ግን በቲ ጥበብ ናይቲ ብኢድካ እቲ ማዕቢሉ ማለት እዩ ሕጂ ከምዚ እናበልኩ ናብቲ እንዳስፌት ኣትየ እንዳስፌት ክንኣቶ ከለና ግን ቀሊል ኣይኮነን ዝኩሉ ዕርቃናት ናይ ነብሲ ወከፍ ባዶ ብመሸማዕ እዩ ዝመፀና ንሓድሽ ንክሰፊ ዕድል የብልካ ሓደ ወዲ ስዒድ በርሀ ሓደ ጥራሕ ይፀኒሑኒ ካልኢቱ ማለት እዩ ሕጂ ሓድሽ ክሰፊ ጥዑም እዩ እዚ ግን ናይ ነብሲ ወከፍ ቆልዓ ናይ ነብሲ ወከፍ መስርዕ በብመሸማዕ ናይ ባዶ ሓደ ባዶ ክልተ በብመሸምዑ እንድሕር ዝመፀካ ኮይኑ ክሰፊ ካልእ ሓድሽ ክሰፊ ኣይትኽእልን ኢኻ እታ ዝጣዓመት ሓዳሽ እያ በዚኣ ግን ናህና ኢላ ሒዝና ናይ ኩሉ ተማሃራይ ከምዚ እንዳገበርና በዚኣ ተቀደደት በቲኣ እንዳረቃዕና በቲኣ እንዳሰፈና ቀፃሊ ሰሙናዊ ዝተሓፀበ ሓፂቡ ብመሸማዕ ከዓ ሰሙናዊ ከዓ ይመፀና ብመሰረት ናይዚ ተዕድመ ናይቶም ንኣሽቱ ቀንዲ እቶም ዕብይ ዝበለ ከዓ መዓልቲ ፍልይ ኣቢልና ከዓ ንዓኣቶም ብከምዚ ንገብር ኣጋጣሚታት ከዓ ናብቲ ናይ መካይን ፀገም ከጋጥመና ከሎ ከዓ ኣነ ናብቲ እንዳስፌት ከይደ ከምኡታት ዓይነት ክሳይገብር ኣብዚሐ ከዓ ክሰፍሰፍየ መፅእ ናህና ሰፍየ መፅእ ከምዚታት እዩ እቲ ኩነታት እንዲኣ ካብዚኣ ንላዕሊ
3: ብመጀመርታ እንቋዕ ገፅ ንገፅ ኣረኣየና መበል 50 ዓመት ምብፃሕና ከዓኒ ክብርን ምስጋናን ይኹና ንልዕሉ እግዚኣብሄር ብሂወት ንክንገም ክንነብር እንተኮይና ክንህሉ እንድሕር ኮይና ብሓይለ እዩ እግዚኣብሄር እዩ ዋላ ገድሊ ንኹን እምበር እግዚኣብሄር ናይ ንርስዕን ኢና እወ እንታይ ክብል ደልየ መስሊኪ ምረት ኩሉ ክግለፅ ፀኒሕ እዩ ንኣሽቱ ኮይና ብመሪር መድረኽ ኢና ሓሊፍና ምረት ቤት ምርሰውራ ተገሊፅካ ኣይውድኣንን ድዩ ግን ምረት ጥራይካ ኣይኮነን ነይሩ ምቁር ከምቲ ጊላ ዝግበርሀ ድበሎ ምቁር እዩ ነይሩ ንእስነት ስለ ዝነበረና ንዝተዋሃበና ሓበሬታ ብሕጉስ ብድልየት ንፍፅሞ ነርና ንፊተውራርና ንንኣሽቱ ደቅና ንኣለይትና ንመማህራና ብፅቡቅ መድረኽ ንሓልፎ ነርና ማለት እዩ እዚ ኮይኑ ከዓኒ ቤት ትምህርቲ ሰውራ ንኣለይቲ ኣብ መሪር ኩነት ወይ ድማ ኣብ መሪር ቃልሲ ጥራይ ኣይኮነን ሓፂሩና ኣብ ኣካዳሚ ኣብ ዝለዓለ ደረጃ ኣብፅሕና ጎኒ ጎኒ እቲ መዓልታዊ ስራሕና ኣብ ስፖርት ብዝለዓለ ደረጃ ንነጥፍ ነራ ባህሊ ከምዚ ክገልፆ ፀንሓ እንደገና እውን ሃፀይ ገሊፃታ ከይትርሳዕ ፈሪሐ ነረ ሙዚቃ ተማሂርና ኢና ዓሊ ዓሲና ምሂሩና እዩ ግን ግዜ ኮይኑ ኣይመላእና እዩን ምክንያቱ ኩሉ ግዜ ኣብ ሓደ ቦታ ስለ ዘይትቐውም ናብ ሓደ ምኻድ ስለ ዘሎ ፋሕፋሕ ኢልና ኣባላት ስለዚ ቤት ትምህርቲ ሰውራ ብምረጥ ጥራይ ደይኮነ ብፅቡቕ እውን እቲ ሓቂ ዝመልኦ ኣካይድኣ እውን ክንገልፆ ኣለና ፊተውራሪ ከዓኒ ኩሉ ግዜ ኣብ ትሕትና ጥራይ ደይኮኑ ድእለዩ ነይሮም እሶምን ግደኦም ይገብሩ ነይሮም እዮም መጋቦ ኮይና ምግብና ክንወፅእ እሳቶም ክፍሊ ግርባ ዝበሃል ነይሩማ ይወርዱ ማለት እዩ ብጀሪካናት ገይሮም መሶላ ገይሮም ነዊሕ በትሪ ማለት እዩ መሶላ እሳቶም ዝወረዱልና ንሕና ንለውስ ንስንክት ገለገለ ንፉዓት ከዓ ነይረን መፅአን ይሕግዛና ነይረን ካብተን ድሓንኩን ዝበላ ደቂ ኣንስትዮ ፊተውራር ማለት እዩ ስለዚ ሲ ተሓጋገዝና ኢና ሓሊፍናዮ የቐኒየለይ
1: ንኣለይቲ ትኸውን ሕቶ ላ
4: ኣብ ምጅማር 350 ተማሃሮ ነይሮም ኣብ መወዳእታ 3,000 ድኦም 4,000 በፂሖም ነዚኦም ሲ ቁርሲ ምሳሕ ድራር ከተዳሉ ተወሳኺት ካልእ ክንክን ፅሬቶም ዶ ካልእ ማለ ኣሎ ከመይ ጌርክ እንትናብዮኦም ነይሩ

0: Dame un grr.
1: ¿Un qué?
0: Un grr.
1: ¿Un qué?
0: Dame un tu, ta, ta, tu, ta, tu, tu.
1: Okay.

Eu trouxe uma mensagem.

Hey! Ha ha! Blood on the ground!

ሰላም ኣብ ርሑቕ ናብ ቀረባን ኮንኩም መደብና መደብ ሸውሃት ሳይዳ ትከታተሉ ዘለኹም ክቡራት ተኸታተልትና ኣቐዲመ ምዉቕ ሰላምታይ ክቐርበልኩም ይፈቱ ከመይ ቀኒኹም። ሕጂ ከዓ ጥብሲ ዝልዝል ስጋ ሒዘ መፅ ኣለኹ። እዚ ንምስራሕ ድማ እንሆ ኣስቤዛ ተቐሪቡሎ። ዝልዝል ስጋ ሕፅር ኣቢልና ቆሪፅናዮ ኣለና ማለት እዩ። ሕፅር ኣቢልና ዘልዚልናዮ ኣለና። ኣስቤዛ ድማ ምስኡ ዝኣቱ ሽጉርቲ ቀይሕ፣ ሽጉርቲ ፃዕዳ፣ በርሰሜሎ፣ ጉንዲ ሰዴኖ፣ ጉዕ በርበረ፣ ኮሚደረ ተመቲሩ ተቐሪቡሎ። ከምኡ ድማ ሮዝማሪኖ ተቐሪቡሎ። ዘይቲ ድማ ዘይቲ ኦሊቭ ተቐሪቡሎ። ቀመማት ኣብዝሎ። ስለዚ ሕጂ ንኩሉ ቀመማትና ብሓንሳብ ኢና ከነዳውሶ ማለት እዩ። ካብቲ ምቅልላው ጨሪስና እንዲና ወፂና ዘለና። እዚኣ ከዓ ብከምኡ ደይኮነት ብከምዚ ኣሰራርሓ እያ ትስራሕ። ክልተ ማንካ ጣውላ ሽጉርቲ ክጥቀሚ፣ ሽጉርቲ ቀይሕ ብደቂቕ ዝተመትረ

ሓደ ማንካ ጣውላ ሽጉርቲ ፃዕዳ ክጥቀመ፣ ሰለስተ ማንካ ጣውላ ከርሰሜሎ ብደቂቕ ዝተመትረን፣

ለናቱ ዝኾነ ብጣዕሚ ፅቡቅ ዝኾነ ተሕዝቶ እዩ ዘለዎ። በዓል ፈርሰሜሎ በዓል ጉንድሰዴኖ ኣዝና ክንጥቀመሉ ፅቡቅ እዩ። ዋግኡ ኣዝዩ ውሑድ እዩ። ተሕዝትኡ ግን ኣዝዩ ኣገዳሲ እዩ። ሮዝማሪኖ ከዓ ከምኡ ኣዝዩ ብሉፅ ዝኾነ ተሕዝቶ እዩ ዘለዎ። ሓደ ማንካ ሻሂ ሮዝማሪኖ ከዓ ጥቀም ኣለኹ። ኮረሪማ ፍርቂ ማንካ ሻሂ ኮረሪማ ፍርቂ ማንካ ሻሂ ከዓ በርበረ ጸሊም ካሻ ከዓ ካዕካዕ ነዚ ቅመማት እውን ነናቱ ዝኾነ ተሕዝቶ እዩ ዘለዎ። ቅመምና ተጠቂምና ኩሉ ግዜ ኣብ ግጡም መክደን ዘለዎ ኢና ነቐምጦ። በቂ ኩባያ ከዓ ዘይቲ ይገብር ኣለኹ። ነዚ ኩሉ ብሓንሳእ ኢና ነዳውሶ። ሓደ ኩባያ ኮኛክ ይብል እዩ። ኮኛክ ኣይቀረብኩን ብማይ ከዓ ክንገብሮ ንኽእል ኢና። ስለዚ ሓደ ኩባያ ዝኸውን ማይ ተጠቂመ ኣለኹ። ኮኛክ ክንጥቀም ንኽእል፣ ድሩቕ ሜስ ክንጥቀም ንኽእል። ስለዚ ነዚ ስጋና ሕጂ ኣብኡ ከነዳውሶ ኢና። ኣዳዊስናዮ ተፀናሕና ከማን ብጣዕሚ ፅቡቅ እዩ። ተዳዊሱ ፀኒሑ ድሓር ኣብቲ ዝቕረበሉ ኣፀቢቕና ብሲልና ደይኮነ ወይ ኣፀቢቕና ከነብስሎ ኣለና ወይ ከዓ ግንስል ኣቢልና ጥብስ ኣቢልና ከነውርዶ ኣለና። ካብ ክልቲኡ ሓደ ኢና ክንጥቀም ዘለና። እንተደኣ ኣይ ምብሳል ኣይ ታእችሙ ኮይኑ ስጋ ኩሉ ግዜ ይባላሾ እዩ፣ መሊሱ እዩ ዝዕፀቕ ማለት እዩ። እጂ ከምዚኣ ጌርና ዳዊስናይ ኣለና ኩላ ነገር ኣትያታያ ዘላ ድሓር ብላዕሊ ኮሚደረን ጉዕን ጥራሕ ክእትው እየ ኣብ ምውራዱ ማለት እዩ። እዚኣ ጌርና ፀቢዕና ነዳውሳ ተዳዊሱ ተፀኒሕልና እውን ዝበለፀ እዩ ማለት እዩ። ከምዚ ኢሉ ተፀኒሑ ዋላ ከምዚ ጌርና ፍሪጅ ከነእትዎ ንኽእል ኢና። ስጋ ስለ ዝኾነ ምእንቲ ከይባላሸወና ኣዳዊስና እንትርአ ፀኒሕና መሊሱ ፅቡቅ ጌሪ እዩ ድሳማማዕ ማለት እዩ። ሕጂ ግን ግዜና ምእንታን ክንቁጥብ ቀልጢፍና ኢና ክንሰርሖ።

ኣንሳ ሽሉቕ ከን ሽሉቕ ምስ በለልና ቅልጥፍ ኢልና እተን ካኣትዋ ዘለዎን ኣቲና ከነውርዶ ኢና። ቀልጢፍና ክነውርዶ ስለ ዝኾና ጉዕን ኮሚደረን የእትወሉ ኣለኹ።

ኢና ቁርብ መረቕ ክህልዎ እንድሕር ደኣ ደሊና ፈሊሑ ድፀንሐ ማይ እንተ ደኣ እቲና ኣሉ ዋላ ሓንቲ ፀገም የለን። እንተ ደኣ ከምኣ ድርቕ ድበለት ክኮነልና ደሊና ከዓ ከምኣ ድርቕ ኢላ ክላ ክነውርዳ ንኽእል ኢና ከምዚ ዝደለናዮ። ቁሩብ መረቕ ክህልዎ እተደሊና ከዓ ማይ ፍሉሕ ማይ ፍሉሕ ምክንያቱ ቀልጢፍና ነውርዶ ዓይነት ኣሰላለሓ ስለ ዝኾነ እዚ ወይ ኣፀቢካ ከተብስሎ ኣለካ ፅቡቅ ግዜ ወሲዱ ማለት እዩ ወይ ከዓ ግንስል ኣቢልካ ከምዚኣ ቀልጢፍካ ከተውርዶ ኣለካ ካብ ክልቲኡ ሓደ እዩ። እተዘይኮይኑ ይእንድው እዩ እቲ ስጋ ዓፂቕ እዩ ዝኸውን ተበሲሉ ከዓ በቃ ከምቲ ልክዕ ተኣሽሙ ይኸውን ማለት እዩ። ስለዚ ብብዝሒ ኣብ ንሰርሓሉ ግዜ ክስታይ ክኸውን ይሓይሽ ክበስል ይሓይሽ ከምዚ ንእሽተይ ኣብ ድኾነሉ ግዜ ግን ዋላ ሓደ ፀገም የብሉ። ቅልጥፍ ኢልካ ኣውሪድካ ንመግቢካ ተዳልዎ ከለካ ዝበለፀ እዩ። ሓንሳብ ንእሽተይ ፅንሕ ኢልና

ስጋና ደስ ኢላ ትልና ኣላ ሕጂ ከነውርዳ ኢና ተሰማሚዓ ትልና ኣላ ከምቲ ዝበልኮ ማይ ክንገብረሉ ተኣ ደሊና ማይ ንገብረሉ እንተ ብከምዚ ኣብኡ ከሎ ክቕረበልና ደሊና ኸ ኣብኡ ከሎ ንቕርቦ

ሓራይ ከምዚኣ ጌርና ኣብ መቐረቢ ጌርና እንተቐረብናዮ ፅቡቅ እዩ። ከምኡ በቃ ለንቀነ ከም ዋላ ከም ልማድ እንተወሰድናዮ ምስ ሰላጣ ጌርካ ምቕራብ ብጣዕሚ ፅቡቅ እዩ። ምክንያቱ ኣብቲ ዓይነት ኣሕምልትን ዓይነት ሰላጣን እቲ ዝሃፍተመ ተሓዝቶ ስለ ዘሎ ኣብዚ እውን ብዙሕ ኣሕምልቲ ናእቲና ከምቲ ዝረአኽሞ ፐርሰሜሎ ኣሎ፣ ጉንዲ ሰድዮን ኣሎ፣ ሽጉርቲ ፃዕዳ ኣሎ፣ ሽጉርቲ ቀይሓ ኣሎ፣ ኮሚደረ ጉዕ በርበረ ኣሎ፣ ተቐምማት እውን ኣሎ ማለት እዩ፣ ኮረሪማ ኣሎ፣ በርበረ ፀሊም ካዕካ ጨው ኣትይዎ ማለት እዩ። እዚ ብሓንሳብ ተዳዊሱ እንተፀንሓልና ከማን ዝበለፀ እዩ። ኣዳዊስናዮ ፀኒሕና ንመሳሕድዩ ንድራር ድዩ ክንቅርብ ከለና ንድራር እኳ እንተዘይመረፅናዮ ፅቡቅ እንዲ ንመሳሕ ክንቅርብ ከለና ኣዳውስ ኣቢልናዮ ፀኒሕና ድሓር ብሰክተት ኣቢልና ኣውርድ ኣቢልና ንምግቢ ከነዳልዎ ከለና ብጣዕሚ ፅቡቅ እዩ። ምስኡ ሳላጣ ጅርጅርን ካውሎን ቀሪበ ኣለኹ። ከዚ ከም ልማድ እንተወሰድናዮ ብጣዕሚ እዩ። ምክንያቱ ዋግኡ ብዙሕ ኣይኮነን፣ ትሕዝትኡ ግን ኣዝዩ ኣገዳስን ጠቃምን ስለዝኾነ ኩሉ ግዜ ምስ ዝኾነ ዓይነት መግብና ከነዘውትሮ ከለና ፅቡቅ እዩ። ካልእ ሰላጣታት እውን ክንጥቀም ንኽእል ኢና፣ ብሱል ሰላጣታት ክንጥቀም ንኽእል ኢና፣ ዝደለናዮ ሰላጣ ከነዳሉ ንኽእል ኢና። ኣነ ከዓ ኣብ ጅርጅርን ካውሎን ኣዝየ ዝፀቅጥ ማለት እዩ። ስለዚ እሱ ቅርብ ኣለኹ። ኣብቲ ዝስጋና ከዓ ብፅቡቅ ተቃሚሙ እዩ ተቀሪቡ ዘሎ። ዘይተኦሊቭ እዩ ኣትይዎ፣ ኣይተቀላለወን። ከምዚ ዝረኣናዮ ብሓንሳብ ኣዳዊስና ኢና ኣባዴላ ልብልብልብልብ ኣቢልና ውፅኢናዮ ዘለና። ስለዚ ናይ ሎሙ መዓልቲ ከዓ እዛ ዓይነት ኣሰራርሓ እቲ ትሕዝትኡ እንተዳርኢና ኣብቲ ስጋ ኩሉ መዓልቲ ከም እንብሎ ንሕማም ክከላኸል ዝኽእል ዝንክሎ ኣብዚኣ ሓንቲ ስብሒ እውን ኣይሕለፍናን። ኩላ ቀያሕ ስጋ እያ፣ ግን ኣብቲ ቀይሕ ስጋ ስጋ ከብቲ እዩ ማለት እዩ፣ ጎዳኢ ኮለስትሮል ኣለ እዩ። ስለዚ ብዓቐን ኢና ክንጥቀመሉ ዘለና ስጋ ከይተቀላለወ፣ እቲ ኣብኣትዩ ዘሎ ሃፍቲ ሞ ዘሎ ኣሕምልቲ ዝኩሉ ሓዊስካ ክረአ ከሎ ብምጡን ዓቐን ክንምገቦ ኣዝዩ ፅቡቕን ጠቃምን እዩ። ስለዚ ናይ ሎሙ መዓልቲ ኣሰራርሓ ጥብሲ ዝልዝል ስጋ ኣብዚኣ ወዲእና ኣለና። ኣብዚ መፅእ ሰሙን ብካልእ ትሕዝቶ ክሳብ እንራኸብ ኣብ ዘለናዮ ሰላም ቅነ

ሰላም ከመይ ቀኒኹም ዝኸበርኩም ተኸታተልቲ መረባት ኤር ቲቪ ሰሙናዊ ፍጻምታት ስፖርት ናይ ዝሓለፈ ሰሙን ሒዝና ቀሪብና ኣለና። ንምክታልኩም ብኸይሩ ንዕድም። ሃገራዊ ፌደሬሽን ኩዕሶ ሰኪዔት ኤርትራ ምስ ሃገራዊ ኮሚቴ ኦሎምፒክ ኤርትራ ብምትሕባር ንኣባላቱ ስልጠና ምሕደራ ስፖርት ወዲቦም ኣብቲ ካብ ኩልን ዞባታት ዝመፁ ሓለፍትን ኣባላት ፌደሬሽናትን ከምኡውን ገዳይም ስፖርታውያን ኩዕሶ ሰኪዔት ዝተሳትፎ ስልጠና ንምሕደራ ሓፈሻዊ ስፖርት ብፍላይ ድማ ኣብ ኩዕሶ ሰኪዔት ምዕባይ መረዳእታ ብዛዕባ ምሕደራ ፀጋታት ስፖርት ማለት ምሕደራ ፀጋታት ዓቕም ሰብ፣ ምሕደራ ፋይናንስን ብተወሳኺ እውን ክብርታትን መትከላትን ኦሎምፒክ ዝድስስ ዛዕባታት ዝሓዘ ትምህርቲ ቀሲሞም ኣብቲ ካብ 1-4 ጥቅምቲ ዝተዋ

ኣብ ስልጠናት 9 ደቂ ኣንስትዮ ዝርከቦም 16 ሰልጠንቲ ክሳተፉ እንከለዉ ሰልጠንቲ ነቲ ዝተዋሃበ ስልጠና ብትግሃት ከም እትኸታተሉ ዝበፅሓኒ ሓበሬታ ኣረድዩ። ብሰንበት 4 መስከረም ኣብ ዝተኻየደ ናይ መመረቕታት ስነስርዓት ፕረዚደንት ሃገራዊ ኦሎምፒክ ኮሚቴ ኣቶ ሚካኤል ተክለ ሚካኤል ንፃዓርታት ሃገራዊ ኦሎምፒክ ኮሚቴ

ት ክሰርሑን እቲ ፌደሬሽን እውን ዓቕሚ ኣባላቱ ክቢ ንምባል ብቐጻሊ ክሰርሕ ምዃኑ ኣረድዩ። ወኪል ሰልጠንቲ ኣቶ ሕሩይ ተስፋ ሃንስ ቢጊድዩ ዝተዋህቦን ስልጠና ኣዝዩ ኣገዳሲ ምዃኑ ድሕር ምጥቃስ ካብ ኩላተን ዞባታት ንኡስ ዞባታት ንዘለዉ ስፖርታውያን ዝወሃበሉ መድረኽ ክፍጠር ድሕር ምሕባር ኣብ ቀጻሊ ብሰፍሐ ክድፋእ ኣለዉን ተላብዩ። ኣብ መወዳእታ ሰልጠንቲ ዝተዳለሎም ሰርቲፊኬት ካብ ኢድ ፕረዚደንት ሃገራዊ ኮሚቴ ኦሎምፒክ ኤርትራ ኣቶ ሚካኤል ተክለ ሚካኤልን ፕረዚደንት ሃገራዊ ፌደሬሽን ኩዕሶ ስኪዕት ኤርትራ ኢንጂነር ሄኖክ ኣሚነን ተቐቢሎም። ብምኽንያት መዳለዊ ውድድር ዘዋሪት ዋንጫ ዞባ ማእከል 226 ብፌደሬሽን ቅድም ብሽክለታ ዞባ ማእከል ተወዲቡ ንክልተ ሰናበቲ ክካየድ ዝቕነየ ውድድራት ትማል ሰንበት ኣብ ከባቢ ጎደና ፍዓበት ማለት እንዳ ማርያም ብኽብ ዝበለ ድምቀት ተዛዚሙ ጸብጻቡ ይስዕብ። ብፌደሬሽን ቅድም ብሽክለታ ዞባ ማእከል ተወዲቡ ንክልተ ሰናበቲ ክካየድ ዝቕነየ ውድድራት ብሽክለታ ትማል ሰንበት ኣብ ከባቢ እንዳ ማርያም ብልዑል ድምቀት ተዛዚሙ። እዚ ፀወታታት 96 ፈረቓ ንግሆ ዝፈለመ ኮይኑ ውድድራት ኩሎም ዲቪዥናት እውን ዝተኻየደሉ እዩ። ፈለማ ውድድሮም ዘካየዱ ተቐዳደምቲ ጁኒየር ኮይኖም 71.4 ኪሎ ሜትር ንክጎዩ ተመዲብሎ። እዞም ተቐዳደምቲ ኣብ ዘካየዶ ሰሓብ ዝኾነ ፀወታ ኣብ መወዳእታ ብቕፆታ ውድድር እዩ ተዛዚሙ። ተቀዳድማይ ክለብ ደንደን ዮቤድ ኤፍሬም ድማ ዕውት ናይ ዛ መድረክ ኮይኑ እዚ ተቀዳድማይ ንውድድሩ ኣብ ሰዓት 38.566 ኪሎ ሜትር እናዘወረ እዩ። ብሓደ ሰዓትን 51 ደቂቕን 5 ካኢትን ክዕወተሉ ከሎ ካልኣይ ናይ ቤ ሳሙኤል ካብ ትፅቢት ሳልሳይ ሴማ ፎርቂ ካብ ክለባ ስፔኮ ብምዃን ተኸቲሎሞ ንውድድሮም ዝፈጸሙ እዮም። ዮቤል ተስፉ ቡልቂ፣ ዮናታን ቴድሮስ ካብ ደንደን፣ ናኦድ ወልደ ሚካኤል ካብ ሰንበል፣ ኤርምያስ ዑባይ ካብ ደቡብ፣ ዳይሞንድ ሰሎሞን ካብ ኣስፔኮ፣ ቤኖሪ ዕብዮ ካብ ትፅቢት ከምኡ ድማ ኖህ ተክለ ሃይማኖት ካብ ኣሰር ብምዃን ካብ 4 ክሳብ 10 ዘሎ ደረጃታት ብምሓዝ ንውድድሮም ፈጺሞም። ኣብ ናይ ክልተ ሰናብቲ ውድድር ተቀዳድማይ ኣስፔኮ ሴማ ፎርቂ ብ2 ሰዓታትን 11 ደቂቕን 18 ካይትን ብምዕዋቱ ተሸላሚ ወርቂ መዳልያ ክኸውን፣ ተቀዳድማይ ክለብ ኤሪቴል ኣራም ፍጹም ካብዚ ተቀዳድማይ ግዜ ከይከሰረ ብመዓል ተበሊፁ ካልኣይ ደረጃ ብምሓዙ ተሸላሚ ቡሩ መዳልያ ኮይኑ፣ ሳልሳይ ነቢ ሳሙኤል ካብ ትፅዊት ካብ ዕውት 4 ካይታት ድሒሩ ተሸላሚ ናሓስ መዳልያ ኮይኑ። ስዒበን ፀወተን ዘካየዳ ተቀዳድምቲ ደቂ ኣንስትዮ ኮይነን 63 ኪሎ ሜትር ንክሽፍናዩ ተሰሪዕ ኣለን። እዘን ተቀዳድምቲ በቲ ኣብቲ ዕለት ዝተኸስተ ንፋስ ከምቲ ዝድለ ፍጥነት ክሃርማ ኣይከኣላን። ኣብ መወዳእታ ብዘካየዶ ቅፅብታ ውድድር ተቀዳድምቲ ክለብ ደንደን ሩም ናብ ጉዑሽ ክትዕወትን ከላ እዛ ተቀዳዳሚት ኣብ ሰዓት 32.266 ኪሎ ሜትር እናዘወረት ያን ፀወታ ብሓደ ሰዓትን 57 ደቕን 9 ካይትን ቀዳሚት ኮይና ፈፂማ። ካልኢት ብርክት ፍሳይ ካብ ክለብ ዓራክ፣ ሳልሴይትኻ ሲዶን ሃብቶን ካብ ሰራይ ሰዋ ብምዃን ስዒበንኣ ንውድድርን ዝፈፀማ ክኾና፣ ናርዶት ፀጋይ ካብ ደቡብ፣ ሱዛና ፍሳይ ካብ ደቡብ፣ ሲልቫና ወልደ ሚካኤል ካብ ትፅዊት፣ ሚልና ያፌት ካብ ደንደን፣ ሮዚና ብርሃነ ካብ ደንደን፣ ናሃየር ዑቕባ ሚካኤል ቡልቂ ከም ድማ ብስራት ስቴፋኖስ ካብ ጋላ ነፍሒ ብምዃን ካብ 4 ክሳብ 10 ዘሎ ደረጃታት ሒዘንኦ ፈጺመን። ኣብ ናይ ኤሊት ተቀዳዳሚት ክለብ ደንደን ሮምና ጉዑሽ ኣብ ክልተ ውድዳት ብ4 ሰዓታትን 21 ደቓይቕን 26 ካይታትን ብመዓልቲ በሊፃ ንብርክቲ ፍስሐ ሲዶን ሃብቶምን ኣኸቲላ ተሸላሚት ወርቂ መዳልያ ክትከውን ከላ፣ ብርክቲ ተሸላሚት ብሩ መዳልያ ከምኡ ድማ ሲዶን ነሓስ መዳልያ ረኺባ። ኣብ ናይ ጁኒዮር ደቂ ኣንስትዮ ሲዶን ሃብቶም ዕውቲ ብምዃና ተሸላሚት ወርቂ መዳልያ ኮይና፣ ሮዚና ብርሃነ ካብ ደንደን ቡር መዳልያ፣ ራሄል ዑቕባይ ካብ ዓራግ ድማ ተሸላሚት ናሓስ መዳልያ ኮይና። ኣብ መወዳእታ ፀወቶኦም ንምክያድ ናብ መወዳደር መስመር ዘቕረቡ ተቀዳደምቲ ቀዳማይ ዲቪዥን ኮይኖም 111.3 ኪሎ ሜትር ንክሸፍኑ ተሰሪዑሎም። ፆታ ካብ ዝፍልማት ሒዙ ዝተፈላለየ ዕምሪ ዝነበረን ጉጅለታት ክቆማ ከለዋ ዓባይ ጉጅለ ንዕን ምውሓት ተካይዶ ዝነበረት ምንቅስቓስ ንተዓዘብቲ ዝመሰጠ ነይሩ። ተቀዳድማይ ክለብ ሄርቸል ሄርሞኒሳ ምስ ተቀዳድምቲ ክለብ ሰንበል ዝኾኑ ኤስሮም ስቴፋኖስን ኤሳው ፀሓየን ብሓባር ብምዃን ዝቐምዋ ጉጅለ ፍልሊ ምስ ዓባይ ጉጅለ ክሳብ 30 ካሊእ ዝበፅሕ ንንውሕ ዝበለ ዙርያታት እውን መሪሓ ብምኻድ ወጥሪ ፈጢራ ነይራ። ዓባይ ጉጅለ ብተቀዳድምቲ ክለብ ደንደን እናተቐለሰት ነቲ ዝተፈጥረ ፍልሊ ንምፅባብ ኣብ ከቢድ ስራሕ ተጸሚዳ። ኣብ መወዳእታ 10 ዙርያታት ግን ቁፅሪ ተቀዳድምቲ ክፅሪ ብምጅማሩ ንምርኣዩ ኣዝዩ መሳጡ ኮይኑ፣ ኣብ ቅድሚ ዝነበረት ጉጅለ ብዓባይ ጉጅለ ኣብ መወዳእታ ብተቀዳድምቲ ክለብ ኣስፔኮ ከም ናታን መድሃኒ እናተቐለሰት ተዋሕጠት። ኣብ መወዳእታ ኣብ ዝተኻየደ ቅፅታ ውድድር ሄርሞኒሳ ኣብ ዘደንቕ በዓት ንመወዳድርቱ በሊፁ ብዘይተቓጻጽ ክዕወት እንከሎ፣ ካልኣይ ናታን መድሃነ ካብ ኣስፔኮ፣ ሳልሳይ ኤስሮም ስቴፋኖስ ካብ ሰንበል ብምዃን ቀዲሞሞ ሕንጻጽ ረጊጾም። ናውድ በርኸድ ካብ ሰንበል፣ ዘካርያስ ሴ ካብ ገዛባንዳ፣ ኣኽሊሉ ኣተሽን ካብ ደንደን፣ ዳንኤል ሩስቶን ካብ ኤሪቴል፣ ኤሳው ፀሓየ ካብ ሰንበል፣ ሜሮን ገዛኢ ካብ ደቡብ ከም ድማ ኬቨን ተክለማርያም ካብ ኣስፔኮ ካብ 4 ክሳብ 10 ዘሎ ደረጃታት ብምሓዝ ንውድድሮም ፈጺሞም።
ኣብዚ ናይ ክልተ ሰናብቲ ውድዳ ተቀዳድማ ኤሪትራ

0: ሄርሞኒ ኢሳ ብ6ዱሽተ ሰዓታትን ሓደ ደቕን ሓደ ካሊትን ዑት ናይ ዝውድድር ብምዃኑ ተሸላሚ ወርቂ መዳልያ ኮይኑ ናታን መድሃኔ ካብ ኣስፔኮ ናውድ በርኸት ካብ ሰንበል ድማ ካልይ ሳሳይን ደረጃታት ብምርካቦም ተሸለምቲ ብሩር ናሓስን መዳልያታት ኮይኖም።
1: መጀመርታ ሽመይ ሄርሞን ኢሳ ክበሃል ዝፃወተላ ክለብ ከዓ ኤሪቴል። መጀመርታ ነዚ ዕድል መሃብኩም ከመዝግነኩም ፈቱ። ብምቕፃል ናይ ሎሚ ኮርሶ ብጣዕሚ ከቢድ ነይሩ። ካልኣይ ሒዝናያ ዝኣተና ስልቲ ከዓ ቀዳምነት ብሬክኣወይ እንዳ ክትፍትን ዘለካ እንተዘይሰሊጡ ሽዑ ናፍቲ ቦላታት ኣቱ ማለት እዩ። ከምኡ ድማ ኣብቲ መጥቃዕቲ ሰሊጥና ከምኡ ከዓ ተወዲኣትልና ተደጋጋሚ መጥቃዕቲ ውዒሉ ኸማ ሽዑ ድሓር ኣምላኽ ፈቒድዎ ከዓ ተወዲኣትልና ብመጥቃዕቲ ኣንሕና እኳ ኣብታ ቀዳመይቲ እንዲና ውዒልና ምስቲ ናይ ሰንበል ድሓር ብጣዕሚ ዋላፍቲ ኣ ድሓር ወይ ተነበረ
2: ከልዋዓትኩም ማለት
1: እየ ሽዑ ድሓር ማእሲ ፃዕርኻ ኩሉ ግዜ መፈፀምታ ክትርእየ ኣለካ ዶ ንሕና ከዓ ክሳብ ተሃደ ኣለናስ ተማዊትና እንታሽሙ ክንገብር ማለት እዩ ዚ ሃዲምና ክንውድእ ከምኡ ድማ ሰሊጥና ኣምላኽ ተመዝገን ክብሎ ደሊ ንቲፎዘይ ከዓ ብጣዕሚ ከመዝግኖም ደሊ ቴንክ ዩ ዋ እንዳ ማርያም ብጣዕሚ ከቢድ እንዲ ኣብቲ መወዳእታ ደወል ምስ በፃሕና ማእሲ ካብቶም ክልተ ቁርብ ዋላ ኣምላኽ ፈቒድዎስ ከም ድሓን ነረ ኣብቲ ምስ ተደወለት ነብሰይ ዋላ ፅቡቕ ተሰሚዐኒ ማእሲ ሚኢት ካብ ሚኢት እኳ ከምዚ ክሳዕረ ኣይበሃል እንዲ ግን ከም ዲሳዕራ ዳርጋ ሹር ነይረ ማለት እዩ ቁርብ ኣቦላታስ እሶም ቁርብ እንታሽሙ ገብሮም ይኽእል እምበር ዋላ እሶም ሓደገኛታት እዮም በዓልናታን ሓደ ኤስሮም ማረኣዮም ሓደገኛታት ንዖም ድማ ከመዝግኖም ደሊ ንቲፎዘይን ንባባ ንማማ በቃ ወፍዮም ደሊ ንስድራይ ከዓ ንኩሎም ፋሚሊ
3: ብጣዕሚ ፅቡቕ ነይሩ ናይ ክልተ ሰናብቲ ማራ በዳሂ ፀወታ እዩ ነይሩ በደዮ ከዓ ውድድር ኮ ፅቡቕ እንዲ ነይሩ ግን ንፋስ ብዙሕ ስለ ዝነበሮ ቁርባ ፀጊምና በር ብጣዕሚ ፅቡቕ ነይሩ ብጣዕሚ ፅቡቕ
4: ሽመይ ሴማ ፈወርቂ ይበሃል ነዚ ዝገበር ካልእ ሚኪኤል ሓርጊ ኣቕኒለይ ድድራት ኣዝዩ ፅቡቕ ነይሩ ኣምላኽ መስገን ማለት ድሓን እዩ ነይሩ ሓይሊ ዝነበሮ ንእሽተይ ነይሮ ማለት እዩ ከምኡ ድማ ከምዚ ብሰላማ ጀሚሩ ብሰላም ዘወዳእና ልዑል ፈጣሪ ከመስግኖ ደሊ እዚ ከምቲ ልሙድ ታሽሙ ንገብሮ ብዝኾነ ተፃወታይ ትሪኦ ነገር ማለት እዩ ስትራጀሪኮ ብሳምሶም ሰሎሙን ብሰልጣኒና ዝተዋህበና ሒዝና ኢና ኣቲና ማለት እዩ ከምቲ ነጥቢ ሒዘ ዝነበርኩ ንክዕቁበለይ ኣትየ ማለት እዩ ከምኡ ድማ ዓቂበ ሒዘ ወፅ ማለት እዩ ብሓቂ ብዘይቀርዓለም ጋንታይ ንዓይ ኣዝዮም ታሽሙ ገይሮምለዮም ሓጊዞም ንኦም ላዕሊ ዓቕን ማለት እዩ ማለት ብኩሉ ስታሽሙ ዝገበሩለዩ ማለት እዩ ከመስግኖም ቅዳም ንዕም ደሊ ማለት እዩ እወ ኣብዚ መፃእኮ ከምቲ ብልዑል ፈጣሪ ኩሉ ዝበፅሐ ብፀሓየ ዝበለካ ኢካ ተወፅሖ ማለት እዩ ሕጂ ናብ ገፅናኢና ማለት እዩ
5: ፀወታ ብሰላም ደፈፅመኒ ንፈጣሪ የመስግን ፀወታ በዳሃ ነይሩ ንፋስ ዝበርትዖ ነይሩ ካልኣይ ናይ ጋንታ ስራሕ ኩሉ ክብድሆየን ውዒለን መጥቃዕቲ ነርና በዚሕና እዩ ካልኣይ በት ናይ ቅድም ዝኸሰርኩዋ ካልይቲ ዘምፃኽዋ ሎማዓንቲ ከም ዋልሳይለ ኣተ ቲፈዞን ተፀቢን እዩ ይሕግሶ ኸውን ከዓ ተስፋ ገብር እቲ ፀወታ ኮ ኣጋጣሚ ዝሕልል ነይሩ ንፋስ እውን በርቲዕዎ ነይሩ ሕጂ ናይተን ተፃወቲ ምጉረራሕ ገለ ነርና ዋሕዲ እውን ነይሩ ብዝያዳ ናይተን ተፃወቲ ተጊሀን ገለ እንድሕር ዘዊረን እዩ ፅቡቅ ክመፅእ ክእል ነቲ ቲፎዞን ሎም ማዓንቲ ቀቲልና ውዒልና ንኾኑና ግን ብዝያዳ ከዓ ኣብዚ መፅእኻ ክንሕጉሶ ከዓ ተስፋ ንገብር ፀወታ ናይ ዝዓመት ኮ 226 ኣምላኽ መስገን ብፅቡቀ ወዲአ እያ ሕጂ እውን ናይ ኤርትራ ዘይኮነ ምስቲ ናይ ምስተን ናይ ዓለም ተወዳዲረ ተስፋ ንገብር ካብዚ ናይ ኣፍሪቃ ወይ ዝኾነ ነገር ከዓ ድረኺብና ኸ ወፂነ ዝኾነ ዓወታት ሒዝና ክንምለስ ከምኡ ውን ምስተ ናይ ዓለም ተወዳዳሪት ክኸውን ከዓ ተስፋ ገብር ማለት እዩ
6: ጀመርታ ሽሚ ሲዶን ከሰ ተበሃል ተቀዳዳማ ኣድማስ ከ ኣብ ጋንታ ኣድማስ ዝውድድር ብጣዕሚ ፅቡቕ ነይሩ ናይ ሎም ዓንቲ ፍላይ በዳህ ነይሩ ናይ ኣምላኽ ነገር ኮይኑ ከዓ ተዓዊትና ኣለና ብጣዕሚ ክትምክሓሎም ደክል ብርታዓት ተቀዳደምቲ እዮም ዘለዉ ኣብዚ ሕጂ ኮ ፅቡቕ ኮንዲሽን ኣለኹ እዚ ቦታ እዚ ከዓ ንዓና ነታ ኣድማስ ዝበቅዕ ቦታ እዩ ብኸም ኢና ከዓ ተዓዊትና ኣለዉ ሲዶን ከዓ ካብዚ ንላዕሊ ካልእ ኮይኑ ክመፅ እዩ ማለት እዩ ኣብ ዘዋሪት ዋንጫ
0: እዚ ከምዚ ኢሉ ከሎ ብፌደሬሽን ብሽክለታ ዞባ ማእከል ተወዲቡ ዝተካየደ ውድዳት መዳለዊ ዘዋሪት ዋንጫ ዞባ ማእከል ዝሓልፈ ቅዳም 10 ጥቅምቲ ኣብ ከባቢ ኤክስፖ ተዛዚሞም በዚ መሰረት ኣንጊሆም ውድድሮም ዘካየዱ ምድብ ሲ ኮይኖም 21 ኪሎ ሜትር ንሽፋን 87 ተቀዳድምቲ መስርዕ ተረኪቦም ካብ ኤል ነጋሲ ካብ ገጀረት ናሆም ኣሮን ካብ ጎዳይፍ ኣሌክሳንደር ኣማን ካብ 4 ስመራ ናትናኤል ዮሃንስ ካብ ዋርሳይ ክብረታብ ተገርግሽ ካብ ተፅቢት ናታን ዮናስን መድሃኔ ርእሶምን ክልትዮም ካብ ናትና መዋል በረኸት ካብ ገጀረት ካሌባ ማኑኤል ከምኡ ድማ እሰይ ብርሃነ ካብ ኣድማስ ካብ ቀዳማይ ክሳብ 10 ዘሎ መድረኽ ተዓዊቶምሉ ብውሉል ተሸለምቲ ድማ ቀዳማይ ካብ ኤል ነጋሲ ብ17 ነጥቢ ካልኣይ ክብረታብ ተገርግሽ

0: ብ14 ነጥቢ ሳልሳይ ናትናኤል ዮሃንስ ብ14 ነጥቢ ቀጺሎም ውድድሮም ካብ ዘካየዱ ተቐዳድምቲ ጉጅለ ቢ 343 ክሬምቶር ንክሽፍኑ 110 ተቐዳድምታ መስርዑ ተረኺቦም ኣብ ዘካየዶ መሳጢ ውድድር ድማ ሱራፌል ሰመረ ካብ ኣድማስ ንመወዳድርቱ ብሽኳ ብምርታዕ ቀዳማይ ኮይኑ ተዓዊቱ ናትናኤል በረኸት ካብ ዋርሳይ እሰይ ዳዊት ካብ ገጀረት ኣብርሃም ኣብ ተማርያም ካብ ተፅዊት ኬብሮን ፀጋይ ካብ ቀሒ ባሕሪ ኣሚናዳ ብኣማኑኤል ካብ ተፅዊት እሰይ ኤርምያስ ካብ ተፅዊት መብራቱ ስምረት ካብ 4 ስመራ ንማኤል ዳዊት ካብ ኣሰር ናውድ ቢንያም ካብ ቀሒ ባሕሪ ካብ ካልኣይ ክሳብ 10ራይ ንዘሎ ደረጃታት ብምሓዝ ነጥቢ ኣመስጊቦ ሱራፌል ሰምረ ብ22 ነጥቢ ናትናኤል በረኸት ብ17 ነጥቢ ኣብርሃም ሃብቶም ብ16 ነጥቢ ድማ ብምህላል ብቕደም ትኸተል መዳልያታት ተሸሊሞ 34 ነጥቢ 2 ኪሎ ሜትር ካብ ሸፈና ተካእቲ ተቐዳደምቲ ማውንቴን ባይክ ደቂ ኣንስትዮ ኣብ ዘካየዶ መሳጢ ውድድር ሃና ተክየ ካብ ኣዱሊስ ዕውቲ ክትኮን ከላ ጽዮን የማነ ሳራ ምስግና ጽንዓት ወልዳ ብሜላት ጸጋይ 4 ካብ ሳሊና ሲና ግርማይ ካብ ኤሪስታርስ መኽሰብ ሰመረ ካብ ጽንዓት ልዋም ኪዳነ ካብ ጋላ ነፍሒ ማሙቕቲ ወልደ ካልኢቲ ሜላት ጸጋይ ብ15 ነጥቢ ሳልሰይቲ ድማ ሃና ተኬ ብ14 ነጥቢ ናብ ፖዲየም ደይበን ኣብ መወዳእታ ውድድሮም ካብ ዘካየድዎ ዓበይቲ ተቐዳድምቲ ማውንቴን ባይክ ምድብ ኤ ክኾኑ ከለዉ ኖህ ቴድሮስ ካብ ኣድማስ መወዳድርቱ ብሽካ ብምስዓር ቀዳማይ ኮይኑ ተዓዊቶ ኬብሮን ፍጹም ካብ ጽንዓት ቤንሁር ደበሳይ ካብ ገጀረት ናውድ በረኸት ብውልቂ ቤንሁር ሓርነት ካብ ኣዱሊስ ሰናይ ተስፎም ካብ 4 ስምራ ናትናኤል ጸጋይ ካብ ኣዱሊስ ያፌት ኤፍሬም ብውልቂ ሰሎሙን ተስፋ ኣለም ካብ ናትና ኣዳም ተስፎም ካብ 4 ስምራ ካብ ካልኣይ ክሳብ 10ራይ ብምዃን ንውድድሮም ፈጺሞም ብሉል ነጥቢ ኖህ ቴድሮስ ጎብለል ብምዃን ክሽለም ከሎ ናኦድ በረኸትን ኬብሮን ፍጹምን ድማ ተኸቲሎሞ ተሸለምቲ መዳልያታት ኮይኖም
1: ስፖርታዊ ውድድራት ክፍልታት ሚኒስትሪ ምክልኻል ዝሓለፈ ሰሙን ብዝተፈላለዩ ፀወታታት ቀጺሉ ነይሩ
0: ካብ ዜናታት ስፖርት ሓይልታት ምክልኻል ከይወፃና ምምሕዳራዊ ክፍልታት ሚኒስትሪ ምክልኻል ዘካይዶ ዘሎ ስፖርታዊ ውድድራትን ዝሓለፈ መዓልታት ቀጺሉ ዝሓልፈ ቀዳም ኣብ ሰዓታት ቅድሚ ቅትራ ማዓስከር ደንደን መዛዘመ ውድዳት ኩዕሶ መርበብ ኣካይዱ ኣብ ናይ ደቂ ኣንስትዮ ስዕረት ዝበሃል ከጥ ዓመት ንፍጻመ ዝበፅሐት ሳቦር ምስ ኣብ ዝሓልፈ ዓመት ዕወቲ ናይ ዝውድድር ዝኾነት ኣብሓኒ ግጥም ኣካይዳ ኣብሓኒ ንቐዳሚ ሴት ክትዕወተላ ልዑቶ ክህሎ ናሃለዋ ብሰንኪ ንኣሽ ጉለታት ሳቦር ኣርኪባ ስዒራታ ኣብ ዝቐጸለ ሴት እውን ሳቦር ተተባቢዓ ምስ ብዝሒ ደገፍታ ማሚቓ ብድምር ውፅኢት ክልተ ባዶ ብምዕዋት ተዓዋቲት ኩዕሶ መርበብ ደቂ ኣንስትዮ ክትከውን ክኢላ ዝሰዕበ ፀወታ ብምኩራት ተፃወቲ ትቅለስ ሓሊበትን ትስፋት መንእስያት ዝጠነፈት ሳቡርን ዘራኸበት እያ ነይራ ግጥም ዘን ጋንታታት ብዝድግፎ ናፍቀር ስፖርት ተዓጂበንን ውድዳት ኣካይደን ንቀዳሚቲ እብረ ፀወታ ሓሊበት ክዛዝማን ከላ ዝቐፀለት እብረ ድማ ሳቡር ንውፅኢት ናብ ማዕረ ቀይራቶም ኣብ ሳርሴትን ራብዒትን ሴት ሓሊበት ውህሉል ተመክሮ ገዳይም ተፃወቲ ተሓጊዝዋ 3-1 ብምዕዋት ምስ ብዝሒ ደገፍታ ንዓወታ ብሓጎስ ፀንቢላቶ እቲያ ዝሓለፈ ዓመት ዝሰኣነታ ዋንጫ ድማ ናብ ከብሓ የትያታኣላ ኣብ ሰዓታት ድሕሪ ቐትሪ መዛዘሚ ውድዳት ኩዕሶ እግሪ ደቂ ኣንስትዮ ተኻይዱ ነይሩ ከይሰዕረት መራሒትን ብምዃን ንመዛዘሚ ዝበፅሐት ዋልታ ካብ ሓላዊት ልዳት ክሳባት ቃዕቲ ብሉፃት ተፃወቲ ኣሰሊፋ ምዝሓለፈ ዓመት ዕውቲ ዝኾነት ሓሊበት ተራኺባ ፆታ ካብ ዝፈለመሉ ዋልታ ቅልጡፍ ምቅባል ምስ ሓደገኛ ቅላዓት ኣዛሚዳ ንቐዳማይ እብረ ፆታ ተቆፃፂራ ነተን ካብ ማእዘንን ማእከልን ሜዳ እናሻዕ ዝቕላዓ ዝነበራ ኩዓሳሱን ሓላዊት ልዳት ሓሊበት ሰምሃር ብርሃነ ዝሰግራ ኣይነበራን ዕረፍቲ ቅድሚ ካል ኣጥቃዒት ዋልታ ዳናይት ፍጹም ኣብ ማእከል ሜዳ ፅቦ ምቅባል ዘረኣየትላ ኩዕሶ ባና ዕቕባይ ንጋንታ መሪሕነት ተትሒዛ ሸቶ ኣብ መበል 17 ደ ምስ ሰኪዕታ ረኺባ ዕረፍቲ ቅድሚ ካል ሓሊበት ኣብ ተፃወቲ ምቅያራት ጌራ ንሰላም ተክየ ብማላይካ ሃብቶም ተኪኣታ ድሕሪ ዕረፍቲ ሓሊበት ዝኣተወተን ሸቶ ክሕውያ ዋልታ ድማ ዋሕዝቲ ኾነን ሸቶ ክደግማ መስመር ምቅዓት ክልቲን ጋንታታት ኣብ ሓያል ስራሕ ተጸምድም ቀልጢፋ ዝቐንዓ ድማ ሓሊበት እያ መበር 43 ካብ ሓለቓ ጋንታ ሜላት መድሃኔ ማዕረት ገብራ ሸቶ ረኺባ ድሕርዛ ሸቶ ደገፍቲ ሓሊበት ንካምፖ ቺቸሮ ናብ ዕሙር ፌስቲቫል ቀይርዎ ዋልታ ኣንፈታ ኣብ ምጥቃዕ ኣቶኪራ ተፃውቲ ክትቂር ተገደደ ዝተረኣየ ለውጢ ግን ኣይነበረን በንጻሩ በዝሒ ደገፍታ ማሚቓ ዝወዓለት ሓሊበት ኣብ መብል 50 ደቕ ተቐይራ ዝኣተወት ኣሜን ኣኽሊሉ ኣብ ክሊ ልዳቱ ዋልታ ዝረኸበታ ኩዕሶ ነታ ብየማናይ ማእዝን በይና ተፈልያ ዝነበረት ሜላት ምድሃን የቐቢላታ ተሃንዲሳን ዝመፀታ ኩዕሶ ሜላት ንዓ ካልኢትን ጋንታ ምዑት ይሸቶ ኣብ ስኪዒ ፀንቢራ ንደገፍታ ብሓጎሳ ሰራሲራ ጋንታ ሓሊበት ዕወቲ ኩዕሶ እግሪ ደቂ ኣንስትዮ ብምዃን ታሪክ ዝሓለፈ ዓመት ደጊማ ናይዛ ግጥም ሜላት መድሃኔ ወዲ ብሉፅ ተፃወቲት ተሰይማ ንብልፅቲ ኣመዝጋቢ ሸቶ ድማ ብ11 ሸቶታት ካልእቲ ኮይና ዛዚማ ኣብቲ ዕለት ናይ ደረጃ ግጥም ኣብ መንጎ

0: ዎ ጋንታታት ሳቡሮን ዒታሮን ተኻይዱ ነይሩ። ሳቡር ኣብ ሻርሸይቲ ደቕ ሚርያም ረዲ ብዘመዝገበታ ሸቶ ሓደ ባዶ ተዓዊታ ናይ ሳልሳይ ደረጃ ኣውሒሳ ሚርያም ካ ብልስቲ ተጻዋቲት ናይቲ ግጥም ተሰይማ። ስፖርታዊ ውድድራት እዚ ምዕራብ ዝሓለፈ ሰሙን እውን ቀጺሉ ነይሩ። ስፖርታዊ ቅነ ኣህዱታት እዚ ምዕራብ ብክልቲ ፆታ ኣብ ከተማ ባሮንቱ ብውድዳት ኩዕሶ እግርን ኩዕሶ መርበብን ብውዕውዕ መንፈስ ይቕጽል ኣሎም። ኣብ ግጥማት ኩዕሶ እግሪ ደቂ ተባዕትዮ ጋንታታት ደርማስን ቢሻን ምዱብ ፆተን ከካይዳ ከለዋ ደርማስ ካብ መድሓኔ ካሕሳይ መበል 16 ደቕ ዝረኸብታ ሸቶ ኣብ ልዕሊ ቢሻ ተዓዊታ ቀጺሉ ኣብ ዝተኻየደ ተመሳሳሊ ግጥም ድማ ጋንታ ሲሞቲን ሂላል ብዓብላሊ ፀወታን ውፅኢትን 3 ባዶ ቀፂዓ። መትከልቲ ካቦ ሚካኤል ሰይፉ ኤስሮም ተኽለ ናይ ጋንታ ሲሞቲ ሸቶታት ዘመዝገቡ እዮም። ኣብ ናይ ደቂ ኣንስትዮ ብመንጎ ጋንታታት ኣውላን ሃዋሻይቲን እዩ ተኻይዱ። ብመሰረ ዝተኻየደ ግጥም ድማ ብናይ ሓባር ውፅኢት ባዶ ባዶ ክዛዝም ከሎ ጋንታ ደርማስ ኣንጻር ጋንታ ቢሻ ብዘካየድቶ ፆታ ተጻዋቲ ጋንታ ቢሻ ሰላማዊት ካሕሳይ ብዘመዝገበታ ሸቶ ሓደ ባዶ ተዓዊታ። ጋንታ ሂላል ኣንጻር ሲሞታ ኣብ ዘካየድቶ ፆታ ፊዮና ዮሃንስ ካብ ጋንታ ሂላል ብዘመዝገበታ እንኮ ሸቶ ብተመሳሳሊ ውፅኢት ሓደ ባዶ ኣብ ልዕሊ ሲሞቲ ተዓዊታ። ኣብ ኩዕሶ መርበብ ደቂ ኣንስትዮ ብመንጎ ጋንታታት ዋልታን ኮኸብን ኣብ ዝተኻየደ ግጥም ጋንታ ዋልታ ብናይ ክልተ ባዶ ውፅኢት ክትዕወትን ከላ ብዘካዚ ላልምባ ንዓዲ ሽሩም ክልተ ባዶ፣ ኣውላ ንሃዋሻይቲ ክልተ ባዶ፣ ኣብ ናይ ደቂ ተባዕትዮ ድማ ፍንቅል ንኮኸብ 3 ባዶ፣ ዱታ ንገርሰ 3-1፣ ከታይ ንባርካ 3-1 ብዝኾኑ ውፅኢት ተዓዊተን ኣለን። ኣብ ንዞባ ሓጋዝ ብ8 ጥቅምቲ ዓመታዊ ገምጋም ፌደሬሽና ስፖርት ተኻይዱ። ኣብ ከተማ ሓጋዝ ንጥፈታት ፌደሬሽና ስፖርት ዝድህስስ ዘተ ተኻይዱ። እቲ ብክፍሊ ባህልን ስፖርትን ንኡስ ዞባ ዝተወደበ ማሕደርቲ ከባቢታት ሓለፍቲ ሃገራዊ ማሕበራትን ወከልቲ ሚኒስትርታትን ወከልቲ ባይቶን ግንባርን ዝተሳትፎ ገምጋም ዝተረኣዩ ብልጫታት ዓቂብካ ንዝነበሩ ፀገማት ስፖርት ፍታሕ ንምንዳይ ኮይኑ ኣብ ዓመተ ስፖርት 2025-2026 ኣብቲ ንኡስ ዞባ ዝተረኣየ ውዕውዕ ስፖርታውን ባህላዊ ንጥፈታት ንዝያዳ ውፅኢት ውህድ ፃዕሪ ከም ዘድሊ ዘተባብዕ ምዃኑ ተሓቢሩ። ኣመሓዳር ንኡስ ዞባ ሓጋዝ ኣቶ ኢድሪስ መሓመድ ሓመድ ኣብ ምሕያል ስፖርት ውህድ ተሳትፎ ኮምን ምምሕዳራትን ወሳኒ ምዃኑ ጠቒሱ ኩለን ፌደሬሽናትን ስፖርታውያንን ዘርኣይዎ መሪሕነትን መንፈስ ተወዳዳርነትን ብምስጋን ተዳኺሙ ዝፀንሐ ስፖርታዊ ንጥፈታት ንኡስ ዞባ ሓጋዝ ዳግማይ ንምብርባሩን ቀጻልነቱን ምርጋፅን ምምሕዳር ንኡስ ዞባ ኣበርቲዑ ክሰርሓሉ ምዃኑ ገሊጾ ጸብጻባት ናይ ዝተኻየደ ስፖርታዊ ንጥፈታት ዝነበሩ ብልጫታትን ድኽመታትን ብኮም ዝተኻየደ ደገፋትን ምትብባዕን ብሰፊዑ ድሕር ምግላጽ ሓለፍቲ ፌደሬሽና ስፖርት ዞባ ዓንሰባ ኣብ ዝሃቦ ርእቶ ድማ ኣብ ንኡስ ዞባ ሓጋዝ ምዕባልታ ስፖርት ንምርጋፅ ዝተዋህደ ንጥፈታት ክካየድን ተወዳድርቲ ደቂ ኣንስትዮ ዝብርክታሉ ተሳትፎን ዝዕዝዛሉን መድያት ክፍጠርን ሜዳ ስፖርት ክወሓስን ኣዘኻኺሮ ሓላፊ ባህልን ስፖርት ንኡስ ዞባ ሓጋዛቶ ዑስማን መሓመድ ስዒድ በጎኑ ኣብቲ ንኡስ ዞባ ብባህልን ስፖርትን ብሓፈሻ ኣብ ስፖርት ድማ ብፍላይ ዝምስገን ውፅኢት ዝተረኽቦ ውድዳት ከም ተሰላሰለ ጠቒሱ ንኹሎም ነቲ መደብ ንምዕዋት ዝፀዓሩ ዜጋታትን ሚኒስትርታትን ናይ ስራሕ መሻርክትን ኣመስጊኑ ተሳተፍቲ ብወገኖም ስፖርት ንምሕያል ኩለን ፌደሬሽና ዘርኣይዎ ልዑል ኣበርክቶ ብምስጋን ኣብ ምምእዛን ስፖርት ውህድ ተሳትፎኩም ስለ ዘድሊ ዜጋታት ከም ወትሩ ምትሕባሮም ከዛይዱ ኣስሚሮም ኣለው። ኣብ ከተማ ዓዲ ቀይሕ ን3 ኣዋርሕ ብስሩዕ ክካየድ ዝቐኒ ስፖርታዊ ውድዳት ግራስሩትስ ተዛዚሞ። ኣብ ከተማ ዓዲ ቀይሕ ን3 ኣዋርሕ ብስሩዕ ዝቐጸለ ውድድር ህፃናት ግራስሩትስ ብዓሰቶ 1 ጥቅምቲ ተዛዚሙ። ቆልዑ ካብ ህፃነቶም ፍቕሪ ስፖርት ብምሕዳር ኣብ ክረምቲ ዝግበር ውድዳት ኩዕሶ እግሪ ግራስሩት ውፅኢቱ ኣተባብዓ እናኾነ ይመፅእ ስለ ዘሎ ብዝሓይለ ንምቕጻሉ ኣብ ቤት ትምህርቶምን ኣብ ገዛውቶምን ውድዳት ከካይዱ ኣብ መዛዘሚ ተረኺቡ ቃል ዘስምዐ ሓላፊ ስፖርትን ባህልን ንኡስ ዞባ ዓዲ ቀይሕ መንእሰይ ተመስገን ሓጎስ ተላብዩ። ፕረዚደንት ፌደሬሽን ኩዕሶ እግሪ መምህር ተወልደ ኣባተን ኣሰልጣኒ ግራስሩት መንእሰይ ካይረ መሓመድ ኸሊፋን ብግድዮም ኣብ ክረምቲ ክካየድ ጸንሐ ውድዳት ኩዕሶ እግሪ ንዝሰርሑን ህፃናት ዘተባብዑን ኣመስጊኖም ኣብ ዝመፅእ መደባት ብዝሓይለ ክሰርሑ ምዃኖም እውን ገሊፆም። ኣብዚ ን3 ዋርሒ ዝቐጸለ ውድዳት ብጋንታን ብውልቅን ዝተዓወቱ ሽልማት ካብ ዝተፈላለዩ ደገፍቲ ኩዕሶ እግርን ኣሰልጠንትን ተዓዲሉ ዕውታት ብጋንታ ዘንስዕበን ኣብ ዕድመ 11-12 ቀዳመይቲ ጋንታ ኣዱሊስ ብ25 ነጥቢ፣ ካልኦት ጋንታ ዛራ ብ24 ነጥቢ፣ ሳልሴት ጋንታ ኣልነስር ብ22 ነጥቢ። ብሉፃት ተጻወቲ ናይዚ ክሊ ዕድመ ቀዳማይ ሳንድሮ ናሆም፣ ካልኣይ መሓመድ ማሕሙድ፣ ሳልሳይ ሃኒባል ሚካኤል። ኣብ ክሊ ዕድመ 13-14 ድማ ቀዳሚት ጋንታ ኣማራ ብ20 ነጥቢ፣ ካልኦት ጋንታ ባቡዛ ብ16 ነጥቢ፣ ሳልሴይቲ ጋንታ ኤርፖርት ብ14 ነጥቢ። ብሉፃ ተፃዋት ቀዳማይ ኣሮን ሚካኤል ካልኣይ ኤልኣብሴፍ ኣብ ክሊ ዕድሚ 15-16 ቀዳሚት ጋንታ ቪያጅዳ ኣብ 23 ነጥቢ ካልይቲ ጋንታ ባቡዛ ኣብ 22 ነጥቢ ሳልሴይቲ ጋንታ መደበር ብ18 ነጥቢ ብሉፃ ተፃወቲ ድማ ቀዳማይ መሓመድ ኢብራሂም ካልኣይ ናሆብ ኣማን ሳርሳይ የዚድ ዓብዱ ራብዓይ ዮናታን ሃብቶን ኮይኖም ተሸሊሞም ስፖርታዊ ውድዳት ሓይሊ ኣየር ኤርትራ ዝሓለፈ ሰሙን እውን ቀፂሉ ነይሩ ስፖርታዊ ውድዳት እዚ ሓይሊ ኣየር ኤርትራ ይቕፅል እዚ ኣብ ፍንቅል ኤርቤዝ ዝተኻየደ ውድዳት ስዕ ውፅኢት ተረኺቡ ኣሎ ዝሓለፈ ሓሙስ ካብ ዝተኻየዱ ግጥማት ኣብ ናይ ኩዕሶ እግሪ ደቂ ኣንስትዮ ሓሊበት መሰረት ክልተ ባዶ ዊና ድማ ንፍንቅል ሓደ ባዶ ክትዕወተላ ኸላ ብዓርባብ ዝቕፀለ ፀወታታት ኩዕሶ እግሪ ደቂ ተባዕትዮ ሓሊበትን ፍንቅልን ክልተ ብክልተ ክፈላለያ ከልዋ ፀሓይ በርቅን ሮኬትን ኣብ ዝተረኸብሉ ፀወታ ድማ ፀሓይ በርቂ ሓደ ባዶ ረቲዓ ኣብቲ ዕለት ካብ ዝተኻየዱ ውድዳት ኩዕሶ ምርበብ ኣብ ናይ ደቂ ኣንስትዮ መሰረት ንፅንዓት ክልተ ባዶ ክትዕወተን ላንከላ ዝሓልፈ ቀዳሞ ኣብ ዝቕፀለ ፀወታታት ዝተረኸበ ውፅኢት ምስ ንምልከት ኣብ ኩዕሶ እግሪ ደቂ ኣንስትዮ ሮኬት ምስ ፅንዓት ከምኡ ድማ ሕድሪ ምስ ሓሊበት ብዘይሸቶ ክፈላለያ ከልዋ ብውድዳት ኩዕሶ ምርበብ ናይ ደቂ ኣንስትዮ ፍንቅል ንዊና ከም ድማ ሮኬት ንፅንዓት ብተመሳሳሊ ውፅኢት ክልተ ብባዶ ቀፂዐን ኣብ መወዳእታ ዜናታት ስፖርት ውሽጢ ሃገር ፌደሬሽን ባይታ ቴኒስ ዞባ ማእከል ስፖርታዊ ንጥፈታት ቴኒስ ኣብ ማዓስከር ደንደን ንምብርባር ዝሕግዝ ስልጠና ወዲቡ እዚ ካብ ዕለት 15 ነሓሰ ጀሚሩ ክሳብ 4 መስከረም ኣብ ሶሙን 6 መዓልታት ክወሃብ ፀንሐ ስልጠና እቲ ስልጠና ኣብ ሓፈሻዊ ኣምር ቴኒስ ኣገባባ ፀዋውትን ካልእን ዝድስስ ዘካተተ ኣርስታት ነይርዎ 53 ደቂ ኣንስትዮ ዝርከቦም ጥቕላላን 96 ሰልጠንቲ ድማ ይተዋሂቦም ብዘይካ ዛብ ክሊ ዕድሚ 10-14 ዝተፈላለዩ ውድዳት ክስራዕ እንከሎ ኣብ ናይ ትሕቲ 10 ዓመት ደቂ ኣንስትዮ ሳልሰይቲ ሪሃም ኢብራሂም ካልይቲ ዮስቲና ዱሊስ ቀዳሚት ድማ ናኣሚ ተስፋ ማርያም ኣብ ተመሳሳሊ ክሊ ዕድመ ምስ ንልከ ድማ ሳልሳይ ተመስገን ሙሴ ካልኣይ ዮሴፍ ኣብቶም ቀዳማይ ድማ ዮሴፍ ተኽላይ ብምዃን ዕወታት ኮይኖም ኣብ ናይ ትሕቲ 12 ዓመት ናይ ደቂ ኣንስትዮ ሳልሰይቲ ሃና ድራር ካልይቲ ነጅማ ኑረዲን ቀዳሚቲ ድማ ሲሃም ዓብዱሰላም ኣብ ተመሳሳሊ ክሊ ዕድመ ናይ ደቂ ተባዕትዮ ሳልሳይ ሙሴ ተስፋ ማርያም ካልኣይ ዮሴፍ ተስፋ ስላሴ ቀዳማይ ኮይኑ ዝተዓወተ ድማ ካኤል ኤፍሬም ክኾኑ ኣብ ናይ ትሕቲ 14 ዓመት ደቂ ኣንስትዮ ሳልሰይቲ ነዳ ኢብራሂም ካልይቲ መርሃዊት ሰባቱ ቀዳሚቲ ድማ ኣርያም ኤፍሬም ኮይነን ተዓዊተን ኣብ ተመሳሳሊ ክሊ ዕድመ ናይ ደቂ ተባዕትዮ ሳልሳይ ኤቨናይ ንኣለም ካልኣይ ዮሴፍ ዳማይ ኮይኑ ዝተዓወተ ድማ ሰናይ ካባዲ ኮይኖም ዕዉታት ዝተዳለሎም ሽልማት ካብ ዝተፈላለዩ ናይ ክብሪ ዕዱማት ተዓዲሎም ናብ ዜናታት ስፖርት ወፃኢ ሃገር ምስ ንሰግር ግጥማት ፕሪምየር ሊግ እንግሊዝ ዝሓልፈ ቀዳም ሰንበት ብዝተፈላለዩ ፀወታታት ኣብ ዝቐፀለሉ ሻምፒዮን ዝሓልፈ ዓመተ ስፖርት ዝኾነት ኣርሰናል ናብ ጎደና ዓወት ክትምለስ ናይ ዝሓለፈ ሶሙን ድማ ዝዓበየ ፀወታ ዝተባሃለ ግጥም ማንቸስተር ሲቲን ሊቨርፑልን ብዓወት ማንቸስተር ሲቲ ተዛዚሙ ሰፊሕ ፀብጻቡ ይስዕብ
1: And he's done so again. Half an hour to play here. And Arsenal have got themselves back in the game.
0: Arsenal ab medan Leeds United bim adami atota kayda am nakim arefti tota Arsenal bi Leeds kebid magata kagat ma khullo zen krabatun arefti bzi shot in bado bado tefalalen. Dar arefta bzqatsela tota Leeds am bel 55 dq kap Justin. Bi zirghata shotok mirh jamira. Arsenal ay tsinhatin ma'arz gorata shotu am bel 62 dq kap Calafiero zirghata shotun ab tota temelisa. ተቐይሩ ናብ ሜዳ ዝወረደ ናይ ኣርሰናል ጎማረሽ ኣብ መበል 70 ንክለቡ ምዕወት ይሸቶ ብምዝጋቡ ኣርሰናል ካብ ድሕሪ ተጊሳ 2-1 ብምዕዋት ናብ መንገዲ ዓወ ተመሊሳ ኣብዛ ጦሳ ናይ ኣርሰናል ብሩኖ ጎማረሽ ብልሰ ፃታይ ተባሂሉ ኣርሰናል ካብ ዓመት 2003 ሒዛብ ልዕሊ ሊድስ ን17 ግዜ ዝተዓወተት ክትከውን ኣብ ትሕቲ ዓላምያ ሚኬል ኣርቴታ ካብተኣቱ ግን ን7 ግጥማት ኣከታቲላ ክትዕወት ብምኻል ኣገሪምያ ናይ ሊድስ ጃስቲን ካብ ዘመዝገበን 7 ሸቶታት እተን ሰለስተ ኣብ ሚዳ ኤምሬስ ኣንጻር ኣርሰናል ዝመዝገበን እየን ሊድስ ኣብዛ ፀወታ መሪሓ ከተብቅዕ ክስዓር ድሕሪ ዓመተ 1992 ንፈለማ እዋና ክኸውን ከሎ ኣብቲ ግዜ እቲ እዛ ክለብ ብኪፒኣር 2-1 ተረቲዓ ምንባራ ይዝከር ኣብዛ ፀወታ ኣሰልጣን ኣርሰናል ሚካኤል ኣርቴታ 6 እንግሊዝያን ተፃወቲ ምስ ቀዳመት 11 ብምስላፉ ኣርስ ክሰርሑ እንከሎ ኣርሰናል ነቲ ኣብ ወርሒ ለካቲ 1999 ኣንጻር ማንቸስተር ዩናይትድ ዘሰለፈቶም ተፃውቲ ክትመዓራርዩ ኣኽኢሉ
1: ኣሎ 1-0 2-1 has endeared himself to his Arsenal fans once more.
0: ምራሒት ፕሪምየር ሊግ ዘላ ማንቸስተር ሲቲ ትማል ሰንበት ናሜዳ ኣንፊልድ ብምጋሻ ፆታ ኣካይዳ ኣብዛ ፆታን ሲቲ ድሕሪ ብኣካየ

0: እቲ ውድዳ ፕሪምየር ሊግ ብልዕሊ 115 ክስታት ገበነኛ ኮይኑ ድሕሪ ምርካቡ ዘካየደታ ቀዳሚቲ ፆታ እያ ነይራ። ኣብ ናይ ቅድሚ ዕለቲ ፆታ ሊቨርፑል ዝሓሸ ዕብላ ለኳ ተነብራ። ድሕሪ ዕለቱ ኣብ ዝቐፀለ ፆታ ግን ሊቨርፑል ኣብ መበል 62 ንኣባላ ግራቨንበርች ብክልተ ብጫ ካርድ ካብ ሜዳ ብምኽሳራ ንሓደጋ ተቓሊዓ። ኣብ ሜዳ ኣንፊልድ ብደገፍቲ ሊቨርፑል ብዝተፈላለዩ ፅሑፋትን ድምፅን ከም ሕሱም ዝሽደዱ ዝነበሩ ተፃወቱ ሲቲ ግን ነዚ ዕድል ብዝግባእ ብምጥቃም ልልዳት ክደፍርዎ ጀሚሮም። ኣብ መበል 65 ደቂቕ ካብ ኤርሊን ሃላንድ ብዝረኸበታ ሸቶ ሲቲ መሪሕነት ክትሕዝን ከላ ድሕሪ 3 ደቓይቕ እውን ጀረሚ ዶኩ ብልፅቲ ሸቶ ብምዝጋብ መሪሕነት ክለቡ ደርዐ። ኣብ መበል 78 ደቂቕ እውን ሪያን ቸርኪ ምስ ደቂ ክለቡ 41 ግዜ ንዝተቐባበሉላ ኩዕሶ ተቐቢሉ ፅብቕቲ ሸቶ ብምዝጋቡ ሊቨርፑል ኣብ ገዛእ ሜዳ ብዝሕፍር ናይ 3 ባሩስ ዕረተን በርኪኻ ወፅያ። ኣብዛ ፀወታ ናይ ሲቲ ጀረሚ ዶኩ ብልፅ ተፃወታይ ተባሂሉ ተሰይሙ። ኣሰልጣን ሲቲ ማሬስካ ድሕርቲ ፆታ ኣብ ዝሃቦ ጋዜጣዊ መግለፂ ኣብ ናይ ቅድሚ ዕረፍቲ ፆታ ኣዝና ኢና ተፈቲና ነርና፣ ኣብዚ ሜዳ መፅኢካ ምፅዋት ዘለዎ ፀቕጢ ፍሉጥ እኳ ትኾነ ከመይ ኣቢልና ግን ካብዚ ግጥም ዓወት ሒዝና ንወፂና መዲብና ነርና፣ ነዚ መደብና ድማ ድሕሪ ዕረፍቲ ብዝግባእ ፈፂምናዮ ኢሉ ኣሰልጣን ሊቨርፑል ይራዮላ ቦጎኑ ሎሚ ትማል ምዃኑኡ ክልተ ፀወታታት ኢና ኣካይድና፣ እታ ቅዳሚት ንሕና ፅቡቅ ምንቅስቓስ ዘረኣናላ ክሳዕ 60 ደቓይቕ፣ ካልእቲ ድማ ንሳቶም ፅቡቅ ፀወታ ዝረኣዩላ ድሕሪ 60 ደቂቕ። ኣብዛ ፀወታ 11-11 እኳ ብዙሕ ንፈታት እንተነበርና ድሕሪ ግራቨንበርጅ ብቐይሕ ካርድ ምውፅኡ ነገራት ተለዋዊጡ እዩ። ብሓፈሻ ተፃወተይ ሎሚ ዘንፀባርቕዎ ምኸተ ዝናኣድ እዩ። ብፍላይ ድማ ደገፍቲ ናይዛ ክለብ ሎሚ ዝሃቡና ደገፍ ክምስጎኑ ይግባእ ኢሉ ሲቲ ድሕሪ 1953 ንሊቨርፑል ኣከታቲላ ብምስዓራ ፍሉይ ምዕራፍ ገንፂላ ኣላ። ብዘይካዚ እውን እዛ ክለብ በዚ ዘመዝገበቶ ዓወት እውን ኣብ ሜዳ ኣንፊልድ ዝተሰነደ ዝዓበየ ዓወታ ኮይኑ ተፃሒፉ ኣሎ። ዓላም ሲቲ ኤንዞ ማሬስካ ኣብ ናይ ሎም ዓመተ ስፖርት ን6 ፀወታታት ኣከታትሉ ብምዕዋቱ ኣርእስቲ ሰሪሑ
1: ኣሎ።
0: ሃልሲቲን ኤቨርተንን ዘካየዶ ፆታ ነጥቢ ተማቒለን። ኣብ ናይ ቅድሚ ዕረፍቲ ፆታ ዘን ክለባት ብዘይሸቶ ክፈላለያ ከልዋ ድሕሪ ዕረፍቲ ኣብ ዝቐፀለ ፆታ ግን ሃልሲቲ ኣብ መበል 48 ደቂቕ ካብ ጌልሃርድ ብዝረኸታ ሸቶ ቀዲማ መሪሕነት ክትሕዝን ከላ፣ ኤቨርተን ድማ መበል 55 ደቂቕ ካብ ዶውስብሪ ሃል ብዝረኸታ ሸቶ ተመዓራርያ። ኣብ መበል 68 ደቂቕ እውን እዛ ክለብ ካብ ባሪና መሪሕነት ዝቐለት ሸቶ እኳ ተረኸበት፣ ሃልሲቲ ኣብ መበል 74 ደቕ ካብ ቤሎሚ ብዝረኸብታ ሸቶ ብምዕራያ እቲ ፆታ ብናይ ሓባር ውፅኢት 2-2 ተዛዚሙ። ኣብዛ ፆታ ናይ ኤቨርተን ዲውስብሪ ሃል እዩ ብልሰ ፃታይ ተባሂሉ ተሰይሙ።
2: Jordan Henderson, who scores barely a minute into his Stamford Bridge debut. How about that for a start? Welcome to Chelsea indeed. Caicedo snapping in to win it back. It was a good save from Petrovic. Henderson again managed to work it back to Rodgers. Bournemouth punch drunk. It's two! Rodgers' effort flicked off somebody. Bournemouth are stunned. Chelsea have scored twice in not even a minute. Blues 2, Bournemouth 0. An incredible start at Stamford Bridge.
0: ቸልሲ ኣብ ሜዳ ስታንፎን ብሪጅ ንቦርማዝ ብምዕዳምያ ፀወታ ካይዳ። ኣብዚ ፍፁም ዕብላ ለቸልሲ ዝጎልሓሉ ግጥም እዛ ክለብ ኣብ ናይ ቅድሚ ዕረፍቲ ፀወታ ኣብ ውሽጢ 3 ደቂቕ 2 ሸቶታት ማለት ቀዳመይቲ ካብ ሄንደርሰን ካልእቲ ካብ ሮጀርስ ንቦርማዝ ሓደጋ ብምውዳቅያ ንፀወታ ተወፃፂራ። በዚ ድማ ቸልሲ ንዕረፍቲ 2 ባዶ መሪሓ ወፅያ። ድሕሪ ዕረፍቲ መትሓዚ ዝተሰኣና ኣብ መበል 46 ደቂቕ እውን ካብ ጃኦ ፔድሮስ ኣስተሸቶ ዝረኽበ ቸልሲ ፀቕጣ ከተሕይልን ከላ ቦርማዝ ኣብ መበል 51 ደቂቕ ካብ ኢቫንሰል ሸቶ ብምርካብ ነቲ ውፅኢት ከተፅቦ ተረኣያ። እንተኾነ ቸልሲ ኣብ መበል 67 ደቕ ካብ ጃኦ ፔድሮ፣ ኣብ መበል 70 ደቕ ድማ ካብ ሄንደርሰን 2 ሸቶታት ብምውሳኽ ነቲ ውፅኢት ናብ 5-1 ቀይራን ደገፍታ ተሓዲሳ ከም ዘላ መልእኽታ መሓላሊፋ። እቲ ፆታ ድማ ብዓወታ 5-1 ተዛዝዮሙ።
2: And it's Henderson! Wow! What a goal! What a home debut!
3: Abraham has taken away from it, but the loose ball picked up by Manzambi. Edge of the penalty box. Goes across towards John McGinn. Deflected!
2: Oh!
3: John McGinn!
2: Oh! getting.
3: Runs away to the corner of Villa Park. Slide.

0: ኣስቶን ቪላ ኣብ ሜዳኑ ብሬንፎርድ ዓዲማ ዘካየቶ ፆታ ነጥቢ ተማቒላ ኣብ ናይ ቅድሚ ዕረፍቲ ፆታ ብሬንፎርድ ኣብ 10 ደቂ ናይ ትግጥም ካብ ያርሙልክ ብዝረኸብታ ሸቶ ቀዲማ መሪሕነት ክትሕዝን ከላ ቪላ ኬዶን ጌታ ምብል 12 ደ ካብ ኒኮላስ ጃክሰን ብዝረኸብታ ሸቶ ተመዓራሪ ዓሪፋ ድሕሪ ዕረፍቲ ኣብ ዝቐፅለ ፆታ ቪላ ካብ ሜኪንግ ኣብ መበል 77 ደቂ መሪሕነት ዘተሓዘታ ሸቶ እኳ ተረኸበት ብሪንፎርድ ኣብ መበል 79 ደቂ ካብ ኣየር ብዝረኸብታ ሸቶ ብምትዕራይ ነጥቢ ተማቒላ ሳንደርላንድ ኣንጻር ብራይተን ዘካየቶ ፀወታ እውን ተሳዒረ እያ እዘን ክለባት ኣብ ናይ ቅድሚ ዕረፍቲ ይርክበም ዘይሸቶ ክፈላለያ ከለዋ ድሕሪ ዕረፍቲ ኣብ ዝቐፀለ ፀወታ ግን ብራይተን ክትዕብልላይ ተፀገመትን ኣብ መበል 56 ካብ ዲ ካይፐር ብዝረኸብታ ሸቶ መሪሕነት እኳ ተሓዘት ድሕሪ 4 ደቂቕ ግን እዛ ክለብ ንኣባላ ስትራይክ ብቐይሕ ካርድ እኳ ከሲራቶ ተነበረት ኣብ መበል 96 ካብ ሃድጃም ንዓወታ ዘራገገፀት ሸቶ ብምርከባ እቲ ግጥም ብዓወት ብራይተን 2 ብባዶ ተዛዚሙ
1: got it in the shape of Hatcham and Hatcham has finished this game off for good Brighton have all 3 points the 10 men have done their job
2: Iwobi swinging it in this is Diop this time with a clean header right Sessegnon
3: yes!
2: oh the left footed finish from Sessegnon he heads to the corner flag far side to celebrate with the Fulham fans that's a great finish carrying it infield picks out Oscar Bob into the box can he work it on the left foot and finish oh he's just belted it over the bar Calvin Bassey wins the header it's still in the box he won the second header got some more distance on that but Atara takes it down
0: Ipswich Town ኣብ ሜዳ ንፉልሃም ዓዲማ ተጻዊቷ ናይ ዘን ክለባት ናይ ቀዳማይ እብሮ ርክብ ብዘይሸቶ ክዛዘምን ከሎ ድሕሪ ዕረፍቲ ኣብ ዝቐፀለ ፀወታ ግን ፍለማ ፉልሃም ኣብ መበል 55 ካብ ሰሲኞን ብዝረኸብታ ሸቶ ቀዲማ መሪሕነት ሒዛ ኢፕስዊች ክሳዕ 88 ደቓይቕ ተመሪሓ ድሕሪ ምጽናሕ ካብ ኦታር ኣብ ዝረኸብታ ሸቶ ናብ ፀወታ ክትምልስ ከላ ኣብ ተወሳኺ ግዜ ማለት ኣብ መበል 92 ደቕ ካብ ኦሽያ ሸቶ ብምርካባ ድማ ካብ ድሕሪ ተወጊሳ 2-1 ብምዕዋት ተዘካሪ ዓወት ብምስናርያ ምስ ደገፍታ ተደሲታ ማንቸስተር ዩናይትድ ኣብ ሜዳ ኦልትራፎርድ ኣንጻር ቶተናም ዘካየቶ ፀወታ ትካል ኣቓልቦ ዝረኸበ ግጥም እዩ ነይሩ እዘን ክለባት ኣብ ናይ ሎሚ ዓመተ ስፖርት ኣብ ድኹም ዝኾነ ቁመና ዘለዋ ክኾና ዓወት ድማ ዘገድሰን እዩ ነይሩ ኣብ ናይ ቅድሚ ዕረፍቲ ፀወታ ቶተናም ንፀወታ ብምዕብላል ነታ ምውሃድ ሲኢና ዝነበረት ዩናይትድ ብዝተፈላለዩ ዘይዕውታት ፈተነታት እኳ ትኩሕኩሓ ተነበረት ሸቶ ከተመዝግበላ ግን ኣይከኣለትን ንዕረፍቲ ድማ ሓደ ብሓደ ተፈላለየን ድሕሪ ዕረፍቲ ኣብ ዝቐፀለ ፀወታ ዩናይትድ ድሓን ዝኾነ ምንቅስቓስ እኳ ተነብራ ነታ ኣብዛ ግጥም ዝሓሸ ዓቕሚ ዝነበራ ቶተንሃም ግን ኣብ መበል 76 ካብ ሞቤሙ ብዝረኸብታ ሸቶያ ክትመርሓ ጀሚራ ድሕሪ 5 ደቂቕ ናይዛ ሸቶ ቶተንሃም ንቤንታንኮር ብቐይሕ ካርድ ካብ ሜዳ ድሕሪ ምኽሳር ኣብ ገደሎ ተፃወቲ ንክትፃወቲ ክትፍረድ እኳ ተተቐስበት ንክለባት ሊድስ ኤቨርተን ሲትን ብገደሎ ተፃወቲ ዝረሓሰ ሜዳ ኦልትራፎርድ ሕጂ እውን ቶተንሃም ርኽቢ ኣይትሰኣን ዝበላ ክመስል ኣብ መበል 92 ደ ካብ ሶሎና ከብ ዝረኸብታ ሸቶ እቲ ፀወታ ሓደ ብሓደ ተዛዚሙ ኣብዛ ፀወታ ናይ ቶተንሃም ሳቪዮ እዩ ብልሰ ፃታይ ተባሂሉ ተሰይሙ ድሕቲ ፀወታ ኣሰልጣን ቶተንሃም ሮበርቶ ዲ ዘርቢ ኣብ ዝሃቦ መግለፂ ከም ዝመስለና ኣብዚ ናይ ሎም ዓመተ ስፖርት ፅቡቕ ኢና ንፃወት ዘለና ናብዛ ፀወታ ክምለስ እንተኮይነ ግን ኣንጻር ዓባይ ክለብን ብሉፃ ተፃወቱን ዘለዋ ክለብ ኢና ተጋጢምና ኣቀዳማይ እብረ 2 ሸቶታት ክኾና ዝኽእላ ዕድላት ኣባኺና ኢና ቀዳማይ ክፋል ካልኣይ እብረ ተሳቒና ቀያሕ ካርድ ምቕያር እዩ ነይሩ እቲ ምኽንያት ድሕሪ ዛ ቀይሕ ካርድ ግን ካብ ተፃወተይ ዝተረኣየ ወኒ ቁኑዕ መልሲ እዩ ነይሩ ምኽንያቱ ሸቶ ከነ መዝገብ ተንቀሳቂስና ኢና ረኺብና ድማ በቲ ሓደ ወገን ይግባኣና እዩ ክብል ድማ ክለቡ ማዕረ ብምፍላይ ከም ዝሐገሶ ተዛሪቦም ናይ ዩናይትድ መዘኑ ማይክል ካሪክ ብግድኡ ዝተሓዋወሰ ፀወታ እዩ ነይሩ ኣብ መጀመርታት ፀወታ ከቢድና እዩ ብዝተፈላለዩ ምኽንያታት ሙሉእ ብምሉእ ኣብኡ ኣይነበርናን ብዳይ ግዜ ምንባሩ ክትዕዘብ ትኽእል ኢኻ ተፃወተይ ግን ኣብቲ ፀወታ ዓብዮም ኣብ ካልኣይ ኣብረ ግን ኣብ ኩሉ ዝሓሽና ነርና ፀወታ ከምቲ ዝደለናዮ ኣብ ከምዚ ዝበለ ፅቡቕ ደረጃ ንምብፃሕ ክንሪዮ ድማ ይግባእ ነቶም ኩነታት ከነመሓድሮም ኣሎና ኣብ ዝተፈላለዩ ፀወታታት ዝምዝገባና ዘለዋ ድንጉያት ሸቶታት ክጎዳእና ተዓዚብና ኢና ስራሕ ከም ዘሎና እውን ተዓዚበ ኣለኹ ክብል ተዛሪቦ

ፈኖና ኣብ ምክትታል ትርከቡ ዝኸበርኩም ተዓዘብትና ከመይ ተምስዮም ሰዓት 9 ተኣኺሉ ንሎሚ ሶኒ 12 ጥቅምቲ ዝተዳለወ ዜናዊ መሰናድኦ ሒዝናልኩም ቀሪብና ኣሎና። ንምክትታልኩም ብኽብሪ ዝዕድም እስቴፋኖስ ግርማይ ብቐንዲ ብጥበታት ይፍልም። ኣብ ንኡ ዞባ ሰንዓፈ ንጥፈታት ባህልን ስፖርትን ኣብ ኣብያተ ትምህርቲ ተገምጊሞም። ሃማድአ ጨንፈር ዓባይ ብሪጣንያ ኣብ ከተማ ለንደን ዓመታዊ ገምጋም ንጥፈታት ኣካይዶም። ኣብ ዞባ ማእከል ዝርከባ ኣብያተ ትምህርቲ ማእከላይ ደረጃ ብሉፃት ተምሃሮአን ሸሊመን። ኣሜሪካ ንገለ ካብቲ መፃብቦ ኸርሙዝ ንምኽፋት ዝቐረበ ጠለባት ከም እተቐበለቶ ኢራን ሓቢራ። ቻይና ብጉዳይ ምትእትታው ኣብ ደሴት ታይዋን ኣብ ልዕሊ ሚኒስትራት ፓራጓይን በሊዝን እገዳ ወሲና። ኣብ 4 ክፍላት ሃገራት ኣሜሪካ ብዝተኸስተ ህቦብላዊ ንፋስ ሰባውን ንዋታውን ክሳራታት ወሪዶም።

0: ዝርዝር ዜና ቤት ፅሕፈት ትምህርቲ ንእዞባ ሰንዓፈ ኣብ ዓመተ ትምህርቲ 2025-2026 ኣብ ባህሊ ስፖርትን ጥዕናን ዝተሰላሰለ ንጥፈታት ዝገምገመ ርክብ ብ11 ጥቅምቲ ኣካይዶም ኣብቲ ካብ 33 ኣብያተ ትምህርቲ ዝተዋፅኡ ኣስታት 100 መምህራን ዝተሳተፉ ኣኼባ ሓላፊ ባህሊ ስፖርትን ጥዕናን መምህር ዓብለል ተኽለ ኣብ ዝሃቦ ሓበሬታ ኣብ ዝሓለፈ 2 ዓመታት ዝተዓመ መደባት ብመንፅር እወንታውን ኣሉታውን ጎድንታቱ ብዝርዝር ኣቕሪቦም ኣብያተ ትምህርቲ ኣብ ንናሓድሕደን ዘካይድኦ ውድድራት ኣብ ተምሃሮ ሓያል ስምዒት ዝቕስቅስን ብቕዓት ዝድልብን ምዃኑ ብምሕባር ኣብ ዝሓለፈ ዓመት ዝተረእየ ድኽመታት ተደልዩ ክእረም ዝሓሸ ውፅኢት ድማ ብውህደት ክስርሓሉ ተላብዮም ዝተማልአ ትሕቲ ቅርፂ ከምኡውን በቲ ሞያ ዝሰልጠኑ መምህራን ዘይምህላው ድኮነ ኣብያተ ትምህርቲ ንሜዳ ስፖርት ኣብ ግምት ዘእተወ ዘይምዃኑ ውሓደ መፅሓፍቲ ስፖርትን ሕፅረት መሳርሒታት ሙዚቃን ከምኡውን ዘይምውዳብ ስልጠናታት ንመምህራን ስፖርት ካብቶም ቀንዲ ብድሆታት ምዃኖም መምህር ዓብለል ብተወሳኺ ኣገንዚቦም ሓላፊ ኣብያተ ትምህርቲ ንእዞባ ሰንዓፈ መምህር ዑመረዲን መሓመድ ብወገኑ ዝተኻየደ ንጥፈታት ባህሊ ስፖርትን ጥዕናን ተምሃሮ ኣብ ኣብያተ ትምህርቶም ንዘጥይዎ ኩሉ መድያዊ ብቕዓት ዘንፀባርቕ ከም ዝነበረ ብምግላፅ መምህራን ጎኒጎኒ ትምህርታዊ ንጥፈታት ተምሃሮ ዝምባለታቶም ብቕዓቶምን ዝፍትሽሉ ባይታ ክፈጥሩን ክሰርሕሉን ኣዘኻኺሮም ኣብ መወዳእታ ተሳተፍቲ ንመምህራን ባህልን ስፖርትን ስልጠናታት ክውደብ መሰረታዊ ትሕቲ ቐፂ ትምህርቲ ስፖርት ዘይብለን ኣብያተ ትምህርቲ ክስርሓለን ዕውታት ተምሃሮ ክተባብዑ ዕቑር ክእለት ተምሃሮ ብግቡእ ክፍተሽን ናብ ዝለዕለ ደረጃ ዝበፅሓሉ ባይታ ክፍጠርን ዝርከቦ ለቦዋታት ተሓሊፎም ሃማደአ ጨንፈር ዓባይ ብሪጣንያ ገምጋም ዓመታዊ ንጥፈታቱ ብምክያድ ኣብ ናይ ዝመፅእ ዓመት መደባት ስራሕ ዘትዮም ካብቲ ቦታ ዝበፅሓና ሓበሬታ ብመልክዕ ፀብጻብ ትዳልዩሎ ፍርቱና ዓንዶም ከተቕርቡ እያ
1: ሃማደ ጨንፈር ዓባይ ብሪጣንያ ብ10 ጥቅምቲ ገምጋም ዓመታዊ ንጥፈታቱ ኣብ ከተማ ለንደን ኣካይዱ ኣብቲ 130 ወከልቲ ንኡስ ጨናፍር ዝተረኽባሉ ኣኼባ ፈፃሚ ጉዳያት ኤምባሲ ኤርትራ ኣብ ዓባይ ብሪጣንያን ኣየርላንድን ኣቶ ሳልሕ ኣብደላ ኣብ ዘስምዖ ኣብ መድረኻዊ ተልእኾ ዘተኮረ መኽፈቲ ቃል ንቕሓትን ውዳብን እቲ ዝሓየለ ዕጥቂ ስለ ዝኾነ ኣብዚ መዳይ እዚ ብዝበለፀ ምስራሕ ከም ዘድላ ኣገንዚቡ ሓላፊ ህዝባውን ከማውን ጉዳያት ኣቶ ተወልደ ዮሃንስ ብይድዩ ንህልው ኩነታት ሃገርናን ዞባናን ከምኡውን ምስኡ ብምትእሳር ዝህልው እዋናዊ መደባት ሃገር ምስ ናይ ቀዳምነታቱ ዝምልከት መብርሂ ድሕሪ ምሃብ ተሳተፍቲ ንዕላማታት ማሕበር መሰረት ዝገበረ ዕቱብ ገምጋም ብምክያድ ናይ ዝመፅእ ዓመተ ተግባር መደባት ብዝግባእ ክስራዕ ትፅቢት ከም ዝግበር ገሊፁ ኣደ መንበር ሃማደ ጨንፈር ዓባይ ብሪጣንያ ወይዘሮ ሰናይት ሃይለ ኣብ ዘቕረበቶ ፀብጻብ ኣብ 2026 ብቕዓትን ንቕሓትን ኣባላት ብሓፈሻ ኣካየድቲ ኣካላት ጨናፍርን ንኡስ ጨናፍርን ድማ ብፍላይ ኣብ ምብራኽ ውዳቤታት ማሕበር ንምስፋሕን ንምድልዳልን መንእስያት ኣብ ምምልማል ንጥፈታት ህዝባዊ ዲፕሎማሲ ኣብ ምሕያል ፕሮጀክት መሰልጠኒ ማእከል መንደፈራ ኣብ ምዕዋት ከምኡውን ከማውን ሃገራውን መደባት ኣብ ምዕዋት ዝተኮረ ዝምስገን ስራሕ ከም እተሰላሰለ ገሊፃ ኣካየድቲ ንኡስ ጨናፍር እውን ንዝተተግበረ ንጥፈታት ብደቂቕ ድሕሪ ምግምጋም ዝመፅእ ዓመት ኣተኩሮ ኣብ ዝውሃብ መደባት ዘተየን ኣብ መወዳእታ ሓለፍትን ወከልትን ሃገራዊ ሽማግለ ውዳቤታትን ማሕበራትን ደጎፎም ንንጥፈታት ሃማደ ተጋጊፆም
0: ኣብ ዞባ ማእከል ዝርከባ ኣብያተ ትምህርቲ ፍረ ሰላምን ባሕቲ መስከረምን ኣብ ዓመተ ትምህርቲ 2025-2026 ኣብ ሃገራዊ ምርምራ ሻምናይ ክፍሊ ብሉፅ ነጥቢ ንዘመዝገቡ ተምሃሮን ብ11 ጥቅምቲ ሸሊመን በዚ መሰረት ኣብ ንኡ ዞባ ገጅረት እትርከብ ቤት ትምህርቲ መባእታን ማእከላይን ደረጃ ፍረ ሰላም ልዕሊ 900ታዊት ንዘመዝገቡ 50 ደቂ ኣንስትዮ ዝርከብኦም 77 ተምሃሮ ናይ መዳልያን ታብለትን ሽልማት ክትዕድልን ከላ ንተሸዓተ ኣብነታውያን መምህራን ድማ ኣተባቢዓ ካብ ጠቕላላ ተፈተንቲ 98.4ታዊት ከም ዝሓለፉ ዝሓበረ ኣብ ወንበር ኮሚቴ ወለዲ ኣቶ ቴድሮስ ተኽለ ምስ ናይ ዝሓለፈ ዓመት ክነፃፀርን ከሎ ብልዕሊ 300ታዊት ዕብት ከም ዘርኣየ ገሊፆም ብተመሳሳሊ ኣብ ንእዞባ ዕዳጋ ሓሙስ እትርከብ ናይ ማእከላይ ደረጃ ቤት ትምህርቲ ባሕቲ መስከረም ልዕሊ 900ታዊት ንዘመዝገቡ 31 ደቂ ኣንስትዮ ዝርከብኦም 52 ተምሃሮኣ መዳልያ 99.6ታዊት ንዘመዝገበት ብልፅተ ተምሃሪ ድማ ዋንጫ ሸሊማም ኣብ መሓዳሪት ንእዞባ ዕዳጋ ሓሙስ ወይዘሮ ሳሊሓ መሓመድ ኣብ ዘስማዓቶ ቓል ተምሃሮ ብዘመዝግብዎ ዓወት ከይተዛነዩ ኣብ ናይ ካልኣይ ደረጃ ትምህርቶም ንዝበለፀ ውፅኢት ክፅዕቱን ግዜኦም ብግቡእ ከም መሓድሩን ተላብያም

ኣበኑ ዞባ ዓዲ ቀይሕ ደገፍ ዘድልየን ስድራ ቤታት ነብሲ ወከፈን ብዋጋ 10 ሽሕ ናቕፋ ብጥሪት ተጣይሰን እተን ብ10 ጥቅምቲ ዝተጣየሳ ስድራ ቤታት ኣብ ምምሕደራት ከባቢ ደርዓ መንደፈራን ዓዲ ለጅን ዝነብራ ምዃንን ቤት ፅሕፈት ዕዮን ማሕበራዊ ድሕነትን ሓቢሮም እቲ መደብ መቐፀልታ ናይቲ ኣብ ዝሓለፈ ወርሒ ን11 ስድራ ቤታት ዝተገብረ ዓይነታዊ ደገፍ ከም ዝኾነ እተን ስድራ ቤታት ድማ ብብምሕምዳራትን ዝተለለያ ምዃነን ሓላፊት እቲ ቤት ፅሕፈት ወይዘሮ መድሃኒት ግርማይ ገሊፃ። ዝኸበርኩም ተኸታተልትና ዝቕፅል ዜና ሃገራት ወፃኢ እዩ። ዜና ወፃኢ ኣሜሪካ ንገለ ካብቲ መፃብቦ ህርሙዝ ንምኽፋት ዝቐረበ ጠለባት ከም እተቐበለቶ ኢራን ገሊፃ። ይኹን እምበር እቲ ስጉምቲ ዲፕሎማሲያዊ ባይታ ካብ ምጥጣዕ ሓሊፉ ነቲ ማያዊ መስመር ንምኽፋት ኣኻሊ ከም ዘይኮነ ሰመዚ ፀጥታ ኢራን ገሊፆም። ኢራን ነቲ መስመር ክትከፍቶ እንተኮይና ኣብ ልዕሊኣ ፀኒዑ ዘሎ እገዳ ክልዓል ኣሜሪካን እስራኤልን ኣብ ዞባ ማእከላይ ምብራቕ ዘካይድኦ ዘለዋ ወተሃደራዊ ወፍሪ ጠቕሊሉ ክቋረፅ ካብን ናብን ወደባታት ዝግበር ምንቅስቓስ መራኸብ ንምዕጋት ዝተወስደ ስጉምቲ ክእለን ደስኪሉ ዘሎ ገንዘባ ድማ ክልቅቐን ዝርከቦ 7 ጠለባት ኣቕሪባ ከም ዘላ ዝፍለጥ እዮም። እንተኾነ ግና ኣሜሪካ ንየኖ ጠለባት ከም እተቐበለት ዝገልጽ ሓበሬታ ዛጊት የለን። ኣብ መንጎ ኢራንን ኣሜሪካን ዘሎ መሰረታዊ ፍልልያት ንዝካየድ ዝርርብ ሰላም ዓንቂፅዎ ከም ዘሎ እዮም ጸብጻባት ዘረድኦም። ህዝባዊት ሪፓብሊክ ቻይና ብጉዳይ ምትእትታው ኣብ ደሴት ታይዋን ኣብ ልዕሊ ሚኒስትራት ፓራጓይን በሊዝን እገዳ ከም ዝወሰነት ገሊፃ። ሚኒስትሪ ጉዳያት ወፃኢ ቻይና 11 ጥቅምቲ ኣብ ዘውፅኦ መግለፂ በቲ ጉዳይ ሚኒስተር መራኸቢታት ፓራጓይን ሚኒስተር ጉዳያት ወፃኢ በሊዝን ከም እተኣገዱ ኣፍሊጡሎም። እቲ እገዳ ኣብ ባንክታት ቻይና ዘሎ ንዋይ ናይቶም ሰመዚ ዘደስክል ናብ ቻይና ከይኣትውን ምስ ቻይናውያን ንግዳውያን ርክባት ከየካይዱን ዝኸልክል ምዃኑ ተገሊጹሎም። እቶም ሰመዚ ኣብ ደሴት ታይዋን ምትእትታው ብምክያድ ኣንጻር ረብሓታት ከም እተንቀሳቐሲኣ ቻይና ከሲሳ ዘላ። ፓራጓይን በሊዝን ምስ ደሴት ታይዋን ወግዓዊ ዲፕሎማስያዊ ዝምድና ካብ ዘለዎን 12 ሃገራት ምዃነን እዩ ዝግለጽ። ቻይና ጉዳይ ደሴት ታይዋን ዘይስገር ቀይሕ መስመር ምዃኑ ብምጥቃስ ኣብቲ ጉዳይ ንዝግበር ግዳማዊ ምትእትታው ተሪር ስጉምቲ ከም እትወስደሉኣ እተጠንቀ። ኣብ 4 ክፍለ ሃገራት ሕቡራት መንግስታት ኣሜሪካ ብዝተኸስተ ህቦብላዊ ንፋስ ሰብኣውን ንዋታውን ክሳራታት ወሪዶም። በቲ ኣብ ፍሎሪዳ፣ ኣላባማ፣ ጆርጂያን ሚሲሲፒን ዝተኸስተ ሓደጋ ዛጊት 4 ሰባት ከም ዝሞቱን ኣብ ልዕሊ ትሕቲ ቅርፂ ከቢድ ዕንወት ከም ዝወረደን ሰብ መዚ ስሪሕት ምድሓን ህይወት ኣሜሪካ ገሊፆም። ብዘይካዚ ብሰንኪት ህቦብላዊ ንፋስ ልዕሊ 670,000 ኣባይቲ ብዘይ ሓይሊ ኤሌክትሪሲቲ ከም ዝተረፈውን ክፍለጥ ተኻኢሉሎም። እዚ ከምዚ ኢሉ እንከሎ ብሰንኪቲ ተፈጥራዊ ሓደጋ ትማሊ 11 ጥቅምቲ ብርክት ዝበለ በረራታት ከም እተቋረፀ ሰብ መዚ መጓዓዚ ኣየር ኣሜሪካ ገሊፆም። ሩስያ ኩናት ዩክሬን ብዘተክዓርፍ ድሌት ከም ዘለዋ ፕሬዚደንት ዶናልድ ትራምፕ ሓቢሮም። ፕሬዚደንት ትራምፕ ነዚ ዝገለፀ ድሕርቲ ብ9 መስጥቅምቲ ምስ ፕሬዚደንት ቭላድሚር ፑቲን ዘካየዶ ናይ ቴሌፎን ዝርረብ እዮም። ፕሬዚደንት ዩክሬን ቭላድሚር ዘለንስኪ ነቲ ኩናት ብሰላም ንምዕራፍ ቅርብነት ከም ዘይብሉ ዝወቐሰ ፕሬዚደንት ትራምፕ ዩክሬን ምርጫ ብምክያድ ንዘተ ሰላም ድልውነት ዘለዎ መራሒ ክትመርፅ ፀዊዖም። ፕሬዚደንት ትራምፕን ፕሬዚደንት ፑቲንን ኣብ ዘካየድዎ ዘተ ሩስያ ናብ ዕዳጋታት ዓለምን ኣሜሪካን ነዳዲ ክትልእኽ ከም ዝተሰማምዑ ዝዝከር እዮም። እቲ ስምምዕ ኣብ ምቅላል ሕፅረት ፀዓትን ምምዕባል ቁጠባ ሩስያን እውንታዊ ተራ ከም ዝህልዎ ክግለጽ እንከሎ ፕሬዚደንት ዘለንስኪ ግና ተቃውሞ ገሊጹሎም። ዲፕሎማስያውን ቅጠባውን ርክባት ፕሬዚደንት ትራምፕን ፕሬዚደንት ፑቲንን ኣንፈት ኩናት ዩክሬን ኣብ ምቕያር ተራ ክህልዎ ከም ዝኽእል እዩ ዝእመት ዘሎም። ብሪጣንያ ንእስራኤል እትገብሮ ሰደድ ኣጽዋር ከተቋርጾ ዝጽውዕ ሰላማዊ ሰልፊ ትማሊ 11 ጥቅምቲ ኣብ ከተማ ለንደን ተኻይዶም። ኣሽሓት ሰልፈኛታት ሰደድ ኣጽዋር ጥራይ ዘይኮነም ሃገሮም ኣብ ልዕሊ እስራኤል ንግዳዊ እገዳ ክትውስን ጸዊዖም። ብሪጣንያ ድሕሪቲ እስራኤል ኣብ ወሽመጥ ቃዛ ዝበገሰቶ ወተሃድራዊ ወፍሪ ንእትልእኸላ መጠን ኣጽዋር ከም ዝነከየቶ ዝፍለጥ ኮይኑ ደቕሊላ ደው ከተብሎ እዮም ሰልፈኛታት ተማሕጺኖም ዘለዉ። እቲ እስራኤል ኣብቲ ወሽመጥ ቃዛ

ተካይዶ ዘላ ወተሃድራዊ ወፊ ዝቃወም ብሪጣንያ ነቲ ከም ምዕራባዊ ግማግም ዝለኣኸላ ፍርያት እስራኤል ከም ዝደረተቶ ኣይርስዓን። ብሪጣንያ ነቲ እስራኤል ኣብ ቃዛ ተካይዶ ዘላ ወተሃድራዊ ስርሒት ጥራይ ዘይኮነ ኣብ ምዕራባዊ ግማግም ትገብሮ ዘላ ዘይሕጋዊ ምስፋሕ ሰፈራራታት እውን ትቃወሞ ምህላማ ዝፍለጥ እዮም። ከም ሳዕበይኑ ዲፕሎማስያውን ዘይምቅዳው ክልትኤን ሃገራት እናዘየደ ይኸይድ ከም ዘሎ ጸብጻባት ይጠቕሶም። ሰሜን ኮርያ ኣብ ምብራቃዊ ማያዊ ግዝኣት ብዓይነቱ ፍልይ ዝበለ ናይ ነዊሕ ርቀት ባለስቲክ ሚሳይል ከም ዝፈተነት ገሊጻ። እዚ ናብ ሎሚ 12 ጥቅምቲ ኣብ ዘውግሒ ለይቲ ዝተፈተነ ሚሳይል ድሕሪ ሒደት መዓልትታት ናይቲ ደቡብ ኮርያ ዝፈተነቶ ልዕሊ ፍጥነት ድምፂ ዝውንጨፍ ሚሳይል ከም ዝሰዓበዩ ዝግለጽ ዘሎ። እቲ ፈተነ ዕላምኡ ከም ዝወቕዐ ዝገለጸት ሰሜን ኮርያ ተጸባአ ንዝበለተን ሃገራት መልእኽቲ ከም ዘመሓላልፍ ሓቢራ ኣላ። ሰሜን ኮርያ ካብ ዝሓለፈ ወርሒት ሒዛ 4 ግዜ ናይ ነዊሕ ርቀትን ሓፂር ርሕቀትን ባለስቲክ ሚሳይላት ፈተነታት ከም ዘካየደት ዝጠቕሱ ጸብጻባት ደቡብ ኮርያን ጃፓንን በዝተደጋጋሚ ፈተነታት ቁጥዐን ይገልጻ ምህላወን የረድኦም። እቲ ፈተነታት መልሰ ግብሪ ናይቲ ኣሜሪካ ደቡብ ኮርያን ጃፓንን ዘካይድኦ ሓበራዊ ወተሃደራዊ ልምምድ ምዃኑ ምሕባራ ዝዝከር እዮም። ኣብ ደሴታት ሰሎሞን ትማሊ 11 ጥቅምቲ 6.1 ሬክተር ዝተዓቀነ ሓደጋ ምቅጥቃጥ ምድሪ ተኸሲቶም። በታብ 10 ኪሎ ሜትር ማዕሙቕ ዘጋጠመ ተፈጥራዊ ሓደጋ መጠናዊ ንዋታዊ ዕንወት ክወርድን ከሎ ኣብ ሰብ ዝወረደ ጉድኣት ከምዘየለ ተገሊጹሎም። መንግስቲ ናይታ ደሴታዊት ሃገር ተወሳኺ ምቅጥቃጥ ክስዕብ ከም ዝኽእል ብምእማት ናይ መጠንቀቕቲ ኣዋጅ ኣመሓላሊፉሎም። ኣብ ደሴታት ሰሎሞን ኣብ ዝሓለፈ ወርሒ መስከረም ጥራይ 3 ግዜ ሓደጋታት ምንቅጥቃጥ ምድሪ ከም እተኸስተ ጸብጻባት ይጠቕሶም። ዜና ንምዝዛም ኣርእስተ ዜና ክደግመልኩም። ኣብ ንኡስ ዞባ ሰንዓፈ ንጥፈታት ባህልን ስፖርትን ኣብ ኣብያተ ትምህርቲ ተገምጊሞም። ሃማደ ጨንፈር ዓባይ ብሪጣንያ ኣብ ከተማ ለንደን ዓመታዊ ገምጋም ንጥፈታት ተዋካይዶም። ኣብ ዞባ ማእከል ዝርከባ ኣብያተ ትምህርቲ ማእከላይ ደረጃ ብሉፃት ተምሃሮኦን ሸሊመን። ኣሜሪካ ንገለ ካብቲ መጻብቢ ሆርሙዝ ንምኽፋት ዝቐረበ ጠለባት ከም እተቐበለቶ ኢራን ገሊጻ። ቻይና ብጉዳይ ምትእትታው ኣብ ደሴት ታይዋን ኣብ ልዕሊ ሚኒስትራት ፓራጓይን በሊዝን እገዳ ወሲና። ኣብ 4 ክፍለታ ሃገራት ኣሜሪካ ብዝተኸስተ ህበብላዊ ንፋስ ሰብኣውን ንዋታውን ክሳራታት ወሪዶም። ዜና ተዛዚሙሎ ብርኹምሸት።

ሰላም ከመይ ቀኒኹም ዝኸበርኩም ተዓዘብቲ ኣብ ዝሓለፈ ስሙን ኣብ መዘርግሒ ንቕጠታት መርበብ ሓበሬታ ሸባይ ዳትኩም ናይ ዝተዘርግሓ ጋዜጣታት ሓዳስ ኤርትራ ኤርትራ ሓዲሳ ኤርትራ ሓዳስን ኤርትራ ፕሮፋይልን ኣቶኪራ ትዳሎ መደብ ዳህሳስ ሕትመት ሒዝናልኩም ቀሪብና ኣሎና። ጋዜጣ ሓዳስ ኤርትራ ብዘይካ ሶኒ መዓልታዊ ትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ትግርኛ እያ። ዋና ኣሳናዳኢ ብርሃነ ምሕረታብ፣ ምክትል ኣሳናዳኢ ዓብደልቃድር ኣሕመድ፣ ቦርድ ምስንዳ ዮሴፍ ሃይለማርያም፣ ሙሉእ ብርሃን፣ ሃፈ ገብርኤል፣ ተስፋ ኣለም የማነ፣ ሙሴ ገብረ ዝጋብሄር፣ ሌይኣውት ፍርቱና ኤፍሬም፣ ትንሱእ ፍስሃየ፣ ሳምራዊት ሃብተ፣ ሰሎሜ ኣፈወርቂ።

ብቐንዲ ባህልን ስነ ጥበብን ታሪክ ህይወት ዛንታ ውልቀ ዝኽሪ ዝምልከት ትሕዝቶ ሰፊሩ ኣሎ። ኣብ ስነ ጽሑፍ እቲ ብጽቡቕ ዝተሃንፀ ንእሽተይ ፍጻመ ካብቲ ብሕማቕ ዝተሃንፀ ዓብ ፍጻመ ከም ዝበልፅ ምፍላጥ ኣገዳሲ እዩ። ጥበብ ኣዘናትዋ ምልከት ቋንቋ ውህሉል ንባብ ዘለዎ ጸሓፊ ዝያዳ

ምስ ንባቦም ብኸመይ ክተዋሃዶን ኢኻ ኪንዮ ምሕሳብ ምንቃሕ ይሓተካ ነይረዮ እሞ ከምኡ እዩ ዝብል ድርቅና ወይ ኣንነት ወይ በሃምነት ክገዝኣካ ከተፍቅደሉ ድማ ይብልካን እቲ ዝበልካዮስ እንታይ ክብል ኢኻ ደሊኻዮ እየ ዝብል ዘለኹ ኣብዚ ጅር በዕለ ታሪኸ ህወት ብዙሕ ተቐባልነት ዝረኸበ ብርክት ዝበለ መፅሓፍቲ ኣብ ቋንቋ ትግርኛ ተሓቲም እዩ ከም መወከሲ ከገልግለና ጥራይ ዘይኮነ ክንድሰተሉን ክንመሃረሉን ስለ ንኽእል ንገለ ክጠቅስ እዚ ግን ባዕላዊ ምስቲ መቓርን ምስ ዝተፈላለዩ ኣንበብቲ ናይ ሓባር መረዳእታ ምዃኑን ክሕብር ደሊ ምክንያቱ ዘየንበብናዮ ግን ብዙሕ ብሉፅ ዕዮታት ክህልው ስለ ዝኽእል ዘንበብኩሞ ክተካፍሉና ንእግሪ መንገድና ንምሕፀን ኤርትራ ጉዕዞ ኣብ ተዘክሮታተይ ናይ ኣምባሳደር ኣሕመድ ጣህር ባዱሪ ብዙሓት ብክብሪ ዝጠቕስዋ መፅሓፍ ታሪክ ሂወት እያ ናይ ተኪኤ በየነ ካብ ሪቕ ሕፍንቲ ናይ ተኪኤ ተስፋይ ካብ ጎርፊ ተዘክሮም ክልተ ቅፅታት ናይ ኮሎኔል ኣስረስ ኢሳ ዛንታ ውልቀ ዝኽሪ ከምኡውን መጋርያ ወዘተ ክንጠቅስ እውን ንኽእል ከም በዓል ሳሊና ዝኣመሰለ ናይ ግርማ ዓለም ተኪኤ ኣብ ውሱን መድረኽን ፍፃመን ዘተክሩን ኣሎ ዛንታ ውልቀ ዝኽሪ ብወገና ብመጋርያ ቀፂላ ብእትስዕባ ወይ ዝስዕበኣ መፅሓፍትያ ሙሉእ ዛንታ ህወት ደራሲኣ እትገልጽ ይርከቦ ኣብ ዓምዲ ጥዕና ዑደት ደም ብኸመይ ስርሕየ ሰላስል ተዳሲሱ ዑደት ደም ንምሕያል ብሕክምና ክውሃብ ዝኽእል ፍወሳኳ እንተሎ ገለ ምግብታት ብምምጋቡን ከተሕይሎ ከም ዝከኣል ኪላታት ይምኽሩ ሽጉርቲ ኣንጻር ምራተ ዝከላኸል ቀና ዘለዎ ዓይነት ኣሕምልቲ እዩ እዚ ድማ ንጥዕና ልቢ ኣዝዩ ኣገዳሲ ይገብሮ ሽጉርቲ ንሸንብቆታት ደም ኣርተርን ቬንን ክሰፍሑ ዝሕግዝ ውህደት ስለ ዘለዎ ዑደት ደም ብዝግባእ ከም ዝውሕዝ ይገብር ኣብ ልዕሊ 23 ሰባት ን30 መዓልታት ዝተኸየደ መፅናዕቲ ከም ዘነፅሮ 4.3 ግራም ሽጉርቲ መዓልታዊ ከም ዝወስዱ ዝተገብሩ ሰባት ዑደት ደሞም ዝሓየለ ኮይኑ ተረኺቡ ቃርፋ ሓየሎ ጥቕምታት ዘለዎ ዓይነት ቀመም ኮይኑ ሓደ ካብኡ ምሕያል ዑደት ደም እዩ ተመራመርቲ ነዚ ንምንፃር ኣብ ልዕሊ 20 ሰባት መፅናዕቲ ኣካይዶም ነይሮም መዓልታዊ ዝተወሰነ ዓቐን ቃርፋ ከም ዝወስዱ ዝተገብሩ ሰባት ዝተመዓራረየ ዑደት ደም ክህልዎም ከም ዝሓገዞም ድማ እቲ መፅናዕቲ የነፅር ቃርፋ ሻምብቆታት ደምና ብቐሊሉ ከም ዝምጠጡን ከም ዝዛነዩን ናይ ምግባር ዓቕሚ ስለ ዘለዎ ልዑል ፀቕጢ ደምን ሕማም ሽኮርን ዘለዎም ሰባት ክወስድዎ ፅቡቅ ምዃኑ እቲ መፅናዕቲ ኣመልኪቱ ፃዕዳ ሽጉርቲ ናይ ሳልፈር ውህደት ከም ዘለዎ ዝፍለጥ ፃዕዳ ሽጉርቲ ዑደት ደም ኣብ ምቅልጣፍ ልዑል ጥቕሚ ከም ዘለዎ ክእላታት የመልክቱ ብተወሳኺ ፃዕዳ ሽጉርቲ ኣሊሲን ዝተባሃለ ኬሚካላዊ ትሕዝቶ ስለ ዘለዎ ንቲሹታት ዋሕዚ ደም ብምሕያል ሻምብቆታት ደምና ስሩዕን ጥዕና ዘለዎ ዕደት ደም ክካየዱን ይኽእሎም ኣብዚ ቀረባ ሳምንታት ኣብ ኣሜሪካ ናይ ኣርተሪ ፀገም ኣብ ዘለዎም 42 ሰባት መፅናዕቲ ተኻይዱ ነይሩ ንሳቶም ኣብ መዓልቲ 2200 ሚሊግራም ካብ ፃዕዳ ሽጉርቲ ዝወፀ ናይ ኣሊትስን ሕሩጭ ከም ዝወስዱ ድሕሪ ምግባር እቶም 50 ሚታዊት ዝፀንሖም ዑደት ደም ኣብ ውሽጢ ሳምንታት ክመሓየሽ ከም ዝተኻለ ኣነፂሩ ተጣቂሱ ኣብ ዓምዲ ሸባብ ንኡስ ዓምዲ ሓሳባት ፈጠራውን ተበላሓትን ኣእምሮ ኣብ ትሕቲ ዝብል ልዕሊ ዓቕሚ ኤርትራዊ ዝኸይድ ኤርትራዊ ፀገም ከምዘየለ ተገሊጹ ተወፋይነት ብትምህርቲ ዘይኮነስ ካብ ነፍስኻ ንላዕሊ ዝዓቢ ዕላማ ብምህላው እትላበሶ ባህር እዩ እዚ ሕሉፍ ተወፋይነት እዚ ድማ ንህዝቢ ኤርትራ ብቁፅርን ብዕጥቅን ምስ ዓብይዎ ሓይልታት ገጢሙ ክስዕርን ናፅነቱ ክጓናፀፍን ክዕቅብን ዘኽኣሎ ተበራሕትነት ውላድ ተወፋይነት እያ ውሽጣዊ እምነትን ድሌትን ክሳብ ክንደይ ንዓቕሚ ኣእምሮ ሰብ ከፊቱ ሓደስቲ መፍትሕታት ከም ዝፈጥር ገድሊ ኤርትራ ናይ ወትሩ ኣብነትና እዩ ሓደ ሰብ ወይ ሕብረተሰብ ንሓደ ዕላማ ብምሉእ ልቡ ክውፈየሉን ከሎ ኣይከኣልን እዩ ዝብል ኣተሓሳስባ ወጊዱ ብኸመይ ይከኣል ዝብል ሕቶ እዩ ዘልዕል ንሕፅረታት ከም ዕንቅፋታት ዘይኮነስ ከም ብድሆ ምርኣይ ኩሉ ሰብ ዝኽእሉ ኣይኮነን ተወፋይነት ዘለዎ ኣእምሮ ብዘጋጥሞ ሕፅረታት ኣይማረርን እዩ ኣብ ክንዲ እንታይ ጎዲሉኒ ዝብል በዝ ዘለኒ እንታይ ክገብር እኽእል እዩ ዝብል ኣብ መንጎ እንታይ እዩ ጎዲሉኒ ምባልን በዝ ዘለኒ እንታይ ክገብር እኽእል ምባልን ዘሎ ፍልልይ ንምርዳእ ንሓንሳእ ነስተንተን ብዘለኒ እንታይ ክገብር ይኽእል ምባል ዘይተለምደ መፍትሒታት ብምምሃዝ ንዓበይቲ ፀገማት ምእላይ ዘኽእል ተበላሓትነት ዝፈጥር ለዋጥ እዩ ተገሊጹ ሓፂር ገምጋም መፅሓፍ እንታይ ይሓይሽ ሰፊሩሎ መለስ ዝተደጋገሙን ኣሰልከይትን ማለት ክሊሽ ዝኾኑ ቃላትን ኣገላልፃታትን ተፀይኑ ብሓደስቲ ኣገላልፃታት ዝሰብሐ ቅኔታት ቀሪቡልና ምህላው እቲ ካልእ

ድህነት እዩ። ብቕዓቱ ድማ ድንቅነቱ ኸዓ ፊደል ጀ ከም ፊደል ኣብ ስነ ግጥምታትና ኾነ ቅኔታትና ብዙሕ ዝውቱር ኣይኮነን፣ ብዙሕ እውን ምቹእ ኣይመስለካን እዩ። ቐናይ መለስ ግና እንሆ ከም ድላይ ገይሩ ደጋጊሙ ኣጀብጂቡን ኣሕጀብጂቡን የዘውትሮ። ቅኔታት መለስ ንጉሰ ውፅኢት ዓሚቕ ትዕዝብትን ምስትንታን እዮም። ንኣብነት ዘመነ ኩዕሶ እትብል ግጥሚ ንእግርን ርእስን ብምውዳርያ እተስተንትን። እዚ እቲ ተራ ወይ ላዕለዋይ መልእኽታ እዩ። እንተኾነ እግርን ርእስን ብምውዳር እቲ ብእግሪ ዝፅወት ዘሎ ኩዕሶ ወላ እውን ብርእሲ ዝምራሕ ይኹን የግዳስ ንኹሉ ብርእሱ ክሓስብን ፍታሕ ከምፅእ ዝግብኦን ወገን ቀፊዱ ኣብ እግርን ርእስን ውሑዳት ዝፀምድ ኣባኻኒ ግዜን ጉልበትን ሓሳባትን ዜጋታት ምዃኑ እውን ዝእምት ይመስለኒ። ብኣውራኡን ትፅቢትን ለበዎን ቀናይ ንሕና ኣንበብቱ ንስክፍታታቱ ንኣድናቕቱ ንለበዋታቱ ንኣስተንትኖታቱ ዕምቆት ርድኢታቱን ምስኡን ማዕሪኡን ኮይንና ክንጓዓዘዩ ዝዕድመና ዘሎ ይርከቦ። ኣብ ዓምዲ ልምዓት ሸፈነ ኣገልግሎት ጥዕና ኣብ ንኡዞባ ሰንዓፈ ተዳሲሱ። ኣገልግሎት ጥዕና ንኡዞባ ሰንዓፈ ካብ ግዜ ናብ ግዜ ብዓቕም ሰብን መሳርሒታትን እናዓበየ ብምምፁ ኣብዚ ግዜ እዚ ኣብ ዝሓሸ ደረጃ በፂሑ ይርከብ። ኣቃወማ ኣገልግሎት ጥዕና ንኡዞባ ሰንዓፈ ካብ ዓዲ ዝብገስ ኮይኑ ክሳብ ኮማዊ ሆስፒታል ዝርግሕዝ ኣለዎ። ኣብ ንኡዞባ ሰንዓፈ ልዕሊ 60 ዝኾኑ ወከልቲ ጥዕና ዓዲ ከም ዘለዉ ሓላፊ ኣገልግሎት ጥዕና ናይቲ ንኡዞባ ኣቶ ኣሴር ኣልኣዛር ይገልጽ። ኣቶ ኣሴር ንዕማማት ወከልቲ ጥዕና ዓዲ ኣመልኪቱ ክገልጽ እንከሎ ዝበዝሕ ስርሖም ኣብ ህዝቢ ጎስጓስ ምግባር ተርእዮ ዓሶ ቲብን ካልኦት ተመሓላለፍቲ ሕማማትን ከምኡ ድማ ፅሬት ኣከባቢ ምክትታል ምዃኑ ይነጥር። ኣብ ዓድታት ኮይኖም ድማዮም ነዚ ዝተጠቕሰ ኣገልግሎታት ዝህቡ ዘድሊ መድሃኒት ከዓ ካብተን ኣብ ከባቢኦም ዝርከባ ትካላት ጥዕና ከም ዝወስዱ የብረ። ብዜካዚ ን6 ወርሒ ዝሰልጠኑ 4 ኣጋር ሓኸይም ኣብ መብረቐዋ ጻደፍ ተመዲቦም የገልግሉ ከም ዘለዉ ኣቶ ኣሴር ይገልጽ። ኣጋር ሓኸይም መድሃኒት ዝዓጠቑ ኮይኖም ንትሕቲ 5 ዓመት ቆልዑን ነፍሰ ጹራትን ኣብ ምክትታል ከምኡ ከዓ ኣብ ምክልኻል ተመሓላለፍቲ ሕማማት ይነጥፉ። ኣብ ዓምዲ ርእቶ ባሕሪ ኤርትራ ምንጪ ማእከል ስሕበት ዘርእስቱ ዛዕባ ይጸንሐና። ኣብዚ እዋን እዚ ኤርትራ ቓልቦ ዓለም ስሒባ ትርከብ። እዚ ኸዓ ሰፊሕ ንሕርሻ ዝበቅዕ መሬት ስለ እትውንን ኣይኮነን፣ ካብ ካልኦት ዝበልጽ ዘይተኣደነ ባህርያዊ ጸጋታት ስለ ዘለዋ እውን ኣይኮነን። ብሓፈሻኡ እዚ ዝተጠቕሰን ዝተረፈ ካልእ መድያትን ንተሃራፍነት ኤርትራ ጽልዋ ክህልዎ ዝኽእል እኳ እንተኾነ እቲ ቀንድያ ተኩሮ ክትስሕብ ዝደፍእ ዘሎ ጉዳይ ሲ ንሱ ዘይኮነስ ብሕፅር ዝበለ ጂኦግራፊያዊ ኣቀማምጣ ይልካ ክግለጽ ይከኣል። ኤርትራ ተደኪናትሉ ዘላ ክፋል ዓለም ብብዙሓት ተንተንቲ ስትራቴጂያዊ ምዃኑ ክግለጽ ዝጸንሐ ሓቂ እዩ። ብወታደራዊ፣ ቁጠባዊ፣ ጂኦግራፊያዊ፣ ጂኦፖለቲካዊ ኮታ ብኩሉ መዳይ ምዝጥመት ኤርትራ ኣቀማምጣ ሓንቲ ካብተን ልዑል ኣገዳስነት ዘለዎን ሃገራት ይገብራ። ኤርትራ ልዕሊ 1200 ኪሎ ሜትር ዝንውሓቱ ባሕሪ እትውንን ሃገር እያ። እዛ ብግዜ ምግዛእቲ ጥልያን ከም ሃገር ዝቆመት ኤርትራ ወኒናቶ ዘላ ባሕሪ ኣብ ዓይኒ ዝተፈላለዩ ወረርቲ ከም ትወድቕ ገይርዋ እዩ። እዚ ባሕሪ እንተዘይህልዋ ነይሩ ቁልሕ ኢሉ ዝጥምታ እውን ኣይምተረኽበን ክበሃል ይከኣል። መጻብቦ ባቢኤል መንደብ ኣብ ኣፍንጫ ወደብ ዓሰብ እዩ ዝርከብ። 12 ሚታዊት ንግዳዊ ምንቅስቓስ ዓለምና ዝሓልፋሉ ነቑጣ ምዃኑ እውን ይንገረሉ። ኣብዚ ከባቢ ክፍጠር ዝኽእል ንእሽቶ ጸገም ንንግዳውን ቁጠባውን ምንቅስቓስ ዓለምና ክሳብ ክንደይ ክዘርጎ ከም ዝኽእል ንምግማቱ ኣየጸግመን። ንኣብነት እዚ መትረብ እዚ ነተን ብወገን ማእከላዊ ባሕርን ኣሜሪካን ዝርከባ ሃገራት ኣብ ንሓድሕደን ዝገብርኦ ቅጠባዊ ኮነ ንግዳዊ ወይ ካልእ መድያዊ ርክባት ንምፍጻም ዘተኣሳስረን እዩ። ከምዚ ስለ ዝኾነ ድማ እዩ ምስ ክሳድ ጥርሙዝ ከመሳስሎ ዝሃቀንኩ። ኤርትራ እምበኣር ኣካል ናይዚ ሓነቐ ቦታ ኮይና ኢና ንርኽባ። ጋዜጣ ኤርትራ ሓዲሳ ብዘይካ ሶኒን ረቡዕን መዓልታዊ ትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ዓረብያ። ዋና ኣሰናዳይ መሓመድ ኑር ያሕያ፣ ምክትል ኣሰናዳይ ሃዋ ሱሌማን ዓብደልቃድር፣ ዜና ወፃኢ ዓረቢ መሓመድ ጌታ፣ ሌኣውት ኑራ ዑስማን መሓመድ፣ ፋጥማ ሕመድ እድሪስ። ኤርትራ ኣብ ቅርን ኣፍሪቃ እትኽተሎ ፖለቲካ ኣብ ቀንዲ መትከላት ናይ ወፃኢ ዝምድናታት ዝተሰረተ መርሓ ሃገራዊ ድሕነታ ምዃኑ ብጭብታት ዘነፀረ ጽሑፍ ሰፊሩሎ ኣብ ዓምዲ መልሓቐላ ደብዋ

ዘፍኖን ሓላፊ ኣሃዱ ባህልን ስፖርትን ንዞብ ዓዲቐይሕ ኣቶ ተመስገን ሓጎስ ዝተኻየደ ቃለ ምሕተት ሰፊሩሎ ኣብ ዓምዲ ማሕበራዊ ዕቤት ድሕነት ኣከባቢ ንድሕነት ደቅና ዝብል ኣገዳሲ ትሕዝቶ ሰፊሩ ይርከብ ኣብ ዓምዲ ሲሓ ወላእሰር መስሕባት ቱሪዝም ኤርትራ ተዳሲሶም ኣብ ዓምዲ ዕልሞሞ ቴክኖሎጂያ ዝተፈላለዩ ምህዞታትን ረኽበታትን ይጸንሑና ኣብ ዓምዲ ካብ መጻሕፍቲ ኮብላሊ ኣብ ኣስመራን ዓድታት ኤርትራን ሳልሳይ ክፋል ቀሪባ ብዛዕባ እቲ ኩዓሳሱ ካብ ምእራይ ዝረኽቦ ዝነበርኩ መቕሽሽ ኣቦይ ሓቲቱኒ ወይ ተዛሪቡኒ ኣይፈለጥኒ ነይሩ ሰንበት ምሸት ትምህርቲ ቅድሚ ምምዝጋበይ ግን ተስፋይ እዘን ኩለን ኩዓሳሱ ናይ ጎልፍ ኣብ ማይ በላ ሓፂብካ መቕሽሽ ትረኽበለን ኢኻ ንመግዚኢ ኳድሮናኻን ካልእ ኣብ ትምህርቲ ዘድልየካ ነገራትን ዘይተውዕሎ ዝወደይ በለኒ ምስ ናይ ጎልፍ መዋዕልተይ ኣብ ቪላጆ ንኸድኩ ካብ ድኻኩን እንዳጀበሊ ባኒ ምስ መዓር ከም ዝገዝእ ሓደ ሓደ ግዜ እውን ጋዞዛን ካረሜላታትን ንሕወተይ ሒዘሎም ከም ዝመፅእ እፈልጥ ከም ዝኾነ ነገረኒ ከይሰንበድኩ ሕራይ ኣቦይ በልክዎ ኣቦይ ናይ ገዛኢ ጥልያንን ገዛኢ እንግሊዝን ወተሃደር ብምንባሩ ብዲስፕሊን ዝሰልጠነን ካብቶም ኣለዉ ዝበሃሉ ደቂ ከተማ ኮይኑ ሰፊሕ ኣረኣያ ዝነበሮን እዩ ንኹሉ ነገር ድማ ብማዕዳዩ ዝሓልፎ ዝነበረ ሶኒ ንግሆ ምስ ኣቦይ ብጊሓቱ ኢና ንክንምዝገብ ናብ ቤት ትምህርቲ ሕብረት ዝኸድናን ዝተመዝገብኩን ቤት ትምህርቲ ሕብረት ኣብቲ ምዝገባ ዝተጀመረሉ ሶኒ መዓልቲ ካብ ቪላጆ ፀፀራት ፎርቶ ዓተለርያ ቤት ምኻእ ዓዲ ሰጉዶን ዓዲ ኣቤቶን ጥራይ ዘይኮነስ ካብ ኩሉ ቦታታት ከተማ ኣስመራን ርሑቕ ዓድታትን ንኽምዝገቡ ብዝመፅ ቆልዑን ወለድን ዓለሊቑ ነበረ ከምኡ ዝበለ ብዝሐ ቆልዑን ወለድን ክርኢ ናይ መጀመርያ ስለ ዝነበረ ከም ዓብዪ በዓል ወይ ንግደተ የርእዮ ኣብ መጀመርያ መዓልቲ ክፍልናን ኮፍ ንብለሉ ቦታን ምስ ፈለጥና ወለድና ገዲፎም ናኸዱ ኣብ ዓምዲ ማሕበራዊ ዕቤት ኣገዳስነት ባህሊ ስራሕ ኣብ ሕብረተሰብ ተዳሲሱ ስራሕ ክብረት ዝህብ ክብሪ ክበሃል ብተደጋጋሚ ሰሚዕና ንኸውን ኢና ባህሊ ስራሕ ካብ ጥንትያት ሒዙ ኣካል ሂወት ወዲ ሰብ ብምንባሩ ንወዲ ሰብ በፂሕዎ ዘሎ ደረጃ ዕቤትን ኣፍራይነትን ክበፅሕ ዘኽኣለ ወሳኒ ረቑሒ ምዃኑ ይጥቀስ ወዲ ሰብ ባህሪ ስራሕ ኣብ ባህሉን ተመክሮታቱን እንተዘይህሉ ኣብ ዘለዎ ደረጃ ክበፅሕ ኣይምኽኣለን ኣፍራይነት ንምድራኽ ባህሊ ፀዓተኛነት ወሳኒ ረቑሒ እዩ ፀዓተኛነት ኣብ ዝተወፈርካሉ ዕዮ ብቑዕን ኣድማዓን ብምዃን ንዝተዋህበካ ዕማም ብዝግባእ ምስልሳል እዩ ኣብ ስራሕ ዓለም ዘሎ ሰብ ፀዓተኛን ህርኩትን ኣብ ዝኾነሉ እዋናት ኣብ ውልቃዊ ሂወቱ ጥራይ ዘይኮነ ሕብረተሰቡ ክቕይር ዝኽእል ዓብ ስራሕ ናይ ምስራሕ ዓቕሚ እውን ክወንን ይበቅዕ ሕብረተሰብ ኤርትራ ካብ ጥንትያት ሒዙ ባህሊ ስራሕ ዝነበሮ ህዝቢ እዩ ህርኩትነት ፀዓተኛነት ትግሃት ምትሕግጋዝ ዝኣመሰሉ ክብርታት ካብ ጥንቲ ብምኽስኳሱ ኣብ ባህሉን ስልጣነኡን ዓብዪ ተራ ተፃዊቱ ስራሕ ዘይብሉን ሃካይን ሰብ ኣብ ሕብረተሰብ ኤርትራ ቅቡል ኣይኮነን ስለዚ ካብ ተፀባይነት ብምግልጋል ነብስኻ ንምኽኣል ዝግበር ፃዕሪ ኣዝዩ ኣገዳስን ወሳንን ካብ ዝኾኑ ክብርታት ሕብረተሰብ ኤርትራ እዩ ርእስኻ ምኽኣል ብዝብል ኣብ ግዜ ብረታዊ ቃልሲ ብሰፊሑ ዝተሰርሓሉ ካብ ሰውራዊ ክብርታት ምስ ክብርታት ሕብረተሰብ ኤርትራ ተሳንዩ ዝኸይድ ዝነበረ ምዃኑ ይንገር ይርከቦ ኣብ ዓምዲ ቃለ ምሕተት ኣፅናዓይ ሃጃሪ ዛንታታት እዩ ክኸውን ዘለዎ ቃል መሓሪ ዕባ ሚካኤል ጠዊል ካልኣይ ናይ መወዳእታን ክፋል ቀሪባኣላ ፀሓፋይ ምዃን ሓደ ነገር ኣሎ ካልኣይ እቲ ናይ መፅናዕቲ ነገራት ከኣ ሓደ ርእሱ ዝኽኣለ ዓብ ረቑሒ እዩ ሓደ ዝኾነ ስራሕ ናይ መፅናዕትን ኣፅናዓይን እቲ ተበግሶን ወኒን እንተዘይሃልዩካ ኣዝዩ ከቢድ እዩ እቲ ድሌትን ተበግሶን ክህልወካ ኣለዎ ብዙሓት መሳቶይ ኣብቲ መፅናዕቲ ዝሳተፉ ኣለው ይፈልጥዎ እዮም ንዝበዝሕ ሽነኻት መፅናዕቲ ብሰናይ ድሌትን ፅቡቅ ተበግሶን ስለ ትጀምሮ እቲ ዕድል ዝገበርናዮ ነገር ከም ስራሕ ብዛዕባ ክብደቱን በዳህነቱን ክሓሰብና ኢና ኣብቲ ሞያ ነዊሕ እዋን ተጓዒዝና መፅናዕቲ ክትገብርን ከለኻ ነቲ ዘጓንፈካ ብድሆታት ዘይኮነ እቲ መፅናዕቲ ምስ ገበርካ ትረኽቦ ሓድሽ ልቦናን ጥበብ ናይቲ ሕብረተሰብናን እዩ ዝያዳ ድርኺትን ፍናንን ዝኾነካ ክብደቱ ግን መዓስዩ ዝመፅእ እናዓሞቕካ ምስ ከድካ እዩ ወይ ኣብቲ ሞያ ኣተሓሕዛኻ እናዓሙቕን እናሰፍሐን ምስ ከደ ሽዑዩ እቲ በዳህነት ናይ መፅናዕቲ ዝመፅእ ሰላም መግለፂ ዑደት ክቡር ፕሬዚደንት ኢስያስ ኣፈወርቂ ኣብ ግብፂ ኣብ ዓምዲ ልቦናን ፍልስፍናን መበል 19 ክፋል ፅፈት ስራሕ ቀሪባ ኣላ ንዓይነትኻ ኣብ ስራሕካ ከተሳትፈን ኣለካ
እቲ ምንታይሲ ንስኻ ድምር ናይቶም ብቐጻሊ እትሪኦም ኢኻ ንእዘንካ ኣብ ስራሕካ ከተሳትፈና ኣለካ ከመይ ንስኻ ድምር ናይቲ ብቐጻሊ እትሰምዖ ኢኻ ዓሚቕ ኣስተበሎኻን ስምዒታትካን ንእምንትኻ ብዛዕባ ገዛእ ርስኻን ዓለምካን ኣንፈቲት ሕዝዎም ስርዓተ እምንትኻ ንውሳኔኻ ቅርፅያት ሒዞም ልምዲ ይፈጥሩ ውሳኔኻ ናብ ሓደ ትብዓት ዝሓትት ሸቶ ይመርሓካ ተግባርካ ድማ ናብ ዓወታት ይመርሓካ ምስማዓን ምርኣይን ነቶም ምስ ሸቶታትና ዝዛመዱ ግብኣታት ማለት ኢንፑትስ ኣብ ምምራፅ ይሕግዙና ሽዑ እቲ ሓድሽ ግብኣት ንኣእምሮ ምስ ሓድሽ ንቕሓት ማለት ዓሚቕ ኣስተብህሎ የረኽቦ እዚ ናብ ሓደስቲ እምንቶታት ውሳነታትን ልምድታትን ዝመርሕ ብድሕሪ እዚዩ እምበኣር ስጉምቲ ክንወስድ ምስ ጀመርና ሂወትና ብርኡይ ክልወጥ ዝጅምር ቃላት ልክዕ ከም ዘርእዮም ሂወትካ ምህርቲ ናይቲ ትማሊ ብኣፍካ ወይ ብብርዕኻ ዝዘረእከዮ ዘርእዩ ኣእምሮኻ ክልወጥ እንከሎ ቃላትካ ከም ተለወጡ እውን ኣረጋግፅ ምልኣት ዘለዎ ኣእምሮኣዊ ዝምባለ እንተማዕቢልካ ብዛዕባ ዋሕዲ ወይ ሕፅረት ከቶ ኣይትዛረብ ብዛዕባ ምልኣት ጥረይኻ ክትዛረብ ዘለካ ኣብ ዓምዲ ዳያሪ ብስራት ኣብቲ ቀራና መንገዲ ሞሊቓ በቃ ዛዕባታት ዳያሪ ሰፊሮም ይርከቡ ጋዜጣ ሓዳስ ኤርትራ ወትሩ ረቡዕ እትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ትግርያ ዋና ሰነዳኢ መሓመድ እድሪስ ሌኣውት ዛህራ ዓሊ ፋጥና ኣደም ኣብ ዓምዲ ደልኣባብ ልባብ ሰሬራይ ኦካሳንኪ ቀሪባ ትርከብ ኣብ ዓምዲ ዓማር ንሓፈሻዊ ማዕበለታት ንኡዞባ ዓዲ ቀይሕ ብዝምልከት ምስ ኣመሓዳሪ ኣቶ ሃብታይ ተስፋዝጊ ዝተኻየደ ቃለ ምሕተት ሰፊሩኣሎ ስእላዊ መግለፂ ዑደት ክቡር ፕረዚደንት ኢስያስ ኣፈወርቂ ኣብ ግብፂ ኣብ ዓምዲ ዕንጃረ ብኣጋጣሚ መበል 50 ዓመት ዝኽሪ ምምስራት ቤት ትምህርቲ ሰውራ ምስ መምህር ኣለም ክፍለ ዘላሊ ካልኣይ ክፋል ትሕዝቶ ቀሪቡኣሎ ኣብ ዓምዲ ፍሬ ካደም ኣብ ሚኒስትሪ ሕርሻ ሓላፊ ኣሃዱ ልምዓት መፍረ ፀባ ኣቶ መድሃኒ ተስፋይ ዘዳለዎ ኣገዳሲ ምኽሪ ሜላታት ምድላው መግብን ቀሪቦም ይፅንሑና ኣብ ዓምዲ ሸባብ ምስ ንፅበባዊ መንእሰይ ሃኒባል በለፆም ዘላሊ ትሕዝቶ ይርከብ ኣብ ዓምዲ ፍንቱይ ተፈጥሮኣዊ ፅበቐና ኣብ ዘበላሹ ዝተፈላለዩ ቀመማዊ ትሕዝቶ ካብ ዘለዎም ብመመላክዒታት ዝፍለጡ ጎዳእቲ ፍርያት ንክንጥንቀቕ ዝምዕድ ፅሑፍ ቀሪቡኣሎ ኣብ ዓምዲ ፈንዋዓዳት ሓድግታትን ውርሻታትን ቤት ትምህርቲ ሰውራ ቀሪቡ ጋዜጣ ሓዳስ ኤርትራ ኤርትራን ፕሮፋይል ወትሩ ረቡዕን ቀዳምነት እትዳሎ ጋዜጣ ውሽጢ ሃገር ናይ ቋንቋ እንግሊዝኛ እያ ዋና ሰነዳኢ ኣማኑኤል መስፈን ምክትል ኣሰነዳኢ ሲራክ ሃብተ ሚካኤል ሌኣውት ኣዝመራ ብርሃነ ቤተልሄም ታደሰ ሞናሊዛ የማነ ብኣጋጣሚ ዓለማዊ መዓልቲ መምሃራን ቀንዲ መትኒ ምዕባለ ቤት ትምህርቲ ምዃኖም ተገሊጹ ካብ ገጻት ማሕበራዊ ማዕከናት ንፍሹል ዕንደረታት ስርዓተ ብልፅግና ኢትዮጵያ ዘቀልዑ ትሕሶታት ሰፊሮም ንረክብ ስርዓት ብልፅግና ጭብጥን ባይታን ዘይብሉ ናይ ተወሪረ ኣብያት ብምንዛሕ ካሃርሞ ዝቐነየ ዳንኬራታት ዝምልከት ጽሑፍ ኣብ ዓምዲ ኪዌንቲኤ ኣብነታዊ መንእሰይ ሬድዋን ዑስማን እድሪስ ተላልዩ ይርከብ ኣብ ዓምዲ ካብ ማሕበራዊ ሚድያ ብልፅግና በዓል ፋርኬታ መልሓስ ነስተፍህልዶ ኣለና ኣገደስቲ ፍፃሜታት ዝሓለፈ ቕንያት ምህሙን መምኽነይታ ዝብሉ ትሕሶታት ምዕባለ ዕንደራ ስርዓት ብልፅግና ዝተኣሳሰሩ ትሕሶታት ይፀንሑና ብሶኒ 5 ጥቅምቲ ድሕሪ ከብካብ ብልፅግና መደበር ሓይሊ ኣየር ብሾፍቱን ሳልሳይ ግዜ ብሚሳይል ከም ዝተወቕዐ ከቢድ ክሳራ ውሪድዎ ከም ዘሎ ይግለጽ ኣሎ ከም ዝቕፅል እውን ዘጠራጥር ኣይኮነን ብልፅግና ኣይክዛረብን እዩ እቲ ወዲ ውሻጠ ወኪል ኣልጀዚራ ኣብ ኣዲስ ኣበባ እውን ኣይክሕብርን እዩ ወኪል ኣልጀዚራ ኣይረጋግፅን እሞ ሓቂ ይኮነን ኢሉ ዝጠራጠር ሰብ ግን መንነት ወኪል ዘይፈልጥ ጥራይ እዩ ሰብ ፀውዕ እንተበልኩኻስ በዓል ከይከውን እምበር ብዙሕ ምበልና እቲ ቁም ነገር ከምቲ ቅድም እውን ዝበልናዮ ብድሮናትን ነፈርትን ከም ብልፅግና ገይሩ ዝፈክረ የለን ኣምሊኽዎን እዩ ብስርዓተ መከላኸሊኡ ተመኪሑ ድሕሪ 26 መስከረም ግን ፈኸራን ትምክሕትን ብልፅግና ብባዶ ረቢሑ ምድረ ሰማይ ተመዓራርዩ እቲ ስርዓት ካብ ጥዑም ሕልሚ በይኑ ብዓጊጉ ተበራቢሩ ኣሎ ይኹን እምበር ኣብ ክንዲ ብልፅግና ኮይኖም ገና ዘይድፈር ፀብለልታኡ ክእምኑ ከርዕዱ ዝፍትኑ ኣብ ዝቐረባ ሳምንታት
مغنعتهم استقلعه حدستي بلتقنا أبستريتات

ክትንትኑ ይረአዩ ኣለዉ። ነቲ ሓንሳብ ተሰይሩ ዘሎ ብሕትውና ድሮናት ይኹን ስርዓተ ምክልኻል ዝቕይር ገና ኣይኮነን ይርከቦ። ኣብ ዓምሊ ቁጠባን ዋኒነን ፅልዋ ሰብ ሰርሖ ብልሂ ኣብ ሽቕለት ተዳሲሱሎ። ብኣጠቓላሊ እንክርአ ከም ኩሉ ዝሓለፈ ቴክኖሎጂያዊ ለውጥታት ሰብ ምዕሩይ ፅልዋታት ኣብ ሽቕለት ትካላትን ሃገራት ክህልዉ ከም ዘይኮነ ሕሉፍ ታሪክ ትምህርቲ እዩ። ሰብኣዊ ብልሂ ወሳንነቱ ገና ኣብ ምልክት ሕቶ ዝኣት እኳ እንተዘይኮነ ተደጋጋሚ ተገንዝባዊ ዕማማት ኣብ ዘለዎ ሽቕለት ዝነጥፉ ሰራሕተኛታት ግን ብሰብ ናይ ምትካዕ ሓደጋ ካብ ዝነፀላልዎም እዮም። ሰብ ኣፍራይነትን ዕብትን ኣብ ምሕያልን ምርግጋፅን ጥራይ ከይተሓፅረ ዕዮን ዓያይነትን ንምምሕያሽን ንምልዋጥን ኣብ ዝዕመም ቀጻሊ ስራሓት ክሕግዝ ልዕል ተኽእሎ ኣለዎ። ብሓፈሻ ሰብ ኣብ ምሕደራ ዕዮ ብዙሕ ሓገዝ ክገብር ልዑል ክህሎት ዘለዎ እዩ። ብኣጠቓላሊ ቴክኖሎጂያዊ ምዕባለ ንሰብ መሰረት ገይሩ ከም ዝምዕብልን ከም ዝመሓደርን ምስ ዝግበር ዝህልዎ እወታዊ ፅልዋታት ካብቲ ክፍጠር ዝኽእል ኣሉታዊ ሳዕቤናት ኣዝዩ ዝዓዘዘ ከም ዝኸውን ኣየማተን። ዝፍጠር ሓድሽ ዕዳጋታት ዕዮ ወይ ሽቕለት ከዓ ካብቲ ዝጠፍእ ዕድላት ስራሕ ዝዛየደ ንክኸውን ይሕገዝ ይርከቦ። ኣብ ዓምዲ ሸባብ ንኡስ ዓምዲ ሪፖርታጅ እቲ ዝተረፈ ክስዕብ ንገዛና ንምሰል ሓቀኛ ሓበንን ክብርን ካብቲ መንነትካን ድሕረ ባይትኻን ኣሚንካ ተቐቢልካ ንባዕልኻን ንስድራ ቤትካን ንምቕያር ካብ እተካይዶ ቃልሲ እዩ ዝርከብ። ብዙሓት ተምሃሮን መንእስያትን ምስቲ ዘለዎም ናይ ናብራ ኩነታት ክላመዱ ካብ ዘይምኽኣል ዝተላዕለ መንነቶም ክሓብኡ መልክዖም ክልውጡ ንኻልእ ንምምሳል ክጋደሉ ይውዕሉ ኣለዉ። ንገዝኡ ዘይመስል ውሉድ ነታ ዝፀላኣ ገዛ ካብቲ ዘላቶ ንላዕሊ መሊሳ እቲ ፅላእ ገዛ ክገብራ እምበር ከመሓይሻ ኣይክእልን እዩ። እዚ ንገዛኻ ናይ ዘይምምሳል ሕማም ብኣካላዊ መልክዑ ጥራይ ዘይኮነስ ብናብራን ብባህርያትን እውን ዝግለፅ ሓደገኛ ሕማም እዩ። እዚ ናይ ምምሳል ሕማም ከይተፈወሰ ካብቲ ዝፅላዕ ዓይነት ናብራ ምውፃእ ነቲ ዝበሃግ ናብራ ከዓ ምንባር ዝከኣል ኣይኮነን ተጠቒሱ። ኣብ ዓምዲ ርእቶ ኢትዮጵያ ኣብ ቀይሕ ባሕሪ ክትነግስ ዶ ክትፈርስ ኣብ ትሕቲ ዝብል እቲ ዘገርም ነገር እዚ ስርዓት እዚ ካብ ታሪክ ዘይምምሃር እዩ። ታሪክ ኢትዮጵያ ባዕሉ ዝምስክሮ ሓቂ ኣሎ። ዝኾነ ይኹን ናይ ኢትዮጵያ መራሒ ናብ ቀይሕ ባሕሪ ብሓይሊ ኢዱ ክዝርግሕ ዝፈተነሉ እዋን መወዳእትኡ ውድቀትን ስዕረትን ጥራይ ነይሩ። ናይ ባሕሪ ሕቶ ኣብ ኢትዮጵያ ናይ ስልጣን መቐፀሊ ስልቲ እምበር ናይ ህዝቢ ሓቀኛ ድሌት ኮይኑ ኣይፈለጥን እዩ። ሎሚ እውን እቲ ድራማ ተመሳሳሊ እዩ። እቲ መራሒ ናይ ስልጣን ዕድመ ንምንዋሕ ንህዝቢ ብናይ ሓሶት ሃገራውነት ኣደናጊሩ ናብ ኩናት ይመርሐሎ። እዚ ድማ ንኢትዮጵያ ናብ ዘይተርፍ ናይ ሓድሕድ ምብታን እዩ ዝደፍኣ ዘሎ። ዝኾነ ዶብ ጎረቤቱ ዘይኽበረ ሰብ ሰላም ክረክብ ኣይክእልን እዩ። ኣብ ደገ ባሕሪ ብምክባርን ብሕጋዊ ንግድን ጥራይ ዝርከብ እምበር ብናይ ዕብዳን ፍኸራ ዝምንዛዕ ኣይኮነን። እዚ ዘይምርዳእ ድማ ናብ ፍጹም ጥፋኣት ዘብፅሕ ዓብዪ ናይ ዕሽነት መገዲ እዩ። እምበኣር ናብ ተቐንዲ ሕቶ ንመለስ፣ ኢትዮጵያ ኣብ ቀይሕ ባሕሪ ክትነግስ ዶ ክትፈርስ? መልሱ ንጹር እዩ። ኢትዮጵያ ኣብ ቀይሕ ባሕሪ ፈጺማ ኣይክትነግስን እያ። ምክንያቱ ቀይሕ ባሕሪ ንጉስ ህዝቢ ኣለዎ። ሓደ ማንም ጥምዙሕ ዝምንየ እውን ኣይኮነን። ወላ ሓንቲ ሃገር ድማ ኣብ ልዕሊ ልኡላውነት ካልእ ሃገር ክትነግስ ኣይፍቅደላን እዩ። እቲ ባሕሪ ዋናታት ኣለዎ። ኤርትራ ድማ ንባሕራ ብደም ደቃ ኣኽቢራ ትሕልወላ። ስለዚ እቲ ናይ ምንጋስ ሕልሚ ኣብ ባሕሪ ዝተጻሕፈ ጽሑፍ ኮይኑ ክተርፍ እዩ። እቲ ዝካየድ ዘሎ ናይ ዕንደራ ፖለቲካ ግን ንኢትዮጵያ ካብ ውሽጣ ኣፍሪሱ ናብ ዘይተርፍ ምብታን ይደፍእ ኣሎ። ቀይሕ ባሕሪ ንዘለኣለም ናይ ሓቀኛታት ደቁ ኮይኑ ክነብር እዩ። እቶም ኣብኡ ክነግሱ ዝተመነዩ ትዕቢተኛታት ግን ካብቲ ዝፈሓርዎ ዓዘቕቲ ክፈርሱ እዮም። ኣብ ዓምዲ ስድራ ቤት ወድና ብገንዘብ ስለ ዘይሽነን ምሕረት ጌርና ኣለና ቃልእ ስድራ ቤት መዋቲ ቀሪብሎ። እቲ ሞት ዘሰዓበ ሓደጋ ብ18 መስከረም 2023 ቅድሚ ቀትሪኡ ኣብ ፊት ደባርቦ ሃትል ሰዓት 11 ቅድሚ ቀትሪ ኣጋጢሙ። ኣቶ ዘምረት ኪዳነ ፍያት እነትረ ዝዓይነታ ቦጥ ናይ ማይ መኪና መሪሑ ካብ ዓልዱ ኸላ ተበጊሱ ናብ ኣስመራ እናተጓዕዘን ከሎዩ ንወዲ 5 ዓመት ህፃን ፍትሓዊ ሚካኤል ዘርአ ገጪው ሞት ዘብፅሕ ሓደጋ ውሪድሉ። ህፃን ፍትሓዊ ሚካኤል በቲ ዝሰዓቦ ሓደጋ ንእለት እዩ ዓሪፉ። ስድራ ቤቱን ፈተውትን ኣብ ዝተረኽብሉ ድማ ሸ መዓልቲ 18 መስከረም ሓመድ ኣዳም ለቢሱ። ፍጻም ሓደጋ ኣቶ ዘምህረት ኪዳነ ድማ ብስድራ ቤት መዋቲ ፍታሕ ወይ ፍቓድ ምስ ተገብረሉ ካብ ቤት ማእሰርቲ ብውሕስ ከም ዝወፅእ ተገይሩ። ፍጻም ሓደጋ ኣቶ ዘምህረት ኪዳነ ስድራ ቤቱን ፈተውቱን ሒዙ ነቲ

ዕርቂ ስነ ስርዓት ንምፍጻም ኣብ ቅድሚ ስድራ ቤት መዋትዩ ቀሪቡ ብዕለት 8 መጋቢት 2026 ድማ ኣብ መንጎ ስድራ ቤት ፈጻሚ ሓደጋን ስድራ ቤት መዋትን ስነ ስርዓት ዕርቂ ተፈጺሙ ኣብ ዓምዲ ልምዓት መበልታ ሸሐይ ክፋል ገስጋስ መደብ ምጥፋእ ማሃይምነትን ትምህርትን ዓበይትን ካበይ ናበይ ቀሪባላ ኤርትራ ኣብ ቀርኒ ኣፍሪቃ ትኽተሎ ፖለቲካ ኣብ ቀንዲ መትከላት ናይ ወፃኢ ዝምድናታት ዝተሰረተ መርሒ ሃገራዊ ድሕነታ ምዃኑ ብጭብታት ዘነፀረ ፅሑፍ ካልኣይ ክፋል ሰፊሩ ኣሎ ኣብ ዓምዲ ያልኡስራ መበል ሓምሻይ ክፋል ምኽሪ ስነኣእምሮ ነርስ ምስጉን ዮሃንስ ተኽላይ ንዕቤት ህፃን ህላወ ኣቦ ዝበሃል ካብቲ ዘየሎ ዝፈልይዎ ረቑሒታት ምኽሪ ንፅበቐ ምኽሪ ንዓወት ኣብ ትምህርቲ ሰፊሮም ይፀንሑና ኣብ ዓምዲ ወቕፋ ፍንያ ስልጠና ባህላዊ ትልሂት ን30 ኣባላት ሃገራዊ ማሕበር ፁማን ተዋሂቡ ፀውዒት ንምዕቃብ ያታዊ ባህሊ ኩንድራ ካልኦት ባህላዊ ፍፅምታት ኣህጉርናን ንረክብ ኣብ ዓምዲ ማሕበረኮማትን ዞባታት ሪፖርታጅ ፅምብል ማሕበረኮም ኤርትራውያን ኣብ ኢጣልያ ዝኽሪ መበል 50 ዓመት ምምስራት ቤት ትምህርቲ ሰውራ ቀሪቡ ዕላል ምስ ልዑል ነጥቢ ኣብ ሃገራዊ መልቃቅ ፈተና 8ይ ክፍሊ ዘመዝገቡ ተምሃሮ ይፅንሓና ስእሎ መግለፂ ዑደት ክቡር ፕረዚደንት እስያስ ኣፈወርቂ ኣብ ግብፂ ኣብ ዓምዲ ጥዕና ሕማም ሽኮር ኣብ ህፃናት ተዳሲሱ ሕማም ሽኮር ብደረጃ ዓለም ካብ ግዜ ናብ ግዜ ብብዝሒ ይረኣዩ ካብ ዘለዉ ዓይነት ሕዱር ሕማማት ሓደ እዩ እዚ ሕማም እዚ መዓልታዊ ጥንቃቐን ክንክንን ዘድልዮ ሕማም እዩ ስለዚ ነዚ ሕማም እዚ ንምክትታል ብደረጃ ዓለም ዝግበር ወፃኢታት እናዘሄደ ይኸይድ ምህላው መፅናዕትታት የመልክቱ ኣብ ህፃናት ብዝለዓለ ደረጃ ዝረአ ዓይነት ሕማም ሽኮር ቀዳማይ ዓይነት ሕማም ሽኮር ማለት ታይፕ 1 ዳያቤትስ እዩ እዚ ሕማም እዚ ኣብ ኣህጉርና ኣፍሪቃ ኣብ ዝሓለፈ 10 ዓመታት ኣብ ክሊ ዕድመ ትሕቲ 5 ዓመት ኣብ ልዕሊ ዝርከቡ ህፃናት ብ5 ዕፅፊ ወሲኹ ይርከብ እዚ ማለት ብኣቐዲሙ ካብ 1000 ሰባት 4 ግዳያት ናይቲ ሕማም ዝርከቡ ዝነበሩ ናብ 20 ግዳያት ኣብ 1000 ሰባት ደይቡ ከም ዘሎ ይንገር ብደረጃ ዓለም ተርእዮ ቀዳማይ ዓይነት ሕማም ሽኮር እናዓበየ ይኸይድ ከም ዘሎ ሕክምናዊ ፀብጻብ የመልክቱ ኣብዚ ግዜ እዚ ሓደ ካብ 400 ሰባት ማለት 0.25 ሚታዊት ምዃኑ እዩ በዚ ሕማም ናይ ምጥቃዕ ተኽእሎ ከም ዘሎ ይንገር እቲ ሕማም ኣብ ኣደ ወይ ኣብ ኣቦ ምስዝህሉ ኣብቶም ዝውለዱ ህፃናት እቲ ሕማም ክምዕብል ዘለዎ ተኽእሎ ካብ ሓደ ክሳብ 8 ሚታዊት ይበፅሕ ብ15 ዕፅፊ ይዛይድ ማለት እዩ ክልቲኦም ወለዲ በቲ ሕማም ዝተለኽፉ ምስ ዝኾኑ ድማ እቶም ካብኦም ዝውለዱ ነቲ ሕማም ክማዕብሉ ዘለዎም ተኽእሎ 30 ሚታዊት ክበፅሕ ይኽእል እዚ ይኹን እምበር 85 ሚታዊት ሕማም ሽኮር ዝማዕብሉ ህፃናት ዝኾነ ካብ ወለዶም ሕማም ሽኮር ዘይብሎም እዮም ኣብ ዓምዲ ትንታነ ዜና ወሽ መጥቃዛ ኣብ ከመይ ኩነታት ኣሎ ንረክብ ኣብ መወዳእታ 2024 ብድፊኢት ፕሬዚደንት ሕቡራት መንግስታት ኣሜሪካ ዶናልድ ትራምፕ ወከልቲ እስራኤልን ምንቅስቓስ ሓማስን ኣብ ዶሃ ርእሰ ከተማ ቀጠር ተራኺቦም ተፀብኦ ንግዜኡ ደው ክብሉ ተሰማሚዖም ከም ዝነበሩ ዝዝከር እዩ እተበፂሑ ዝነበረ ስምምዕ ሓማስ ጅሆ ዝሓዞም ፍልስጠማውያን በብእብረ ናፃ ክለቆም እስራኤል ድማ ኣማስያኡ ሰራዊታ ካብቲ ወሽመጥ በብቕሩብ ክትስሕብ ከምኡ ድማ ኣብ ኣብያተ ማሕቡስ ንዝሓየረቶም ፍልስጠማውያን ናፃ ክትለቅቕ ዝብሉ ነጥብታት ዝሓቆፈ እዩ ነይሩ ትግባር ናይቲ ስምምዕ ኣብ ዝጀመረሉ እዋን ብሓማስ ጅሆ ተታሒዞም ዝነበሩ መብዛሕትኦም እስራኤላውያን ዝኾኑ ብዙሓት ዜጋታት ናፃ ተለቂቆም ናብ ስድራኦም ክፅንበሩ ከለዉ ብወገን እስራኤል ድማ ብኣማይት ዝቁፀሩ ፍልስጠማውያን ካብ ኣብያተ ማእሰርቲ ናፃ ክልቀቁ ክኢሎም እዮም እቲ መስርሕ ትግባረ ናይቲ ስምምዕ እናቐፀለ ከሎ ድሕሪ 95 መዓልታት ብፍሉይ ትእዛዝ ቀዳማይ ሚኒስተር እስራኤል ቢንያሚን ነተንያሁ እቲ ስምምዕ ተጣሕሰ በዚ ከዓ ክልቲኦም ወገናት እንደገና ናብ ግጭት ስለ ዝኣተዉ ሰብኣዊ ቅልውላው ናይቲ ወሽመጥ መሊሱ ክብእስ ተረአየ ከም እንደገና እውን ሓማስ ዕጥቁ ክፈትሕ እስራኤል ድማ ሰራዊታ ካብቲ ወሽመጥ ክትስሕብ እኳ ኣብ ስምምዕ እንተበፅሑ እዚ ስምምዕ እዚ ግን ዛጊት ዘላቒ ሰላም ከምፅእ ኣይከኣለን ዘሎ ምስኡ ከዓ ኩናት ኢራን ስለ ዘርከበ እቲ ኣብ መንጎ ክልቲኦም ወገናት ዘሎ ጎንፂ ቀልጢፉ ብሰላም ክዓርፍ ኣይከኣለን ምክንያቱ ጠመታሕ ማሕበረሰብ ዓለም ናብ ኩናት ኢራን ዛዚ ፀኒሑ ኣብ ዓምዲ ቀለ መሕተት ትልሂት ኣውርስ ተላሃይቲ ደሚቖም ዝረኣየሉ ፀወታ እዩ ምስ ስነ ጥበበኛ ሄርሞን ሓጎስ ዝተኸየደ ርክብ ሰፊሩ ኣሎ ኣብ ዓምዲ ማደር ጀጋኑ ስነ ጥበብ ሙዚቃን ቤት ትምህርቲ ሰውራን ካልኣይ ክፋል ቀሪባ ኣላ ካብታ ብ1980

ሓሙሽተን ዝፈረሰት ጉጅለ ባህሊ ቀያሕቲ ዕምበባ ተካእቲ ተባሂሎም 10 ዝኾኑ ሙዚቀኛታት ዝተረፉ ኣባላት ነይሮም። ነዚኣቶም ደረፍትን ሳዕሳዓትን ከም ዝውስኽዎም ተገይሩ። ኣብ 1987 ነታ ዝፈረሰት ጉጅለ ተኪኣ ብወግዒ ጉጅለ ባህሊ ቆይማ ብዙሕ ምርኢታት ውን ተቐርብ ነይራ። ዳሕራይ ግን ከምዚ ዘማች ዝበሎ እዘን መሳርሕታት ሙዚቃ ምስ ተረኽባ ኣብ ክንዲ ካልእ ጉጅለ ባንዲ ንገብር እዞም ዘለዉ ሪትራይንድ ኮይኖም ነቲ መሳርሕታት ከም ዝመልክዎ ብምግባር ጉጅለ ማርሽን ባንድ ክትቀውም ተወሲኑ። ፅቡቅ ዕድል ኮይኑ ቤት ትምህርቲ ሙዚቃ ምሳና ስለ ዝነበረ መምሃራን ሙዚቃ ክንጥቀመሎም ዕድል ነይሩና። ንሕና እውን በብዓቕምና ንምህር ነይርና። ዘማች ይምህር፣ ኣነ ወዲ ሚካኤል ከምኡ ነንእሽተይ እናምሃርና ነቶም ተምሃሮ ኣብ ሓፂር እዋን ፅቡቅ ምዕባለ ከም ዘርእዩ ገይርና። ካብ ክፍሊ ተዕሊም እውን ማንቱይ ዝተባሃለ ናይ ድራም ክኢላ መፅዩና። ድራም ከም ትምህርቲ ሙዚቃ ሙሉእ ከም ዝመሃርዎ ተገይሩ። ናይ ኖታ ክእለት እውን ስለ ዘማዕበሉ ብዘይ ፀገም ክፃወትዎ ክኢሎም። ካልኣይ ክፋል ገለ ካብ ፅባቐታት መፅሓፍ እንታይ ሓይሽ ቀሪባኣላ። እቲ ዝገርመንን ዝሓዘንን ናይዛ መፅሓፍ ካብቲ ገበር እቲ ኣርእስቲ ካብቲ ኣርእስቲ እውን እቶም ኣብ ውሽጡ ዘለዉ ግጥምታት ጥራይ ዘይበሃሉ ማእለማ ሓሳባት ብመልክዕ ግጥምታት ዝተጠቀመሎም ዝተፈላለዩ ባእታታት ጥበብ እዩ። ሓቂዩ መለስ ዘይከም ቀደሙ ካብ ኣርእስቲኡ ጥበቡ ጀሚሩ። እንታይ ሓይሽ ኪኑኡ ድማ ኣብ ውሽጢ ፍልይ ዝበለ ዛዕባታትን ሓሳባትን ዝነዝዑን ዘውሕዙን ዝጭንጉዕን እዩ ቀጢፅዎ። ገለ ካባቶም ድማ ሓይሊ ትዕዝብቲ፣ መንፅረ ዛንታ፣ ምርዓምን ምፅላውን ምልላይ ምስ ኣህግሮውያን ፅሑፋት ካልኦትን እዮም። ኣብ ዓምዲ ንቑሕ ደመና፣ ህድኣት ኣብ እዋን ዕግርግር፣ ምሕደራ ፀቕጢ ኣብ እዋን ዕግርግር፣ ዕግርግር ጥቕሚ ኣለዎ ዶ ዝብሉ ተዳሲሶም ይፀንሑና። ኣብ ዓምዲ ሰርዋ ጅህድ ንመግቢ እንጥቀመሎም ጥሪት ቅድመን ድሕረን ምሕራድ ጥዑያት ምዃኖም ብኸመይ ንረጋግፅ መኣዛ ሰርዋ ጅህድ ይፀንሑና። ኣብ ዓምዲ ሸባብያት መንእሰይ ውሕስ ህንፀት ሃገር ምዃኑ ተገሊጡ። ኣብ ዓምዲ ኩርናዕ ተምሃሮ መሃዝን ስነ ፍልጠተኛን ሎርድ ባሮን ከልቪን ሓጋዚት ኢድ ሎርድ ከልቪንን ጀምስ ጁልን ንግንዛቤ ጉዕዞና ከመይ ነበረ ዳእላ ተምሃሮ ግድል በላሕቲ እንዲኹም ጥቕስ ሰሙንዚ ይፀንሑና። ኣብ ዓምዲ ፍረ ፃዕሪ ድሕነት ፀባ ምድላው ርግኦ ካብ ዘይፈርሐ ፀባ ምስታይ ዘይፈርሐ ፀባ ገመል ብዝምልከት ኣቶ ዓወት ርእሶም ካብ ክፍሊ ኣገልግሎት ሕጋጋትን ቁፅፅር ሚኒስትሪ ሕርሻ ሓላፊ ኣሃዱ ቁፅፅር ብቕዓት መድሃኒት እንስሳን ክታበትን ካልኣይ ክፋል ቀሪብሎ። ብተወሳኺ ኣብዛ ዓምዲ ስግረ ብከላ መግቢ እንታይ ምዃኑ ኣብ ንውስ ዓምዲ ሕቶ ፍረ ፃዕሪ ሰፊሩሎ። ኣብ ዓምዲ ሸባብ ንውስ ዓምዲ ሕቶ ሸባብ ክውስን ኣይከኣልኩን ብዝብል ኣርእስቲ ኣነ ጓል 38 ዓመት ኣደ 3 ቆልዑን ዝተፈታሕኩን እየ። ኣብዚ እዋን ብዝተፈላለዩ ሰባት ንሓዳር ሕተት ኣለኹ። እቲ ሓደ በዓል ቤተይ ነበር እዩ፣ ሓደ ድማ ናይ ቀረባ መሳርሕተይ ኮይኑ ንቡር ዘይፈተነን እዩ። ስድራይ ድማ ናብራ ዘይትገብሪ ክሳብ መዓስ ንበይንኸይ ወሎ ሕማቕ ይኹን ናትካ ትብሎ ናብራ እዩ ዝጠቕመካ እናበሉ ፀቕጢ ይገብርሉ ኣለው። ብዝኸድክዎ ብዘረባ ሰባት ስለዝተሸገርኩ እየ ዝድብል ዘለኹ ምስ ኣመኻሪ ዝተኻየደ ምብሃልን ምኽርን ይፀንሓና። ኣብ ዓምዲ መዛነይ ኣካላት ደቂ ሰብ ዝፀሮ ዘደንቕ ሓቅታት ውቃጦ መግለፂ ዘመናውነት ዶ ሰባት ከም መፅሓፍ ንረክብ። ኣብ ዓምዲ ተርሙማ ህያብ ጥምቀተይ ዝተመሰቐለ ቃላት ዝስርሑ ምስላታት ግጥሚ መምህር ይፀንሑና። ኣብ ዓምዲ ደቂ ኣንስትዮ ንኤርትራውያን ኣዴታት ንመስል ዶ? ኣዴታት ኤርትራ ኣብ ታሪክና ከም መሰረት ሃገራዊ መንነት፣ ጽንዓት፣ መስዋእቲ፣ ጽበቐ፣ ውሕልናን ጥበብን ተባሂለን እየን ዝዝከራ። ኣብ ታሪክና ኾነ ጉዕዞና ድማ ዓባ ኣሰር ዘለወን እየን። ሎሚ ዘለና ደቂ ኣንስትዮ ኣዴታትና ዘይነበረን ብልጫታት ዕድላትን ክህልወና ይኽእል እዩ። ሰፊሕ ናይ ትምህርቲ ናይ ስራሕን ናይ ለውጥን መድረኽ ብቐንዱ ድማ ናይ ናፅነት ዕድላት ክንከስበሉ ይኽእልና ኢና። ከም ውፅኢቱ ድማ ሎሚ ኣብ ብዙሕ ዓውድታት ብልዑል ብቕዓት ዝዋሳእ ደቂ ኣንስትዮ ብቁፅሪ ውሕዳት ኣይኮናን። ደረጃ ንቕዓት ሕብረተሰብ እውን ዓብዩ። ከም ውፅኢቱ ድማ ኣብ ሕብረተሰብ ኤርትራ ዓብዩ ማሕበራዊ ለውጢ ተራእዩ። ካልእ ኣገዳሲ መዐቀኒ ንቕሓት ሕብረተሰባት ግን እቲ ዝውንንዎ ረቂቕ ሓይሊ እዩ። ባህሊ፣ ክብርታት፣ ልምድታት፣ ታሪክ ንሓደ ሕብረተሰብ ቀንዲ መለለዪ እዮም። እዚ ዘለናዮ ዘመናዊ መድረኽ ብዓለም ደረጃ ዳርጋ ሓደ ዓይነት ቅዲ ህይወት ዘለዎ ዘመናዊ ሕብረተሰብ ከም ዝህነፅ እዩ ዝገብር ዘሎ። ዘመናውነት ድማ ንምዕባለ ዝድርኽ መሳርሒ ዳ እምበር ብስም ምዕባለ ንረቂቕ ሓይሊ ናይቲ ሕብረተሰብ ዝትክ እዩ ማለት ኣይኮነን። እቲ መሰረታዊ ሕቶ እምበኣር ሎሚ ዘለና

ኣዴታት ብፍላይ ድማ መንእስያት ኣዴታት ንመሰረትና ንመስሎ ዝብል ሕቶ ኣልዒልካ ምዘታይ ኣገዳሲ ኮይኑ ይስማዓኒ ተጠቂሱ። ኣብ ዓምዲ ሚን ሁናዊ ሁናክ ኣብ ወደብ ቡሳን ደቡብ ኮርያ ዝተዓግተ ዓሳ ነባሪ ንምዕዛብ ልዕሊ 600,000 በጻሕቲ ኣብ ውሽጢ 2 ሰሙን ጥራይ ናብቲ ከባቢ ከም ዝተንቀሳቀሱ ተሓቢሩ። ውድድር ንፉዕ ደቃሲ ተኻይዱ። እቲ ውድድር ኣብ ውሽጢ 9 ደቓይቕ ጽቡቕ ድቃስ ንዝደቀሰ ሰብ ተዓዋቲ ገይሩ ወፂሎ። ኣብ ሳውና ብምድቃሳ ካብ ስራሓ ዝተሰጎገት ቂላ ኢንጂነር ንዘስራሓ ትካል ልዕሊ 100 ካሕሳ ክኸፍላ ሕጋዊ ሕቶ ከም ዝቐርበት ተሓቢሩ። ኣብ ደቂ 13 ዓመት ኣብ ዝተኻየደ ምርምራዊ መፅናዕቲ እቶም ፍሉይ ብልሒ ኣብ ምልላይ ስርዓታትን ተቕሎታትን ዘርኣዩ ኣብ ዕቤቶም ሕማም ረሲዕ ንኸጋጥሞም ትሑት ተኽእሎ ከም ዘሎ ኣረጋጊፁ። ኣብ ዓምዲ ዝርዓ ወቅት ዛድ ኣብ ኤርትራ ኣብ ፅላት ሕርሻ ዝተሰርሑ ዓበይቲ ዕማማት ኣብ ምድራዕ ልኡላውነት ዘለዎም ግደ ተዳሲሶም። ኣብ ዓምዲ ውሓታል ጢፍል ኣገዳስነት መዋለ ህፃናት ዝምልከት ቀለም ሕተት ቀዳማይ ክፋል ከምኡ ድማ ንህፃናት ዝምጥን መሃርን ኣዘናጋዕን ትሕሶታት ንረክብ። ኤርትራ ኣብ ቀርኒ ኣፍሪቃ እትኽተሎ ፖለቲካ ኣብ ቀንዲ መትከላት ናይ ወፃኢ ዝምድናታት ዝተሰረተ መርሓ ሃገራዊ ድሕነታ ምዃኑ ብጭብታት ዘነፀረ ፅሑፍ ራብዓይ ክፋል ሰፊሩሎ። ንዝምድና ኤርትራን ሱዳንን ብዝምልከት ኣምባሳደር ሱዳን ኣብ ኤርትራ ኦሳማ ኣሕመድ ዓብደልባሪን ዝፀሓፎ ዝርዝራዊ መግለፂ ንረክብ። ሚድል ኢስት ፎረም ዝሰፈረ ፅሑፍ ንልኡላውነት ኤርትራ ብዝምልከት ኣብ ኣርስቲ ዘቐመጦ ትሕዝቶ ዝእርም መልሲ ይፀንሐና። ኣብ ዓምዲ ስፖትላይት ኣብ ኤርትራ ውሕስነት መግቢ ንምርግጋፅን ዘላቕነቱ ንምርግጋፅን ዝተኻየደ ፃዕርታት ተዳሲሶም። ኣብ ዓምዲ ካልቸር ኤንድ ኣርትስ ኤርትራዊ ምስላታት ልቦናዊ ትሕዝቶኦምን ንረክብ። ኣብ ዓምዲ ኪዩንኤ ኣብ ወርሓዊት መፅሄት ሚኒስትሪ ሕርሻ ቀረብ ውሕስን መእዛዊ መግብን ንኩሉ ኣብ ኩሉ ብዝምልከት ምስ ሚኒስትር ሕርሻ ኣቶ ኣረፋይ ነበርሀ ዝገለጾ ትሕዝቶ ሰፊሩሎ። ዝኸበርኩም ተዓዘብትና ንሎሚ ዝተዳለወ ትሕዝቶ መደብና ኣብ ዝተፈፂሙሎ ሰላም።

0: ወዲ ሰብ ካብ ካልእ ፍጡራት ዝፈለዮ ናያ ተሓሳስባ ዝተዓደለዎ ጸጋ እዩ። እዚ ድማ ንጽቡቕን ሕማቕን ክውስን ነገራትን ኩነታትን ከመዛዝንን ዝሕግዞ ብልሒ እዩ። ሓሳባት ውፅኢት ዝተሓላለኸ መስርሕ ናይ ሓንጎልና ኮይኖም ኣብ ኣእምሮ ምስሊ ብምፍጣር ድሌታትን ስምዒታትናን ርድኢታትናን ዝጸልዮም ሓሳባት ብባህርያዊ መስርሕ ወይ እውን ከም ግብረ መልሲ ናይ ዘጋጥሙ ውሽጣውን ግደማውን ለውጥታት ክብገሱ ዝኽእል እዮም። ኣብ ህይወት ብተደጋጋሚ እንገብሮ ነገር ናብ ልምዲ ማዕቢሉ ኣካል ባህርያትና እዩ ዝኸውን። ሓሳባት እውን ብተመሳሳሊ ንኣእምሮና ቀጻሊ ብሕማቕን ጽቡቕን ርድኢታት ብዝመገብናዮ መጠን ውፅኢት ንእወታውን ኣሉታውን ኣተሓሳስባ ይህብ። ትርጉም እወታዊ ኣተሓሳስባ ብሰብ ሞያ ክግለጽ እንከሎ
1: እወታዊ ኣተሓሳስባ ማለት ኣብ ሂወትና እወታዊ ርድኢት ክህልወና ከሎ ማለት እንዲ ወይ ከዓ ተስፋ ኣተሓሳስባ ኣብ ሂወትና ክህልወና ከሎ እዩ። እዚ ድማ ንሕና ኣብ ሂወትና ነቶም ዘለውና ብልጫታት ነቶም ዘለውና ጸጋታት ዝያዳቶም ጉድለታትና ዝያዳቶም ድኻማትናን ውድቀታትናን ኣብ ሊፅና ክንሪኦምን ብኦም ከነመስግን ከምኡውን ብኣቶም ዕጉባት ክንከውን ከለና እዩ። ስለዚ ከምዚ ዓይነት ትስፉ ስነ ልቦና ወይ ከዓ ከምዚ ዓይነት ትስፉ ስነ ኣተሓሳስባ ኣወታዊ ኣተሓሳስባ ተባሂሉ ይፅዋዕ። ኣንጻር ናይዚ ድማ ኣሉታዊ ኣተሓሳስባ ማለት እዩ። ስለዚ ኣወታዊ ኣተሓሳስባ ክበሃል ከሎ ነቶም ኣብ ሂወትና ዘለውና ብልጫታት ጸጋታት ብዙሕ ዓይነት ወይ ከዓ ዕድላት እውን ክኾኑ ይኽእሉ ነዚኣቶም ምምስጋን ወይ ከዓ በዚኣቶም ዕጉባት ምዃን ማዕሪኡ ከዓ ነቶም ዝተርፉና ኣብ ሂወትና ነቶም ዘይበጻሕናዮም ዘይተዓወትናሎም ዋላ እውን ዝወደቕናሎም ዝፈሸልናዮምን ክፋላት ናይ ሂወትና ከዓ ደጊምና ብምፍታን ደጊምና ብምፅዓር ክንዕወተሎም ከም ንኽእል ደጊምና ክንቅይሮም ከም ንኽእል ምእማንን ኣብኣቶም ከዓ ተስፋ ምህላውን እዩ። ተፃዋርነት ከዓ ኣሎ ምስ እወታዊ ተሓሳስባ ተፃዋርነት እንታይ ማለት እዩ? ኣብ ሂወት ኩሉ ግዜ ብድሆ ዘይብሉ ሂወት የለን። ስለዚ ነዞም ቦታታት እዚኣቶም ከመይ ኢና ንሰግሮም? ምጽማምና ከመይ ይኸውን ዘለዎ? ስለዚ ተጸመምቲ እንድሕሪ ኮይና እወታዊ ተሓሳስባ ኣለና ማለት እዩ። ስለዚ ብምጽማም ከዓ ዘይሽግር የለን። ስለዚ ብከምዚ ከዓ ከም መርኣያ እወታዊ ተሓሳስባ እዩ ተጸማምነት ወይ ከዓ ተጻዋርነት ምህላውና።
0: ኣብ ህይወትና ዘጋጥሙና ጉዳያት ከም ዕንቅፋት ክንቅበሎምን ዘይክንቅበሎምን ኣብ ኣረኣያና እዩ ዝምርኮስ። ምውናን እወታዊ ኣተሓሳስባ ኣብ ጉዕዞ ህይወትና ሽግራት ኣብ ምፍታሕ ዘጋጥሞም ግርጭታት ኣብ ምህዳእ ኣብ ዕጃም ይፃወት። ኣፍራይነትን ተበላሓትነትን ከነዕቢ ድማ ይሕግዝ። ርእሰ ተኣማንነትና ነብሰ ክብርናን ኣዛይዱ ነዚ ነገር ብቑዔ ወይ ብቕዕትየ ንክንብል የኽእለና።
1: ጥዕና ሎሚ ብዙሕ ትርጉም ይደልዎ ሓሙሽተ ዓይነት ትርጉማት እውን ክንህቦ ንኽእል ኣካላዊ ጥዕና ኣእምራዊ ጥዕና እንዳበልና። ስለዚ ኩሉ ሜዳዊ ጥዕና ኣብ ሂወትና ክንረክብ እውን ሓጋዚ እወታዊ ተሓሳስባ እዚ ማለት በቲ ኣእምራዊ ጥዕና እንተ ደኣ ጀሚርና ሓደ እወታዊ ተሓሳስባ ዘለዎ ሰብ ተስፋ ተሓሳስባ ዘለዎ ሰብ ተስፋ ዘለዎ ሰብ ጽቡቕ ዝኾነ ኣእምራዊ ጥዕና እዩ ዘለዎ። ካብ ጭንቀት ካብ ቅዛነት ካብ ተስፋ ምቑራፅ ካብዚኣቶም ነፃ እንተ ደኣ ኮይኑ ሓደ ሰብ ጥዑይ ዝኾነ ኣእምሮ ክህልዎ ይኽእል እዩ ማለት እዩ። ስለዚ እዚ እቲ ሓደ ጥቕሚ ናይ እወታዊ ተሓሳስባ እዩ። እቲ ካልኣይ ኣካላዊ

0: ካልእ እቲ ስምዒታዊ ጥዕናና እውን ሕልው ይኸውን ኣብ ሂወትና ተስፍዋት ንኸውን ሕጉሳት ንኸውን ፅቡቅ ኩነት ኣእምሮ ህልወና እዚኣቶም ኩላቶም እንታይ እዮም ከም ኣካል ስምዒታዊ ጥዕና እዩ ማሕበራዊ ጥዕናና ኸብ ዓብ እዩ ማሕበራዊ ጥዕና ክንብር ከለና ንፈጥሮም ማሕበራዊ ዝምድናታት እዞም ማሕበራዊ ዝምድናታት እዚኣቶም በተሓሳስባና ይፅለው እዮም ሓደ ሰብ ተስፍዋት ተሓሳስባ እወታዊ ተሓሳስባ እወታዊ ፃዕ ዘለዎ ንድሕር ኮይኑ ማሕበራዊ ዝምድናታት ክምስርት እውን ኣይሽገርኒ ማለት እዩ ማሕበራዊ ዝምድናታት ዓርከ መሓዛብ መሓዝ ድዩ ወይ ከዓ ኣብ ኣንጻር ፆታ ዝምስረት ዝምድናታት ኣብዚኣቶም ኩሉ ግዜ ዕዉታት ኢና ንኸውን ምክንያቱ ትስፍዋት ራእይ ዘለና ሰባት ንድሕር ኮይና ሰባት እውን ኣብ ዙርያና ክህልውስ ኣይፀልኦን እዮም ካልእ መንፈሳዊ ጥዕና ውን ንረክብ ኢና መንፈሳዊ ጥዕና ዝበሃል እንታይ እዩ ኣብ መንፈሳውነትና ንልዕል ኢና ኩሎም ዓይነት ሃይማኖታት ኩሉ ግዜ ብሂወትና ተስፋ ክንገብር እዮም ዝምህሩና እወታዊ ተሓሳስባ ክህልው ዝምህሩና ስለዚ እወታዊ ተሓሳስባ ዘለዎ ሰብ ዕውት ዝኾነ መንፈሳዊ ጥዕና እውን ኣለዎ ማለት እዩ ብዓብዪ ከዓ እቲ ትርጉም ሂወት ክንርዳእ ይሕግዘና እዩ ሂወትና ከመይ ኢና ንርዳእ ትርጉም ምንባርና ሓደ ሓደ ግዜ ኣሎ ንምንታይ ኢኻ ትነብር ዘለካ ይጠፍአካ ሽግራት ገጥሙካ ከለዉ ተስፋ ናይ ምቁራፅ ዋላ ንምንታይ ትነብር ኣለካ እውን ይተሓዋወሰካ ብሓፂርቶም ስምዒታት ናይ ተስፋ ምቁራፅ ንብሎም ይመፁና እዮም ሓደ ብተስፋ ዝጓዓዝ ሰብ ሓደ እወታዊ ተሓሳስባ ዘለዎ ሰብ ግን እንታይ እዩ ትርጉም ሂወት እውን ብግቢኡ ዝርድኦ ትርጉም ምንባር ይርድኦ ስለዚ ኣብ ሂወትና ብዕላማ ምንባር ንጅምር ማለት እዩ ብዕላማ ምንባር ከዓ እንታይ እዩ ነቶም ኣብ ሂወትና ዓላማ ጌርናዮም ዘለና ክንጭብጦም ይኽእለና ኣብ መወዳእታ ኸ ሓደ ትርጉም ዘለዎ ናብራ ንነብር ማለት እዩ
1: ንኣተሓሳስባና ብእወታዊ መገዲ ምስ ንቓንዮ እዚ ክንጠቕሶ ዝፀናሕና ጥቕምታት ካብ ሃለዎ ኣብ ሂወትና ብኸመይ ክንማዕብሎን ክንለማመዶን ንኽእል ንነዊሕ እዋን ኣሚንና ዝተጓዓዝናሉ ልምዲ ብሓደ ለይቲ እንቕይሮ ነገር ኣይኮነን ኣመስጋኒ ባህሪ ብምምዕባል ቀስ ብቐስ ርድኢትና እናበርኽና ኣካላውን ኣእምሮኣውን ጥዕናና ብምሕላው ነብሰ ርድኢትና ክንመም ንኽእል
0: ሓደ ሓደ ግዜ ውድቀታትና ፍሽለታትና ከመይ ኢና ንርድኦም ኣብ ፍሽለታትና ናብ ውድቀታትና ዘለና ኣረዳዳ ብጣዕሚ ይወሳኒ ወይ ከዓ ኣብ ልዕሊ እዮም ዘለና ተሓሳስባ ውድቀታትና ንሕና ከም ምንጪ ሓዘና ወይ ከዓ ኣብኣቶም እንዳቆዘምና ብኣኣቶም እንዳማረርና ንሕና ከም ናይ ግዳይነት ስምዒት እንዳሰማዕና ድና ንነብር ዘለና ወይስ ነቶም ውድቀታትና ከም መምሃር ወሲድና ዝያዳ ክንዕወት ከም ንኽእል ዝያዳ ካብኦም ተበጊስና ናብቲ ዝበለፀ ደረጃ ክንበፅሕ ከም ንኽእል ምእማን እዩ ስለዚ ኣብቶም ውድቀታትና ዘለና ረዳዳ ኣዝዩ ይወሳኒ ሓደ ሓደ ግዜ ውድቀታትና ምንጭ ዓወታትና ክኾኑ ይኽእሉ እዮም ሓንቲ ደስ ዝብለኒ ናይ ቶማስ ኤድሰን ባህል ኣላ ቶማስ ኤድሰን እንታይ እዩ ድብል ድሕሪ ሓደ ሽሕ ፈተናታት ኣምፑል ምሂዙ እዩ ዝበሃል ስለዚ ሰባት እንታይ እዮም ኢሎሞ ኤድሰን ንስኻ ሲ ልዕሊ ሓደ ሽሕ ግዜ ፈሺልካ ኣምፑላ ብምምሃዙ ኢሎሞ እስ ግ እንታይ ኢልዎም ታናቱ መልሲ እያ ደስ ዝብለካ ወይ ከዓ ነዚ እወታዊ ተሓሳስባ ክህልና ትምህረና ማለት እዩ እሱ እንታይ እዩ ዝብለዎም ኖኖ ኣነሲ ኣምፑላ ምስራሕ ልዕሊ ሓደ ሽሕ ግዜ ኣይኮንኩም ፈሽል እንታይ ደኣ ኣምፑል ክስራሓሎም ዘይክእል ሓደ ሽሕ መገድታት እዩ ኣረጋጊፀ እዩ ዝብሎም ስለዚ እንታይ ማለት እዩ ዋላ ነቶም ውድቀታትና ሲ ከም መምሃራና ጌርና ክንወስዶም ንኽእል ኢና ቀዲሞም ዝመፁ ውድቀታት ኣለዎ ወይከዓ ኤርሊ ፌይለር እዚኣቶም ጥቕሚ ኣለዎም ከማን ምክንያቱ ብዝያዳ በቲ ቅኑዕ መገዲ ንክንጓዓዝ ይሕግዙና እዮም እቲ ቅኑዕ መገዲ እንታይ እዩ ገና

ጅምር ከነብል ከለና ውድቀታት እንድሕር ገጢሞምና ጅምር ከነብል ከለና ፍሽለታት እንድሕር ገጢሞምና ኣብ ጌጋ መንገዲ ከም ዘለና ተረዲና በቲ ዝበለ ፀዊ ከዓ በቲ ቕኑዕ መንገዲ ንክንጓዓዝ እውን ይሕግዝና እዮም። ስለዚ እቲ ውድቀታትና እውን ኣይንፅላ እዮም ሓደ ሓደ እዋናት።

0: ዕላማታትና ክንጭብጥ ከም ንኽእል ስለ ንኣምን እወታዊ ተሓሳስባ ኣብ ምህላው ሓጋዝ እዩ። ርእሰ ተኣማንነት ንነብሰ ክብርን ንነብስና ክብሪ ምሃብ ኖ ኣነ ይክእሎኒ እየ፣ እዚ ብኣይ ክስራሕ ኣይክእልኒ፣ እዚ ብኣይ ክብፅሕ ኣይክእልኒ፣ ኣነ ዕድለኛ ኣይኮንኩን፣ ኣነ ከምዚ ኮንኩን፣ እዚኦም ክነወግዶም ክንግል ኣለና። ስለዚ እወታዊ ተሓሳስባ ንኸነማዕብል ርእሰ ተኣማንነትና እውን ከነበረ ክንክእል ኣለና፣ ነብሰ ክብርና እውን ከነማዕብል ክንክእል ኣለና ማለት እዩ። ካልእ ነዚ ሓጋዝ ዝኾነ ወይ ከዓ ወታዊ ተሓሳስባ ንክህልወና ሓጋዝ ዝኾነ ከዓ ኣከባቢ ክንፈጥር ኣለና ወይ ከዓ እቲ ማሕበራዊ ኣከባቢናትና ኣብ ዙርያና ዘለዉ ሰባት ዓርከ መሓዛናትና ከመይ ዓይነት ሰባት እዮም፣ ከምዚ ዓይነት ትስፉ ሂወት ንክህልወና ድዮም ዝሕግዙና ወይስ ናብቲ ኣሉታ ዝመርሒ እዮም፣ ተስፋ ዘቕርፁ ሰባት ድዮም፣ ብልምዲ ጭንቂ ዕላሎም ኢልና ንዛረብ ኢና። እንታይ ማለት እዩ? ኣብቲ ሓፃር እዋን ምሳኻ ኮፍ ዝበሉ ወይ ከዓ ደው ዝበልከያ ሚእቲ ዓይነት ኣሉታዊ ነገራት ይነግሩና፣ ተስፋ ዘቕርፁ ኣብ ሂወትና በቃ ብዙሕ ሕማቕ ነገራት ማለት እዩ። ስለዚ ከምዚ ዓይነት ሰባት ድዮም ኣብ ዙርያና ደሎ ወይስ በንጻሩ ተስፋ ዝህቡ ሞራል ዝህቡ ንሕና ከም ንኽእል ዝነግሩ ነገራት ክቕየሩ ከም ዝኽእል ዝነግሩ ክሓልፍ ከም ዝኽእል እቲ ዘሎ ኣሉታዊ ኩነታት ወይ ከዓ እቲ ዘሎ ኣሉታዊ መድረኽ ክቕየር ከም ዝኽእለ ተስፋ ዝህቡ ሰባት ድዮም ኣብ ዙርያና ዘለዉ፣ እዚኣቶም ከዓ ወሰንቲ እዮም። ስለዚ እቲ መን ምዃንካ ክነገረካ ምስ መን ከም ትኸይድ ንገረኒ ዝበሃል እሱ እዩ ማለት። ስለዚ ኣብ ከባቢና ዘሎ ሰባት ከዓ ወሳኒ እዩ እወታዊ ተሓሳስባ ኣብ ምምዕባል።
1: ተስፋን ሓጎስን ዝመልኦ ዕውት ዝኾነ ነገራት ጥራይ ኣብ ሂወት ከጋጥሞ ዘይደሊ ሰብ የለን። እንተኾነ ኣብ መስርሕ ሂወት ብክልተ ኣንጻራዊ ገጻት ዝኽየድ ጉዕዞ እዩ ዘሎ፣ ጽቡቕን ሕማቕን፣ ሓጎስን ሓዘንን፣ ዓወትን ውድቀትን እናተተኻኸአ ይሓልፍ። ብፍላይ ድማ ኣብ ግዜ ውድቀትና ዘጋጥሙ ስምዒታት ሕሉፍ ኣሉታዊ ተመክሮን ንኣሉታዊ ኣተሓሳስባና ካብ ዝጸልዉ ረቑሒታት እዩ።
0: ኣብ ሂወትና ስምባደ ዝፈጥሩ ከም ጥልመት፣ ሓደጋ፣ ዋላ ዓመፅ እዚኣቶም ኩላቶም ኣሉታዊ ተሓሳስባ ክህልወና ዝገብሩ እዮም። ንኣብነት ኣብ ማሕበራዊ ዝምድናታት መብዛሕትኡ ግዜ ኣብ ገለ ሰባት እንታይ ንርኢና? ኣነ ሰብ ኣይኣምን የብለካ ሓደ ሰብ ስለምንታይ መበገስ ክህልዎ ክእል እዩ? ዕሙቕ ኢልና እንተ ክንፍትሾ ክኢልና መበገስ ክህልዎ ክእል። ስለምንታይ ኣብ ልዕሊ ሰባት ኣሉታዊ ተሓሳስባ? ስለምንታይ ኣብ ልዕሊ ሰባት ኩሉ ግዜ ጥርጣረን ካልእ ነገራትን ይረኣየና? ስለዚኦም መበገስ ክህልዎ ክእል እዩ። ምናልባት ኣብ ሂወቶም ዝገጠሞም ኣሉታዊ ተመክሮ ክህልዎም ይኽእል እዩ። ስለዚ ከምዚ ዓይነት ኣሉታዊ ተመክሮታት ኣብ ሂወትና እንተ ኣጋጢምና ፈልጥ ኮይኑካ ናብቲ መበገሲ ናይ ኣሉታዊ ተሓሳስባ ክኾን ይኽእል። ዘይተበፃሕቲ ሸቶታት ሓደሓደ ግዜ ነምፅ ኢና፣ ከምዚ ሕልማዊ ዝመስል ማለት እዩ። እዚኣቶም ክንጭብጦም ኣብ ዘይከኣልናሉ ሰዓት ናብ ተስፋ ምቁራፅ ክመርሑና ይኽእል እዮም። ስለዚ ኩሉ ግዜ መደባት ክንሕንፅፅ ከለና ሸቶታት ክንሕንፅፅ ከለና ከዓ እንታይ እዮም ክኾኑ ዘለዎም? ተበፃሕቲ ክኾኑ ኣለዎም፣ ተጨበጥቲ ክኾኑ ኣለዎም። ከምዚ ሰማይ ደረተ ኢልና ዘይብፅሑ ሕልምታት ኣብ ሂወትና ክህልወና ይብሉን። ከምዚ ዓይነት ኣተሓሳስባ ሒዝና ንብገስ ሞ ዘይብፅሑ ምዃኖም ስራኣየና ናብ ተስፋ ምቁራፅ ክመርሓና ስለዝኽእል፣ ናብ ኣሉታዊ ተሓሳስባታት ክመርሓና ስለዝኽእል ማለት እዩ። ስለዚ እዚኣቶም ከም ሓደ ዘይኮነነታዊ ትፅቢት ከም ሓደ ምንጪ ወይ ከዓ መበገሲ ናይ ኣሉታዊ ተሓሳስባ ክኾኑ ይኽእል። ምክንያቱ ዘይኮነነታዊ ተፀቢና እቲ ኸውን ነገር ምስ ገጠመና ናብ ተስፋ ምቁራፅ ክመርሓና ስለዝኽእል ማለት እዩ። ካልእ እቲ ማሕበራዊ ኣከባብናትና ብጣዕሚ እዩ ተርአ ዘለዎ ኣሉታዊ ዲ ኣወንታዊ ኣተሓሳስባ ክህልወና። ኣብነት ኩነታት ኣተዓባብያና፣ ኩነታት ስድራ ቤትና፣ ኩነታት ዓርከ መሓዛና እዚኣቶም ኣዝዮም ወሰንቲ እዮም። ህፃናት ከመይ ጌርና ኢና ንዕብዮም? ደቅና ካብ መጀመርታ ትስፉዋት ራእይ ዘለዎም ሓይሊ ዘለዎም ፀዓት ዘለዎም ብቕዓት ዘለዎም ምዃኖም እና ነገርና ድና ንዕብዮም ዘለና ብኣንጻሩ ከይተረዳእና ነውፅኦም ሕማቓት ቃላት ኣለዉ። ኣብ መዓልታዊ ሂወትና ንደቅና ዓቕሚ ከምዘይብሎም እዚ ኮ ተስፋ ብሉን እዚኣ ኳ ብላሽያ እዚኣ ኳ ከምዚ ዝበሃል ኣሉታውያን ቃላት ንጥቀም ኢና። ከምዚ ዓይነት ቃላት እናደጋገምና ራእይ ከምዘይብሎም ዕላማ ከምዘይብሎም ብቕዓት ከምዘይብሎም እና ነገርና እንተደኣ ንዕብዮም ኣለና ኮይና ደቅና ከዓ ምስ ዓበዩ ጎደሎ ክፈጥረሎም ይኽእል ወይ ከዓ ከምዚ ዓይነት ኣሉታዊ ተሓሳስባ ክፈጥረሎም ይኽእል። እቲ ፅልዋ ናይ ሜድያ ሎሚ መን ምዃንካ ክነገረካስ ምስን ከም ትኸይድ ንገረኒ ዝበሃል ምስሊ ኣሎ። ሎሚ እዛ ምስላ ሰፊሓ እያ። መን ምዃንካ ክነገረካ እንታይ ከም ትንብብ ንገረኒ፣ ወይ እንታይ ዓይነት ፊልምታት ከም ትርኢ ንገረኒ፣ እንታይ ዓይነት ሙዚቃ ከም ትሰምዕ ንገረኒ። እዚኣቶም እውን ተራ ኣለዎም ማለት እዩ። እንታይ ክብል ደልየ? ህወታዊ ተሓሳስባ ወይ ካብ ሂወትና ነብሰ ዕብየት ድቡና ተስፋ ዝቡና ሞራል ዝቡና ነገራት ድዮምና ክንርኢ ክነንብብ ክንፅሕፍ ንውዕል ለና ወይስ ብኣንጻሩ ተስፋ ዝቕርፁ? ስለዚ እዚኣቶም ከዓ ተራ ኣለዎም።

ሰብ ሞያ ከም ዝገልጽዎ ንሕና ውፅኢት ናይ ኣተሓሳስባና ኢና። እንሰላስሎ ሓሳባት ኣሉታዊ ተስፋ ዘቑርፅ ምጥርጣር ዝመልኦ ምስኸውን ከም ግብረ መልሲ ኣሉታዊ ነገራት ከጋጥሙና ዘሎ ተኽእሎ ይዛይድ። ብኣንጻሩ ተስፋ ዝመልኦ ናይ ምዕዋት መንፈስ ዘለዎ ኣወንታዊ ኣረኣያ ምዝህልወና ድማ ኣብ ዙርያና ዕድላት ይዓጉ።

0: በዚ ዓመት ሙሉእ ክካየድ ብፀንሐ ንጥፈታት ባህሊ ጨንፈር ሚኒስትሪ ትምህርቲ ዞባ ማእከል ኣመልኪቱ ሓፂር ፀብጻብ ዝህበና ሓላፊ ጨንፈር ባህሊ መምህር ሰሎሙን በርሀ ናብ መድረኽ ንዕድም።
1: ዝኸበርኩም ዕዱማት ኣጋይሽ ሓለፍቲ ሚኒስትራትን ምሕደራትን ወለድ ተምሃሮን መምህራንን እንቋዕ ብድሓን መፃኹ። ካብዚ ብምቕፃል ሓፂር ፀብጻብ ባህሊ የቕርብ። ፈለማ ናይዚ ዓመት ዚ 2526 መዛዘሚ ባህላዊ ንጥፈታት ኣብያተ ትምህርቲ ዞባ ማእከል እንቋዕ ብድሓን መፃኹ። እዚ ሎሚ ሎማዓንቲ ባህሊ ሃናፂ ክብርታትን መንነትን ኣብ ትሕቲ ዝብል ቴማ መሪሕ ቃል ኣብ ንካይዶ ዘለና መዛዘሚ ባህላዊ ንጥፈታት ኣብ ኩለን መባእታ ማእከላይ ካልኣይ ደረጃን ኣብያተ ትምህርቲ ንዓመታት ንመላእታ ዝተካየደ ባህላዊ ንጥፈታት እዩ። እዚ ንጥፈታት ንመልክዕ ውድድር ዝተካየደ ብርክት ዝበሉ ዕዉታት ተምሃሮ ተሸሊሞም እዮም። ሎሚ ድማ ዕዉታት ኣብያተ ትምህርቲ ናይ ሙዚቃን ድራማን ክንሽልም ኢና። ዕላማ ባህላዊ ንጥፈታት ተምሃሮ ኣብዚ መፃኢ ወለዶ ፍቕሪ ሃገር ምኩስኳስ፣ ጥዕያትን ኣፍሬትን ዜጋ ምፍጣር፣ ባህሎምን ታሪኮምን ተገንዚቦም ወረስትን ኣውረስትን ምግባሮም፣ ናይ ትሽዓተን ብሄራትና ባህልን ወግዕን ምልላይ፣ ብብቕዓቶምን ሞያኦምን ዝተኣማመኑ ደረስቲ፣ ሰኣልቲ፣ ተኻታዕቲ፣ ዘተይቲ፣ መደርቲ፣ ብትምህርቶም ድማ ብሉፃት ተምሃሮ ምፍራይ እዩ። ብሓፈሻ ብኣተሓሳስቦኦም ስምዒቶምን መንፈሶምን ስነ ምግባሮምን ብክብርታት ሃገሮም ዝኸብሩ ሙሉኣት ዝማዕበሉን ዝሓየሉን ወለዶ ምፍራይ እዩ። ነዚ ዝተዘዘረ ዕላማታት ንምውቃዕ ድማ ኣብዚ ዓመተ ትምህርቲ እዚ ካብ መባእታ ክሳብ ካልኣይ ደረጃ እዚ ዝስዕብ ንጥፈታት ተኻይዱ። ውድድር ንባብ፣ ፅባቐ ፅሕፈት ብ4 ቋንቋታት ማለት ትግርኛ፣ ዓረብ፣ እንግሊዝኛ፣ ትግረን፣ ውድድራት ሓፈሻዊ ፍልጠትን ትምህርታዊ ፍልጠትን፣ ውድድር ስእሊ ቅብኣ፣ ስእሊ ኣብ መድረኽ፣ ውድድራት ምህዞን ሰንዓን፣ ውድድራት መደረ ብዓረብ፣ ትግርኛ፣ እንግሊዝ፣ ውድድር ክትዕ ብእንግሊዝኛ፣ ውድድራት ግጥምን ሓፂር ዛንታን፣ ውድድራት ሙዚቃ፣ ትልሂት፣ ድራማን ብደረጃ ቤት ትምህርቲ ንኡስ ዞባ ድማ ተፃርዮም ተኻይዶም። ካብዚ ቅድሚ ትምህርቲ ክሳብ ካልኣይ ደረጃ ዘሎ ተወከልቲ ባህሊ ሙዚቃ፣ ድራማን ትልሂት ድማ ንሞያኦም ዝሕግዝ ስልጠና ተዋሂቡ። ኣብዚ ዝተገልፀ ውድድራት ብቤት ትምህርቲ ተወዳዲሮም፣ ብንኡስ ዞባ ተፃርዮም፣ ንዞባ ዝቐረቡ ብሓፈሻ

0: መደብ ስነ ፍልጠት።
1: እዚ መደብ እዚ ብሚኒስትሪ ትምህርቲ እናተዳለወ
0: ብምትዕባር ሚኒስትሪ ዜና ዝፍኖ መደብ እዩ።
1: መደብ ስነ ፍልጠት፣
0: ንመሃዝነትን ንቕሓትን።
1: መደብ ስነ ፍልጠት፣
0: ንመቐይሮ ናብራን ዕቃበ ከባብን።
1: መደብ ስነ ፍልጠት።
2: ኣብ ዝተፈላለየ ኩርናዕ ብምዃን ንመደብኩም መደብ ስነ ፍልጠት ኣብ ምክትታል ትርከቡ ክቡራት ተኸታተልትና ከመይ ቀኒኹም? ንሎሚ እምበኣር ንኣገዳስነት ፅሬት ኣብ ገዛን ኣከባብን እትገልፅ ዕላል ጀርምታት ዘርእስታ ድራማ ሒዝናልኩም ቀሪብና ኣለና። ክትከታተልዋ ብክብሪ ንዕድም። ሰናይ ምክትታል።

0: በልተ ድሃየ እያ ክመፂ እየ
1: ክሳይ ደይ ንገብር በብ ሓደ ዘይንመኽራ
0: ንስኻ ናይ ኣቦ ኣነ ከዓ ናይ ኣደ ማለትካ ድዩ
1: ስራሕና እውን ዝተፈላለየ ስለ ዝኾነ ዝተፈላለየ ተመክሮ ትቐስም እሞ መጀመርቲ ኣነ ክመኽራ
0: ክሳብ ንስኻ ትመኽራ ከዓ ኣነ ምሳሕ ክሰራርሕ
1: ድሕሪ ምሳሕና ከዓ ንስኺ ትምዕድ እያ
0: ናብ ኣባ ሓጎ ኣኸይዳ እውን ካልእ ምኽሪ ትውስኽ
1: ሓቂኺ ኣቦይካ በዓል ተመክሮ ሰካሕ ጀርም ስለ ዝኾነ ብዙሕ ከም ማኽራ እዩ ፀውዕ ለ ይበል ሰሚዕኪ ጀርሚና ጓለይ ንሕና ጀርምታት ኢና ንበሃል
0: ጀርምታት
1: እወ ዓሌትና ናይ ጀርምታት እዩ ደቀቕቲ ተሃዋስያን ከ ኢና ቀንዲ ስራሕና ከዓ ንሰብ ጥዕና ምኽላእ እዩ
0: እንታይ ማለት እዩ ጥዕና ምኽላእ ባባ
1: ጥዕና ምኽላእ ደኣ ንሰብ ከም ፅልኦ ንገብር ማለተይ ሰብ ብሕማም ተጠቂዑ ከም ዝማስንን ነብሱ ከም ዝፀልእን ንገብሮ
0: ንምንታይ ዕላማ
1: ከምኡ ኢና ንሕና ጀርምታት ፅቡቕ ስለ ደይንፈቱ ሰብ ብጥዕኑ ከይነብር ንፃብኦ ከምኡ ስለ ዝኾነ ኸ ኣባሓጎኺ ጀርም ተባሂሉ ኣነቦኺ ጀርሚኖ ተባሂለ ኣዴኺ ጀርሚት ተባሂላ ንስኺ ጓልና ከዓ ጀርሚና ኢልናኪ
0: ሕጂ ኣነ እንታይ እየ ክገብር
1: ነቦኽን ነዴኽን ይኽ ክትመስሊ
0: መልክዐይ ማለትካ ዲ ባባ
1: መልክዕ ክደኣ መሲልክ ንዶ የለኽን ግብርኺ ግና ከም ናትና ክኸውን ደሊና ኣለና
0: ከመይ ገይረ
1: ቅኒ ኢልኪ ናብ ሰባት ገጽኪ ክትወፍሪ ክጅምር ኢኺ
0: እንታይ ክገብር
1: ሕማም ከተምፅሎም ንሕና ጀርምታት ዕላማ መፍጠር ኢና ንሱ እዩ ንጡዕያት ንሕምሞም
0: ንሕሙማት ከ
1: ዋዕ ንዕሞም ከ ኣብ ርእሱ ሕማሞም ሕማም ወሲኽና ንቐትሎም
0: ባባ ፈሪሐ እምበር
1: ናይ ኣቦኽን ናይ ኣድኽንን ድዩ ዘፍርሕ ዝኾነ ምኽንያት የብልክን ዛጓለይ ድሓር ከዓ ኸነለማ ምደክ እኳ ኢና
0: ከምኡ እንተኮይኑ ድሓን ፅቡቅ
1: ንፍዕቲ ዛጓለይ ሕጂ ኸዓ ናብ ኣዴኺ ኸይድ ሞ ናታ ምኽሪ እውን ንውሰድ እዩ
0: ብዛዕባ ሕማም ድዩ
1: እወ ደይ ሕማም ምምፃእ እዩ ስራሕና ሕማም ከዓ እዩ መሳርሕትና
0: ናብ ማማ በል ክኸይድ
1: ፅቡቕ ዛጓለይ ብርኽቲ ክይድ ሕራይ
0: እወ ጀርሚና ጓለይ ከምቲ ቡኽ ዝበለኪ ንሕና ጀርምታት ጥዕናን ንፅይን ሕማም ነፍቅርን ፀቂታት ግን ከዓ ተባዓት ፍጡራት ኢና
2: ማማ ስለምንታይ ግና ግን ንሕና ንሕማም ነፍቅር
0: ሕማም እንተዘይሃልዩ ንሕና ከም ድላይና ክንራብሓን ክንባዝሐን ኣይንኽእልን ኢና ሕማም ምንጭ ህላውና እዩ
2: ዋ
0: እወ ንሕና ጀርምታት ሕማም እንተልዩ ክረምትና ቁፅርና ንበዝሕ ንሃጥር ከምዚ ብርጭቕ ጊንዳዕ ምልቕልቕ ንብል
2: ኣሃ ስለዚ ኢና ሕማም ክነስዕብ ንፅዕር ማለት እዩ
0: ኣንበሲት ዛጓለይ
2: ንሰብ ጥራይ ዲና ደኣ ንሕምም
0: ዋላ ንእንስሳታት እውን ንሕምም ኢና ዝረኸብናዮ ጥዕና ዘለዎ ፍጡር ብሕማም ፈረጥ ከም ዝብል ጌርና ኢና ንሳቂዩ ናቱ ስቃይ ንዓና ግብጃና እዩ
2: የስ ኣነ ግብጃ ክፈቱ መዓት እየ ማማ
0: ግብጃ ትፈትው እንተኾንኪ ሓውሓዊ ትጨኑ ንፍዕቲ ጀርሚ ክትኮን ኣለኪ ጀርሚና ጓለይ ምክንያቱ ሕማም እንተዘይፈጢርኪ ግብጃ ዝበሃል የለን
2: ከመይ ኢለየ እሞ ሓውሓዊ ትጨኑ ጀርሚ ክኸውን
0: ፅቡቕ ሕቶ ጀርሚና ጓለይ ንፍዕቲ ጀርሚ ክትኮን እንተደሊኺ ንፍዕቲ ሰላይት ክትኮን ኣለኪ
2: እንታይ ማለት እዩ ማማ
0: ኢዱ ከይተሓፅበ ዝበልዕ ነብሱ ዘይሕፀብ ዓይኒ ምድሪ ወይ ሽቓቑ ዘየፅሪ መግቡ ብሓዊ ዘይብስል ወይ እውን መግቡ ብፅሬት ዘይሒዝ ንመንበሪ ቤቱ ዘየፀራር ሰብ ርኢ ክተፅንዒ
2: ሽዑ ኸ
0: ሽዑ ኣብ ዘይፀረየ ኢዱ ወይ ካልእ ኣካላቱ ኣብ መግቡ ወይ ናውቲ ክሽንኡ ኣብ ዓይኒ ምድሩ ተሓቢኢ ክፀኒሕኺ ናብ ኣካላቱ ተኣትዊ
2: ሽዑ ኸ
0: ኣብ ውሽጢ ኣካላቱ ሰፊሕ ዕግርግር ፈጢርኪ ጥዕንኡ ፋሕብትን ተእትውሉ
2: ሽዑ ይሓምም
0: ኩርሚ ወይብል ትኮር መዲኡ ሽዑ ንስኺ ኣብ ውሽጢ ዓሪድኪ ውራይ ግብጃኸ ትገብሪ
2: ማማየ ተሃዊኸ እምበር መዓስ የ ንሰብ ክሕምም
0: ቀሪብኪኺ ሕጂ ሓንቲ ማዕዳ ጥራያ ተድልየኪ
2: ናይ መን ማዕዳ
0: ናይ ኣባሓጎኺ
2: ናይ ኣባሓጎ ይጀር
0: እወ ኪድዮ እሞ ንስኻ ምዕድ ከብለኪ እዩ
2: ኣባሓጎይ ምስ መኸረኒ ሽዑ እኽልቲ ጀርሚ ኮይነ ሰብ ክሕምም እየ ማለትኪ እዩ
0: እወ ሰብ ኣሕሚምኪ ምስ ከኣልክዮ ኸዓ ምስ ሓደ ንዓኺ ዝመስል ጥቁ ጀርም ፈረስ ዘጋልብ ዳስ ሰሪሕና ክነምርዖኪ ኢና
2: ጌና ንእሽተይ እንዴ ደለኹ ትማማ
0: እንታይ ንእሱ

0: ኣንኪ ምሳ መርዓናኪ ካልእ ምስ በዓል ገዛኹ ኮንኪ ከምዚ ኣነ ናቦኹ ንገብሮ ዘለና ጌርኪ ኣብ ፍቕሪ ገዛውቲ ሕማም ተራብሒ
1: ወላ ምስ ወለድኩ
0: ከምዛ ንዓኸ ዝምህረኪ ዘለኹ ንደቅኻ ከኣት ምህር እዮም ሰብ ክቐስን የብሉን ጀርሚና ጓል እዩ ሰብ እንተቐሲኑን ጥዕዩን ንዓና ጀርምታት ሽቕለት ኣልቦነት ይክመፀና
1: ሓራይ ማማ
0: ኪድ በልና በባሓጎኺ
1: ኣባሓኮይ ጀርም ከመይ ቀኒኻ
2: ግርም ቀኒ ጓል ወደይ ካብዞም ኩሎም ደቂ ወደይ ንዓኸ ከምዝፈቱ ትፈልጥ እንዲኸ
1: ኣነ ጥራይ እንደ እሞ ጓል ወድኻ
2: ብሮግ ወደ
1: ባባን ማማን ሓዊ ሓዊ ትጨንዊ ጀርም መታን ክትኮኒ ምኽሪ ኣባ ሓጎኺ ክትሰምዐለ ክምስ በለኒ እኮ መፅካ
2: ከምዚ ሎሚ ኣሪገ ምርኩስ ከይሓዝኩ ምኩሕ ጀርሚ እየ ነይረ
1: ምኩሕ
2: እንታይ እሞ ሎሚ እንዶ ኣሪገ እምብራነ ዝሓዝክዎ ሰብ ሓሚሙ ይጥዕን እዩ ሰካሕ ሰካሕ ጀርሚ እየ ነይረ
1: ሰካሕን ምኩሕን ጀርሚ ነርካ ማለት ድ
2: እወ ኣቕምሲ ኢነ እምበር ክሳብ ሎሚ እየ ዝሕንሐን ጥዕና ዘለዎ ሰብ ክርእ ከለኹ ኣብ ርእሲ እርጋኒ ጎህ እዩ ዝድረበኒ ኣነ ጀርሚ ኣነ
1: ኣባሓጎይ ንሰብ ብኸመይ ክሕምም ከም ዘለኒ ባባን ማማን ነጊሮምን እዮም ሕጂ ኣነ እንታይ ደልየ መስለካ ስራሐይ ክጅምር ካብ መን ክጥንቀቕ ኣለኒ
2: ለባም ሕቶ እዩ ዛጓለይ ኣብዚ ዓባይ ዓለም ንሕና ጀርምታት መእታን ከይንፅንጥ ክንልብም እዩ ዘለና
1: ክንልብም
2: ልባማት ከምዚ ኸማይ እንታይ ኢሎም ይምስሉ መስለኪ
1: እንታይ ይብሉ
2: ከልብስ ኣብ ትሕቲ ዘሎ ስጋ እምበር ኣብ ልዕሊ እዩ ዘሎ በትሪ ኣይርእን እዩ ይብሉ
1: እንታይ ማለት እዩ ባሓጎይ
2: ንሰብ ክትሕምም ክትብሊ ቁፅይ ከይትብሊ ጥንቃቐ የድሊ እዩ ማለት እዩ
1: እስከ ጥዑይ ጌርካ ረዳኣኒ ባሓጎይ ኣይተረዳኣንን
2: ናይ ጀርም ዝዓበየን ዝኸፍአን ጸላኢ ጽሬት እዩ ርስሓት ንግደትና እንተ ኾይኑ ጽሬት ውርደትና እዩ
1: ንጹሪ ሰብ ክነሕምሞ ኣይንኽእል ኢኒና ማለትካ ድዩ
2: ናበይ ገጽና ኢዶም ብሳምና ዝሕጸቡ ሰባት ይቐትሉና እምበሪ ኣይንሕምሞምን መግቦም ብግቡእ ዘብስሉ ሰባት ይመናንሁና እምበሪ ሓደግ ኣይንወድቆምን ዓይኖም ምልጫቢሎም ብጽሬት ዝሕዙ ሰባት የወግዱና እምበሪ ኣይንልክሞምን ካብ ኩሉ ኸዓ ገዛኦም ብጽፈት ዝሕዙ ስድራ የጽንቱና እምበሪ ኣይነጽንቶምን
1: እሞ ንሕናስ ንረሳሓት ሰባት ጥራይና ንሕምቖም ማለት ድዩ
2: እወዛ ጓሊይ ብርኽቲ ጽሩያትን ጽፉፋትን ሰባት እንተርኢኺ ካብኦም ቀልጢፍ ክረሓቒ
1: ሕራይ
2: ሳሙና እንተርኢኺ ኸዓ እሞ ዓይኒ የብለይ ስኒ የብለይ ኢልክህደሚ ሰባት ንጀርምታት መታን ክቐትሩ ከም ኣጽዋር ሳሙና እዮም ዝጥቀሙ
1: ሳምና ይቐትለና እዩ ማለትካ ድዩ
2: ፈረጥዎ የብለና ርኢኺ ዛጓለይ ብርኽቲ ንረስሓትን ኣብዘይ ጽፉፍ ከባብን ዝነብሩ ሰባት ጥራይና ንብለጸሎም
1: ስለዚ ቀንዲ ጸላእትና ጽሬትን ጽሩያትን እዮም ማለት እዩ
2: ቀንዲ ፈታውትና ኸዓ ርስሓትን ረስሓትን ረስሓት እንተዘይሃልዩ ፀሓይና ሞይታ ማለት እዩ ረስሓት እንተዘይሃልዩ ድኳንና ተዓፅዩ ማለት እዩ እዚ ወደ ሓንኪ ዛጓለይ
3: መልእኽቲ ካብ ጀርምታት ካብ ወራር ጀርምታት ዘድሕኑና ሜላታት ጀርሚ ቁፅሪ ሓደ
4: ካብ ወራርና ንምድሓን ብሓፈሻ መላእ ኣካላትኩም ብፍላይ ከዓ ኣእዳውኩም ብፅሬት ሓዙ
3: ጀርሚ ቁፅሪ 2
5: ገዛኹም ቤት ትምህርትኹም ዓይኒ ምድርኹምን ምልጭ ኣቢልኩም ኣፅርዩ
3: ጀርሚ ቁፅሪ 3
6: እትበልዕሎም ኮነ እትሕዝዎም መሳርሒታት ብፅፈት ሓዙ
3: ጀርሚ ቁፅሪ 4
7: ሳምናን ፅሬትን ጸላእትና እዮም ብሳምና ፅሬትን ተምፂኹም ናባኹም ኣይንቐርብኒ ኢና እዚ ወድሓንኩም

0: ምብኣከስ ክቡራት ተኸታተልትና ንሎሚ ዝበልናዮ መደብ እዚ ክትከታተልዎ ዝፅናሕኩም ነይሩ። በታ ዘቕረብናልኩም ሓፃር ድራማ ዓጊብኩምን ተዘናጊዕኩምን ገለ ትምህርቲ ቀሲምኩምን ክትኮኑ እምንቶና እዩ። ኣብ ዝቕፅል ብካልእ ትሕዝቶ ክሳብ ንረኸብ ስሰና እዩ።
1: መደብ ስነ ፍልጠት።
2: እዚ መደብ እዚ ብሚኒስትሪ ትምህርቲ እናተዳለወ
1: ብምትዕባር ሚኒስትሪ ዜና ዝፍኖ መደብ እዩ።
2: መደብ ስነ ፍልጠት
1: ንመሃዝነትን ንቕሓትን።
2: መደብ ስነ ፍልጠት
1: ንመቐይሮ ናብራን ዕቃበ ከባብን።
3: መደብ ስነ ፍልጠት።

0: ናብራ ውሻጠ ቀደም ተባይለ ዮ ካላሽን ዓፊረ እጅገይ ሰብሲበ ቁምጣ ስረ ገይረን ፀጉረይ ሰንቲረ ኣብ ጎን ምፆተይ በረኻ ሰፊረ መሬት ወጊሓ ክሳብ ትዓርብ ዋርድያ ወፅአት ዕዝብተይ ምዝግብ ዓመታት ቆፂረን ይዕንተይ ድቃስ ከይፀገባ የሕሊፎ ንኦ ሰለም ከይብላ መሬት ፅልሚቱ ምድረ ሰማይ ላገብ ዝዓጠቕዎ ስረ ኣይፈትሕን ዘበት ሓንሳብ ወሲነየ ኣይብልን የክልክል ንኣባታዊ ልዕልና ሰንሰለት መግዛእቲ ድቕድቕ ጸልማት ናይ ጥፍኣት በዓቲ ካብ ስሩኡ ክምሖ ክወግሓልና ለይቲ ዓጋቲ የብላን ኤሬትራዊት ጓል ኣንስተይቲ ደብዳባት ዛይዱ ውግእን ተጻዕጽዐ ምጓእቲ መስዋእትን ተበዝሐ እታ ቦቕቦቕ ልብኺ ሓገዝ ዝልማዳ ድሕሪት ከይጥምት ከይጥዉ ኽሳዳ ኣይትሸቐሊ ኣለኹልክ ባዕለይ ናባይ ግደፍ እዮ ቅድሚት መርሽ ፖርሲፍ ተዓጢቐ ኣብ ዝባነይ ሳንጣ ኣብ ኣድላይ እዋን ይትኩስ በድራካ ንድሕነት ብፆተይ ሒዘ ስትሪንጋ ዝፈሰሰ ደም ክዕቅብ ብኣጋ ድሉት ትለኹ ኣነ ሓኪም ጋንታ ሓንሳብ ይተኾስ ሓንሳብ ውግእ ተሰኪመ የኣልዮ ሜላ ተጠቒመ የድሕኖ ህራሙ ጀኒነ ኣጋር ሓኪም ኮይኑ ኣብ እዋን ሰላሙ እንተኾነ ኣየሕልፎን ከም ማንም ቀሲነ ጥዕና ደቂ ጋንታ ይመሊኡ ክሕሎ ሞራል ናይ ብፆተይ ሰማይ ንኽሰቕሎ ከኒና ንዘድልየ ዕድሎ ሞራል ንዘድልዮ ቐሪብ ዕልሎ ኣጆኻ ተባራታ እዩ ትርብሽ ኸመይ ከቢድ ዕማመ የሎን ኮቶ ዘዳኽሞን ዓቕሚ ሕጂ እውን እንተኾነ ድሉቲ ጽንዕቲ መትከለይ ኣየውርዶን ፍጹም ሳንጣ ኻብ ዝባነ
1: ምቃል ጎድነይ ናተይ ወትሩ መጓዕዝተይ መድሐናይ ህይወተይ ዘዛሓከምክዮም ውግኣት ኣለይ መለይ ዝበልክዮም ሕሙማት ከባጣፀሓልኪ ናብ ክፍሊ ሕክምና ኣለኹልኪ ዘዋሪት መኪና ኣብ ዓቐበት ታብ ቁልቁለት ጥውይዋይ መንገዲ ቀትሪ ብግመ ለይቲ ብመብራህቲ ዕማመይ ይፍፅም ለይቲ ምስ መዓልቲ ፕሪሞ ሴኮንዶ ቴርሶ እናበልኩ መንገደይ ይቕፅል ስቴርሶ ይጋ

0: ማህደር ታሪክ ኤርትራን ኤርትራውያንን ኣብ ጉዕዞን ናፅነት
1: ኣለም ኮማንድስ ሳልሕ
2: ኣስከሳዕብን
0: ማህደር ሕብረተሰብ ኤርትራ ኣብ ትሕቲ መግዛእቲ ዳሲሳ ለግዛትን ብድሆታቱን ገድልን ማሕበራዊ ህይወትን ናብ ኣሚራ
3: እዚ ትርኢ ዘይትገድፊ እየ
4: ብኢደዋኒኑ ኩናት ካ እትፍቅዶ መስለኪ
5: እቲ ሓሳቦም እኮ ዝፅላ ኣይኮነ
0: ጾር ደቂ ኣንስትዮን ዕዳ ውሳነ ንእስነትን እተርኢ ማህደር ሓቂ ምንባር ጓሂኣን ሓጎሳን ደበስቃያን መከርኣን ብውሕልል ኣዛናትዋ ከተዘምቱ ዝተሃንፀ
6: ሕማይ ስብኳ ሓሲበት ይፈልጥ ሽግር መከራ ዝስሕመሎሲ
0: ተኸታታሊት ፊልም ኣብ ኤሪ ቲቪ ኣብ ቀረባ ጊዜ
3: ውሸጣ
0: ኣፍራይ ሚኒስትሪ ዜና ኣቕራቢ ቢስ ፕሮዳክሽን ደራሲ ሌተናል ኮሎኔል ዮናስ ተዓገስ ዳይረክተራት ሌተናል ኮሎኔል ዮናስ ተዓገስን ሳሙኤል ሓድጉን ማህደር ሓቂ ኣብ ቀረባ ጊዜ ኣብ ኤሪ ቲቪ።

ሓንቲ መንእሰይ ብሓንቲ ሕልሚ ጥራይ ክትግለጽ ምስ ኣብየት እንታይ ይኸውን? ሓንቲ ተዋሳኢት ነቶም ዛንታታት ባዕላ ክትነግሮም ከም እትደሊ ምስ እትውስን እንታይ ይኸውን? ከምኡ ውን ፈጠራ ካብ መዘናግዒ ንላዕሊ ምስ ዝኸውን እንታይ ይኸውን? ንግዲ፣ መልክዕ መግለጺ፣ ከምኡ ውን ንኻልኦት ዕድላት ዝፈጥሩሉ ኣገባብ ምስ ዝኸውን ከ? እዚ ታሪኽ ሲልቫና ተስፋ እዩ። ተዋሳኢት ዝተፈላለየ ሞያ እትፍትን ከም ኣብ ድርሰትን ኣልያን ኣብ ናይ ንግዲ ዓለም እውን ፍልይ ዝበለ ስራሕ ሒዛ እትሰርሕ ዘላ ስነ ጥበባዊት መንእሰያ። ቅድሚ ኩሎም እቶም ማዕርጋት ግን ሲልቫና ተስፋይ መን እያ?

0: ክጅምረሉ ዝኽእል ዝበለጸ ቦታ ኣብ ናይ ቦታ ፊልም ሴት ኣይኮነን። ምስታ ሕቶ እያ ሲልቫና መን እያ? እንታይ ዓይነት ንእስነት ከ የሕሊፋ?
1: ኣብ ገዛውትና ከምዚ ክነግረ ክፀናሕኩ ኣብ ሬድዮ መሪና ዝበሃል ገዛውቲ ስለ ዝዓበኹ ካምፒ እዩ ብማሕበረኮም ጥርሙፍ እዩ እቲ ገዛውቲ ኣዝዮም ንፋዕታት ቦታት እዮም ዘለዉ ናብኡ ማለት ንደቆም ዝኾነ ዓይነት ሞያ ሂቦም ክዕብይዎም እዮም ዝደልዩ ኣብቲ ንሕና ዝነበርናሉ ግዜ ድማ ባህሊ ኢሎም መስሪቶም ማለት እዩ ጉጅለ ባህሊ ኣልጌን ትብል መስሪቶም ኣብኡ ከም ኣባል ኮይነ ኣብኡ ጀሚረ ማለት እዩ መዛሙር ድራማታት ገለ እንዳሰራሕና 24 ግንቦት ክኾን ከሎ ድዩ ዝኾነ ሃገራዊ በዓላት ክመፅእ ከሎ ድማ ኣብኡ ንሳተፍ ነርና ማለት እዩ ካብኡ ብምቕፃል ካብ ኣብ ድራማ ኣብ መዝሙር ኣብ ገለ ጥራይ ዝነጥፉ ገለ ናይ ሙዚቃ ሞያ እንተተምሃሩ እዩ ሓይሽ ብዝብል ድማ ብሃማማተ ሜዳ ሰላም ይበሃል ነይሩ ብቲ ግዜ እቲ ኣብ ብሃማማተ ዝተመደበ ማሕበረኮም ናይ ኣልጌን ድማ ባዕሉ ባጀት ኣውፅኡ ኣምሂርና ማለት እዩ ሽዑ ግዜ ተማሃሪት እየ ነይረ 2011 እዩ ነይሩ ድሕዛ ናይ ሙዚቃ ማለት እዩ ብሙዚቃ ተማሂርና ተመሪቕና ሽዑኡ ኣብ ኤርትራ ኣብ ጊንስ ትሳተፍ ነራ ብቕብኣ ማለት እዩ ኣብኡ ከዓ ተሳቲፈ ኣብኡ መሳተፍ እየ ምክንያት ከዓ ሓርበኛታት ምሃር ስለ ዝነበርኩ ሽዑ ግዜ ሓርበኛት እናተምሃርና ከለና ከምዝን ከምዝን ኣሎ ቅብኣ ኢሎምና ቅብኣ ክስእላይ ክእል እየ ነረ ሽዑ ግዜ ብፍላይ ንኸይድ ንርኣዮ ተባሂልና ምስከድና ኣብ ካምፓስ እሱውን ሃማት እዮም ዝምድብዎ ነይሮም ኣብ ካምፓስ ፀጊዖም ገዛውቲ ሰኣሉ ኢሎምና ማለት እዩ ካብ ብከላ ነፃ ዓለምያ ትብል ነራ ታእታሹም ታጭርሖ ማለት እዩ ገዛውቲ ሰኣሉ መካይን ሰኣሉ ገለ እናበሉ ይስእሉና ስለ ዝነበሩ ኣብኡ ምስ ሰበይ ክስእል ጀሚሮም ማለት እዩ ብቕዕቲ ግዲ ነረቲ ግዜ እቲ ቀፂሎም ማለት እዩ ክሳብ ምርኢት ትበፅሕ ማዕረ ንደገ ክኢሉ ተዓዊቱ ክሳብ ዝመፅእ ከዓ ተሳቲፈ ክሳብ መወዳእታ ከዓ ኣብቲ ታሽሙ ነረ ማለት እዩ ኣብቶቕኣ ነረ ማለት እዩ
2: ማማ ኢለን ደይ ምስቶም ስፖርታውያን ስለዝኸይድ እምበር ስፖርታዊ ይኮነን እስተና እንታይ ከም ዝረኣየትሉ ንድዐ መርኣይ ዝበሃል ኮ ይብሉ
0: ምናልባት እቲ ዝዓበየ ነገር ንመጀመርታ ግዜ ንዓለም ጠሚታ ስነ ጥበባዊት ክኸውን እደሊ

0: ክርስቲና እንታይ ከም ዝረኣየትሉ ንድዒ ኣትማማ ኢለ መርኣይ ዝበሃል ኮ ይብሉ።
1: ምናልባት እቲ ዝዓበየ ነገር ንመጀመርታ ግዜ ንዓለም ጥሚታ ስነ ጥበባዊት ክኸውን እደሊ ኣለኹ ኢላ መዓስ እያ ሓሲባ። ምክንያቱ ስነ ጥበባዊ ምዃን ሳሕቲ ሓደ ንፅል
0: መስግኖ ዝደሊ እዮብ ሃብተ ስላሴ ዝበሃል ናይ ጉጅለ ባህሊ ማእገር ሓላፊ እዩ ነሩ ግዜ እቲ እዮብ ናይ ካርኒቫል ናይ ምምሕዳር ገጀረት ክመርሓሎም ኢሎም ዝፀውዕዎ ንሕና ከዓ ከም ናይቲ ካርኒቫል ናይ ታሽሙ ክንሕዝ ገሊሎም ሰምፁና ንካርኒቫል ኣብኡ ምስ እዮብ ተላሊና ማለት እዩ። ሽዑ ምስ ተላልና ከምዚ ክትሰርሓ ትደልያዶ ከምዚ ክትሰርሓ ትደልያዶ ጉጅለ ባህሊ ኣለኒ ምክንያቱ ነዊሕ ከይድና ኢና ተፋሊጥና ኢና ኣለኒ እሞ ንሕዳእ ትደልያ ኮንክንሲ ኣብ ሃማማት ኣብ ጉጅለ ባህሊ ማእገር ምፃሙ ክፍትነክን ገለ ብለና ሕጂ ኣይ ሕጂ ክዝክሮ ከለኹ ብዙሕ ከማናዓይ ክስተያ ይግበረለይ ነተን ካልኦት ግን ከምዝሎ ምስ በለን ንኸድ ንኸድ ኢለ ኣነ ሃዊ ይኸይድ ማለት እዩ። ናብቲ ማእገር ምስከና ድማ ካብዚኣ እያ ትጀምር ዘላታ ናይ ድራማ ናይ ስነ ጥበብ ሕማም ማለት እዩ። ኣብኡ ምስ መፀኹ ምስ እዮብ ከባቢ 2-3 ዓመት ኸውን ናይ መድረኽ ናይ ዓሶ ናይ ቲቪ ናይ ገለ ዝበሃል ናይ ምክንሻብ ደቂ ኣንስትዮ ነወግድ ዝብል ብሚኒስትሪ ጥዕና ዝውሃብ ዝነበረ ጎስጓሳት ኣብ ስኒማ ሮማ ነይሩ ወላ ከበስመራ ወፃኢ ኣብዚ ከባቢታት ዝበሃላ እውን ዳኸድና ምሪኢት ከነርኢ ጀሚርና ማለት እዩ። ኣይፀንሐን ግን ምስ እዮ ኣብ ማእገር ከለና ናይ ወዱ ካዳ ትምህርቲ ከም ዘሎ ከዓ ፈሊጥና ማለት እዩ። ኣብ 2013 መወዳእታ ምስ ኤፍሬም ካሕሳይ ወዱ ካዳ ድማ ን3 ዓመት ትምህርቲ ተማሂረ ማለት እዩ። ዳይሬክቲን ድርሰት ኣክቲን እዩ ነይሩ እቲ ትምህርቲ። ኣብ 3ለስተ ዓመት ከዓ ተሳቲፈ ተማሂረ ማለት እዩ። ኣብ ምረቓ በፂሐ ኣብዚ ግዜ ከመስግኖ እውን ይደሊአን ኤፍሬም ካሕሳይ ወዱ ካዳ ኩሉ ግዜ ከምዚ ከይንዓቐ ኣዝና ንኣሽትና ነርና ሽዑ ተምሃሮ እውን ስለ ዝነበርና
2: ፍቕሪ ለየ ምር ዝፍርሓካ ከይመስለኪ ንፅንፅ ንፅንፅ ከብለኪ ደድሕረይ ንኽርክ ሰላም እየ ትዝረግለይ ክብረት ክሓልዎ ሓረይ
1: መብዛሕትኡ ግዜ ምውሳእ ካልእ ሰብ ምምሳል እዩ። ንተዋሳእቲ ግን ኣዝዩ ዝዓመቐ ነገር ክኸውን ይኽእል እዩ። ኣብ ተራ ዕላል ንምግላፅ ኣፀጋሚ ስምዒታት ንምድህሳስ ዝሕግዝ መንገዲ ክኸውን ይኽእል እዩ። ሓደ ሰብ ካብ ገዛእ ርእሱ ፍጹም ዝተፈልየ ገጸ ባህሪ ክኸውን ክኽእሎ ይኽእል እዩ። እቲ ዘገርም ድማ ኣብቲ መስርሕ ብሓቂ መን ምዃኑ ገለ ነገር ክረክብ ይኽእል። ንሲልቫና ተዋስኦ ዛንታታት ህያው ዝኾኑሉ ቦታ ኮይኑዋ፣ ብሓቂ ግን ተዋስኦ ነቲ ተራ ዕላል ዘይክእል ክትገልጾ ዘኽእላ እንታይ እዩ? ካብ ኩሎም ዝተፃወተቶም ገጸ ባህርያት ድማ ካሜራታት ምጥዋይ ምስ ኣቋረጸ ነዊሕ ምስኣ ዝጸንሑ ኣየና እዩ? ምናልባት ሓደ ካብቶም ገጸ ባህርያት ብዛዕባ ገዛእ ርእሳ ገለ ምሂርዋ ይኸውን፣ ምናልባት ካልኦት ብድሆታት ኣቕሪቡላ ይኸውን፣ ምናልባት ድማ ገለ ገጸ ባህርያት ሙሉእ ብምሉእ ድሕሪት ተሪፎም ኣይፈልጡን ይኾኑ።
0: ኣብ ከረን ትምህርቲ ንውሃ ሜርና ናይ ሚኒስትር ምክልኻል ማለት እዩ። ሕጂ መምህር ጣዕሚ ኣረፋይነ እዩ ዝምህረና ነይሩ። ንኣስታት ክልተ ወሒ ከዓ ኣብኡ ኮርስ ወሲደ ማለት እዩ። ኣብኡ ኮርስ ምስ ወሰድኩ እቲ መደብ ኣብ ግድን መም ዝተምሃርካ መምረቕታ ከምዚ ናይ ኩሉ ክስተይ ማለት እዩ መምረቕታ ስለ ዝነበረ ኣብኡ ክምረቕ ከለኹ ስራሕ ሰሪሕና ድራማ ማለት እዩ። እጂ ኣብኡ ምስ ራኣየኒ መምህር ጣዕሚ ይፅዋዓኒ ማለት እዩ። ከም ተምሃሪቱ ጥራይ ዝፈልጠኒ ነይሩ ፀዊዑ ብዛዕባ እቲ ድራማታት ይነግረኒ ማለት እዩ። ከምዚ ነይሩ ከምዚ ነይሩ ብጣዕሚ ንፍዕቲ ከምዚ ሞኒ ናይ መድረኽ ድራማ ኣለና ትንሳኤ ናይ መድረኽ ድራማ ኢልና መደብ ኣውፂና ኣለና እሞ ኣብኡ ምሳና ክትሳተፍ ይብለኒ ማለት እዩ። ሽዑኡ ቅርብ ክብድ ኢሉኒ ነይሩ። ምክንያቱ ቅርብ ክብድ ደበሎኒ ምክንያት ከዓኒ ተማሃሪት የፀኒሐ ጌና እውን ኣብ ትምህርቲ ነይረ ሽዑኡ ንናይ መድረኽ ድራማ ምስ ፀዋዓኒ ቅርብ ስክፍታ ከም ዘለኒ ነገርዮ እሱን ክሕግዘኒ ምዃኑ ነገርኒ ን8 ወርሒ ትሬይን ጌርና ድማ ንመድረኽ ቀሪባ ማለት እዩ። ኣብ ስኒማ ዝመራ ተራእያ ብዓወት እውን ተዛዚሙ ማለት እዩ። ሃብቶም ዓንደ ብርሃን ዝበሃል ደራሲ ዳይሬክተር እውን ኣብኡ ምስ ረኣየኒ ንስራሕ ይፀውዓኒ ማለት እዩ። ሕጂ ሰሲዕ ክኸይ ትብልኒ ካብዘን ብምሉእ ንስራሕ ክኮን ፊልም ኣብ ናይ መድረኽ እንተኮይና እዛ ሓንቲ ንክልተ ማለት እዩ ብጣዕሚ ዝፈትዋ ስራሕ እያ። ምክንያቱ ብዙሕ ግዜ ደኺምና ኣላ ኢና እንደገና ከዓ ብዙሕ ተቐባልነት ፅቡቅ ስለ ዝረኸብ ኩላ ማለት እዩ። ኣብ ናይ ሙቪ ዓለም ኣብ ናይ ፊልም ድማ ህያ ፍቑራት ትብል ስራሐይን ክንፈትሖም ዶ ዝብላ ስራሐይን ብጣዕሚ ዝፈትዎን ስራሐይን
2: ክትፈልጥ ሳምሪ ክሳብ ገዛ ይትመፅ ዛሎ ማዓንቲ ቡን ሰትያ ለላይ ትፅቡቕ እዩ ክትመስለ
3: ወላ ኣነ
2: ከም ክትመስለኣነ
1: ተዋሳኢት ምዃን ግን ብድሆታት እውን የምፅ እዩ። ምጥርጣር ክህሉ ይኽእል። ብሓቂ ተዋስኦ ዕቱብ ሞያ ድዩ ዝብል ሕቶታት ክህሉ ይኽእል። ከምኡ እውን ብሓደ ተዓዛቢ ክትርእን ክትፍረድን ቀጻሊ ጸቕጢ ዘሎ

0: ኣለዎዩ።
1: ኣነ ኳ ዕድለኛ ግዲ ኮይነ ብዙሕ ብርድታት ኣይጋጠመንን። ምክንያቱ ከምዚ ዝብለክ ዘለኹ ካብ ግዜ ንእስነተይ ብጉጅለ ባህልታት እንዳተመራሕኩ ስለ ዝመፅእ ዝነበርኩ እንዳተምሃርኩ እየ መፅ ልዕልቲ ብድሆ ዝበሃል እንዳተምሃርኩ እየ መፅ እሱ ከዓኒ ናይቶም ኩለን ዝሓለፍኩን ጉጅለ ባህልታት ማለት እዩ። ሕጂ ብዚ ግዜ እዚ ኣብ ሚኒስትሪ ምክልኻል ጉጅለ ባህሊ ዋልታ እየ ዘለኹ። ጉጅለ ባህሊ ዋልታ ኣዝያ ኣዝያ ዓባይ ጉጅለ ባህሊ እያ። ብዘይብኡ እቲ ኣብኡ ዘሎ ሕብረት ኣዝዩ ዓብ እዩ። ደራፍቲ በሊ ሙዚቀኛታት በሊ ተላሃይቲ በሊ ተዋሳእቲ በሊ ንዓይስ ተመክሮ ይኮነኒ እዩ። ኣብ ምስኦም ተመኪረ ኣብ ደገ ወፂ ክሰርሕ ወላ ሓንቲ ኣይፀግመንኒ ነይሩ። ምክንያቱ ኣብ ብዙሕ ቦታታት እንዳገሽካ ርሑቕ ዝበሃል ቦታታት እንዳኸድና ንሰርሕ ስለ ዝነበርና እቲ ሓደ ብድሆ ክበኣል ዝኽእል ድኻም እዩ ክኸውን ዝኽእል ከም ጓል ኣንስተይቲ መጠን ድኻም ከዓ ግድን እዩ ማለት እዩ።
2: ሰላም ሰላም፣ ክቡራት ተኸታተልቲ ከመይ ትቕንዩ? ንሳኹም ዘለኹ ሓፍትኹም ሲልቫና እየ።
3: ዛንታ ሲልቫና ተስፋይ ግን ካሜራ ምስ ጠፈአት ደው ኣይብልን እዩ። ኣብ ሓደ እዋን ካልእ ሓሳብ ኣብ ህይወታ ኣትዩ። እዚ ሓሳብ እዚ ካብ ኣብ ቅድሚ ተዓዘብቲ ምርኢት ምቕራብ ናብ ብቐጥታ ዓማዊል ምግልጋል ዝወስድ እዩ። እዚ ሓድሽ ሓሳብ ንሳ ኣብዚ ሃገርና ንመጀመርታ ግዜ ዝጀመሮቶ እያ።
1: ፒታ ሳፕራይዝ ደሊቨሪ ድማኒ ድቦላ እዩ ዝበሃል። መጀመርታ ኣነ ንሰብ ሳፕራይዝ ምግባር ብጣዕሚ እየ ዝፈቱ። ከመይ እንተልክኒ ካብ ነጊረ ንሰብ ዝኾነ ገፀ በረከት ድዩ ዝኾነ ነገር ክህቦ ከይነገርኩ እዚኣንካ ክብሎ ደስ ዝብለኒ ከም ሰብሲ ከምኡ ዓይነት ባህርያት እዩ ነርኒ። ወላ እውን ቅድሚኡ ነዞም ኣሕዋት ኣብ ዓመቶም ድዩ ኣብ ገለገለ ወይ ክገሹ ከለዉ ድዮም ወይ ካብ መገሻ ክመለሱ ከለዉ ድዮም ገዛ ሸላሊምካ ኬክ ቀሪብካ ናይ ታሽሙ መደብ ከምኡ ሰብሲ ነርኒ እዩ። ከምዚ ኢሎም ከለኹ ግን እንድዒ ድሌተይ ግዲ ብውሽጡ ነፍሱ ነጊርዎ ኮይኑ በዚ ኣጋጣሚ ኣዝየ የመስግኖ። ስነ ጥበበኛ ኣብራር ዓብደልዋሃብ ከዓ ግዲ ናይ ውሽጠይ ድሌት ተረዲእዎ በርዝደይ ናይ ጓሉ ነይሩ ኣብ ሓደ ግዜ ማለት እዩ። ንጓሉ ሳፕራይዝ ክገብረሉ ዕድመ ሓቲትኒ ማለት እዩ። ኣዝየ ዝፈትዎ ዘድንቆ ተዋሳኢ ስለ ዝነበረ ጥራይ እምበር ከም ንክኽፈል ወይ ንክሰርሖ ኢለይኮንኩም ከይደ ከምዚ ከምዚ ክትገብርላ ከምዚ ከምዚ ብሽመይሲ ኣታ ዓመታ መዓልትስ ክተብፅሕለይ ገለብለን ው ፀገም የለን ኣዝየ ዝድንቆ የኽብሮ ስለ ዝነበርኩ ነቲ ዘራኸበና ሰብ እውን ፀገም ከምዘይብሉ እየ ኣቐዲመ ነገር እዮ ማለት እዩ። በዚ ኣጋጣሚ ንኩሎም የመስግኖ ወላ ንጆን ጆኒ ኣረኺብና ምስ ኣብራር ከምዚ ፀገም የለን እሞ ከምዚ ክትገብረላ ጓል ንሪኢ ዳ እሞ ከምዚ ከዓ ግበረላ ፍላወር ከዓ ግበረላ ከምዚ ከዓ ግበረላ እናበልኩ ነታ ናይ ጓሉ በርዝደይሲ ኣፀቢቐሉ ማለት እዩ። ነዚኣ ምስ ስራሕና ኣብራር ተሓጊሱ ከምኡ ዓነ ስራሕ ክሰርሕ ከም ዘለኒ ኣተባቢዕኒ ማለት እዩ። ከም ቢዝነስ ከተኣታትዎ ከምዝኽእል ኣብ ዓድና ክሰርሕ ከምዝኽእል ኩሎም ወላ ሄለን ወላ ጆኒ ወላ ኣብራር ኣተባቢዖም ንብዘይ ቀልዓለም ማለት እዩ።

0: ንመጀመርታ ግዜ ክትጥምቶ ከለኻ ተዋስኦን ዋኒንን ፍጹም ዝተፈላለየ ዓለማት ክመስል ይኽእል እዩ። እቲ ሓደ ብዛዕባ ገጸ ባህርያትን ዛንታታትን እዩ። እቲ ኻልእ ድማ ብዛዕባ ዓማዊል፣ ገንዘብ፣ ሎጂስቲክስን ምፍታሕ ጸገማትን ዝምልከት እዩ። ኣብ ትሕቲኦም ግን ዝካፈልዎ ነገር ኣሎ። ንሱ ድማ ፈጠራ እዩ። ዕውት ንግዲ ንሰባት ምርዳእ የድሊ። ክልቲኦም ድማ ንሓደ ሓሳብ ናብ ሓቀኛ ነገር ናይ ምቕያር ክእለት ይጠልቡ። ንግዲ ምጅማር ሳሕቲ ፍጹም እዩ። ጌጋታት ኣሎ፣ ዘይተጸበናዮ ወጻኢታት ኣሎ። ከበድቲ ዓማዊል እውን ክህልዉ ይኽእሉ እዮም። ውድድር እውን ኣብ መንጎቲ ዝተፈላለዩ ንግድታት ይህሉ። ናይ ግዜ ሕቶ ድማ ኩሉ ግዜ ኣሎ። ንሓደ ስነ ጥበባዊ ሞያ እውን ዝስዕብ ሰብ እቲ ብድሆ ዝያዳ ይዓቢ። ተዋስኦ ምስ ምምራሕ ንግዲ ብኸመይ ሚዛን ትህቦ? ከመይ ጌርካ ንሓደ ሕልሚ ካልእ ሕልሚ ከይገደፍካ ግዜ ትረክብ?
1: መጀመርታ ማራ እታ ስራሕ መጀመርካ ብጣዕሚ ፍት እያ። ሕጂ መስዋእቲ ክኸፍለላ ከም ዘለኒካ ተረድየ ማለት እዩ። ምክንያቱ ሕጂ ኸይዲ እንተይሎምካስ ክትከይድ ጥራዩ ዘለካ ኢላ ከምዚ ክትገብሮ ደ ክኽእል ነገር ናይ ጥዕና ጉዳይ ድዩ ናይ ገለ ጉዳይ ድዩ እንተዘይኮይኑ ካልእ ዝኾነ ኢላ ማኽን የብለይን ማለት እዩ። ነቲ ናተይ ካስትመር ሲ ብሕራይ ጥራይ ድሌታት ከመላኣሉ ዘለኒ ማለት እዩ። እዚ ምስ ተረዳእኩ ኣብ ከባቢ ብዙሓት ሰባት ኣለዉ ዝሕጉዝኒ ሕጂ ክስተክስቶተ ኢለ ምናልባት ከይርስዕ እሞ ከይብሉኒ ብጣዕሚ እየ ዘመስግኖም። ከመይ ገይረ ማነጅ ክገብሮ ከም ደለኒ ኮፍ ኢሎም ሰሚ ተዘራሪበ ከመይ ገይረ ንሰብ ከምኡ ዓይነት ስራሕ ጀሚሮ ከም ዘለኹ ኣድቨርታይዝ ክሰርሕ ኣለኒ እንታይ ክገብር ኣለኒ ምስ ስራሕኩ ናይ ድራማ ሓቂ ዘረባ ስድራ ቤታዊ ኣካይዳ ኢና ንኸይድ ወላ እውን ኣብቲ ኣነ ዝሰርሓሉ ጉጅለ ባህሊ ስድራ ቤታዊ ኣካይዳ ንኸይድ ወላ ብቲ ናይ ሙቪ ሂወተይ እውን ስድራ ቤታዊ ኣካይዳ ስለዝኸይድ ኣቕዲመ ይነግሮም እየ ከምዚኣ ከምዚኣ ከምዚኣ ፕሮግራም ኣላትን እሞ ኣብ መንጎ ከምዚኣ ኢለ ክኸይደ ይብሎም ብኸማ ከዓ ንኸይድ ማለት እዩ። ሕጂ ብዙሕ ግዜ ኣብ መዓስ ዝሸግረካ ኣብ ቀዳምን ሰንበትን ማለት እዩ። ቀዳምን ሰንበትን ምስ ናይ ናትና ውራያት ኣብ ቀዳምን ሰንበትን እዩ ዝበዝሐ ኣብኡ ይሽግር። ቀዳምን ሰንበትን እውን ብዙሕ ካልእ ስራሕ ይሕዝነ ናታ ስራሕ ገይረ መዲበ ነቲ ስራሕ ብከምዚ ዓይነት መንገዲ ይኸይድ ነይረ ማለት እዩ።
2: ሚክኤለ ኣሮን ዝበደለካ ይብሉ ብዛዕባ ከውን ዝፈልጦ ነገር ይብሉ ተና እሰካ ናብ ልዕለኻ ብዳዕ ተርኢ ዘላ ንስኣ ሕጂ ፍቕሪ ለሚን ከላማ ሚንካ ዝመፅእ ኣይኮነን ተሓባቢርና ጥራይ ኣብ ገዛኣችዮ ነፍሰላ ከምኡ ተጌርካ ጥራይካ ሕነኻ ክትፈልጥ ትኽእል።
0: ምናልባት ኣብ ስነ ጥበባዊ ጉዕዞኣ ሲልቫና እቲ ዝያዳ ተፈጥሮኣዊ ፍልቀት ካብ ተዋስኦ ናብ ፅሑፍን ዳይሬክተርን ምጉዓዝ ክኸውን ይኽእል እዩ። ምክንያቱ ኣብ መወዳእታ ሓደ ተዋሳኣይ ናይ ካልእ ሰብ ዛንታ ጥራይ ክቐርብ ኣይደልን ይኸውን። ናይ ገዛ ርእሶም ዛንታ ክህልዎም ይኽእል እዩ። ዝተፈልየ ድምፂ ዘድልዮ መልእኽቲ እቲ ኣፍራይ ፊልም ድማ ካብኡ እዩ ዝጅመር።
1: መጀመርታ ኣብ ናይ ዳይሬክት ካብ ድርሰት ኣብ ዳይሬክት እኒሄ ንእሽተይ ጥብ ኣቢለ ማለት እዩ። ጥብ ደብለት እኒ ምክንያት ድማ ኪዳነ ማርያም እዮብ ዝበሃል ናይቲ ግዜ ኣድናቀ ኣብዚ ግዜ ግን ኣቦይ ኮይኑ ኣብ ጎነይ ዝሳተፍ ዘሎ እዩ። ዳይሬክት ክገብር ከም ዘለኒ ክደርስ ከም ዘለኒ ኣዝዩ ይነግረኒ ነይሩ ማለት እዩ። ነንኡ ክከብደኒ እዩ ድሓን ድሓን ድሓን እዳብልክዎ ከለኹ ወላ ንዕኡ እውን ፅሒፉ ዘይፈልጥ ሓንቲ ድርሰት ፅሒፉ ሰዲድለ እዩ ማለት እዩ። እስከም ብብለይ እዚኣ ዝኾነ ኮመንት ክኣሃብኒ ኢልኒ ማለት እዩ። ምሰበብኳ ኣዝያ ፅቡቅ ትስርሓ ላብ ትራያንግል እያ ትብል ከምዚ ተገበርካያ ፅቡቅ ከምዚኣ ተገበርካያ ፅቡቅ ኢለ ኮመንት ክቦም ዝጀመርኩ ዳይሬክት ክገብረሉ ሓቲትኒ ማለት እዩ። መጀመርታ ኣዝዩ ከቢድኒ ዳይሬክት ንምግባር ማለት እዩ። ድሓር ግን ሄልና ምስጀመርና ኣብ ጎነይ መማህርተይ ሚሮን ተዓገስ ማለት እዩ። ኣብ ጎነይ ኮይኑ ከምዚኣ እንተጌር ክትዕወት እየ ክትፀገም ይብሉን ክትገብርያ ስትኽእል እየ ከምስ በለኒ ንክሰርሓ ብሰለስተ ተዋሳእ እያ ትሰሪሓ ምናልባት ታሽሙ ክትኮን ትኽእል እያ እሱ ከዓ ቅርጢ ንክኸውን ንኽእል ናይ ሰለስተ ተዋሳእቲ ስለዝነበረት ይኽእላ ይኸውን የለ ተበጊሰ ማለት እዩ። ንሰለስቲኦም ፀዊዐ ምሳይ ከዓ ኣብ ናይ ተዋስኦ ቃለ ምሳይ ስለዝነበሩ ክሕይሉኒኦም ኢለ ኣይሓሰብኩን። ከምቲ ዝሓሰብክዎ ድማ ኣዝዮም ፅቡቅ ስራሕ ሰሪሖም ምሳይ ወፂኦም ማለት እዩ።
2: ቀዳመይት ክፍታ ኮይናት ንዘላ መሓዛያ ምክንያቱ ናብ ዕርክትካ ስለዘየካይድክዋ ብኣይ ሕጉስቲ ይኮነትን ክሳብ ሕጂ ርክብና ይፈለጠትን ዘላ ርክብና ተፈሊጣ ግን ሕና ክትፈልጥ ትኽእል እያ።
0: ፅሑፍ ሓደ ብድሆ እዩ፣ ምምራሕ ካልእ እዩ። ጸሓፊ ሓሳብ ሒዙ በይንኮፍ ክብል ይኽእል እዩ። ሓረ ዳይሬክተር ነዚ ሓሳብ ናብ ሓቀኛ ዓለም ክእትዎ ኣለዎ። ተዋሳእቲ፣ ካሜራታት፣ ቦታታት፣ መደባት፣ ምንጭታት፣ ዘይተጸበኻዮ ጸገማት፣ ከምኡውን ኣማኢት ንኣሽቱ ውሳኔታት ኣብ መወዳእታ ሓደ ውዱእ ዛንታ ይኾኑ። ስለዚ ንሲልቫና ዝኸበደ እንታይ እዩ ነይሩ?
1: እታ ቀዳሚቲ ድርሰተይ በሰላ እያ ትብል ህዝቢ ተዘርጊሓ ተረኣያ በሰላ እያ ትብል ኣብ መንጎ ክልተ ሰብኣይን ሰበይትን ዘጋጥም ነገራት እያ። ብዙሕ ምሂሮ ክኸውን ኢለ ይሓስብ ማለት እዩ። ዝያላ ንተዓዘብቲ ንኽሪእዋ ገድፈሎም ማለት እዩ። በሰላን ስጋኣትን ዝብላ ድርሰት ከዓ ናተይ ደሪሰ ኣብ ህዝቢ ኣመሓላለፈ ማለት እዩ።
3: ክትፅበቕ ኮንኪ
0: ፊልም መዘናግዒ ጥራይ ኣይኮነን መስትያት እውን ክኸውን ይኽእል እዩ። ንሰባት ብዛዕባ ገዛ ርእሶም ገለ ነገር ከርኢ ይኽእል እዩ። ኣብ ተራ ህይወት ክጅምሮም ኣጸጋሚ ዝኾኑ ዕላላት ክኸፍት ይኽእል። ንስነጥበበኛ ሲልቫና ተስፋይ ኣፍራይ ፊልም ምዃን ኣብ ገጸ ባህርያት ንላዕሊ ክድስስ ዕድል ይፈጥር። ሕብረተሰብ ንምድህሳስ

0: ዕድል ይፈጥር። ተመክሮ መንእሰያት፣ ተመክሮ ደቂ ኣንስትዮ፣ ሰባት ዝስክምዎ ሕልሚ፣ ኣብ ልዕሊኦም ዝተገብረ ትፅቢት፣ ዘጋጥሞም ዕንቅፋት ድማ ክገልጽ ይኽእል።
1: ወ ቀዳማይ ለውጢ ክምፅእ ዝኽእል ስነ ጥበባዊ እዩ። ምክንያቱ ኩሉ ግዜ ፀላዊ እዩ። ሓደ ስነ ጥበባዊ ንህዝቢ ፀላዊ እዩ። ከምኡ ስለ ዝኾነ ከዓኒ ብዙሕ ነገራት ሓደ ስነ ጥበባዊ ከምዚ ገይሩ ኢሉ ካልእ ሰብ ክገብር ከሎ ይፀሉ ስለ ዝኾነ ሓደ ስነ ጥበበኛ ይፀሉ ስለ ዝኾነ እዩ ከምኡ ዝኸውን ማለት እዩ።
0: ውክልና ማለት ንዓኻ ዝመስል ሰብ ኣብ ስክሪን ምርኣይ ጥራይ ኣይኮነን። ሓደ ሰብ ገለ ነገር ይሃንፅ፣ ሓደ ሰብ ኣንፈት ይቕይር። ምናልባት ድማ ሓደ ካብቲ ኣገዳሲ ክፋል ጉዕዞ ስነ ጥበባዊት ስልቫና ተስፋይ ንሱ ክኸውን ይኽእል። ካብ ሓደ ሞያ ናብ ካልእ ሞያ ጥራይ ኣይኮነትን ትሰጋገር ዘላ። ሓደ መንነት ብዙሕ ተኽእሎታት ክሕዝ ከም ዝኽእል ተርእየና ኣላ።
1: ኣነ ዝኸሰብከቦ ነገር መጀመርታ ሰብ ማለት እዩ። ልዕሊ ዝኾነ ይኹን ወላብ ስነ ጥበብ ተኸስቦ ነገር ሰብ እዩ። ህዝብና ማዕርኽ እንደይ ጥዑም ምዃኑ፣ ማዕርኽ እንደይ ብኣና ጉዱስ ምዃኑ ኣበየ የፈሊጠ ኣብ ናይ ሳፕራይዝ ስራሕ ምስ ጀመርኩ የፈሊጠ። ምክንያቱ ኣነ ቶርታ ሒዘ ደ ፍላወር ሒዘ ደ ዝኾነ ደቆም ድዮም ስድሮኦም ድዮም ሰደድሎም ገፀ በረከት ሒዘ ክኸይድ ከለኹ ሲ ነቲ ሰታሽሙ ምስ ተቐበሉ ነቲ ጊፍቶም ምስ ተቐበሉ ብዛዕባ እቲ ኣነ ዝሰርሖ ዝነበርኩ ስራሓት ብዛዕባ ተዋስኦ ብዛዕባ ስነ ጥበብ እዮም ዘዕልሉኒ። ዛስዋይ ሰብ ከሲበ በቃ ልዕሊ ማንም ሰብ ከሲበ ኣብዛ ስራሕ እዚኣ ማለት እዩ።
2: ሓቂ ክብልኒ ሓቂ ኸ ዋትበጅኽን ሓግዛኒ ሕሉፍ ሓሊፍዋ ኩ ሕጂ ብልግነታት ሕዝኒ ኳ ትደኒ ዘላ ብልግነታት ሕዝኒ ጥሪኢልካ ወክያለ ይብሉ ገሊኦም።
0: ንስነ ጥበባዊት ሲልቫና ተስፋይ እቲ ኣረኣእያ ካብቶም ዝተፈላለየ ምዕራፋት ጉዕዞኣ ዝካፈሉ ሰባት ዝመፀ እዩ። ከም ስነ ጥበባዊት ጥራይ ዘይኮነ ከም ዓርኪ መሓዛ መሳርሕቲ ከምኡ ውን ኣብ ስርሓ ዕብየትን ደገፍን ዝገብሩላ ብዙሓት እዮም። ገለ ካብቶም ዝፈልጥዋ እስከ ንስማዕ።
3: ስልቫና ምስኣ ክትሰርሐ ከለካ ሲ ንደጋጊምካ ንክትሰርሕ ትዕድመ ሰብ እያ። ምክንያቱ ነቲ ሞያ ብክእለት እያ ክሳጊራቶ ሓደ ተውህቦ ኣለዋ ድሓር ትምህርቲ ወሲኻትሎ እያ። ምስኡ ከዓ ኣዝዩ ዓብዪ ድሌት ኣለዋ ነቲ ዝተዋህባ ካራክተር ክትመስልካ ኣዝያ ትፅዕር ማለት እዩ። ሕጂ ከምኡ ስለ ዝኾነት ንሲልቫና ካስት ክትመርፃ ከለካ ከምዚ ቅስኒ ኢኻ ኢልካ ትመርፃ ማለት እዩ። ምክንያቱ ነቲ ካራክተር ንክትመስል ካባኻ ጥራሕ ዘይኮነስ ባዕላ ኣዝያ ብዙሕ ፃዕሪ ገራ ስለ ትሰርሖ ማለት እዩ።
0: ድሕሪ ነፍሲ ወከፍ ዓወት መብዛሕትኡ ግዜ ኣስማቶም ኣብ ምስጋና ፈፂሞም ዘይርከቡ ሰባት ኣለዉ። ንስድራ ቤት ስነ ጥበባዊት ሲልቫና ተስፋይ ኣገዳሲ ኣካል ናይቲ ጉዕዞ ኮይኖም ፀኒሖም እዮም። ደገፍ ስድራኣ ኣብ ኩሉ ጉዕዞኣ ምንጪ ሓይሊ ኮይኑ ፀኒሕ እዩ። ንህርፋና ክትስዕቦ ዘተባብዓ፣ ብድሆታታ ክትድግፎ፣ ከምኡ ውን ኣብ ፈጠራዊ ህወታ ዝተፈላለየ መንገድታት ክደስስ ከላ ኣብ ጎና ደው ዝበሉ።
1: ምናልባት እቶም ኣብ ከባቢ ወይ ኣብ ገዛውተይ ወይቶም ቤተሰበይ ፒታታይ ምኳና ጥቡቅ ገይሮም ይፈልጡ ይኮኑ ግዜኡ ኣኺሉ ግዲ ኮይኑ ብዙሕ ሰብ ፒታ ማለታይ ማለት ኢሉ ዝሓተኒ ግዜኡ ኣኺሉ ግዲ ኮይኑ ግን ሕጂ ንዓ ክምልሰልክ ፒታ ማለት ሲልቫና እዩ። ልዕሊ ዝኾነ ይኹን ነገር ኣነ ስድራ ቤት ኣዝየ ዝፈትዎም ኣዝዮም ብፍቕሪ እዮም ዕብዮምና ንእሽተይ ሓፍቲ ኣላ የስቲና ትበሃል ማለት እዩ። ከባቢ ድሕሪ 15 ዓመት ገለ ዝተወለድ ካባና ማለት እዩ። ኣዝያ ንእሽተያ እስ ኣብ ፒታ ኢና ፀዊዓትኒ። ምናልባት ሕጂ ምስ ዓበይት ክትምልሳ ትኽእል ትኸውን ሲልቫና ክትብል ኢና ድያ ወላንታያ ክርዳእኒ ይክእልኒ እዩ። ዓባይ እውን ምሳና ነራ ብዙሕ ግዜ ኣብ ዓርጥለን ስለዝሰርሐት ጥልያን ይመልቋ ስለዝነበረ ካብ ትናታ ዘረባ ድያ ተበጊሳ ወላ እንታያ ፒታ ኢላ ፀዊዓትኒ ማለት እዩ። ክሳብ ዛሕጂ ሰዓት ፒታ እያ ትብለኒ ሲልቫና ትበሃላይ ትመልቋን እያ። ናተይ ከም ሎጎ ክሕዛ ይደሊ ነይረ። ምክንያቱ ጎቢ ዝኣፍ ከተውፅእ ከላስ ካልእ ወላ ሓንቲ ባባ ማማ ደይከኣለት ፒታ ኢላ እያ ጀሚራ ዘረባ መጀመርታ ንኩላትና ፒታ ኢላ ትፀዋዕና ነራ። ንዝረኣይታ ጓል ፒታ ኢላ ትፅዋዕ ነራ ድሓር ግን ናባይ እንዳሰጠመት ከይዳ ማለት እዩ። ፒታ ኢላ ትፅዋዓኒ ማለት እዩ። ዝኾነ ዝሰራሕ ክቦ ስራሓት ናይ ስነ ጥበብ ናተይ ሎጎ ፒታ ገይረ እየ ማለት እዩ።
0: ጉዕዞ ሲልቫና ክሳብ ሕጂ ይፀሓፍ ኣሎ። እታ ተዋሳኢት ምዕባሊኣ ትቕፅል ኣላ። ዛንታ ስነ ጥበባዊት መንእሰይ ሲልቫና ተስፋይ ክሳብ ሕጂ ይፀሓፍ ኣሎ። ኣብ ዝቕፅል ናይ ምዕራፍ ህይወታ ድማ ዓወትን ኣሳልጦን ንምንየላ።

ሰላም ፈነወ ኤርቲቪ ኣብ ምክትል ትርከቡ ክቡራትን ክቡራን ከመይ ትውዕሉ? ሎም ሰሎት 13 ጥቅምቲ ፍርቂ መዓልቲ ፈረቓን ዝተዳለወ ዜናታት ውሽጥን ወፃእን እንሆ ዜና ዘቕርበልኩም ለዋም ተክለ ክትከታተሉና ብኸብሩ እንዳዓደምኩ ኣርእስተ ዜና ከቐድም። ቤት ፅሕፈት ትምህርቲ ኣብ ንኡስ ዞባ እምኒ ሓይሊ ንኣብነታውያን መምህራን ኣተባቢዑ። ኣብ ከተማ ከረን ብኣሰራርሓ ምግቢ ክስልጥኑ ዝፀንሑ መንእስያት ተመሪቖም። ኣብ ንኡስ ዞባ ሰንዓፈ ንጥፈታት ባህልን ስፖርትን ኣብ ኣብያተ ትምህርቲ ተገምጊሙ። ኤሮጳዊ ሕብረት ኣቐዲሙ ካብ ዘፅደቆ ዝዓበየ ምዃኑ ዝገለጾ እገዳ ኣብ ልዕሊ ሩስያ ከም ዝውስን ሓቢሩ። ኣብ 2026 ወሰኽ ጠለም ነዳዲ ናብ 400,000 በርሚል ከም ዝወረደ ኦፔክ ገሊጹ። ቻይናን ቪየትናምን ኣብ ሓያሎ ጽላታት ዘለወን ሓበራዊ ንጥፈታት ንምስፋሕ ተረዳድየን። ናብ ዝርዝራቱ ክንሰግር፣ ቤት ፅሕፈት ትምህርቲ ኣብ ንኡስ ዞባ እምኒ ሓይሊን 83 ኣብነታውያን መምህራን ርእሰ መምህራንን ኣመሓደርቲ ቤተ ትምህርትን ብ8 ጥቅምቲ ኣብ ሓውሲ ከተማ እምኒ ሓይልን ክደቡ ዕርን ኣተባቢዑ። እቶም መምህራን ኣብ ኣተሓሕዛን ኣመሃህራን ብሉፃት ከምኡውን ምስ ወለድን ኮሚቴ ትምህርትን ፅቡቕ ዝምድና ብምፍጣር ውፅኢታዊ ስራሕ ንምስልሳል ልዑል ተራ ዝተፃወቱ ኮይኖም መዳልያዮም ተሸሊሞም። ሓላፊ ስነ መምህርና መምህር ተኸስተ ገብረ ክርስቶስ ኣብ ዘስምዖ ቃል ንብሉፃት መምህራን ምትብባዕ ብቕዓት ትምህርቲ ንምሕያል ኣብ ዝካየድ ፃዕሪ ሓጋዚ ምዃኑ ሓቢሩ። ሓላፊ ትምህርቲ ኣብቲ ንኡስ ዞባ መምህር ተስፋይ ተኸስተ ብወገኑ ጎኒ ጎነቲ ብውህደት ኣካላት መንግስቲ ዝካየድ ዘሎ ፃዕሪ ኣብ መስርሕ መምሃርን ምስትምሃርን ንዝተዋፈሩ ብሉፃት መምህራን ምትብባዕ ኣብ ውፅኢት ተምሃሮ እወታዊ ፀልዋ ከም ዘለዎ ኣብሪሁ። ምትብባዕ ንሓላፍነታውያን መምህራን ንሞያ መምህርናን ብሓፈሻ ኣብቲ ዓውዲ ንዝተዋፈሩ ድማ ብቐንዱ ዓብዪ ሞሳ ምዃኑ ዝገለጸ ሓላፊ ጨንፈር ትምህርቲ ዞባ ደቡብ መምህር ህብቲ ዝጊ ኪዳነ ዕቤት ትምህርቲ ንምርግጋፅ መምህራን ፃዕሮም ክሕይሉ ኣዘኻኺሩ። ኣብ መወዳእታ ግዜያዊት ኣመሓዳሪት ንኡስ ዞባ እምኒ ሓይሊ ወይዘሮ ትራሕ ኣስፈቓዱ መምህራን ረኺቦምዎ ዘለዉ ሽልማት ዝያዳ ሓላፍነት ከም ዘሰክሞም ተገንዚቦም ኣፀፋ ክሰርሑ ተማሕፂና። ኣብ ንኡስ ዞባ እምኒ ሓይሊ ካብ ቅድመ ትምህርቲ ክሳብ ክራይ ደረጃ ዝተዘርግሓ 112 ኣብያተ ትምህርቲ ኣለዋ። ኣብ ከተማ ከረን 3 ኣዋርሕ ብኣሰራርሓ ባህላውን ዘመናውን ምግቢ ክስልጥኑ ዝፀንሑ 40 መንእስያት ብ10 ጥቅምቲ ተመሪቖም። ኣብቲ ስነ ስርዓት ሓላፊ ሃዋማቴ ኣብ ንኡስ ዞባ ከረን መንእሰይ ምስግና ተስፋዝጊ ኣብ ዘስምዖ ቃል እቲ መደብ ኣካል ናይቲ ሃማማቴ ንመንእሰያት ሞያ ንምዕጣቕ ዘካየድዎ መደባት ምዃኑ ብምሕባር ሰልጠንቲ ንዘርኣይዎ ተገዳስነትን ዕቱብነትን ኣመስጊኑ። ኣብቲ ኣጋጣሚ ተመረቕትን ዘዳለውዎ ዝተፈላለየ ዓይነታት ምግቢ ምስ ተሳተፍቲ ኣላልዮም። ቤት ፅሕፈት ትምህርቲ ንኡስ ዞባ ሰንዓፈ ኣብ ዕወተ ትምህርቲ 2025-26 ኣብ ባህሊ ስፖርትን ጥዕናን ዝተሰላሰለ ንጥፈታት ዝገምገመ ርክብ ብ11 ጥቅምቲ ኣካይዱ። ኣብቲ ካብ 33 ኣብያተ ትምህርቲ ዝተዋፅኡ ኣስታት 100 መምህራን ዝተሳተፍዎ ኣኼባ ሓላፊ ባህሊ ስፖርትን ጥዕናን መምህር ኣብለል ተኽለ ኣብ ዝሃቡ ሓበ

ሬታ ኣብ ዝሓለፈ ክልተ ዓመታት ዝተዓመ መደባት ብመንፅር እወታውን ኣሉታውን ጎድንታቱ ብዝርዝር ኣቕሪቡ ኣብያተ ትምህርቲ ኣብ ንሓድሕደን ዘካየድኦ ውድድራት ኣብ ተምሃሮ ሓያል ስምዒት ዝቐስቀስን ብቕዓት ዝድለበን ምዃኑ ብምሕባር ኣብ ዝሓለፈ ዓመተ ትምህርቲ ዝተረእየ ድኽመታት ተለልዩ ክእረም ንዝሓሸ ውፅኢት ድማ ብውህደት ክስራሕ ተላብዩ ዝተማልአ ትሕተ ቅርፂ ከምኡ ውን በቲ ሞያ ዝሰልጠኑ መምህራን ዘይምህላው ድኮና ኣብያተ ትምህርቲ ንሜዳ ስፖርት ኣብ ግምት ዘእተወ ዘይምዃኑ ዋሕዲ መፅሓፍቲ ስፖርትን ሕፅረት መሳርሒታት ሙዚቃን ከምኡ ውን ዘይምውዳብ ስልጠናታት ንመምህራን ስፖርት ካብቶም ቀንዲ ብድወታት ምዃኖም መምህር ዓብለል ብተወሳኺ ኣገንዚቡ ሓላፊ ኣብያተ ትምህርቲ ንኡዛባ ሰንዓፈ መምህር ዑመረዲን መሓመድ ብወገኑ ዝተኻየደ ንጥፈታት ባህሊ ስፖርትን ጥዕናን ተምሃሮ ኣብ ኣብያተ ትምህርቶም ንዘጥርይዎ ኩሉ መድያዊ ብቕዓት ዘንፀባርቕ ከም ዝነበረ ብምግላፅ መምህራን ጎኒ ጎኒ ትምህርታዊ ንጥፈታት ተምሃሮ ዝንባሌታቶም ብቕዓቶምን ዝፍትሹሉ ባይታ ክፈጥሩን ክሰርሑን ኣዘኻኺሩ ኣብ መወዳእታት ተሳተፍቲ ንመምህራን ባህልን ስፖርትን ስልጠናታት ክውደብ መሰረታዊ ትሕተ ቅርፂ ስፖርት ዘይብለን ኣብያተ ትምህርቲ ክስርሓለን ዕወታት ተምሃሮ ክተባብዑ ዕቑር ክእለት ተምሃሮ ብግቡእ ክፍተሽን ናብ ዝለዕለ ደረጃ ዝበፅሕሉ ባይታ ክፍጠርን ዝርከቡ ለበዋታት ኣሕሊፎም ነበርቲ ንኡዛባ ፀሮና ናብ ንኡዛባ ማይ ዓይኒ ዝኣቱ 18 ኪሎ ሜትር ናይ ሓመድ ፅርግያ ብወፈራ ይፅግኑ ኣለዉ ኣብ መሓዳቴ ሰለስተ ምምሕዳራት ከባቢ ማለት ብምሕዳራት ከባቢ ዑና ዓንዶም ዓዲ ሓርገፅን ዓዲ ኸረንን ንኤሪና ኣብ ዝሃብዎ ሓበሬታ እቲ ወፈራ ንዝፀንሐ ፀገም መጓዓዝያ ንምቅላል ብተበግሶ ህዝቢ ይሰላሰል ከም ዘሎ ገሊፆም ግዜያዊ ኣመሓዳሪ ንኡዛባ ፀሮና ኣቶ ሃይለ መንገሻ ብወገኑ ነበርቲ ሰለስተ ምምሕዳራት ከባቢ ንዝዓምዎ ዘለዉ ስራሕ ብምምጓዝ እቲ ናይ ፅገና ስራሕ ምስ ተዛዘመ ዝፀንሐ ናይ መጓዓዝያ ፀገም ከም ዝፍታሕ ሓቢሩ ኣብ መወዳእታ ድማ እቲ ናይ ሓመድ ፅርግያ ግቡእ ኣገልግሎት ምእንቲ ክህብ ምስ ዝምልከቶም ኣካላት እናተሓባበሩ ዘድሊ ክንክን ክገብርሉ ተላብዩ ክቡራትን ክቡራንን ቅፅሊ ዝቐርብ ዜና ውፃኢ ንምክትታልኩም ደቂመ ብኸብሪ ይዕድም። ኣብ ዜና ውፃኢ ክንሰግር ኤሮጳዊ ሕብረት ኣቐዲሙ ካብ ዘፅደቑ ዝዓበየ ምዃኑ ዝገለፀ እገዳ ኣብ ልዕሊ ሩስያ ከም ዝውስን ሓቢሩ እዚ ሓድሽ ስጉምቲ ወታደራዊ ኢንዱስትሪ ብቐንዱ ድማ ንመፍረ ኣፅዋር ዕላማ ዝገበረ ምዃኑ ሚኒስትራት ጉዳያት ወፃእቲ ሕብረት ገሊፆም እቲ እገዳ ተግባራዊ ምስ ኮነ መፍረ ሚሳይላት ሩስያ ብከቢድ ከም ዝህሰ እቶም ሚኒስትራት ኣሚቶም ኣለዉ ይኹን እምበር እቲ ውፅእ ንኩናት ዩክሬን መፍትሒ ክኸውን ከም ዘይክእል ዝገለፀ መንግስቲ ሩስያ እቲ ሕብረት ተፀባይ ስጉምትታት ካብ ምውሳድ ክሕየብ ፀዊዑ እቲ እገዳ ምስ ዝትግበር ኣብ ልዕሊ ኤሮጳዊ ሕብረት ከቢድ ቁጠባዊ ስምብራት ዝገድፍ ናይ መልሰ ግብሪ ስጉምቲ ከም ዝወስድ ድማ ኣጠንቂቑ ኤሮጳዊ ሕብረት ኩናት ዩክሬን ካብ ዝውላዕ ንድሓር ኣብ ልዕሊ ሩስያ ናይ 21 ዙርያታት እገዳ ከም ዘፅደቐ ሩስያ እውን ተመጣጣኒ ምላሽ ከም ዝሃበትሉ ፀብጻባት የረድኡ ኣብ 2026 ዕለታዊ ኣስታት 1.4 ሚልዮን በርሜል ክበፅሕ ተገሚቱ ዝነበረ ወሳኺ ጠለብ ነዳዲ ናብ 400,000 በርሜል ከም ዝወረደ ውድብ ኣፍሬትን ለኣኽቲ ነዳዲ ማለት ኦፔክ ሓቢሩ እቲ ኣሓዝ ካብቲ ኣቐዲሙ ዝተኣመቶ ብ71 ሚእታዊት ከም ዝጎደለ እዩ እቲ ውድብ ገሊጹ ዘሎ ኣብ ፅላት ፀዓት ዝተገብረ ትሑት መጠን ወፍሪ ከምኡ ውን ኣብ ዓለም ብሓፈሻ ኣብ ዞባ ማእከላይ ምብራቕን ኤሮጳን ድማ ብፍላይ ዝተኸስተ ጥጥታውን ወታደራውን ቅልውላው ካብ ሳዕሜናት ናይቲ ክስተት ምዃኖም ተሓቢሩ ኣብ 2027 ወሳኺ ጠለብ ነዳዲ መዓልታዊ ናብ 1.7 ሚልዮን በርሚል ክብክብል ከም ዝኽእል ግምት ክኢላታት ኣሎ ዋጋ ነዳዲ ኣብ ዕረጋታት ዓለም $100 ንበርሚል በፂሑ ከም ዘሎ ፀብጻባት የረድኡ ህዝባዊት ሪፓብሊክ ቻይናን ቪየትናምን ንግዲ ወፍርን ፀዓትን ኣብ ዝርከቦም ፅላታትን ዘለዎን ሓበራዊ ንጥፈታት ንምስፋሕ ተረዳድየን ቀዳማይ ሚኒስተር ቻይና ሊ ኪያንግ ትማሊ 12 ጥቅምቲ ምስ ላዕለዎት ሰብ መዝ ቪየትናም ኣብ ከተማ ቤጂንግ ኣብ ዘካየዶ ዝርርብ እዩ እቲ ምርድዳእ ተበፂሑ ብዘይካዚ ክልትኤን ሃገራት ኣብ ምምዕባል ቴክኖሎጂ ብቐንዱ ድማ ሰብ ሰርሖ ብልሒ ብሓባር ከም ዝሰርሓ ኣብቲ ርክብ ኣፍሊጠን ኣብ መዳይ ትምህርቲ ባህሊ ከምኡውን ርክባት ህዝቢ ምስ ህዝቢ ከም ዝተሓጋገዛ እውን ገሊፀን ኣለዋ
ኣብ ፖሊሲ ሓንቲ ቻይና ዘለዋ መርገፂ ዘነፀረት ቪየትናም ኣብ ደሴት ታይዋን ንዝግበር ግዳማዊ ምትእትታው ከም እትቃወሙ ኣብቲ ኣጋጣሚ ሓቢራ። ኣብ 2025 ልዕሊ 290 ቢልዮን ዶላር ዝግመት ንግዳዊ ምልውዋጥ ዘካየዳ ቻይናን ቪየትናምን ኣብ ዝሓለፈ 9 ኣዋርሕ ናይዚ ዓመት እውን ልዕሊ 250 ቢልዮን ዶላር ምልውዋጥ ኣካይደን ኣለዋ። ኣብ ጽላት ሰብ ሰርሖ ብልሒ ዝግበር ዘሎ ገዚፍ ወፍሪ ኣብ ዕቤት ቁጠባ ዓለም እወታዊ ተራ ክጻወት ከም ዝኽእል ኣህጉራዊ ማዕከን ገንዘብ ኣሚቱ። ኣብ 2027 ቁጠባ ዓለም ብኣሳት 300ታዊት ክዓቢ ከም ዝኽእል ዝገመተ እቲ ማዕከን ዝዓበየ ክፋሉ ኣብ ቴክኖሎጂ ብዝግበር ዘሎ ወፍሪ ከም ዝጽሎ ኣረድዩ። ከም ውፅኢት ናይቲ ወፍሪ ቁጠባ ኤስያ ካብቲ ኣቐዲሙ ዝተገመቶ ብኣስታት 100ታዊት ክዓቢ ተኽእሎ ከም ዘሎ ኣህጉራዊ ማዕከን ገንዘብ ገሊጹሎ። ህዝባት ሪፐብሊክ ቻይና፣ ደቡብ ኮርያ፣ ጃፓንን ታይላንድን ዝርከበን ሃገራት ኤስያ ኣብ ጽላት ሰብ ሰርሖ ብልሒ ገዚፍ ወፍሪ የካይዳ ከም ዘለዋ እዩ ዝጥቀስ። ብደረጃ ዓለም ኣብ 2026 ኣብ ጽላት ሰብ ሰርሖ ብልሒ 12.7 ትሪልዮን ዶላር ከም እተገብረ ዝጠቐሱ ጸብጻባት እቲ ኣሃዝ ኣብ ዝመጽእ ዓመት 13.5 ትሪልዮን ዶላር ክበጽሕ ከም ዝኽእል ይእምቱ። ክልተ ኣሜሪካውያን ክልላታት ናይ 2026 ተዓወቲ ሽልማት ኖቤል ኣብ ስነ ቁጠባ ኮይኖም ንሳቶም ንምሕያሽ ቁጠባ ፖሊሲ ዝሕግዝ ዝሓሸ ኣገባባት ብምትእትታዎም ነዚ ዓመታዊ ኣብ ሽወደን ዝውሃብ ኣህጉራዊ ሽልማት ከም ዝበቕዑ ተገሊጹ። በዚ ድማ ክልቲኦም ብሓባር 1.2 ሚልዮን ዶላር ተሸሊሞም ኣለዉ። ንናይ 2025 ሽልማት ኖቤል ኣብ ስነ ቁጠባ ፈረንሳዊ፣ ሆላንዳውን ካናዳውን ክልላታት ብሓባር ከም እተዓወትሉ ይዝከር። ኣሜሪካ ንገለ ካብቲ መጸበቦ ሕርሙዝ ንምኽፋት ዝቐረበ ጠለባት ከም እተቐበለቶ ኢራን ሓቢራ። ይኹን እምበር እቲ ስጉምቲ ዲፕሎማስያዊ ባይታ ካብ ምጥጣሕ ሓሊፉ ነቲ ማያዊ መስመር ንምኽፋት ኣኻሊ ከም ዘይኮነ ሰብ መዚ ጸጥታ ኢራን ገሊጾም። ኢራን ነቲ መስመር ክትከፍቶ እንተኾይና ኣብ ልዕሊኣ ጸኒዑ ዘሎ እገዳ ክልዓል ኣሜሪካን እስራኤልን ኣብ ዞባ ማእከላይ ምብራቕ ዘካየድኦ ዘለዋ ወታደራዊ ወፍሪ ጠቕሊሉ ክቋረፅ ካብ ናብን ወደባታ ንዝግበር ምንቅስቓስ መራኸብ ንምዕጋት ዝተወስደ ስጉምቲ ክእለን ደስኪሉ ዘሎ ገንዘባ ክልቀቕን ዝርከቡ 7 ጠለባት ኣቕሪባ ከም ዘላ ዝፍለጥ እዩ። እንተኾነ ግና ኣሜሪካ ነየኖት ጠለባት ከም እተቐበለት ዝገልጽ ዝርዝር ሓበሬታ ዘግይት የለን። ኣብ መንጎ ኢራንን ኣሜሪካን ዘሎ መሰረታዊ ፍልልያት ንዝካየድ ዝርርብ ሰላም ዓንቂፅዎ ከም ዘሎ እዮም ጸብጻባት ዘረድኡ። ክብሯትን ክርማኒ ዜና ቅድሚ ምዛምና ኣርእስታቱ ክደግመልኩም። ቤት ፅሕፈት ትምህርቲ ኣብ ንኡስ ዞባ እምኒ ሓይሊ ንኣብነታውያን መምህራን ኣተባቢዑ። ኣብ ከተማ ከረን ብኣሰራርሓ ምግቢ ክስልጥኑ ዝፀንሑ መንእሰያት ተመሪቖም። ኣብ ንኡስ ዞባ ሰንዓፈ ንጥፈታት ባህልን ስፖርትን ኣብ ኣብያተ ትምህርቲ ተገምጊሙ። ኤውሮጳዊ ሕብረት ኣቐዲሙ ካብ ዘጽደቆ ዝዓበየ ምዃኑ ዝገለጾ እገዳ ኣብ ልዕሊ ሩስያ ከም ዝውስን ሓቢሩ። ኣብ 2026 ወሳኺ ጠለብ ነዳዲ ናብ 400,000 በርሜል ከም ዝወረደ ኦፔክ ገሊጹ። ቻይናን ቪየትናምን ኣብ ሓያሉ ጽላታት ዘለዎን ሓበራዊ ንጥፈታት ንምስፋሕ ተረዳድየን። ንምክትታልኩም ይመስግን ምስ ተረፍ መደባት ኤርሲቪ ክሓድገኩም ብወገነ ግን ብርኩማት

0: ብዝሓለፈ መዓልታት እውን ቀፂሉ ነይሩ
1: ኣብ ዝተረኽበ ውፅኢቱ ምስ ንዕዘብ ኮኸብ ንገርሰት ሓደ ባዶ ክትስዕራን ከላ ዱታ ድማ ንዋልታ ብተመሳሳሊ ውፅኢት ሓደ ባዶ ተዓዊታትላ ገልዓሎ ኣብ ልዕሊ ዛራ ሰለስተ ባዶ ክትዕወትን ከላ ባርካ ንሃዋሻይት እውን ክልተ ባዶ ቀፂዓ ኣብ ናይ ደቂ ኣንስትዮ ኣብ ፅቡቅ ቁመና ዘላላል እምባ ንኣውላ ብግፊ ሓሙሽተ ባዶ ክስዕራን ከላ ኣብ ውድዳት ኩዕሶ መርበብ ሲሮ ንደርማስ ክልተ ባዶ ዱታ ንገርሰት ከምኡ ድማ ፈንቅል ንክኸብ ብተመሳሳሊ ውፅኢት ክልተ ባዶ ተዓዊተን ኣለን ኣብ ናይ ደቂ ተባዕትዮ ድማ ሲሮ ንደርማስ 3-1 ክትረትዓ ሂላ ንቢሻ 3 ባዶ ከም ድማ ኮኸብ ንገርሰት 3-2 ዝኾነ ውፅኢት ረቲዐን
0: ግጥማት ፕሪምየር ሊግ እንግሊዝ እቲ ማሊ ሶኒ ብሓንቲ ፀወታ ኣብ ዝቕፅለሉ ኮቨንትሪ ኣገዳሲ ዓወታ መዝጊባ
1: ክለባት ኮቨንትሪ ሲቲ ኒውካስል ዩናይትድን ተን ዝተራኸባ ክኾና ከልዋ ኮቨንትሪ ኣብዚ ውድድር ዓወት ካብ ዘይተመዝገብ 25 ዓመታት መሊኣ ብምባራ ገለ ተኣምር ክትሰርሕ ትኽእልቲ ኮይና ንምዕዛብዮም ደገፍታ ናብ ሜዳ ኮቨንትሪ ቢልዲንግ ሶሳይቲ ኣሬና ውሒዞም ናብ ፀወታ ምስ ንሰግር ኣብ ናይ ቅንዕ ዕረፍቲ ፀወታ ኮቨንትሪ ኣብ ሻርሺት ደ መገዲ ፍፁም ቅላዕ ካብ ሩዱኒ ብዝረኸበታ ሸቶ ቀዲማ መሪሕነት ብምሓዝ ከተዕርፍን ከላ ድሕሪ ዕረቶ ኣብ ዝቐፀለ ካልኣይ ብርግጥም ሓይላ ብምቕራባ መበል 48 ዶ ካብ ሸሪፍ ብዝረኸበታ ሸቶ መሪሕነት ደሪዓ መስመር ምክልኻላ ፈሪስዋ ዘምስ ኒውካስል መበል 70 ካብ ቦትማነት ውፅኢት ዘፅበት ብልዝቲ ሸቶ እኳ ተረኸበት ዘይፅወር መስመር መጥቃዕቲ ወኒና ዘምሴት ኮቨንትሪ ኣብ መበል 81 ከም ድማ 86 ደቃዮ ካብ ሲምሰን ሙፋንን ብዝረኸበተን ተወሰኽቲ ክልተ ሸቶታት ንኒውካስል ገፊሕ ብዝኾነ ውፅኢት 4-1 ብምርታዕ ድሕሪ 25 ዓመታት ብኽሪ ናይ ፕሪምየር ሊግ ዓወት ምስ ደገፍታ ኣስተማቂራ ምስያ ኣብዛ ፆታ ናይ ኮቨንትሪ ቶማስ ኣሳንቶ ይብሉ ዝተፀዋታይ ተባሂሉ ተሰይሙ
0: ግጥማት ሻምፒዮንስ ሊግ ኤሮጳ ሎም ሶልስ ምሸት ብዝተፈላለዩ ፆታታት ቀፂሉ ከምስ እዩ
1: ናይ ሎም ምሸት ፆታ ካብ ሰዓት 7:45 ምሸት ዝጅምር ኮይኑ ለንስ ኣንፃር ስፖርቲንግ ከምኡ ድማ ሳባ ኣንፃር ስላቪያ ፕራግ ክራኸባ እዮም ሰዓት 10 ድማ 7 ፆታታት ተሰሪዑ ኣሎ በዚ መሰረት ኣትለቲኮ ማድሪድ ኣንፃር ማንቸስተር ዩናይትድ እተካይዶ ፆታ ዝዓበየ ግምት ክወሃቦ እዩ እዘን ክለባት ኣብ ታሪክን 6 ግዜ ዝተረኸባ ክኾና ካብዚ ኣትለቲኮ ኣብተን 3 ተዓዊታ ዝነበረት ክትከውን ዩናይትድ ኣብ ሓንቲ ፀወታ ረቲዓ ኣብ 2 ግን ነጥቢ ተማቂላ ብሓፈሻ እዛ ክለብ ኣብዚ ኣብ 6 ርክባ ብድምር 8-4 ዝኾነ ውፅኢት ተዓዊታ ኣላ ናይ መወዳእታ ዓወት ናይዛ እስጳኛዊት ክለብ ኣብ ዓመተ ስፖርት 2021 2022 ኮይኑ ኣብ ናይ ዙር 16 ፈለማ ኣብ ሜዳ 1-1 ክትፈላለ ከላ ኣብ ካልኣይ ብረት ፀወታ ግን ኣብ ሜዳ ኦልትራፎርድ ሓደ ብባዶ ብምዕዋት ና ርብዒ ፍጻመ ፀወታታት ሰጊራ ምንባራ ናይ ቀረባ ተዘክሮ እዩ ኣሰልጣን ማንቸስተር ዩናይትድ ማይክል ካሪክ ትማለብ ዘካየዶ ጋዜጣዊ መግለፂ ክለቡ ንተፃወታ ሉክ ሻውን ኮብ ማይኑን ኣብ ናይ ትማሊ ልምምድ ብሰንኪ ፀርኦ መጉዳቲ ኣብ ናይ ሎም ሸት ፀወታ ንክስለፉ ኣጠራጥርቲ ምዃኑን ገሊጹ ኣሎ እዚ ኣብ ርእሲ ንከም ቤንጃሚን ሸሽኮ ፓትሪክ ዶርጉን ማዝራውን ካብ ናይ ሎም ሸት ግጥም ብኹራት ምዃኖም ድሕሪ ምርጋጹ እዩ ሆላንዳዊ ተኸላኻሊ ማትስ ዲለኺት ግን ትማል ሶኒ ጥንቁቕ ልምምድ ከም ዘካየደ ካብታ እንግሊዛዊቲ ክለብ ዝተረኽበ ሓበሬታ ይረድም ብዘካዚ ካሜሮናዊ ካርሎስ ባሊባ እውን ኣብ ናይ ሎሚ ሸት ፀወታ ክስለፍ ዘለዎ ተኽእሎ ዝዓበየ ምዃኑ እውን ይሕበር ዩናይትድ ኣብዝሓርፈ 6 ፀወታታት ኣብ ኩሉ ውድዳት ምዃኑ እዩ ኣብተን 5 ክትዕወት ብዘይምኻላ ንብቕዓት ኣሰልጣን ማይክል ካሪ ኣብ ምልክት ሕቶ ዘእቱ ኮይኑ ቀሪቡ ብምህላው ሎሚ ሸት እዛ እንግሊዛዊት ክለብ ኣብ ከቢድ ፀቕጢ ብምዃን ክትፃወት ትፅቢት ይግበር ወገን ኣትለቲኮ ማድሪድ ፓብሎ ባሪዮስ ብሰንኪ ናይ ምጭባጥ ጨዋዳ ካብ ፆታ ርሒቑ ካ ተፀንሐ ኣብዛ ፆታ ከርክብ ግን ዝለዓለ ተኽእሉ ኣለዎ ካብ ወርሒ መስከረማት ሒዞም ሰንኪ መጉዳእትን ካልእን ካብ ፆታ ርሒቖም ዝነበሩ ከም ኣሌክሳንደር ሶርሎዝ ከምኡውን ጁልያን ኣልቫረዝን ናብ ፆታ ተመሊሶም ብምህላዎም እዛ እስጳኛዊት ክለብ ክትረብሕ ልዑል ተኽእሉ ኣሎ ኣብ ካልእ ፀወታታት ምስ ንምልከት ኣርሰናል ኣንጻር ሊለ ክትፃወት እያ ኣብ ውድዳት ፕሪምየር ሊግ እንግሊዝ ፅቡቅ ገዝጋ ዝተርእ ዘሎ ኣርሰናል ኣብዛ ፀወታ ብቐሊሉ ክትዕወ ዝለዓለ ዕድል ተዋሂባ ዘሎ ክለብ እያ ኣርሰናል ኣብ ዝሓለፈ ፀወታ ኣንጻር ናፖሊ ሓደ ባዶ ተዓዊታ ዝነበረት ክትከውን ሎሚ ሸት ኣብዚ ውድድር ንዝሓዘቶ ተኸታታሊ 13 ፀወታታት ዘመዝገበቶ ናይ ብዘይ ስዕረት ምኻድ ጉዕዞ ንምዕቃብያ ሓድሽ ጉዕዞ ኣብዚ ናይ ሎም ዓመተ ስፖርት ንምሕዳስ ተበጊሳ ዘላ ብዛዕባ ናይ ሎም ፀወታ ኣመልኪቱ ስልጣን እዛ እንግሊዛዊት ክለብ እስጳኛዊ ዓላሚ ሚኬል ኣርቴታ ትማልሶን ኣብ ዘካየዶ ጋዜጣዊ መግለፂ ማርቲን ዙበመንዲን ፔሮ ሄንካፕን ትማሊ ኣብ ዘካየዶ ናይ መወዳእታ ልምምድ ኣብ ብርኮም ብዝፀርዎ መጉዳእቲ ኣብ ናይ ሎም ሸት ፀወታ ክስለፉ ዘሎ ተኽእሎ ኣጠራጣር ምዃኑ ክገልጽ ከሎ ክሳዕ ክንደይ ካብ ሜዳ ክርሕቁ ምዃኑ እውን ሕክምና ውፅኢት ይፅበ ከም ዘሎ ኣረድዩ ብዘካዚ ክሪስቶስ ዞሊስ ኣብ ኣገራዊ ፀወታታ ብሰንኪ ፀሮ መጉዳእቲ ንሳምንታት ካብ ፀወታ ዝርሕቕ ምዃኑ ርዱ ኮይኑ ፍረንሳዊ ዊልያም ሳሊባ

ብስን ካብ ሕቑ ዝጾሮ መጉዳእቲ ንንውሕ ዝበለ ግዜ ካብ ጾታ ርሒቑ ከም ዘሎ ይፍለጥ። ኣርሰናል ኣብ ሜዳ ካብ ዘካየቱ እንዳሓደ 7 ፀወታታት ዛጊዳ ተሰዓረት ናብ 5 ተዓዊታ ኣብ 2 ነጥቢ ተማቒላ። ብዘይካዚ ኣብ ዳሕሮት 24 ፀወታታት ናይ ዝውድድር ኣብቲ 18 ልዳታ ኩዕሶ ኣይሓለፉን። ብወገን ፈረንሳዊት ክለብ ሊለ እዛ ክለብ ናብ እንግሊዝ ብምጋሽ ኣብ ዘካየደት እንዳሕሮት 8 ፀወታታት ክትዕወት ኣይከኣለትን። ኣብ 7 ክሰዓርን ከላ ኣብ ሓንቲ ግጥምካ ነጥቢ ተማቒላ። ባርሴሎና ናብ ቱርኪ ብምጋሽ ኣንጻር ጋላታሳራይ ንክትጋጠም መደብ ተሰሪዑላ ኣሎ። ባርሳ ኣብ ናይ ሎሚ ምሽት ጾታን ሓልቓ ራፊና ብስንኪ ኣብ ኣህጉራዊ ጾታታት ብጾሮ መጉዳእቲ ኣብ ዕረፍቲ እኳ ተቐንየ ብመሰረት ኣሰልጣን ባርሴሎና ሃንሲ ፍሊክ፣ እዚ ብራዚላዊ ናብ ልምምድ እኳ ተመሊሱ ተሎ ንጽብዮ ናይ ክላሲኮ ጾታ ክጥቀመሉ ምእንቲ ኣብ ባርሳ ሓዲጉ ናብ ቱርኪ ከም ዝነቐለንን ማዕከና ዜና ስፖርት ስጳኛ ዝዛረባ ዘለዋ። ኣብ ካልእ ጾታታት ናይ ሎሚ ምሽት ምስ ንምልከት ኢንተር ሚላን ኣንጻር ብሩጅ፣ ኣርቢ ላይፕዚግ ኣንጻር ፒኤስቪ ኤንድሆቨን፣ ቫይኪንግ ኣንጻር ባየር ሙኒክ፣ ከምኡ ድማ ቪያርያል ኣንጻር ናፖሊ ክጻወታ መደብ ተሰሪዑለን ኣሎ። ዝኸበርኩም ተዓዘብቲ ንሎሚ ዝተዳልዉ ዕለታዊ ዜና ስፖርት ኣብዚ ፍጸም። ስለምክታልኩም ኣዝየ መስግን። ምስ ተረፉ መደባት ኤርቲቪ ሓድጎኩም ብወገነግን ሰላም።

ሰላም ከመይ ቀኒኹም ዝኸበርኩም ተዓዘብቲ ኣብ ዝሓለፈ ሰሙን ኣብ መዘርግሒ ንቕጦታት ምርበብ ሓበሬታ ሸባይ ዳትኩም ናይ ዝተዘርግሓ ጋዜጣታት ሓዳስ ኤርትራ ኤርትራ ሓዲሳ ኤርትራ ሓዳስን ኤርትራ ፕሮፋይልን ኣቶኪራት ትዳሎ መደብ ዳህሳስ ሕትመት ሒዝናልኩም ቀሪብና ኣሎና። ጋዜጣ ሓዳስ ኤርትራ ብዘይካ ሶኒ መዓልታዊ ትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ትግርኛ እያ። ዋና ኣሳናዳኢ ብርሃነ ምሕረታብ፣ ምክትል ኣሳናዳኢ ዓብደልቃድር ኣሕመድ፣ ቦርድ ምስንዳ ዮሴፍ ሃይለማርያም፣ ሙሉ ብርሃን ሃብተ ገብርኤል፣ ተስፋ ኣለም የማነ

ቀደን ስነ ጥበብን ታሪክ ህይወት ዛንታ ውልቀ ዝኽሪ ዝምልከት ሕዝቶ ሰፊሩ ኣሎ ኣብ ስነ ጽሑፍ እቲ ብጽቡቕ ዝተሃንፀ ንእሽተይ ፍጻመ ካብቲ ብሕማቕ ዝተሃንፀ ዓብ ፍጻመ ከም ዝበልፅ ምፍላጥ ኣገዳሲ እዩ ጥበብ ኣዘናትዋ ምልከት ቋንቋ ውሉል ንባብ ዘለዎ ፀሓፊ ዝያዳቲ ብስምዒት ዝፅሕፍ ከም ዝዕወት ኣየጠራጥረን ስለዝደለኻ ጥራይ ዝፀሓፍካ ኣይኮነን ወላ እኳ ናይ ገዛ ርእስኻ ዛንታ ይኹን ኣብዚ ዓለም በይንኻ ስለ ዘይነበርካ ጉዕዞኻ ብሰባትን ፍጻመታትን ዝተኸበዩ ስለዚ ተራ ናይዞም ኣገደስቲ ተዋሳእቲ እዚኣቶም ኣብ ዛንታኻ ከመይ ክትውክሎን እንታይ ክትብሎን ንባብካ ምስ ንባቦም ብኸመይ ክተዋሃዶን ኢኻ ኪንዮ ምሕሳብ ምንቃሕ ይሓተካ ነይረዮ እሞ ከምኡዩ ዝብል ድርቅና ወይ ኣንነት ወይ በሃምነት ክገዝኣካ ከተፍቅደሉ ድማ ይብልካን እቲ ዝበልካዮስ እንታይ ክብል ኢኻ ደሊኻዮ እየ ዝብል ዘለኹ ኣብዚ ጅር በዕለ ታሪኸ ህይወት ብዙሕ ተቐባልነት ዝረኸበ ብርክት ዝበለ መፅሓፍቲ ኣብ ቋንቋ ትግርኛ ተሓቲም እዩ ከም መወከሲ ከገልግለና ጥራይ ዘይኮነ ክንድሰተሉን ክንመሃረሉን ስለ ንኽእል ንገለ ክጠቅስ እዚ ግን ባዕላዊ ምስቲ መቓርን ምስ ዝተፈላለዩ ኣንበብቲ ናይ ሓባር መረዳእታ ምዃኑን ክሕብር ደሊ ምክንያቱ ዘየንበብናዮ ግን ብዙሕ ብሉፅ ዕዮታት ክህልው ስለ ዝኽእል ዘንበብኩሞ ክተካፍሉና ንእግሪ መንገድና ንምሕፀን ኤርትራ ጉዕዞ ኣብ ተዘክሮታተይ ናይ ኣምባሳደር ኣሕመድ ጣህር ባዱሪ ብዙሓት ብክብሪ ዝጠቕስዋ መፅሓፍ ታሪክ ሂወት እያ ናይ ተክኤ በየነ ካብ ሪቕ ሕፍንቲ ናይ ተክኤ ተስፋይ ካብ ጎርፊ ተዘክሮም ክልተ ቅርፅታት ናይ ኮሎኔል ኣስራስ ኢሳ ዛንታ ውልቀ ዝኽሪ ከምኡውን መጋርያ ወዘተ ክንጠቅስ እውን ንኽእል ከም በዓል ሳሊና ዝኣመሰለ ናይ ግርማ ኣለም ተክኤ ኣብ ውሱን መድረኽን ፍጻመን ዘተክሩ እውን ኣሎ ዛንታ ውልቀ ዝኽሪ ብወገና ብመጋርያ ቀፂላ ብእትስዕባ ወይ ዝስዕባኣ መፅሓፍትያ ሙሉእ ዛንታ ህይወት ደራሲኣ እትገልጽ ይርከቦ ኣብ ዓንዲ ጥዕና ዑደት ደም ብኸመይ ስርሕቤት ሰላስል ተዳሲሱ ዑደት ደም ንምሕያል ብሕክምና ክውሃብ ዝኽእል ፍወሳኳ እንተሎ ገለ ምግብታት ብምምጋቡን ከተሕይሎ ከም ዝከኣል ክኢላታት ይመኽሩ ሽጉርቲ ኣንጻር ምራተ ዝከላኸል ቀና ዘለዎ ዓይነት ኣሕምልቲ እዩ እዚ ድማ ንጥዕና ልቢ ኣዝዩ ኣገዳሲ ይገብሮ ሽጉርቲ ንሸንብቆታት ደም ኣርተርን ቬንን ክሰፍሑ ዝሕግዝ ውህደት ስለ ዘለዎ ዑደት ደም ብዝግባእ ከም ዝውሕዝ ይገብር ኣብ ልዕሊ 23 ሰባት ን30 መዓልታት ዝተኸየደ መፅናዕቲ ከም ዘነፅሮ 4.3 ግራም ሽጉርቲ መዓልታዊ ከም ዝወስዱ ዝተገብሩ ሰባት ዑደት ደሞም ዝሓየለ ኮይኑ ተረኺቡ ቃርፋ ሓየሎ ጥቕምታት ዘለዎ ዓይነት ቀመም ኮይኑ ሓደ ካብኡ ምሕያል ዑደት ደም እዩ ተመራመርቲ ነዚ ንምንጻር ኣብ ልዕሊ 20 ሰባት መፅናዕቲ ኣካይዶም ነይሮም መዓልታዊ ዝተወሰነ ዓቐን ቃርፋ ከም ዝወስዱ ዝተገብሩ ሰባት ዝተመዓራረየ ዑደት ደም ክህልዎም ከም ዝሓገዞም ድማ እቲ መፅናዕቲ የነፅር ቃርፋ ሻምብቆታት ደምና ብቐሊሉ ከም ዝምጠጡን ከም ዝዛነዩን ናይ ምግባር ዓቕሚ ስለ ዘለዎ ልዑል ፀቕጢ ደምን ሕማም ሽኮርን ዘለዎም ሰባት ክወስድዎ ፅቡቅ ምዃኑ እቲ መፅናዕቲ ኣመልኪቱ ፃዕላ ሽጉርቲ ናይ ሳልፈር ውህደት ከም ዘለዎ ዝፍለጥ ፃዕዳ ሽጉርቲ ዑደት ደም ኣብ ምቅልጣፍ ልዑል ጥቕሚ ከም ዘለዎ ክኢላታት የመልክቱ ብተወሳኺ ፃዕዳ ሽጉርቲ ኣሊሲን ዝተባሃለ ኬሚካላዊ ትሕዝቶ ስለ ዘለዎ ንቲሹታት ዋሕዚ ደም ብምሕያል ሻምብቆታት ደምና ስሩዕን ጥዕና ዘለዎ ዕደት ደም ክካየዱን ይኽእሎም ኣብዚ ቀረባ ሳምንታት ኣብ ኣሜሪካ ናይ ኣርተሪ ፀገም ኣብ ዘለዎም 42 ሰባት መፅናዕቲ ተኻይዱ ነይሩ ንሳቶም ኣብ መዓልቲ 2200 ሚሊግራም ካብ ፃዕዳ ሽጉርቲ ዝወፀ ናይ ኣሊትስን ሕሩጭ ከም ዝወስዱ ድሕር ምግባር እቶም 50 ሚታዊት ዝፀንሖም ዑደት ደም ኣብ ውሽጢ ሳምንታት ክመሓየሽ ከም ዝተኻለ ኣነፂሩ ተጠቂሱ ኣብ ዓምዲ ሸባብ ንስ ዓምዲ ሓሳባት ፈጠራውን ተበላሓትን ኣእምሮ ኣብ ትሕቲ ዝብል ልዕሊ ዓቕሚ ኤርትራዊ ዝኸይድ ኤርትራዊ ፀገም ከምዘየለ ተገሊጹ ተወፋይነት ብትምህርቲ ዘይኮነስ ካብ ነፍስኻ ንላዕሊ ዝዓቢ ዕላማ ብምህላው እትላበሶ ባህር እዩ እዚ ሕሉፍ ተወፋይነት እዚ ድማ ንህዝቢ ኤርትራ ብቁፅርን ብዕጥቅን ምስ ዝዓብይዎ ሓይልታት ገጢሙ ክስዕርን ናፅነቱ ክጓናፀፍን ክዕቅብን ዘኽኣሎ ተበራሕትነት ውላድ ተወፋይነት እያ ውሽጣዊ እምነትን ድሌትን ክሳብ ክንደይ ንዓቕሚ ኣእምሮ ሰብ ከፊቱ ሓደስቲ መፍትሕታት ከም ዝፈጥር ገድሊ ኤርትራ ናይ ወትሩ ኣብነትና እዩ ሓደ ሰብ ወይ ሕብረተሰብ ንሓደ ዕላማ ብምሉእ ልቡ ክውፈየሉ እንከሎ ኣይከኣልን እዩ ዝብል ኣተሓሳስባ ወጊዱ ብኸመይ ይከኣል ዝብል ሕቶ እዩ ዘልዕል ንሕፅረታት ከም ዕንቅፋታት ዘይኮነስ ከም ብድሆ ምርኣይ ኩሉ ሰብ ዝኽእሉ ኣይኮነን ተወፋይነት ዘለዎ ኣእምሮ ብዘጋጥሞ ሕፅረታት ኣይማረርን እዩ

ኣብ ክንዲ እንታይ ጎዲሉኒ ዝብል በዝ ዘለኒ እንታይ ክገብር እኽእል እዩ ዝብል ኣብ መንጎ እንታይ እዩ ጎዲሉኒ ምባልን በዝ ዘለኒ እንታይ ክገብር እኽእል ምባልን ዘሎ ፍልልይ ንምርዳእ ንሓንሳእ ነስተንተን ብዘለኒ እንታይ ክገብር ይኽእል ምባል ዘይተለምደ መፍትሒታት ብምምሃዝ ንዓበይቲ ፀገማት ምእላይ ዝኽእል ተበላሕትነት ዝፈጥር ለዋጥ እዩ ተገሊጹ ሓፂር ግምጋም መፅሓፍ እንታይ ይሓይሽ ሰፊሩሎ መለስ ዝተደጋገሙን ኣሰልከይትን ማለት ክሊሼ ዝኾኑ ቃላትን ኣገላልፃታትን ተፀይኑ ብሓደስቲ ኣገላልፃታት ዝሰብሐ ቅኔታት ቀሪቡልና ምህላው እቲ ካልእ ፍሉይነት እዩ ብቕዓቱ ድማ ድንቅነቱ ከዓ ፊደል ጀ ከም ፊደል ኣብ ስነግጥንታትና ኾነ ቅኔታትና ብዙሕ ዝውቱር ኣይኮነን ብዙሕ እውን ምቹእ ኣይመስለካን እዩ ቀናይ መለስ ግና እንሆ ከም ድላይ ገይሩ ደጋጊሙ ኣጀብጂቡን ኣሕጀብጂቡን የዘውትሮ ቅኔታት መለስ ንጉሰ ውፅኢት ዓሚቕ ትዕዝብትን ምስትንታን እዮም ንኣብነት ዘመናይ ኩዕሶ እትብል ግጥሚ ንእግርን ርእስን ብምውዳርያ እተስተንትን እዚ እቲ ተራ ወይ ላዕለዋይ መልእኽታ እዩ እንተኾነ እግርን ርእስን ብምውዳር እቲ ብእግሪ ዝፅወት ዘሎ ኩዕሶ ወላ እውን ብርእሲ ዝምራሕ ይኹን የግዳስ ንኩሉ ብርእሱ ክሓስብን ፍታሕ ከምፅእ ዝግብኦን ወገን ቀፊዱ ኣብ እግርን ርእስን ውሑዳት ዝፀምድ ኣባኻኒ ግዜን ጉልበትን ሓሳባትን ዜጋታት ምዃኑ እውን ዝእምት ይመስለኒ ብኣውራ እውን ትፅቢትን ለበዋን ቀናይ ንሕና ኣንበብቱ ንስክፍታታቱ ንኣድናቕቱ ንለበዋታቱ ንኣስተንትኖታቱ ዕምቆት ርድኢታቱን ምስኡን ማዕሪኡን ኮይና ክንጓዓዘዩ ዝዕድመና ዘሎ ይርከቦ ኣብ ዓምዲ ልምዓት ሸፈነ ኣገልግሎት ጥዕና ኣብ ንኡዞባ ሰንዓፈ ተዳሲሱ ኣገልግሎት ጥዕና ንኡዞባ ሰንዓፈ ካብ ግዜ ናብ ግዜ ብዓቕሚ ሰብን መሳርሒታትን እናዓበየ ብምምፁ ኣብዚ ግዜ እዚ ኣብ ዝሓሸ ደረጃ በፂሑ ይርከብ ኣቃወማ ኣገልግሎት ጥዕና ንኡዞባ ሰንዓፈ ካብ ዓዲ ዝብገስ ኮይኑ ክሳብ ኮማዊ ሆስፒታል ዝርግሕዝ ኣለዎ ኣብ ንዞባ ሰንዓፈ ልዕሊ ሱሳ ዝኾኑ ወከልቲ ጥዕና ዓዲ ከም ዘለዉ ሓላፊ ኣገልግሎት ጥዕና ናይቲ ንዞባ ኣቶ ኣሴር ኣልኣዛር ይገልጽ ኣቶ ኣሴር ንዕማማት ወከልቲ ጥዕና ዓዲ ኣመልኪቱ ክገልጽ እንከሎ ዝበዝሕ ስርሖም ኣብ ህዝቢ ጎስጓስ ምግባር ተርእዮ ዓሶ ቲብን ካልኦት ተመሓላለፍቲ ሕማማትን ከምኡ ድማ ፅሬት ኣከባቢ ምክትታል ምዃኑ ይነጥር ኣብ ዓድታት ኮይኖም ድማዮም ነዚ ዝተጠቕሰ ኣገልግሎታት ዝህቡ ዘድሊ መድሃኒት ከዓ ካብተን ኣብ ከባቢኦም ዝርከባ ትካላት ጥዕና ከም ዝወስዱ የብረ ብዜካዚ ን6 ወርሒ ዝሰልጠኑ 4 ኣጋር ሓኸይም ኣብ መብረቐዋ ፃደፍ ተመዲቦም የገልግሉ ከም ዘለዉ ኣቶ ኣሴር ይገልጽ ኣጋር ሓኸይም መድሃኒት ዝዓጠቑ ኮይኖም ንትሕቲ 5 ዓመት ቆልዑን ነፍሰ ጾራትን ኣብ ምክትታል ከምኡ ከዓ ኣብ ምክልኻል ተመሓላለፍቲ ሕማማት ይነጥፉ ኣብ ዓምዲ ርእቶ ባሕሪ ኤርትራ ምንጪ ማእከል ስሕበት ዘርእስቱ ዛዕባ ይጸንሐና ኣብዚ እዋን እዚ ኤርትራ ቓልቦ ዓለም ስሒባ ትርከብ እዚ ከዓ ሰፊሕ ንሕርሻ ዝበቅዕ መሬት ስለ እትውንን ኣይኮነን ካብ ካልኦት ዝበልጽ ዘይተኣደነ ባህርያዊ ጸጋታት ስለ ዘለዋ እውን ኣይኮነን ብሓፈሻኡ እዚ ዝተጠቕሰን ዝተረፈ ካልእ መድያትን ንተሃራፍነት ኤርትራ ጽልዋ ክህልዎ ዝኽእል እኳ እንተኾነ እቲ ቀንድያ ተኩሮ ክትስሕብ ዝደፍእ ዘሎ ጉዳይሲ ንሱ ዘይኮነስ ብሕፅር ዝበለ ጂኦግራፊያዊ ኣቀማምጣ ይልካ ክግለጽ ይከኣል ኤርትራ ተደኪናትሉ ዘላ ክፋል ዓለም ብብዙሓት ተንተንቲ እስትራቴጂያዊ ምዃኑ ክግለጽ ዝፀንሐ ሓቂ እዩ ብወታደራዊ ቁጠባዊ ጂኦግራፊያዊ ጂኦፖለቲካዊ ኮታ ብኩሉ መዳይ ምዝጥመት ኤርትራ ኣቀማምጣ ሓንቲ ካብተን ልዑል ኣገዳስነት ዘለዎን ሃገራት ይገብራ ኤርትራ ልዕሊ 200 ኪሎ ሜትር ዝንውሓቱ ባሕሪ እትውንን ሃገር እያ እዛ ብግዜ ምግዛእቲ ጥልያን ከም ሃገር ዝቆመት ኤርትራ ወኒናቶ ዘላ ባሕሪ ኣብ ዓይኒ ዝተፈላለዩ ወረርቲ ከም ትወድቕ ገይርዋ እዩ እዚ ባሕሪ እንተዘይህልዋ ነይሩ ቁልሕ ኢሉ ዝጥምታ እውን ኣይምተረክበን ክበሃል ይከኣል መጻብቦ ባቢኤል መንደብ ኣብ ኣፍንጫ ወደብ ዓሰብ እዩ ዝርከብ 12 ሚታዊት ንግዳዊ ምንቅስቓስ ዓለምና ዝሓልፋሉ ነቑጣ ምዃኑ እውን ይንገረሉ ኣብዚ ከባቢ ክፍጠር ዝኽእል ንእሽቶ ጸገም ንንግዳውን ቁጠባውን ምንቅስቓስ ዓለምና ክሳብ ክንደይ ክዘርጎ ከም ዝኽእል ንምግማቱ ኣየጸግመን ንኣብነት እዚ መትረብ እዚ ነተን ብወገን ማእከላዊ ባሕርን ኣሜሪካን ዝርከባ ሃገራት ኣብ ንሓድሕደን ዝገብርኦ ቅጠባዊ ኮነ ንግዳዊ ወይ ካልእ መድያዊ ርክባት ንምፍጻም ዘተኣሳስረን እዩ ከምዚ ስለ ዝኾነ ድማ እዩ ምስ ክሳድ ጥርሙዝ ከመሳስሎ ዝሃቀንኩ ኤርትራን በኣር ኣካል ናይዚ ሓነቐ ቦታ ኮይና ኢና ንርኽባ

ጋዜጣ ኤርትራያል ሓዲሳ ብዘይካ ሶኒን ረቡዕን መዓልታዊ ትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ዓረብያ ዋና ኣሰናዳይ መሓመድ ኑር ያሕያ፣ ምክትል ኣሰናዳይ ሃዋ ሱሌማን ዓብደልቃደር፣ ዜና ወፃኢ ዓረቢ መሓመድ ጌታ፣ ሌኣውት ኑራ ዑስማን መሓመድ፣ ፋጥማ ሕመድ እድሪስ። ኤርትራ ኣብ ቅርና ኣፍሪቃ እትኽተሎ ፖለቲካ ኣብ ቀንዲ መትከላት ናይ ወፃኢ ዝምድናታት ዝተሰረተ መርሓ ሃገራዊ ድሕነታ ምዃኑ ብጭብታት ዘነፀረ ፅሑፍ ሰፊሩሎ። ኣብ ዓምዲ መልሓቐላ ደቡብ ኣልፍኖን ሓላፊ ኣሃዱ ባህልን ስፖርትን ንዞባ ዓዲ ቀይሕ ኣቶ ተመስገን ሓጎስ ዝተኸየደ ቃለ መሕተት ሰፊሩሎ። ኣብ ዓምዲ ማሕበራዊ ዕቤት ድሕነት ኣከባቢ ንድሕነት ደቅና ዝብል ኣገዳሲ ትሕዝቶ ሰፊሩ ይርከብ። ኣብ ዓምዲ ሲሓ ወላእሰር መስሕባት ቱሪዝም ኤርትራ ተዳሲሶም። ኣብ ዓምዲ ዕልሞም ቴክኖሎጂያ ዝተፈላለዩ ምህዞታትን ረኽበታትን ይጸንሑና። ኣብ ዓምዲ ካብ መጻሕፍቲ ኮብላሊ ኣብ ኣስመራን ዓድታት ኤርትራን ሳልሳይ ክፋል ቀሪባ። ብዛዕባ እቲ ኩዓሳሱ ካብ ምዕራይ ዝረኽቦ ዝነበርኩ መቕሽሽ ኣቦይ ሓቲቱኒ ወይ ተዛሪቡኒ ኣይፈለጥኒ ነይሩ። ሰንበት ምሸት ትምህርቲ ቅድሚ ምምዝጋቤ ግን ተስፋይ እዘን ኩለን ኩዓሳሱ ናይ ጎልፍ ኣብ ማይ በላ ሓፂብካ መቕሽሽ ትረኽበለን ኢኻ፣ ንመግዚኢ ኳድሮናኻን ካልእ ኣብ ትምህርቲ ዘድልየካ ነገራትን ዘይተውዕሎ ዝወደይ በለኒ። ምስ ናይ ጎልፍ መዋዕልተይ ኣብ ቪላጆ ንኸድኩ ካብ ድኻኩን እንዳጀበሊ ባኒ ምስ መዓር ከም ዝገዝእ ሓደ ሓደ ግዜ እውን ጋዞዛን ካረሜላታትን ንሕወተይ ሒዘሎም ከም ዝመፅእ እፈልጥ ከም ዝኾነ ነገረኒ። ከይሰንበድኩ ሓራይ ኣቦይ በልክዎ። ኣቦይ ናይ ገዛኢ ጥልያንን ገዛኢ እንግሊዝን ወተሃደር ብምንባሩ ብዲስፕሊን ሰልጠነን ካብቶም ኣለዉ ዝበሃሉ ደቂ ከተማ ኮይኑ ሰፊሕ ኣረኣያ ዝነበሮን እዩ። ንኩሉ ነገር ድማ ብማዕዳዩ ዝሓልፎ ዝነበረ ሶኒ ንግሆ ምስ ኣቦይ ብጊሓቱ ኢና ንክንምዝገብ ናብ ቤት ትምህርቲ ሕብረት ዝኸድናን ዝተመዝገብኩን። ቤት ትምህርቲ ሕብረት ኣብቲ ምዝገባ ዝተጀመረሉ ሶኒ መዓልቲ ካብ ቪላጆ፣ ፀፀራት፣ ፎርቶ፣ ዓተለርያ፣ ቤት ምኻእ፣ ዓዲ ሰግዶን ዓዲ ኣቤቶን ጥራይ ዘይኮነስ ካብ ኩሉ ቦታታት ከተማ ኣስመራን ርሑቕ ዓድታትን ንኽምዝገቡ ብዝመፁ ቆልዑን ወለድን ዓለሊቑ ነበረ። ከምኡ ዝበለ ብዝሐ ቆልዑን ወለድን ክርኢ ናይ መጀመርያ ስለ ዝነበረ ከም ዓብዪ በዓል ወይ ንግደተ ይርእዮ። ኣብ መጀመርያ መዓልቲ ክፍልናን ኮፍ ንብለሉ ቦታን ምስ ፈለጥና ወለድና ገዲፎም ናኸዱ። ኣብ ዓምዲ ማሕበራዊ ዕቤት ኣገዳስነት ባህሊ ስራሕ ኣብ ሕብረተሰብ ተዳሲሱ። ስራሕ ክብረት ዝህብ ክብሪ ክበሃል ብተደጋጋሚ ሰሚዕና ንኸውን ኢና። ባህሊ ስራሕ ካብ ጥንቲያት ሒዙ ኣካል ሂወት ወዲ ሰብ ብምንባሩ ንወዲ ሰብ በፂሕዎ ዘሎ ደረጃ ዕቤትን ኣፍራይነትን ክበፅሕ ዘኽኣለ ወሳኒ ረቑሒ ምዃኑ ይጥቀስ። ወዲ ሰብ ባህሪ ስራሕ ኣብ ባህሉን ተመክሮታቱን እንተዘይህሉ ኣብ ዘለዎ ደረጃ ክበፅሕ ኣይምኻለን። ኣፍራይነት ንምድራኽ ባህሊ ፀዓተኛነት ወሳኒ ረቑሒ እዩ። ፀዓተኛነት ኣብ ዝተወፈርካሉ ዕዮ ብቑዕን ኣድማዓን ብምዃን ንዝተዋህበካ ዕማም ብዝግባእ ምስልሳል እዩ። ኣብ ስራሕ ዓለም ዘሎ ሰብ ፀዓተኛን ህርኩትን ኣብ ዝኾነሉ እዋናት ኣብ ውልቃዊ ሂወቱ ጥራይ ዘይኮነ ሕብረተሰቡ ክቕይር ዝኽእል ዓብ ስራሕ ናይ ምስራሕ ዓቕሚ እውን ክወንን ይበቅዕ። ሕብረተሰብ ኤርትራ ካብ ጥንትያት ሒዙ ባህሊ ስራሕ ዝነበሮ ህዝቢ እዩ። ህርኩትነት፣ ፀዓተኛነት፣ ትግሃት፣ ምትሕግጋዝ ዝኣመሰሉ ክብርታት ካብ ጥንቲ ብምኽስኳሱ ኣብ ባህሉን ስልጣነኡን ዓብዪ ተራ ተፃዊቱ። ስራሕ ዘይብሉን ሃካይን ሰብ ኣብ ሕብረተሰብ ኤርትራ ቅቡል ኣይኮነን። ስለዚ ካብ ተፀባይነት ብምግልጋል ነፍስኻ ንምኽኣል ዝግበር ፃዕሪ ኣዝዩ ኣገዳስን ወሳንን ካብ ዝኾኑ ክብርታት ሕብረተሰብ ኤርትራ እዩ። ርእስኻ ምኽኣል ብዝብል ኣብ ግዜ ብረታዊ ቃልሲ ብሰፊሑ ዝተሰርሓሉ ካብ ሰውራዊ ክብርታት ምስ ክብርታት ሕብረተሰብ ኤርትራ ተሳንዩ ዝኸይድ ዝነበረ ምዃኑ ይንገር ይርከቦ። ኣብ ዓምዲ ቃለ መሕተት ኣፅናዓይ ሃጃሪ ዛንታታት እዩ ክኸውን ዘለዎ። ቃል መሓሪ ዕባ ሚካኤል ጠዊል ካልኣይ ናይ መወዳእታን ክፋል ቀሪባኣላ። ፀሓፋይ ምዃን ሓደ ነገር ኣሎ፣ ካልኣይ እቲ ናይ መፅናዕቲ ነገራት ከዓ ሓደ ርእሱ ዝኽኣለ ዓብሪ ቕሕ እዩ። ሓደ ዝኾነ ስራሕ ናይ መፅናዕትን ኣፅናዓይን እቲ ተበግሶን ወኒን እንተዘይሃልዩካ ኣዝዩ ከቢድ እዩ። እቲ ድሌትን ተበግሶን ክህልወካ ኣለዎ። ብዙሓት መሳቶይ ኣብቲ መፅናዕቲ ዝሳተፉ ኣለው ይፈልጥዎ እዮም። ንዝበዝሕ ሽነኻት መፅናዕቲ ብሰናይ ድሌትን ፅቡቅ ተበግሶን ስለ ትጀምሮ እቲ ዕድል ዝገበርናዮ ነገር ከም ስራሕ ብዛዕባ ክብደቱን በዳህነቱን ክሓሰብና ኢና ኣብቲ ሞያ ነዊሕ እዋን ተጓዒዝና መፅናዕቲ

ገብርን ከለኻ ነቲ ዘጓንፈካ ብድሆታት ዘይኮነ እቲ መፅናዕቲ ምስ ገበርካ ትረኽቦ ሓድሽ ልቦናን ጥበብ ናይቲ ሕብረተሰብናን እዩ ዝያዳ ድርኺትን ፍናንን ዝኾነካ ክብደቱ ግን መዓስዩ ዝመፅእ እናዓሞቕካ ምስ ከድካ እዩ ወይ ኣብቲ ሞያ ኣተሓሕዛኻ እናዓሙቕን እናሰፍሐን ምስ ከደ ሽዑዩ እቲ በዳህነት ናይ መፅናዕቲ ዝመፅእ ሰላም መግለፂ ዑደት ክቡር ፕሬዚደንት ኢስያስ ኣፈወርቂ ኣብ ግብፂ ኣብ ዓምዲ ልቦናን ፍልስፍናን መበል 19 ክፋል ፅፈት ስራሕ ቀሪባ ኣላ ንዓይንትኻ ኣብ ስራሕካ ከተሳትፈን ኣለካ እቲ ምንታይ ሲ ንስኻ ድምር ናይቶም ብቐፃሊ እትሪኦም ኢኻ ንእዘንካ ኣብ ስራሕካ ከተሳትፈን ኣለካ ከመይ ንስኻ ድምር ናይቲ ብቐፃሊ እትሰምዖ ኢኻ ዓሚቕ ኣስተበሎኻን ስምዒታትካን ንእምንቱኻ ብዛዕባ ገዛእ ርስኻን ዓለምካን ኣንፈቲት ሕዝዎም ስርዓተ እምንቱኻ ንውሳኔኻ ቅርፅያት ሒዞም ልምዲ ይፈጥሩ ውሳኔኻ ናብ ሓደ ትብዓት ዝሓትት ሸቶ ይመርሓካ ተግባርካ ድማ ናብ ዓወታት ይመርሓካ ምስማዓን ምርኣይን ነቶም ምስ ሸቶታትና ዝዛመዱ ግብኣታት ማለት ኢንፑትስ ኣብ ምምራፅ ይሕግዙና ሽዑ እቲ ሓድሽ ግብኣት ንኣእምሮ ምስ ሓድሽ ንቕሓት ማለት ዓሚቕ ኣስተብህሎ የረኽቦ እዚ ናብ ሓደስቲ እምንቶታት ውሳነታትን ልምድታትን ዝመርሕ ብድሕሪ እዚ እምበኣር ስጉምቲ ክንወስድ ምስ ጀመርና ሂወትና ብርኡይ ክልወጥ ዝጅምር ቃላት ልክዕ ከም ዘርእዮም ሂወትካ ምህርቲ ናይቲ ትማሊ ብኣፍካ ወይ ብብርዕኻ ዝዘረእከዮ ዘርእዩ ኣእምሮኻ ክልወጥ እንከሎ ቃላትካ ከም ተለወጡ እውን ኣረጋግፅ ምልኣት ዘለዎ ኣእምሮኣዊ ዝምባለ እንተማዕቢልካ ብዛዕባ ዋሕዲ ወይ ሕፅረት ከቶ ኣይትዛረብ ብዛዕባ ምልኣት ጥረይኻ ክትዛረብ ዘለካ ኣብ ዓምዲ ዳያሪ ብስራት ኣብቲ ቀራና መንገዲ ሞሊቓ በቃ ዛዕባታት ዳያሪ ሰፊሮም ይርከቡ ጋዜጣ ሓዳስ ኤርትራ ወትሩ ረቡዕ ትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ትግሬ እያ ዋና ሰነዳኢ መሓመድ እድሪስ ሌኣውት ዛህራ ዓሊ ፋጥና ኣደም ኣብ ዓምዲ ደልኣባብ ልባብ ሰሬራይ ኦካሳንኪ ቀሪባ ትርከብ ኣብ ዓምዲ ዓማር ንሓፈሻዊ ማዕበለታት ንኡዞባ ዓዲ ቀይሕ ብዝምልከት ምስ ኣመሓዳሪ ኣቶ ሃብታይ ተስፋዝጊ ዝተኻየደ ቃለ ምሕተት ሰፊሩኣሎ ስእላዊ መግለፂ ዑደት ክቡር ፕረዚደንት ኢስያስ ኣፈወርቂ ኣብ ግብፂ ኣብ ዓምዲ ዕንጃረ ብኣጋጣሚ መበል 50 ዓመት ዝኽሪ ምምስራት ቤት ትምህርቲ ሰውራ ምስ መምህር ኣለም ክፍለ ዘላሊ ካልኣይ ክፋል ትሕዝቶ ቀሪቡኣሎ ኣብ ዓምዲ ፍሬ ካደም ኣብ ሚኒስትሪ ሕርሻ ሓላፊ ኣሃዱ ልምዓት መፍረ ፀባ ኣቶ መድሃኒት ተስፋይ ዘዳለዎ ኣገዳሲ ምኽሪ ሜላታት ምድላው ምግብን ቀሪቦም ይፅንሑና ኣብ ዓምዲ ሸባብ ምስ ንጥበባዊ መንእሰይ ሃኒባል በለፆም ዘላሊ ትሕዝቶ ይርከብ ኣብ ዓምዲ ፍንቱይ ተፈጥሮኣዊ ፅበቐና ኣብ ዘበላሹ ዝተፈላለዩ ቀመማዊ ትሕዝቶ ካብ ዘለዎም ብመመላኽዒታት ዝፍለጡ ጎዳእቲ ፍርያት ንክንጥንቀቕ ዝምዕድ ፅሑፍ ቀሪቡኣሎ ኣብ ዓምዲ ፈንዋዓዳት ሓድግታትን ውርሻታትን ቤት ትምህርቲ ሰውራ ቀሪቡ ጋዜጣ ሓዳስ ኤርትራ ኤርትራን ፕሮፋይል ወትሩ ረቡዕን ቀዳምነት እትዳሎ ጋዜጣ ውሽጢ ሃገር ናይ ቋንቋ እንግሊዝኛ እያ ዋና ሰነዳኢ ኣማኑኤል መስፈን ምክትል ኣሰነዳኢ ሲራክ ሃብተ ሚካኤል ሌኣውት ኣዝመራ ብርሃነ ቤተልሄም ታደሰ ሞናሊዛ የማነ ብኣጋጣሚ ዓለማዊ መዓልቲ መምህራን ቀንዲ መትኒ ምዕባለ ቤት ትምህርቲ ምዃኖም ተገሊጹ ካብ ገጻት ማሕበራዊ ማዕከናት ንፍሹል ዕንደረታት ስርዓተ ብልፅግና ኢትዮጵያ ዘቀልዑ ትሕሶታት ሰፊሮም ንረከብ ስርዓት ብልፅግና ጭብጥን ባይታን ዘይብሉ ናይ ተወሪረ ኣብያት ብምንዛሕ ካሃርሞ ዝቐነየ ዳንኬራታት ዝምልከት ጽሑፍ ኣብ ዓምዲ ኪዩንኤ ኣብነታዊ መንእሰይ ሬድዋን ዑስማን እድሪስ ተላልዩ ይርከብ ኣብ ዓምዲ ካብ ማሕበራዊ ሚድያ ብልፅግና በዓል ፋርኬታ መልሓስ ነስተፍህልዶ ኣለና ኣገደስቲ ፍፃሜታት ዝሓለፈ ቕንያት ምህሙን መምኽነይታ ዝብሉ ትሕሶታት ምዕባለ ዕንደራ ስርዓት ብልፅግና ዝተኣሳሰሩ ትሕሶታት ይፀንሑና ብሶኒ 5 ጥቅምቲ ድሕሪ ከብካብ ብልፅግና መደበር ሓይሊ ኣየር ብሾፍቱን ሳልሳይ ግዜ ብሚሳይል ከም ዝተወቕዐ ከቢድ ክሳራ ውሪድዎ ከም ዘሎ ይግለጽ ኣሎ ከም ዝቕፅል እውን ዘጠራጥር ኣይኮነን ብልፅግና ኣይክዛረብን እዩ እቲ ወዲ ውሻጠ ወኪል ኣልጀዚራ ኣብ ኣዲስ ኣበባ እውን ኣይክሕብርን እዩ ወኪል ኣልጀዚራ ኣይረጋገፀን እሞ ሓቂ ይኮነን ኢሉ ዝጠራጠር ሰብ ግን መንነት ወኪል ዘይፈልጥ ጥራይ እዩ

ሰላም ኣብ ኩሉ ኩርናዓት ዓለም ብምዃን ስፖርታዊ ትሕዝቶ ንዝሓቆፈት መደብ ለስተ ስፖርት ኣብ ምክትታል እትርከቡ ዝኸበርኩምን ዝኸበርክንን ተዓዘብቲ ንሎሚ እውን ከም ወትሩ ንፍትዋት ተኸታተልቲ ይምህሩ ይሕብሩ ከምኡ ውን የዛንዩ ዝበልናዮም ትሕዝቶ ሒዝናልኩም ቀሪብና ኣሎና። ክሳብ ፍጻመ መደብና ምሳና ክትፀንሑ ብክብሪ ዝዕድመኩም ኣሚር ዓልየ ሰናይ ምክትታል።

ኣብየ ጋ ኮኒ ካብ ግዜ ንእስነተይ ኣትሒዛ እዳ ወፅያ ሕጂ ሰብ ልክዕ ምሽመይ ተኣሳሰረት ገይሩ እዩ ዝወስተ ካብታ ኣብየል ተበገሰት ገይሩ እዩ ዝወስተ ግን ንሱ ይኮነት ምቲ ሓቂ ማለት እዩ እንታይ እዩ ቀደም ኣብቲ ገዛውትና ኣብ ከባቢ ሰማእታት ኢና ገዛውትና ውኢና ንፅዋት ነርና እ ዳርጋ ዝኾነ ዓይነት ዓውዲ ኢና ንኩዕሶ ሰኪዐት ንፃወት ኩዕሶ እግሪ ንፃወት ኣብ ዝኾነ ዝረኸብ ናይ ዓይነት ስፖርት ኢና ንሳተፍ ንፅዋት ነርና ሕጂ ኣብቲ ሽዑ ግዜ ግን ከም ጆሮኒ ተባሂሉ ዝፅወት ነይሩ ፀወታ ናይ ገዛውቲ ብጨርቂ ኩዕሶ ኢና ንፅወት ነርና ሕጂ ኣብ ፅርግያ እዩ ኣብ ፅርግያ እምኒ ተኺልካ ቦርታ ገሌኻ ትፀወቶት ኩዕሶ እግሪ ከምዚ ሕጂ ንዘናዓብ ዳጆ ኣሎ ንብለን ዘለና ኩዕሶ ኣይነበራና ሽዑ ግዜ ጨርቂ ነይሩ እ ኣብ ሽዑ ግዜ እናተፃወትና እዩ ሓደ ወዲ ገዛውትና ንሱ ናይ ካታተል እዩ ከምዚ ናይ ኣፍሪካ ድራት ኣብ ሽዑ ግዜ ዓብዩ ካባና ዝዓበየ እ እጂ ምስራይ ንብቲ ፅርግያ ክፃወት ኩዕሶ ምስራይ ደጋፊ ናይ ካሜሩን ነይሩ መን እዩ ሽምካ ኢሉ ክፃዋት ምስራኤል ኣብየል ምስ በልክዎ ሕጂ ስኻስ ኣብየል ኣይኮንካ ኣብየጋ ኢኻ ካብሎም ይብለኒ ማለት እዩ ሕጂ ኣነይፉ ኣይተረዳእን እንቲ ዝበለኒ ማለት ኣብ ናእሽቲ ኢና ንሕና ይንከታተል ናብ ትሽዑ ግዜ ነርና ሕጂ እንታይ ማለት እዩ ምስ በልክዎ ናይ ካሜሮን ተፃወታይ ኣሎ ሓደ ንፉዕ ተፃወታይ ሕጂ ስኻ ስኒ ንፉዕ ስለ ዝኮንካ ክትግፅሎ ሽምካ ከዓኒ ምስኣት ኣሳሲራ ከይምእንቲ ኣብየጋ ኢኻ ካብሎም ገለመን እዩ ደገዛውትና ነይሮም ብኣታ ሽምካኒ ለዲባ ማለት እዩ እጂ ኣብ ትሽዑ ግዜ ደቂ 42 ዓመት ገለ ገይሩሉ ሕጅናኒ እጂ እቲ ወዲ ከምኡታት ናይ ኩዕሶ እንታይ ዝበሃል ነይርዎ እዩ ዋላ ንሕና እንዳተፃወትና ኮፊ ኢሉ ዝርየርና ነይሩ ዓብ ከሎ እ ስሚዒት ነይርዎ ናይ ኩዕሶ ዋላ ወዱ ንባዕሉ ሚልዮን ዝበሃል ነይሩ ካብ ሮጀር ሚላ ተበገሰ እዩ ነቲያ ሚልዮን ትብል ሳኳን ወዱ እውን ኣውፅኢሉ ሕጂ ብጣዕሚ ካሜሮን ስ ብጣዕሚ ዝፈትዎም ነሩ ደጋፍናቶም እዩ ነይሩ ነብሱም ሓር ሕጂ የለን ብሂወት ሰሎሙን ዋና ዳብራ ቁርሲ ቤት እዩ ነዚ ኣሳጓ ኣውፅኢለ ማለት እዩ

ብዛዕባ ሳጓ ክንዛረብ ንህል ኮይና ሳጓ ኩሉ ግዜ ኣጋጣሚታት እዩ እጂ ከም ኣጋጣሚታት ሳጓ ክወፃእካ ከሎ እቲ ዝወፃእካ ሳጓ

ሳጓ ዝወፃትኒ ማለት ንሕና ናእሽቲና ነርና ምናልባት ካብ 6 ስጋ 7 8 ዓመት ነርና ንኸውን እየ ድብል ክግምቶ ከለኹ። ኣብቲ ግዜ እቲ ንሕና ህፃናት ከለና ኣብ ኣስመራ ውዕውዕ ውድድር ናይ በዓል ሓማሴን ኣከሎ ጉዛይ ሰራየ ቴሌ ለጎጭዋ ዝበሃል ኣዝዩ ስጋዕ ሕጂድ ዝረበሉ ውዕውዕ ውድድር ዝነበረ ፍሉጣት ኣዝዮም ህቡባት ተፃወቲ ዝነበርዎ ውድድር እዩ ነይሩ። ስለዚ ኣብቲ ግዜ እቲ ኣነ ኣብ ገዛውትና ማለት ኣብዚ ኣስመራ ቤት መኻ እንዳተፃወትና ከለና ናይ ቆልዕነት እቶም ኣብቲ ግዜ እቲ ኩዕሶ ዝከታተሉ ዝነበሩ ደቂ ገዛውትና ብዛዕባ እቲ ውዕውዕ ውድድር ያዕልሉ እሞ ክንፃወት ክርኢና ከለዉ ከዓ ህፃናት ስለ ዝኮና ሽዑ እዮም ንዓይ ዋ እዚኣ ቆልዓ እዚኣ ስፓቸ ትመስል ኢሎም እቲኣ ፓቸ ትብል ሳጓ ካብቲ ናይ ሓማሴን ተፃወታይ ዝነበረ ዓብደራሕማን ዓብደላይ ተደይተጋጌ ሽሙ ንዕኡ ይመስል ኢሎም ምስቲ እሳቶም ዝፈልጥዎ ኣብ ክልቴና ዘሎ ክስታይ ማለት እዩ። ግን ኣነ ህፃን እየ ማዕሪኡ ኸውን ኣይክእል እኒሄ ግን ተምሳል ብትንቢት ኢሎም ፓቸ ምስ በሉኒቶም ደቂ ገዛውትና እቲኣ ፓቸ ትብል ስም በዚኣ ዓብያ ኣነ ከዓኒ ኣብታ ኩዕሶ ከዓኒ ስሚዒ ስለ ዝነበረኒ ከምኡ ኢለ ዕድመይ እንዳዓበየ ደረጃ ትምህርቲ እንዳወሰኽኩ ኣብ ምምሕዳራት ኹን ኣብ ሳልሳይ ዲቪዥን ካልኣይ ዲቪዥን ቀዳማይ ዲቪዥን እንዳበልኩ እቲኣ ፓቸ ትብል ሽም ሒዘያ ዓብየ ማለት እዩ። ስለዚ ስጋ ሕጂ እውን እታ ፓቸ ትብል ሽምሲ ነታ ከምዚ ኣቐዲምካ ዝበልካዮ ነታ ሚካኤል ሃብተ ትብል ሽመይሲ ኣትፊኣታ እያ ሚካኤል ምዃነይ ዝፈልጥ ሹምሲ ውሑድ እዩ እቲ ሰብ ዝፅዋዓኒ ሞ የለን ዋላ ኣደይ ወላዲተይ ከይተረፈት ከማን ፓቸ ትብለኒ ዋላ በዓልቲ ሓዳረይ ፓቸ ደቀይ እውን ፓቸ ስጋዕ ሕጂ ኣነ ባባይ ተባሃልኩን ኣለኹ ፓቸ እየ ዝበሃል ኣለኹ ማለት እዩ። ስለዚ እቲ ኣብ ፓቸ ትብል ሕጂ እቲ ካብ ተፃወታይ ኩዕሶ ናይ ሓማሴን ዝወረስኩዋያ ኣታ ተፃወታይ ኩዕሶ እግሪ ከዓ ሒዘየ ዓብየ። ስለዚ እታ ሳጓ ናይ ፓቸ ዓብደራሕማን ዓብደራ ኣይዕበርክዋን ስጋ ፍጂ ከይድ ኣለኹ ስጋ ፍጂ ከዓኒ ዋላ ዓብየ ከለኹ ፓቸ ተባሂለ ከይድ ኣለኹ። ስለዚ እቲ ኣብ ፓቸ ትብልሲ እታ ትክክል መረዳእታ እዚ ከዓ ደቂ ገዛውተይ መተዓቢተይ ዝምስክርዎ ሓቀኛ ኣካይዳ ስለ ዝኾነ ስለዚ እቲ ኣብ ፓቸ እዚኣ ትመስል

ጀመርታ መምህር ኪሮስ እዩ ባሮኮ ኢሉ ውፅለይ እታ መውፅያ ከዓ ኣብ ኣርባዕተ ስመራ ተማሃሪት ከለኹ ከምዚ ኣብ ኩሉ ዓይነት ስፖርት የዳኣቱ ነይረ ኣብ ኩዕሶኣቱ ኣብ ወሊቦልኣቱ ኣብ ዝላኣቱ ኣብ ኩሉኣቱ ከምዚ በቃ ኣብ ኩሉ ዓይነት ስፖርት ዳኣቱ ነይረ ሕጂ ኣብኣ ስለ ዝርእየኒ ዝነበረ መልሰ ናብ ቮሊቦል ክመፅእ ምስ ረኣየኒ ሓደ ኢሉ ቆሉ ንኣሽቱ ከማና ተሰልጥን ኢሉ ይጅምር ንዓይ ከዓ ኣምፂኒ ሕጂ ኩዕሶ ሓፍ ኣቢሉ ከም ወዲ ገይሩ እዩ ዝፅዋዕኒ ወዲ ወዲ ዓይነት ስለ ዝነበርኩ እንካስ ከዚኣ ባርኮ ባርኮ ባርክለይ ባርኮ እዚ ዓይነቱ ኢሉኒ ባርኮ ባርኮ ኢሉ ክንደይ ሻዕ ደጋጊምዋ ኣብኣ ኮላ ኩሉ ሰብ ኣብኣ ዝነበራ ኣወዳቶም ኣዋልዶም ነዚኣርዮም ባርኮ ባርኮ ኢላ ኣብኣ ያ ደጊባ ካብ መጀመርታ በቃ እዚ ሓደ ኢለ ቮሊቦል ክጅምር ከለኹ 96 ከባቢ ሸዓያ ባርኮ ኢላ ውፅ ቁርብተይ ኣብቶም ዓበይቲ ስድራ ዮም ብረክቲ ዝብሉን እምበር ኣሕዋተይ ከመን ኣጥፊኦማ እዮም ታሽመይ ናብ ባርኮ እያ ከይዳ ኩሉ ሰብ ይበቃ ብባርኮ ኣይፍለጥን ብዳና ኣብ ስራሕ ኣብቲ ስራሐይ ድባሂ ድገሸሉ ብባርኮ እንደ ንፈልጣኒ ሕጂ ድኾነ ብፓስፖርት ክፅውዑ ከለዉ ብረክቲ ክፍለ ክብሉ ከለዉ ኣይፅዋዓን እዩ ኣይፈልጣንን እዩ ሽዑ ኣቤት ኢለ ክመፅእ ከለኹ ንዓክድዮም ንሕ ባሮ ብረክቲ ንክሽምኪ ይብላኒ ፍፁም ብረክቲ ድፈልጣ ሰብ የለን ብባርኮ እየ ድፍለጥ ብወልሓደ ብረክቲ ድፈልጠ ሰብ

Porra, meu Deus. Ô, meu Deus, desculpa, pai. Não me leve, não.

0: ሰላም ከመይ ውዒልኩም ክቡራት ተኸታተልትና። ሃገራዊት ጋንታ ቅድድም ብሽክለታ ኤርትራ ኣብቲ ኣብ ከተማ ሞንትሪያል ካናዳ ዝተኻየደ ዓለማዊ ዋንጫ ቅድድም ብሽክለታ ዓለም ተሳቲፋ ምንባራ ዝዝከር እዩ። ብዛዕባ እዚ ፀወታታት እዚ ሃገራዊት ጋንታና ከመይ ዝኣመሰለ ሱታፌ ነይርዋ፣ ኣብኡ ዝተኻየደ ዝተፈላለዩ ንጥፈታት ከመይ ይመስል፣ ነታ ጋንታ ጠርኒፎም ወይ መሪሖም ዝተጓዓዙ ኣባላት ሃገራዊ ፌደሬሽን ቅድድም ብሽክለታ ከምኡ ድማ ኣሰልጣኒ ኣብ ስቱድዮ ዓዲምናዮም ኣለና። ናብ ብዝምልከት ዕላል ክህልወና እዩ። ስለዚ ብቐጥታ ናብ መደብና ክንሰግር የመስግነኩም። ኣቶ ተመስገን ፕሬዚደንት ሃገራዊ ፌደሬሽን ቅድድም ብሽክለታ ኤርትራ፣ ሃገራዊት ጋንታ ቅድድም ብሽክለታና ኣብ ዝሓለፈ ወርሒ ኣብ ሞንትሪያል ቅድድም ከም ዘካየደ ዝፍለጥ እዩ። ቅድሚ ናብ ምእታውና ግን ብሓፈሽ ኩነታት ቅድድም ብሽክለታ ሃገርና ከመይ ይመስል፣ ዘቤታውን ግዳማውን ከመይ ይመስል ሕፅር ኣቢልካ ክትገልፀለይ።
1: ፅቡቅ ይቕኒለይ። ኩነታት ቅድድም ብሽክለታ ሃገርና ኣብ ውሽጢ ዓዲ ክትሪኦ ከለካ ዳርጋ ካብ መጠን ላዕሊ ብዙሓት ተቀዳደምቲ ዘለዎ እዩ። ዋላ ዝተፋፈየ ዞባታት ክትሪኦ ከለካ እውን ዳርጋ ኣብ ዝለዕለ ደረጃ ካብ ታሕቲ ንላዕሊ ዝዲባ ዞባታት እውን ኣለዋና። ስለዚ ተን ኣብ ታሕቲ ዝነበራ ዞባታት ተወዳደርቲ ኮይነን ዝመፃሉ ግዜ ኢና ዘለና። ኣብ ብዝሒ ኣብ ዓይነት ክትሪኦ ከለካ ውን ተመሳሳሊ ኣብ ፅቡቅ ኩነታት ኣለና። ኣብ ናይ ግዳም ዘለውና እውን እቶም ፕሮፌሽናል ወይ ሞያውያን ኮይኖም ነቲ ውድድር ኣትዮም ዘለዉ ተቀዳድምትና እውን ውሕዳት ኣይኮኑን። ብመጠን ናይቲ ዘለዎም ደረጃ ዘለዎም ብቕዓት በቲ ዘለዎም ኣብ ብሽክለታ ፍልጠትን ምልከትን ኣብ ደገ ዘለዉ ተቀዳድምትና ውን ቀለልቲ ይኾኑ ብቁፅር ብዙሓት እዮም። ስለዚ እቲ ኩነታት ቅድ ብሽክለታ ሃገርና ኣብ ፅቡቅ ደረጃ ኣለ ክብል ክእል ማለት ብሕፅር ዝበለ።
0: ኣብ ዝተፈላለየ ዓለማዊ ውድድራት ወይ እውን ዙራት ንኤርትራ ወኪላት ዝሳተፍ ጋንታ ኣላ። ከም ሃገራዊት ጋንታ ኮይና ትቀውም ማለት እዩ። ስለዚ ብደረጃ ኣፍሪካ ጥራሕ እውን ዘይኮነ ብደረጃ ዓለማዊ መድረኻት ዝተፈላለየ ዓወታት ዘመዝግቡ ተቀዳደምቲ ዝጠርነፈት ሃገራዊት ጋንታ ኢና ንፅበ። ስለዚ ኣብዚ ዓመት እዚ ኣብ ዝተኻየደ

0: ናይ ዩሲኣይ ናይ ፅርግያ ውድድር ከተማ ሞንትሪያል ሃገራዊት ጋንታ ተሳቲፋ ነይራ። ኣብ ስታፌ እዚ ክንከይድ ከለና ንምንታይ ዓይነት ስታፌና ተሳቲፍና? ዓላማና እንታይ እዩ ነይሩ? ብኸመይ ኢና ተዳሊና ከይድና?
1: ፅቡቅ። ምናልባት ኣብዚ ናይ ዓለም ናይ ቅድዲ ምሽግለታ ውድድር ክትሳተፍ ከለኻ ኣብ ዓለም ዘለካ ደረጃ ኢኻ ትሳተፍ። ኩለን ሃገራት ኣብኡ ዝሳተፋ ደረጃን እዩ ዝውስን። ኤርትራ ብቲ ዝነበራት ደረጃ ድማ ኣብዝ ሓለፈ ዓመት መበል 21 ስለ ዝነበረት ብ4 ተቐዳደምቲ ኣብቲ ኤሊት ክትፃወት ኣብቲ ኣንደር 20 ከዓ ብ5 ኣብቲ ናይ ደቂ ኣንስትዮ ኢንጂነሪንግ ግን ከ2 ቲሊሚት ኣለዎ ናቱ ብእዮም ዝኸዱ። ምናልባት መርሃዊ ቻምፒዮን ኣፍሪቃ ቢሉ ስለ ዝነበረ መርሃዊ ከም ነፃሕ ድል ተዋሂቦ ኣትዩ። እተን ቀዳሞት ዝበሃላ ኣብ ዓለም ካልኣይ ክሳብ ሻድሻይ ዘለዋ ግን ትብዝሒ ይውስኽ ካብ 10 ይኹን እንዳበለት ደረጃ ናይቶም ተቀዳደምቲ ናይተን ሃገራት እንተርእዩ ቁፅሪ ናይ ተቀዳደምቲ ይበዝሕ። ስለዚ ሃገራዊት ጋንታ ነዚ ናይ ዓለም ውድድር ኣብቲ ናይ ኤሊት ክትኣቱ ከላ ብ5 ተቀዳደምቲ ተፈቂዱላ ብ5 እናተበጊስና ኣጋጣሚ ኮይኑ እዞም 5 ምስ ተበገስናዮም እቶም 2 ብናይ ቪዛ ምክንያት ቪዛ ክሰልጦም ስለ ዘይከኣለ ብ3 ጥራይና ተሳቲፍና። እዚ ምስቲ ናይ ካናዳ ኩነታት ንዖም ዝምልከት ኸውን እቲ ናይ ቪዛ ስለ ዘይሰለጦም ጥራዮም ተሪፎም። ኣብቲ ናይ ኣንደር 20 ተርእናዮ እውን ብ3 ክንሳተፍ መዲብና። ኣብዚ እውን ያፌት ሙልጌታ ኣብ ዩሲኣይ ነይሩ ዩሲኣይ ክገብሩሉ ይኽኣሉን ንዓዱ ተመሊሱ ምልክያስ ማእኸለ ከዓ ቪዛ ይረኸበን ውድድር ምስ ወዳእና ከዓ እቲ ኤምባሲ ካናዳ ሽዑ ሂቦ። ስለዚ ንምንታይ ኢና ንሳተፍ ንዝብል ሕቶ ንክልቲኡ ኢና ንኸይድ ንሕና ቅድም እቲ ዘለና ብቕዓት ተረእዩ ትዕድል ዝዋሃብና ዘሎ ብዓለም ደረጃ ዝኾነ ሃገር መፂኡ 5 ኸእትዮ 4 ኸእትዮ ኢለ ዘእትዎ ይኮነን። ካልኣይ ምስታፍ ኣብቲ ናይ ዓለም ውድድር እውን ብቐሊል ዝረአ ይኮነን። ዝኾነት ናይ ኣፍሪቃ ክንደየን ዝኣትዋ ኢልና እንተ ርእናየን ዋላ ትበዝሐን ልዕል ኣብቲ ናይ ዓለም ውድድር ክንዕወት ዲና ንኸይድ ተልና ከዓ ክልቲኡ ዎ ክንዕወት ከዓ ንኸይድ ክንዕወት ንኸይድ። ኣጋጣሚ ግን ዝብሎ ዘለኹ ሕጂ ቅርፂ መሬት ውስን እዩ። እቶም ዘለዉና ተቀዳደምቲ ብዓቐብ ድዮም ክጎዩ ኣብ ቁልቁል ድዮም ናይ ጎላጉል ድዮም ኣብኡ ምምራፅ ኣሎ። ምናልባት ንሕና እቶም ዘለዉና ዓበይቲ ፕሮፌሽናል ብቕዓት ዘለዎም ተቀዳደምቲ ኢና ንመርፅ። ካብዞም ዝመረፅናዮም ከዓ እቶም 2 ኣገደስቲ ዝበሃሉ ምስቶም 5 ተዝኾኑ ዕድል መሃለወና ይብል። ብዝኾነ ግን ተዓወት ንደልየና ንክንዕወት ከዒና ንኸይድ። እቲ ኩሉ መንግስቲ ዝበና ባጀት እውን ንክንዕወት ንክሰርሓሉ እዩ እምበር ንምስታፍ ጥራይ እውን ኣይኮነን። ግን ኣብ ውሽጢ እቲ ውድድር ምስኣተኻ ዘጋጥሙ ጋጣሚታት ስለ ዘለዉ ምስ ናይ ቪዛ ፀገም እቶም ተቀዳደምቲ ናብ 3 ወሪዶም እቶም 3 ከዓ እቲ ዝረኣናይ ውፅኢት ተመዝጊቡ። ስለዚ በዚ ተረኣናየ ዝሓሸ ይመስለኒ።
0: ኣቶ ምስግና ናባሃ ክሰግር፣ ሃገራዊት ጋንታ ኤርትራ ከምዚ ክጥቀስ ዝፀንሐ ቀሊል ስም የብላን። ኣብኡ ክሳተፉ ዝምረፁ ተቀዳደምትና እውን ብደረጃ ዓለም ስም ዘለዎም ብደረጃ ኣፍሪቃ እውን ዝተፈላለዩ ዓወታት ዘመዝግቡ ሉሉያት ተቀዳደምቲ እዮም ዘለውና። ዝኾነ ግጥምካ ዝኾነት ጋንታ ከዓ ክትዕወት ኢለያ ትኸይድ። ስለዚ ሃገራዊት ጋንታ ቅድዲ ምሽክለታ ኤርትራ ቅድመም ዘለዋት ትገብሮ እንታይ እዩ ዓወት ንክትረክብ?
2: ከምዚ ክትገልፆ ዝፀናሕኻ ሻምፒዮን ዓለም ቀሊል ፀወት ኣይኮነን። ናይ ዓለም ሙሉእ ዳርጋ ኩሎም ተቀዳደምቲ ንክሳተፎ ዝሃርፎ ውድድር እዩ። ሕጂ ናብኡ ዝኣት ተቀዳደምቲ ካብ ላዕሊ ስጋብ ታሕቲ ኢልና ክንጥምቶም ንኽእል ኢና። ማለት ልዕሊ 210 ሃገራት ኣባል ዩሲኣይ ዝኾነ ናብዚ ውድድር እዚ ንክሳተፋ ኢለንን መደብ ዝገብራ ግን ከምዚ ክጥቀስ ፀንሐ ከዓ ደረጃ ካ እዩ ብዙሕ ተቀዳደምቲ ዝውስኖ። ኮታ ትረክቦስ ኩሉ ግዜ ኣብቲ ዓመት ሙሉእ ዘዋህለልካዮ ነጥቢ ክንዲ ነቲ ተሳትፎካ ንኸተዕብየካ እቲ መጀመርያ ትገብሮ ምድላው ማለት እዩ። ሕጂ ሃገራዊ ፌደሬሽን እቲ መጀመርያ ዝገብሮ ምድላው እንታይ እዩ ተዳኢልና ካብ ካላንደር ጀሚርካ ምድላው ናይ ውሽጢ ሃገር ኣለዎ ናይ ኣህጉራ ውድድር ኣለዎ። ሓደ ካብኡ እዚ ሻምፒዮን ዓለም እዩ። ሕጂ ንሻምፒዮን ዓለም ክትሳተፎ ትኾንካ መጀመርያ ነጥቢ እውን ክተዋህልል ኣለካ። ስለዚ እዚ ነጥቢ ዝዋህለል ኣብ ዝተፈላለዩ ኣህጉራዊ ውድድራት ተሳቲፉ ብሃገራዊት ጋንታ ኣሎ እቶም ናትካ ፕሮፌሽናል ተቀዳደምቲ ዝእክብዎ ነጥብታት እውን ተደሚሩ ነታ ሃገር ዘስርዓ ታርታ ናይ ዩሲኣይ ድሕሪ ብዙሕ ናይ ተሳተፍቲ ኮታ ኣብቲ ናይ ወርልድ ሻምፒዮን የፍልጠካ ማለት እዩ። ስለዚ ብኡ ምክንያት እቲ ተሳትፎና ብዙሕ ዝበለ እዩ ካብ ሃገራት ኣፍሪቃ እንተ ዳርኢና እዮ። ኣብ ድሕሪኡ ከም ካልኣይ ደረጃ ትሪኦ ሽዑኡ እቲ ምስታፍካ ኣብ ሒስካ ካብ ሃለካ ብብዝሒ ኣብኡ ክክንደይ ደረጃ ተመዝግብ ወይ ክንደይ ደረጃ ክትወፅእ ዝብል ድሕሪኡ ዘሎ ዝስራዕ መደብ ማለት እዩ።

0: ኣብዚ ሕጂ ብፍላይ እዚ ሻምፒዮን ዓለም ኣብዚ ዝሓለፈ 6-7 ዓመታት ተራርእናዮ ዳርጋ ፕሮፌሽናልስ እንዳብዛሕና ስለ ዝኽልና እቶም ዝበዝሑ ዝሳተፉ ፕሮፌሽናልስ እዮም። ዳርጋ 100 ካብ 100 እውን ክንብል ንኽእል ኢና ማለት እዩ። ሓደ ሓደ ግዜ ናይ ውሽጢ ሃገር ዝሳተፉ ኣብ ጂኒየር ኣብ ደቂ ኣንስትዮ ገለ ኣሎ፣ ግን ብሓፈሻ ብፍላይ ኣብቲ ናይ ዓበይትን ተርእናዮ ናይ ትሕቲ 23 ተርእናዮ ዓመት ሙሉእ ኣብ ደገ ዝፃወቱ ተቐዳደምትና ስለ ዘለዉ እቲ ናቶም ብቕዓት እውን ቀሊል ስለ ዘይኮነ ንዓቶም ሒዘ እቲ ሃገራዊት ጋንታ ትወፍር። ስለዚ እቲ ምድላው እቲ ሃገራዊ ፌደሬሽን ዝገብሮ ምድላው ክልተ ዓይነት ምድላው ኣሎ። እቲ ሓደ ሎጂስቲካዊ ምምሕዳራዊ ኩሉ ፋይናንሳዊ ዝበሃል ምድላዋት ኣሎ። እቲ ካልኻት ቴክኒካዊ ምድላዋት እዩ። ሕጂ እቲ ቴክኒካዊ ምድላዋት ዝበሃል ተቐዳደምቲ ዝገብርዎ ምድላው ምስ ስልጣኒ ተመሪሖም ዝገብርዎ ክኸውን እንከሎ እቲ ምምሕዳራዊ ፋይናንሳዊ ሎጂስቲካዊ ኩሉ ዝሳለጥ ከዓ እቲ ሃገራዊ ፌደሬሽን ከዓ የካይዶ ማለት እዩ። ስለዚ እዚ ካብ ዝሓለፈ ዓመት ሒዝና እቲ ምድላዋትና ካብ ጥሪ 2026 ጀሚርና እቲ ምድላዋትና እውን ጀሚርና ኢና። ምክንያቱ እቲ ዘለና ኮታ ዘሳትፈና ዳርጋ እንዳተፈልጠ ስለ ዝኸደ እቲ ምድላዋትና እውን ብኡ መንፅር ቀስ ብቀስ እናበለ እቲ ናብቲ ቦታ ከይድካ ንክትወዳድር ኩሉ ዘኽእለካ ትገብር ኢኻ ማለት እዩ። ቀሊል ባጀት እውን ኣይውድእን እዩ፣ ቀሊል ስራሕ እውን ኣይኮነን፣ ኣዝዩ ዓብ ስራሕ እዩ። ብኡ መንፅር ሕጂ ከምዚ ክጥቀስ ዝፀንሐ እቲ ብዙሕ ኮታና ቀሊል ኣይነበረን። እቲ ዝከኣለና ከዓ ጌርና ንብል ብወገና ሃገራዊ ፌደሬሽን ስቲ ዝከኣሎ ገይሩ እቲ ባጀቱ ሒሱ ኣብ ሒስዎ እዩ። ንተቐዳደምቲ እውን ፀዊዑ ኣብዚ ቅድሚ ሻምፒዮን ኤርትራ ዝነበረ ነቲ ተሳትፎኦምን ድልውነቶምን ከመይ ከም ዘሎ ኣዘራሪቡ ኩሉ እውን ምስኣቶም ተመኻኺሩ ተዘራሪቡ ብዙሕ ነገር እዩ ገይሩ። ኣብኡ ከለና እውን ትኽኢልና ኣይኮናን ተሳቲፍና ምስ ተቐዳደምትና ዝተራኺብና ኢና ማለት እየ። ኣብዚ ንሻምፒዮን ኤርትራ ኢሎም ክመፁ ከለዉ ሻምፒዮን ዓለም ዝፅበዮም ዘሎ ክዳለውሉ ከም ዘለዎም ኣቐዲሞም ሕበር እዮም፣ ግን መሊሶም ከዓ ኣብዚ ብኣካል ተረኺቡ እውን ሃገራዊ ፌደሬሽን ረኽቦም እዩ፣ ኮሚሽን እውን ንረኽቦም እዩ። እዚታት እውን ትክግበር ዘለዎ ሓደ ኮንካ ምእንታን ክሰርሕ ኣሎ ማለት እዩ። ብኡ መንፅር እዚ ስራሓት ተኻይዱ ናይ ቪዛ ስራሓት እውን ኩሉ ትዝከኣል ተገይሩ እቶም ክሳተፉ ዝኽእሉ ከዓ ነፍታ ቦታ ውድድር በፂሕና ኢና ማለት እዩ። ከምዚ ክጠቕሶ ዝፀንሐ ተመስገን ከዓ እቲ ናይ ቪዛ ምድላው እቶም ኣብ ውሽጢ ሃገር ዘለና ናብ ካልእ ሃገር ከይድካ ትገብሮ ናይ ቪዛ ኣፕሊኬሽን ሰንተር ምስላጥ ስለ ዘሎ በዚ ጌርካ ትኸደሎ እቶም ኣብ ኤሮጳ ዘለዉ ካ በብመንገዶም ኣብቲ ከባቢኦም ዘሎ ክገብሩ እቲ ዩሲኣይ እውን ዕድል ስለ ዝሃበ ውድድሮም እንዳካየዱ እቲ ቪዝኦም ከሳልጡ እውን ስራሕ ስለ ዝቐለለ ስለ ዝነበረ ኮይኑ ብኡ መሰረት ዝሰለጦም ብዙሓት ኣለዉ። እቶም ገለገለ ደይሰለጦም ከዓ እቲ ናይቲ ናይ ካናዳ ኢሚግሬሽን ፀገም እዩ።
1: ክንምለሶ ኢና ፀቢቕና ነቲ ናይ ቪዛ ጉዳያቶም ስግና ምናልባት ከምዚ ክትጠቕሶ ዝሰላሕኻ ዓይነት ምድላዋት እንተዳእ ተገይሩ እቲ ውፅኢቱ ከመይ ነበረ? ምልስ ኢልና ንድሕሪት ዓመታት ተዳርኢና ኣብ ዝተፈላለዩ መድረኻት ዝዕወቱ ተፃወቲ ኣለውና ከምዚ ክትብሎ ዝፀናሕኻ እውን ስሙያትን ብቑዓትን ፕሮፌሽናል ተቐዳድምትን ኢና ነሳትፍ ዘለና ኣብታ ሃገራዊት ጋንታ። ስለዚ ብደረጃ ዓወት ከመይ ኣለና ሞ ትብል ትብሉ ከም ሃገራዊ ፌደሬሽን ነቲ ዝካየድ ዘሎ ምድላዋት ብምግምጋም ኣብ ዓወት የብፅሓና ኣሎ ዶ ትብሉ?
0: ሕጂ እንታይ እዩ ሻምፒዮን ዓለም ናይ ሓደ መዓልቲ ውድድር እዩ። ናይ ሓደ መዓልቲ ውድድር ከዓ 200 ተቐዳደምቲ ክወዳደሩን ሓደ ሰብ ይዕወተላ ተቐዳማይ ምናልባት ቶም 3 ቀዳማይ ካልኣይ ሳልሳይ ስጋብ 10 እውን ፅቡቅ ሪዛልት ኢልካ ትሕዞ ስጋብ 20 እውን ትሕዞ ትኸውን። ግደፍ ዶ ንሕና ሲ ሃገራዊት ጋንታ ፖርቱጋል ሲ እቶም 2013 ምስ ወሰዱ ስጋዕ ሕጂ ደጊሞም ኣይፈልጡን እዮም ዋላ ካልኦት ሃገራት እውን ማለት እየ። ሕጂ እቲ ንክትዕወተሉ ዘሎ ተኽእሎ ኣዝዩ ፀቢብ እዩ። ንውሕ ዝበለ ከምዚ ቱር እንተትኸውን ሕጂ እቲ ሎም መዓልቲ ዝምፀኻዮ ንፅባሕ እናመሓሽካዮ ኣብ ተፃዋርነት ተጥርዮ ዓወት ዝያዳ ዝበለፀ ዕድል በካ እዩ ክንብል ንክእል። ንሓንቲ ዓመትን ሓንቲ ውድድርን ግን ኣዝዩ ፀቢብ እዩ ንክትዕወት ማለት እዩ። ግን ንክትዕወት ኢልካ ኩሉ ግዜ እትገብሮ ምድላው ግን ቀሊል ኣይከውን። ሕጂ ኣብቲ ደረጃና እንተርእናዮ ምናልባት እቶም ዘለና ተፃወቲ ፕሮፌሽናል ብናተይ ክሪኦ ከለኹ ማለት እየ ነናቶም ስፔሻላይዜሽን ካ እንዳጥረዩ ከይዶም እዮም። ኣዝና እውን እናተረቃቕና ንኸይድ ኣለና። ሕጂ ናይ ቮላታ እንተኮይኖም ኣብታ ቮላታ ጥራሕ ዘለዎ ዝጥዕሞም ዝያዳ ደረጃ ዘምፁ ኣለውና። ናይ መንገዲ ኣለው፣ ናይ ዓቐብ ኣለው፣ እፋል ኣለ። ሕጂ ብመንፅር እዚ እንተዳርኢናዮ ኣብዚ ዝፀናሕናዮ ውድድር በዓልናትና የለና ማኒኤል ነይሮም እንተትኾኑ ርግፀኛ ገለ ደረጃስ መምፁ ኢለ ሓስብ
1: ከናብ ሳምሶን ክንሰግሪ ናብ ዛዕባ እዚ ኣቶ ሳምሶን ኣብዚ ዓመት እዚ ዝተካየደ ሻምፒዮን ቅድድም ሽክለታ ዓለም ብኣካል ኣብ ኔርካ ኢኻ ስለዚ ሃገራዊት ጋንታ ቅድድም ሽክለታ ኤርትራ ምስ ዘለበራ ዓቕምን ዝነበረ ምድላዋትን ኣባይታ ዝተኸስተ ኩነትን ከመይ ትግምግሙ እንታይ ዓይነት ምድላዋት ይኹም ከገርኩም ኣትኹም ናብዚ ውድድር
2: ሃራይ የቐነለ መጀመርያ ኣብዚ ናይ ሎሚ ዓመት ዝተካየደ ናይ ሞንትሪያል ናይ ዓለም ሻምፒዮን ብዝያዳ ብቶም ዓበይቲ ኢና ንጠቕሶም ተቃድምቲ ኩሉ ግዜ ከምዚ ክጥቀስ ፀንሐ ዓመት ሙሉእ ሲ ኣብ ገጋታታቶም ኮይኖም እዮም ውድድራቶም ዘካይዱ ማለት እዩ ኣብዚ ዓዲ መፂኦም ዝገብሮም ድላዋታ ምናልባት ኣዝዩ ሓፂር እዩ ስለዚ ኩላቶም ኣብ ዓለም ሙሉእ ዘለዎ ተቃድምቲ ድማ ኣብ ዝተፈላለዩ ጋንታታት ዘለዎም ከምኡ እዮም ማለት እዩ በቢ ጋንታታቶም ኮይኖም እቲ ነናቶም ክዕወትሉ ዝኽእሉ ቦታ ክድምዕሉ ዝኽእሉ ቦታ ድማ ተዳልዮም ናብ ዝወርድ ሻምፒዮን ወይ ናይ ዓለም ሻምፒዮን ኢልና ንጠቕሶ ናብኡ ይመፁ ማለት እዩ ስለዚ ኣካል ናይዚ ስለ ዝኾኑ ከዓ ተቃድምትና ኣብ ዝተፈላለየ ናይ ዓለም ውድድራት ቀኒሞ ምስ ጋንታታቶም ነዚ ውድድር እዚ እውን ንክሳተፉ በቲ ሒዞም ድመፁ ቁመና ኣብ ዝተፈላለየ ዙራት ኹን ናይ ከተማ ኹን ኢልና ንጠቕሶ ዓበይቲ ውድድራት ክዋደሩ ብምቕና እዮም ናብዚ ውድድር እዚ ድመፁ ማለት እዮም ምናልባት ኣብ ውሽጢ ዓዲ መፂኦም ዝገብርዎ ምድላዋት ዳርጋ የለን ተለና እውን ምግናን ኣይኮነን ዳርጋ ኩላቶም እቶም ፕሮፌሽናል ዓበይቲ ኢልና ንጠቕሶም ውን ከምኡ እዮም ማለት እዩ ስለዚ በዚ መሰረት እዚ ከምዚ ክጥቀስ ፀንሐቶም ዓበይቲ ተቃረድምቲ ናይ መርሃዊ ናይ ኣፍሪካ ሻምፒዮን ወሲካ ወይ ዚ ኮንቲነንታል ተባሂሉ ዝፅዋዕ ሓምሻይ ተወሲኹ ብሓሙሽተ ኢና ኣቲና ማለት እዩ ስለዚ ብዝያዳ እቲ ክጥቀስ ከም ፀንሐ እቶም ሰለስተ ጥራሕ እዮም ነዚ ቪዛ ስለ ዝነበሩ ማኣትዮም ኣማንኤልን ናትናኤልን ግን ናብዚ ውድድር እዚ ክርክቡ ይካኣሉን ብሰንኪቲ ናይ ቪዛ ምድንዋይ ማለት እዩ ስለዚ እቶም ዳኣተዎ ተቃደምቲ ምናልባት ኣብ ሄኖ ጉምሉ ብርሃን ብናይ ቦልታ ናይ ስፔኛ ዙር ፀኒሑ እዩ ናብዚ ውድድር ዝመፅ እዩ ዝያዳ ምድለዋት እውን ነይሩ ወይ ኣነ ክጠቅስ ይኽእል ናይ ሄኖግ ማለት እዩ መርሃቡ ናብ ተፈላለየ ምስጋንቱ ፀኒሑ ቢንያም እውን ከም ንፈልጦ ማለት እዩ ዝበዝሐ ብክላሲክ ተባሂሉ ዝፅዋዕ ናይ ከተማ ውድድራት እዩ ክወዳደር ቀኒ ቢንያም ስለዚ ብሓፈሻ ግን እቲ ፕሮፋይል ተባሂሉ ወይቲ መወዳደሪ ቅርፂ ናይቲ ቦታ ዝግለፅ ግን ንቢንያም ዝኸውን ቦታ ኣይነበረን ብዝያዳ በዓል ሄኖክ ካብዞም ሰለስተ እየ ጠቅስ ዘለኹ ማለት እዩ ካብዞም ዝኣተው ብካልኣይ ደረጃ ድማ ንመርሃዊ እዮም ማለት እዩ ኣማኒኤልን ናትናኤልን ነሮም እንተዝኾኑ ድማ ብዝያዳ ንዓኣቶም ኣርባሕ ምኾኖ ሞ ከምዚ ክጥቀስ ፀንሐ እውን ሳቶም ምናልባት ከምዚ ክጠቕሶ ፀናሕኻ ክንዕወዲና ክንሳተፍ ትብሎ ዝበዝሕ ግዜ ኣዝዩ ከቢድ ወርሉ ቻምፒዮን ኣብ ቶፕ 10 ትፅበይ ኣብ ቶፕ 20 ቶፕ 30 ትፅበይ ኢኻ ማለት እዩ እዞም ተቃደምቲ እዚኣቶም ምናልባት እንተዝህሉ ነይሮም ዝያዳ ካብቶም ብሉፃት 20-10 ወይ 30 ማኣተዉ ነይሮም ማለት እዩ ብዝኾነ ግን እቶም ዝነበሩ ተቃደምቲ ብዝያዳ ቢንያም ንዕኦም ክሕግዝ ኢሉ ይመፅ እዩ ኣብቲ ውድር ከም ዝረኣና ድማ ክሳብቲ ዘሎ መርኣይ ብዝያዳ በዓል ሄኖክ በዓል እዚ ኣማኒኤል ናትናኤል እንተዝህሉ ነይሮም ብዝያዳ ተወሳኺ ካልእ ስራሕ እውን ማሓገዘ ነይሩ ቢንያም እቲ ናታቶም ምትራፍ ክልቲኦም መሰራ ገፀ ግን ምናልባት ኣርኤዶ ሓይሽ ቁርብታ ናይ ማልያ ጋንታ ሳብቲ ፀወታ መጀመርያ ሃዲመ ፅቡቅ ፀወታ ርኤዶ እንተኸድኩ ሓይሽ ዝብል ናተራርኢና ኣብቲ ቅድሚ ፀወታ ምእታውና ማለት እዩ ስለዚ ከም ካልኣይ እውን መርሃዊ ቅዱስ ከምኡ መዲምና እዩ ማለት እዩ ከምዚ ዝረአናዮ ድማ ናይ ሄኖግን ናይ ቢንያምን ኣጋጢማ ማለት እዩ ክሳብቲ 130 ገለ ኪሎ ሜትር ኣቢሎም ክሳብቲ ኣብቲ ዙር ናይ ከተማ ኣብቲ ጅሮ ክሳብ ዳኣት ነታ ግሩፖ ቀሊሶማ እዩ ማለት ስለዚ ብሓፈሻ ሳቶም ኦረዲ ወይ ክውድኡ ምኳኖም ክወርዱ ምኳኖም ርዳእካ ማለት እዩ መርሃዊ ጥራሕ ምሳ ግሩፖ መፅ ማለት እዩ ስለዚ ብሓፈሻ ክትሪኦ ከለካ ታጋንታ ምልእቲ ነበረትን ምስ ተፀበናዮ ውፅኢት እውን ከምቲ ንደልዮ ንሕና ውፅኢት ረኪብና ኢልና ኣይነኣመንን ዝያዳ ስራሕ እውን ብሕጂ ከምዝፅበየና ተኣምን ማለት እዩ ዋላ ሽሕ ግዜ ፕሮፌሽናል ዝኾኑ ዋላ እቲ ኣብ ዝተፈላለየ ውድድራት ግን ወርልድ ቻምፒዮን ከዓ ኣዝዩ ከቢድ እዩ ብዝያዳ ኣብ ጋንታታቶም እዮም ተዳልዮም ክመፁ ዘለዎም ማለት እዩ ስለዚ እቶም ክልተ ተቃደምቲ ብፍላይ ኣማኒኤልን ናትናኤልን ተዝህልዎ ግን ንዓኣቶም ምስኦም ዝኸይድ ቅዲ ፃወታ ተፃዊትና ኣትሊስ ከምዚ ዝበልክዎ ንውፅኢትን ንደረጃን ዝኸውን ውድድር ካየድና ነርና ማለት እዩ ካልእ ኣብቲ ናይ ትሕቲ 23 ብናሆም ኤፍሬም ብሓደ ኢና ተሳቲፍና ናይ ሚልክያስ ማእከልን ናይ ያፌት ሙልጌታን እቲ ቪዛ እውን ኣይሰለጦም እናተቱም ማለት ድ ደንጊሞም ስለዚ እውን ብሓደ ተቃዳዳማ ኢና ኣቲና እሱ እውን ከም ዝረአናዮ ተን ኣቕሙ ዘፍቅዶ ውድድራት ጥራሕ እዩ ገይሩ ተኣልዩ ማለት እዩ። ስለዚ ኣብዚ ናይ ትሕቲ 23

0: እውን እቲ ውፅኢት ምናልባት ዋላ ብሓደ ተቃዳማይ ከም ምኳንቲ ሞራሊቲ ይኹን ቲመንታሊቲ ቁርብ ይትንክፈካ ይቲ ስነ ኣእምራዊ ይኹን ዋላ ኣብ ሞራል። ስለዚ ብሓፈሻ ግን ሓደ ብምዃኑ ዳርጋ እቲ ኣካል እውን ተወዳርነት ወይ ውፅኢት ኣምፅነልና ክንዛረባ ይንኽእል ኢልና ማለት እዩ። ኣብ ጉዳይ ደቂ ኣንስትዮ ኣብተን ዓበይቲ ድማ ሞናሊዛ እያ ተሳቲፋ ማለት እዩ። ናይ መጀመርያ ተመኩራ እዩ ካብቶም ዓበይቲ ደቂ ኣንስትዮ። ስለዚ እሳውን ኣብ ጋንታ ኮይና እቲ ምድላዋት ከተካየድ ፀኒሓ ከምቲ ናይ መጀመርያ ተመኩራ ደሓን ኢልካ እቲ ተረኸበ ውፅኢት ዓቕሚ ነብሳ ገይራ ክንብል ንኽእል ኢና ማለት እዩ። ብሓፈሻ ግን እቲ ዝዘርፍ ብዙሕ ምዃኑ ብሓፈሻ ክንግምግም ንኽእል ኢና ኣብ ኩሉ ማለት እዩ። ምናልባት ንዓወት ወይ ንደረጃ እቲ ዝቐረበ ናህና ኢልና ክንጠቕሶ ንኽእል ብፍላይ ቶም ዓበይቲ ኢልና ንጠቕሶ እቲ ዝያዳ ጎላጉል ዝበዝሖ ውድድር እንተትኸውን ብሓደ ብቢንያም ከም በዓልና ትናኤል ጌርካ ነቲ ውድድር እውን ኣብ ቶፕ ስሪ ድዩ ወይ ኣብቶም ቀዳሞ ሰለስተ ድዩ ኣብ ቀዳምት ዓሰርተ እተኣተወሉ መገዲ ክትፅዕር ትኽእል ኢኻ። ስለዚ እቲ ክንዕወተሉ ንኽእል እቲ ዝሓፀረ ኣብ ጎላጉል ይሓይሽ ምስ ዘለዉና ተቃደምቲ ትሕሶ ብምርኣይ ማለት እዩ። ኣብ ዓቕበት ዝበዝሖ ግን እቶም ዘለዉናቶም ዝርከቦም ኣማኒኤል ናትናኤል ሄኖክ ብራብኣይ ደረጃ እውን መርሃቢ ቅዱስ ኢኻ ትብሎም ግን ምስም ናይ ዓቕበት ኣብ ሰዓት ዘለዉ ናይ ዓለምና ርኢናይ ማለና ኣበይ ደረጃ በፂሖም ኣለዎ ምስኦም ብምንፃር ግን ቁሩብ ዝተርፎም እውን ኣሎ ኢልካ ጠቅስ ቕላብቲ ናይ ጎላጉልን ዝሓሸ ውፅኢት ከነምፅእ ንኽእለሉ ባይታ ወይ ውድድር ንተረኽበ ኢለ ኣነ ይኣምን።
1: ፅቡቅ ኣቶ ሳምሶን፣ ምናልባት ዓይነት ፀወታ ብግምት ብምእታው ምድላዋት ይግበር፣ ኣሰልጣኒ ይመርፅ ወይ ዝምልከቶ ኣካል ይመርፅ። ስለዚ ኣብ ሃገራዊት ጋንታ ኣብ ምምራፅ ንኽተሎ ሜላ እንታይ እዩ? ከመይ ጌርና ኢና ንመርፅ ዘለና? ኣመራርፃ ንኸ ከመይ ኣሎ ትብል ንኣሽቱ ካልኦት ዝስዕቡ ወለዶ ብዘሳትፍ መንገዲ ኸ ንከታተሎ ዶ ወይ ንሰርሓሉ ዶ ኣለና? ስለዚ ኣብ ምዕዋቱ ከስብታይ ፅልዋ እንተራና ኣለዎ
0: ዋ ሕጂ እቲ ናይ ዓለም ሻምፒዮን ኢልና ክንጠቅስ ዎለና ቀሊል ፀወታ ኣይኮነ፣ ኣዝዩ ከቢድ እዩ። ኣብ ኩሉ ተን ደረጃታት ማለት እዩ ኣብቶም ናይ መንእሰያት ንበሎ ኣብቶም ንኣሹ ኢልና ክንጠቕሶም ንኽእል ወይ ጂኒዮር ኢሎም ዝጥቀሱ ኣብቶም ትሕቲ 23 ደቂ ኣንስትዮን ደቂ ተባዕትዮን ኣብቶም ዓበይቲ ደቂ ኣንስትዮን ደቂ ተባዕትዮን። ስለዚ ብሓፈሻ እንታይ እዩ ኣብቲ ናይ ውሽብ ታሕቲ ኣብ ውሽጢ ሃገር ይስራሓሉ እዩ። ብፍላይ ኣብቶም ዓበይቲ ተቃዳድምቲ ወይ ኤሊት ኢልና ንጠቕሶ ልዕሊ እዞም ኣብ ደገ ዝፃወቱ ዓበይቲ ፕሮፌሽናል ተቃዳድምቲ ልዕሊኦም ካብ ውሽጢ ዓዲ ክተምፅእ ቁሩብ የሸግረካ እዩ ማለት እዩ። ዋላ ኣብ ብቕዓት ምክንያቱ ብብዙሕ ተመክሮ ኣብ ውሽጢ ዓዲ ዝገብሩ ካብ ልዕሊ 170 ኪሎ ሜትር ንላዕሊ ይገብሩ እኒኦም። እዚ 270 ሞኻ ምስ ከመይ ዓይነት ተቃዳድምቲ ትገጥም ኣለካ? ስለዚ እዞም ናይ ውሽጢ ዓዲ ነቲ ውድድር ንክውድኦ ወይ ኣብ ውፅኢት ንክመፁ ኢልካ ክትዛረብ የሸግሪ። ብዝሓሸ መልክዕ ግን ቶም ኣብ ደገ ደለዉ ተቃዳድምትና ኣብ ተፈላለዩ ውድድራት ስለ ዝሳተፉ ንዕኦም ንኸተሳትፍ ጥራሕቲ ምርጫ እምበር ኣብ ውሽጢ ዓዲ ብፍላይ ቶም ዓበይቲ ተቃዳድምቲ ኤሊት ኢልና ንጠቕሶም ሓያላት ተቃዳድምቲ ኣዝዮም እንተዝህሉ ምናልባት ኣብዚ ናይ ሎም ዓመት ኹን ዋላ ኣብዚ ናይ ዓመ ዝገበርናዮ ናይ ዓለም ሻምፒዮን ንቢድያም እውን ከተሳትፎ ኣይትኽእልን። ምክንያቱ እቲ ናቱ መወዳደር ቦታ ንቢድያም ዝኾነ ኣይኮነን ካብ ውሽጢ ዓዲ ሒዝካ ትመፅእ ማለት እዩ። ግን ቶም ዝርከቦም ቶም ዘለዎን ኣሶም ስለ ዝኾኑ ንፈትኻ ፀሊእካ ብኦም ትኸይድ ማለት እዩ። እሶም እዮም ቶም ሕጂ ንኣብነት ቢንያ ዋላ ሽሕ ግዜ ኣብ ጎላጉል ዝዓብለሎ ይተዓወት ኣብ ዓቐበት እውን ናብ ውሽ ዓዲ ዘለዎ ዶ ኣይማሓሽ እንትብል ሞ ግን ልዕሊ ቢንያም ዋላ ዓቐበት ዘለዎን ልዕሊ ቢንያም ዝሕሹ ተቃደምቲ ክትረክብ ስለዘይ ትኽእል ኢኻ ንቢንያም ከይፈተካ ትእትዎ ማለት እዩ። እዚ እውን እቲ ነቲ ኩሉ ሰብ ክበረሉ ዘለዎ ማለት እዩ። ስለዚ እዚ ኣብቶም ዓበይቲ ኢና ማለት እዩ። ኣብቶም ናይ መንእሰያት በሎ ኣብቶም ናይቶም ወይ ንኣሹ ኢልና ንጠቕሶም ጁኒየር ተባሂሎም ጥቀሱ ግን ዝበዝሕ ግዜ ዳርጋ ከውሽ ዓዲም ዝኸዱ ድሓሸ ውፅኢት ድማ እዮም ፅኦም ኣብ ተፈላለዩ እዋናት ናኦም ኤፍሬም እውን ናይ ትማሊ ኣብነት ኣሎ ናይ ሩዋንዳ ዘምፆ ማለት እዩ። ኣብ ደቂ ኣንስትዮ እውን ተመሳሳሊ ብከምኡ ማለት እዩ። ምናልባት ኣብ ደቂ ኣንስትዮ እቲ ናይ ፕሮፌሽናል ደረጃ ቁሩብ ዶንጊና ኣለና ሓንቲ ሞናሊዛ ጥራያ ከዳ ደላ ማለት እዩ። ብዝያዳ ካልእ እንድሕር ወሲሕና ግን ምስን ደቂ ኣንስትዮ ዓበይቲ ተቃዳድምቲ እውን ተወዳደርነት ከርእያ ዝኽእላሉ ኣብነት የለን። ግን ኣዝዩ ናብ ደቂ ኣንስትዮ ዶንጊና ዘለና ኮይኑ እዩ ይረአየኒ ብፍላይ ናብ ፕሮፌሽናል ኣብ ምስጋር። እዚ ድማ ካብ ውሽጢ ሃገርካ ብርትዕኻ ዝያዳ ዝምድናታት ብደገ ፈጢርካ ዕድላት ኣብ ደገ ዝወዳደረሉ ኩነታት ፈጢርካ ብጋንታታት ተጠሚተን ኣብ ፕሮፌሽናል ጋንታ ዝፅዋዕሉ መገዲ እንድሕር ፈጢርካ ዝያዳ ተን ደቂ ኣንስትዮ እውን ከዓብያ ይኽእላ ማለት እዩ። ስለዚ ዝመስል እቲ ናተይ ሓሳባት
1: ሃራይ። እቲ ናይ ቪዛ ፀገም ኣብዚ ዓመት እዚ ዋላ ንኤርትራ ጥራሕ ዝፀልዎ ኣይ እምበር ክስገር ይኽእል ነይሩ ዝብል ምጉት ኣሎ። ኣቐዲምካ ብምድላው ቅድመ ምድላዋትካ ብምፅፋፍ ክመሓየሽ ምኽኣለ ነይሩ ዝብል ርእቶታት ኣሎ። ስለዚ ከም ሃገራዊ ፌደሬሽን እዚ ጉዳይ ቪዛ ዝብኸመይ ኹም

0: ስለምንታይ ይኸም ዘጋጥም?
1: ምናልባት ምጅማር ናይዚ ውድድር ኣወርሒ ሓሙሽተ ኩሉ ሰብ ንቪዛ ክሓትት ከም ዘሎ ኣብ ኣቡጃ ኣይቨሪኮስ ኣኼባ ተገይሩ ክግበር ኣለዎ ተባሂሉ ኩሉ ክሓትት ትኽእል እዩ ወግዒካ ክኣኪቡ መግለፂ ተዋሂብዎ ንሕና እውን ኣወርሒ ሽዱሽተ ኣትሒዝና ነቲ ናይ ቪዛ ጉዳይ ኣንቶይ መስግና ተቐሳ ቢልዋ ነይሩ ንኩሎም እዞም ኣብ ደገ ዝፃወቱ ተቐዳድምትና ከመይ ሓይሽ እንታይ ተገበርና ሓይሽ ቪዛ ብኣኹም ወዳእ ኣብ ውሽጢ ሃገር ምምፃ የድልየኩም ብኡዱ ሕሸኩም እንታይ ተማይጡ ኮሚሽን ስፖርት በዕሉ ተማይጡ ንሕና እውን ከም ሃገራዊ ፌደሬሽን ፀዊዕና ንኩሎም ሓቢርና እዮም እቶም ተመረፁ እቶም ዘይተመረፁ ኩሎም ትምድላው እንታይ ክግበር ኣለዎ ሕጂ እንታይ እዩ ትፀገም ምድንጓይን መቕልጣፍን ጥራይ ኣይኮነን ንኣብነት እዞም ንብሎም ዘለና ኣብ ደገ ዘለዉ ተቐዳድምትና ቅድሚ ናብዚ ሃገር ዘለና ቪዛ ምሕታትና ወይ ማዕሬና ሓቲቶም እሞ ከ ኣብ ደገ እናሃለዉ ናይ ኣጋጣሚቲ ናይ ካናዳ ናይ ኢሚግሬሽን ጉዳይ ክኸውን ይኽእል ወይ ናቶም ኣተሓሕዛ ክኸውን ይኽእል ግን ውድድር ምስ ወዳእና ሂቦሞ ኣብዚ ብልክዕ ክንሓትት ኣለና የስ ክንሓትት ኣለና ክነማሓይሾ ዘለና እውን ኣሎ ንሕና መፅና እዚኦም እዚኦም እዮም ደድልዩና ብዚኦም እዚኦም ወዲእና ክንብል ንኽእል ኢና እቲ ፀገም እንታይ ዝኸውን እቶም ተቐዳድምቲ መሪፅካ ከይነገርካዮ እሞ ኣብ ጠልጠል ክትገድፎም ከዓ ኣፀጋሚ እዩ ኣብዝሓለፈ እዋን ናብ ሃገራዊት ጋንታ ትፀንቢርኩም ኣለኹም ከም ሪዘርቫ ተታሒዝኩም ኣለኹም ኢልናዮም ሃንደበት ንገሊኦም ውን ሽዑይ ነገርናዮም እንታይ ይኸውን እቲ ናይ ቪዛ ኩነታት ነቶም ዝመረፅናዮም ጥራይ ሒዝና ነቶም ዘይመረፅናዮም ሪዘርቫት ተባህሉ እውን ተሪፎም ሕጂ ኣቐዲምካ ክትጅምሮ ትዝበለፀ እዩ ኣቐዲምካ ስለዘይጀመርካዮን ኣቐዲምካ ስለዝጀመርካዮን ግን ምዝ ናይ ሕጂ ዘጋጥመና ኩነታት ኣይተኣሳሰርን እዩ እንታይ እቲ ዘይተኣሳስሮ ኣማኒኤላ ኣብ ደገ ቅድሜና ይጀሚሮ እሞከ ኣብ ደገ እናሃለወ ኣብ ጢልያን ኣብታ ናይ ጋንቲኡ ዘለዉ ሓለፍትን ገለም ኩሎም እንዳተሓጋገዝዎ ብምሉእ እቲ ንቪዛ ዘድሊ ሓለፋታት እናተረኽቦ ክሰርሓሉ ዝኽእል ሚልክያስ ማእኸል ከምኡ ናትናኤል ተስፋፅኦን ከምኡ እዚ ቪዛ ሓቲቶም ናቶም ዘይምስላጥ እቲ ኣጋጣሚታት ገርና ተወሰድናዮ ዝበለፀ ይመስለኒ ኣቐዲምካ ምሕታት ግን ግቡእ ክነማሓይሾ ዘለና ሓደ ነጥባ እዩ ዝኽእል
0: ተመሳሳሊ ትሕቶ ኮይና ምናልባት ነፅር ከብላ ሃገራዊት ጋንታ ክንብል ከለና ናይ ሃገረ ጋንታ እያ ኣብታ ጋንታ እቲኣ ዝሳተፉ ከዓ ሃገራዊ ፌደሬሽን ክድድም ሽክለተ ሓላፍነት ወስ ዘሎ ስለዚ እቲ ተገዳስነት እቲ ፃዕሪ ናይ ሃገር ወኪሎም ዝሳተፉ ተቐዳድምቲ እቲ ፌደሬሽን ክከታተሎን ባዕሉ ክሕዞም ከሎ እቲ ጉዳይ ዝያዳ ዘድምዕ ኮይኑ ስለ ዝስምዓኒ ኣብዚ ዘለኩም ርእቶ ከመይ እዩ ጋንታታት ባዕለን ከሳልጣሎምን ሃገራዊ ፌደሬሽን ባዕሉ ከሳልጦም ነቲ ናይ ቪዛ ጉዳይ ይፈላለዩ ኮይኑ ስለ ዝስምዓና ማለት እዩ ስከምባት ነብረክትና
2: እዚ ናይ ቪዛ ጉዳይ ንዓና ዳርጋ ነዊሕ ዓመታት ስለ ዝሰራሕናሉ ነዊሕ ኣቐዲምና ምድላው እውን ንገብረሉ ኢና ሓደ ካብቲ ቀዳማይ ከነውሕሶ ንደሊ እውን ቪዛ እዩ ቪዛ ከይሃስካ ወላ ሓንቲ ዝገበርካ እንተገበርካ ዋላ ምድላው እንተሃለወካ ኣብታ ምስታፋ ይትበፅሕኒ ኢኻ ሕጂ ብዳታ ክንዛረብ ፅቡቕ እዩ ማለት ሲ 2021 ንድሕዳ ርኢናዮ ሲ ናይ ኮሮና እዋን እናሃለወ ንሕና ናይ ቪዛ ፀገም ኣያጋጥምናን ብምሉኦም ተሳቲፎም መዳልያ እውን ሒዝና መፂና ናይ ኮሮና ከዓ እዩ ክንደይ ግዜ እዮም ኮሮና ተፈቲኖም እንተዳ ኢልና 16 ግዜ እዩ ቴስት ተገይሮም ሞት ናይ ቴስት ዝነበረ ፕሪንስፕል ቀሊል ኣይነበረን ድሕሪኡ 2022 ኣውስትራልያ ነይሩ ናይ ቪዛ ዝበሃል ፀገም ኣይነበረናን ኩሎም ወሲዶም እሞ ድማ ኣብ ኦፊስና ከማ ንመፅ እዩ 2023 እንተዳ ወሲድና ኣብ ዓዲ እንግሊዝ ነይሩ ኣብዚ ከዓኒ ብዘይካ ናትናኤል ተሰይርዩ ቢንያም ተሰይርዩ ተሪፉ ዳኣ እምበር ዳርጋ ዝበዝሑ ወሲዶም እዮም ብቪዛ ዝተረፈ እውን የብልናን ግን ከም ቪዛ ዝተኽእሉ ገይሩ ተጋዊሑ እዩ ብተሰዓትት እውን 2024 ኣብ ዙሪክ ነይሩ ወላ ሓደ ብቪዛ ዝተረፈ ሰብ የብልናን ኩሎም ኣብ ኤሮፓ ፀዋቱ ዙሪክ ካእሱ ዩዘርላ እንዲያ ንሕና እውን ኣይሰኣናን 2025 ኪጋሊ ነይሩ ሩዋንዳ ብቪዛ ዝተረፈ የብልናን ስለዚ ኣበይ ደሎት ናይ ቪዛ ፀገም ናይ ቪዛ ፀገም ብዙሕ ኣጋጢሙ ይፈልጥ ንበልኩ ኣነ ግን ኣብ ገለ እዋን ኣብ ዘጋጥመሉ እዋን ግን ኣዝዩ የጉልሖ እቲ ማስ ሜድያ ብፍላይ እዚ ናይ ሶሻል ሚድያ ዝበሃል ናብኡ ዝያዳ የተኩር እሞ ብከምኡ ግለፅ ማለት እዩ እቲ ዝግበር ፃዕሪ ቀሊል ኣይኮነን ኣዝዩ ከማን ዝለዕለ ፃዕሪ ግበር እቲ ዝመፅእ ቅጥዕታት ቀሊል ኣይኮነን ክንደይ ሃገራት ኣፍሪካ ክተርፋ ንሪአን ኢና ኣብዚ ናይ ትማል ሞንትሪያል ናይ ግብፂ ተሳተፉን ናይ ግብፂ እኮ ተሪፎም፣ ናይ ሳውት ሱዳን ቫይስ ፕረዚደንት እኮ ተሪፉ፣ ናይ ዋና ፀሓፊት ናይ ኮንፌደሬሽን ኣፍሪካ ሳይክሊን እኮ ተሪፋ፣ ናይ ብዙሓት ሃገራት እውን ተሪፎም። ሕጂ እንታይ እዩ ኣብቲ ምምልካት ብሓንሳብ እንተዝኸውን ዝብል ብኸሚና እውን ንኸይድ ነርና። ሎሚ ዓመት ግን ኩላህና ሃገራዊ ፌደሬሽን እውን ኮሚሽን ባህልን ስፖርትን እቶም ተቐዳደምትን ኣብ ዘለዎ ምስተገብረ ምምኽኻር ከመይ ሓይሸ ተባሂሉ ዝተወሰነ ኣብ ጠጥቓና ውድድርና እንዳካየድና ከለና ክንገብሮ ይሓይሽ ተባሂሉ ስለ ዝተወሰነ ዳኣ እምበር ንሕና ክንገብሮ ስለ ዘይደለና እውን ኣይኮነን። ንሕና ኩሉ ግዜ በዓልና ኢና እውን ንገብረሎም። ሓደ ሓደ ግዜ እቲ ልምምዳቶም እንዳገበሩ ውድድራቶም እቲ ናይ ጋንቶም እንዳገበሩ ቪዞኦም ክከታተሉ ከለዉ ሓደ እቲ ናይ ውድድር ጋንታ ዝገብሮ ኣካል ትሬኒንግ እዩ። እቲ ካልኣይ ነቲ ምሕደርኡ ብቀረባ ከዓኒ ፍትጠቃ ቦቶም ኣጣልያን ዘሎ ሲ ኣብኣ መወዳደሪቱ ኣብኣ ገዝኡ ኣብኣ ከ እንዳ ቪዛ ክትኮነሉ ዝቀረበ። ሕጂ ንሕና ንኣብነት ኣብ ግብፂ ወሲድና፣ ናብ ግብፂ እንተምፅናዮ ንልምምድ ትዕመዶ ኣብኡ እደኽመካ ከ ዋላ ቪዛ ምሳኻ ኸፍ ተበልካያስ እደኽመካ ሕጂ መሊስካ ብኣየር ትኬት ክተምፅኦ ክትመልሶ ገለ ነዚ ንምቁጣብ ሓፈሻዊ ኣኼባ ተገይሩ ኣብ ወርሒ ሰነ ብሓንሳብ ኩሎም ዘለውዎ ከመይ ሓይሽ እንተሓዝናዮ ተባሂሉ ብፍቓዶም ባዕሎም ክገብርዎ ብዝተወሰነ መሰረት እዩ። እዚ እውን ስለ ዘይተማእኸለ ኣይኮነን ቪዛ ተኸሊኦም ገሊኦም ኣጋጣሚ ኮይኑ ናይቲ ዘመልከቶ ቪዛ ኣፕሊኬሽን ሰንተር ቦታ እሱ ብዝፈጠሮ ምድንጓ እዩ። ሞናሊዛ ኣብ እስጳኛ ገይራ ረኺባ ኮ ናሆም ኣብ ጀርመን ገይሩ ቀልጢፉ ኮ ረኺቡ እድሚ ዝኾነ ሰብ ኣማኒኤል ናትናኤል ሚልኪያስ ኣብ ሓንቲ ቦታ ብሮማ ገይሮም ቅድሜና ሞራ ኣፕላይ ገይሮም ቅድሜና ግን ኣጋጣሚ ኮይኑ እቲ ምድንጓይ ናይ ኢሚግሬሽን ናቱ ዝፈጠሮ ይንዓኣቶም ደንጉይዎም ማለት እዩ። ስለዚ እዚ ከመጋጣሚ ዘጋጠመ ጌርና ክንወስዶ ንኽእል እምበር ዝኾነ ዝጎደለ ስለ ዘሎ እውን ኣይኮነን ማለት እየ። ወይ ኣብ ምምላእ ኣይኮነን ወይ ኣብ ምኽፋል ኣይኮነን ኩሉ ቅጥዕ ማሊኦም እዮም። ድማ ፈልጥዎ ከዓ ምስ ቪዛ ዝነብሩ ሰባት እዮም በዕለ ማንኤል ሽሕ ግዜ እዮም ቪዛ ክሰርሑ ትኽእሉ ማለት ንጋንቶኦም ክብሉ ማለት እየ። ስለዚ ተንጋንታታቶም ንባዕለን ገሊአን ኣብ ኣሜሪካ ዘለዋ፣ ገሊአን ኣብ ካናዳ ዘለዋ፣ ገሊአን ኣብ ኤሮጳ ዘለዋ ምስ ምዃነን እውን ብብዝሒ ስለ ዝጓዓዙ እቲ ናይ ቪዛ ወይ ድማ ዓመት ከመጋጣሚ ብኣቶም ዘጋጠመት እንተዘይኮይና ካባና ዝጎደለ ዘሎ ኮይኑ ኣይስማዕንን እዩ። ንሕና ምተረፍና እንተንጎድል ነይሩስ ንሕና ብዘለናስ ብቐረባ ንዓናስ ምተረፍና ምሳና ዝተማልኣናዮ ዝተረፈ የለን። ንኣቶም ግን እዚ ኣጋጢማቶም ቁርብ ተጉሂካ ያ ነቲ ፅልዋ ካ ገራ ትልናያ እቲ ኣቐዲምካ ምብጋስ ኣዲምካ ምግባር ግን ንሕና ካብ ጥሪና ጀሚርናዮ እንተ ኢለካ ካብ ሕጂ ሽዑ ሒዝናስ ንኩሕኩሕ ነርና ኣብቲ ደድ መፀሉ ሓበሬታ ከዓ ነቲ ዝምልከቶ ዝተሓባበረና ኣካል እዚ ንጀምር ንጀምር እንዳበልና ሓንቲ መዓልቲ እውን ዕሪፍና ይንፈልጥን ክብል ደሊ
0: ፅቡቅ። ካልእ ኣብቲ ውድድር ካብ ዘጋጠመ ፀገም ዕጥቂ ናይ ሃገራዊት ጋንታ እዩ። ብመሰረት ንውድድር ዝቐረብናዮ ዕጥቂ ስለዘየማላእና ብዝብል ሃገራዊት ጋንታ ቅድድም ምሽክለታ ኤርትራ ተቐፂዓ ኣብ ናይ ዓበይቲ ማለት እዩ እቶም ተቀዳደምቲ ማለት እዩ። እስካብ ልክዕ እንታይ ጋጢሙ ማልያ በበይኑ ስለ ዝተኸደኑ ዝብል ኣንቢብና ኣለና መቸም። ስለዚ እቲ ልክዕ ዘጋጠመ ብዝርዝር ከተብርሃለይ
2: ዝያዳ እኳ
0: ሳምሶምበታ ናትኩም ትምልከት በቲ ቅድመ ምድላዋት ሕጂ እንታይ እዩ ሓንቲ ጋንታ ክትብገስ ከላ ከምቲ ኣቐዲምካ ዝጠቐስካዮ ሎጂስቲካዊ ምድላዋት ሒዛ እያ ትብገስ። ኣብዚ ሃገራዊት ጋንታ ክትነቅል ከላ እኹል ዕጥቂ እኹል ዘድልያ ንዋት ቀሪባ ዶ ኸይዳ እንታይ እዩ ጋጢሙ?
2: ፅቡቅ ሕቶ ወዚኣ ልዕሊ መጠን ተጋኒና እንድያ ሕጂ ክንምልሶ ከዓ ግቡእ እዩ ግቡእ ሕቶ እዩ። ማልያ ሃገራዊት ጋንታ እውን ልክዕ ከምዚ ኣቐዲምካ ክትጠቕሶ ዝፀናሕካ እቲ ኣገዳስን ዝዓበየ ዕጥቅን እዩ። ማልያ ተዘይብልካስ ከመይ ኢልካ ከም ምፍታ ውድድር ክትኣቱ ዲቪዛ ከምዘይብልካ እዩ። ስለዚ ማልያ ሃገራዊት ጋንታ እውን ቅድሚ ዓመት ሒዝና ኢና ፃዕሪ ንገብረሉ ነውሕሶ ንፅዕር ማለት እዩ። እዚ ማልያ ከይሓዝና ናብ ውድድር ገፅና እውን ኣይንብገስን ጠቕሊልና። ሕጂ ናይ ማልያ ሓድሽ እውን እዩ ተሰሪሑ ሓድሽ እኹል ምስ ቅያሩ ሒዝና ካብ ኣስመራ ተበጊስና እኹል ከዓ ነይሩና እዩ። እቲ ምኽዳን እውን ንኩሎም እውን ተዋሂብዎም እዩ ኣለኩም ከም ዘለና እውን ኩሉ ፈልጥ ማለት እዩ። ኩላና ብዘለና ሲ እቲ ዕጥቅናዊ ሒስና ኢና ኸድና ማለት እዩ። ሓፂርና ማልያ ሲኢና ኢልናዮ ተቐዳዳማይ ብማሊኡ ዝተኸድነ የብልናን ማለት እየ። እቲ ሃገራዊት ጋንታስ ኩሉ ቀሪባ እያ። ሃገራዊ ፌደሬሽን ከዓ ሓደ ካብቲ ቀንዲ ዝቕርቦ ዕጥቂ ሃገራዊት ጋንታ እዩ። ስለዚ ብኣና ወገን ብሃገራዊ ፌደሬሽን

0: ግን ዘይተቐረበ ዕጥቅስ ኣይነበረን ኢለ ክምልስ ክእል እየ።
1: ሓንቲ ዓባይ ሃገራዊት ጋንታ ተመክሮ ዘለዋ ኣዛራቢ ክኸውን ክኢሉ እዩ። እንተኾነ ግን ንሕና ከም ሃገራዊት ጋንታ እንታይ ገጢምና እንታይ ና ክንገብር ነሩና ንመጻእ ኸ ካብዚ እንታይና ንምሃር ከተብርሃልና
2: ሓራይ ፅቡቕ ትሕቶ እያ። እንታይ እቲ ሃገራዊ ፌደሬሽን ወይ ኮሚሽን እቲ ማልያ ኣስሪሑ እቲ ጉቡእ ማልያ ዋላ እኹል ምስ ቀያሩ ከምዚ ክትቀሰንሐ ተዳልዩ እዩ ማለት እዩ። ኩሉ ግዜ በታ ተዳለውቲ ማልያ ድማ ኣብቲ ኣኼባ ዝገብረሉ ኣነ ቴክኒካዊ ትኸይድ ተማልያኻ እሳኢኻ ኮንፈርም ተግብራ ባኢኻ በዛ ማልያ እዚኣስ በዚ ኣይድወዳድር ኢልካ ኢኻ ኮንፈርም ትገብር ኩሉ ግዜ ኻ ኸምኡ ኢኻ ብዝሓለፈ ዓመታት ኩሉ ግዜ ኣብ ዝኾነ ዙራት ንጥቀመሉ ማለት እዩ። ሕጂ ብኡ መሰረት እውን ሞናሊዛ ይኹን ዋላ ናሆም ብኣእም ገይሮም በታ ማልያ ካልእ ኣብ ናይ ዓበይቲ ምስ በፅሑ ግን እታ ማልያ ተዓዲልዎም እዩ ማለት እታ ድመፀት ሓዳሽ ማለት ተዓዲልዎም እዮም ንክገብርሉ። ኣብታ ውድድር ምስ በፃሕና ግን ምናልባት ኣነ ሓቢሮም ብኣ ክገብሩ ምዃኖም ምናልባት እዚ ማልያ ሲ ፀሊም ስሪ ሓደ ዓይነት ዋላ ተኮይኑ ዋላ ቀይሕ ይኹን ዋላ ገለስ ጥራይታ ናይ ላዕሊ ናይ ሃገራዊ ጋንታ ትወክል እምበር እትላሕልስ መቕፃዕቲ የለን ስለዚ ሲ ብኡ ክንገብር ኢና ኢሎም እዮም ብናቶም ሓላፍነት እዩ ነቲ ማልያ ክገብርዎ ክኢሎም እምበር ኣነ ብኡ ክገብሩ ሓበሬታ ሂበ ሓላፍነት ተሰኪም እየ። ምክንያቱ ኩሉ ግዜ ቁፅሪ ዓፂፎም ክገብርዎ ከምዘይብሉ እንድሕር ዓፂፎም ገይሮም ወዲዮም ድሕር ድኾነ ነቲ ቁፅሪ ኣዳቂቖም ቆሪፆሞ ተገይሮም ሰም ቆፅዑ ኣሰልጣን ከዓ ግዳይ ናይቲ መፃዕቲ ይልኹን ናይ ማልያውን ከምኡ ልክዕ ማለት እዩ። ንሕርሶም ተቐፂዖም ኣሰልጣን እውን ግዳይ ዝኾን ዝሕግ ዚ ኣፀቢቆ ክፈልጦ እዩ። ምክንያቱ እቲ 2:12:007:39 ከም ኣጠቅስ ዲፈረንት ክሎዝስ ፎር ዲፈረንት ራይደርስ ኦፍ ቲም እያ ትብልታ ሕጊ ንማልያ ይጠቅስ ነቲ ናይ ቁሪ ይጠቅስ ነቲ ወርመርስ ድበሃልቲ መሞቒ ድበሃል ዝተፈላለዩ ዓይነት ዕጥቂ ዝገብሩ ኣይጠቅስ ዲፈረንት ክሎዝስ ብሓፈሻ እታ ክሎዝስ እያ ትውክል ማለት እዩ። ኣብዚ ናይ ትማል ዘጋጠበት መቕፃዕተ ድማ ዲፈረንት ክሎዝስ ፎር እታ ኣርቲክል ፎር ዲፈረንት ራይደርስ ኦፍ ቲም ትብል እያ ተጠቂሳ ስፐሲፊክ ነቲ ገይሮም መነበሩ ናይ ጋንታም ቨስት ነቲ ናይ ሃገራዊ ጋንታ ስእሊ ዝገብሩ ኣይኮነን። ሕጂ እንታይ እዩ ኣብ መጀመርያ ዋላ መርሃዊ ቅዱስ እውን መርሃዊ ቅዱስ በታ ናይ ሻምፒዮን ኣፍሪካ እየ ክገብር እታ ፃዕዳ ማልያ እውን ኢለን ነይሩ ዋ ኣጠራጢራትና እዚኣስ ወርዲ ሻምፒዮን ስለዝኾነ ሳይትግበርን ተባሂልና ኣብቲ ህላውነት ንክትወስደሉ ቲ ዝድይቦ ኣብቲ ፖዲየም ኣብታ ስእሊ ተረኣየ ዘላ ማለት እዩ ኣብ ኩሉ ማስ ሜድያ ክዲቦ ከሎ እቲ ዩሲኣይ ማለት እዩ እቲ ቀፃዓይ ኣካል ነዚ ክሳይ ቀፂዑ ዘሎ እዚኣ ክልክልቲ እያ ከተውፃእ ኣለካ ብናይ ሃገራዊ ጋንታ ማልያካ ኢኻ ተገብር ኢልዎ ንሕና እውን ዝኾነ እታ ማልያ ተማሊእዋ ስለዝነበረ መራዊ ኣውፅኡ እታ ማልያም ዝገበረ ሕጂ ፐርፌክት ኢልዎ ማለት እዩ ደይቦም። ሕጂ ፐርፌክት ክብሎም ከሎ ዋላ ተማልያ እውን ዲዛይን ከምዝኮይኑ እዚ ከምዝኮይኑ እዚ ከምዝኮይኑ ኣይብልን ፐርፌክት ደይቡ ኢሉ ኣደይቦም ማለት እዩ። ምስ ጀመሩ ሕጂ ኣብቲ ውድድር እቲ መቕፃዕቲ ተቆፅዖም ነሩ እምበር ኣባላ ሽዑ ንኾነ ሓበሬታ እዚኣ እውን ከምዚኣ ኮይናላ ከምዚኣ ኮይናላ ክብል ነይርዎ ማለት ኢ ኣነ ሓስብ ማለት እዩ። ፐርፌክት ኢልና ደይቦም ተሳኢሎም ፕረዘንቴሽን ገይሮም ወሪዶም ኣብ ውድድሮም ኣትዮም ማለት እዩ። ሕጂ እንታይ እዩ ኣዝዩ ቁሪ ስለ ዝነበረ ኣብቲ ሽዑ እዋን ቢንያም ናይ ጋንቱኡ ጃኬት ገይሩ ሄኖክ ድማ ናይ ጋንቱኡ ጃኬት እቲ ቨስ ዝብልዎ ገይሩ ማለት እዩ። ኣነ እውን ተዛሪቦም እዚኣ እውን ከተቐፅአ ስለዝኾነት ኣውፅዋ ኢለዮም ዜርካ ዜርካ ግን ኣብቲ ናይ ማልያ እንታይ ክብል ኣነ መረዳእታ ወይ መብርህ ክህብ ይኽእል ሃገራዊ ፌደሬሽን ኮሚሽን መንግስቲ ዝከኣሉ ባጀትን ዘይተኣደነ ባጀት ኣውፅኡ እዩ ነዚ ናይ ዓለም ሻምፒዮን ዘካይድ ማለት እዩ። ሕጂ ቁርብ ኣብዚ ቁርብ ምውሃድ እንታይ ኮይኑ ርዳእነቶም ተቃዳደምቲ እቲ ዝምልከቶ ኣካል ማልያ ናይ ሃገራዊ ጋንታ በዚ ኣስሪሑ ክህቦም ከሎ ጋንታታቶም ከዓ የስርሓሎም እዮም ናቶም ልክ ምታ ናይ ሃገራዊ ጋንታ ግን እንታይ ደልያ ናይ ጋንታኦም ሽም ኣብ ኣንእሽተይ ጥቅዓ ይፅሕፋ ኣብ በዓል ኩሎም ድረኣኒ ኣብ በዓል ቫንደርፑል በዓል ኩላቶም በዓል ቦካቻር ኩሎም ይገብራ እየ ከምማለት ከም ቅቡል እዩ። ግን እታ ዲዛይን ወላ ሓንቲ ፍሉይነት ክትልዋ የብላ ሓንቲ ብታ ናይ ሃገር ተቕርባ ማልያ ከም ኣልካ ትኮኑ ኣሎ። ኣብዚ ግን ቁርብ ፍልሊ ብምፍጣራ እዚ እውን ኣካል ናይቲ መቕፃዕቲ ክኸውን ይኽእል እዩ ይሓስብ ማለት እዩ። ሕጂ ግን ኣነ እንታይ ይብል ብሓፈሻ ማለት እዩ ክሪኦ ከለኹ ሕጂ ትዕጥቅና ሙሉእ እወ ሙሉእ ምስ ቀያሩ ኢና ወሲድና ብሓፈሻ ግን ክንገብሩ ዝግባአና ንብድሕሪ ሕጂ ኢ ሓስቦ ዋላ ከም ግዴታ ክኸውን ዘለዎ ድብል ኩሉ ግዜ እቲ ዊንተር ክሎዝ ወይ ሳመር ክሎዝ ዝበሃል ኣሎ ኣብ ሓጋይ ናብ ቁርን ዝግበር ኣብ ሓጋይ ሲ ኣብቲ ሳመር ክሎዝ ትገብሮ ምናልባት ክሳብ ሬተሬተ ኣዝዩ ረቂቕ ምስ ሃሩ ዝኸይድ ገለገለ ማልያ ተሰርሕ ክልተ ዓይነት ማለት እዩ ንሃሩ ዝኸውን ኣብቲ ናይ ዊንተር ድማ ርጉድ ዝበለ ማልያ ተሰርሕ ብሱ ጥራሕ ደይኮነ እቲ ወርመርስ ወይ መሞቕ ንብሎ ናይ እግሪ ናይ ኢድ ኣሎ ናይ ሃገራዊ ጋንታ ግን ክኾን ኣሎ ናይቲ ሃገራዊ ጋንታ ናታ ጃኬት ወይቲ ቨስ ንብሎ ጂሎ ዝገብሮ ድማ ናይ ሃገራዊ ጋንታ ይዳሎ ማለት እዩ ኣብ ቆራር ዓዲ ኣቐዲምካ ቅድሚ ምጋሽካ ኣፅኒዕካ

0: ዓዲ ትኸዶ ዘለካ እንታይ እዩ ቆራርቲ ኮይኑ እቲ ናይ ተር ክሎዝ ወ ናይ ክረምቲ ክዳውንቲ ትማላ እዚ ሕጂ ሙሉእ ዕጥቂ ክቕረብ ግቡእ ዶ ይኮነስ ዳርጋ ከም ግዴታ ተወስደሉ እዋናት እዚ ክፍጠር ክኽእል ኣለዎ ማለት እዩ። ኣብቲ ናይ ሃሩር ግን ትረቂቕ ማለያ ሒዝካ ተኸድካ ስካል ተደራቢ ስለዘየለካ እዚአን ክልተ ንነዊሕ ተሓስበ ሞካ ኣቐዲምካ ክቕረብ ዘሎ ጉዳይ እዩ። ካልእ ጋንታታቶም ዋላ ይስራሕ ኣሎም ምስ ናይ ሃገራዊ ጋንታ ግን ዲዛይን ክቕየር ይብሉ ንኣብነት ሕጂ ኣብ ዝተፈላለዩ እዋናት ናይ ሃገራዊ ጋንታስ ታማልያ ሓቂ ዘረባ ተባሃጊት እያ ፅቡቕት እያ ኩሉን ሃገራት እውን ዋላ ሃቡና ሃቡና እዮም ዝብሉና ሕጂ ነታ ፅቡቕት ንስታይ ኢኻ ሞ ዲዛይን ክተውፅላ ኣብ ተፈላለዩ እዋን ሲ ዲዛይን ትቕይር ንንእሸይ ሕብሪ ገለ ኣብ ገለ ትቕይር ክትቀያየር ትክእል እያ ትረአያ ማለት እዩ። ሕጂ እዚ ነገራት እዚ ክተርፍ ኣሎ ሓንትን ቋሚትን ዶ ትኸውና የላን እዚኣ እንድሕር ኮይና ፍልጥቲ ትኾነልካ ከምዚ ናይ ኩለን ማለት ናይ በዓል ብራዚል በለን ዋላ በዓል ሞሮኮ ኣልጀርያ ኩላትን ዝገብሮዎ ሓንቲ እንድሕር ኮይና ዋላ እታ ጋንታ ተስርሑን ሓደ ኸውን ሞ ሽዑ ኣብ ከምዚ እዋናት ክኸይድ ከሎ ምስ ናይ ጋንታ ዝገብራሎም እውን ኣይ ለውጢ ኣይገብርን ማለት እዩ።
1: እዛ ናይ ዕጥቂ ማልያ ዝቀረበት ስታይ ከም ኣጋጣሚ ዘጋጠመት ኢልና ክንሓስባ እምበር ኣበይ ኢና ክንጋገ ነይሩና እንተኢልናስ ኣብቲ ጀመርቲ ከለና ክኸውን ነይርዎ ጀመርትና ሻምፒዮን ዓለም ተሳተፍቲ ክንከወተ ዝኸውን ሰኣን ኣፍልጦኦም ሰኣን ንቕሓቶም ተባሃለ ሕጂ ዳ ኣብቲ ዝበረኸ ንቕሓት እናሃለናስ ከምዚ ክንጋገ ኣይትፅበን። ቢንያም ኹን ሄኖክ ኹን ኩሎም እዞም ተፃዋቲ ብኣኮይ መዳልያ ምፅኦም ኣብ ቤልጅም 2021 በታ ናይ ሃገራዊት ጋንታ ማልያ እዛ ንህቦም ንሕና እንታይ ፍልለይ ኣለዎ ዩ ዝውድድር እዚ ሓደ ዓይነት እዩ። ኣውስትራልያ ብኣወዲኦም ኩሉ ወረ ዋላ እዚ ናይቲ ማልኪ ጋል ዝነበረ 2025 ሕጂ እንታይ እዩ ግን ሓደ ሓደ ግዜ ሕጂ እቲ ጉድለት ንኩሉ ንሓደ ሰብ ኣይነሰኩሞ ንገለ ይነሰኩሞ ኩላሃና ክንስከሞ ፅቡቕ ኣነ ማለተይ ሲ ንኩላሃና ዓብ ትምህርቲ ኮነና ኢልና ክንወስዶ ኣነ ዝሪኦ ተቀዳደምቲ ኣብቲ ዝበርሕ ክንቕሓት ኣለው ፈልጡ እዮም እቲ ክግበር ዘለዎን ክግበር ዘይብሉን ኣብኡ ዝያዳ መላእቲ ክኾኑ ትፅቢት ትግበረሎም እዩ። ኣብ ውድድር ቁርሎ ሃራሎ ገለ ኣሎ የስ ኣለወ ሕጂ እዚ እውን ክንመኻኸር ከለና ከም ዝበልኩካ ወርሒ 6 ድሕር ተራኺብና ኣለና ኩሎም ናይ ወርልድ ሻምፒዮንስ ቅድሚ ዓመት ኢካ ትፈልጦ ትመደብ እንታይ ኣሎ ርእቶ ክንበሃሃል ከለና ኩላሃና እዚአን እዚአን ከዓ የድልያና ክንበሃል እውን ፅቡቅ እኳ እዩ። ንሕና ዝዘከርናዮ ነቕርብ ኢና ዘይዘከርናዮ ከመነ ዘከረካ ከዓ እቲ ኩሉ ምሳኻ ዝሳተፍ እዩ ዘዘከረካ ማለት እዩ። ስለዚ ብዚ እውን ዜን ዜን ዜን ተዝቕረባልና ተባሂሉ ጠለብ ክቐርብ እውን ፅቡቅ እዩ። ኩሉ ንሕና እውን ክንሓስቦ ዩ ንኽእል ኢና ተቐዳለማይ ምሳና ኢዳ ሓስብ ኣሰልጣነ ምሳና ሓስብ ካልእ ኣካላትና ምሳና ሓስብ ኩላሃና ተማላለኢና ስለ ንሰርሕ ማለት እዩ። ሕጂ ብዚ ክትዕወት እንከለኻ ናተይ ክመፅእ ከሎ ጉድለት ናትካ ጥራሕ ክኸውን የብሉን ማለት ኣብ ኩሉ ኩላሃና ኢና ንስከሞ ማለት እየ። ሕጂ ዋላ ብተደቀቕቲ ሓደሓደ ግዜ እቲ ቢልካ ምርኣዩ ከዓ ኣገዳሲ እዩ። እታ ውድድር ሲ ታሪካዊ ኢና ንባዕላ ግደፎት ውፅኢት ዋላ እቲ ድምቀትከ ትፅባቐኸ ንባዕሉ ሕጂ ብዚ እዛ ናይ ሎም ዓመት ከም መምሃሪት ምናልባት ኣጋጢማ ኣላ
2: ፅቡ ምናልባት ኣብዚ ክጥቀስ ዝፀንሐ ሃገራዊት ጋንታ ኣብ ቀፃሊ ተካይዶ ውድድራት ዝርዝር ብዝርዝር ንኩሉ ዓይነታት ክሊማ ዓይነታት ውድድር ብቑዕ ዝኾነ ናውቲ ውድድር ክቕረብ ከም ዘለዎ ተረዳዲእና ተቐሪቡ እውን ምዃኑ ኣረጋጊፅና ኣለና። ተቐዳደምትና እውን ብመሰረት መምርሒ ሃገራዊ ፌደሬሽን ክድድም ብሽክሌታ ኤርትራ ይኹን ወ ናይ ዩሲኣይ ተኸቲሎም ንዕጥቆም ክክደኑን ክፃወትሉን ከም ዘለዎም ኢና ተረዳዲእና። እዚ ዘጋጠመ ናይ ናውቲ ክዳን መወዳደርቲ ማልያ ምዝባል ብርግፅ ኣብ መፃኢ ክእረም ኣለዎ። ተቀዳደምትና ከዓ ሓበን ሃገር እዮም ንሃገርን ህዝብን ኣብ ዝተፈላለየ መድረካት ዝዓወት እዮም። ስለዚ ዝያዳ ዓወቶምን ፃዕሮምን ኣተኪርና ብምርኣይ ነዘን ንኣሽቱ ጉድለታት ከዓ መፃኢ ክእርምዎ ከም ዘለዉ ምኽሪ እንዳሃብና እንተኸድና ዝሓሸ ኮይኑ ስምዓና። ኣብ መዛዘሚ ኣቶ ተመስገን ኣብ ሞንትሪያል ኣብ ዝተካየደ ውድድር ነባሪ ኤርትራዊ ነባሪ ከተማ ሞንትሪያልን ከባቢኡን ንሃገራዊት ጋንታ ንምድማቕ ብዙሕ ሰብ ተሳቲፉ ርኢና። ስለዚ ብወገን ደገፍቲ ዝነበረ ሃዋሃው ከመይ ነይሩ ብኡ ቢልካ ከዓ ክተመሓላልፎ ትኽእል መልእኽቲ?
3: እዚ ደረጃ ንሕና ዝሓዝናዮ ውፅኢት ናይዞም ኣብ ደገ ዘለዉ ተቐዳድምቲ ናይ ብንፁር ክንፈልጦ ከለና ምናልባት እዚ ናይ ማልያ ከቢድ ጉዳይ ኣይኮነን እቲ መቕፃዕት እውን ምስ ክብደቱ ብከምኡ እዩ ዝረአ ግን እቲ ውፅኢት

ሙሉእቲ ነጥቢ ንኤርትራ ብ ቀዳማይ ዝሰርዓ መበል 21 ዝሰርዓ 16 ዝሰርዓ እሶም ዘምፅዎ ነጥቢ እዩ ኣብቲ ውድድር ተዓዊቶም እሶም ዝኣከብዎ ነጥቢ ምዃኑ ኩሉ ሰብ ክፈልጥ ኣለዎ። ነቲ እሶም ዝሰርሖ ስራሕ ኣዕቢና ነቲ ዘጋጥመና ንኣሽቱ ደቀቕቲ ነገራት ከየጋነና እቲ ስራሕ ናይ ብሽክለታ እቲ ዓቕሚ ናይ ሃገርና ናይ ብሽክለታ ናይ ተቐዳድምትና ከመይ ዓቢ ቅድም ክንሓስብ ፅቡቕ መስለኒ ካልእ ምናልባት ኣብ ኩሉ ዝኸድካዮ

0: ኣብቲ ቁሪ ኣብቲ ውድድር ግዜኦም ስርሖም ገዲፎም ምሳና ዝውዕሉ ኣዘ የመስግን። ብኣጠቃላሊ ግን ህዝቢ ኤርትራ ኩሉ ግዜ ዕዉት እዩ። ነቲ ዝገበረልና ኣኽብሮትን እንግዱን ደጋጊመ የ ዘመስግን ይቐኒየለ የብሎም ኣብ ዘለኹ ኮይነ
1: ዝኸበርኩም ተኸታተልትና ሃገራዊት ጋንታ ቅድድም ብሽክለታ ኤርትራ እቲ ኣብ ከተማ ሞንትሪያል ካናዳ ካብ 20 ክሳብ 27 መስከረም ዝተኻየደ ናይ ፅርግያ ናይ ዩሲኣይ ውድድር ዋንጫ ቅድድም ብሽክለታ ዓለም ሃገራዊት ጋንታና ከመይ ተሳቲፋ ንዝደስስ ትሕዝቶ ኢና ክነቕርበልኩም ፀኒሕና። ኣብ መጻኢ ብካልእ ትሕዝቶ ክሳዕ ንረኸብ ንሕጂ ሰላም።

ሰላም ዝኸበርኩም ተኸታተልቲ፣ ንሎሚ ንትንሳኤን ውድቀትን ብርጣናዊ ተቐዳማይ ክሪስ ፍሩም ዝድስስ ትሕዝቶዩ ክህልወና ንምክትታልኩም ብኽብሪ ይዕድም። ብርጣናዊ ተቐዳማይ ብሽክለታ ክሪስ ፍሩም ካብ ዕለታት ሓደ መዓልቲ ኣብዛ ነብርና ዘለና ፕላኔት ምድሪ ሓደ ካብ ዝበለፁ ተቐዳምቲ ብሽክለታ ዝነበረ እዩ። ድሕሪ 2010 እዚ ኬንያዊ ዘር ሓረግ ዘለዎ ንውድድራት ብሽክለታ ንቱር ዶ ፍራንስ ድማ ብፍሉይ ብሒትዎ ዝነበረ ተቐዳማይ እዩ። ኣብ 2013 2015 2016 ከምኡ ድማ 2017 ዕውት ዙር ፈረንሳ፣ ኣብ 2011 ከምኡውን 2017 ዕውት ቮልታ እስጳኛ፣ ኣብ 2018 ድማ ኔጅሮ ዲ ኢታልያ ተዓዊትሉ። ክሪስ ፍሩም ዝነበሩ ዓቐብ ናይ ምሕኳር ክእለት ታክቲካዊ ርድኢት ኣብ ናይ ክሮኖሜተር ዝነበሩ ዓብላልነት ኣብ ዓቐበታት ኮነ ኣብ ወሰንቲ መድረኻት ንኽትስዕሮ ኣጸጋሚ ዝነበረ ተቐዳማይ እዩ። ይኹን እምበር እዚ ኩሉ ዓወታትን ክብርታትን ናይ ዚ ተቐዳማይ ኣብ ዝሓለፉ ዓመታት ከም ቁልቁል ይተራእዩ። ብዝያዳ ድማ ኣብ 2021 ናብ እስራኤል ፕሪምየር ቴክ ካብ ጽምበር ንድሓር። እቲ ኣቐዲሙ ክላዓል ዝግብኦ ሕቶ ግን ክሪስ ፍሩም እንታይ እዩ ኮይኑ? ሓደ እዋን እቲ መግቲ ተሳኢንዎ ዝነበረ ቁመና ብኸመይ እዩ ሃንደበት ሓንሳብን ንሓዋርን ክስወር ክኢሉ? ኣብ 2010ታት ዝነበረ ዓብላልነት ክሪስ ፍሩም ንውድቀት ክሪስ ፍሩም ዝያዳ ንምግምጋም ማዕርኽ ንደይ ብሉፅ ተቐዳማይ ከም ዝነበረ ንመልከት። 1.85 ሴንቲሜትርን ቁመት ዝውንን ክሪስ ፍሩም ኣብቲ ንቱር ዲ ፍራንስ ዓብዲልሉ ዝነበረ ግዜ ንመዋህድርቱ ብቁመት ይበልፆም ብምንባሩ ኣብ ኣራግፁ ብፍሉይ ቅርፁ ዝልለ ዝነበረ እዩ። ፍሩም ብዝነበሮ ልዑል ዓቐብ ናይ ምሕኳር ምልከትን ንጎቦታት ኣልፕስን ፒረንስን ክጥሕሶ ዝዕዘቡ ዝነበሩ ኣፍቀርቲ ቅድም ብሽክለታ ብብቕዓቱ ኣብ ጥርጣረ ዝኣትኽሉ ግዜ ውሑድ ኣይነበረን። እቲ ምንታይ ሲ ክሪስ ፍሩም ከም ላንስ ኣርምስትሮንግ የደናግሮም ከሂሉ? ዓብላልነት ክሪስ ፍሩም ኣብ 2013 ፋልማይ ናይ ቱር ዲ ፍራንስ ዓወቱ ድሕሪ ምምዝጋብ እዩ ዝፍልም። ኣብ እዋኑ ቀንዲ መዋቱርቱ ዝነበሩ ኣልቤርቶ ኮንታዶር፣ ናይሮ ኪንታናን ከምዝሎሚ ዓመት ታደይ ፖጓቻ ንመዋቱርቱ ከሳቀዮም ዝተዓዘብናዮ ፍሩም እውን ኣብ እዋኑ ኣብ ዓቐበታት ኣብ ናይ ውልቅ ናይ ግዜ ውድድራትን ንቐንዲ ምቐናቐምቱ ዝነበሩ ተቐዳደምቲ ከም ሕሱም እዩ ገሪፍዎም።

ኣብ መንጎ 2017 2018 ኣብ ዝነበረ ግዜ ፍሩም ውሕዳት ተቀዳደምቲ ጥራይ ክጎናፀፍዎ ዝኽእሉ ዓወት ይሰኒዱ። ኣብዞም ክልተ ዓመታት ንሰለስትኦም ናይ ግራን ቱር ውርድራት ብቐደም ሰዓብ ተዓዊትሎም። ኣብ 2017 ፍሩም ንቮልታ ስፓኛን ቱር ዲ ፍራንስን ደሪቡ ድሕሪ ምዕዋቱ፣ ኣብ ሰዓብ ዓመት ድማ ኣብ ዝተኻየደ ጅሮ ዲ ኢታልያን ዓመታት ተዘኪሩ ዝነብር ቁመናዩ ኣንጸባሪቑ። ኣብ መበል 19 መድረኽ ናይቲ ውርድር ፍሩም ፀወታ ንኽዛዘም 80 ኪሎ ሜትር ምስ ተረፎ ኣብ ዓቐብ ኮለ ደለ ፌኒስትር ኣጥቂዑ ብምኻድ ኣብ ቅድሚኡ ንዝነበራ ጉጅለታት በታቲኑ ንማልያ ሮዛ ክውንን ኣበቂዑ። ኣብዛ መድረኽ ፍሩም ዘረኣየ ቁመና ንዓመታት ተዘኪሩን ተሰኒዱን ዝነብር እዩ። ብዘይካዚ ኣብዚ መድረኽ ዘረኣየ ፀወታ ምስቶም ናይ ኩሉ ግዜ ዝበለፁ ተቃራርንቲ ብሽክለታ ዓለምና ሰሪዕዎ እዩ። ኣብዚ ዓመተ ስፖርት ጅሮ ዲ ኢታልያ ቱር ዲ ፍራንስን ሻምፒዮን ዓለምን ዝተዓወተሎም ታደይ ፖጋቻ እውን ነቲ ፍሮም ኣብ ግዜኡ ዘመዝግቦ ዝነበር ዓወታት ኣይበፅሖን። ፖጋቻ ዛጊት ንሰለስትኡ ናይ ግራንድ ቱር ውርድራት ክዕወተሉ ይከኣለን። ንናይቲ ግዜ ናይ ፍሮም ቁመና ክዳረግዎ ዘይከኣሉ ከም ቪቸንዞ ኒባሊ፣ ፋቢዮ ኣሮን፣ ናይሮ ኩንታናን ንማልያ ሮዛ መሪቆም ጥራዮም ክህብዎ ነይርዎም።

እቲ ሓደገኛ መውደቕቲ ክሪስ ፍሩም ምኽንያት ውድቀት ክሪስ ፍሩም ናብ ሓንቲ ኣብ 2019 ዘጋጠመት ፍጻመ እዩ ዘተኣሳሰር። እታ ኣሰንባዲት ሓደጋ ክሪስ ፍሩም ኣብ 2019 ቅድሚ ናብ ቱር ዲ ፍራንስ ምእታው ኣብ ክራይተሪም ዶፊነ ኣብ ናይ ውልቅናይ ግዜ ውርድር እናዘወረ ንከሎ ብልዑል ናሃሪ እናዘወረ ንከሎ

0: መንደቕ ተጋጩ ከምርኣያ ናይቲ ሓደጋ ድማ ኣብ ኣካላቱ ዝተፈላለዩ ምንቃዓትታት ኣኸቲሉሉ ናይ ሰለፍ ዓፅሙ ኩርና ዒዱ መሰናግልኡ ሮኽመሻ ናይ ሳምቡን ድማ ብምኽንያት ናይቲ ሓደጋ ግዳይ መስበርትን ማዕበስትን ዝኾኑ ኣካላት ክሪስ ፍሩም ዝነበሩ እዮም። እቲ ሓደጋ ክሳብ ንህይወት ፍሩም ኣብ ሓደጋ ዘእተወይ ነይሩ። ፍሩም ካብ ዝዘጋጠሞ ንክሓዊ ጥራይ ኣዋርሒ ግዜ ይወሲድሉ። ፍሩም ኣብ 220 ዋላ እኳ ናብ ኩረሻ ብሽክለታ ክምለስ እንተኸኣለ እቲ ዳግማይ ናብ ኩረሻ ብሽክለታ ዝተመልሰ ፍሩም ግን እቲ ቅድሚ ዓመታት ዝነበረ ፍሩም ከይኮነ እዩ ተመሊሱ። እታ ርግምቲ ዕለት ንዓለም ፅቡቅ ካብ ምርኣይ ንፍሩም ድማ ታሪኻትን ክብሪ ወሰናትን ክደራርበሉ ዝኽእል ብቕዓቱ ለኪማትሉ ተዓዚራ።
1: The recovery. Froome eventually came back to cycling in 2020. However, something was different. He was a lot slower than he was before the crash, getting dropped by riders he beat with ease the previous year. His results were poor, and he blamed it on his recovery.
0: ፍሩም ናብ ኩረሻ ብሽክለታ ምስ ተመልሰ ኣብ ምድያብ ዓቐብ ኣብ ናይ ክሮኖሜተር ዝነበሮ ብቕዓትን ብእኑብ እዩ ስኢንዎም። ዋላ እኳ ብጅግንነት ናብ ብሽክለታ እንተተመልሰ ሒዝዎ ዝተመልሰ ብቕዓት ግን ጽላሎት ናይቲ ናይ ቅድም ፍሩም ከማን ዘይበቅዕ እዩ ነይሮም። ኣካላውን ኣእምሮኣውን ማህሰይቲ ዘጋጠሞ ፍሩም ንናይ ቀደም ቅመኑ ክመልስ ብዙሕ ጻዕርታት እኳ እንተገበረ ክቆንዖ ግን ኣይከኣለን። ፍሩም ኣብ 221 ተደላይነቱ ኣብ ኢኒዮስ ኮንቆልቁል ድሕሪ ምዕዛቡ ካብቲ ኣቐዲማ ብቲም ስካይ

ሜርቴክ ንፍሩም ሓደ ካብ ዝለዓሉ ተኸፈልቲ ተቃራድንቲ ብሽክለታ ክኸውን እኳ እንተብቃዐቶም ካብ ፍሩም ትረኽቦ ዝነበረት ውፅኢት ግን ነቲ ኣብ ልዕሊ ዝገበረቶ ወፍሪ ዝመልስ ኣይነበረን። ናይ ፍሩም ግዜ ኣብ እስራኤል ፕሪምየርቴክ ድማ ኣብ ታሪክ ቅድም ብሽክለታ እቲ ዝኸፍአን ዝሓመቐን ፌርማ ክሳብ ምባል በፂሕ እዩ።

ፍሩም ናብ እስራኤል ፕሪምየር ሊግ ድሕሪ ምፅምባሩ ኣብታ ጋንታ ዝረኣዮ ብቕዓትን ሰሓቢ ምሳጥን ክኸውን ኣይከኣለን። ኣብዚ ዓመተ ስፖርት እርትብል ናይ ዩሲኣይ ነጥቢ ክረክብ ኣይከኣለን። እቲ ዝበለፀ ኣብዚ ዓመት ዝሓዞ ደረጃ ድማ ኣብዚ ሩዋንዳ ኣብ ሓደ መድረኽ ዝሓዞ መበል 21 ተርታ እዩ ነይሩ። ሓደ እዋን ናይ ግራንቱር ውድድራት ዓብልልዎ ዝነበረ ክሪስ ፍሩም ንመወዳእታ ግዜ ኣብ 2022 ኣብ ቮልታ ስፓኛ ድሕሪ ምስታፉ ኣብዝሓለፉ 2 ዓመታት ናብቶም ስሙያት ናይ ግራንቱር ውድድራት ክምለስ ኣይከኣለን። ኣብ 2022 ኣብቲ ንመወዳእታ ግዜ ተወዳዲሩሉ ዝነበረ ቮልታ ስፓኛ ኣብ ናይ ግዜ መበል 114 ተርታ ሒዚ ውድድሩ ዛዚሙ። ካብቲ ዝኸፈ ድማ ኣብቲ እዋን ጀነራልነቱ ኣረጋጊፅሉ ዝነበረ ቱር ዲ ፍራንስ ኣብ ናይ ዝዓመተ ውድድር ብጋንቱ እውን ካብ መሰርዓ ወፃኢ ክኸውን ተገይሩ። ግዜን ተጠሊምካ ከቢድ እዩ። ውድቀት ኢኒዮስ ግሪናይደርስ። ውድቀት ክሪስ ፍሩም ተማሳሊ ንጸብራቅ ውድቀት ኢኒዮስ ግሪናይደርስ እዩ። ሓደ እዋን ኣብ ፕሮፌሽናላት ውድድራት ቅድም ብሽክለታ ዓብላሊት ሓይሊ ዝነበረት ኢኒዮስ ኣብዛ ዓመት ክትዝክሮ ዘይትምነዮ ዓመተ ውድድር ኣሕሊፋ። እዛ ንከም ክሪስ ፍሩም፣ ብራድሊ ዊግንሱን፣ ጌራን ቶማስን ዝኣመሰሉ ክሳብ ምዕዋት ቱር ዲ ፍራንስ ዘብቅዐት ጋንታ ኣብዚ ተዛዚሙ ዝርከብ ዓመተ ስፖርት ኣብዝኣተወቶም ኩሎም ውድድራት ጽልዋ ክትፈጥር ኣይከኣለትን። እዛ ጋንታ ብሓድሽ ወለዶ ብከም ታደይ ፖጋቻ፣ ዮናስ ቪንግጋርን ይምራሕኒ ዘሎ ናይዚ ግዜ ውድድራት ክትፃውሮን ክትብድሆን ኣይከኣለትን። እዛ ሓደ እዋን ብመንገዲ ተቀዳደምታ ንቱር ዲ ፍራንስ ንምዕዋት ቀረባ ዝነበረት ጋንታ ኣብዚ እዋን ኣንፈታ ከም ዝጠፍአ መርከብ ዕንኒ ትብል ኣላ። ታሪኻዊ ውድቀት ኢኒዮስን ክሪስ ፍሩምን ተመሳሳሊ እዩ። እንጀራ ምሸት ይሃብካ ዝበሃል ከም ናይ ኢኒዮስን ፍሩምን ታሪክ ንኸይደገመካ እዩ። ፍትሕ ክሪስ ፍሩምን ኢኒዮስን ድማ ቀንዲ ምክንያት ገዳይ ተኸታታሊ ውድቀቶም ክኸውን ይኽእል እዩ ዝብሉ ግምታት እውን ኣሎም። ውድቀት ክሪስ ፍሩምስ ናይዚ ግዜ ተቀዳደምቲ ብምዝማድ ሸለል ኢልካ ከተሓልፍ ዘይግባእ እዩ። ከም ታደይ ፖጋቻ፣ ዮናስ ቪንግጋርን ዝኣመሰሉ ናይዚ ግዜ ስሙያት ተቀዳደምቲ ውድድራት ጥራይ ኣይኮኑን ዝዕወቱ ዘለዎም። ከምቲ ሓደ እዋን ውድድራት ብሽክለታ ዓብሊልዎ ዝነበረ ተመሳሳሊ ታሪኮም ዝደግሙ ዘለዎም። ኣብዝሓለፉ ዓመታት ዮናስ ቪንግጋርን ታደይ ፖጋቻን ንዓብላልነቶም ኣብ ዙር ፈረንሳ ተዋዲቆም እዮም። ኣብዝሓለፉ ሓሙሽተ ውድድራት ዙር ፈረንሳ ነቲ ሰለስተ ታደይ ፖጋቻ ክዕወተሉ እንከሎም ነቶም ዝተረፉ ክልተ ድማ ዮናስ ቪንግጋር ተዓዊትሎም። እዞም ተቀዳደምቲ ነቲ ሓደ እዋን ክሪስ ፍሩም ንመዋድርቱ በቲኹ ብተረርቲ ስካትኡ ዘሰቀዮም ዝነበረ ቦታ ባዕሎም ሒዞም ኣለዉ። ነጋውስ ዓቐብ ዝብል ክብሪ እውን ድሮ ካብ ዙፋን ፍሩም ተቓልዩ ኣብ ዙፋናት ፖጋቻን ቪንግጋርድን ኣንጠጢሎም።

cannot I get off to the ክሪስ ፎረም ንመወዳእታ ጊዜ ኣብ ቱር ዲ ፍራንስ ናይ መድረኽ ዓወት ካብ ዘመዝግብ 7 ዓመታት መሊእሎም ኣብ 2017 ፍሩም እታ ናይ መወዳእታ ዓመት ክሪስ ፎረም ኣብ መድረኽ ዙር ፈረንሰ ዓወት ዘመዝገበላ ዓመት እያ። ኣብ መፈለምታ ናይዚ ዓመት ክሪስ ፎረም ምስ ኢሮስፖርት ኣብ ዝገበሩ ቓለ መሕተት ድማ ቅድሚ ናይ ቅድም ብሽክለታ ሙይኡ ምዝዛሙ ዳግማይ ኣብቲ ሓደ እዋን ዓንዲሩሉ ዝነበረ ቱር ዲ ፍራንስ ናይ መድረኽ ዓወት ኣመዝጊቡ ካብ ኮረሻ ብሽክለታ ክወርድ ከም ዝደሊ ገሊጹ ነይሩ። ፍሩም ኣብዚ ዘለዎ ኩሉ ቁመናን ብቕዓትን እዚ ዝብሎ ዓወት ከመዝግብ ዓመታት ርሒቑሎም። እቲ ናይ ግራንቱር ዓወታት ንኸመዝግብ ቀንዲ ምስጢር ዓወ ቱ ዝነበረ ክእለት ምሕዋር ዓቐብ ኣብዚ ግዜ ብገምታ ደይ ፖጋቻ ሬሚኮ ኤቨኖፐልን ዮናስ ቪንጌ ጋርደን ተመንጢሉሎም።

0: to Giro d'Italia victory. And even on this descent, he's taking just a few seconds.
1: I wouldn't say I was taking risks on the descent, but I pushed on and went as fast as I could.
0: Chris Froome is now the virtual leader, the Maria Rosa of this Giro d'Italia. What a stage!
2: ክሪስ ፍሩም ዳግማይ ምልሶ ትኽገብር ይኽእል ዶ ዝብል ሕቶ ቀፂሉ ዝለዓል ሕቶ እዩ። ክሪስ ፍሩም እስራኤል ፕሪምየር ቴክ ዘለዎ ኮንትራት ንኸብቅዕ ሓደ ዓመት ተሪፉ ኣሎ። ፍሩም ድሕሪ እስራኤል ፕሪምየር ቴክ ናብ ካልእ ናይ ወርልድ ቱር ጋንታ ተፀንቢሩ ናይ ምውድዳር ተኽእልኡ ዝተሓተ እዩ። ግዜያዊ ቁመኑ ኣብ ግምት ምእታው ፍሩም ናይ ቅድም ቁመኑ ረኺቡ ናብ ጎደና ዓወት ክምለስ ኢልካ ክትዛረብ ዝከኣል ኣይኮነን። ኣብ 2019 ዘጋጠሙ ሓደጋ መውደቕቲ ዕድሚ እውን 39 በፂሑ ብምህላው ዘመናዊ ፀወታ ቅድም ብሽክለታ ውን ኣንጻር ፍሩም ደው ዝበለ እዩ። ሕልሚ ናይ መድረኽ ዓወት ክሪስ ፍሩም ኣብ ቱር ዲ ፍራንስ ብስታሲካ እውን ሓቃዊ መረዳእታን ግዜኡ ሓሊፍ እዩ።
3: Up the last mountain, Alpe d'Huez. He was able to time trial his way for Froome, as it was the first time since his crash he showed some of his talent. It was a small redemption in his road to recovery. Chris competed in the Vuelta a España as well last year, but only managed a 72nd place as the best result.
2: ፍሩም ሕልሙ ኩን ንምግባር ኣብዘይ ዓርፍ ቃልሲ ተፀሚሩ ዝርከብ ብተደጋጋሚ ዝዘንበ ወቐሳታትን ድኹም ውፅኢትን ተፃዊሩ ኣቐዲሙ ጥሮታ ንኸይወፅእ ሓንጊድ እዩ። ፍሩም ውፅኢት ዘይተሰነዮ ብቐጻሊ ውድድራት የካይድ ምህላው ድማ ነቲ ስፖርት ዘለዎ ፍቕሪ ዘርኢ ህያው ምስክር እዩ። ፍሩም ገለ ካብቲ ናይ ቅድም ቁመኑ መሊሱ ኣብ ዝቕፅል ዓመተ ስፖርት ዳግማይ ክነግስ ግዜ ዝምልሶ ክኸውን እዩ። እቲ ሓደ ካብ ናይ ኩሉ ግዜ ዝበለፁ ተቐዳደምቲ ብሽክለቲ ዓለምና ዝብል ክብሪ ግን ዝምንጥሎ ኣይክህሉን እዩ። ኣቐዲሙ ብዝሰርሖ ተኣምር ክብሩ ዘመናት ተዓቂቦ ንኽኸይድ ውሑስ ገይርዎ እዩ። ምስግጋር ፍሩም ናብ እስራኤል ፕሪምየር ቴክ ሓደ ካብቶም ውፅኢታት ከምፁ ዘይከኣሉ ፍሹላት ፌርማታት እዮም። ከም ናይ ፍሩም ተመሳሳሊ ምስግጋር ፔተር ሳጋን ካብ ቦራሃንስ ጉሮ ናብ ቶታል ኤነርጂ እውን ካብቶም ፍሹላት ዕድግታት ተቀዳደምቲ ተባሂሎም ዝጥቀስ እዮም። ምክንያቱ ፔተር ሳጋን ቅድሚ ካብ ክሮኤሽያ ብሽክለታ ምውራዱ ምዛ ፈረንሳዊት ጋንታ ድሕሪ ምፅምባሩ እቲ ዓለም ዝፈልጦ ሳጋን ደጊሙ ከርእዮ ተፀጊም እዩ። ከምኡ ውን ምስግጋር ናይ ሮኪንታና ካብ ሞቪስታር ናብ ኣሬካ ሳምሲክ እታ ጋንታን እቲ ተቀዳዳ ማይን ተስፋ ንዝገበሩሉ ዓወት ግራንድ ቱር ካብ ቆዖም ዘይከኣለ ፍሹል ፌርማ እዩ። እዞም ኣቐዲምና ዝገለጽናዮም ፍሹላት ፌርማታት ኣብ ብሽክለታ ብክለባት ኮነ ብውልቀ ተቀዳደምቲ ካብ ዝውሰዱ ሓደገኛ ምስግጋራት ብቐረባ ክጥቀሱ ዝኽእሉ ኣብነታት እዮም። ክለባት ኣብ ገለ እዋናት ንሶምያ ተቀዳደምቲ ዓብ ወፍሪ ክገብራ ይረኣየን። ከም ናይ ፍሩም ዝኣመሰሉ ጉዳያት ግን ዕድመ መጉዳእትን ዳይናሚካዊ ለውጥን ኣብ ፔሎቶን ዝስዕቡ ብምዃኖም ድማ ንዋጋ ሓደ ተቀዳዳማይ ዘጉድሉ እዮም።

ማርከስ ዝኸበርኩም ተኸታተልቲ ለሰ ስፖርት ናይ ሎም ሰሙን ትሕዝቶና ኣብዚ ዛዚምና ኣሉና ዝመፅእ ሰሙን ብካልእ ትሕዝቶ ክሳብ ንምለሰኩም ሰናይ ቀናን።

0: ባህደር ታሪክ ኤርትራን ኤርትራውያንን ኣብ ጉዕዞ ንናፅነት
1: ኣለም ኮማንድስ ሳልሕ
2: ኣስከሳዕብን
0: ማህደር ሕብረተሰብ ኤርትራ ኣብ ትሕቲ መግዛእቲ ዳሲሳ ለግዛትን ብድሆታቱን ገድልን ማሕበራዊ ህይወትን ናብ ኣሚራ
3: እዚ ድርስ ዘይትገድፍ
4: እየ ብኢደዋኒኑ ኩናት ከዓ እትፍቅድ መስለኪ
5: እቲ ሓሳቦም እኮ ዝፅላ ኣይኮነ
0: ጾር ደቂ ኣንስትዮን ዕዳ ውሳነ ንእስነትን እተርኢ ማህደር ሓቂ ምንባር ጓሂኣን ሓጎሳን ደበስቃያን መከርኣን ብውሕልል ኣዛናትዋ ከተዘንቱ ዝተሃንፀ
6: ሕማቅ ናይ ሰብኩ ሓሲበት ይፈልጥ ሽግር መከራ በልሕ ዝስሕበሎሲ
0: ተኸታታሊት ፊልም ኣብ ኤሪ ቲቪ ኣብ ቀረባ ጊዜ
3: ውሸታ
0: ኣፍራይ ሚኒስትሪ ዜና ኣቕራቢ ቢስ ፕሮዳክሽን ደራሲ ሌተናል ኮሎኔል የናስ ተዓገስ ዳይረክተራት ሌተናል ኮሎኔል የናስ ተዓገስን ሳሙኤል ሓድጉን ማህደር ሓቂ ኣብ ቀረባ ጊዜ ኣብ ኤሪ ቲቪ

0: ማደር ታሪክ ኤርትራን ኤርትራውያንን ኣብ ጉዕዞን ናፅ
1: ኣለም ኮማንድስ ሳልሕ
2: ኣስከሳዕብን
0: ማህደር ሕብረተሰብ ኤርትራ ኣብ ትሕቲ መግዛእቲ ዳሲሳ መግዛትን ብድሆታቱን ገድልን ማሕበራዊ ህይወትን ናብ ካሜራ
3: እዚ ትርኢ ዘይትገድፍ እየ
4: ብኢደዋኒኑ ኩናት ካ እትፍቅድ ዶ መስለኪ
5: እቲ ሓሳቦም እኮ ዝፅላ ኣይኮነ
0: ጾር ደቂ ኣንስትዮን ዕዳ ውሳነ ንእስነትን እተርኢ ማህደር ሓቂ ምንባር ጓሂኣን ሓጎሳን ደበስቃያን መከርኣን ብውሕልል ኣዛናትዋ ከተዘምቱ ዝተሃንፀት
6: ሕማ ናይ ሰብኩ ሓሲበት ይፈልጥ ሽግር መከራ በልሕረ ዝስሕመሲ
0: ተኸታታሊት ፊልም ኣብ ኤሪ ቲቪ ኣብ ቀረባ ጊዜ
7: ውሸጣ
0: አፍራይ ሚኒስትሪ ዜና አቅራቢ ቢስ ፕሮዳክሽን ደራሲ ሌተናል ኮሎኔል ዮናስ ተዓገስ ዳይሬክተር ሌተናል ኮሎኔል ዮናስ ተዓገስን ሳሙኤል ሓድጉን ማህደር ሓቂ ኣብ ቀረባ ጊዜ ኣብ ኤሪ ቲቪ

0: መደብ ስነ ፍልጠት።
1: እዚ መደብ እዚ ብሚኒስትሪ ትምህርቲ እናተዳለወ
0: ብምትዕባር ሚኒስትሪ ዜና ዝፍኖ መደብ እዩ።
1: መደብ ስነ ፍልጠት
0: ንመሃዝነትን ንቕሓትን።
1: መደብ ስነ ፍልጠት
0: ንመቐይሮ ናብራን ዕቃበ ከባብን። መደብ ስነ ፍልጠት
2: ኣብ ዝተፈላለየ ኩርና ዓዱ ምዃን ንመደብኩም መደብ ስነ ፍልጠት ኣብ ምክትታል ትርከቡ ክቡራት ተኸታተልትና ከመይ ቀኒኹም? ንሎሚ እምበኣር ንኣገዳስነት ፅሬት ኣብ ገዛን ኣከባብን እትገልፅ ዕላል ጀርምታት ዘርእስታ ድራማ ሒዝናልኩም ቀሪብና ኣለና። ክትከታተልዋ ብክብሪ ንዕድም። ሰናይ ምክትታል።

0: እቲ ወዲ ርስሓት ይፈቱ እዩ። እቲ ፀባ ሰትየሉ ብኬሪ
1: ኣሕፅቦ እንዲ ኮይኑ
0: ማይት እዩቱ እንድያ
1: መፍቶት ክረኺብኪ
0: ጥራይልካ ከይሓፀበ ካልኣይ ሻዕ ማይ ክሰትየሉ ምስ ሓሰበ ነዛብ እኮ መዝሚዘ ኣብቲ ብኬሪ ፀኒሐ ናብ ውሽጡ ነብሶኣት እየ
1: ሽዑ ኣብቲ ናውቲ ኸብዶ ኣቲኺ ዕግርግር ፈጢርኪ
0: ኣብቲ መዓናጡኡ እምባጓሮ ፈጢረ መሓዛ ሸቓ ኮይኑ ይብለካ ውፅኣት ንውፅኣት ገይረ የለኹ እንተሕሽዎሲ
1: እሞ ፅቡቕ ስራሕ እንዲ ክራይ ዓሚምኪ ንዓይ ደኣ ዘይሰለጠኒ
0: ነቲ ኣረጊት ሰበይቲ ጥዕና ይሕደካ እያ
1: እንታይ ከም ዝሓሰበት እንድዕላ ኢዳ ብማይን ሳምና እንተሓፂባ መቕራብ ከልያትኒ
0: ዋይ ሶኬት ኣምልቐትልካ
1: ራይልኪ ፅሪሪ ኢላ ምስራሕ ከልያትና ንልኪ ሻንፎተይ ደርቤ ገዛይ ተመሊሰ
0: ኩሉ ሻዕ ፌስታ የለን ብዝኾነ ድሓን ቋዕክልቴን ሓደ ይኮና
1: ኮሚልካ ምፅናዕ ሓሽ ጀርሚና ጓለይ ከዳ
0: ኣብቲ ደገ ትፃወት ኣላ
1: እሞሎ ምስ ኣኺላ እያ ከመይ ገይራ ንሰብ ከም ተጥቅዕን ሕማም ከም ተስዕብን ክንምህር ኣለና
0: ኣነ እውን ከምኡ ክብለካ እናበልኩ ጀርሚና ጓልና ጎቢዛ እያ ንሰብ ብሕማም ፈረጥ ከተብል ትኽእለሉ ዕድመ ድሮ በፂሓቶ እያ
1: እሞ ፀውዒ እያ እሞ ነቲ እከይ ግብርና ክንመኽራ
0: በልተ ዳሃየ እያ ክመፅእ
1: ክሳይ ደይ ንገብር በቢ ሓደ ዘይንመኽራ
0: ንስኻ ናይ ኣቦ ኣነ ከዓ ናይ ኣደ ማለትካ ድዩ
1: ስራሕና እውን ዝተፈላለየ ስለ ዝኾነ ዝተፈላለየ ተመክሮ ትቐስም እሞ መጀመርቲ ኣነ ክመኽራ
0: ክሳብ ንስኻ ትመኽራ ከዓ ኣነ ምሳሕ ክሰራርሕ
1: ድሕሪ ምሳሕና ከዓ ንስኺ ትምዕድ እያ
0: ናብ ኣባሓጓኣ ኸይዳ እውን ካልእ ምኽሪ ትውስኽ
1: ሓቂኺ ኣቦይካ በዓል ተመክሮ ሰካሕ ጀርም ስለ ዝኾነ ብዙሕ ከም ማኽራ እዩ ፀውዕ ለ ይበል ሰሚዕኪ ጀርሚና ጓለይ ንሕና ጀርምታት ኢና ንበሃል
2: ጀርምታት
1: እወ ዓሌትና ናይ ጀርምታት እዩ ደቀቕቲ ተሃዋስያን ከ ኢና ቀንዲ ስራሕና ከዓ ንሰብ ጥዕና ምኽላ እዩ
2: እንታይ ማለት እዩ ጥዕና ምኽላ ባባ
1: ጥዕና ምኽላ ደኣ ንሰብ ከም ፅልኦ ንገብር ማለተይ ሰብ ብሕማም ተጠቂዑ ከም ዝማስንን ነብሱ ከም ዝፀልእን ንገብሮ
2: ንምንታይ ዕላማ
1: ከምኡ ኢና ንሕና ጀርምታት ፅቡቕ ስለ ደይንፈቱ ሰብ ብጥዕንኡ ከይነብር ንፃብኦ ከምኡ ስለ ዝኾነ ኸ ኣባሓጎኺ ጀርም ተባሂሉ ኣነቦኺ ጀርሚኖ ተባሂለ ኣዴኺ ጀርሚት ተባሂላ ንስኺ ጓልና ከዓ ጀርሚና ኢልናኪ
2: ሕጂ ኣነ እንታይ እየ ክገብር
1: ነቦኺ ነዴኽን ይኽ ክትመስሊ
2: መልክዐይ ማለትካ ዲ ባባ
1: መልክዕ ክደኣ መሲልክን ዶ የለኽን ግብርኺ ግና ከም ናትና ክኸውን ደሊና ኣለና
2: ከመይ ገይረ
1: ቅኒ ኢልኪ ናብ ሰባት ገጽኪ ክትወፍሪ ክጅምር ኢኺ
2: እንታይ ክገብር
1: ሕማም ከተምፅሎም ንሕና ጀርምታት ዕላማ መፍጠር ኢና ንሱ እዩ ንጡዕያት ንሕምሞም
2: ንሕሙማት ከ
1: ዋ ንዖም ከ ኣብ ርእሲ ሕማሞም ሕማም ወሲኽና ንቐትሎም
2: ባባ ፈሪሐ እምበር
1: ናይ ኣቦኹን ናይ ኣድኽን እንድዩ ዘፍርሕ ዝኾነ ምኽንያት የብልክን ዛጓለ ድሓር ከዓ ከነለማ ምደክ እኳ ኢና
2: ከምኡ እንተኮይኑ ድሓን ፅቡቅ
1: ንፍዕቲ ዛጓለ ሕጂ ኸዓ ናብ ኣዴኺ ኺድ እሞ ናታ ምኽሪ እውን ንውሰድ እዩ
2: ብዛዕባ ሕማም ድዩ
1: እወ ደይ ሕማም ምምፃእ እዩ ስራሕና ሕማም ከዓ እዩ መሳርሕትና
2: ና ማማ በል ክኸይድ
1: ፅቡቕ ዛጓለ ብርኽቲ ክድ ሕራይ
0: እወ ጀርሚና ጓለይ ከምቲ ቦኽ ዝበለኪ ንሕና ጀርምታት ጥዕናን ፅይን ሕማም ነፍቅርን ፀቅታት ግን ከዓ ተባዕት ፍጡራት ኢና
2: ማማ ስለምንታይ ግና ግን ንሕና ንሕማም ነፍቅር
0: ሕማም እንተዘይሃልዩ ንሕና ከም ድላይ ንክንራብሓን ክንባዝሐን ኣይንኽእልን ኢና ሕማም ምንጭህላውና እዩ
2: ዋ
0: እወ ንሕና ጀርምታት ሕማም እንተሎዩ ክረምትና ቁፅርና ንበዝሕ ንሃጥር ከምዚ ብርጭቕ ጊንዳዕ ምልቕሉቕ ንብል
2: ኣሃ ስለዚ ኢና ሕማም ክነስዕብ ንፅዕር ማለት እዩ
0: ኣንበሲ ዛጓለይ
2: ንሰብ ጥራይ ዲና ደኣ ንሕምም
0: ዋላ ንእንስሳታት እውን ንሕምም ኢና ዝረኸብናዮ ጥዕና ዘለዎ ፍጡር ብሕማም ፈረጥ ከም ዝብል ጌርና ኢና ንሳቅዮ ናቱ ስቃይ ንዓና ግብጃና እዩ
2: የስ ኣነ ግብጃ ክፈቱ መዓት እየ ማማ
0: ግብጃ ትፈትው እንተኾንኪ ሓዊሓዊ ትጨኑ ንፍዕቲ ጀርሚ

0: ኣለኪ ጀርሚና ጓሊ ምክንያቱ ሕማም እንተዘይፈጢርኪ ግብጃ ዝበሃል የለን
1: ከመይ ኢለ እሞ ሓዊሓዊ ትጨኑ ጀርሚ ክኸውን
0: ፅቡቅ ሕቶ ጀርሚና ጓሊ ንፍዕቲ ጀርሚ ክትኮን እንተደሊኺ ንፍዕቲ ስላይት ክትኮን ኣለኪ
1: እንታይ ማለት እዩ ማማ
0: ኢዱ ከይተሓፅበ ዝበልዕ ነብሱ ዘይሕፀብ ዓይኒ ምድሪ ወይ ሽቓቁ ዘየፅሪ መግቡ ብሓዊ ዘይብስል ወይ እውን መግቡ ብፅሬት ዘይሒዝ ንመንበሪ ቤቱ ዘየፀራር ሰብ ርኢ ክተፅንዒ
1: ሽዑ ኸ
0: ሽዑ ኣብ ዘይፀረየ ኢዱ ወይ ካልእ ኣካላቱ ኣብ መግቡ ወይ ናውቲ ክሽንኡ ኣብ ዓይኒ ምድሩ ተሓቢኢ ክፀኒሕኺ ናብ ኣካላቱ ተኣትዊ
1: ሽዑ ኸ
0: ኣብ ውሽጢ ኣካላቱ ሰፊሕ ዕግርግር ፈጢርኪ ጥዕንኡ ፋሕብትን ተእትውሉ
1: ሽዑ ይሓምም
0: ኩርሚ ወይብል ትኮር መዲኡ ሽዑ ንስኺ ኣብ ውሽጢ ዓሪድኪ ውራይ ግብጃኸ ትገብሪ
1: ማማየ ተሃዊኸ እምበር መዓስ የ ንሰብ ክሕምም
0: ቀሪብኪኺ ሕጂ ሓንቲ ማዕዳ ጥራያ ተድልየኪ
1: ናይ መን ማዕዳ
0: ናይ ኣባሓጎኺ
1: ናይ ኣባሓጎ ይጀር
0: እወ ኪድዮ እሞ ንስኻ ምዕድ ከብለኪ እዩ
1: ኣባሓጎይ ምስ መኸረኒ ሽዑ እኽልቲ ጀርሚ ኮይነ ሰብ ክሕምም እየ ማለትኪዩ
0: እወ ሰብ ኣሕሚምኪ ምስ ከኣልክዮ ኸዓ ምስ ሓደ ንዓኺ ዝመስል ጥቁ ጀርም ፈረስ ዘጋልብ ዳስ ሰሪሕና ክንምርዖኪና
1: ጌና ንእሽተይ እንዴ ደለኹ ትማማ
0: እንታይ ንሱኪ ምስ ኣመርዓናኪ ካልእ ምስ በዓል ገዛኹ ኮንኪ ከምዚ ኣነ ናቦኹ ንገብሮ ዘለና ጌርኪ ኣብ ፍቕሪ ገዛውቲ ሕማም ተራብሒ
1: ወላ ምስ ወለድኩም
0: ከምዛ ንዓኺ ዝምህረኪ ዘለኹ ንደቅኸ ኸዓ ትምህር እዮም ሰብ ክቐስን የብሉን ጀርሚና ጓለዩ ሰብ እንተቐሲኑን ጥዕዩን ንዓና ጀርምታት ሽቕለት ኣልቦነት ይክመፀና
1: ሕራይ ማማ
0: ኪድ በልና ኣባሓጎኺ
1: ኣባሓጎይ ጀርም ከመይ ቀኒኻ
2: ግርም ቀኒ ጓል ወደይ ካብዞም ኩሎም ደቂ ወደይ ንዓኸ ከምዝፈቱ ትፈልጥ እንዲኸ
1: ኣነ ጥራይ እንዴ እሞ ጓል ወድኻ
2: ሮብ ወደ
1: ባባን ማማን ሓዊሓዊ ትጨንዊ ጀር መታን ክትኮኒ ምኽሪ ኣባ ሓጎኺ ክትሰምዐለ ክምስ በለኒ እኮ መፅካ
2: ከምዚ ሎሚ ኣሪገ ምርኩስ ከይሓዝኩ ምኩሕ ጀርሚ እየ ነይረ
1: ምኩሕ
2: እንታይ እሞ ሎሚ እንዶ ኣሪገ እምበራነ ዝሓዝክዎ ሰብ ሓሚሙ ይጥዕን እዩ ሰካሕ ሰካሕ ጀርሚ እየ ነይረ
1: ሰካሕን ምኩሕን ጀርሚ ነርክ ማለት ግን
2: እዎ ኣቕምሲ ኢነ እምበር ክሳብ ሎሚ እየ ዝሕንሐን ጥዕና ዘለዎ ሰብ ክርእ ከለኹ ኣብ ርእሲ እርጋኒ ጎህ እዩ ዝድረበኒ ኣነ ጀርሚ ኣነ
1: ኣባ ሓጎይ ንሰብ ብኸመይ ክሕምም ከም ዘለኒ ባባን ማማን ነጊሮምን እዮም ሕጂ ኣነ እንታይ ደልየ መስለካ ስራሐይ ክጅምር ካብ መን ክጥንቀቕ ኣለኒ
2: ለባም ሕቶ እዩ ዛጓለይ ኣብዛ ዓባይ ዓለም ንሕና ጀርምታት መእታን ከይንፅንጥ ክንልብም እዩ ዘለና
1: ክንልብም
2: ልባማት ከምዚ ኸማይ እንታይ ኢሎም ይምስሉ መስለኪ
1: እንታይ ይብሉ
2: ከልብስ ኣብ ትሕቲ እዩ ዘሎ ስጋ እምበር ኣብ ልዕሊኡ ዘሎ በትሪ ኣይርእን እዩ ይብሉ
1: እንታይ ማለት እዩ ባሓጎይ
2: ንሰብ ክትሕምም ክትብሊ ቁፅይ ከይትብሊ ጥንቃቐ የድሊ እዩ ማለት እዩ
1: እስከ ጥዑይ ጌርካ ረዳኣኒ ባሓጎይ ኣይተረዳኣንን
2: ናይ ጀርም ዝዓበየን ዝኸፍአን ጸላኢ ጽሬት እዩ ርስሓት ንግደትና እንተ ኾይኑ ጽሬት ውርደትና እዩ
1: ንጹሪ ሰብ ክነሕምሞ ኣይንኽእል ኢና ማለትካ ድዩ
2: ናበይ ገጽና ኢዶም ብሳምና ዝሕንጸቡ ሰባት ይቐትሉና እምበሪ ኣይንሕምሞምን መግቦም ብግቡእ ዘብስሉ ሰባት ይመናንሁና እምበሪ ሓደግ ኣይንወድቆምን ዓይኖም ምልጫቢሎም ብጽሬት ዝሕዙ ሰባት የወግዱና እምበሪ ኣይንልክሞምን ካብ ኩሉ ኸዓ ገዛኦም ብጽፈት ዝሕዙ ስድራ የጽኑትና እምበሪ ኣይነጽንቶምን
1: እሞ ንሕናስ ንረሳሓት ሰባት ጥራይና ንሕምቖም ማለት ድዩ
2: ወዛ ጓል ብርኽቲ ጽሩያትን ጽፉፋትን ሰባት እንተርኢኺ ካብኦም ቀልጢፍ ክረሓቒ
1: ሕራይ
2: ሳሙና እንተርኢኺ ኸዓ እሞ ዓይኒ የብለይ ስኒ የብለይ ኢልክህደሚ ሰባት ንጀርምታት ምእታን ክቐትሩ

0: ከማጽዋር ሳሙና ዮም ዝጥቀሙ
1: ሳሙና ይቀትለና እዩ ማለት ካልዩ
0: ፈረጡ ወይ የብለና ርኢኽዛ ጓለይ ብርክቲ ንረስሓትን ኣብዘይ ፅፉፍ ከባብን ዝነብሩ ሰባት ጥራይና ንብለፀሎም።
1: ስለዚ ቀንዲ ጸላእትና ፅሬትን ፅሩያትን እዮም ማለት እዩ።
0: ቀንዲ ፈታውትና ከዓ ርስሓትን ረስሓትን። ረስሓት እንተዘይሃልዩ ፀሓይና ሞይታ ማለት እዩ። ረስሓት እንተዘይሃልዩ ድኳንና ተዓፅዩ ማለት እዩ። እዚ ወደ ሓንኪ ዛጓለይ
2: መልእኽቲ ካብ ጀርምታት ካብ ወራር ጀርምታት ዘድሕኑና ሜላታት ጀርሚ ቁፅሪ ሓደ
3: ካብ ወራርና ንምድሓን ብሓፈሻ መላእ ኣካላትኩም ብፍላይ ከዓ ኣእዳውኩም ብፅሬት ሓዙ።
2: ጀርሚ ቁፅሪ 2
4: ገዛኹም ቤት ትምህርትኹም ዓይኒ ምድርኹምን ምልጭ ኣቢልኩም ኣፅርዩ።
2: ጀርሚ ቁፅሪ 3
5: እትበልዕሎም ኮነ እትሕዝዎም መሳርሒታት ብፅፈት ሓዙ።
2: ጀርሚ ቁፅሪ 4
6: ሳምናን ፅሬትን ፀላእትና እዮም። ብሳምና ፅሬትን ተምፂኹም ናባኹም ኣይንቐርብኒ ኢና። እዚ ወደ ሓንኩም
1: እምበኣከስ ክቡራት ተኸታተልትና ንሎሚ ዝበልናዮ መደብ እዚ ክትከታተልዎ ዝፅናሕኩም ነይሩ። በታ ዘቕረብናልኩም ሓፃር ድራማ ዓጊብኩምን ተዘናጊዕኩምን ገለ ትምህርቲ ቀሲምኩምን ክትኮኑ እምንቶና እዩ። ኣብ ዝቕፅል ብካልእ ትሕዝቶ ክሳብ ንረኸብ ስስና እዩ።
7: መደብ ስነ ፍልጠት
8: እዚ መደብ እዚ ብሚኒስትሪ ትምህርቲ እናተዳለወ
7: ብምትዕባር ሚኒስትሪ ዜና ዝፍኖ መደብ እዩ።
8: መደብ ስነ ፍልጠት
7: ንመሃዝነትን ንቕሓትን
8: መደብ ስነ ፍልጠት
7: ንመቐይሮ ናብራን ዕቃበ ከባብን
9: መደብ ስነ ፍልጠት።

0: ማህደር ታሪክ ኤርትራን ኤርትራውያንን ኣብ ጉዕዞን ናፅ
1: ኣለን ኮማንድስ ሳልሕ
2: ኣስከሳዕብን
0: ማህደር ሕብረተሰብ ኤርትራ ኣብ ትሕቲ መግዛእቲ ዳሲሳ ለግዛትን ብድሆታቱን ገድልን ማሕበራዊ ህይወትን ኣጣሚራ
3: እዚ ትርኢ ዘይትገድፊ
4: ብኢደዋኒ ንኩናት ካ እትፍቅድ ዶ መስለኪ
5: እቲ ሓሳቦም እኮ ዝፅላ ኣይኮነ
0: ፆር ደቂ ኣንስትዮን ዕዳ ውሳነ ንእስነትን እተርኢ ማህደር ሓቂ ምንባር ጓሂኣን ሓጎሳን ደበስቃያን መከርኣን ብውሕልል ኣዛናትዋ ከተዘምቱ ዝተሃንፀ
6: ሕማማይ ሰብኩ ሓሲበን ይፈልጥ ሽግር መከራ በድሕሪ ዝስሕለሎሲ
0: ተኸታታሊት ፊልም ኣብ ኤሪ ቲቪ ኣብ ቀረባ ጊዜ
7: ውሸጣ
0: ኣፍራይ ሚኒስትሪ ዜና ኣቕራቢ ቢስ ፕሮዳክሽን ደራሲ ሌተናል ኮሎኔል ዮናስ ተዓገስ ዳይረክተራት ሌተናል ኮሎኔል ዮናስ ተዓገስን ሳሙኤል ሓድጉር ማህደር ሓቂ ኣብ ቀረባ ጊዜ ኣብ ኤሪ ቲቪ

ሚኒስትር ትምህርቲ ዞባ ደቡብ መምህር ህብቲ ዝግ ኪዳነ ዕብየት ትምህርቲ ንምርግጋፅ መምሃራን ፃዕሮም ክሕይሉ ኣዘኻኺሮም ኣብ መወዳእታ ግዜያዊት ኣመሓዳሪት ንዞባ እምኒ ሓይሊ ወይዘሮ ትርሓስ ፍቃዱ መምሃራን ረኪቦሞ ዘለዉ ሽልማት ዝያዳ ሓላፍነት ከም ዝሰክሞም ተገንዚቦም ዓፀፋ ክሰርሑ ተማፂና ኣብ ንዞባ እምኒ ሓይሊ ካብ ቅድመ ትምህርቲ ክሳብ ካልኣይ ደረጃ ዝተዘርግሓ 112 ኣብያተ ትምህርቲ ኣለዋ ኣብ ከሰላ ሱዳን እትርከብ ብማሕበርኮም ኤርትራውያን እትእለ ቤት ትምህርቲ ኣልኣመል ኣብ ሃገራዊ ምርመራ ሻም ናይ ክፍሊ ብሉፅ ውፅኢት ንዘመዝገቡ ተምሃሮዋ ኣተባቢዓ ኣብቲ ብቤት ፅሕፈት ባህላውን ትምህርታውን ጉዳያት ኤምባሲ ኤርትራ ኣብ ሱዳን ማሕበርኮም ኤርትራውያን ኣብ ከሰላን ኮሚተ ወለድን ዝተወደበ ስነስርዓት ካብ ቀዳማይ ክሳብ ሳልሳይ ዝወፁ ብሽክለታታት እቶም ካልኦት ድማ ንታሸዓይ ክፍሊ ዘድልዮም መፅሓፍቲ ተሸሊሞም ኣብ ቦንቦር ኮሚተ ወለዲ ኣቶ ጃምዕ ሳልሕን ወኪል ሚኒስትር ትምህርቲ ሱዳን ኣብ ዞባ ከሰላን ኣብ ዘስምዖ ቃል ብሉፅ ውፅኢትን ኣካይዳን ናይታ ቤት ትምህርቲ መርኣያ ተገዳስነት መምሃራን ወለድን ከም ዝኾነ ብምጥቃስ ንዝካየድ ዘለዉ ውህድ ፃዕርታት ሞጊሶም ሓላፊ ቤት ፅሕፈት ባህላውን ትምህርታውን ጉዳያት ኤምባሲ ኤርትራ ኣብ ሱዳን መምህር ቦክረፅን ሃብተ ሚካኤል ብወገኑ እቲ ኣጋጣሚ ምስ ቅንያት ዝኽሪ መበል 50 ዓመት መምስራት ቤት ትምህርቲ ሰውራ ምፅምባሉ ፍሉይ ትርጉም ከም ዘለዎ ብምጥቃስ መንግስቲ ኤርትራ ካብ እዋን ሓርነታዊ ቃልሲ ጀሚሩ ኣብ ሱዳን ብዝነበሮ ዜጋታቱ ዘዋደዶ ኣገልግሎት ትምህርቲ መግለፂ ናይቲ ምትእስሳር ዜጋታት ምስ ሃገሮም ብምርግጋፅ መንእሰያት ብባህልን ክብርታትን ሕብረተሰቦም ንኩስኩስከሱ ዘለዎም ንጹር ራእይ ከም ዝኾነ ገሊፆም ወለድን ተምሃሮን ኣብ ዝሃብዎ ርእይቶ ኣብ ዝቕፅል ጉዕዞ ትምህርቲ ዝበለፀ ውፅኢት ንክምዝገብ ከም ዝሰርሑ ቃል ኣትዮም እቲ መደብ ብባህላዊ መሰናድኦታት ዝተሰነየ ነይሩ ኣብ ከተማ ከረን ንሰለስተ ኣዋርሕ ብኣሰራርሓ ባህላውን ዘመናውን ምግቢ ክስልጥኑ ዝፀንሑ 40 መንእሰያት ብ10 ጥቅምቲ ተመሪቖም ኣብቲ ስነ ስርዓት ሓላፊ ሃዋማቲ ኣብ ንኡዘባ ከረን መንእሰይ ምስግና ተስፋ ዝጋብ ዘስምዖ ቃል እቲ መደብ ኣካል ናይቲ ሃዋማትን መንእሰያት ሞያ ንምዕጣቕ ዘካየዶ መደባት ምዃኑ ብምሕባር ሰልጠንቲ ንዘርኣይዎ ተገዳስነት ዕቱብነቶም ኣመስጊኑ ኣብቲ ኣጋጣሚ ተመረቕቲ ንዘዳለውዎ ዝተፈላለየ ዓይነታት ምግቢ ምስ ተሳተፍቲ ኣላልዮም ነበርቲ ንኡዞባ ጾሮና ናብ ንኡዞባ ማይ ዓይኒ ዝኣቱ 18 ኪሎ ሜትር ናይ ሓመድ ፅርግያ ብወፈራ ይፅጉን ኣለዉ ኣመሓደርቲ 3 ምምሕዳራት ከባቢ ማለት ምምሕዳራት ከባቢ ዑና ኣንዶም ዓዲ ሓርገፅን ዓዲ ኸረንን ንኤሪና ኣብ ዝሃብዎ ሓበሬታ እቲ ወፈራ ንዝፀንሐ ፀገም መጓዓዝያ ንምቅላል ብተበግሶ ህዝቢ ሰላሰል ከም ዘሎ ገሊፆም ግዜያዊ ምምሕዳር ንኡዞባ ጾሮና ኣቶ ሃይለ መንገሻ ብወገኑ ነበርቲ 3 ምምሕዳራት ከባቢ ንዝዓምዎ ዘለዉ ስራሕ ብምጓስ እቲ ናይ ፅገና ስራሕ ምስ ተዛዘመ ዝፀንሐ ናይ መጓዓዝያ ፀገም ከም ዝፍታሕ ሓቢሩ ኣብ መወዳእታ ድማ እቲ ናይ ሓመድ ፅርግያ ግቡእ ኣገልግሎት ምእንቲ ክህብ ምዝምልከቶም ኣካላት እናተሓባበሩ ዘድሊ ክንክን ክገብርሉ ተላብዩ ዝስዕበ ዜና ሃገራት ወፃኢ እዩ ንምክታልኩም ደጊምና ብክብረ ንዓደም ኣብ ዜና ወፃኢ ሰሜን ኮርያ ክሳብ ግዝኣት ሕቡራት መንግስታት ኣሜሪካ ክውንጨፍ ዘኽእል ሓድሽ ባሊስቲካዊ ሚሳይል ከም ዘፍረየት ኣፍሊጣ እቲ ሚሳይል ንካልኦት ሃገራት ንምጥቃዕ ዘይኮነ ልዕላውነት ሃገሩ ንምውሓዝ ዝዓለመ ምዃኑ ፕረዚደንት ኪም ጆንግኡን ሓቢሩ እቲ ዘመናዊ ኣፅዋር ክበፅሖ ዝኽእል ርሕቀት ጥራይ ዘይኮነ ልክዕነት ናይ ምውቃዕ ብቕዓት ልዑል ምዃኑ እውን ፕረዚደንት ኪም ጆንግኡን ብተወሳኺ ረዲዩ ደቡብ ኮርያ ብውሽጣዊ ዓቕማ ዘፍረየቶ ልዕሊ ፍጥነት ድምፂ ዝውንጨፍ ሚሳይል ኣብዝሓለፈ ቀረባ መዓልትታት ድሕር ምፍታና ሰሜን ኮርያ ታክቲካዊ ባሊስቲክ ሚሳይል ከም ዝፈተነት ይፍለጥ ክመፃ ዝኽእል ፀጥታውን ወታደራውን ስግኣት ንምምካት መፍረ ዘመናዊ ኣፅዋር ክብ ከመተቡልያ ሰሜን ኮርያ ትገልጽ መንግስቲ ፖላንድ መጥቃዕትታት ፎኪስ ብረት ንምግታ ኣብ ሓያሎ ከተማታት ሃገሩ ፀጥታዊ ስርሒት ክካየድ ኣዚዙ እቲ መንግስቲ ነዚ ትእዛዝ ዘመሓላለፈ ካብ 7 ክሳብ 10 ጥቅምቲ ጥራይ ኣብ ዝተፈላለየ ኣብያተ ትምህርቲ 3 መጥቃዕትታት ፎኪስ ብረትን ስሕለትን ድሕሪ ምክያድ እዩ በቲ መጥቃዕትታት ብውሕዱ 15 ሰባት ከም ዝቐሰሉ ዝሓበሩ ፀብፀባት ገለ ኣብያተ ትምህርቲ ስግኣት ንምውጋድ ኣገልግሎት ወዚፈን ምህላወን ኣረድዮም መንግስቲ ፖላንድ ገበኛታት ንምህዳእን ልዕሊ 24,000 ተወሰኽቲ ኣባላት ፖሊስ ፀጥታን ሰራዊትን ከም ዘዋፈረ ገሊጽ ኣሎም ዛጊት ተኻይዱ ብዘሎ ስርሒት ልዕሊ 140 ጥርጡራት ኣብ ትሕቲ ቀይዲ ከም ዝኣተዉ ዝገለጹ ሰመት ፀጥታ ፖላንድ ንዘይተወሰነ ግዜ ከም ዝቕፅል ኣፍሊጡ እዚ ኣብ ዝተፈላለየ ከባቢታት ፖላንድ

ተኻይደ መጥቃዕታት ሳዕቤናት ብሕታዋነት ብረት ምዃኑ ምስ ኩነታት ሃገር ቅርበት ዘለዎም ወገናት ይጠቕሱም። ኣብ ፈረንሳ ኣብ ልዕሊ መርበባት ዓበይቲ ትካላት ውሃብቲ ኣገልግሎት ሰፊሕ መጥቃዕቲ ሳይበር ከም ተኻይደ ማዕከናት ዜና ኣቃሊሐን። እዚ ናይ 12 ጥቅምቲ መጥቃዕቲ ብቐንዱ ንመኽዘናት ኣብያተ ምግብን ሱፐርማርኬታትን ዕላማ ዝገበረ ምዃኑ ዝጠቐሱ ሰበ ስልጣን ፀጥታ ፈረንሳ ብሰንኩ ከቢድ ቁጠባውን ዋታውን ክሳራ ከም ሰዓበረድዮም። እቲ መጥቃዕቲ ኣብ ልዕሊ መዝሓሊታትን መዝሃሚታትን ልዑል መጠን ዋዒ ብምፍናው ከም ዝተፈፀመ እዩ ዝቃልሕ ዘሎም። ቅድሚ ሚኒስትር ፈረንሳ ሰባስቲና ሎርኖ ነቲ ፍጻሜ ብዝርዝር ንምርማር ንሃገራዊ ትካል ድሕነት ሳይበር ሃገሩ መምርሒ ይህብሎም። ዕዳጋታት ፈረንሳ ምስ እስጳኛ፣ ፖርቱጋል፣ ፖላንድ፣ ጀርመንን ቤልጅምን ንመርበባት ስለ ዝራኽብ እቲ መጥቃዕቲ ነተን ሃገራት ከይተረፈ ባዕሉታ ክጸልዎ ከም ዝኽእል ግምታት ኣሎም። ኤሮጳዊ ሕብረት ኣቐዲሙ ካብ ዘጸቆ ዝዓበየ ምዃኑ ዝገለጸ እገዳ ኣብ ልዕሊ ሩስያ ከም ዝወሰነ ሓቢሩ። እዚ ሓዱሽ ስጉምቲ ንወተሃደራዊ ኢንዱስትሪ ብቐንዱ ድማ ንመፍረ ኣጽዋር ዕላማ ዝገበረ ምዃኑ ሚኒስትራት ጉዳያት ወፃእተን ሕብረት ገሊፆም። እቲ እገዳ ተግበራዊ ምስ ኮነ መፍረ ሚሳይል ሩስያ ብከቢድ ከም ዝህሰ እቶም ሚኒስትራት ኣሚቶም ኣለው። ይኹን እምበር እቲ ውጥን ንኩናት ዩክሬን መፍትሒ ክኸውን ከም ዘይክእል ዝገለጸ መንግስቲ ሩስያ እቲ ሕብረት ተጸባኢ ስጉምትታት ካብ ምውሳድ ክሕየብ ጸዊዑ። እቲ እገዳ ምስ ዝትግበር ኣብ ልዕሊ ኤሮጳዊ ሕብረት ከቢድ ቁጠባዊ ስንብራት ዝገድፍ ናይ መልሰ ግብር ስጉምቲ ከም ዝወስድ ድማ ጠንቂቑ። ኤሮጳዊ ሕብረት ኩናት ዩክሬን ካብ ዝውላዕ ንድሓር ኣብ ልዕሊ ሩስያ ናይ 21 ዙርያታት እገዳ ከም ዘጸቐ ሩስያ እውን ተመጣጣኒ ምላሽ ከም ዝሃበትሉ ጸብጻባት የረዱ። ኣብ 2026 ዕለታዊ ኣስታት 1.4 ሚሊዮን በርሚል ክበጽሕ ተገሚቱ ዝነበረ ወሳኺ ጠለብ ነዳዲ ናብ 400,000 በርሚል ከም ዝወረደ ውድብ ኣፍሬትን ለኣኽትን ነዳዲ ማለት ኦፔክ ሓቢሩ። እቲ ኣሃዝ ካብቲ ኣቐዲሙ ዝተኣመቶ ብ81 ሚታዊት ከም ዝጎደለ እዩ እቲ ውድብ ገሊጹ ዘሎ። ኣብ ጽላት ጸዓት ዝተገብረ ትሑት መጠን ወፍሪ ከምኡውን ኣብ ዓለም ብሓፈሻ ኣብ ዞባ ማእከላይ ምብራቕን ኤሮጳን ድማ ብፍላይ ዝተኸስተ ጸጥታውን ወተሃደራውን ቅልውላው ካብ ሳዕቤናት ናይቲ ክስተት ምዃኖም ተሓቢሩ። ኣብ 2027 ወሳኺ ጠለብ ነዳዲ መዓልታዊ ናብ 1.7 ሚሊዮን ንበርሚል ክብክብል ከም ዝኽእል ግምታት ክኢላታት ኣሎም። ዋጋ ነዳዲ ኣብ ዕዳጋታት ዓለም $100 ንበርሚል በፂሑ ከም ዘሎ ጸብጻባት የረዱ። ህዝባዊት ሪፐብሊክ ቻይናን ቪየትናምን ንግዲ ወፍርን ጸዓትን ኣብ ዝርከቦም ጽላታት ዘለዎን ሓብራዊ ንጥፈታት ንምስፋሕ ተረዳድየን። ቅድመ ሚኒስትር ቻይና ሊክያንግ ትማሊ 12 ጥቅምቲ ምስ ላዕለዎት ሰብ መዚ ቪየትናም ኣብ ከተማ ቤጂን ኣብ ዘካየዶ ዝርቢ ትምርርዳእ ተበጺሑ። ብዘይካዚ ክልቲአን ሃገራት ኣብ ምዕባል ቴክኖሎጂ ብቐንዱ ድማ ሰብ ሰርሑ ብልሒ ብሓባር ከም ዝሰርሓ ኣብ ትርክብ ኣፍሊጠን። ኣብ መዳይ ትምህርቲ፣ ባህሊ ከምኡውን ርክባት ህዝቢ ምስ ህዝቢ ከም ዝተሓገገዛ እውን ገሊፀን ኣለዋ። ኣብ ፖሊሲ ሓንቲ ቻይና ዘለዋ መርገፂ ዘነፀረት ቪየትናም ኣብ ደሴት ታይዋን ንዝግበር ግዳማዊ ምትእታው ከም እትቃወሞ ኣብቲ ኣጋጣሚ ሓቢራ። ኣብ 2025 ልዕሊ $290 ቢልዮን ዝግመት ንግዳዊ ምልውዋጥ ዘካይዳ ቻይናን ቪየትናምን ኣብ ዝሓለፈ 9 ኣዋርሕ ናይ ዝዓመት እውን ልዕሊ $250 ቢልዮን ምልውዋጥ ኣካይደን ኣለዋ። ኣብ ጽላት ሰብ ሰርሖ ብልሒ ዝግበር ዘሎ ገዚፍ ወፍሪ ኣብ ዕቤት ቁጠባ ዓለም እተዋራ ክጻወት ከም ዝኽእል ኣህግራዊ ማዕከን ገንዘብ ኣሚቱ። ኣብ 2027 ቁጠባ ዓለም ብኣስታት 300,000 ክዓቢ ከም ዝኽእል ዝገመተት ማዕከን ዝዓበየ ክፋሉ ኣብ ቴክኖሎጂ ብዝግበር ዘሎ ወፍሪ ከም ዝጸልዋ ረድዩ። ከም ውፅኢት ናይቲ ወፍሪ ቁጠባ ኤስያ ካብቲ ኣቐዲሙ ዝተገመቶ ብኣስታት 100,000 ክዓቢ ተኽእሎ ከም ዘሎ ኣህግራዊ ማዕከን ገንዘብ ገሊጸሎም። ህዝባዊት ሪፐብሊክ ቻይና፣ ደቡብ ኮርያ፣ ጃፓንን ታይላንድን ዝርከበን ሃገራት ኤስያ ኣብ ጽላት ሰብ ሰርሖ ብልሒ ገዚፍ ወፍሪ የካይዳ ከም ዘለዋ እዩ ዝጥቀስ። ብደረጃ ዓለም ኣብ 2026 ኣብ ጽላት ሰብ ሰርሖ ብልሒ ኣስታት $2.7 ትሪልዮን ከም እተገብረ ዝጠቐሱ ጸብጻባት እቲ ኣሃድ ኣብ ዝመጽእ ዓመት ኣስታት $3.5 ትሪልዮን ክበጽሕ ከም ዝኽእል ይእመት። ናይ መወዳእታ ዜና፣ ክልተ ኣሜሪካውያን ክኢላታት ናይ 2026 ተዓወቲ ሽልማት ኖቤል ኣብ ስነ ቁጠባ ኮይኖም ንሳቶም ንምሕያሽ ቁጠባ ፖሊሲ ዝሕግዝ ዝሓሸ ኣገባብ ብምትእትታው ነዚ ዓመታዊ ኣብ ሽወደን ዝውሃብ ኣህግራዊ ሽልማት ከም ዝበቕዑ ተገሊጹ። በዚ ድማ ክልቲኦም ብሓባር $1.2 ሚሊዮን ተሸሊሞም ኣለው። ንናይ 2025 ሽልማት ኖቤል ኣብ ስነ ቁጠባ ፈረንሳዊ፣ ሆላንድን ካናዳውን ክኢላታት ብሓባር ከም እትዓወትሉ ይዝከር። ዜና ንምዝዛም ኣርስቲ ዜና ክንደግም።

ኣብ ንሶባባ ፅዕብቓት ትምህርቲ ኣብ ማእከላይ ደረጃ ንምብራህ ሓበራዊ ፃዕሪ ከም ዘድሊ መሰኻኸረ ቀሪቦም። ቤት ፅሕፈት ትምህርቲ ኣብ ንሶባ እምኒ ሓይሊ ንኣብነታውያን መምሃራን ኣተባቢዖም። ኣብ ከተማ ከረን ብኣሰራርሓ ምግቢ ክስልጥኑ ዝፀንሑ መንእስያት ተመሪዖም። ሰሜን ኮርያ ክሳብ ግዝኣት ኣሜሪካ ክውንጨፍ ዝኽእል ሓድሽ ባሊስቲካዊ ሚሳይል ከም ዘፍረየት ኣፍሊጣ። መንግስቲ ፖላንድ መጥቃዕትታት ኮኪስ ብረት ምግታእ ፀጥታዊ ስርሒት ክካየድ ኣዚዞም። ኣብ ፈረንሳ ኣብ ልዕሊ መርበባት ዓበይቲ ትካላት ዋሃብቲ ኣገልግሎት ሰፊሕ መጥቃዕቲ ሳይበር ተኻይዱ። ክቡራት ተኸታተልቲ ሓፈሻዊ ናይ ሰዓት ዜና ኣብ ዝፍፀም።

ይሄ ቆሻሻ የሆነ ሽፍታው ለእኔ ኮሎኔል መድፈር ወንጀል እንደሆነ በደንብ ነው ማስተምረው። እኔ ኮሎኔል ስንት ታሪክ ስንት ታሪክ በመስራት ነው ኮሎኔል የተሸምኩ። እንደሱ ሽፍታው ያልኮን ሻለቃ ዳሬኩም እበዘኑ እንደ ጸበትኮ እትከደም ሻቡ ህይወቱ ነው ማሳልፈው። ይኸውም አክራ ሙሉታ እልሽፍታ ይል አሳያለሁ።

0: ሰላም ከመይ ኣርፊድኩም ክቡራት ተኸታተልትና፣ እዚ ዶክተራት ኣብ ስድዮ እዩ። ንሎሚ ከምኡ ትሩ ሓደ ኣገዳሲ ኣርእስቲ ሒዝና ኣብ ስድዮና ተረኺብና ዘለና ጋሻና ዶክተር ሳሙኤል ክፍላይ ስፔሻሊስት ውሽጣዊ ሕማማት ካብ ዞባዊ መውከሲ ሆስፒታል እዩ። ዶክተር ንሎሚ ብዛዕባ ሕማሙ ልቢ ሒዝልና መፅኡ። እንቋዳሓን መፅኻ ዶክተር የመስግነካ። ምስዞም ኣብ ዝቐረባ ግዜ ኣብ ስፔሻሊቲ ደረጃ ትምህርቲ ዝዛዘምካ ካሞም ፈለማ እንኳ ሕጎሰካ ንዓኻን ከመኻ ዝኣመሰሉ መሳርሕትኻ
1: ይቀኒለ።
0: ከምዚ ክንጠቕሶ ፀንሓና መቸም ናይ ሎሚ ኣዝዩ ኣገዳሲ ኣርእስቲ እዩ። ብዝርግሐኡን ሃሲኡን ንብዙሓት ሰባት ብኣሉታ ካብ ዝፀልዉ ሕማማት ሓደ ሕማም ወቕዓ ልቢ እዩ። ስለዚ እዚ ኣርእስቲ እዚ ቅድሚ ምፍላም ናስከ ወቕዒ ልቢ ክንብል ከለና እንታይ እዩ ማዕር ክንደዩ ስፍሓቱ ተርእዩ ኣጠቃልልካ ክትገልፀልና?
1: ኣራይ ፅቡቅ። ወቕዒ ልቢ ማለት ብመሰረቱ ዑደት ናብ ስራው ማዕበስቲ ዕደት ደም ኣብ ስራውር ደም ዘጋጥም ኮይኑ እዚ ክበሃል ከሎ ከዓ ነታ ከም ሞተር ናይ ኣካላትና ኮይና ትሰርሕ ልቢ ጨወራ ዘድክም ወይ ከዓ ዝሃሰ ዓይነት ሕማም እዩ ማለት እዩ። ስለዚ ዋሕዚ ናይቲ ኪደት ናይ ደም ክረአ ንከሎ ብቐፃሊ ንልቢ ኦክሲጅን ስለ ዘድልያ ንክትሰርሕ ወይ ከዓ ንጥረ ነገራት ንዓኣነ ምስራሕ ዝኣኽሉ ነገራት ብዋሕዚ ደም ገይሩ ስለ ዝኸይድ ነዚ ዋሕዚ ዝዓብስ ዝኾነ ይኹን ነገር ምስ ዘጋጥም ዋቕዒ ልቢ ከጋጥም ይኽእል ማለት እዩ። ስለዚ ትጨዋዳ ክመወት ከሎ እቲ ማህሰይቲ ናይ ትጨዋዳ ከጋጥም ከሎ እዚ ከም ወቕዒ ልቢ ተባሂሉ ይግለፅ። ብኡ መሰረት ከዓ ዘይተለለየ ሓልክታት የምፅእ ማለት እዩ። ብመሰረት ዘርግሑ ክረአን ከሎ ወቕዒ ደም ምናልባት ኣብተን ዝማዕበላ ሃገራት ክትሪኦን ከለካ እዚ ሕማም እዚ ክሳብ 1,000,000 ዝኣክል ህዝቢ ኣብ ዓመት ይሓምም ማለት እዩ። ብመሰረት ምጉዳእቱ ከዓኒ ካብ 300,000 ክሳብ 400,000 ህዝቢ ናይ ምቕታል ዓቕሚ ዘለዎ ካብቶም ዘይተመሓለፍቲ ዓይነት ሕማማት እዩ። ስለዚ ስፍሕ ዝበለ ክብድ ዝበለ ኣካይዳ ከም ዘለዎ ክንርዳእ ንኽእል ማለት እዩ።
0: ፅቡቅ ዶክተር ሳሙኤል፣ ምናልባት ንሪኦ ኣለና ኣብዚ እቲ ክጠቕሶ ፀንሕኻ ልቢ ብቐፃሊ ደምን ኦክሲጅን ስለ ዘድልያ ኣብቲ ምጭንጓዕ ኣብቲ ጨዋዳታት ፀገም ከም ዘጋጥም ኢካ ትገልፀለይ ዘለካ ምናልባት ዝቐረብካ ስእሊ ኣሎ።
1: እዚ ስእሊ እዚ ምናልባት ነቲ ንርድኢት ንክጠቅም ተባሂሉ ዝተገብረ እዩ። ምናልባት እንታይ ሕጂ እቲ ብቐፃሊ ዑደት ክህል ኣለዎ። እዚ ቐፃላዊ ዕደት ክህል ማለት ከዓኒ ነቲ ዘድሊ ጥረ ነገራት ከም ኦክሲጅን ነገራት ወይ ከዓ ካልእ ዝተመሳሰሊ ጥረ ነገራት ንልቢ ዘድልያ ብባሕዚ ደም ገይሩ ይኸይድ። ስለዚ ኣብቲ ኺደት ናቱ ተሰራውር ድም ዝኾነ ይኹን ማዕበስቲ ከጋጥም ማለት እዚ ከጋጥም ንድሕር ኮይኑ ከዓኒ ምስ ንውሓት ግዜ ምስ ምኻድ ናይ ተደራርብቲ ሕማማት ተባሂሉ ዝረአ ምልሕዳድ ናይ ስብሒ የርኢ እሞ እዚ ምልሕዳድ ናይ ስብሒ ከዓኒ እንዳዓበየ ክኸይድ ንከሎ ሓደ እዋን እቲ ፅፍዕናቱ ወይ ከዓ እቲ ላዕለዋይ ድርዕናቱ ይጭለፍ እሞ ተጨሊፉ ከዓኒ ደም ከርግእ ይግደድ። እቲ ዝረግእ ደም ወይ ኣብቲ ቦትኡ ይዓብስ ወይ ከዓኒ ካብቲ ቦትኡ ተነቒሉ ኸይዱ ኣብ ካልእ ቦታ ይዓብስ ማለት እዩ። ስለዚ እዚ ምስ ዓበሰ እንታይ እያ ንብለልና እቲ ዝግባእ ነገር ኣብታ ቀፃል ትሰርሕ ባእታ ልቢ ዋሕዲ ስለ ዘጋጥም ብኡ መሰረት እቲ መጉዳእቲ ናይቲ ጨዋዳ ምስ ኣጋጠመ ከዓኒ እቲ ወቕዒ ልቢ ተባሂሉ ዝጥቀስ ነገር ይመፅ ማለት እዩ። ስለዚ እቲ ወቕዒ ልቢ መወዳእታ ናይቲ ኪደት ናይቲ ሕማም እዩ ማለት እዩ። ምስኡ ዝኸይድ ግን ድሕሪ ወቕዒ ልቢ ምስ ኣጋጠመ ዘየድሊ ነገራት ክትርኢ ትኽእል ኢኻ። ስለዚ ስራውር ደም ብቐፃሊ ትናቶም ናይ ምዝርጋሕን ናይ ምጭባጥን ባህሪ ምስ ንውሓት ግዜ እንዳደኸመ ይኸይድ፣ እንዳፀበቡ ይኸዱ፣ እንዳደረቑ ይኸዱ፣ ስብሒ እንዳተላሓደ ይኸይድ፣ ካልእ ዘይምፅ ፀገማት እቲ ዝመፅእ ፀገማት ካ ብመሰረት እቲ ናይ ምዕባስ ተሪዮታት ምስ ተረኣየ ከዓ ተወቕዒ ክሰት ማለት እዩ።
0: ምናልባት ሕጂ ብዚ ጦይሻን ብቆ ንሪኢ ኣለና እቲ ማእከላይ እውን ስብሒ ተኣኪቡ
1: ሕጂ ኣብቲ ቀዳማይ ዘሎ እቲ ሰራውር ደም ሙሉእ ብሙሉእ ክፉት ኮይኑ ንዋሕዚ ደም ዝሕግዝ ወይ ከዓኒ እቲ ዋሕዚ ደም ክኸይድ ንከሎ ላሚናር ፍሎ ወይ ከዓኒ ከምዚ ሰጥ ዝበለ ትኽ ዝበለ ዋሕዚ ናይ ምኻድ እዩ ዘለዎ። ስለዚ ዝኾነ ይኹን ከምዚ ኣብቲ ካልኣይ ስእሊ ዝረአ ዘሎ ተኣኪቡ ስብሒ ኣብቲ ትሕተቲ ላዕለዋይ ሽፋን ናይ ሰራውር ደም ስብሒ ምስ ተኣከበ ነቲ መሰረት ናይቲ ሻምብቆ የፅብዎ ማለት እዩ። ስለ ዝፀብብ እንታይ ይኸውን እቲ ዋሕዚ ደም እንዳቐነሰ ይኸይድ። እጂ ኣብ ገምዚ ክስትታት ክመፅእ ከሎ እንታይ እዩ ምስ ምንቅስቓስ ምስ ከቢድ ስራሓት ምግባር እቲ ምልክታት ክረአ ይኽእል እዩ ሓሓሊፉ። እጂ ከምዚ ዓይነት ምልክታት ክረአን ከሎ ምናልባት ኣብቲ ሕክምናዊ ኪደት መግለፂ ዝተፈለየ ስም ክወሃቦ ይኽእል እዩ። እዚ ዓይነት ተሪዮታት ክንብል ከለና ስቴብል ኣንጃና ይበሃል። ሓደ ፓተርን ይኽይድ፣ ሓደ ዋሕዚ ይኽተል ኣሎ ማለት እዩ፣ ወይ ከዓ ሓደ ጋብ ይኽተል ኣሎ። እቲ ጋብ ማለት እንታይ እዩ? ከቢድ ስራሕ ክሰርሕ ከለካ፣ ከቢድ ፃዕሪ ዘለዎ ነገራት ትገብር ከለካ

0: ለካ ቃንዛታት ይስማዓካ ማለት እዩ። ስለዚ እዚ ቃንዛታት እዚ ክስማዓካ ከሎ እቲ ስብሒ ኣፅቢብዎ ስለ ዘሎ ምስኡ ከዓኒ ናይቲ ድርኺት ናይ ምንቅስቃስ ምስ መፀ ሰራዊ ደም ናይ ምፅባብ ወይ ከዓኒ ናይ ምጭባጥ ባህር ኣለዎም ምስስለ ዝያዳ ይፀብብ ሞ እቲ ምልክታት ዝያዳ የርእካ ማለት እዩ። እዚ ግን ስለ ዘይተሰዓብሰ እቲ ወቕዕ ልበ ኣየጋጥምን ማለት እዩ ብሰዓት እዚ። ኣብቲ ሳልሳይ ስእሊ ንሪኦ ዘለና ግን ይጭለፍ እቲ ላዕለዋይ ሽፋናቱ ይጭለፍ ወይ ከዓ ይንድር ወይ ከዓ ይቕለጥ ሞ ሽዑ ናይ ምርጋእ ባህሪ ይመፅእ ደም ይረግእ ማለት እዩ። ደም ክረግእ እንከሎ ሽዑ ነታ ሳቦታት እያ ክዓብስ ዝኽእል ወይ ከዓ እንተ እንተጨሊፈን ዝኸዳ ኣብ ካልእ ክዳን ይዓብሳ ማለት እዩ። ምስ ዓበሳ ሽዑ እንታይ እዩ ክኽፈት ስለ ዘይክእል ወይ ከዓኒ ኣብዚ ዝባንዚ ኣንስቴብል ተባሂሉ ከዓ ይፅዋዕ። እዚ ሰብ እዚ እንታይ እዩ ቀፃሊ ኣብ ዕረፍት ንከሎ ኣብ ምዝናይ ንከሎ ኣብ ፃዕሪ ዘየብሉ ጉዳይ ክኸውን ከሎ እንታይ ኣጋጥሞ ማለት እዩ እቲ ምልክት ናይ ቃንዛታት ናይ ምልክት ናይ ወቕዕ ድበ የጋጥሞ ማለት እዩ ይረአዮ። ብኡ መሰረት እዚ ቅልጡፍ ሕክምና ክግበረሉ ዘለዎ ከም ምኳኑ ፈሊጡ ከዓ ናብ ሕክምና ክፀይድ ኣለዎ ማለት እዩ።
1: ሕራይ ዶክተር፣ ቀንዲ ምልክታት ናይ ወቕዕ ልቢ እንታይ እዮም?
0: እጂ ኣብቲ ምልክታት መፂና ክንዛረብ እንድሕር ኮይና እቲ መሰረታዊ ዝበሃል ዝበዝሕ ግዜ ኣብ ዝበዝሕ ሰባት ዝረአ ቃንዛ ኣፍ ልቢ እዩ። ኣብ ደረት ኣፍ ልብኻ ቃንዛ የርእካ ዝበዝሕ ግዜ ናብ ፀገማይ ክፋል ናይ ኣፍ ልብኻ ክኸይድ ይኽእል እዩ። ወይ ከዓኒ ካብኡቲ ቃንዛ ናብ ክሳድካ ናብ ርእስኻ ወይ እውን ናብቲ ካልኣይ መሓውር ወይ ከዓ ንድሕሪት ገፁ ክኸይድ ይኽእል ማለት እዩ። እዞም ቃንዛታት እዚኣቶም ሕጂ እቲ ቃንዛ ባህር ንባዕሉ ክፋለ ይኽእል እዩ ማለት እዩ። እቲ ምፍላይ ክንብል ከለና እቲ ቃንዛ ከምዚ ሓውሲ ዝፀቅጥ ዓይነት ቃንዛ ወይ ከዓ ንገለ ነገር ፀቕነካ ዘሎ ፀቕጠካ ዘሎ ወይ ከዓኒ ብርቱዕ ዘይኮነ ቃንዛ ክስማዓካ ይኽእል እዩ። ካልእ ምናልባት ፍልይ ዘብሎ እንታይ እዩ ኢኪቫለንስ ኣለው ከምዚ ኣንጀናል ኢኪቫለንስ ተባሂሉ ንዕኡ ዝመሳሰሉ ብልክዕ ንዕኡ ዝገልፁ ዝኽእሉ ካልኦት ምልክታት ውን ኣለዎ። እንታይ እዩ እዚ ነቲ ቃንዛ ኣፍ ልቢ ከም መሰረታዊ ነገር ገዲፎም ዘርእዩካ ማለት እዩ። ካልእ ናብ ክሳድ ኣብ ክሳዳዊ ኣብ ክሳድ ዝረአ ቃንዛ ማሓውራት ዝረአ ቃንዛ ገለ ተመሳሊ እውን ምስ ዕድመ ምስ ካልእ ምስ ካልእ ኣብ ግምት እቲኻ ናይ ወቕዒ ልቢ ምልክታት እውን ክኾኑ ይኽእሉ እዮም። ብዝተፈለየ መንገዲ እዚኦም ቶም መሰረታውያን ምልክታት ክኾኑ ከለዉ ቶም ቃንዛታት ዝረኣይሎም ቦታታት ዝያዳ ነቲ ሕማም ዝገልፁ ብተወሳኺ እቲ ወቕዒ ምስ ኣጋጠመ እንታይ ይጋጠም ማለት እዩ ምስኡ ዝኸይድ ናይ ኣካላትና ናይ መልሰ ተግባር መልሲ የርኢ ማለት እዩ። እጂ ቶም መልሰ ተግባራት መልሲ ዘርእዮም ኣብ ዝተወሰኑ ክፋላት ኣካላትና ዘርእዮም ነገራት ኣለዉ። እጂ እዚ ከም ፅሩር ምባል መሳሊ ዝበዝሕ ግዜ ሰብ ፅሩር ክብሎ ይኽእል ወይ ከዓ ክወድቕ ይኽእል ሓለፍታ ክኣቱ ይኽእል ወይ ከዓ ብብዝሒ ርሓፅ ከምፅ ይኽእል ልዑል ምስትንፋስ ወይ ከዓኒ ናይ ምስትንፋስ ድፊኢት ክህልዎ ይኽእል ዝያዳ ከስተንፍስ ክግደል ይኽእል ማለት እዩ። ብተወሳኺ ርሓፅ እዚ ሕጂ ኣካላትና ስለ እንታይ ይህሰ ከም ዘሎ ዝነግር ነገራት እዩ ማለት እዩ። ረሃፅ ከብርህፅ ይኽእል ካልእ እቲ ተምላስን ዕግርግር ምባልን ከዓኒ ከም ተወሰኽቲ እዚኣቶም ሕጂ እንታይ እዩ ተወቕዒ ምስ ኣጋጠመ እንታይ ንብላ ለና ማለት ተወቕዒ ምስ ኣጋጠመ እቲ ኣካላትና ናይ ገዛእ ነብሱ መልሲ ይወስድ ማለት እዩ። ስለዚ ብከምዚ ተርእዮታት ከዓኒ ሓገዛዊ መልእኽታት ወይ ከዓ ኣውቶኖሚክ ሪኣክሽንስ ተባሂሎም ኣውቶኖሞስ ዝኾኑ ሪኣክሽንስ እዮም እዚኦም በዓሉ እቲ ኣካላትካ ዝውስኖ መልሰ ተግባር ማለት እዩ። ነዚኦም ከዓ ከም ሓገዝ ናይቲ ኣቐዲምና ክንገልፆ ዝፀናሓና ቃንዛታት ማለት እዩ። እጂ ብዝተፈለየ መልክዕ ኩሉ ግዜ እንታይ እዩ ምናልባት ኣብ ስላይድ ዝንሪኦ እንተሊና ልሙዳት ምልክታት ኣቐዲምና ክንዛረብ ፀኒሕና ኣብ ዝተፈላለየ ሰባት ብዕድመ ብገለ ካልእ ኣብ ዝምልከሰ ረቑሒታት ኣብ ዘእተካሉ ግዜ እቶም ልሙዳት ዝበሃሉ ቃንዛ ኣፍ ልቢ፣ ብርቱዕ ድኻምን ረሃፅን ከጋጥሙካ ይኽእሉ እዮም። እዚኦም ዝበዝሑ ኣብ ዝበዝሕ ሰብ ከጋጥሙ ዝኽእሉ ምልክታት እዮም። እዚ ምልክት እዚ ግን ንኩሉ ሰብ ብማዕረ ይፀሉ ወይ ከዓኒ ኣብ ኩሉ ሰብ ብማዕረ ይኸይድ ማለት ኣይኮነን። እንታይ እዩ ካብ ሰብ ናብ ሰብ ክፈላለ ይኽእል እዩ። ካብ ሰብ ናብ ሰብ ዝፈላለየሉ ምክንያታት ከዓኒ ምናልባት ኣብ ደቂ ኣንስትዮ ዝተፈለየ ምልክታት ክርእካ ይኽእል እዩ። ኣብ ዕድመ ዝደፍኡ ሰባት ልዕሊ 70-80 ዝኣመሰሉ ሰባት ዝያዳ ፍሉይ መርትርኢታት ክርእካ ይኽእል እዩ። ኣብ ሽኮር ዘለዎም ሰባት ፍሉይ ትርኢታት ክርእካ ይኽእል እዩ። ስለምንታይ እዩ ከምኡ ዝብል ሕቶ ንድሕራልዒልና ምናልባት ኣብቲ ባህሪ ናይ ኣፋጣጥራ ናይ ደቂ ሰባት ይፈላለ ይገል እዩ እንጂ ብፍላይ ኣብ ደቂ ኣንስትዮ ዝረአ ነገራት እንተይልና ሰራ ውርደም ናይ ደቂ ኣንስትዮ ብመሰረቱ ኣብቲ መፅናዕታዊ ፅሑፋት ከም ዝገልፆ ቅጥን ዝበለ ንውሕ ዝበለ ባህር ኣለዎ። ሕጂ ናይ ምጭብባጥ ናይ ምዝርጋሕ ዓቕሚ ከዓ ፅቡቅ ዝኾነ ኣለዎ ማለት እዩ። ምስኡ ከዓኒ እንታይ እዩ ነዝዕታት ካብ ኣካላተን ከዓ ኢስትሮጅን ዝበሃል ወይ ከዓኒ ነቲ ናተን ናይ ፍርያንነት መልክዕ ክሕሉ ዝኽእል ነዝዒ ከዓ ኣሎ። እዚ ከዓ ናይ ገዛእ ነፍሱ ኣብ ሰራውር ደም ይኹን ኣብቶም ካልኦት ናይ ስብሒ ምምእዛንን ናይ ደይተደልዩ ሕማማት ናይ ስ ከምዞም ሕዱራት ሕማማት ተባሂሎም ዝግለፁ ንዓኣቶም

ክቋፀልካ ዝኽእል ሓይል ኣለዎ። ስለዚ ዝበዝሕ ክስተት ኣብ ደቂ ኣንስትዮ ድሕሪ እቲ ፅንፈ ፅግያት ዘጋጥም እዩ ክኸውን ማለት እዩ። እቲ ወቕዕ ልቢ ከጋጥም ድሕሪ ኮይኑ ዝበዝሕ ግዜ ድሕሪ ፅንፈ ፅግያት ዘጋጥም እዩ ማለት እዩ። ቅድሚኡ እንተጋጢሙ ምናልባት ካልእ ስም ኣለዎ ብዙሕ ዘብለና ነገር ኣይኮነን፣ ኣብ ንኣሽቱ ክጋጥመሉ ዝኽእል መልክዕ ግን ነቲ ወቕዕ ልቢ ንዛረብ ካብሃለና ኣብቲ ዳሕራይ ግዜ ስለ ዘጋጥም ምስኡ መሰረት እጂ ተወሳኺ ከዓ ከምቲ ናይ

0: የብሎ ስለዚህ ፍሊ ከብሎ እንከሎ ብዙዋን እዚ ነተ ቃንዛ አፍለብ ከመሰረታው ነገር ላይ ክትወስዶ ትኽእል ኢኻ ኣብዚ ግዜ እዚ ትወስዶ ነገራት እቲ ክረአ ዝኽእል እቲ ሕፅረት ምስትንፋስ ብብዝሒ ክረአ ይኽእል ብርቱዕ ድኻምን ጭንቀትን ከጋጥሞ ይኽእል ምክንያቱ ፍርሓት ይስምዖ እቲ ሰብ ምክንያቱ ኣካላት ብውሽጢ ይህሰ ስለ ዘሎ እቲ ናይ ምስትውዓል ተባሂሉ ክንሓስቦ ንኽእል ነርቭስ ከዓ ነቲ ነገራት ብቓንዛ ክገልፅሉ ካብ ዘይከኣሉ እንታይ ይገብር ማለት እዩ እቶም ካልኦት ስለ ዝረኣየዎ ናይ ምፍራሕ ነገራት ክርድኦ ይኽእል ማለት እዩ ቃንዛ ከስአየ ወይ ከዓኒ ናይ ምምላስ ናይ ፅሩር ምባል ነገራት ከዓኒ ዝያዳ ይረአዩ ስለዚኣቶም ኣቶም ካልእ ከም ዝበልናዮም ሽኮር ዕድመ ደቂ ኣንስትዮ ዝረኣዩ ምልክታት ይኮኑ ማለት እዩ ኣብዚ ክንሪኦ ከለና እቲ መሰረታዊ ነገር ኣብዚ ክንሪኦ ዘለና ንምንታይ እዩ እዚ ድሕረ ባይታ ስእሊ ተረእዩ እንተ ኢልና ብልክዕ ሓደ ወቅዒ ብምስ ኣጋጠመ ንምንታይ ኣጋጥም ድሕሪ ዩ ክንሪኦ ኢና ማለት ምስ ኣጋጠመ ግን ብልክዕ ሕፁፅ ሓገዝ ክግበር ክኽእል ኣለዎ ንምንታይ ያ ንብል ሕጂ እቲ ግዜ ትወስዶ እቲ ጭዋዳ ዝሞተሉ ግዜ ይኸውን ማለት እዩ ንውሓት ግዜ ንድሕራ ንዊሕካ ልክዕ ምስቲ መጠን ማዕበስቲ እቲ መጠን ዘድልዮ ረቋሒታት ከም ኦክሲጅን ገለ መሳሊ ስለ ዘይከይድ ወይ ከዓ ብግቡእ ስለ ዘይርክብቲ ጭዋዳ ክመውት ይግደድ ማለት እዩ እንተ መይቱ ንክተተስኦ ከቢድ እዩ ምክንያቱ ገዛእ ነብሱ ናይ ምብርባር ዓቕሚ የብሉን ናይ ልቢ ጭዋዳታት ማለት እዩ ከምዚ ናይ ፀላም ከብዲ እቶም ዋህዮታት ክተኻኽኡ ወይ ከዓ ንክራብሑ ይኽእሉ እዮም ኣብ ጭዋዳ ምስ መፅካ ግን ሓንሳ ምስ መተ በሰላ እዩ ዝኸውን ስለዚ እዚ በሰላ እዚ ንኸየጋጥም ዘየድሊ ውድቀት ናይታ ልቢ ንኸይመፅእ ኣብ ግዜኡ ተቐላጢፍካ ትምልክታት ምስ ተረየ ስምዒታት ምስ መፀ ተቐላጢፍካ ሕክምና ከይካ ብልክዕ ወቕዕ ብለካ ድየብልካን ክትነፅር ክትክል ኣለካ ምክንያቱ ዝነውሐ ግዜ እንተወሲድካ ዝነውሐ ጭዋዳ ተቐትል ኣለካ ማለት እዩ ብዙሕ ጭዋዳ ተቐትልካ ከዓኒ እታ ልቢ ካብ ስራሕ ወፃኢ ናይ ምዃን ባህር ትኸይድ ኣላ ማለት እዩ ካብ ስራሕ ወፃኢ እንድሕር ኮይና ከዓኒ ዘይተደለየ ሕክምናዊ ሓገዝ ንክትገብር ወይ ከዓ ንመጉዳእቲ ክመፀካ ትድረኽ ማለት እዩ ስለዚ ኩሉ ግዜ ምልክታት ኣስተውዒልካ ርኢኻ ሓገዝ ናብ ትረኽበሉ መንገዲ ክትጥምት ክትክእል ኣለካ ማለት እዩ
1: ዶክተር ምናልባት እታ ግዜ ንብላ ዘለና ክንደይ እያ ትኸውን ብመዓልቲ ድያ ትቁፅር ብሰዓታት ድያ ትቁፅር ወቂዒ ምስ ኣጋጠመ ዲኸ እቲ ቅልጢፍካ ምምፃእ ዝድለ ዘሎ ወይ ቅድሚ ወቂዒ እዩ
0: ሕጂ ፅቡቅ ሕቶ እዩ ማለት ንፁር ንምዃን ከምቲ ቅድም ኣቢል ክዛረበ ፅናሕኩ እቲ መሰረታዊ ምልክት ቃንዛ እኳ እንተኾነ ብቃንዛ እንተኢልና እቶም ካልኦት ተደረብቲ ምልክታት እውን ከም ምልክታት ክትወስዶም ትኽእል ኢኻ ስለዚ ኣብ ከምዚ እዋን ክንዛረብን ከለና ግዜ ክንብል ከለና ብፍላይ ነቶም ቃንዛ ዘለዎም ታቃንዛ እያ መጀመሪቶም ካብታ ቃንዛ ዝጀመረትሉ ግዜ ኢኻ ምርኩስ ጌርካ ኣብ ክንደይ ግዜ ከመይ ግዜ ትብል ማለት እየ እጂ ነቶም ምልክታቱ ብካልእ መንገዲ ዝግለፁ ዓይነት ማለት ነቲ ወቅዕ ልቢ ብካልእ መንገዲ ተገሊፁ ዘሎ ምልክታት ዘለዎም ሰባት ከዓ ካብታት ምልክት እያ ተራየት ማለት እዩ ንወቅዕ ልቢ ከምዚ ክንዛረበሉ ፅናሕና ኣብ ዕድመ ኣብ ናይ ሽኮር ገለገለ ነቶም ካልኦት ሕማማት ዘለዉ ሰባት ግን ንኣብነት እጂ ከም ሽኮር ከም ስብሒ ብብዝሒ ከም ምክራሽ ማለት ከም ምክሳዕ ምሳሊ ገለ ወይ ከዓኒ ትሑት ናይ ምንቅስቃስ ዓቕምን ቃንዛን ተደረብቲ ነገራት ተተራዮም እዚኦም ውሕዱ ኣብ ሰለስተ ወርሒ መርምራ ክትገብርን ከለካ ክትነግር ክትክእል ኣለካ ከምዚ ትዘለካ እውን ትሪእካ ሓኪሙን እንታይ ትገብር ከምኡ ሳዕብየን ንኸይህልወካ ወይ ከዓ ንወቅዒ ልቢ ዘቃልዕ ድሕረ ባይታ ስለ ዘለካ እቲ ድሕረ ባይታካ ከዓ ኣብ ወቅዒ ልቢ ከይበፅሐ ከሎ ግቡእ ፍወሳ ክገብረልካ ኣለዎ ነቲ ግቡእ ፍወሳ ጥራሕ ምግባር ደይኮነ ከዓ ኩሉ ግዜ ክከታተለካ ክክእል ኣለዎ ከም ዓይነት ትሪኦታት ኣለካ ድየብልካ ን ክትሕተት ክትክእል ኣለካ ማለት እዩ ነቶም ፍሉያት ምልክታት ከለል ክኽእል ኣሎ እጂ እቲ ግዜ ንብሎ ዘለና ብመሰረት እንታይ እዩ ካብቲ ምልክት ዝተረእየሉ ኢና ንዘረብ ዘለና ወቅዕ ልቢ ንብል ስለ ዘለና ማለት እየ እንተደይ ኮይኑ ግን ነቶም ሕዱር ሕማም ዘለዎም ሰባት በቢግዜኡ በቲ ዝውሃቦም ምልክት በቲ ዝግበረሎም ምክትታል ከምኡ ዓይነት ትሪኦታት ከይጋጥም ንስኻ ትከታተሎም ንሶም ከዓ ዝነለዎም ፀገማት ዘለዮ ተሪኦታት ይነግሩካ ማለት እዩ
1: ፅቡቅ ምናልባት ገለ ካብዚ ክንብሎ ፅናሕና ምልክታት ኣለዉ ሓደ ሰብ ኣብ ውሽጡ ዝስምዖ ነገራት ገለ ክህሉ ክእል እዩ ስለዚ ብህፁፅ ከምዚ ዓይነት ስምዒት ኣብ ዝህልወሉ እዋን እንታይ ኢኻ ትገብር ዘለካ ብህፁፅ ክንገብሮ ዘለና እንታይ እዩ
0: መንጂ ቅድሚ ናብኡ ምብፅሐይ እንታይ እዩ እቲ ምልክታት ሓደሓደ ግዜ እንታይ እዩ ናይ ምውሳብ ባህር ኣለዎ ምስ ካልኦት ዓይነት ሕማማት ተመሳሳልነት ኣለዎ ሕጂ ምስ ካልኦት ሕማማት ተመሳሳልነት ስለ ዘለዎ ኩሉ ከም ዓይነት ተሰማዓካ ኣይኮነን ከምኡ ማለት ኣይኮነን ግን ፍሉያት ረቑሒታት ኣለዉ ንኣብነት እቲ ቃንዛ ብመሰረቱ ሓድሽ እንድሕር ኮይኑ እቲ ቃንዛ ምስ ጀመረ እንዳበርትዐ ዝኸይድ እንድሕር ኮይኑ ፍሉይነት ኣብቲ ቃንዛ ንዛረብ ስለ ዘለና ማለት እዩ ቀንዲ መልክት እሱ ስለ ዝኾነ ካልእ ተወሳኺ ነገር እንታይ እዩ ኣክንዲ ዝቕንስ እንዳበርትዐ እንዳወሰኺ ሓይቐኑ ወይ ከዓኒ ደየቋርፅ እንድሕር ኮይኑ እዚ ክቀላጠፍ ጥራሕ ደለዎ ካልኦት ወሳኺ ነቲ ቃንዛ

0: ክገልፁ ዝኽእሉ ነገራት ኣለዉ። መድሃኒት ወሲድካሉ ንዕኡ ዝኸውን መድሃኒት ምናልባት ሓኪም ክበካ ክእል ወይከዓ ረኺብካ ክተዕግስ ኢልካ ወሲድካ ደይገድፈካ ምስ ዝኸውን እ ንዑኡ ዝምልከት የዛረብ ዘለኹ ካልእ መድሃኒት በዕልካ ውሰድ ኣይኮንኩ ዘለኹ። ኣጋጣሚ ግን ሓይምካ ነርካ ዋላ እንተኾንካ ኢና ንዛረብ ዘለና ወይከዓ ትፈልጦ ኮንካ እንተወሰድካ ደይዕገስ እንተኮይኑ ንዑኡ ዝግባእ መድሃኒት ወሲድካ ደይዕገስ እንተኮይኑ ዝኣመሰሉ ምልክታት ተኣኻኺቦም ክኸዱ ከለዉ እዚ ብቕልጡፍ ሕክምና ክኸይድ ኣለዎ ማለት እዩ እንጂ ኣብዚ ኢና ንዛረብ ዘለና እዞም ሰባት እዚኣቶም እንታይ ክገብሩ ኣለዎም? ስለዚ ሓንሳ እቲ ምልክታት ኣገዳሲ ስለ ዝኾነ ምናልባት ከቢድ ስራሕ ንሰርሕ ንድሕር ፀኒሑ ወይከዓ ንክንቀሳቀስ ለ ፀኒሑ ሰብ ጠጠው ክብል ኣለዎ ክዕርፍ ክኽእል ኣለዎ። ምክንያቱ ብመሰረቱ እቶም ስቴብል እንድሕር ኮይኖም ኣንተ ወይ ዝንዛረበሉ ነበርና መእተው ዝንዛረበሉ ነበርና ኮፍ ምስ በልካ ምስ ዕረፍካ ክቕንሱ ይኽእሉ እዮም ይገድፉካ እዮም። ዘይገድፍ ባህር እንተልይዎ ኮይኑ ዕሪፍካ ገለ ደይገድፍ ንድሓሊ ኣብቲ ወቕዕ ልብን ብሎ ዘለና ርእስ ናይ ምእታዊ ባህር ኣለካ ማለት እዩ። ከምኡ ተርእዮታት ኣለካ ማለት እዩ። ስለዚ ኣብ ከምዚ ግዜ ክትገብሮ ዘለካ እታ ዕረፍቲ መሰረታዊት መገድ መጀመርያ ትገብራ ማለት እዩ። ጠጠው ትብል ትዕርፍ ኣብ ዘለካዮ ኮፍ ኢልካ ሓገዝ ተሓትት ማለት እዩ። እዚ እንታይ ሕጂ ዝበዝሕ ግዜ ሰብ ቃንዛ ተሰሚዕኒ ገለ ክብል ከሎ ብንዛርቦ ዘና ንወቕዕ ልቢ ንድሕር ዝዓለመ ኮይኑ እቲ ቃንዛ ወይከዓ ዝመስል ቃንዛ ንድሕር ኮይኑ ማኪና ክዝውሮ ይግባእካ ሓገዝ ክትሓታ ኣለካ ንብሎ ዘና ነዚ እዩ። ኣብ ዘለካየ ቦታ ኮንካ ክረዳእካ ዝኽእል ሰብ እጂ ንሕክምና ዝምልከት ምድዋል ንድሕር ኮይኑ ዝግባእ ሰርቪስ ተሊ ኮይኑ ሕክምና ደው ኢልካ ሰርቪስ ክትረክብ ትኽእል። እንድሕር ስድራ ቤታዊ ሓገዝ ክትረክብ ኣለካ ኮይኑ ናብቲ ሕክምና ክብፅሓካ ዝኽእል ካልእ ካልእን ከዓኒ ደው ኢልካ ሕክምና ሓገዝ ተሓትት እሞ ኣብ ሕክምና በፅሕካ ከዓ ነቲ ዝግባእ ነፀርታ ይግበረልካ። እቲ ዝግባእ ነፀርታ ምስ ተገብረ ከዓኒ ነቲ ሕማም ኣነፂርካዮ ስለ ዘለካ ግቡእ ፍወሳ ብመልክዕ እቲ ንፃረ ከዓኒ ክወሃበካ ይግደድ ማለት እዩ።
1: ፅቡቅ ዶክተር ኣገዳሲ ኣስተምህሮ እዩ። እስከ እቲ ቀንዲ ጠንቅታት ንብሎ ናይ ፀገም ዚ ወይ ናይ ዝሕማም ዚ እንታይ እዩ? ተጠቃልዓነት ዝያደ ቁሉዕ ናብ ከምኡ ዓይነት ፀገም ዝገብረካ ምክንያታት እንታይ እዩ?
0: ሕጂ ኣብ ከምዚ ብዙሕ ግዜ ንጠቕሶ ኢና ብዝተፈላለየ ሕማማት ይጥቀስ እዩ። ጠንቅታትን ተቃልዓነትን ዘለዎም ሰባት ብብዝሒ ከም ሽኮር ዘለዎም ሰባት ክኾኑ ይኽእሉ እዮም ወይ ከዓኒ ልዑል ፀቕጥ ደም ምክንያቱ ልዑል ፀቕጢ ደም ብባህሪኡ ብሓይሊ ስለ ዝሓልፍ ኣብ ሰራውር ደም ንሰራውር ደም ናይ ምህሳይ ባህሪ ኣለዎ። ስለዚ ንሰራውር ደም ናይ ምህሳይ ባህሪ ስለ ዘለዎ ከዓኒ ምስ ልክዕ ከምቲ ዓንተ ወይ ዝበልናዮ ክንድር ንድሕር ክኢሉ እቲ ውሽጣዊ ክፋል ናይ ሰራውር ደም ደም ናይ ምርጋእ ባህሪ ከምፅእ ይኽእል እዩ። ደም እንተርጊኡ ከዓኒ ተወቕዕ ልቢ ክመፅእ ይኽእል እዩ። ስለዚ ልዑል ፀቕጢ ደም ዘለዎም ሰባት ምክንያቱ ልዑል ፀቕጢ ደም ከምፅኡ እንትኮይኖም ካብቲ ተቃልዓነት ናይ ልዑል ፀቕጢ ደም ናይ ስብሒ ምድሕዳድ ስለ ዝኾነ ማለት እዩ። ስለዚ ሽኮር ልዑል ፀቕጢ ደም ክኸውን ከሎ እቲ መወዳእታ ዝበሃል ከዓኒ እኹል ምንቅስቃስ ዘይምግባር ወይ ከዓ ልዑል መጠን ስብሒ ኣብ ኣካላትካ ምህላው ማለት እዩ። ስለዚ እዚ ልዑል መጠን ስብሒ ኣብ ኣካላትካ እንድሕር ሃልዩ እንታይ ኢና ንብል ዝበዝሕ ግዜ ወላ ሽኮር እንተብዛሕካ እቲ ሽኮር ብግዚኡ ኣብቲ ኺደት ናይ ኣካላትካ ክትማእዝኖን ከለካ ናብ ስብሒ ናይ ምቕያር ባህር እውን ኣለዎ። ስለዚ ሽኮር ክበዝሕ የብሉ ንብሎ ዘለና ንዕዩ ማለት እዩ። ስለዚ ስብሒ ከዓ ክበዝሕ የብሉ ምስኡ ማለት እዩ። ምናልባት ከምቲ ብዙሕ ግዜ ይግለፅ እዩ ሰለስተ ፃዓዱ ነገራት ዘይፍተው ተባሂሉ ይግለፅ እዩ። ከም ሽኮር፣ ከም ጨው ገለ መሳል ተባሂሉ ብብዙሕ ግዜ ኣብቲ ዝግበር ምሕታት እውን ሰሚዕኹም ክትኮን ትኽእሉ እዮም። ስለዚ እዚኣቶም ነንሕዶም ናይ ምፅላው ባህር ስለ ዘለዎም እዚኣቶም የቃልዑካ እዮም ማለት እዩ። ስለዚ ብብዙሕ ጨው ትወስድ ፀቕጥ ደም ቃልዓልካ ፀቕጥ ደም ተመፅኡ ወቐልቢ ክቃልዓልካ ይኽእል እዩ። ሽኮር ተበዚሑ ዝቐዐቐ ምክንያቱ ሰራውር ደምካ ናይ እሟት ባህር ኣለዎም ሰራውር ደምካ ናይ መሳይ ባህር ኣለዎም ነርቢ ናይ መሳይ ባህር ኣለዎ ወቐልቢ ከጋጥመካ ይኽእል እዩ። ስብሒ ምብዛሕ ከዓኒ ነቲ ሰራውር ደም ከሎ ጌና ይብድሎ ስለ ዘሎ ከዓኒ ተወቕዕ ደም ሕጂ እዚኦም ንዕቅኖም እዮም ከዓኒ ባጋዛ ነብስና ክንዕቀኖም ንኽእል ነገራት እዮም። ተሓቂንካስ ክትፈልጦም ኣለካ ድየብልካ ክትፈልጦም ትኽእል ማለት እዩ። ክትቅይሮም ዝግባእካ ጠንቅታትካ ኣለዉ እንጂ እዚኦም ክትቅይሮም ዝግባእካ ጠንቅታትካ ብመሰረቱ በዚሕ ግዜ መትካኽ ሽጋራ ዶክተር ብሎ ኣለካ ምክንያቱ መትካኽ ሽጋራ ክንብል ከለና ምናልባት ኣብቲ ዳሕራይ ስላይድ ክንሪኦ ንኽእልና መትካኽ ሽጋራ ኣየትክኽን ይኽብለካ ይኽእል እዩ። ሰብ ዓርክኻ ማሓዛኻ ደትክኽቲ ኮይኑ ግን ኣትካኻ ኢኻ ምክንያቱ ከምቲ ቅድሚ ሕጂ ትዛረብዎ ዝነበርኩም ወይ ዝረእኹም ቅድሚ ሕጂ እንታይ ፓሲቭ ስሞከር ተባሂሉ ዝቕለፅ ሰብ ኣሎ ካብቲ ናይ ትትክ እውን ንዓኻ ክፀልወካ ስለ ዝኽእል ማለት እዩ። እቲ ኣካላዊ ዘይምንቅስቃስ ምግባር ወይከዓ ንኣካላዊ ምንቅስቃስ ድሩነትነት ምህላው ኣብቲ ኣካላዊ ምንቅስቃስ ድሩት ንድሕር ኮንካ ከዓኒ ነቲ ምክራሽን ካልእን ካልእን ድሕረ ባይታ ክኾኖ ስለ ዝኽእል እዚኣቶም ከዓ ክትቅይሮም ኣለካ ከም ባህሪ የቃልዑካ ስለ ዝኾኑ ክትንቀሳቀስ ክትክእል ኣለካ ማለት እዩ። ኣመጋግባና ዝበዝሕ ግዜ ጥዑይ ኣመጋግባ ክህልወና ከም ዘለዎ ዝረብዩ እቲ ከዓኒ እቲ ናይ ኣመጋግባ ጉዳይ ከዓኒ ፅሕጎ ዝበዝሖም ዓይነት ምግቢ ክትበልዕ ከም ዘለካ ዘየኸርሹ ዓይነት ምግብታት ክትበልዕ ከም ዘለካ ብሓፈሻዊ ጌላ ክንዛረብ ከለና ማለት እዩ። እንተደይ ኮይኑ ግን ነቲ ናትካ ናይ ስርዓት ማእከል ብምግባር ኒትሪሽስ ባላንስ ብዝኾነ ወይ ከዓኒ ስሩዕ ዝኾነ ትመጋግባኻስ ሙሉእ ዝኾነ ካብ ኩሉ ዘማእዘነ ክኸውን ከሎ ተመራፂ ይኸውን ማለት እዩ።
1: ዶክተር ሳሙኤል

0: ወቅዒ ክጋጥም ከሎ ታ ሸዓ ትኸውን ታ ሸዓ ፍፃሚ ከመይ ትመስል ኣብ ቤት ኣብ ዝኾነ ካልእ ቦታታት ኣበይ ኣለካ ውን ትሽዑ ዘጋጠሚ ዝውስኖ ኣብ ስራሕ ክትህሉ ትኽእል ኣብ ዝተፈላለየ። ስለዚ ምስ ኣጋጠመት ተጠቃዒ እንታይ ክገብር ኣለዎ? ኣብ ከባቢ ዘለዎ ሰባት እንታይ ክሕግዙ ይኽእሉ? ኣብ ውሽጢ ክንደይ ናብ ሕክምና ክመፅእ ዘለዎ ቁርባ ኣብዚኣ ክትገልፀለይ እሞ ብድሕሪኡ ምስ ኣጋጠመ ከ ብሓፈሽ ሂወቱ ከመይ ክኸውን ዘለዎ ክንዛረብ
1: እጂ እቲ መጥቃዕቲ ክበሃል ከሎ ሽዑን ሽዑ ማለት እቲ ምልክታት ከምቲ ዓንተ ወይ ዝበለና ዕድል እንድሕር ጌርካ ዝተፈላለየ ምልክታት ስለዝኾኑ ምስ ካልእ እውን ክዋሰቡ ስለዝኽእሉ እቶም ምልክታት ናይ ብሓቂ ንወቐደም ዝምልከታ ምልክታት ተንኩል ማለት 43 ዓይነት ምልክታት ንድሕር ኣምፅኻ እቲ ናይ ወቕዒ ልቢ ናይ ምዃን ዘለዎ ተኽእሎ ኣዝዩ ልዑል እዩ። ስለዚ እታ መሰረታዊት ነገር ኩሉ ነገር ገዲፍካ ምዕራፍ እያ ተዕርፍ ግዜ ቕተብ ማለት እዩ ግን ኣይኩንኩሉ ዘለኹ ግደፎ ትሰርሖ ዝነበርካ ስትገድፎ ማለት እዩ ሃልኪ ዘለዎ ነገር እንድሕር ኮይኑ ግን ተቐላጢፍካ ከዓ ረድኤት ክትረክብ ኣለካ። ስለዚ ኣብ ከባቢካ ዘሎ ሰብ ዝኾነ ይኹን ዓይነት መድሃኒት ክበካ ፍቁድ ኣይኮን ምክንያቱ ንዕኡ ዝመስሉ ካልኦት ፀገማት ስለ ዘለዉ ኢለ ተዛሪበ ስለ ፅናሕኩ እንታይ ክገብረካ ድኽእል ግን ተቐላጢፉ ናብቲ ንኸምኡ ነገራት ክፈልጥ ዝኽእል ምስ ምልክታትካ ሒዙካ ክኸይድ ክኽእል ኣሎ ኣብቲ ዝምልከቶ ኣካል ወሲዱ ንሱ ከዓ እቲ ዝግባእ መርመራታት ገይሩ ነቲ ሕማም ከነፅሮ ክኽእል ኣሎ እሱ ምዃኑ ምስ ተፈልጠ ዝውሃብ መድሃኒታት ኣሎ እንጂ መሰረታዊ ነገር ኣብ ሕክምና ምስ በፃሕካ ክትወስዶም ዝግባእካ ሕክምናታት መጀመርያ ንህቦ ከም እንታይ ዝበሃል ናይ 300 ሚሊግራም ኣስፕሪን ሓይኽካ ውሓጥ ይበሃል ወይ ከዓ ምናልባት ፀገም ተልዎካ በፅቢፅካ ክትህቦ ወይ ከዓ ውሓጡ ክትብሎ ትኽእል ማለት እዩ እቲ ዝበለፀ ክትሕይኮ እዩ ነቲ ሓይሊ ዝበካ ምክንያቱ እዚ እንታይ ይትገብር ነቲ ዝረግእ ዘሎ ደም ንኸይረግእ ዝያዳ ወይ ከዓኒ ዝያዳ ንኸይእከብ ሞ ነታ ሰራዊት ደም ዝያዳ ንኸይዓፅዋ ወይ ከዓኒ ዝያዳ ዓቢሱስ እቲ መጠን ዋሕዚ ንኸይክልክል ተባሂሉ ዝግበር ፍወሳ እዩ ማለት እዩ። ቃንዛ ብርቱዕ ስለ ዝህልዎም ዝበዝሕ ግዜ እቲ ቃንዛ ንብሎ ዘለና ዲስኮንፈርት ስለዝኾነ ንዑኡ መረጋግእ ነገራት መድሃኒታት ይወሃቡ እዮም። ከምኡ ምናልባት ሒዞሞ ዝመፁ ምልክታት እውን ንካልእ ዓይነት ፍወሳ የድርኸካ እዩ ብኡ መሰረት እቲ ፍወሳኻ ክተኸይዶ እጂ ትሰራ ነቲ ሰራዊር ደም ዝኾኑ መድሃኒት ክትህብ ኣለካ ገለ ማለት እዩ እ ንኩሉ ዝዓለመ ስለ ዝኾነ ተፈዋውሳኻ መጠን ኦክስጅን ናይ ትሰብ ርኢኻ ኦክስጅን የድልዮ ድ የድልዮን ክትፈልጥ ኢኻ ፈሳሲ ኣየ ናይ ክፋል ናይ ልቢ ተወቂዑ ርኢኻ ከዓ ንፈሳሲ የድልዮ ድ የድልዮን ምስ ክስተት መፅእዎ ዘሎ ኣብ ግምት እቲኻ ስለ ዝኽየድ ትፍወሳ ናይ ሕክምና ዝምልከት ኣብ ሕክምና ከድካ ዝግበር ዳኣ እምበር ኣብ ገዛኻ ወይ ከዓ ኣብ ዘለካ የቦት ኮንካ ዝግበር ነገር ኣይኮነን ማለት እዩ።
0: ዳሕሪ ወቂዒ ክግበር ዘለዎ ጥንቃቐ ኢልና ቀሪብና ኣለና።
1: ድሕሪ ወቕዒ ክትገብሮ ዘለካ ጥንቃቐ መብዛሕትኡ ግዜ ወቕዒ ከም ዘለካ ንድሕር ተፈሊጡ እቲ ዝዓበየ ክትገብሮ ዘለካ ዝተዋሃቡካ መድሃኒታት ዝተዋሃቡካ ግብባብ ምፈወስ መድሃኒታት ብግቡእ ምጥቃም ማለት እዩ። ስለዚ ኣብ ግዜኦም ክትጥቀመሎም ድሕር ደይክኢልካቶም ፍወሳ ዝተዋሃቡ መድሃኒታት ዘየድሊ ሳዕብን ተመፅእ ኣለካ ዘየድሊ ክስተት ካልኣይ ግዜ ናይ መውቃዕ ባህሪ ወይ ከዓኒ ወቕዒ ልብን ክመፀካ ክትድርኽ ኢኻ ማለት እዩ። ስለዚ ነዚኣቶም ክትፈልጥ ክትክእል ኣለካ። እንታይ እዩ ሓደ ሰብ መድሃኒቱ ተዋሂቡ ንድሕር ደይከተሎ ኮይኑ መድሃኒቱ ተዋሂቡ ንድሕር ዘይስዕቦ ኮይኑ እቲ ወቕዒ ልቢ ይቕፅል ማለት እዩ። እንተቐፂሉ ከዓኒ ክሳብ ምጉዳእ ክመፅእ ይኽእል እዩ ወይ ከዓ ሓልክታት ከምፅእ ይኽእል እዩ። እቶም ሓልክታት ኣዝዮም ብዙሓት ስለ ዝኾኑ ካብ ናይ ህርመት ናይ ልቢ ምትሓዝ ናይ ምጭንጓዕ ባህር ናይ ልቢ ናይ ምትሓት ኣጋብ ክትንክፍ ይኽእል ከምኡውን ነታ ልቢ ዘይተደልየ መሳኮቲ ክትፈጥር ከም ትኽእል ክገብራ ይኽእል እዩ። እጂ ብዙሕ ነገራት ሓልክታት ስለ ዘጋጥመካ ነቲ ሓልክታት ዘርዚርና ክንውድኦ ከሸግር ስለ ዝኽእል መድሃኒትካ ብግቡእ ክትወስድ ኣለካ ማለት እዩ። ምክንያቱ መድሃኒት እንደዋሰድካ ከለካ እንተመፂ እዩ ሽዑ ካልእ ሕክምና ሓገዝ ክትገብር ከም ዘለካ ውን ክትፈልጥ ዘለካ ማለት እዩ። እቲ ካልእ ዳግመ ሕወየት ናይ ልቢ ክተበራትዕ ክትክእል ኣለካ። እጂ ዳግሚ ሕወት ናይ ልቢ ሓንሳ ውቕዒ ልቢ ምስ ኣጋጠመ መይታ ኣኺልዋይ ዝበሃል ነገር ኣይኮነን ደረጃ ይውስኖ ምናልባት ግን ተደይ ኮይኑ ግን ወቕዒ ልቢ ዘጋጠሙ ወዲ የለን ዝበሃል ነገር መልክዕ ኣይኮነን። እንታይ እዩ ምናልባት እዚ ብእንግሊሽ ካርዲያክ ሪሃብሊቴሽን ተባሂሉ ይፅዋዕ። እንታይ እዩ ሪሃብሊቴት ንክትገብራ ንዓኻ ዝምልከተካ ትምህርቲ ክወሃበካ ክኽእል ኣሎ። እቲ ትምህርቲ ሕጂ ኣብ ምንታይ ክምርኮስ ይኽእል እዩ? ኣብ ኣመጋግባካ ክምርኮስ ይኽእል እዩ ትገብሮ ማለት እዩ። ኣብ ማግባካ ክምርኮስ ይኽእል እዩ። ኣብ ሰዓታት ናይ መድሃኒትካ ክምርኮስ ይኽእል እዩ። ምልክታት ናይቲ ሕማም እንታይ ይመስል፣ ብኸመይ መንገዲ ክትከታተሉ ኣለካ፣ እንታይ ዓይነት መጠን ምንቅስቃስ ክትገብር ኣለካ፣ ዝኣመሰሉ ትምህርትታት ትወስድ ማለት እዩ። ካልእ ነቲ ኣካላዊ ምንቅስቃስ ከዓኒ ኣየናይ ዓይነት ምንቅስቃስ እንተገበርካ ዝያዳ ይሕሸካ ማለት እንታይ ኢና ክንብል ኢልና፣ ከምዚ ከቢድ ዓብ ምንቅስቃስ ክገብር ዝኽእል ሰብ እንተኮይኑ ፅቡቅ ግን ናብኡ ይትበፅሕ ኒካ ተቐላጢፍካ ከመይ ኢልካ ናብኡ ክትበፅሕ ናትካ ናይ ኢንዱራንስ ወይከዓ ናይ ተፀዋርነት ዓቕሚ ምንቅስቃስ ኣካላት ናይ ምግባር ዓቕሚ ከተማዕብለሉ ትኽእል ትምህርታት እውን ወይ ከዓ ነቲ ምንቅስቃስ ኣካላት ክገብሮ ዘለካ ከዓ እንታይ ክመስል ከም ዘለዎ ትምህርቲ

0: ዝወስደሉ መስርሒ ማለት እዩ። ኣጀብ ዝምና ኣብዚ ትምህርቲ ክንብል ከለና ሓኪምካ ክኸውን ይኽእል እዩ፣ ናይ ስርዓተ ምስትንፋስ ክኢላ ሓኪም ክኸውን ይኽእል እዩ፣ ናይ ፊዚዮቴራፒ ክኢላ ክኸውን ይኽእል እቲ ከምኡ ዝገበልካ ማለት እዩ። ግን ብሓፈሻ ከማኻ ዝሓመሙ ሰባት እውን ምስኣቶም ተራኺብካስ ከመይ ኢሎም ይናገሩ ከም ዘለዉ ክትርኢ ትኽእል ማለት እዩ። ካልእ እቲ ምቕያር ጉዳእቲ ልምድታት ማለት እዩ። ስለዚ ጉዳእቲ ልምድታት ኩሉ ግዜ ክረሻ ዘየድሊ ወልፍታት ኣመሰሉ ነገራት ክግደፉ ክኽእሉ ኣሎ። ምክንያቱ እዚኦም እንድሕር ደይተገዲፎም ነቲ ሳዕብን ወይ ከዓ ነቲ ሓልኪ ዝያዳ ንክሰት ተወቕዕ ልቢ ኣብ ሓልክታት ከይዱ ዘየድሊ ጉድኣት ንኸምፅእ የብ ማለት እዩ። ብመርዳእታት ገብሮ እቲ ምክትታል ማለት እዩ፣ ሕክምናዊ ምክትታል ክትገብር ክግድ ኣለካ። ምክንያቱ ሓደ ሰብ ወቕዕ ልቢ ምስ ኣጋጠሙ ወቕዕ ልቢ ጋጢምኒ ኢሉ ንዝተዋሃበ መድሃኒት ሒዙ ጥራሕ ስቕ ኢሉ ዝኸይድ ነገር ክኸውን ኣይብሉን፣ ወይ ከዓ ባህርኡ ደይቀይር ሰብ ክኸውን ክኽእል የብሉን። ባህርኡ ንድሕሪ ደይቀይሩ ፍላይ ሕማቕ ባህር ዘለዎ ማለት ዘየድሊ ፀገም ስለ ዘምፅእ ኣብቲ ሕክምናዊ ምክትታል ትገብሮ እንታይ ስምዒታት ኣለካ፣ ከመይ ኣለካ፣ እንታይ ኣለካ፣ እንታይ ሓልኪ ከጋጢሙካ ኣሎ ድሕሪ ወቕዕ ልቢ ምምፅኡ ሓልክ ለካ የብልካን እንጂ ናይ ሓፂር ሓልክታት ኣለው፣ ናይ ነዊሕ ሓልክታት ኣለው። ምናልባት ኮምፕሊኬሽንስ ተባሂሎም ዝፅውዑ ኣብ ግዜ ሓፂር ኣብቲ ዋን ዘጋጠሙ ክኾኑ ይኽእሉ እዮም። ንዙሕ ግዜ ዝመፅእ ነገራት ክህሉ ስለዝኽእል ነዚኦም ከዓ ክርኤልካ ስለ ዘለዎ እቲ በዓል ሞያ ጥዕና ከዓ ብግቡእ ከይድካ ክትከታተል ክትክእል ኣለካ ማለት እዩ።
1: ፅቡቅ ዶክተር፣ እጅ ንተኸታተልቲ ናይ ቴሌፎን ዕድል ክንህብ ኢና። ክቡራት ተኣዘብትና ናይ ሎሚ ዛዕባና ብዛዕባ ወቕዒ ልቢ እዩ ዘሎ። ኣብዚ ኣርእስቲ እዚ ሞያዊ ምክሩ ዝበና ዘሎ ዶክተር ሳሙኤል ክፍላይ ስፔሻሊስት ውሽጣዊ ሕማማት ካብ ዞባ ኣንሰባ እዩ ከረን። ስለዚ ምስዚ ኣርእስቲ እዚ ዝተኣሳሰር ዘለኩም ሕቶታት በቲ ልሙድ ቴሌፎናትና ኣሎ 12244 ወይ ድማ 12247 ደው ኢልኩም ናብ ዶክተራት ኣብ ስቱድዮ ንዶክተር ሳሙኤል ክትረኽቦ ትኽእሉ ኢኹም። ዶክተር፣ ክሳብ ቴሌፎን ናይ ተኸታተልትና ንረክብ ብዛዕባ ካብዚኣ ከይወፃና ማለት እዩ ኣካላዊ ምንቅስቃስን ልብን ዘዛርብ ጉዳያት ኣሎ። ምናልባት ወቕዕ ልቢ ንብል ስለ ዘለና ወቕዕ ልቢ ዝሓዞ ሰብ ድሕሪ ወቕዕ ልቢ እንታይ ዓይነት ኣነባብራ ክኽተል ዘለዎ፣ እንታይ ዓይነት ጥንቃቐ ክገብር ኣለዎ፣ ሓፂሩስ ምክልኻል ከ ከመይ ጌርና ክንከላኸሉ ንኽእል ነቲ ጥዑይ ናብራ ንክንነብር ማለት እዩ።
0: እሺ፣ ምናልባት ትንክፍ ትንክፍ ከብሎ ፀኒሐ እየ ክሓልፍ ንከለኹ ኣብቲ ዳሕራይ ዘሎ ስላይድ እውን ክንሪኦ ንኽእል ኢና። እንታይ እዩ ኩሉ ግዜ ከመይ ትነብር ክትፈልጥ ኣለካ። ሓደ ሕማም እንታይ እዩ ምናልባት መጀመርያ ቅድሚ ምምፅኡ ክትገብሮ ዝግበአካ ምክልኻላት ኣሎ፣ ዳሕራይ ምስ ኣጋጠመ ከዓ ክትገብሮ ዝግበአካ እናብራን ምክልኻላትን ኣሎ ማለት እዩ። ስለዚ እቲ ኣቐድም ኣቢልካ ክትከላኸሎም ክትደለካ ነገራት ከምፂ ዓንቲ ወይ ዝበልናዮ ነቶም ሕዱራት ሕማማት ነቶም ዘለዉ ፀገማት ኣብ ኣካላትካ ዘይምንቅስቃስን ግለን ነዚኣቶም ክትኣሊ ትኽእል ማለት እዩ። ምስ ኣጋጠመካ ከዓኒ ልክዕ ከምኡ ምክንያቱ እቲ መጀመርያ ኣጋጢሙ ዘሎ ብሸለልትነት ክኸውን ይኽእል እዩ። እቲ ድሕሩ ክጋጥመካ ዘየብሉ ነገር ግን ሸለልትነትካ ክትእክብ ኣለካ ማለት እዩ። ስለዚ ግቡእ ኣመጋግባ ክህልወካ ክእል ኣሎ። ምክንያቱ ዘይተለየ ኣመጋግባ ንድሕር ፀኒሕካ ኮይኑ ኣብ ስብሒ ዝተመርኮሰ ዝያዳ ኣመጋግባ ተፀኒሕካ ድሕሪ እዚ ግዜ እዚ ኣብ ፍረታት ዝተመርኮሰ ኣብ ኣሕምልቲ ዝተመርኮሰ ፅሑጎብ ዘለዎም ዓይነት ኣመጋግባታት ክተምፅእ ኣለካ ማለት እዩ። ትሑት ናይ ስብሒ ዘለዎም ምግቢ ክትወስድ ኣለካ፣ መጠን ስብሖም ዝጎደለ ማለት እዩ። ስለዚ ኣሕምልቲ ዝያዳ ደም እቲ ሰራውር ደም ንከይደርቕ እቲ ስብሒ ከዓኒ ኣብኡ ንከይድራዕ ክሕግዙካ ስለ ዝኽእሉ ኣሕምልቲ ወይ ከዓኒ ፍረታት ምዝውታር ፅሑጎ ዘለዎም እንጂ ከም ስገም መሳሊ ገለውን ክትጥቀም ትኽእል ኢኻ ማለት እዩ። ካልእ እቲ ሕዱር ሕማም ዘለዎ ሰብ ከዓኒ ጥራሕ እንታይ ዝበሃል ኣይኮነን ነቲ ሕዱር ሕማሙ ከዓ ምክንያቱ ጠንቂ ኮይኑዎ ካልኣይ ግዜ እውን ጠንቂ ክኾኖ ስለ ዝኽእል ንዑኡ ከዓ ክቆፃፀሩ ክኽእል ኣለዎ። ንኣብነት ፀቕጢ ደም እንተልዩ ግቡእ ፍወሳ ናይ ፀቕጢ ደም ክህልወካ ክኽእል ኣለዎ። ሓደ ሓደ ግዜ ከም ተርእዮታት ዝርአ እንታይ እዩ ፀቕጢ ደም ብርቱዕ ፀንሕ ሞ ወቕዕ ልቢ ምስ ኣጋጠሞ እቲ ፀቕጢ ደም ድሕሪ እዩ ይጎድል ናብ ንቡር ክምለስ ይኽእል እዩ። ስለዚ ሽዑብ ንቡር ተመሊሱ ነቲ መድኃኒታት ክተቋርፀሉ ትኽእል ኢኻ። ፀቕጢ ደም ካልኣይ ግዜ ክምለሶ ትኽእሎ ኣለዎ ደይ ክምለሶ ከዓ ኣለዎ። ስለዚ ሕክምናዊ ኪደት ክፈልጥ ኣለ ኩሉ ግዜ ኣብ ኪደት ኣብ ሕክምና ዝኽደሉ ሰዓታት ፀቕጢ ደም ይምለስ ኣሎ ድ ይምለስን ወይ ከዓኒ ኣብ ግቡእ ዩ ደሎ ፀቕጢ ደም ክጎድል እውን ስለ ዝኽእል ኩሉ ግዜ ፍወሳኻ ብግቡእ እቲ ዘለካ ረቑሒታት ክትፈልጥ ክትክእል ኣለካ። ሽኮር እንተኾነ ከዓኒ ከም መሰረታዊ ፀገም ስለ ዝኾነ ሽኮርካ ኣብቲ ዝግባእ ናይ ምቁፃር ባህሪ ክመፅእ ክኽእል ኣለዎ። ስለዚ ካት ፖይንትስ ኣለዉ ኩሉ ግዜ ምስ ኣጋጠመካ ሓደ ሕማም ክትገብሮ ትኽእል። ፀቕጢ ደም ንኣብነት ሕጂ ብመሰረቱ ካብ 130-80 ንላዕሊ ክኸውን የብሉን ትብል ማለት እዩ። ብዝተፈላለዩ ሕማማት ምስ ዘጋጥም ብፍላይ ወቕዕ ልብን ካልእን ምስ ዘጋጥም ካብ 130-80 ንላዕሊ

0: ክኾንልካ ከም ሕጊ ተእትዎ ነገራት ኣሎ። ስለዚ ኣብ ትሕቲ እዚ ነገራት እዚ ክኣቱ ኣለዎት ፀቕጡ ድማ ክቋፅሮ ክኽእል ኣለዎትን ማለት እዩ። ሽኮር ንባዕሉ ከምኡ ክትቋፅሮ ትግደድ ናቱ ካት ሊሚትስ እውን ሒዝካ ክትዛረብ ትኽእል ኢኻ ማለት እዩ። መጠን ስብሒ ብኣካላትካ ምስ ዘለካ ፀገም ናይ ወቕ ደቢ ሕጂ እጂ ብክልተ መልክዕ ክንርድኦ ንኽእል ኢና። እዚ ሓንሳ ኣብ ቅልዕብ እንተጋጢሙካ ብዘየገድስ ናትካ መጠን ስብሒ ኣብ ኣካላትካ ዘሎ እቲ ናይ ስብሒ መድሃኒት ግድን ክውሰድ እዩ ዘሎ። ምናልባት ጌጋ ርድኢት ከየመሓላልፍ ኖርማል መፂኡ ኣብቲ ዘድሊ ደረጃ ኣትኡ ስብሒ እሞ መድሃኒት ከቋርፅ እየ ወይከዓ መድሃኒት ከብል ሳዕቤን እንተደየምፅኡ ወይከዓ ንሓልክ እንተደየምፅኡ እቲ መድሃኒት ናቱ ጎናዊ ሳዕቤን እንተደየምፅኡ እቲ መድሃኒት ክቕየር ኣይክእልኒ እንተደይ ኮይኑ ሙሉእ ትወስዶ ማለት እዩ። በታ ዝተባእ ዝትልካ ዓቐን ክትወስዳ ትግደድ። ሕጂ በብናቱ ትሪኦ ኢኻ ከምዚ ገይሩኒ ስብሐይ ፅቡቅ ስለ ዝመፀ ባዕለ ይቀይረዮ ገሌልካ ዝርአ ትርኢራትር ስለ ዘሎ እየ ዛረብ ዘለኹ ሓፈሻዊ ነገር ግን ስብሒ እንድሕር ወላ ኣይሃልኻ ወቕልብ እንተጋጢሙካ እቲ ናይ ስብሒ መድሃኒት ዝተኣዘዘካ ብግቡእ ተሓልዩ ክኸይድ ክኽእል ኣለዎ ማለት። ስለዚ ነቲ ስብሒካ ከዓ ማዕረ ክንደይ ትቋዋፀወ ኣለካ እቲ መድሃኒት ከዓ ማዕረ ክንደይ ጠቕመካ ከምዘሎ ከዓ መርመራ ክትገብር ኣለካ ማለት እዩ። ኣበ ማግባእካ ከዓ ስብሒ ዝጎደሎ ነገር ክትገብር ክትክእል ኣለካ። እቲ ካልእ ኣካላዊ ምንቅስቃስ ምናልባት ኣብ ንፍሶ ከፍ ሰዓት ኣብ ንፍሶ ከፍ መዓልቲ ክሳብ 30 ደቂቃ ዝኾውን ናይ ምንቅስቃስ ባህሪ ክትገብር ክትክእል ኣለካ ድሕሪ ወይ ቀልብ ብወላ እጂ ምናልባት ብፍኩስ ዝበለ ምንቅስቃሳት ክትጅምር ትኽእል ኢኻ። ሕጂ ንኣብነት ኣብቲ መጀመርያ ግዜ ዝመፅእ ዕርፈ ደው በል ክንብል ፀኒሕና ኢና። እጂ ኣብ ሕክምና ንከሎ ካብ 3 ክሳብ 5 መዓልቲ ዝኾነ ሓልክ ተደየብሉ ካብ 3 ክሳብ 5 መዓልቲ ክሳብ ሰሙን ኪደት ክፀንሕ ይኽእል እዩ ሓደ ሕሙም። ኣብ ሰዓታት እዚ ንሕና እውን እንታይ ንገብር ኣብቲ 2-3 መዓልቲ ፅቡቅ ንድሕራልዩ ኮይኑ ተስእ ትብሎ ካባዕራት ተስእ ተንቀሳቀስ ሽንቲ ቤት ብፃሕ ገለ እጂ እንዳሓለኻ ማለት እዩ። ሽዑ ካብ ሽንቲ ቤት ናበይ ገፁ ይኸይድ ገለ ነገር ንውሕ ዝበለ ናይ ምንቅስቃስ እንዳበለ ይኸይድ መጠናዊ ዓቐበ ድ የብሉ ገለ ፀኒሕ ኢልካ ከዓ ዓቐበ ድ ምክንያቱ እንታይ እዩ ደረጃታት ኣለዎ። ስቕኢልካ ናብቲ ዝነበርካዮ ደረጃ ክትኣትዩ ትኽእልኒ ኢኻ ምክንያቱ ሓንሳእ ሃስያ ስለ ዘሎ ብቲ ጨዋዳ ናይ ልቢ ማለት እዩ። ከምኡ እንዳገበርካ ግን ዳሓራይ እንታይ ክሳብ ትናትካ ዱራቢሊቲ ወይከዓ ኢንዱራንስ ናትካ ክሳብ ዝብርትዕ ወይከዓ ትናትካ ዓቕሚ ክሳብ ትማዕብል ፍኩስ ዝበለ እንዳገበርካ ከድካ ትነትናትካ ዓቕሚ ከዓ እንዳደየብካዮ ትኽእል። ብሓፈሻዊ ግን ክሳብ 30 ደቂ ናይ ምንቅስቃስ ባህሪ ክህልወካ ኣለዎ ኣብ መዓልቲ ማለት እዩ። ተደሚሩ ናብ ሶሙን ከዓ ክሳብ 150 ክበፅሕ ክኽእል ኣለዎ ማለት እዩ። ካልእ ካብቲ ክምግላል እዚኣ ሕጂ ንምንታይ ካብቲ ክጌረያ ካብ ሽጋራ ንበልኩ ነረ ግን ካብቲ ክትብል ከለካ ግን ኣብነት ሕጂ በዝሕ ግዜ ሰብ ሽጋራ ባዕሉ ዝወስዳ ኣሎ እቲ ሕሙም ክኸውን ይኽእል እዩ ዓርከ መሓዛ ካልእ ካልእን እውን ክህሉ ይኽእል እዩ። ስለዚ ካብ ከምዚ ዓይነት ተሪኦታት ክትግለል ክትክእል ኣለካ።
1: ዋላቃፀሎ ማለት ድዩ ናይ ሓዊ ገለ
0: ሕጂ እሱ ናይ ስራሕ ነገር እንዲ ግን ብሓፈሻ ግን እንታይ እዮም እዞም ኣብ ውሽጦም ተመስሪሑ ዝኣቱ ልዕሊ ብዙሕ ነገራት ዘለዎም ነገራት እዚኣቶም ተገድዶም ክትግል ኣለካ። እንተደይ ኮይኑ ንሓዊ ትሰርሕኒ ኢኻ ገለገለ ዝበሃል ነገር ኣይኮነን ማለት እዩ። ስለዚ እቲ ኣብ ገዛ ዘጋጥም ቀሊል ዝኾነ ትክ ነገራት እንታይ እዩ ደየድሊ ሳዕቤን ንኸይገብር ዳሕራይ ክትሕልዎ ትኽእል ኢኻ። እንተደይ ኮይኑ ግን ኣብታ ሰዓት እቲኣ ከምዞም ናይ ውልፍታት ዘለዎም ከም ሽጋራ ገለገለ ዝኣመሰሉ ነገራት ግን ክተወግዶም ክትክእል ኣለካ። ምክንያቱ ንሶም እዮም እቲ ውሽጦም ዘሎ ጥረ ነገራት ወይከዓ እቲ ውሽጦም ዘሎ ነገራት እዩ ነቲ ልቢ ካሃስዮ ዝኽእል ወይ መሰራ ወርዶም ካሃስዮ ዝኽእል። ስለዚ ካልኣይ ክስተት ወቕዒ ክጋጥመካ ስለ ዝኽእል ከዓኒ ተቋረፅካዮምን ተገደፍካዮምን ንካልኦት ከይትልክም እውን ክትሓልን ዘለካ ማለት እዩ።
1: ናይ ተኸታተል ቴሌፎን ኣላትና ቀበላ ሎ ሎ ሎ ዶክተራት ኣብ ስድዮ ደው ኢልካ ኣለኻ ራይ ፅቡቅ ዘለካ ሓቶ ክተቕርብ ትኽእል ኢኻ። ሰማዓክ ኣለኹ ቀፅሊ ሕቶ ክተቕርብ ትኽእል ኢኻ መስመር ኣሎ ዶክተር ቴሌቭዥንኪ ድምፂ ዓዋቢልክያ ስለ ዘለኽ ንሰማዕ ኣለና። ስለዚ ድምፂ ቴሌቭዥንኪ ምዋ ትሕት እያ ሽዑ ክንሰማዕ
2: ማዕበስቲ ከምዚ ኣብ ኣፍ ልበይቲ ማዕበስቲ ገብረለይ ኮይኑ ሎ
1: ሰምዓ ከለና ቀፅሊ ቀፅሊ ቀፅሊ እያ መስመር ኣለኺ
2: እዎ ማዕበስቲ ገብረለይ ከምዚ ኣፍ ልበይ ማዕበስቲ ገብረለይ ፍጥረት ትንፋስ ገብረለይ ከምዚ ጭማቅ
0: ዕድሜኸ ክንደይ ይኸውን?
2: ዕድሚ 6 ገይረ
0: ዘ 30 ጌርኪ ካልእ ተወሳኺ ሕማማት እንታይ ኣለኪ?
2: ካልእ ወርሓን ጋስትራይት ኣላትኒ ጋስትራይት ኣላትኒ
0: ጋስትራይት ኣላትኪ ካልእ ተወሳኺ ነገር ካልእ ተወሳኺ ነገር
2: ካልእ ተወሳኺ ትብለ
0: የብልክ
2: ጋስትራይት እያ ካልእ ከምዝብለካ ብልዎ

0: አፍሉ በያንስ ብለን
1: አብከም
0: ትራቱን ፋስ ደረለ
1: አው አብከም ግዚያት
0: ሰምዚ ቀልቲ ተፋጭኝ ሰምዚ ወላም በለሽ ጭኑ ስማው በጥፊለ ያፈነሽ እርስ ብለን
1: አብከም ግዚያት ይመጽ
0: አ
1: አብከም ግዚያት ይመጽ ምስ መግብ ተሐዛለው ወዲሙ ክትምገበ ከለህ እንታይ ጸጋማለክ ይምሶላኺ ወይ ወን ካለ ተወሰኸ ነገራት ክትገብርን ከለህ ምንቅስቃስ አካላት ክትገብርን ከለህ ይብርታ ይብርታን
2: ማስ ዚያዳ የጋጥመኪ
0: አክሪ
2: እንታይ እንዳገበርኪ መግብ እንዳተመገብክ ዲኺ እንዳተንቀሳቀስክ ዲኺ ማሲት ዝበዝህ ግዜ ዝራእኪ ይብላሎ ዶክተር
0: ሰምዚ ሃለክለክ እንደ አብገዛ ሃለክለክ እንደ እጂ ሰምዚ ሰው በቃ ሰምዚ ሃለክለክ እንዳበልኩ ወንአንተ ተዝራሪ ብኒ ወይ ዝኾነ ነገር ተዝሃን ደበጥዕ ይሰብለኒ እጂ ፈታንሽ ማይ እጂ ደውክ
2: ረይቀን የለና ምናልባት ዶክተር ሀቶ ተዘይብልክ
0: አረ
2: ካለይ ትሕቶላትና ሃሎ ሃሎ
3: ሃሎ ሰላም
2: ሰላም ከመይ ፀኒሕኻ
3: እግዚአብሔር ይመስገን ጥቡቅ ረይቀን የለና ጥቡቅ ትምህርቲ እሞ
2: ራይ
3: በጣም ንመስገን እጅ እንታይ ክብል ደልያነ እዚ ወቕዓ ልብሲ ምስ ገለገለ ሕማማሲ ምውሳብ ወይ ቁርም ትእሰር ኣለዎ ክበሃል ፀኒሐ ነይሩ እጂ ምስ ቃንዛ ርእሲ ወይ ድማኒ ምስ መርዘን እቲ ምትእስሳር ኣለዎ ዶ ኣነ ሕጂ መርዘን ኣላትኒ መድኒት ወስን እየ ግን ኣብተናውሐ ግዜ የገድፈኒ ኣብተናውሐ ግዜ እንተወሓደስ ኣብ 24 ሰዓቲ እቲ ቐንዛ ዶውብል ማለት እዩ ቅድሚየ ግን ዋላ እዚ ፓናዶል ድዩ ካልእ እዚ ፕሮፈንገለ ወሲደ ብፍላይ ፓናዶል እዩ ዝሰማዓኒ ርንዓይ ሕጂ ግን እድንጌየኒ ናብቲ ውፅኢቱ ስለዚ ሲ ክቕንዞ ከለኹ ድማኒ እዚ ፍርቁ ጎን ናይ ፀጋማይ ንድዩ ዓይነ ከዓ ምስ ቐንዛ ኣለዎ እቲ ዝለዓለኒ ወቕቲ ኣብ ግዜ ፀሓይ እዩ ፀሓይ ገለ እዩ ዘበግሰለይ ስለዚ ምስ ምትእሰር ኣለዎ ዶ ዋላ የብሉኒ እዚኣ ክብደለ ቀኒለይ
2: ኣራ የቐኒ የልና ምናልባት ዶክተር ምዛርስና ዝኸይቲ
1: ዘይኮይኑሰሉ
2: ትኽእል ትኾ
1: ኣራይ በታ ቀዳመይቲ ሕቶ ክንጅምር ዕድሚኣ ጓል 30 ዓመት ኮይና ዝበዝሕ ግዜ ሕፅረት ስምስትንፋስ ከም ዝገብረላ ማዕበስቲ ከም ዝገብረላ እያ ክትዛረብ ፀኒሓ ኣብዚ ክንፈልጦ ዝግባኣና ኣንተ ወይ ተዛሪበ ነይረ ዕድመ ንበዓሉ ሓደረቋሕ እዩ ምክንያቱ እቶም ሰራውርደም ምስ ግዜ እዮም ለውጢ ዝገብሩ ኣብ ሓፂር ግዜ ኣይገብሩን እዮም ሕጂ ኣብ ንኣሽቶ ኣይጋጥምኒ ማለት ኣይኮነን ከጋጥም ይኽእል እዩ ምናልባት ክንዛረበሉ ንኽእልና ኮይኑ ግን እንታይ እዩ እቲ መሰረታዊ ነገር ዕድመ ዝደፍአ ክኸውን ኣለዎ ብፍላይ ጓል ንሰይቲ ከምቲ ዓንተ ወይ ዝበልኮ ጓል ንሰይቲ ከም ምኳና መጠን ማለት እዩ እቲ መጠን ንፍርያምነት ተባሂሎም ዝመፁ ነዝዕታት ኣዝዮም ጠቐምቲ እዮም ነቲ ስብሒ ናይ ምእዛን ባህሪ ነቲ ሰራውርደም ሂወቱ ናይ ምሕላዊ ባህሪ ገለ ብዙሕ ነገራት ወይ ከዓ ናይ ንድር ናይ ቁጥዐ ባህርታት ናይ ምእላይ ባህሪ ኣለዎም ሕጂ እዚ ባህሪ ስለ ዘለዎም ኣዝዮም ሓገዝቲ ስለ ዝኾኑ ኣብ ትሑት ዕድመ ከጋጥመካ ኣይክእልኒ ብፍላይ ኣብ ጓል ንሰይቲ ንተ ወይ ዝበልኩ ማለት እዩ እንታይ እዩ ምናልባት እቲ ከም ነጥቢ ክጋጥም ድኽእል ኣብ ከምኡ ምስ ሕርስን ጥንስን ዘጋጥሙ ሓልክታት ኣለው ናይ ፀቕጥ ደም ናይ ሽኮር ናይ ካልእ መሰልቲ ወይ ከዓኒ ኣብ ንኣሽቱ ግዜ ከዓኒ ከምዚ ካልእ ተደረብቲ ውሽጣዊ ሕማማት ክህልወካ ከሎ ንኣብነት እጂ ንሰራውር ደም ከዳኽሙ ዝኽእሉ ዓይነት ሕማማት ክህልውካ ከለዉ ወይ ከዓ ስብሒ ዝያዳ ኣብ መጠን ደምካ ኣዝዩ ብዙሕ ምስ ዝኸውን ኣብ ከምዚኣብ ከምዚ ዕድመ ግዜ ክል ዕድመ ግዜ ክመፀካ ይኽእል ይትወቕዕ ልቢ ማለት እዩ ተለይ እንተደይ ኮይኑ ብዙሕ እንታይ ዝበሃል ኣይኮነን ምሻሉ ናብ ወቕዕ ልቢ ዘውህብ ነገር ሰብ ኣይኮነን ግን ክንዛረብን ከለና ናብ ወቕዕ ልቢ ኣይውህብኒ ንብል ኣለና እቲ ዝዓበየ ነገር ክንፈልጦ ዘለና እቶም ዓንተ ወይ ገልፆም ፅናሕኩም ምልክታት ምስ ካልኦት ምልክታት ወይ ከዓ ምስ ካልኦት ሕማማት ሓደ ዓይነት ናይ ምምሳል ባህር ኣለዎም እሱ ስለ ዝኾነ እዩ ኣብ ሕክምና ከድካ ክተነፅሮ ኣለካ ክብል ፀናሕኩ ማለት እዩ እንታይ ክብል ደልየ ንኣብነት ሓደ ሰብ እቲ ምልክታት ክህልዎ ይኽእል እዩ ናይ ጨጎራ ፀገም ዘለዎ ሰብ ከምኡ ዓይነት ምልክታት ክህልዎ ይኽእል እዩ ናይ ፀፀር ሓሞት ዘለዎ ሰብ ከምኡ ተመሳሳልነት ምልክታት ክህልዎ ይኽእል እዩ ናይ ቆስጠ ፀገም ዘለዎ ሰብ ወይ ከዓ ነድሪ ናይ ቆስጠ ዘጋጠሞ ሰብ ከምኡ ዓይነት ምልክታት ክህልዎ ይኽእል እዩ ረክሲ ናይ ሳምቦ ዘጋጠሞ ሰብ ከምኡ ዓይነት ምልክታት ሕጂ ብዙሓት እዮም እቶም ነቲ ምልክት ከምፅኡ ዝኽእሉ ወይ ከዓ ነቲ ክንገልፆ ፀናሓና ምልክታት ከምፅኡልካ ዝኽእሉ ማለት እዩ ካብ ሰራውር ደም ጀሚርካ ክፋላት ኣካላት ናብቲ ከባቢ ልቢ ዘለዋ ብምልኣተን እቲ ምልክት ክህባካ ይኽእል እየ ስለዚ እዚ ምልክት እዚ ናትኡ እዩ ክትብለሉ ትኽእደይ ትኽእለሉ መንገዲ እቲ ዕድመ ሓደ ኣሎ ካልኣይ ነገር ተወደረብቲ ሕማማት ዘይምህላዎም ከም ካልኣይ ነጥቢ ክትወስዶ ትኽእል ኢኻ ምናልባት ፅቡቕ ነገሩ ኣብ ዓድና እዚ ኣብ ንኣሽቱ ዝረአ ወቕዕ ልቢ ዝበዝሕ ግዜ ግኑን ኣይኮነን ምክንያቱ ተደረብቲ ናይ ወልፊ ገለ ሕማማት ስለዘናይ ወልፊ ነገራት ስለዘየብልና ማለት ኣብቲ ምዕቡል ዓ

0: ተባሂሉ ዝግለጽ ኣወለፍቲ ነገራት ናይ ምውሳድ ባህሪ ኣሎ። ስለዚ እዞም ኣወለፍቲ ነገራት ከዓ እንታይ እዮም ዝገብሩ? ሰራውር ደም ናይ ምፅባብ ባህሪ ኣለዎም። ልክዕ ሰራውር ደም ከፅቡ ከለዉ ከመይ ኢና ንብሎ ከምቲ ዓንቲ ወይ ስቴብል ኣንጃይና ንብሎ ዝነበርና ምስኡ ዝመስል ምልክታት ይውህቡካ ማለት እዩ። ካልእ እንታይ እዩ? ምናልባት ኣብቲ ግዜ ሕርስን ጥንስን ዘለዋ ደቂ ኣንስትዮ ክጋጥም ዝኽእል ምስቲ ዓንቲ ወይ ዝበልኩ ሓማ ተደራብ ደይኮነ ሞት ናይ ኣዝዩ መቕረብ ሰብ ምስ ዘጋጥም ብፍላይ ዝበዝሕ ግዜ ኣብ ደቂ ኣንስትዮ እዩ ዝረአ። ኣዝዩ መቕርብካ ኣዝኻ ትፈትዎ ኣዝኻ ክሕዝነካ ዝኽእል ናብ ክቱር ሓዘን ክወስደካ ዝኽእል ዓይነት ነገራት እንተጋጢሙ እውን ምምሳል ናይ ውቕዕ ልቢ ናይ ምምሳል ባህሪ ዘለዎ ዓይነት ሕማም ከምፃልካ ይኽእል እዩ። እዚ ታክስሞ ተባሂሉ ይፍለጥ ማለት እዩ። ምስ ሓዘን ዝመፅእ ግን ክምለስ ይኽእል እዩ። ዝበዝሕ ግዜ ይምለስ እዩ። ዕድመ እንተለካ ግን ግድን ስክሪን ክትከውን ኣለካ ውቕዕ ልቢ ኣለካ ድየብልካን ክትርአ ክትምርመር ክክእል ኣለካ ማለት እዩ። ስለዚ እዚኣቶም መስሉ ማለት ኣብ ንኣሽቱ ብዙሕ ትርእዮታት ኣይኮነን፣ ግን ካብ 5 ክሳብ 6 ሚእታዊት ከምዞም ሞናካ ተባሂሎም ዝፅውዑ ኣለዉ ማለት እንታይ እዚ ማይካርዲያል ኢንፋርክሽን ኖት ኣሶሲትድ ወይ ስታይ ዝበሃል ማለት እዩ። ስቲ ኣንደርላይን ዲዚዝ ተባሂሉ ኣኪት ኮሮናሪ ሲንድሮም ኣልይዎም፣ ግን ኣብ ንኣሽቱ ዘጋጥም ማለት እዩ። ስለዚ እዚኣቶም ከጋጥሙካ ስለ ዝኽእሉ እውን ብሓፈሻ ከምዚ እዚኡ ክትብል ኣይትኽእልኒኻ ኣብ ንዛረብ ግን ትምልክታት ኣብ ግምት ብምእታዊ ግን ንውሓት ግዜ ብምውሳዱን ብዙሕ ናይ ውቕዕ ልቢ ክኸውን ዘለዎ ተኽእሎ ተርእዮታት የብሉን። ተኻላይ ትሕቶ ምናልባት ቃንዛ ርእሲ እዚ መርዘን ኣለኒ ቃንዛ ርእሲ ኣለኒ ኒራ ትሓቶ ንዓይ ትምልከት ነገር ኣይኮነት ንዓንቲ ወይ ግን ሓንቲ ዘረባ ምሉቆ ስለ ዝነበርኩ ካብኣ ተመርኩሳ ዝመፀ ትሕቶ ኮይና ትስማዓኒ። እንታይ ማለት እዩ? እዚ ከዓኒ እንታይ ዝበሃል እዩ ኣንጃና ኤኪቫለንት ሲምፕተምስ ኢለ ተዛሪበ እጅ እንታይ እዩ ቃንዛ ርእሲ፣ ቃንዛ ክሳድ፣ ቃንዛ ኢድ ገለ ንኣብነት ኢለ ስለ ዝነበርኩ እንታይ ሕጂ እታ ቃንዛ ኣፍ ልቢ ዘየላ ኮይና ሳብቶም ካልኦት ቃንዛሃት ልክዕ ግን እንታይ እዩ ሓንደበት ክኾን ኣለዎ ሓድሽ ከዓ ክኾን ኣለዎ ቅድሚ ሕጂ ዘይነበረ ክስተት እቲ ካልእ ረቑሒታት ግን ኣብ ቦትኡ ሃሊ ማለት እዩ። ሕማም ይኹን እቲ ሕዱር ሕማም ይኹን እቲ ተወሰኽቲ ነገራት ኣብ ግምት ብምእታው ክትዛረበሉ ትኽእል ዓይነት ተርእዮ እዩ ማለት እዩ። ስለዚ ከምዚ እንድሕር ደይ ኮይኑ መርዘን ኣለኒ መድሃኒት ወስደሉ እየ ስለዝበለ ስለዝፈልጦ ከም ዘለዎ ሕማም መርዘን ናይ ምውሳብ ባህሪ ከ ኣለዎ። ልክዕ ከም ዓይነት ሕጂ መርዘን ካብቶም ካልኦት ሕዳራት ቃላዕቲ ዝበሃሉ ሕማማት ከም ሽኮር ከም ገለገለ ኣይኮነን መርዘን ዝመስል ካልእ ሕማማት ስለ ዘለዎ ንሱ ዩ ይኮነን መርዘን ምኳኑ ተፈሊጡ ግን እቲ ምልክታት ንዕኡ ክመስል ይኽእል እዩ ነቲ ውቕዕ ልቢ ክመስል ይኽእል እዩ ግን ግድን ውቕዕ ልቢ ኣይኮነን።
1: ፅቡቅ ዶክተር ግዜና ኽኢል እዩ ምናልባት ዘላት ንሓፃር ደቂ ንዓኻ ክበካ ለበዋ
0: እጂ ምናልባት ወቕዕ ልቢ ኣገዳሲ ከም ምዃኑ ኣቐድም ኣቢልና ብቲ መእተው ኢና እውን ተዛሪብናሉ ነርና ኢና። ስለዚ ሓደ ሰብ ወቕዕ ልቢ ከጋጥሞ ተኽእሎ ይኽእል እዩ ማለት እዩ። ተኽእሎታት ከንድሕር ሃልዩ ሓደ ወቕዕ ልቢ ንኸየጋጥመካ ተዓንቲ ወይ ከምዛረበሉ ፅናሕና ብግቡእ ክትፈልጥ ኣለካ። ከጋጥመካ ከምዝኽእል ተፈሊጥካ ከዓኒ እተን ምልክታት ዝያዳ ኣድህቦ ክትገብር ኣለካ። ከምኡ ዓይነት ትርኢታት ክረኣየካ ከሎ ከዓ ቀልጢፍካ ሕክምና ከይድካ እንታይ ዝበሃል ትገብር። ካልእ እዚ ንገብሮ ዘለና እንታይ እዩ ጥዕናኻ ንክትሕሉ ጥዕና ሰባትቶም መቕረብካ ንክትሕሉ ምክንያቱ ከምዚ ትበሃል ራ ከምዚ ኮይና ገሌልካስ ዝያዳ ረድኤት ንክትገብር ስለ ዝኾነ ቅድሚ ኩሉ ከዓ ምክልኻል ስለ ዝኾነ እቶም ምክልኻል ክንገብሮም ዝግባኣና ኣብ ኣመጋግባ፣ ኣብ ኣነባብራ፣ ሕማማትና ኣብ ምቁፅፃር፣ ፀገማትና ኣብ ምፍላጥ ቀዳምነት ሂብና ክንሰርሕ ይላዎ ማለት እዩ።
1: ዶክተር ሳሙኤል ክፍላይ ስፔሻሊስት ውሽጣዊ ሕማማት ካብ ዞባ መርከሲ ሆስፒታል ከረን ካብዚ ከረን መፂኻ ነዚ ኣስተምህሮ ዝሃብካና ብስመይን ብስም ተኸታተልትን የመስግነካ። ኣብ ስራሕኻ ኣወትና ሰልጦ ንመነ ይቀኒልና ክቡራት ተኸታተልትና ናይ ሎሚ መደብ ዶክተራት ኣብ ስድዮ ብዝተዛዚሙሎ ኣብዚ መፅእ ሰሙን ካልእ ኣርእስቲ ሒዝና ክንመፅ ኢና። ሰላም።

ሰላም ከመይ ቀኒኹም ዝኸበርኩም ተኸታተልቲ መደባት ኤር ቲቪ ሰሙናዊ ፍጻምታት ስፖርት ናይ ዝሓለፈ ሰሙን ሒዝና ቀሪብና ኣለና። ንምክታልኩም ብኸይሩ ንዕድም። ሃገራዊ ፌደሬሽን ኩዕሶ ሰኪዔት ኤርትራ ምስ ሃገራዊ ኮሚቴ ኦሎምፒክ ኤርትራ ብምትሕባር ንኣባላቱ ስልጠና ምሕደራ ስፖርት ወዲቦም ኣብቲ ካብ ኩልን ዞባታት ዝመፁ ሓለፍትን ኣባላት ፌደሬሽናትን ከምኡውን ገዳይም ስፖርታውያን ኩዕሶ ሰኪዔት ዝተሳትፎ ስልጠና ንምሕደር ሓፈሻዊ ስፖርት ብፍላይ ድማ ኣብ ኩዕሶ ሰኪዔት ምዕባይ መረዳእታ ብዛዕባ ምሕደራት ፀጋታት ስፖርት ማለት ምሕደራ ፀጋታት ዓቕም ሰብ፣ ምሕደራ ፋይናንስን ብተወሳኺ እውን ክብርታትን መትከላትን ኦሎምፒክ ዝድስ ዛዕባታት ዝሓዘ ትምህርቲ ቀሲሞም ኣብቲ ካብ 1 ክሳብ 4 ጥቅምቲ ዝተዋህበ ስልጠና 9 ደቂ ኣንስትዮ ዝርከቦም 16 ሰልጠንቲ ክሳተፉ ከለዉ ሰልጠንቲ ነቲ ዝተዋህበ ስልጠና ብትግሃት ከም እትኸታተሉ ዝበፅሐኒ ሓበሬታ ኣረድዩ። ብሰንበት 4 መስከረም ኣብ ዝተኻየደ ናይ መመረቕታ ስነ ስርዓት ፕረዚደንት ሃገራዊ ኦሎምፒክ ኮሚቴ ኣቶ ሚካኤል ተኽለ ሚካኤል ንፃዓርታት ሃገራዊ ኦሎምፒክ ኮሚቴ ኤርትራ ብምምዕባል ስፖርት ድሕር ምጥቃስ ሰልጠንቲ ቀሲሞሞ ዘለዉ ስልጠና ብዝግባእ ተረድዮም ኣብ ምምዕባል ኩዕሶ ሰኪዔት ሃገርና እጃሞም ከበርክቱ ተላብዩ። ፕረዚደንት ሃገራዊ ፌደሬሽን ኩዕሶ ሰኪዔት ኤርትራ ኢንጂነር ሄኖክ ኣሚነ በጎኑ ሃገራዊ ፌደሬሽን ኩዕሶ ሰኪዔት ኤርትራ ንምምዕባል ዓቕሚ ኣባላቱ ዝገብሮ ዘሎ ፃዕርታት ንዕቤት ኩዕሶ እግሪ ሃገርና ኣዝዩ ኣገዳሲ ምዃኑ ብፍላይ ኣብ ህፃናት ኣዝዩ ብዙሕ ስራሕ ክስራሕ ምዃኑ ሓቢሩ። ሰልጠንቲ ነዚ ቀሲሞሞ ዘለዉ ስልጠና ምሕደራ ስፖርት ኣብ ዕቤት ኩዕሶ ሰኪዔት ሃገርና ዝህልዎ እጃም ተረድዮም ብትጋት ክሰርሑን እቲ ፌደሬሽን እውን ዓቕሚ ኣባላቱ ክብ ንምባል ብቐጻሊ ክሰርሕ ምዃኑ ኣረድዩ። ወኪል ሰልጠንቲ ኣቶ ሕሩይ ተስፋሃንስ ብጊድዩ ዝተዋህቦን ስልጠና ኣዝዩ ኣገዳሲ ምዃኑ ድሕር ምጥቃስ ካብ ኩላተን ዞባታት ንኡስ ዞባታት ንዘለዉ ስፖርታውያን ዝወሃበሉ መድረኽ ክፍጠር ድሕር ምሕባር ኣብ ቀጻሊ ብዝሰፍሐ ክድፋእ ኣለዉ እውን ተላብዩ። ኣብ መወዳእታ ሰልጠንቲ ዝተዳለሎም ሰርቲፊኬት ካብ ኢድ ፕረዚደንት ሃገራዊ ኮሚቴ ኦሎምፒክ ኤርትራ ኣቶ ሚካኤል ተኽለ ሚካኤልን ፕረዚደንት ሃገራዊ ፌደሬሽን ኩዕሶ ሰኪዔት ኤርትራ ኢንጂነር ሄኖክ ኣሚነን ተቐቢሎም። ብምኽንያት መዳለዊ ውድድር ዘዋሪት ዋንጫ ዞባ ማእከል 2026 ብፌደሬሽን ቅድም ብሽክለታ ዞባ ማእከል ተወዲቡ ንክልተ ሰናበቲ ክካየድ ዝቐነየ ውድድራት ትማል ሰንበት ኣብ ከባቢ ጎደና ፍዓበት ማለት እንዳ ማርያም ብኽብ ዝበለ ድምቀት ተዛዚሙ ፀብጻቡ ይስዕብ። ብፌደሬሽን ቅድም ብሽክለታ ዞባ ማእከል ተወዲቡ ንክልተ ሰናበቲ ክካየድ ዝቐነየ ውድድራት ብሽክለታ ትማል ሰንበት ኣብ ከባቢ እንዳ ማርያም ብልዑል ድንቀት ተዛዚሙ። እዚ ፀወታታት 96 ፈረቓ ንግሆ ዝፈለመ ኮይኑ ውድድራት ኩሎም ዲቪዥናት እውን ዝተኻየደሉ እዩ። ፈለማ ውድድሮም ዘካየዱ ተቀዳደምቲ ጁኒየር ኮይኖም 71.4 ኪሎ ሜትር ንክጎዩ ተመዲብሎ። እዞም ተቀዳደምቲ ኣብ ዘካየዶ ሰሓቢ ዝኾነ ፀወታ ኣብ መወዳእታ ብቕፆታ ውድድር እዩ ተዛዚሙ። ተቀዳድማይ ክለብ ደንደን ዮቤድ ኤፍሬም ድማ ዕውት ናይዛ መድረኽ ኮይኑ እዚ ተቀዳድማይ ንውድድሩ ኣብ ሰዓት 38.566 ኪሎ ሜትር እናዘወረ እዩ። ብሓደ ሰዓትን 51 ደቂቕን 5 ካኢትን ክዕወተሉ ከሎ ካልኣይ ናይ ቤ ሳሙኤል ካብ ትፅቢት ሳልሳይ ሴማፎርቂ ካብ ክለባ ስፔኮ ብምዃን ተኸቲሎሞ ንውድድሮም ዝፈጸሙ እዮም። ዮቤል ተስፉ ቡልቂ፣ ዮናታን ቴድሮስ ካብ ደንደን፣ ናኦድ ወልደ ሚካኤል ካብ ሰንበል፣ ኤርምያስ ዑባይ ካብ ደቡብ፣ ዳይሞንድ ሰሎሞን ካብ ኣስፔኮ፣ ቤኖሪ ዕብዮ ካብ ትፅቢት ከምኡ ድማ ኖህ ተኽለ ሃይማኖት ካብ ኣሰር ብምዃን ካብ 4 ክሳብ 10 ዘሎ ደረጃታት ብምሓዝ ንውድድሮም ፈጺሞም። ኣብ ናይ ክልተ ሰናብቲ ውድድር ተቀዳዳማይ ኣስፔኮ ሴማ ፎርቂ ብ2 ሰዓታትን 11 ደቂቕን 18 ካኢትን ብምዕዋቱ ተሸላሚ ወርቂ መዳልያ ክኸውን፣ ተቀዳዳማይ ክለብ ኤሪቴል ኣራም ፍጹም ካብዚ ተቀዳዳማይ ግዜ ከይከሰረ ብመዓል ተበሊፁ ካልኣይ ደረጃ ብምሓዙ ተሸላሚ ቡሩ መዳልያ ኮይኑ፣ ሳልሳይ ነቢ ሳሙኤል ካብ ትፅዊት ካብ ዕውት 4 ካይታት ድሒሩ ተሸላሚ ናሓስ መዳልያ ኮይኑ። ስዒበን ፀወተን ዘካየዳ ተቀዳድምቲ ደቂ ኣንስትዮ ኮይነን 63 ኪሎ ሜትር ንክሽፍናዩ ተሰሪዕ ኣለን። እዘን ተቀዳድምቲ በቲ ኣብቲ ዕለት ዝተኸስተ ንፋስ ከምቲ ዝድለ ፍጥነት ክሃርማ ኣይከኣላን። ኣብ መወዳእታ ብዘካየዶ ፀብታ ውድድር ተቀዳድምቲ ክለብ ደንደን ሮም ናጉዑሽ ክትዕወትን ከላ እዛ ተቀዳዳሚት ኣብ ሰዓት 32.266 ኪሎ ሜትር እናዘወረት ያን ፀወታ ብሓደ ሰዓትን 57 ደቕን 9 ካኢትን ቀዳሚት ኮይና ፈፂማ። ካልኢት ብርክት ፍሳይ ካብ ክለብ ዓራክ፣ ሳልሴይቲ ኻ ሲዶን ሃብቶም ካብ ሰራሽ ሰባ ብምዃን ስዒበንኣ ንውድድርን ዝፈፀማ ክኾና ናርዶ ፀጋይ ካብ ደቡብ፣ ሱዛና ፍሳይ ካብ ደቡብ፣ ሲልቫና ወልደ ሚካኤል ካብ ተፅዊት፣ ሚልና ያፌት

0: ደንደን ሮዚና ብርሃነ ካብ ደንደን ናሃየር ዕቁባ ሚካኤል ብውልቂኢኩም ድማ ብስራት ስቴፋኖስ ካብ ጋላ ነፍሒ ብምዃን ካብ 4ብዓይ ክሳዕ 10ራይን ዘሎ ደረጃታት ሒዘንኦ ፈጺመን ኣብ ናይ ኤሊ ተቐዳዳሚት ክለብ ደንደን ሮምና ጉዕሽ ኣብ ክልተ ውድዳት ብ4 ሰዓታትን 21 ደቓይቕን 23 ካይታትን ብመዓልቲ በሊፃ ንብርክቲ ፍስሐ ሲዶን ሃብቶምን ኣኸቲላ ተሸላሚት ወርቂ መዳልያ ክትከውን ከላ ብርክቲ ተሸላሚት ብሩ መዳልያ ከምኡ ድማ ሲዶን ነሓስ መዳልያ ረኺባ ኣብ ናይ ጁኒር ደቂ ኣንስትዮ ሲዶን ሃብቶም ዕውቲ ብምዃና ተሸላሚት ወርቂ መዳልያ ኮይና ሮዚና ብርሃነ ካብ ደንደን ብሩ መዳልያ ራሄል ዕቁባይ ካብ ዓራግ ድማ ተሸላሚት ናሓስ መዳልያ ኮይና ኣብ መወዳእታ ፀወቶኦም ንምክያድ ናብ መወዳደር መስመር ዘቕረቡ ተቐዳድምቲ ቀዳማይ ዲቪዥን ኮይኖም 111.3 ኪሎ ሜትር ንኽሸፍኑ ተሰሪዑሎም ፆታ ካብ ዝፍልማት ሒዙ ዝተፈላለየ ዕምሪ ዝነበረን ጉጅለታት ክቆማ ከለዋ ዓባይ ጉጅለ ንዕን ምውሓት ተካይዶ ዝነበረት ምንቅስቓስ ንተዓዘብቲ ዝመሰጠ ነይሩ ተቐዳድማይ ክለብ ሄሪቴል ሄርሞኒሳ ምስ ተቐዳድምቲ ክለብ ሰንበል ዝኾኑ ኤስሮም ስቴፋኖስን ኤሳው ፀሓየን ብሓባር ብምዃን ዝቆምዋ ጉጅለ ፍልሊ ምስ ዓባይ ጉጅለ ክሳብ 30 ካሊእ ዝበፅሕ ንንውሕ ዝበለ ዙርያታት እውን መሪሓ ብምኻድ ወጥሪ ፈጢራ ነይራ ዓባይ ጉጅለ ብተቐዳድምቲ ክለብ ደንደን እናተቐለሰት ነቲ ዝተፈጥረ ፍልሊ ንምፅባብ ኣብ ከቢድ ስራሕ ተፀሚዳ ኣብ መወዳእታ 10 ዙርያታት ግን ቁፅሪ ተቐዳድምቲ ክፀሪ ብምጅማሩ ንምርኣዩ ኣዝዩ መሳጡ ኮይኑ ኣብ ቅድሚ ዝነበረት ጉጅለ ብዓባይ ጉጅለ ኣብ መወዳእታ ብተቐዳድምቲ ክለብ ኣስፔኮ ከም ናታን መድሃኒ እናተቐለሰት ተዋሕጠት ኣብ መወዳእታ ኣብ ዝተኻየደ ቅፅርታ ውድድር ሄርሞኒሳ ኣብ ዘደንቕ በዓት ንመወዳድርቱ በሊፁ ብዘይተቓጻፅ ክዕወት እንከሎ ካልኣይ ናታን መድሃነ ካብ ኣስፔኮ ሳልሳይ ኤስሮም ስቴፋኖስ ካብ ሰንበል ብምዃን ቀዲሞሞ ሕንፃፅ ረጊፆም ናውር በርኸድ ካብ ሰንበል ዘካርያ ስሰይ ካብ ገዛ ባንዳ ኣኽሊሉ ኣተሽን ካብ ደንደን ዳንኤል ሩስቶን ካብ ኤሪቴል ኤሳው ፀሃየ ካብ ሰንበል ሜሮን ገዛኢ ካብ ደቡብ ከም ድማ ኬቨን ተክለማርያም ካብ ኣስፔኮ ካብ 4 ክሳብ 10 ዘሎ ደረጃታት ብምሓዝ ንውድድሮም ፈፂሞም ኣብዚ ናይ ክልተ ሰናብቲ ውድዳ ተቐዳድማይ ኤሪቴል ሄርሞኒሳ ብ6 ሰዓታትን 1 ደቕን 1 ካሊትን ዕወት ናይ ዝውድድር ብምዃኑ ተሸላሚ ወርቂ መዳልያ ኮይኑ ናታን መድሃኒ ካብ ኣስፔኮ ናውድ በርኸት ካብ ሰንበል ድማ ካልኣይ ሳሳይን ደረጃታት ብምርካቦም ተሸለምቲ ብሩር ናሓስን መዳልያታት ኮይኖም
1: መጀመርታ ሽመይ ሄርሞኒሳ ክበሃል ዝፀወተላ ክለብ ከዓ ኤሪቴል መጀመርታ ነዚ ዕድል መሃብኩም ከመዝግነኩም ፈቱ ብምቕፃል ናይ ሎሚ ኮርሶ ብጣዕሚ ከቢድ ነይሩ ካልኣይ ሒዝናያ ዝኣተና ስልቲ ከዓ ቀዳምነት ብሬክ ኣወይ እንዳ ትፈትን ዘለካ እንተዘይሰሊጡ ሽዑ ናፍቲ ቦላታት ኣቱ ማለት እዩ ከምኡ ድማ ኣብቲ መጥቃዕቲ ሰሊጥና ከምኡ ከዓ ተወዲኣትልና ተደጋጋሚ መጥቃዕቲ ውዒሉ ከማ ሽዑ ድሓር ኣምላኽ ፈቂድዎ ከዓ ተወዲኣትልና ብመጥቃዕቲ ኣንሕና እኳ ኣብታ ቀዳመይቲ እንዲና ውዒልና ምስቲ ናይ ሰንበል ድሓር ብጣዕሚ ዋላፍቲ ኣ ድሓር ወይ ተነበረ
2: ክልዋዓትኩ ማለት እዩ
1: ሽዑ ድሓር ማእሲ ፃዕርኻ ኩሉ ግዜ መፈፀምታ ክትርእየ ኣለካ ዶ ንሕና ከዓ ክሳብ ተሃደ ኣለናስ ተማዊትና እንታ ሽሙ ክንገብር ማለት እዩ ብዚ ሃዲምና ክንውድእ ከምኡ ድማ ሰሊጥና ኣምላኽ ተመዝገን ክብሎ ደሊ ንቲፎዘይ ከዓ ብጣዕሚ ከመዝግኖም ደሊ ቴንክ ዩ ዋ እንዳ ማርያም ብጣዕሚ ከቢድ እንዲ ኣብቲ መወዳእታ ደወል ምስ በፃሕና ማእሲ ካብቶም ክልተ ቁርቢ ዋላ ኣምላኽ ፈቂድዎስ ከም ድሓን ነረ ኣብቲ ምስ ተደወለት ነብሰይ ዋላ ፅቡቅ ተሰሚዐኒ ማሲ 100 ካብ 100 እኳ ከምዚ ክሰዕረ ኣይበሃል እንዲ ግን ከምዲሰዕራ ዳርጋ ሹር ነረ ማለት እዩ ቁሩብ ኣቦላታስ እሶም ቁሩብ እንታሽሙ ገብሮም ይክእል እምበር ዋላ እሶም ሓደገኛታት እዮም በዓልናታን ኤስሮም ማረኣዮም ሓደገኛታት ንዖም ድማ ከመዝግኖም ደሊ ንቲፎ ዘይን ንባባ ንማማ በቃ ወፍዮም ደሊ ንስድራይ ከዓ ንኩሎም ፋሚሊ
3: ብጣዕሚ ፅቡቅ ነሩ ናይ ክልተ ሰናብቲ ማራ በዳሂ ፀወታ እዩ ነይሩ በደዮ ከዓ ውድድር ኮ ፅቡቅ እንዲ ነይሩ ግን ንፋስ ብዙሕ ስለ ዝነበሮ ቁርባ ፀጊምና በር ብጣዕሚ ፅቡቅ ነይሩ ብጣዕሚ ፅቡቅ
4: ሽመይ ሴማፎርቂ ይበሃል ነዚ ዝገበር ካሊ ሚካኤል ሓድጉ ይቕኒለይ ውድድራት ኣዝዩ ፅቡቅ ነይሩ ኣምላኽ መስገን ማለት ድሓን እዩ ነይሩ ሓይሊ ዝነበሮ ንእሽተይ ነይሮ ማለት እዩ ከምኡ ድማ ከምዚ ብሰላማ ጀሚሩ ብሰላም ዘወዳእና ልዑል ፈጣሪ ከመስግኖ ደሊ እዚ ከምቲ ልሙድ ታሽሙ ንገብሮ ዝኾነ ተፃዋታይ ትሪዮ ነገር ማለት እዩ ስትራጀሪኮ ብሳምሶም ሰሎሞን በሰልጣኒና ዝተዋህበና ሒዝናይና ኣቲና ማለት እዩ ከምቲ ነጥቢ ሒዘየ ዝነበርኩ ንክዕቁበኢለይ ኣትየ ማለት እዩ ከምኡ ድማ ዓቂበየ ሒዘየ ወፀ ማለት እዩ ብሓቂ ብዘይቀርዓለም ጋንታይ ንዓይ ኣዝዮም ታሽሙ ገይሮምለዮም ሓጊዞም ንኦም ልዕሊ ዓቕን ማለት እዩ ማለት ብኩሉ ስታሽሙ ዝገበሩለይ ማለት እዩ ከመስግኖም ቅዳም ንዕም ደሊ ማለት እዩ ኣብዚ መፃእኮ ከምቲ ብልዑል ፈጣሪ ኩሉ ዝበፅሕ ብፀሓየ ዝበለካ ኢካ ትበፅሖ ማለት እዩ ሕጂ ናብኡ ገፅናኢና ማለት እዩ ፀወታ ብሰላም

0: ዝፈፀመኒ ንፈጣሪ የመስግን። ፀወታ በዳሃ ነይሩ ንፋስ ዝበርትዖ ነይሩ ካልኣይ ናይ ጋንታ ስራሕ ኩሉ ክብድሆ እየን ውዒለን መጥቃዕቲ ነርና በዚሕናዩ ካልኣይ በቲ ናይ ቅድም ዝኸሰርክዋ ካልይቲ ዘምፀኽዋ ሎ ማዓንቲ ከም ዋልሳይ ለይኣተ እቲፈዞውን ተፀቢን እዩ ይሕግሶ ኸውን ከዓ ተስፋ ገብር ቲፀወታ ኮ ኣጋጣሚ ዝሕልል ነይሩ ንፋስ እውን በርቲዕዎ ነይሩ ሕጂ ናይተን ተፃወቲ ምጉርራሕ ገለ ነርና ዋሕዲ እውን ነይሩ ብዝያዳ ናይተን ተፃወቲ ተጊሀን ገለ እንድሕር ዘዊረን እዩ ፅቡቅ ክመፅእ ኽእል ነቲ ቲፈዞውን ሎም ማዓንቲ ቀቲልና ውዒልና ንኾንና ግን ብዝያዳ ኸ ኣብ ዝመፅ ኸ ክንሕጉሶ ኸ ተስፋ ንገብር ፀወታ ናይ ዝዓመት ኮ 226 ኣምላኽ መስገን ብፅቡቀ ወዲአ እያ ሕጂ እውን ናይ ኤርትራ ዘይኮነ ምስቲ ናይ ምስተን ናይ ዓለም ተወዳዲረ ተስፋ ንገብር ካብዚ ናይ ኣፍሪቃ ወይ ዝኾነ ነገር ከዓ ድረኺብና ኸ ወፂነ ዝኾነ ዓወታት ሒዝና ክንምለስ ከምኡውን ምስተን ናይ ዓለም ተወዳዳሪት ክኸውን ከዓ ተስፋ ገብር ማለት እዩ
1: ጀመርታ ሽሚ ሲዶን ከሰተ ባሃል ተቐዳዳማይ ኣድማስ ከ ኣብ ጋንታ ኣድማስ ዝውድድር ብጣዕሚ ፅቡቕ ነይሩ ናይ ሎም ዓንቲ ፍላይ በዳሃ ነይሩ ናይ ኣምላኽ ነገር ኮይኑ ከዓ ተዓዊትና ኣለና ብጣዕሚ ክትምካሓሎም ደክል ብርቱዓት ተቐዳደምቲ እዮም ዘለዉ ኣብዚ ሕጂ ኮ ፅቡቕ ኮንዲሽን ኣለኹ እዚ ቦታ እዚ ከዓ ንዓና ነታ ኣድማስ ዝበቅዕ ቦታ እዩ ብኸም ኢና ከዓ ተዓዊትና ኣለዉ ሲዶን ከዓ ካብዚ ንላዕሊ ካልእ ኮይኑ ክመፅእ እዩ ማለት እዩ ኣብ ዘዋሪት ዋንጫ
2: እዚ ከምዚ ኢሉ እንከሎ ብፌደሬሽን ብሽክለታ ዞባ ማእከል ተወዲቡ ዝተካየደ ውድዳት መዳለዊ ዘዋሪት ዋንጫ ዞባ ማእከል ዝሓልፈ ቅዳም 10 ጥቅምቲ ኣብ ከባቢ ኤክስፖ ተዛዚሞም በዚ መሰረት ኣንጊሆም ውድዶም ዘካየዱ ምድብ ሲ ኮይኖም 21 ኪሎ ሜትር ንሽፋን 87 ተቀዳድምቲ መስርዕ ተረኪቦም ካብኤል ነጋሲ ካብ ገጀረት ናሆም ኣሮን ካብ ጎዳይፍ ኣሌክሳንደር ኣማን ካብ ረብዕተ ስመራ ናትናኤል ዮሃንስ ካብ ዋርሳይ ክብረታብ ተገርግሽ ካብ ተፅዊት ናታን ዮናስን መድሃኒ ርእሶምን ክልትዮም ካብ ናትና መዋእል በረኸት ካብ ገጀረት ካሌባ ማኑኤል ከምኡ ድማ እሰይ ብርሃነ ካብ ኣድማስ ካብ ቀዳማይ ክሳብ 10 ዘሎ መድረኽ ተዓዊቶምሉ ብውሉል ተሸለምቲ ድማ ቀዳማይ ካብኤል ነጋሲ ብ17 ነጥቢ ካልኣይ ክብረታብ ተገርግሽ ብ14 ነጥቢ ሳልሳይ ናትናኤል ዮሃንስ ብ14 ነጥቢ ቀፂሎም ውድድሮም ካብ ዘካየዱ ተቀዳድምቲ ጉጅለ ቢ 343 ኪሎ ሜትር ንክሽፍኑ 110 ተቀዳድምታ መስርዕ ተረኪቦም ኣብ ዘካየዶ መሳጢ ውድድር ድማ ሱራፌኤል ሰመረ ካብ ኣድማስ ንመወዳድርቱ ብሽኳ ብምርታዕ ቀዳማይ ኮይኑ ተዓዊቱ ናትናኤል በረኸት ካብ ዋርሳይ እሰይ ዳዊት ካብ ገጀረት ኣብርሃም ኣብ ተማርያም ካብ ተፅዊት ኬብሮን ፀጋይ ካብ ቀሒ ባሕሪ ኣሚናዳብ ኣማኑኤል ካብ ተፅዊት እሰይ ኤርምያስ ካብ ተፅዊት መብራቱ ስምረት ካብ 4 ስመራ ንማኤል ዳዊት ካብ 10 ናውን ቢንያም ካብ ቀሒ ባሕሪ ካብ ካልኣይ ክሳብ 10ራይ ንዘሎ ደረጃታት ብምሓዝ ነጥቢ ኣመስጊቦም ስራፌል ሰምረ ብ22 ነጥቢ ናትናኤል በረኸት ብ17 ነጥቢ ኣብርሃም ሃብቶም ብ16 ነጥቢ ድማ ብምህላል ብቐደም ትኸተል መዳልያታት ተሸሊሞም 34.2 ኪሎ ሜትር ካብ ሸፈና ተካእቲ ተቐዳደምቲ ማውንቴን ባይክ ደቂ ኣንስትዮ ኣብ ዘካየዶ መሳጢ ውድድር ሃና ተኬየ ካብ ኣዱሊስ ዕውቲ ክትኮን ከላ ጽዮን የማነ ሳራ ምስግና ጽንዓት ወልዳ ብሜላት ጸጋይ 4 ካብ ሳሊና ሲና ግርማይ ካብ ኤሪስታርስ መኽሰብ ሰመረ ካብ ጽንዓት ልዋን ኪዳነ ካብ ጋላ ነፍሒ ማሞቕቲ ወልደ ካልኢቲ ሜላት ጸጋይ ብ15 ነጥቢ ሳሴይቲ ድማ ሃና ተኬ ብ14 ነጥቢ ናብ ፖዲየም ደይበን ኣብ መወዳእታ ውድድሮም ካብ ዘካየድዎ ዓበይቲ ተቐዳድምቲ ማውንቴን ባይክ ምድብ ኤ ክኾኑ ከለዉ ኖህ ቴድሮስ ካብ ኣድማስ መወዳድርቱ ብሽካ ብምስዓር ቀዳማይ ኮይኑ ተዓዊቶ ኬብሮን ፍጹም ካብ ጽንዓት ቤንሁር ደበሳይ ካብ ገጀረት ናውድ በረኸት ብውልቂ ቤንሁር ሓርነት ካብ ኣዱሊስ ሰናይ ተስፎም ካብ 4 ስምራ ናትናኤል ጸጋይ ካብ ኣዱሊስ ያፌት ኤፍሬም ብውልቂ ሰሎሙን ተስፋ ኣለም ካብ ናትና ኣዳም ተስፎም ካብ 4 ስምራ ካብ ካልኣይ ክሳብ 10ራይ ብምዃን ንውድድሮም ፈጺሞም ብውሉል ነጥቢ ኖህ ቴድሮስ ጎብለል ብምዃን ክሽለም ከሎ ናኦድ በረኸትን ኬብሮን ፍጹምን ድማ ተኸቲሎሞ ተሸለምቲ መዳልያታት ኮይኖም ስፖርታዊ ውድዳት ክፍልታት ሚኒስትሪ ምክልኻል ዝሓለፈ ሰሙን ብዝተፈላለዩ ፀወታታት ቀጺሉ ነይሩ ካብ ዜናታት ስፖርት ሓይልታት ምክልኻል ከይወፃና ምምሕዳራዊ ክፍልታት ሚኒስትሪ ምክልኻል ዘካይዶ ዘሎ ስፖርታዊ ውድዳትን ዝሓለፈ መዓልትታት ቀጺሉ ዝሓልፈ ቅዳም ኣብ ሰዓታት ቅድሚ ቅትራ ማዓስከር ደንደን መዛዘመ ውድዳት ኩዕሶ መርበብ ኣካይዱ ኣብ ናይ ደቂ ኣንስትዮ ስዕረት ዝበሃል ከጥ ዓመት ንፍጻመ ዝበፅሐት ሳቡር ምስ ኣብ ዝሓልፈ ዓመት ዕውቲ ናይ ዝውድድር ዝኾነት ኣብሓኒ ግጥም ኣካይዳ ኣብሓኒ ንቀዳሚት ሴት ክትዕወተላ ልዑቶ ክህሎ ናሃለዋ ብሰንኪ ንኣሽ ጉለታት ሳቡር ኣርኪባ ስዒራታ ኣብ ዝቐጸለ ሴት እውን ሳቡር ተተባቢዓ ምስ ብዝሒ ደገፍታ ማሚቓ ብድምር ውፅኢት ክልተ ባዶ ብምዕዋት ተዓዋቲት ኩዕሶ መርበብ ደቂ ኣንስትዮ ክትከውን ክኢላ ዝሰዕበ ፀወታ ብምኩራት ተፃወቲ ትቅለስ ሓሊበትን ትስፋት መንእስያት ዝጠነፈት ሳቡርን ዘራኸበት እያ ነይራ ግጥም ዘን ጋንታታት ብዝድግፍዎ ናፍቀር ስፖርት ተዓጂበን ን ውድዳት ኣካይደን ንቀዳሚቲ እብረት ፀወታ ሓሊበት ክዛዝማን ከላ ዝቐጸለት እብረ ድማ ሳቡር ንውፅኢት ናብ ማዕረቐ ሂራቶም ኣብ ሳርሴትን ራብዒትን ሴት ሓሊበት ውህሉል ተመክሮ ገዳይም ተፃወት ተሓጊዝዋ 3-1 ብምዕዋት ምስ ብዝሒ ደገፍታ ንዓወታ ብሓጎስ ፀንቢላቶ ነቲያ ዝሓለፈ ዓመት ዝሰኣነታ ዋንጫ ድማ ናብ ከብሓ የትያታ ኣላ ኣብ ሰዓታት ድሕሪ ቀትሪ መዛዘሚ ውድዳት ኩዕሶ እግሪ ደቂ ኣንስትዮ ተኻይዱ ነይሩ ከይሰዕረት መራሒትን ብምዃን ንመዛዘሚ ዝበፅሐት ዋልታ ካብ ሓላዊት ልዳት ክሳባት ቃዕቲ ብሉፃት ተፃወቲ ኣሰሊፋ ምዝሓለፈ ዓመት ዕውቲ ዝኾነት ሓሊበት ተረኺባ ፆታ ካብ ዝፈለመሉ ዋልታ ቅልጡፍ ምቅባል ምስ ሓደገኛ ቅላዓት ኣዛሚዳ ንቐዳማይ እብረ ፆታ ተቆፃፂራ ነተን ካብ ማእዘንን ማእከልን ሜዳ እናሻዕ ዝቕላዓ ዝነበራ ኩዓሳሱ ንሓላዊት ልዳት ሓሊበት ሰምሃር ብርሃነ ዝሰግራ ኣይነበራን ዕረፍቲ ቅድሚ ካልእ ኣጥቃዒት ዋልታ ዳናይት ፍጹም ኣብ ማእከል ሜዳ ጽቦ ምቅባል ዘረኣየትላ ኩዕሶ ባና ዕቑባይ ንጋንታ መሪሕነት ተትሕዛ ሸቶ ኣብ መበል 17 ደ ምስ ሰኪዕታ ረኺባ ዕረፍቲ ቅድሚ ካልእ ሓሊበት ኣብ ተፃወቲ ምቅያራት ጌራ ንሰላም ተኪየ ብማላይካ ሃብቶም ተኪኣታ ድሕሪ ዕረፍቲ ሓሊበት ዝኣተወተን ሸቶ ክሕውያ ዋልታ ድማ ዋሕዝቲ ኾነን ሸቶ ክደግማ መስመር ምቅዓት ክልቲን ጋንታታት ኣብ ሓያል ስራሕ ተጸምድብ ቀልጢፋ ዝቐንዓ ድማ ሓሊበት ያ መበር 43 ካብ ሓለቓ ጋንታ ሜላት ምድሃኔ ማዕረት ገብራ ሸቶ ረኺባ ድዕርዛ ሸቶ ደገፍቲ ሓሊበት ንካምፖ ቺቸሮ ናብ ዕሙር ፌስቲቫል ቀይርዎ ዋልታ ኣንፍታ ኣብ ምጥቃዕ ኣተኪራ ተፃውቲ ክትቂር ተገደደ ዝተረኣየ ለውጢ ግን ኣይነበረን በንጻሩ በዝሒ ደገፍታ ማሚቓ ዝወዓለት ሓሊበት ኣብ መበል 50 ተቐይራ ዝኣተወት ኣሜን ኣኽሊሉ ኣብ ክሊ ልዳቱ ዋልታ ዝረኸበታ ኩዕሶ ነታ ብየማናይ ማእዝን በይና ተፈልያ ዝነበረት ሜላት ምድሃኔ ቐቢላቷ ተሃንዲሳን ዝምፀታ ኩዕሶ ሜላት ንዓ ካልኢትን ጋንታ ምዑት ይሸቶ ኣብ ስኪዕት ፀንቢራ ንደገፍታ ብሓጎሳ ሰራሲራ ጋንታ ሓሊበት ዕወቲ ኩዕሶ እግሪ ደቂ ኣንስትዮ ብምዃን ታሪክ ዝሓለፈ ዓመት ደጊማ ናይዛ ግጥም ሜላት መድሃኔ ወዲ ብሉፅ ተፃወቲት ተሰይማ ንብልፅቲ ኣመዝጋቢ ሸቶ ድማ ብዓሰቱ ሓደ ሸቶታት ካልኢት ኮይና ዛዚማ ኣብቲ ዕለት ናይ ደረጃ ግጥም ኣብ መንጎ ጋንታታት ሳቡሮን ዒታሮን ተኻይዱ ነይሩ ሳቡር ኣብ ሻርሸይ ትደቕ ሚርያም ረዲ ብዘመዝገበታ ሸቶ ሓደ ባዶ ተዓዊታ ናይ ሳልሳይ ደረጃ ኣውሒሳ ሚርያም ካብ ብልስቲ ተፃዋቲት ናይቲ ግጥም ተሰይማ ስፖርታዊ ውድዳት እዚ ምዕራብ ዝሓለፈ ሰሙን እውን ቀፂሉ ነይሩ ስፖርታዊ ቅነ ኣህዱታት እዚ ምዕራብ ብክልቲ ፆታ ኣብ ከተማ ባረንቱ ብውድዳት ኩዕሶ እግርን ኩዕሶ መርበብን ብውዕውዕ መንፈስ ይቕፅል ኣሎም ኣብ ግጥማት ኩዕሶ እግሪ ደቂ ተባዕትዮ ጋንታታት ደርማስን ቢሻን ምዱብ ፀወተን ከካይዳ ከለዋ ደርማስ ካብ መድሓኔ ካሕሳይ መበል 16 ዝረኸብታ ሸቶ ኣብ ልዕሊ ቢሻ ተዓዊታ ቀፂሉ ኣብ ዝተኻየደ ተመሳሳሊ ግጥም ድማ ጋንታ ሲሞቲን ሂላል ብዓብላሊ ፀወታን ውፅኢትን 3-0 ቀፂዓ መትከልቲ ካቦ ሚካኤል ሰይፉ ኤስሮም ተኽለ ናይ ጋንታ ሲሞቲ ሸቶታት ዘመዝገቡ እዮም ኣብ ናይ ደቂ ኣንስትዮ ብመንጎ ጋንታታት ኣውላን ሃዋሻይትን እዩ ተኻይዱ ብመሰረት ዝተኻየደ ግጥም ድማ ብናይ ሓባር ውፅኢት ባዶ ክዛዝም ከሎ ጋንታ ደርማስ ኣንጻር ጋንታ ቢሻብ ዘካየርቶ ፆታ ተፃዋቲ ጋንታ ቢሻ ሰላማዊት ካሕሳይ ብዘመዝገበታ ሸቶ ሓደ ባዶ ተዓዊታ ጋንታ ሂላል ኣንጻር ሲሞቶ ኣብ ዘካየቶ ፆታ ፊዮና ዮሃንስ ካብ ጋንታ ሂላል ብዘመዝገበታ እንኮ ሸቶ ብተመሳሳሊ ውፅኢት ሓደ ባዶ ኣብ ልዕሊ ሲሞቲ ተዓዊታ ኣብ ኩዕሶ መርበብ ደቂ ኣንስትዮ ብመንጎ ጋንታታት ዋልታን ኮኸብን ኣብ ዝተኻየደ ግጥም ጋንታ ዋልታ ብናይ 2 ውፅኢት ክትዕወትን ከላ ብዜካዚ ላልምባ ንዓዲ ሽሩም 2 ኣውላ ንሃዋሻይቲ 2 ኣብ ናይ ደቂ ተባዕትዮ ድማ ፍንቅል ንክኸብ 3-0 ዱታ ንገርሰ 3-1 ከታይ ንባርካ 3-1 ብዝኾነ ውፅኢት ተዓዊተን ኣለን ኣብ ንዞባ ሓጋዝ ብ8 ጥቅምቲ ዓመታዊ ገምጋም ፌደሬሽና ስፖርት ተኻይዱ ኣብ ከተማ ሓጋዝ ንጥፈታት ፌደሬሽና ስፖርት ዝድህስስ ዘተ ተኻይዱ እቲ ብክፍሊ ባህልን ስፖርትን ንኡዞባ ዝተወደበ ማሕደርቲ ከባቢታት ሓለፍቲ ሃገራዊ ማሕበራትን ወከልቲ ሚኒስትርታትን ወከልቲ ባይቶን ግንባርን ዝተሳትፎ ገምጋም ዝተረኣዩ ብልጫታት ዓቂብካ ንዝነበሩ ፀገማት ስፖርት ፍታሕ ንምንዳይ ኮይኑ ኣብ ዓመተ ስፖርት 2025-2026 ኣብቲ ንዞባ ዝተረኣየ ውዕውዕ ስፖርታውን ባህላዊ ንጥፈታት ንዝያዳ ውፅኢት ውህድ ፃዕሪ ከም ዘድሊ ዘተባብዕ ምዃኑ ተሓቢሩ ኣመሓዳር ንዞባ ሓጋዝ ኣቶ ኢድሪስ መሓመድ ሓመድ ኣብ ምሕያል ስፖርት ውህድ ተሳትፎ ኮምን ምምሕዳራትን ወሳኒ ምዃኑ ጠቂሱ ኩለን ፌደሬሽናትን ስፖርታውያንን ዘርኣይዎ መሪሕነትን መንፈስ ተወዳዳርነትን ብምስጋን ተዳኺሙ ዝፀንሐ ስፖርታዊ ንጥፈታት ንኡዞባ ሓጋዝ ዳግማይ ንምብርባሩን ቀጻልነቱን ምርጋፅን ምምሕዳር ንኡዞባ ኣበርቲዑ ክሰርሓሉ ምዃኑ ገሊጾ ፀብጻባት ናይ ዝተኻየደ ስፖርታዊ ንጥፈታት ዝነበሩ ብልጫታትን ድኽመታትን ብኮም ዝተኻየደ ደገፋትን ምትባዕን ብሰፊዑ ድሕር ምግላፅ ሓለፍቲ ፌደሬሽና ስፖርት ዞባ ዓንሰባ ኣብ ዝሃቦ ርእቶ ድማ ኣብ ንዞባ ሓጋዝ ምዕባልታ ስፖርት ንምርጋፅ ዝተዋህደ ንጥፈታት ክካየድን ተወዳድርቲ ደቂ ኣንስትዮ ዝብርክታሉ ተሳትፎን ዝዕዝዛሉን

0: ምርያት ክፍጠርን ሜዳ ስፖርት ክወሓስን ኣዘኻኺሮ ሓላፊ ባህልን ስፖርትን ዞባ ሓጋዛቶ ዑስማን መሓመድ ስዒድ ቦጎኑ ኣብቲ ንዞባ ብባህልን ስፖርትን ብሓፈሻ ኣብ ስፖርት ድማ ብፍላይ ዝምስገን ውፅኢት ዝተረኽቦ ውድዳት ከም ተሰላሰለ ጠቒሱ ንኹሎም ነቲ መደብ ንምዕዋት ዝፀዓሩ ዜጋታትን ምስርታትን ናይ ስራሕ መሻርክትን ኣመስጊኖም ተሳተፍቲ ብወገኖም ስፖርት ንምሕያል ኩለን ፌደሬሽና ዘርኣይዎ ልዑል ኣበርክቶ ብምስጋን ኣብ ምምእዛን ስፖርት ውሁድ ተሳትፎኩም ስለ ዘድሊ ዜጋታት ከምወትሩ ምትሕባሮም ከዛይዱ ኣስሚሮም ኣለዉ። ኣብ ከተማ ዓዲ ቀይሕ ን3ለስተ ኣዋርሕ ብስሩዕ ክካየድ ዝቐኒየ ስፖርታዊ ውድዳት ግራስሩትስ ተዛዚሞ። ኣብ ከተማ ዓዲ ቀይሕ ን3ለስተ ኣዋርሕ ብስሩዕ ዝቐጸለ ውድድር ህፃናት ግራስሩትስ ብዓሰቱ ሓደ ጥቅምቲ ተዛዚሙ። ቆልዑ ካብ ህፃነቶም ፍቕሪ ስፖርት ብምሕዳር ኣብ ክረምቲ ዝግበር ውድዳት ኩዕሶ እግሪ ግራስሩት ውፅኢቱ ኣተባብዓና ኾነ ይመፅእ ስለ ዘሎ ብዝሓይለ ንምቕጻሉ ኣብ ቤት ትምህርቶምን ኣብ ገዛውቶምን ውድዳት ከካይዱ ኣብ መዛዘሚ ተረኺቡ ቃል ዘስምዐ ሓላፊ ስፖርትን ባህልን ንዞባ ዓዲ ቀይሕ መንእሰይ ተመስገን ሓጎስ ተላብዩ። ፕረዚደንት ፌደሬሽን ኩዕሶ እግሪ መምህር ተወልደ ኣባተን ኣሰልጣኒ ግራስሩት መንእሰይ ካይረ መሓመድ ኸሊፋን ብግድዮም ኣብ ክረምቲ ክካየድ ዝፀንሐ ውድዳት ኩዕሶ እግሪ ንዝሰርሑን ህፃናት ዘተባብዑን ኣመስጊኖም ኣብ ዝመፅእ መደባት ብዝሓይለ ክሰርሑ ምዃኖም እውን ገሊፆም። ኣብዚ ን3ለስተ ዋርሒ ዝቐጸለ ውድዳት ብጋንታን ብውልቅን ዝተዓወቱ ሽልማት ካብ ዝተፈላለዩ ደገፍቲ ኩዕሶ እግርን ኣሰልጠንትን ተዓዲሉ። ዕውታት ብጋንታ ዘንስዕበን ኣብ ዕድመ 11 12 ቀዳመይቲ ጋንታ ኣዱሊስ ብ25 ነጥቢ፣ ካልእቲ ጋንታ ዛራ ብ24 ነጥቢ፣ ሳልሴት ጋንታ ኣልነስር ብ22 ነጥቢ። ብሉፃት ተጻወቲ ናይዚ ክሊ ዕድመ ቀዳማይ ሳንድሮ ናሆም፣ ካልኣይ መሓመድ ማሕሙድ፣ ሳልሳይ ሃኒባል ሚካኤል። ኣብ ክሊ ዕድመ 13-14 ድማ ቀዳሚት ጋንታ ኣማራ ብ20 ነጥቢ፣ ካልኦት ጋንታ ባቡዛ ብ16 ነጥቢ፣ ሳልሴይቲ ጋንታ ኤርፖርት ብ14 ነጥቢ። ብሉፃት ተጻወት ቀዳማይ ኣሮን ሚካኤል፣ ካልኣይ ኤል ኣብሴፍ። ኣብ ክሊ ዕድመ 15-16 ቀዳሚት ጋንታ ቪያጅዳ ብ23 ነጥቢ፣ ካልኦቲ ጋንታ ባቡዛ ብ22 ነጥቢ፣ ሳልሴይቲ ጋንታ መደበር ብ18 ነጥቢ። ብሉፃት ተጻወቲ ድማ ቀዳማይ መሓመድ ኢብራሂም፣ ካልኣይ ናሆብ ኣማን፣ ሳርሳይ የዚድ ዓብዱ፣ ራብዓይ ዮናታን ሃብቶን ኮይኖም ተሸሊሞም። ስፖርታዊ ውድዳት ሓይሊ ኣየር ኤርትራ ዝሓለፈ ሰሙን እውን ቀጺሉ ነይሩ። ስፖርታዊ ውድዳት እዚ ሓይሊ ኣየር ኤርትራ ይቕፅል። እዚ ኣብ ፍንቅል ኤርቤዝ ዝተኻየደ ውድዳት ስዕ ውፅኢት ተረኺቡ ኣሎ። ዝሓለፈ ሓሙስ ካብ ዝተኻየዱ ግጥማት ኣብ ናይ ኩዕሶ እግሪ ደቂ ኣንስትዮ ሓሊበት መሰረት 2 ባዶ ዊና ድማ ንፍንቅል 1 ባዶ ክትዕወተላ ኸላ ብ40 ዝቐጸለ ጸወታታት ኩዕሶ እግሪ ደቂ ተባዕትዮ ሓሊበትን ፍንቅልን 2-2 ክፈላለያ ከለዋ ፀሓይ በርቂን ሮኬትን ኣብ ዝተረኸብሉ ጸወታ ድማ ፀሓይ በርቂ 1-0 ረቲዓ። ኣብቲ ዕለት ካብ ዝተኻየዱ ውድድራት ኩዕሶ ምርበብ ኣብ ናይ ደቂ ኣንስትዮ መሰረት ንፅንዓት 2-0 ክትዕወተን ላንከላ ዝሓልፈ ቅዳሞ ኣብ ዝቐጸለ ጸወታታት ዝተረኸበ ውፅኢት ምስ ንምልከት ኣብ ኩዕሶ እግሪ ደቂ ኣንስትዮ ሮኬት ምስ ፅንዓትኩም ድማ ሕድሪ ምስ ሓሊበት ብዘይሸቶ ክፈላለያ ከለዋ ብውድዳት ኩዕሶ ምርበብ ናይ ደቂ ኣንስትዮ ፍንቅል ንዊና ከም ድማ ሮኬት ንፅንዓት ብተመሳሳሊ ውፅኢት 2-0 ቀፂዕን። ኣብ መወዳእታ ዜናታት ስፖርት ውሽጢ ሃገር ፌደሬሽን ባይታ ቴንስ ዞባ ማእከል ስፖርታዊ ንጥፈታት ቴንስ ኣብ ማዓስከር ደንደን ንምብርባር ዝሕግዝ ስልጠና ወዲቡ። እዚ ካብ ዕለት 15 ነሓሰ ጀሚሩ ክሳብ 4 መስከረም ኣብ ሰሙን 6 መዓልታት ክወሃብ ፀንሐ ስልጠና። እቲ ስልጠና ኣብ ሓፈሻዊ ኣምር ቴንስ ኣገባባ ፀዋውቱን ካልእን ዝድስስ ዘካተተ ኣርስታት ነይርዎ። 53 ደቂ ኣንስትዮ ዝርከቦም ጥቕላላን 96 ሰልጠንቲ ድማ ይተዋሂቦም። ብዘይካ ዛብ ክሊ ዕድመ 10-14 ዝተፈላለዩ ውድዳት ክስራዕ እንከሎ ኣብ ናይ ትሕቲ 10 ዓመት ደቂ ኣንስትዮ ሳልሰይቲ ሪሃም ኢብራሂም፣ ካልኦቲ ዮስቲና ኣዱሊስ፣ ቀዳሚት ድማ ናኣሚ ተስፋ ማርያም ኣብ ተመሳሳሊ ክሊ ዕድመ ምስ ንምልከት ድማ ሳልሳይ ተመስገን ሙሴ፣ ካልኣይ ዮሴፍ ሃብቶም፣ ቀዳማይ ድማ ዮሴፍ ተኽላይ ብምዃን ዕወታት ኮይኖም ኣብ ናይ ትሕቲ 12 ዓመት ናይ ደቂ ኣንስትዮ ሳልሰይቲ ሃና ድራር፣ ካልኦቲ ነጅማ ኑረዲን፣ ቀዳሚቲ ድማ ሲሃም ዓብዱሰላም። ኣብ ተመሳሳሊ ክሊ ዕድመ ናይ ደቂ ተባዕትዮ ሳልሳይ ሙሴ ተስፋ ማርያም፣ ካልኣይ ዮሴፍ ተስፋ ስላሴ፣ ቀዳማይ ኮይኑ ዝተዓወተ ድማ ካኤል ኤፍሬም ክኾኑ፣ ኣብ ናይ ትሕቲ 14 ዓመት ደቂ ኣንስትዮ ሳልሰይቲ ነዳ ኢብራሂም፣ ካልኦቲ መርሃዊት ሰባቱ፣ ቀዳሚቲ ድማ ኣርያም ኤፍሬም ኮይነን ተዓዊተን። ኣብ ተመሳሳሊ ክሊ ዕድመ ናይ ደቂ ተባዕትዮ ሳልሳይ ኤቨን ኣይነኣለም፣ ካልኣይ ዮሴፍ ዳማይ ኮይኑ ዝተዓወተ ድማ ሰናይ ካባዲ ኮይኖም። ዕውታት ዝተዳለሎም ሽልማት ካብ ዝተፈላለዩ ናይ ክብሪ ዕዱማት ተዓዲሎም።
1: ናብ ዜናታት ስፖርት ወፃኢ ሃገር ምስ ንሰግር ግጥማት ፕሪምየር ሊግ እንግሊዝ ዝሓልፈ ቅዳም ሰንበት ብዝተፈላለዩ ፀወታታት ኣብ ዝቐጸለሉ ሻምፒዮን ዝሓልፈ ዓመተ ስፖርት ዝኾነት ኣርሰናል ናብ ጎደና ዓወት ክትምለስ ናይ ዝሓለፈ ሰሙን ድማ ዝዓበየ ፀወታ ዝተባሃለ ግጥም ማንቸስተር ሲቲን ሊቨርፑል

0: ሕቶ ብምዝጋቡ ኣርሰናል ካብ ድዕሪ ተጊሳ 2-1 ብምዕዋት ናብ መንገዲ ዓወ ተመሊሳ። ኣብዛ ፆሳ ናይ ኣርሰናል ብሩኖ ጉማሬሽ ብልሰ ፃታይ ተባሂሉ ኣርሰናል ካብ ዓመት 2003 ሒዛብ ልዕሊ ሊድስ ን17 ግዜ ዝተዓወተት ክትከውን ኣብ ትሕቲ ዓላምያ ሚኬል ኣርቴታ ካብቲኣቱ ግን ን7ተ ግጥማት ኣከታቲላ ክትዕወት ብምኻል ኣገሪማ። ናይ ሊድስ ጃስቲን ካብ ዘመዝገበን 7 ሸቶታት እተን 3 ኣብ ሜዳ ኤምሬስ ኣንጻር ኣርሰናል ዘመዝገበን እየ። ሊድስ ኣብዛ ፆታ መሪሓ ከተብቅዕ ክትሰዓር ድሕሪ ዓመት 1992 ንፈለማ እዋና ክኸውን ከሎ ኣብቲ ግዜ እቲ እዛ ክለብ ብኪፒኣር 2-1 ተረቲዓ ምንባር ኣይዝከር። ኣብዛ ፆታ ኣሰልጣን ኣርሰናል ሚካኤል ኣርቴታ 6 እንግሊዝያን ተፃወቲ ምስ ቀዳመት 11 ብምስላፉ ኣርሲ ክሰርሑ ከሎ ኣርሰናል ነቲ ኣብ ወርሒ ለካቲ 1999 ኣንጻር ማንቸስተር ዩናይትድ ዘሰለፈቶም ተፃወቲ ክትመዓራርዮ ኣኽኢሉ ኣሎ።
1: What an impact he's made! From 1-0 down to 2-1 up in an instant. Has endeared himself to his Arsenal fans once more.
0: መራሒት ፕሪምየር ሊግ ዘላ ማንቸስተር ሲቲ ትማል ሰንበት ና ሜዳ ኣንፊልድ ብምጋሻ ፆታ ካይዳ። ኣብዛ ፆታ ንሲቲ ድሕሪ ብኣካየድቲ ውድዳ ፕሪምየር ሊግ ብልዕሊ 115 ክስታት ገበነኛ ኮይኑ ድሕሪ ምርካቡ ዘካየደታ ቀዳሚቲ ፆታ እያ ነይራ። ኣብ ናይ ቅድሚ ዕረቲ ፆታ ሊቨርፑል ዝሓሸ ዕብላ ለኳ ተነበራ። ድሕሪ ዕረቱ ኣብ ዝቐፀለ ፆታ ግን ሊቨርፑል ኣብ መበል 62 ደቕ ንኣባላ ግራቨንበርች ብክልተ ብጫ ካርድ ካብ ሜዳ ብምኽሳራ ንሓደጋ ተቓሊዐ። ኣብ ሜዳ ኣንፊልድ ብደገፍቲ ሊቨርፑል ብዝተፈላለዩ ፅሑፋትን ድምፅን ከም ሕሱም ዝሽደዱ ዝነበሩ ተፃወቲ ሲቲ ግን ነዚ ዕድል ብዝግባእ ብምጥቃም ልልዳት ክደፍርዎ ጀሚሮም። ኣብ መበል 65 ደቂቕ ካብ ኤርሊን ሃላንድ ብዝረኸበታ ሸቶ ሲቲ መሪሕነት ክትሕዝን ከላ ድሕሪ 3 ደቓይቕ እውን ጀረሚ ዶኩ ብልስቲ ሸቶ ብምዝጋብ መሪሕነት ክለቡ ደርዐ። ኣብ መበል 78 ደቂቕ እውን ሪያን ቸርኪ ምስ ደቂ ክለቡ 41 ግዜ ንዝተቐባበሉላ ኩዕሶ ተቐቢሉ ጽብቕቲ ሸቶ ብምዝጋቡ ሊቨርፑል ኣብ ገዛ ሜዳ ብዝሕፍር ናይ 3 ባሩስ ዕረተን በርኪኻ ወፅያ። ኣብዛ ፆታ ናይ ሲቲ ጀረሚ ዶኩ ብልስ ተፃወታይ ተባሂሉ ተሰይሙ። ኣሰልጣን ሲቲ ማሬስካ ድሕርቲ ፆታ ኣብ ዝሃቦ ጋዜጣዊ መግለፂ ኣብ ናይ ቅድሚ ዕረፍቲ ፆታ ኣዝናይና ተፈቲና ነርና ኣብዚ ሜዳ መፅኢካ ምፅዋት ዘለዎ ፀቕጢ ፍሉጥ እኳ ትኾነ ከመይ ኣቢልና ግን ካብዚ ግጥም ዓወት ሒዝና ንወፂና መዲብና ነርና ነዚ መደብና ድማ ድሕሪ ዕረፍቲ ብዝግባእ ፈፂምናዮ ኢሉ ኣሰልጣን ሊቨርፑል ይራዮላ ቦጎኑ ሎሚ ትማል ምዃኑኡ ክልተ ፀወታታት ኢና ካይድና እታ ቅዳሚት ንሕና ፅቡቅ ምንቅስቓስ ዘረኣናላ ክሳዕ 60 ደቓይቕ ካልእቲ ድማ ንሳቶም ፅቡቅ ፀወታ ዝረኣዩላ ድሕሪ 60 ደቂቕ። ኣብዛ ፆታ 11-11 እኳ ብዙሕ ንፈታት እንተነበርና ድሕሪ ግራቨንበርጅ ብቐይሕ ካርድ ምውፅኡ ነገራት ተለዋዊጡ እዩ። ብሓፈሻ ተፃወተይ ሎሚ ዘንፀባርቕዎ ምኽተ ዝናኣድዩ ብፍላይ ድማ ደገፍቲ ናይዛ ክለብ ሎሚ ዝሃቡና ደገፍ ክምስጎኑ ይግባእ ኢሉ ሲቲ ድሕሪ 1953 ንሊቨርፑል ኣከታቲላ ብምስዓራ ፍሉይ ምዕራፍ ገንፂላ ኣላ። ብዘይካዚ እውን እዛ ክለብ በዚ ዘመዝገበቶ ዓወት እውን ኣብ ሜዳ ኣንፊልድ ዝተሰነደ ዝዓበየ ዓወታ ኮይኑ ተፃሒፉ ኣሎ። ዓላም ሲቲ ኤንዞ ማሬስካ ኣብ ናይ ሎም ዓመተ ስፖርት ን6 ፆታታት ኣከታትሉ ብምዕዋቱ ኣርእስቲ ሰሪሑ
1: ኣሎ።
0: ሃል ሲቲን ኤቨርተንን ዘካየዶ ፆታ ነጥቢ ተማቒለን ኣብ ናይ ቅድሚ ዕረፍቲ ፆታ ዘን ክለባት ብዘይሸቶ ክፈላለያ ከልዋ ድሕሪ ዕረፍቲ ኣብ ዝቐፀለ ፆታ ግን ሃል ሲቲ ኣብ መበል 48 ደቂ ካብ ጌልሃርድ ብዝረኸታ ሸቶ ቀዲማ መሪሕነት ክትሕዝን ከላ ኤቨርተን ድማ መበል 55 ደቂ ካብ ዶውስብሪ ሃል ብዝረኸታ ሸቶ ተመዓራርያ። ኣብ መበል 68 ደቂ እውን እዛ ክለብ ካብ ባሪና መሪሕነት ዝቕለት ሸቶ እኳ ተረኸበት ሃል ሲቲ ኣብ መበል 74 ደቂ ካብ ቤሎሚ ብዝረኸብታ ሸቶ ብምዕራያ እቲ ፆታ ብናይ ሓባር ውፅኢት 2-2 ተዛዚሙ። ኣብዛ ፆታ ናይ ኤቨርተን ዲውስብሪ ሃል እዩ ብልሰ ፃታይ ተባሂሉ ተሰይሙ።
1: Jordan Henderson, who scores barely a minute into his Stamford Bridge debut. How about that for a start? Welcome to Chelsea indeed. Caicedo snapping in to win it back. It was a good save from Petrovic. Henderson again managed to work it back to Rodgers. Bournemouth punch drunk. It's two! Rodgers' effort flicked off somebody.

0: ዝበላ ክምስል ኣብ መበል 92 ዶ ካብ ሰሎና ከብ ዝረኸተ ሸቶ እቲ ፀወታ ሓደ ብሓደ ተዛዚሙ ኣብዛ ፀወታ ናይ ቶተንሃም ሳቪዮ እዩ ብልሰ ፀዋታይ ተባሂሉ ተሰይሙ ድሕቲ ፀወታ ኣሰልጣን ቶተንሃም ሮበርቶ ዲ ዘርቢ ኣብ ዝሃቦ መግለፂ ከም ዝመስለና ኣብዚ ናይ ሎም ዓመት ስፖርት ፅቡቕ ኢና ንፃወ ዘለና ናብዛ ፀወታ ክምለስ እንተኮይነ ግን ኣንጻር ዓባይ ክለብን ብሉፃት ተፃወቱን ዘለዋ ክለብ ኢና ተጋጢምና ኣቀዳማይ እብረ ክልተ ሸቶታት ክኾና ዝኽእላ ዕድላት ኣባኺና ኢና ቀዳማይ ክፋል ካልኣይ እብረ ተሳቂና ቀያሕ ካርድ ምቕያር እዩ ነይሩ እቲ ምኽንያት ድሕር ዛ ቀይሕ ካርድ ግን ካብ ተፃወተይ ዝተረኣየ ወኒ ቁኑዕ መልሲ እዩ ነይሩ ምኽንያቱ ሸቶ ከነ መዝገብ ተንቀሳቂስና ኢና ረኺብና ድማ በቲ ሓደ ወገን ይግባኣና እዩ ክብል ድማ ክለቡ ማዕረ ብምፍላይ ከም ዝሐገሶ ተዛሪቦም ናይ ዩናይትድ መዘኑ ማይክል ካሪክ ብግድኡ ዝተሓዋውሰ ፀወታ እዩ ነይሩ ኣብ መጀመርታት ፀወታ ከቢድና እዩ ብዝተፈላለዩ ምኽንያታት ሙሉእ ብምሉእ ኣብኡ ኣይነበርናን ብዳይ ግዜ ምንባሩ ክትዕዘብ ትኽእል ኢኻ ተፃወተይ ግን ኣብቲ ፀወታ ዓብዮም ኣብ ካልኣይ ብረ ግን ኣብ ኩሉ ዝሓሽና ነርና ፀወታ ከምቲ ዝደለናዮ ኣብ ከምዚ ዝበለ ፅቡቕ ደረጃ ንምብፃሕ ክንሪኦ ድማ ይግባእ ነቶም ኩነታት ከነመሓድሮም ኣሎና ኣብ ዝተፈላለዩ ፀወታታት ዝምዝገባና ዘለዋ ድንጉያት ሸቶታት ክጎዳእና ተዓዚብና ኢና ስራሕ ከም ዘሎና እውን ተዓዚበ ኣለኹ ክብል ተዛሪቦ
1: Spurs with all sorts of possession middle touch in and it's the tiniest of little touches from Dominic Solanke and Spurs somehow managed to fashion a goal right at the death
0: zu khabarkum ta'azabti nilom sedalwa somna ofsamta sports abzi fitsam selamikitalkum azina namaskum storfu merbatir tv na hadgokum salam

0: ሰላም ዝኸበርኩም ተኸታተልቲ መደብ ቀስቲ ድሕነት ንሎሚ ድማ ዝኸበርኩም ተኸታተልትና ኣብ በዝሓለፈ ሰሙን ካብ ዘጋጠሙ ሓደጋታት እንታይ ክንምሃር ንኽእል ብምባል ኢና ገለ ካብቶም ዘጋጠሙ ሓደጋታት ሒዝናልኩም ቀሪብና ዘለና። እዛ ኣብ ስእሊ ንዕዘባ ዘለና ሓደጋ ቅድሚ ዝተወሰነ መዓልትታት ኣብ መስመር ኣስመራ መቐርካ ኣብ ከባቢ ፀዓዘጋ ዘጋጥመት ሓደጋ እያ። እንታይ እዩ ትጠንቂ ሓደጋ? እንታይ ሳዕብን ከወሪዱ ኣሎ? ካብኡ ኸ እንታይ ና ክንምሃር ብዝብል ኣርእስቲ ድማ ነቲ ምዝ ሓደጋ ዝመርመረ ኣባል ፖሊስ ትራፊክ ዝገበርክዎ ዕላል ኣሎ ተኸታቲልና ንመለስ።
1: እዚ ሓደጋ ብዕለት 26/9/226 ሰዓት 16:45 በትናትና ቋፃፅራ ወታደራዊ ቋፃፅራ እዩ ኣጋጢሙ። መኪና ሃየንዳ እያ ካብ ኣስመራ ተወጊሳ ንመቐርካ እያ ትኸይድ ነራ። እዚ ሰብዚ ነዛ ማኪና ሒዝዋ ብዝነበሮ ሓደገኛ ኣመራርሓ መጀመርያ ምስ ቢንቶ እዩ ተጋጭዩ። ምስታ ቢንቶ ምስ ተጋጨወ ድሕሪ ና ታቢንቶ ፀዲፉ ብኣርባዕተ እግራን ላዕሊ እያ ትገብር ሰባት ፅዒኒ ነይሩ። ኣብዚ 9 ብከቢድ ተሃሪሞም 2 ብቐሊል እዮም ተሃሪሞም ዘለዉ። ብዚ ፀብፃብ ከምዝነፅሮ ዘሎ ብዝነበሮ ፍጥነት ዝያዳ ሰብ ውን ፅዒኑ ካብቲ ዝግብኦን ላዕሊ ፅዒኑ ነይሩ። ምስ ቢንቶ ተጋጭዩ ከዓ ናብ ቢንቶ ኣትዩ እዩ ዝግምጠል። ኣብ ልዕልታ ማኪና ከዓ ዳርጋ ናብ ካብ ጥቕሚ ወፃኢ ገይርዋ ክንብል ንኽእል ኢና። ከቢድ ሃስያ ኣውሪዱላ ኣሎፍታ ተሽከርካሪት ኣብ ቢንቶ ውን ከምኡ ብተመሳሳሊ ቢንቶ ውን ከቢድ ዕንወታ በፂሑ ኣሎ። ዋላ እኳ ሞት እንተዘይሃለወ ከቢድ ኣካላዊ ጉድኣት በፂሖም እዮም። ገሊኦም ኣብ ኦፕሬሽን ኣትዮም ኣለው። ከቢድ ናይ ዓፅሚ ማሃረምቲ ናይ ርእሲ ማሃረምቲ ዘጋጠሞም ኣለው። ስለዚ ዛጊት በዚኦም በዚ ሰዕበ ሞት ኣይሰማዕናን ኣለና። ግን ከቢድ ሃስያ ናብ ልዕሊ ሰባት ከቢድ ስንክልና ሕዱር ናብ ዝኾነ መጉዳእቲ ዝበፅሐ ዝተሃርሙ ኣለዉ። እዚ ምስ ናይ ኤጋር ናይ ኤዳው ናይ ርእሲ ዝኣመሰለ ማሃረምቲ ዘጋጠሞም ከቢድ ሃስያ ዝፈጠረሎ ነዊሕ ግዜ ንክሓዊ ዝወስደሎም ገሊኦም እውን ሕዱር ሕማም ኮይኑ ብነብሶም ከም በሰላ ዝቕፅል ሃስያ በፂሕዎም ኣሎ። ኣብዚ ኣዴታት ኾና ኣቦታት መንእሰያት ኩሎም ብሓፈሻ ኣብዚ ሓደጋ እዚ ዝተሳተፉ

0: አለይቲ ስድራ ቤት ጎየይቲ ናበይቲ ንስድራ ቤት ናበይቲ ዝነበሩ እዮም ሃስያ እዚ ሃስያ ኣለዎም ምክንያቱ ኣለይቲኦም ንስድራ ቤት ጠወርቲኦም እዚኣቶም ኩሎም ክንዲ ዝምልኡ የጉድሉ ኣለዉ ንሕክምና ዝወፅእ ወፃኢታት ንዕኦም ንምሕካም ግዜ ብዙሕ ነገራት ሰሪሕካ ክንዲ ትምልእ መሊስካ ካብቲ ኣቕሚጥካ የፀናሕካ ወይ እውን ካብቶም ገለገለ ዝሕግዙካ ንዕኡ ንምሕካም ዝወፅእ ወፃኢታት መወዳእታ የብሉን ስለዚ ሃስያ ኣለዎ
1: ዝኸበርኩም ተኸታተልትና ኩሉ ግዜ ተሽከርካሪት ኣብ እንመርሓሉ እዋን እንተኣ ግቡእ ኣጠቃቅማ ወይ ድማ ውሑስ ትራፊካዊ ምንቅስቃስ ዘይነዘወትር ኮይና እቲ ከጋጥም ዝኽእል ሓደጋ ከምዚ ኣብዚ እንዕዘቦ ዘለና እዩ ስለዚ ኩሉ ግዜ ኣብ ምንቅስቃሳትና ሓደገኛ ኣመራርሓ ኣወጊድና በቲ ግቡእ ትራፊካዊ ምንቅስቃስ ክንንቀሳቀስ ድማ በዚ ኣጋጣሚ መልእኽቲ ከነመሓላለፍ ንፈቱ ብዘይካዚ ዝኸበርኩም ተኸታተልትና ዕለት 30 ወርሒ 9/2026 እውን ኣብ ከባቢ ቢያሳ ሚካኤለ ዘጋጠመ ሓደጋ ኣብ ሴማፎሮ ነይሩ ኣብቲ ቦታ ከምዚ ንዕዘቦ ዘለና ኣብ መንጎ መኪናን ብሽክለታን ዘጋጠመ ሓደጋ እዩ እቲ ጠንቂ እንታይ እዩ ነይሩ ቀይሕ ትሒዝካ እንተ ትጓዓዝ ኮንካ ቀይሕ ተዋሂብካን ከሎ ጠጠዋ ክንትብል ክትሰግር እንተ ትፍትን ኮንካ እቲ ከጋጥመካ ዝኽእል ሓደጋ እዚ ንዕዘቦ ዘለና እዩ ንዝያዳ ሓበሬታ ንዝርዝራዊ ሓበሬታ ኣብ ከመይን እንታይን ኩነታት ኣጋጢሙ ተኸታቲልና ንመለስ

ስዎ ክንሰግር ንዕዘቦ ኣለና። እዛ ብድሕሪኡ ትስዕብ ዘላ ተሽከርካሪት እውን ብተመሳሳሊ ክልቲኦም ነቲ ቀይሕ ትሒሶም ክሰግሩ ንዕዘቦም ኣለና። ኣብዚ እውን ብተመሳሳሊ መራሕዛ ኢR8A2268 ዝታርጋኣ መኪና ቀይሕ ሃልዩ እንዳ ቁፀረትን ከላ ብኣንጻሩ እተን ብካልእ ኣንፈት ዝርከባ ድማ ቀጢላ ተዋሂቦን ብዝሒ ዘለዎን ተሽከርከርቲ እንዳሰገራን ከለዋ እዩ ነቲ ቀይሕ ጢሒሱ ናብቲ ማእከል ክኣቱ ንዕዘቦ ዘለና። ዕግታ ክፈጥር እውን ንዕዘቦ ኣለና። ኣብዚ እውን መራሒዛ ኢR1A5544 ዝታርግኣ መራሒ ተሽከርካሪት ቀይሕ እናቆፀረን ከሎ እዩ ጥሒሱ ብማእከል ክሓልፍ ንዕዘቦ ዘለና። ምናልባት ኣብዚ በቲ ቀጢላ ተዋሂቦ ዘሎ ቦታ ዝመፃ ተሽከርከርቲ ስለ ዘየለዋ ዳኣ እምበር ክሳብ ክንደይ ሓደጋ ከጋጥም ይኽእል ነይሩ ምግንዛብ እውን ኣገዳሲ እዩ። ኣብዚ እውን መራሕዛ ኢR1C9222 ዝታርግኣ መራሒ ተሽከርካሪት ብዘለዎ ፍጥነት ገና ቀይሕ እንዳቆፀረን ከሎ እዩ ሸለል ብምባል ጢሒስዎ ክሓልፍ ንዕዘቦ ዘለና። በዚ ዝነበሮ ፍጥነት እንትርአ ተዓዚብናዮ እውን ነተን በቲ ካልእ ኣንፈት ዝመፃ ዘለዋ ቀጢልያ ተዋሂቦን ዘለዋ ተሽከርከርቲ ስለዘይነበራ እምበር እሰን ተዋሂቦን ሓልፋ እንተ ዝነብራ ግን ብዚ ዝነበሮ ፍጥነት ከቢድ ሓደጋ ከጋጥም መኽኣለ ነይሩ። መራሕዛ ኢR1C6663 ዝታርግኣ መኪና ከምዚ ንዕዘቦ ዘለና ብዘለዎ ፍጥነት ቀይሕ እናቆፀረን ከሎ ክሓልፍ ወይ ድማ ክሰግር ሴማፎሮ ከምዚ የፍቅደሉ እናሓበሮ ጠጠው ክብል ዝግብኦን ከሎ ብዘለዎ ፍጥነት ክሰግር ኢና ንዕዘቦ ዘለና። ነታ ቀጥልያ ተዋሂብዋ ክትሓልፍ ዝግባኣ ዝነበረት ተሽከርካሪት እውን ዕግታ ክፈጥረላ ንዕዘቦ ኣለና። እቲ ቀጥልያ ተዋሂብዎ ዘሎ መስመሮ ሓልዩ ኩነታት ናይ ፅርግያ ተኸታትሉ ይሰግር ስለ ዝነበረ እምበር እሱ ቀጥልያ ተዋሂብኒ ኢሉ ትኺሉ ይሰግር ተዝነብር እውን ሓደጋ ከጋጥም እውን ይኽእል ነይሩ እዩ ከምዚ ንዕዘቦ ዘለና ማለት እዩ። ኣብዚ እውን ከምዚ ንዕዘቦ ዘለና መራሕዛ ኢR1A1246 ዝተረግኣ መኪና ቀይሕ ተዋሂብዎ ጠጠው ኢሉ ፀኒሑ ኣብ መንጎ ገና ምቁፃር ከየቋረፀትን ከላ ቀይሕ ኮላ ይ ክሰግር ንዕዘቦ ዘለና። ስለዚ እዚ እውን ብመሰረቱ ጥሕሰትን ጌጋን ምዃኑ ምግንዛቡ ኣገዳሲ እዩ። ስለዚ ዝኸበርኩም ተኸታተልትና ከምዚ ክንዕዘቦ ዝፀናሕና ኣብ ሴማፎሮ ኣብ እናኣትወሉ እዋን ኩሉ ግዜ ቀይሕን ቀጢላን ሓሊና ክንሰግር በዝጋጣሚ መልእኽተይ ከመሓላልፍ ይደሊ። ንቕሓትና ክብምባል ሓደጋታትን ሳዕቤናቶምን ንከላኸል። ሰላም።

0: ኣሎ ሓደ መምህር ኣብ ኣለቦ ካብ ኣለቦ ኩሉ ግዜ መንሽ መስለኩም ዓወት ይድበሃል ንዓኻትኩም ነዞም ደቅና ኩልኹም ካብቶም ንኣሽቲ መውዓለ ህፃናት ጀሚርካ እቶም ድጀመርኩምን ዓመት ዝነበርኩምን ሕጂ ሓደሽቲ ዘለኹምን ከምኡውን ኣብ ኩሉ ኮሌጃት ዘለኹም ኣብ ኩሉ ቤት ትምህርትታት ዘለኹም ተምሃሮ ፀቡቕ ምጅማር ግበረልኩም በለለይ ስለዚ በለኒ ንዓወት ብሓባር ነጣቅ ኣሉ ንሕና ከዓ ንዓወት ቀንዲ ተኸታተልናን ኣራሚናን ኣድናቂናን ስለዝኾነ ከዓ ብሽም ሃለው ቆልዑ የቐኒልና እንዳበልና መደብና መደብ ሃለው ቆልዑ ንጅምራ መኽፈቲት ሸውሃት ሳላጣ ጅርጅር ክበኩም እየ ሕጂ
1: ቆልዑ ግዜኦም ብግቡእ ክጥቀምሉ ንሓግዞም ብኩሉ

0: ግርም ጅርጅር ከመይ ነራ ፅቡቅ ዶ ነራ ከረም ሕጂ ሸውሃት ተኸፊታ ሸውሃትካ ተኸፈተት ብምልእቲ እታ መደብና ውሕጥ ከተብልዋ ኢኹም ሕጂ እምበኣር ሕጂ ከዓ ኦ ገመል ረባዕ ናብ ገመል ረባዕ እንታይ ኮንት ሽዳ ሽዳ ሽዳ ተራራራራራ
1: ሽዳ ሽዳ ሽዳ
0: ናብ ንኡስ መደብ ሽዳ

0: ብራኡ እዛ ጓለ ከመይ ኣለኸ?
1: ፅቡቅ።
0: ከመይ ትኾነ?
1: ፅቡቅ ኣለ።
0: ከመይ መፅኸ?
1: ፅቡቅ።
0: ባባ መን ሽሙ?
1: ተስፉ ንጉሰ። ተስፉ ንጉሰ።
0: ማማ ኸ?
1: ፍሮይን በየነ።
0: ዓወል ማማ መን ሽማ?
1: ፍሮይን በየነ።
0: ብራዎ እዛ ጓል ሕጂ ተባራቢርክ። መጀመርታ ሙሉእ ስም ክንገርና ሕጂ ክለ
1: ስሜ ኤፍራታ ተስፉ፣ መምህር ኤፍራታ ተስፉ እዩ። ኣመሓዳሪት ናይ ቃሮራ
0: መምህር ኢኸ? ኣመሓዳሪት ናይ ቃሮራ ኸ ኢኸ? ብራቦ እዛ ጓል ትፈትዮ ብልዐ ኸ? ምግቢ ምግቢ
1: ምግቢ ሽሮ ሽሮ
0: ሽሮ ታ ቁጥሪ ሓደ ትፈትዮ እያ ሽሮ። ኣብ ከክንደይ መዓልቲ ትበልዕ ሽሮ?
1: ሓደ ግዜ ስሕስሕት ስሕስሕት ኢልካ
0: ሕጂ ኤርትራስ እንታይ ክትከውን ትደልየ?
1: ካብ ናይ ኣፍሪቃ ስኒ ተዝለዓለት
0: ዝለዓለት ብምንታይ?
1: ብዝኾነ ስራሕ ብዝኾነ ስራሕ
0: ብዝኾነ ስራሕ። ብትምህርቲ ኸ ስኸ እንታይ ክትኮን ትደልየ?
1: ትምህርቲ ፅቡቅ ነጥብ ረኺበ መምህር ኮይነ
0: ኣመሓዳሪ ትኾን ሸ ብርዖ ዘጓለ ሕጂ ሸማንተ ስእሊ ብዝኸርየት ሕራይ ራይ ራእይ በልብሲ ተዓዘብ ሸክ እብራሂም ሱልጣን ኣብ ቁፅሪ ሓደ ኣቦና ሸክ እብራሂም ሱልጣን ኣብ ቁፅሪ ክልተ ሪፈረንደም ድሕሪ ናፅነት ምርጫ ተገበረ ሪፈረንደም። ኣብ ቁፅሪ ሰለስተ መቃብር ሓርበኛታት መቃብር ሓርበኛታት። ኣብ ቁፅሪ ኣርባዕተ ተጋደልቲ ኣርባዕተ። ኣብ ቁፅሪ ሓሙሽተ ፋብሪካ ባናቶ ራይ ፋብሪካ ተልክ ፈሊጥክ ኣላ። ኣብ ቁፅሪ ሽዱሽተ ራይ ዲጋጋሕቲ ላይ ኣጆኹ ዲጋጋሕቲ ላይ። ኣብ ቁፅሪ ሸውዓተ ሕክምና ኣብ ሜዳ ተጋደልቲ ማለት እዩ ሕክምና ተጋደልቲ እዚ። ኣብ ቁፅሪ ሸውዓተ ልክዕ ከማኺ ቤት ትምህርቲ ሰውራ ተምሃሮ እዮም ቤት ትምህርቲ ሰውራ እዚኦም ተምሃሮ ሒዝክ ደለኺ ቁፅሪ ንቅድሚት ደስ ዝበለኪ ቁፅሪ ክልተ ጀሚር ክለኺ ሕራይ ኣብ ቁፅሪ ክልተ እንታይ ነይሩ?
1: ሪፈረንደም
0: ድሕሪ ናፅነት ነይሩ። ባዕልኹም መልሱ ምስኣኹንኩም ኣመሓዳሪት ናይ ኣበኺ ቃሮራ ቃሮራ ዶብ ሱዳን እዩ ዓረብ ከማን ፅቡቅ ትኽእል እዩ ፍሉጥ እዩ ከለመል ዓረብያ ፅቡቅ ሉቀተ ዓረብያ ማለት እስከ ሪፈረንደም ብዕላ ንልዕቲ ዛጓለ ቀፅሊ ቁፅሪ ሓደ ኢልክ ለኸዎ ካብ ክልተ ናብ ሓደ መን ነበረ?
1: ሸክ እብራሂም ሱልጣን።
0: ሸክ እብራሂም ሱልጣን ሓርበኛ ኣቦና ሸክ እብራሂም ሱልጣን ምስ ኣቦይ ወልደ ኣብ ኮይኖም ምስ ክልተ ሓርበኛታት ቃሎስ ነይሮም እሶም እንተኮይኖም ኣብዚኣ ክረአ እዮም ሕጂ እንተኮይኖም ከጣቅዓልኪ የ ሽዑ 20 ነጥብ ለኪ ኣብ ክልተ ጅባኺ ናይ ቅድሚት ማለት እዩ እስከ ሸክ እብራሂም ስልጣን ሕራይ ቀፅሊ ኣርባዕተ ኣርባዕተ እንታይ ነበሩ?
1: ኣርባዕተ ተጋደልቲ
0: ተጋደልቲ ተጋደልቲ እንተኮይኖም ክልተ ሽኮሪናታት እቲሓደ ብሬን ፒኬ ዝሓዘ እቲ ሓደ ከዓ ይርኢ ነይሩ ክሪኣ ኢና ኣብ ብሬን ዳሓዘ ዝተቀይኑ ክሪኣ ኢና ኮፍ ኢሉ ተጋዳላይ ነዋልካ ነዋልካ ነዋልካ እብሎ ነይሩ ማለት እዩ ክሪኦ ኣናርያ ትኩሰለ ተጋዳላይ ሪኢኸ ነዋልካ ነዋልካ ነዋልካ ነዋልካ ካብሎ ነይሩ እዚ እጂ ቀፅሊ ሸሞንተ ሸሞንተ ሸሞንተ እንታይ ነበረ?
1: ቤት ትምህርቲ ሰውራ
0: ቤት ትምህርቲ ሰውሮ ዜሮ ኣብዙሕል ትርክብ ወይ ምህሮ ማንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንንን ኮይና ንፉዓት እዮም ዳሕራይ ፓይሎታት ዝኾኑ ዳሕራይ መርከበኛታት ዝኾኑ ኩሉ ፅፍሕታት ዘለዉ ቤት ትምህርቲ ሰውራ መበል 50 ዓመት ከዓ ክበዓል እዩ ሕራይ ቀፅል ዎ ሸውዓተ ሕራይ እንታይ ነበረ
1: ሕክምና ኣብ ሜዳ
0: ሕክምና ኣብ ሜዳ ሕክምና ኣብ ሜዳ እቶም ቤት ትምህርቲ ሰውራ ዝነበሩ ተጋደልቲ ኮይኖም ኣብ ዝተፈላለየ ወራራት 8 ወራራት ተኸየደ ተሳቲፎም እዮም። ብዙሓት ኣብ ሻትሻይ ወራር ከማ ብዙሓት ዋጋ ከፍ ኢሎም ተሰዊኦም እዮም ቤት ትምህርቲ ሰውራ። እስከ ሕክምና ኣብ ሜዳ ፍራዋ እዛ ጓለ ናይ መወዳእታ ሓሲብኪ 365 ኣለዋ ኹ ቁፅሪ ሓሲብኪ ቃዕ ኣበለየን እንጂ 6 ዒልክለኺ ሕራይ እንታይ ነበረ
1: ዲጋጋሕተለይ
0: ንበይነኺ እስኺ ንበይነኺ መበል ክንደይ ወፂኢ ክትምህርቲ ቀዳመይቲ ካብ ክንደይ ክፍሊ
1: ካብ ራብዒ ሰስተ
0: ዕልልል ክሉ ዶ ነዚ ቀዳማይ ክፍሊ ዕልል ክሉ ንሕና ግን ስለ ደይሰማዕናዮ እስክክንሪኣ መቐፅ ምድያ ዲጋ ጋሕቴላይ ንሕና ግን ቲ ዕልልታ ስለ ደይሰማዕናዮ በቻኽ ዕልል በልልና ዕልልልልልልልል ክጅ

0: በልካነ ልልልል ፈትን እያ በለክስታይ ድሓ ኣሰየ ሰና ሰየ ሰና ስከሊ
1: ኣሰየ
0: ሰና ተዓዊትና ትምህርትና ኣሰየ ኣሰና ቀዳማይ ወፂና ስከሊ ዳማይ ና ደርብ ዳማይ ወፂና ቀዳማይ ደርብ ከምዚኣ ክልተ ግዜ ቀዳማይ ወፂና ቀዳማይ ወፂና ብራዎ ዛጓለ ኣንበሳ ግርም ውድድር ከመይ ነይሩ ተወዳዲርኩም ዶ እዛ ውድድር እዚኣ ብዙሕ ሰብ እዩ ድፈትዋ ብዙሓት ቆልዑት ኢኹም ትድውሉልና ብጣዕሚ ኢኹም ትሕገሱ ምክንያቱ መበራበሪት ኣእምሮ እያ ነብስካ ትፍትሾ ሓንጎልካ ትፍትሾ መንፋዓትካ ትፍትሾ ስለዚ ኩሉ ግዜ ክትወዳደሩ ኣለኩም ተወዳዳራይ እንድሕር ኮንካ ከዓ ዕውት ትኸውን ፅባሕ ንግሆ እቲ ድበለፀ ኣእምሮ ሒዝካ ትዓቢ ማለት እዩ ምእዙዝ ከዓ ትኸውን ምእዙዛት እኒኹም እዞም ደቀይ ሕራይ እምበኣር ሕጂ ናብ ዓፍት ተራራራ ዓፍት ፓፓፓፓም እግል ንኡሽ ዋዕቢ ትፈትዎ መዓት ኢኹም እዛ መእተዊት ናብ ንኡስ መደብ ዓፍት መምህር ብጫ እዩ ክመፀና እንታይ ኮን ክብለና እዩ ብሓባር ንርአዮ እስከ
2: ጓለይን ወደይን መኽበርቲ ስድራ ቤቶም መኽበርቲ ጎሮ ቤቶም ክፃወቱ ከይዶም ክላዓኹ ከይዶም ልክዕ ኣብ ሰዓቶም ዝምለሱ ንቤቶም ንዕሩኽቶም መቕርቦም ክላሶም ዝኾኑ ኣብነት ሓቂ መቐነቶም ዘይፈትዎ ሓሶት ወዘቕለቕ ዘይብሎም መሬት እተኣኮት እንትርፎ ኣብ ሓቂ ንሓንቲ ስድሪ እኳ ዘይብሉ ሸተታት ጹንዓት ኣብ መትከል ቤቶም እያ መሰረት ኩሉ ካብ መጥበሲኡ ቤትካ እያ ሕመረት ብቤትካ ትፈሽል ብቤትካ ትዕወት ኣብ ቤቱ ዘይተነጥቀ ኣብ ቤቱ ዘይተሃንፀ የብሉን መሰረት ብቐሊሉ ፈርስ ከም ኣብ ሑፃ ተደኮነት ሽዑ ይኸውን መፃወቲ ጓና ካብ ርሑቕ ዝመፀ እንከሎ ዝሞተ ከምዛ ዘይነበረ ብፍላይ መሃይምቶ ኮይኑ ፊደል ዘይቆፀረ ዘሞትዎ ይመስሎም ምሁራት ወረርቲ ዝብሉ ንሕና ኢና ሰብ ስረ ጸላእቱ ይጉስጉሱ ጸጋታቱ ክዘምቱ ናይ ዘይተመሃረ ስለዚ ንበለፀላ ንማሙቕ ገዛና ፅኒኢልና ንስማዓዮም ምኽሪ ስድራ ቤትና ንመሃር ንፅዓር ኣብ ንኡስ ዕድሜና ንበገስ ንለዓል ማህደርና መፅሓፍና ጥራ ዝናሒዝና ካብ ማዕዶ ከነለሊ ፈተውትና ጸላእትና ከነማሓድሮ ሃብትና ጸጋታት ሃገርና ጓኖት ከየሽካዕልሉሉ ንሕና ብጠጠውና ንመሃር ንመሃር ነብረሃያ ሽግና ንመርሽ ንጓዓዝ ብሓባር ሰጢምና እንሆ ጎደና ሓርነት ህያብ ጀጋኑና ከምታ ዘረከቡና ንረክብ መጻኢ ወለዶና ኣብ ታሪኽ ከይንሕተት ከይንሕተት ሓደራ ኩላህና እንተተቆርሚማ እንተተሸርሚማ ተዘኻኽረና እያ ምስላ ቦታትና ዘይተማህረ ኣየድሕን ዘይተወቕረ ኣየጥሕን እዮም ኢሎም ምዒዶም ምሂሮምና ሃየን መሃር ኩላህና ቆልዑ ዓበይትና ንኣሽቱና ብሰላም ክንነብር ከነኹርዓ ሃገርና ዘይተማህረ ይመሃር ዝተማሃረ ይምሃር ይኹን ጭርሖና ዓወት ንሓፋሽ ዓውቴ እግር ርሒብ ገቢል ሸዓብ ኤረትርያ ኣነስር ለጀማሂር ቪክቶሪቱ ደማስስ
0: ግርም ከመይ ነራ መምህር ብጫ እንታይ በለ ብዛዕባ ትምህርቲ ብዛዕባ ሓፈሻዊ ኩሉ ትንክፍክፋዕ ብልዋ ሓቀይ ኩሉ ግዜ ግን ምፉዓት ተምሃሮ ስለ ዝኾንኩም ዋላ ሓደ ኮ ይ ሕማቅ ተምሃራይ ደይብልኩም እዞም ደቀይ ኩሉ ግዜ ግን ካብ ዘለካዮ ንላዕሊ ዓመት ንዓመት እንዳነፋዕካ ከይድካ ገዛኻ ብብልጫታት ምልእ ተብሎ ልዕሊ ዝኾነ ግን ብልጫ ምሽካም ጥራይ ደይኮነስ ኣእምሮካ ዝበለፀ ሊክ ኮንካ ፅባሕ ንግሆ ናይ ግብሪ ሰራሕተኛ ምስ ኮንካ ልክዕ ነዛ ባቡር በዕልኹም ቅጥቀጥ ኣብልኩም ስርሕ ነዚ ገዛውቲ ስርሕ ነዚ ፅርግያ ስርሕ ነዛ ነፋሪት ስርሕ ነዛ ማኪና ስርሕ ነዚ ክዳውንትና ስፊፊፊፊ ነዚ ጫማና ስፊፊፊ ሽዑ እንታይ ዋላ ሓንቲ ፀገም የብልናን ማለት እዩ ዘም ደቀይ

ከምኡ ከም ትኸውኑ ከዓ ስለ ዝኣምን ብጣዕሚ ብጣዕሚ እየ ዝሕጓስ ባኣኹም። ሕጂ እታ ተዋሂባትና ድነበረት ግዜ ከዓኒ ኣብሲዓው ተወዲኣ ስለ ዘላ ብሓንቲ ንእሽተይ ነገር ኣይነግረኩምን ብኣኣ ክንውድእ ኢና እዚኣ ንዓኸቡ

0: ባህደር ታሪክ ኤርትራን ኤርትራውያንን ኣብ ጉዕዞን ናፅነት
1: ኣለም ኮማንድስ ሳልሕ
2: ኣስከሳዕብን
0: ማህደር ሕብረተሰብ ኤርትራ ኣብ ትሕቲ መግዛእቲ ዳሲሳ ለግዛትን ብድሆታቱን ገድልን ማሕበራዊ ህይወትን ኣብ ካሜራ
3: እዚ ድርስ ዘይትገድፍየ
4: ብኢደዋኒኑ ኩናት ከዓ እትፍቅድ መስለኪ
5: እቲ ሓሳቦም እኮ ዝፅላ ኣይኮነ
0: ጾር ደቂ ኣንስትዮን ዕዳ ውሳነ ንእስነትን እተርኢ ማህደር ሓቂ ምንባር ጓሂኣን ሓጎሳን ደበስቓያን መከርኣን ብውሕልል ኣዛናትዋ ከተዘምቱ ዝተሃንፀ
6: ሕማ ናይ ሰብኩ ሓሲበት ይፈልጥ ሽግር መከራ በልሕ ዝስሕበሎሲ
0: ተኸታታሊት ፊልም ኣብ ኤሪ ቲቪ ኣብ ቀረባ ጊዜ
3: ውሸካ
0: አፍራይ ሚኒስትሪ ዜና አቅራቢ ቢስ ፕሮዳክሽን ደራሲ ሌተናል ኮሎኔል ዮናስ ተዓገስ ዳይሬክተራት ሌተናል ኮሎኔል ዮናስ ተዓገስን ሳሙኤል ሓድጉን ማህደር ሓቂ ኣብ ቀረባ ጊዜ ኣብ ኤሪ ቲቪ

0: ጠብዓኒ ሸገና ካልእ ቀድየት ስብክ ወስግም ሰበትሊ ሸዓብ ኩሉ ከተማት ግሊ ርከብ ቀድሪ ዓላ ስካንላ ምድርየት እትልወክድሊ ኩሉ ለህላ ከተማት ግሊ ትወጀ ትግሎም ሸዓብ እንደትከምከማ ኩሉ ከተማት እትጅማያት ግሊ ርከብ ወመንበረቱ ሳብተት እግሊ ሳይር መጅሁድ ገብአ እብሊ አርዱ ግሊ ዓምር ወጀራዲን እንደወደው ግነፍሶም እንደቀድረው ወእስግ ግዋረ ባካት ኩሉ ጅንስ ሐምለ ወፈዋክ እንደወጀደው ምናፌቶም ግሊ ትደረሮ ቃድራም ህለው
1: ምዚ ናይ ሓውሰብ ሳግማዊ ኣካይዳ ድማ ኣብ ተዘርጊሑ ኣብ ኩሉ

0: ቦታታት ተዘርጊሑ ብምህላው ዝተፈላለየ ንዕኡ ንምርካብ ዝግበር ኣገልግሎታት ኣሎ ማለት እዩ። ፅቡቅ ዕድል ኮይኑ ዝበዝሐ ናይ ካችመንት ናይዚ ካችመንት ናይ ዝተካልጠና ኣብ ናና ትሕቲ 5 ኪሎ ሜትር ንግብ ኢሉ ዝርከብ ስለ ዝኾነ ወላቶም ሳጊሞም ዝመፁን ኣብዚ ንብሎ ዘለና ከባቢ ስለ ዘሎ ዝኾነ ናይ ኣውትሪች ወይ ናይ ኣውትሪች ክታበት ገለ የለን። እንተኾነ ኣብ ግዜ ክራማት ምስ ናይ ክራማት ዝተሓዝ ሕማማት ኣብ ዝረኣየሉ ወይ እውን ዝኾነ ተደራቢ ስራሕ ኣብ ዝህልወሉ ግን ናብኡ ከይድካ ዝግበር ኣገልግሎታት ኣለዎ ማለት እዩ። ንኣብነት ከም ኣብ ምክትታል ሕማም ኣሶ ኣብ ክራማት ብብዝሒ ስለ ዝረአ እዚ ድማ ምስቲ ብብዝሒ ሳጊሙ ዝመፅ ህዝቢ ዝተሓሓዝ ብምዃኑ ነዚ ህዝቢ እዚ ንምርካብ ኣብ ትካል ጥዕና ይኹን ኣብ ከባቢኡ ኣብ ዝሰፍሩሉ ግዜያዊ መንበሪኦም ዝተፈላለየ ናይ ምርምራን ናይ ሕክምናን ኣገልግሎታት ይወሃብ ማለት እዩ። ኣገልግሎት ምክትታል ነፍሶ ጦራት ኢልና እንዳሕሪ ጀሚርና ፅቡቅ ኣፍልጦ ወይ እውን ተቐባልነት ነዚ ኣገልግሎት ስለ ዘለዎን ልዑል ኣገልግሎት ኢና ንህብ ኣብ ትካልጠና እንዳመፃ እንተወሓደ ሓንቲ ግዜ ምክትታል ገብረን ማለት እዩ። ምናልባት ምስቲ ዝርግሐን ገለገለ ፀገማት ኣብቲ ዝረሓቐ ክፋላት ንብሎ ዘለና ቦታታት ዝረአ ናይ ትራንስፖርት ፀገም እቲ ዝድለ ናይ 8 ክፍለ ግዜ ምብፃሕ ዘይክብፃሕ ይከኣል። እንተኾነ እንተወሓደ ሓንቲ ግዜ መፅያ ዝኾነ ነፍሶ ጦር ምርመር ከም ዘለዋ ወይ እውን ኣገልግሎት ትረክብ ከም ዘለዋ ልዑል ኣፍልጦ ስለ ዘለዎን ኩሉ ግዜ ካብቲ ትፅቢ ዝግበረሉ ልዕሊ 100 ሚእታዊት እዩ ዝህረ ማለት እዩ እቲ ኣገልግሎት። እዚ ድማ ብሩእ ወይ ብርዱእ ምክንያት ምስቲ ናይ ህዝቢ ሸዕብ መፅኡ ዝግልገሎ ካብቲ ናትና ህዝቢ ንላዕሊ ኣገልግሎት ከም ንህብ ዘርኢ ማለት እዩ። ኣብ ኣገልግሎት ሕርሲ እንተመፂና ድማ ኣገልግሎት ሕርሲ ቅልጡፉን ስሉጡን ክኸውን እዩ ዘለዎ። ስለዚ እቲ ዝበዝሐ ኣብ ከባቢና ዝርከብ ህዝቢ ነዚ ኣገልግሎት እዚ ንክረክብ ኣይፅገምን እዩ። ውሕድ ኢሉ ኣብ ርሕቕ ዝበለ ቦታታት ክሳብ 5 ኪሎ ሜትር ኣብ ዝርጋሕ ቦታታት ዝርከባ ነፍሶ ጥራት ወይ ኣዴታት ግን ናብ ኣገልግሎት ንክረኽባ ክሽገራ ይረኣየን። ነዚ ንምፍታሕ ድማ ሓደ መፀበይ ነፍሶ ጥራት ተሃኒፁ ብግቡእ ግልግል ኣለዎ ማለት እዩ። ናብቲ ዝድለ ወይ 100 ሚእታዊት ኣገልግሎት ንክረኽባ ድማ ይፀዓረሉ ኣሎ። ካልእ ተወሳኺ ኣብ ህፁፅ ሓገዝ ኣብ ዝድለየሉ ግዜ ናይ ኣምቡላንስ ሓገዛት ብምግባር ነፍሶ ጦር ወይ ኣደ ካብ ቦታ ንክትመፅእ እውን ይሕገዛየን ማለት እዩ። በዚ ድማ እቲ ኣገልግሎት ሕርስን ጥንስን ናብ ዝለዓለ ወይ ናብ 100 ሚእታዊት ክብ ንምባል ኣብ ዝያዳ ፃዓር ርከብ ማለት እዩ። ከም ዝበልክዎ እውን ኩሉ ኣገልግሎታት ዳርጋ 100 ሚእታዊት እዩ ዝህረ ማለት እዩ። እቲ ንደልዮ ዓላማስ ዓመታዊ ንበፅሖ ኢና ማለት እዩ። ካልጥዕና ከምዚ ዓዲሙ ዝበልኮ ኣዝዩ ኣብ ርእሲቲ ብዙሒ ተቐማጢ እዩ ዘለዎ ንብዙሕ ተደራቢ ህዝቢ ሽዕብ እውን ኣገልግል ህዝቢ ዞባ ሽዕብ ማለት እዩ። ስለዚ ዓመታዊ ሕፅረት ኣጋጥሚ ማለት እዩ ወይ ፅበት ክፍለታት የጋጥሚ። ኣብ ርእሲ እውን ታዛዓ ቤት ትካል ጥዕና እንዳሃለወት መደቀሲ ሕሙማት ወይ እውን ሕሙማት ደቂሶም ዝእለይሉ ክፍሊ እውን ወይ የብላ ክትስራሕ ከላ ንንኡስ ዓቕሚ ተባሂላ ስለ ዝተሃንፀት ናብ መደቀሲ ክፍልታት ዘለዎ ወይ ናብ ማእከላይ ደረጃ ዘለዎ ትካል ጥዕና ክትሰጋገር ኣይከኣለትን ማለት እዩ። ነዚ ሓፈሻዊ ሚኒስትር ጥዕና ሒዙ ዝሰርሓሉ መደብ ኣለዎ። ንኩለን ንኣሽቱ ትካላት ጥዕና ወይ መደበር ጥዕናታት ዝበሃላ ናብ ማእከል ጥዕና ወይ እውን ናብኡ ካብ ኣውዝ ዓበየ ኮማዊ ሆስፒታላት ንክምዕ ብላ ዝብል ሓፈሻዊ ናይ ሚኒስትር ጥዕና ውጥን ኣሎ። ኣብ ርእሲ እዚ ድማ ምስ ምሕዳር ከባቢታት እናተረዳዳእካ ክግበር ዝከኣል ነገራት ወይ መፍትሒታት እውን ይናደየሉ እዩ። ስለዚ ክትዓቢ የድልያ እዩ። ንክትዓቢ ድማ ሚኒስትር ጥዕና ይኹን ምምሕዳር ንዞባ ቀፃሊ ኣብ ምሕታትን ኣብ ምስራሕን ይርከብ ማለት እዩ።
1: ብዕድ ከተማት እጅትማዕየት ሓቲ ናይ ሕክምና ሰልፍ ሰሓት ተሰሓት ርእካ

ዕዙ ሰላምታና ተቐብሉ ፈኖ ናብ ምክታል ትከቡ ዝኸድኩም ተዓዘትና ከመይ ተምሲ እዩ ሰዓት 9 ኣኺሉን ሎም ሰሉስ 13 ጥቅምቲ ዝተዳለዎ ዜናዊ መሰናዶ ሒዘልኩም ቀሪብ ኣለኹም። ንምክታልኩም ብክብሪ ዝዕድም ስኻትኩም ፀንሕ ሚካኤል ሓድጉ ፍሎማግ ምቀነጥታት ውፍሎም ኣብ ኣቑርደት ብደረጃ ዞባ ዝተወደበ ኣብ ስርዓት ምዘና ዘተኮረ ስልጠና ንመምህራን ተዋሂቦ ኣብ ንኡ ዞባ ባፅዕ ብቕዓት ትምህርቲ ኣብ ማእከላይ ደረጃ ንምብራኽ ሓበራዊ ፃዕሪ ከም ዘድሊ መዘኻኸሪ ቀሪቦ ቤት ፅሕፈት ትምህርቲ ንኡ ዞባ እምና ሓይሊ ንኣብነቶም መምህራን ኣተባቢዑ ኣብ ዜናታት ወፃኢ ሰሜን ኮርያ ክሳብ ግዝኣት ኣሜሪካ ኩንጨፍ ዝኽእል ሓድሽ ባላስቲካዊ ሚሳይል ከም ዘፍሬት ኣፍሊጣ። መንግስቲ ፖላንድ መጥቃዕታት ፎኪስ ብረት ንምግታት ፀጥታዊ ስርሒት ክካየድ ኣዚዙ። ኣብ ፈረንሳ ብልዕሊ መርበባት ዓበይቲ ትካላት ውሃብቲ ኣገልግሎት ሰፊሕ መጥቃዕቲ ሳይበር ተኻይዱ። ዝርዝር ዜና ብጨንፈር ሚኒስትሪ ትምህርቲ ዞባ ጋሽባርካ ዝተወደበ ስርዓት ምዘና ዘተኮረ ስልጠና ብ111 ጥቅምቲ ኣብ ኣቑርደት ንመምህራን ተዋሂቦ። ኣብቲ ካብ 16 ንኡ ዞባታት ንዝተዋፅኡ 130 መምህራን ሓለፍቲ ስነ መምህርና ሱፐርቫይዘራትን ርእሰ መምህራንን ዝተዋሃበ ስልጠና ምዘና ኣብ ውጥን ምህሮ ኣተረጓጉማ ትሕዝቶ ምዘና፣ ምዘና ንጭቡጥ ውፅኢት ምዘናን መሰረታዊ ምዕባለ ትሕዝቶን ከምኡ ውን ግደ ምዘና ኣብ ገስጋስ ትምህርቲ ዝብሉ ዛዕባታት ቀሪቦም። ዕላማ ናይ ስልጠና ኩልንትናዊ ብቕዓት መምህራን ኣለሊኻ ልክዓዊ ምዘና ከም ዝሰርፅ ንምግባር ከምኡውን ሰልጠንቲ ኣገባባት ምዘና ተረድዮም ኣብ ተግባር ዘውዕልሉ ባይታ ንምፍጣር ምዃኑ ኣብ ሚኒስትሪ ትምህርቲ ሓላፊ ጨንፈር ምዘና ሃገራዊ መርምራ ኣቶ ግርማ ኣለም ተኪአን ሓላፊ ኣሃዱ ምዘና መምህር ትኩእ ተኽለ ሃይማኖትን ገሊፆም። ኣብ መወዳእታ ሓላፊ ጨንፈር ሚኒስትሪ ትምህርቲ ዞባ ጋሽባርካ መምህር ያሲን መሓመድ ኣብ ዘመሓላልፎ መልእኽቲ እቲ ምስ ምጅማር ኣካዳማያዊ ትምህርቲ ዝተዋሃበ ስልጠና ኣብ ምምሕያሽ ብቕዓት መምህራን መስርሕ መምሃርን ምስተምሃርን ዘለዎ ረብሓብ ግምት ኣትዩ ናብ ኩሎም መምህራን ኣብያተ ትምህርቲ ንምብፅሑ ከም ዝስራሕ ብምጥቃስ ሱፐርቫይዘራት ዕቱብ ምክታል ክገብሩን ተግባራውነቱ ተረጋጊፁ ውፅኢት ክግምገምን ኣተሓሳሲቦም።

0: ኣብኑ ዞባ ባፅዕ ብቕዓትን ደረጃን ትምህርቲ ንምብራኽ ሓበራዊ ፃዕሪ ክሕይል መዘኻኸሪ ቀሪቡ ወኪል ኤሪና ኢብራሂም ዑመር ብመልክዕ ፀብጻብ ዘዳሎ ትሕዝቶ ያቆብ ገብረ ትንሳኤ ከቕርቦ እዩ
1: ኩለንትናዊ ብቕዓትን ደረጃን ትምህርቲ ብሓፈሻ ናይ ማእከላይ ደረጃ ከዓ ብፍላይ ንምብራኽ ሓበራዊ ፃዕሪ ከም ዘድሊ ውፅኢት ሃገራዊ ምርምራ ሻምናይ ክፍሊ ኣብ ንኡ ዞባ ባፅዕ ንምግምጋም ብ12 ጥቅምቲ ኣብ ዝተቓንዐ ኣኼባ መዘኻኽሪ ቀሪቡ ኣብቲ ርእሰ መምህራን ሱፐርቫይዘራት ኣመሓደርትን ወለድን ዝተሳተፍዎ ኣኼባ ሓላፊ ትምህርቲ መምህር እስማዒል ሳልሕ ብቕዓትን ደረጃን ተምሃሮ ከም ምባል መምህራን ምስ ኣመሓደርትን ዓበይቲ ዓድን ተዋሂዶም ዕቱብ ፃዕሪ የካይዱ ከም ዘለዉ ኣብሪሁ ርእሰ መምህራን ኣብ ዘቕረብዎ ጸብጻባት ብቕዓትን ውፅኢትን ተምሃሮ በብኸባቢኡ ብብዙሕ ምኽንያታት ከም ዝፈላለ ብምሕባር ብኩራት ኣብ ተምሃሮን መምህራንን ልሕሉሕ ምክእታል ወለዲ ከምኡ ውን ሸለልትነት ተምሃሮ ኣብ ማኣዲ ትምህርቲ ካብቶም ቀንዲ ጠንቂ ትሑት ውፅኢት ከም ዝኾኑ ገሊፆም ኣብ ጨንፈር ትምህርቲ ዞባ ሰሜናዊ ቀይሕ ባሕሪ ሓላፊ ኣህዱ መሰረታዊ ትምህርቲ መምህር ዓሊ ኣሕመድ ብወገኑ ጽፈትን ብቕዓትን ትምህርትን ምሕያል ዝግበር ጻዕሪ ናይ ኣብያተ ትምህርትን መምህራንን ጥራይ ዝግደፍ ስለ ዘይኮነ ተራናበርክቶን መላእ ሕብረተሰብ ብሓፈሻ ወለድን ኣብ መሓደርትን ድማ ብፍላይ ወሳኒ ከም ዝኾነ ሓቢሩ ተሳተፍቲ ኣብ ዝቐረበ ጸብጻባት ዓሚቕ ክትዕ ድሕሪ ምክያድ እርጋን ኣብያተ ትምህርትን ሕፅረት መምሃሪ መጻሕፍትን ካብቶም ንኣካዳምያዊ ንጥፈታት ባዕሉታት ጸልዉ ዘለዉ ስለ ዝኾኑ ቈላሕታ ክወሃቦም ተማሕጺኖም ኣብ መሓዳሪ ከተማ ባጽዕ ኣቶ ዋሂለ ኣስፋ ኣብ ዝሃቦ መዛዝም ቓል እቲ ገምጋም ዘሎ ብልጫታትን ድኻማትን ብምልላይ ቅልጡፍ ፍታሕ ንምንዳይ ዝድረኽ ከም ዝኾነ ብምብራህ ተረናበርክቶን ሕብረተሰብ መሻርክቲ ኣካላትን ክዓዝዝ ጸዊዑ ብኻልእ ወገን ቤት ጽሕፈት ትምህርቲ ኣብ ንእዞባ ባጽዕ ተኣታትዩ ምስ ዘሎ ሓድሽ ኣገባብ ምዘና ተምሃሮ ዘላሊ ርክብ ብ10 ጥቅምቲ ምስ ሱፐርቫይዘራት ርእሰ መምህራንን ኣመሓደርትን ከም ዘካየደ ወኪል ኤሪና ሓቢሩ
0: ቤት ፅሕፈት ትምህርታ ብንኡ ዞባ ኣምና ሓይልን 83 ኣብነታውን መምህራን ርእሰ መምህራንን ኣመሓደርቲ ኣብያተ ትምህርትን ብ8 ጥቅምቲ ኣብ ሓውሲ ከተማ ኣምና ሓይልን ክደብዕሩን ኣተባቢዑ እቶም መምህራን ኣብ ኣታሕዛን ኣመምህራን ብሉፃት ከምኡ ውን ምስ ወለድን ኮሚቴ ትምህርትን ፅቡቅ ዝምድና ብምፍጣር ውፅኢታዊ ስራሕ ንምስልሳል ልዑል ተራ ዝተፃወቱ ኮይኖም መዳልያ እዮም ተሸሊሞም ሓላፊ ስነ መምህርና መምህርቲ ክስተ ገብረ ክርስቶስ ኣብ ዘስምዖ ቃል ንብሉፃት መምህራን ምትባዕ ብቕዓት ትምህርቲ ንምሕያል ኣብ ዝካየድ ፃዕሪ ሓጋዚ ምዃኑ ሓቢሩ ሓላፊ ትምህርቲ ኣብቲ ንእዞባ መምህር ተስፋይ ተኸስተ በገሩ ጎንጎን እቲ ብውህደት ኣካላት መንግስቲ ዝካየድ ዘሎ ፃዕሪ ኣብ መስርሕ መምሃሪ ምስትምሃርን ንዝተዋፈሩ ብሉፃት መምህራን ምትባዕ ኣብ ውፅኢት ተምሃሮ እወታዊ ፅልዋ ከም ዘለዎ ኣብርዮ ምትባዕ ንሓላፍነታውያን መምህራን ንሞያ መምህርናን ብሓፈሻ ኣብቲ ዓውዲ ንዝተዋፈሩ ድማ ብቐንዱ ዓብዪ ሞሳ ምዃኑ ዝገለፀ ሓላፊ ጨንፈር ሚስ ትምህርቲ ዞባ ደቡብ መምህር ህብቲ ህዝጊ ኪዳነ ዕቤት ትምህርቲ ንምርጋፅ መምህራን ፃዕሮም ክሕይሉ ዘኻኺሮ ኣብ መወዳእታ ግዜያዊት ኣመሓዳሪ ንዞባ ኣምን ሓይሊ ወይዘሮ ትርሓስ ፍቓዱ መምህራን ረኺቦሞ ዘለዉ ሽልማት ዝያዳ ሓላፍነት ከም ዘሰክሞም ተገንዚቦም ዓፀፋ ክሰርሑ ተማሕፂና ኣብ ንኡዞባ እምና ሓይሊ ካብ ቅድመ ትምህርቲ ክሳብ ካልኣይ ደረጃ ዝተዘርግሓ 112 ኣብያተ ትምህርቲ ኣለዋ ኣብ ከሰላ ሱዳን እትርከብ ብማሕበረኮም ኤርትራውያን እትለ ቤት ትምህርቲ ኣልኣመል ኣብ ሃገራዊ ምርምራ ሻምናይ ክፍሊ ብሉፅ ውፅኢት ንዘመዝገቡ ተምሃሮ ኣተባቢዓ ኣብቲ ብቤት ፅሕፈት ባህላውን ትምህርታውን ጉዳያት ኤምባሲ ኤርትራ ኣብ ሱዳን ማሕበረኮም ኤርትራውያን ኣብ ከሰላን ኮሚቴ ወለድን ዝተወደበ ስነስርዓት ካብ ቀዳማይ ክሳብ ሳልሳይ ዝወፁ ብሽክለታታት እቶም ካልኦት ድማ ንታሽዓይ ክፍሊ ዘድልዮም መፅሓፍቲ ተሸሊሞም ኣቦ ወንበሪ ኮሚቴ ወለዲ ኣቶ ጃምዕ ሳልሕን ወኪል ሚስ ትምህርቲ ሱዳን ኣብ ዞባ ከሰላን ኣብ ዘስምዖ ቃል ብሉፅ ውፅኢትን ኣካይዳን ናይታ ቤት ትምህርቲ መርኣያ ተገዳስነት መምህራንን ወለድን ከም ዝኾነ ብምጥቃስ ንዝካየድ ዘሎ ውህር ፃዕርታት ሞጊሶም ሓላፊ ቤት ፅሕፈት ባህላውን ትምህርታውን ጉዳያት ኤምባሲ ኤርትራ ኣብ ሱዳን መምህር በኽረት ፅን ሃብተ ሚካኤል ብወገኑ እቲ ኣጋጣሚ ምስ ቅንያት ዝኽሪ መበል 50 ዓመት ምምስራት ቤት ትምህርቲ ሰውራ ምፅምባሉ ፍሉይ ትርጉም ከም ዘለዎ ብምጥቃስ መንግስቲ ኤርትራ ካብ እዋን ሓርነታዊ ቃልሲ ጀሚሩ ኣብ ሱዳን ንዝነብሩ ዜጋታቱ ዘዋድዶ ኣገልግሎት ትምህርቲ መግለፂ ናይቲ ምትእሳር ዜጋታት ምስ ሃገሮም ብምርጋፅ መንስያት ብባህልን ክብርታትን ሕብረተሰቦም ንክክስከሱ ዘለዎ ንፁር ራእይ ከም ዝኾነ ገሊፆ ወለድን ተምሃሮን ኣብ ዝሃቦ ርእቶ ኣብ ዝቕፅል ጉዕዞ ትምህርቲ ዝበለፀ ውፅኢት ንክምዝገብ ከም ዝሰርሑ ቃልኣትዮም እቲ መደብ ብባህላዊ መሰናድኡታት ዝተሰነየ ነይሩ

ዝኸብርኩም ተዓዘብቲ ስዕቡ ዝቐርብ ዜናታት ሃገራት ወፃኢ ክኸውኑ ምክትታልኩም ክትቅፅሉ ደጊመ ብኽብሪ ዕድም። ዜናዊ ምስናዶ ኤርቲቪኹም ትከታተሉ ዘለኹም ዝኸብርኩም ተዓዘብቲ ስለምክትታልኩም ኣዘየመስግን። ዜና ወፃኢ ሰሜን ኮርያ ክሳብ ግዛኣት ሕቡራት መንግስትታት ኣሜሪካ ኩንጨፍ ዝኽእል ሓድሽ ባላስቲካዊ ሚሳይል ከም ዘፍሬት ኣፍሊጣ። እቲ ሚሳይል ካልኦት ሃገራት ንምጥቃዕ ዘይኮነ ልኡላውነት ሃገሩ ንምውሓስ ዓለመ ምዃኑ ፕረዚደንት ኪም ጆንግ ኡን ሓቢሩ። እቲ ዘመናዊ ኣፅዋር ክበፅሖ ዝኽርሕ ቀጥራይ ዘይኮነ ልክዕነቱ ናይ ምውቃዕ ብቕዓቱ ልዑል ምዃኑ እውን ፕረዚደንት ኪም ጆንግ ኡን ብተወሳኺ ኣረድዩ። ደቡብ ኮርያ ብውሽጣዊ ዓቕማ ዘፍሬቶ ልዕሊ ፍጥነት ድምፂ ዝውንጨፍ ሚሳይል ኣብዝሓለፈ ቀረባ መዓልታት ድሕሪ ምፍታናያ ሰሜን ኮርያ ታክቲካዊ ባላስቲክ ሚሳይል ከም ዝፈተነት ይፍለጥ። ክመጻእ ዝኽእል ጸጥታውን ወታደራዊ ስጋኣት ንምምካት መፍረ ዘመናዊ ኣፅዋር ክብ ከም እተብሉ እያ ሰሜን ኮርያ እትገልጽ። መንግስቲ ፖላንድ መጥቃዕታት ፎኪስ ብረት ንምግታእ ኣብ ሓያሉ ከተማታት ሃገሩ ጸጥታዊ ስርሒት ክካየድ ኣዚዙ። እቲ መንግስቲ ነዚ ትእዛዝ ዘመሓላለፈ ካብ 7 ክሳብ 10 ጥቅምቲ ጥራይ ኣብ ዝተፈላለየ ኣብያተ ትምህርቲ 3 መጥቃዕታት ፎኪስ ብረትን ስሕለትን ድሕሪ ምክያዱ እዩ። በቲ መጥቃዕታት ብሕዱ 15 ሰባት ከም ዝቆሰሉ ዝሓበሩ ጸብጻባት ገለ ኣብያተ ትምህርቲ ስጋኣት ንምውጋድ ኣገልግሎት ወንዚፈን ምህላውን ኣረድዮም። መንግስቲ ፖላንድ ገበነኛታት ንምህዳን ልዕሊ 24,000 ተወሰኽቲ ኣባላት ፖሊስ ጸጥታን ሰራዊትን ከም ዘዋፈረ ገሊጹ ኣሎ። ዛጊድ ተኻይዱ ብዘሎ ስርሒት ልዕሊ 140 ጥርጡራት ኣብ ትሕቲ ቀይዲ ከም ዝኣተዉ ዝገለጹ ሰብ መዚ ጸጥታ ፖላንድ ዘይተወሰነ ግዜ ከም ዝቕጽል ኣፍሊጡ። እዚ ኣብ ዝተፈላለየ ከባቢታት ፖላንድ ዝተኻየደ መጥቃዕታት ሳዕቤናት ብሕታዊ ዋነት ብረት ምዃኑ ምስ ኩነታት ሃገር ቅርበት ዘለዎም ወገናት ይጠቕሱ። ኣብ ፈረንሳ ኣብ ልዕሊ መርበባት ዓበይቲ ትካላት ውሃብቲ ኣገልግሎት ሰፊሕ መጥቃዕቲ ሳይበር ከም ተኻየደ ማዕከናት ዜና ሓቢረን። እዚ ናይ 12 ጥቅምቲ መጥቃዕቲ ብቐንዱ ንመኽዘናት ኣብያተ ምግብን ሱፐርማርኬታትን ዕላማ ዝገበረ ምንባሩ ዝጠቐሱ ሰብ ስልጣን ፀጥታ ፈረንሳ ብሰንኩ ከቢድ ቁጠባውን ዋታውን ክሳራ ከም ዝሰዓበ ኣረዲኦም። እቲ መጥቃዕቲ ኣብ ልዕሊ መዝሃሚታትን ልዑል መጠን ዋዒ ብምፍናው ከም ተፈጸመ እዩ ዝቃላሕ ዘሎ። ቀዳማይ ሚኒስተር ፈረንሳ ሰበስቲያን ሎርኖ ነቲ ፍጻመ ብዝርዝር ንምምርማር ንሃገራዊ ትካል ድሕነት ሳይበር ሃገሩ መምርሒ ይብሎ። ዕዳጋታት ፈረንሳ ምስ ስጳኛ፣ ፖርቱጋል፣ ፖላንድ፣ ጀርመንን ቤልጅምን ብመርበባት ስለ ዝራኸብ እቲ መጥቃዕቲ ነተን ሃገራት ከይተረፈ ብኣሉታ ክጸሉ ከም ዝኽእል ግምታት ኣሎም። ኤሮጳዊ ሕብረት ኣቐዲሙ ካብ ዘጽድቆ ዝዓበየ ምዃኑ ዝገለጾ እገዳ ኣብ ልዕሊ ሩስያ ከም ዝውስን ሓቢሩ። እዚ ሓድሽ ሽጉምቲን ወተሃደራዊ ኢንዱስትሪ ብቐንዱ ድማ ንመፍረ ኣፅዋር ዕላማ ዝገበረ ምዃኑ ሚኒስትራት ጉዳያት ወጻኢቲ ሕብረት ገሊጾም። እቲ እገዳ ተግባራዊ ምስ ኮነ መፍረ ሚሳይላት ሩስያ ብኸቢድ ከም ዝህሰ እቶም ሚኒስትራት ኣሚቶም ኣለዉ። ይኹን እምበር እቲ ውጥን ኩናት ዩክሬን መፍትሒ ክኸውን ከም ዘይክእል ዝገለጸ መንግስቲ ሩስያ እቲ ሕብረት ተጻባኢ ስጉምታት ካብ ምውሳድ ክሕየብ ጸዊዑ። እቲ እገዳ ምስ ዝትግበር ኣብ ልዕሊ ኤሮጳዊ ሕብረት ከቢድ ቁጠባዊ ስምብራት ዝገድፍ ናይ መልሰ ግብሪ ስጉምቲ ከም ዝውሰድ ድማ ኣጠንቂቑ። ኤሮጳዊ ሕብረት ኩናት ዩክሬን ካብ ዝውላዕ ንድሓር ኣብ ልዕሊ ሩስያ ናይ 21 ዙርያታት እገዳ ከም ዘጽደቐ ሩስያ እውን ተመጣጣኒ ምላሽ ከም ዝሃበትሉ ጸብጻባት የረድዉ። ኣብ 2026 ዕለታዊ ኣስታት 1.4 ቢልዮን በርሚል ክበፅሕ ተገሚቱ ዝነበረ ወሰኽ ጠለብ ነዳዲ ናብ 400,000 በርሚል ከም ዝወረደ ውድብ ኣፍሬትን ለኣኽትን ነዳዲ ማለት ኦፔክ ሓቢሩ። እቲ ኣሃዝ ካብቲ ኣቐዲሙ ዝተኣመቶ ብ71 ሚእታዊት ከም ዝጎደለዩ እቲ ውድብ ገሊጹ ዘሎ። ኣብ ጽላ ጸዓት ዝተገብረ ትሑት መጠን ወፍሪ ከምኡ እውን ኣብ ዓለም ብሓፈሻ ዞባ ማእከላይ ምብራቕን ኤውሮጳን ድማ ብፍላይ ዝተኸስተ ጸጥታውን ወተሃደራውን ቅሉላው ካብ ሳዕቤናት ናይቲ ክስተት ምዃኖም ተሓቢሮ። ኣብ 2027 ወሰኽ ጠለብ ነዳዲ መዓልታዊ ናብ 1.7 ሚልዮን በርሚል ክብ ክብል ከም ዝኽእል ግምታት ክኢላታት ኣሎ። ዋጋ ነዳዲ ኣብ ዕዳጋ ዓለም $100 ንበርሚል በፂሑ ከም ዘሎ ጸብጻባት የረድዎም።

ህዝባዊት ሪፓብሊክ ቻይናን ቪየትናምን ንግዲ ወፍርን ፀዓትን ኣብ ዝርከብዎም ፅላታት ዘለዎን ሓበራዊ ንጥፈታት ንምስፋሕ ተረዳድየን። ቀዳማይ ሚኒስተር ቻይና ሊ ኬኪያንግ ትማል 12 ጥቅምቲ ምስ ላዕሎት ሰመዚ ቪየትናም ኣብ ከተማ ቤጂንግ ኣብ ዘካይሮ ዝርብዩ እቲ ምርዳእ ተበፂሖም። ብዘይካዚ ክልቲን ሃገራት ኣብ ምምዕባል ቴክኖሎጂ ብቐንዱ ድማ ሰብ ሰርሖ ብልሒ ብሓባር ከም ዝሰርሓ ኣብቲ ርክብ ኣፍሊጠን። ኣብ መዳይ ትምህርቲ፣ ባህሊ ከምኡ ውን ርክባት ህዝቢ ምስ ህዝቢ ከምዝ ተሓጋገዛ እውን ገሊፀን ኣለዋ። ኣብ ፖሊሲ ሓንቲ ቻይና ዘለዋ መርገፂ ዘነፅረት ቪየትናም ኣብ ደሴ ታይዋን ንዝግብር ግዳማዊ ምትእትታው ከም እትቃወሞ ኣብቲ ኣጋጣሚ ሓቢራ። ኣብ 2025 ልዕሊ 290 ቢልዮን ዶላር ዝግመት ንግዳዊ ምልዋጥ ዘካየዳ ቻይናን ቪየትናምን ኣብ ዝሓለፈ 9 ዋርሕ ናይ ዝዓመ እዚ ልዕሊ 250 ቢልዮን ዶላር ምልዋጥ ኣካይደን ኣለዋ። ኣብ ፅላት ሰብ ሰርሖ ብልሒ ዝግበር ዘሎ ገዚፍ ወፍሪ ኣብ ዕቤት ቁጠባ ዓለም እወታዊ ተራ ክፃወት ከም ዝኽእል ኣህጉራዊ ማዕከን ገንዘብ ኣሚቶም። ኣብ 2027 ቁጠባ ዓለም ባስታት 3 ሚትያት ክዓቢ ከም ዝኽእል ዝገመተ እቲ ማዕከን ዝዓበይ ክፋሉ ኣብ ቴክኖሎጂ ብዝግበር ዘሎ ወፍሪ ከም ዝፅሎ ኣረድዩ። ከም ውፅኢት ናይቲ ወፍሪ ቁጠባ ኤስያ ካብቲ ኣቐዲሙ ዝተገመቶ ባእስታት 1 ሚትያት ክዓቢ ተኽእሎ ከም ዘሎ ኣህጉራዊ ማዕከን ገንዘብ ገሊጹ ኣሎ። ህዝባዊት ሪፓብሊክ ቻይና፣ ደቡብ ኮርያ፣ ጃፓንን ታይላንድን ዝርከበን ሃገራት ኤስያ ኣብ ፅላት ሰብ ሰርሖ ብልሒ ገዚፍ ወፍሪ የካይዳ ከም ዘለዋ እዩ ዝጥቀስ። ደረጃ ዓለም ኣብ 2026 ኣብ ፅላት ሰብ ሰርሖ ብልሒ ኣሳት 2.7 ትሪልዮን ዶላር ወፍሪ ከም ተገብረ ዝጠቐሱ ጸብጻባት እቲ ኣሃዝ ኣብ ዝመፅእ ዓመት ኣሳት 3.5 ትሪልዮን ዶላር ክበፅሕ ከም ዝኽእል ይእምቶም። ክልተ ኣሜሪካውያን ክኢላታት ናይ 2026 ተዓወቲ ሽልማት ኖቤል ኣብ ስነ ቁጠባ ኮይኖም ንሳትሆም ንምምሕያሽ ቁጠባዊ ፖሊሲ ዝሕግዝ ዝሓሸ ኣገባብ ብምትእትታዎም ነዚ ዓመታዊ ኣብ ሽወደን ዝውሃብ ኣህጉራዊ ሽልማት ከም ዝበቕዑ ተገሊፆም። በዚ ድማ ክልቲኦም ብሓባር 1.2 ሚልዮን ዶላር ተሸሊሞም ኣለዉ። ንናይ 2025 ሽልማት ኖቤል ኣብ ስነ ቁጠባ ፈረንሳውን ሆላንዳውን ከምኡውን ካናዳውን ክኢላታት ብሓባር ከም እተዓወትሉ ይዝከር። ዜናታት ምዛም ቀንዲ ነጥብታቱ ክደግመልኩም፣ ኣብ ኣቑርደት ብደረጃ ዞባ ዝተወደበ ኣብ ስርዓት ምዘና ዘተኮረ ስልጠና ንመምህራን ተዋሂቡ። ኣብ ንኡ ዞባ ባፅዕ ብቕዓ ትምህርቲ ኣብ ማእከላይ ደረጃ ንምብራ ሓበራዊ ፃዕሊ ከም ዘድሊ መዘኻኽሪ ቀሪቦ። ቤት ፅሕፈት ትምህርቲ ንኡ ዞባ እምኒ ሓይሊ ንኣብነቶን መምህራን ኣተባቢዑ። ኣብ ዜናታት ወፃኢ ሰሜን ኮርያ ክሳብ ግዛኣት ኣሜሪካ ክንጨፍ ዝኽእል ሓድሽ ባላስቲካዊ ሚሳይል ከም ዘፍሬት ኣፍሊጣ። መንግስቲ ፖላንድ መጥቃዕታት ፎኪስ ብረት ንምግታት ፀጥታዊ ስርዒት ክካየድ ኣዚዙ። ኣብ ፈረንሳ ብልዕሊ መርበባት ዓበይቲ ትካላት ውሃብቲ ኣገልግሎት ሰፊሕ መጥቃዕቲ ሳይበር ተኻይዱ። ዝኸብርኩም ተዓዘብቲ ሎም ሸሰዳሎ ዜናዊ ምሰናዶ ኣብዚ ይፍፀም። ስለምክታልኩም ኣዝየ መስኪ ምስተረፉ መርባት ቲቪ ሓድጎኩም ብወገነግም ሰላም።

0: ማደር ታሪክ ኤርትራን ኤርትራውያንን ኣብ ጉዕዞን ናፅነት
1: ኣለም ኮማንደስ ሳልሕ
2: ኣስከሳዕብን
0: ማህደር ሕብረተሰብ ኤርትራ ኣብ ትሕቲ መግዛእቲ ዳሲሳ መግዛትን ብድሆታቱን ገድልን ማሕበራዊ ህይወትን ኣብ ቃሚራ
3: እዚ ትርኢ ዘይትገድፍ
4: እየ ብኢደዋኒኑ ኩናት ካ እትፍቅድ ዶ መስለኪ
5: እቲ ሓሳቦም እኮ ዝፅላ ኣይኮነ
0: ጾር ደቂ ኣንስትዮን ዕዳ ውሳነ ንእስነትን እተርኢ ማህደር ሓቂ ምንባር ጓሂ

0: ደስታን ሓጎሳን ደበስቃያን መከርኣን ብውሕልል ኣዛናትዋ ኸተዘንቱ ዝተሃንፀ
1: ሕማ ናይ ሰብኩ ሓሲብ ይፈልጥ ሽግር መከራ በልሕረይ ዝስነመሲ
0: ተኸታታሊት ፊልም ኣብ ኤሪ ቲቪ ኣብ ቀረባ ጊዜ
2: ውሸታ
0: አፍራይ ሚኒስትሪ ዜና አቅራቢ ቢስ ፕሮዳክሽን ደራሲ ሌተናል ኮሎኔል ዮናስ ተዓገስ ዳይሬክተር ሌተናል ኮሎኔል ዮናስ ተዓገስን ሳሙኤል ሓድጉን ማህደር ሓቂ ኣብ ቀረባ ጊዜ ኣብ ኤሪ ቲቪ ባጋጣሚ

0: ሰላም ኩብራት ተዓዘብቲ፣ ኩነታዊ ድራማ ማለት ሲትኮም እንዳዝማም ካብ 2019 ጀሚራ ንኣፍታ 7 ዓመት ንተዓዘብቲ እናዘናግአት ዝተፈላለየ መልእኽቲ ክትሕልፍ ጸኒሐና ኣላን። ከም መቐጸልታ ናይቲ ኣብ ውሱን እዋን ዝግበር ዝነበረ ግምጋም ድማ ሕጂ እውን ኣብ ኩሉ ኩርናዓት ሃገርና ዝርከቡ ወኪላት ዜና ዞባታትን ንኡሳን ዞባታትን ምስ ተዓዘብቲ እንዳዝማም ዘካየድዎ ቃለ መሕትት ኣብ 2 ሰንበት ከፋፊልና ከነቕርበልኩም ኢና። ንወኪላት ዜና ዞባታትን ንኡሳን ዞባታትን ድማ ብልቢ ነመስግን።
1: ተክሊት ሃይለ ሚካኤል ይበሃል። ኣብ ባንኪ ኣባይትን ንግድን ጨንፈር ተሰነይ ከዓ ከም ኣሲስታንት ኣካውንታንት ኮይነ ይሰርሕ ኣለኹ። ሕጂ ርእቶ ናይ እንዳዝማም ንዝምልከት፣ እንዳዝማም ብሓፈሻ እዛ ሲቲኮም እዚኣ ነዊሕ ዝበለ ዓመታት ኣሳልያትና፣ ምስኣ ድማ ንሕና ተሳሊና ቀፂልና ኢና። ሕጂ ኣነ ብጣዕሚ እየ ዘድንቕ እታ ሲቲኮም ሲ ከምቲ ልክዕ ዓብ መልብ ሞዛይክ መሃሪ ኣዘናግዒ ሓባሪ ኢሎም ነቲ ሞዛይክ ሙሉእ ነቲ ትሕዝቶ ዝገልፅዎ እታ እንዳዝማም ሲ ከምኡ ንድሕር ኢልና ገሊፅናያስ ኣይ ንእሳን እዩ እንዳዝማም ካብኡ እየ ዓቢለ ኣነ ዝገልፆ። ምክንያቱ ንኩሉ ዓብይ ይኹን ንእሽተይ፣ ንኩሉ ማሕበረሰብ ኩሉ ተሳቲፉ ወይ ከዓ ብህንጥዩነት መንፈስ ክከታተላ ዝኽእል ዋሓዚ ዝኾነ ሲቲኮም እያ። ሕጂታ እዩ ፍሉይ ናታ ሓደ ጥርኑፋት እዮም፣ ከምዚ ስድራ ቤት እዮም። እቲ ዳርጋ በቃ ስድራ እዮም። እቲ ዋሓዚ መሳጢ እዩ ንኩሉ ሰብ ማለት እዩ። እቲ ካልእ ፍሉይ ዓይነት ኣንግላዊ ንሪኦ ከዓ ንሕብረተሰብ ዝጠቅም ነገራት እዩ። ኣስተምሃሪ ዝበዝሐ ጎና ኣነ ክዕዘባ ከለኹ ከም ሰብ ብውልቀይ ማለት እዩ ኣዝዩ መሃሪን ቁም ነገር ዘለዎን እዩ። ብዋዛም ሲሉ ኣብ ነብሲ ወከፍ ስጉምትኻ ክእርመካ ዝኽእል ነገራት እዩ ዘለዋ ማለት እዩ።
2: ሕጂ ብዛዕባ እንዳዝማም ክዛረብ እንዳሕር ዳኣ ኮይነ ሓፈሻ ውርኢቶ ኣብ ሰሙን ተቐርብ ኮይና ጥበቕት እያ። ልዕሊ ኩሉ ደስ ዝብለካ ከዓ መሃሪትን ኣዘናግዒትን ምዃና። እቲ መሃሪት ዘብሎ ኩነታት እንዳሕር ዳኣ ኮይኑ ከዓኒ ዘሎ ኩነታት ሓፈሻዊ እያ ተምፆ እቲ ዘሎ ወላ ክቕየር ምሻሎ ኣብ ባህልና ዘሎ ድዩ ብዙሕ ነገራት ዘሎ ደይድሊ ነገራት ንገብሮ ስቲል ንገብሮ ዘለና ነገራት ሲ ንዕኡ ክትቅይሮ ብመንገዲ ዳዝማም ንኩሉ ህዝቢ ዓለም ስለ ትዝርግሖ ብጣዕሚ ደስ ዝብለኒ እያ። ክቕፅልዎ ረዮም ድላብኦ ማለት እዩ።
3: ሽመይ ከማል መሓመድ እስማዒል ይበሃል። ኣባል ጨንፈር ባህሊ ዞባ ስነ ባሕሪ ኣባል ቤት መዘከር እየ። ብዛዕባ ተኸታታሊት ወይ ከዓ ሲትዌሽናል ኮሜዲ እንዳዝማም ክዛረብቲ ኮይነ

0: ሓፈሻ ውርኢቶ ሓደ ካብቲን ካብቶም ውሑዳት ኣብዚ ሃገርና ውሑዳት ሲትኮም ፈሬን ካብቶም ውሑዳት ሲትኮም ንነዊሕ እዋናት ዝኸደት ሓንቲ ተኸታታሊት ወይ ከዓ እዋናዊት ድራማ እያ። ብዛዕባ እታ ፊልም ሓፈሻ ወገምጋም ክህብቶ ኮይነ ሓደ እቲ ትህቦም ታርጌት ወይ ከዓ እቲ ተመሓላልፎ መልእኽቲ እንድዩ ኣብ ብዙሕ ኣርእስ ዝተመርከሶ እዩ። ምክንያቱ ዛስዋይ ና ሲትዌሽናል ኮሜዲ ኢልና ሲትዌሽናል ዝኾነ ሓበሬታ፣ ሲትዌሽናል ዝኾነ ኣካይዳ፣ ሲትዌሽናል ዝኾነ ዘጋጠመ ነገራት ብመልክዕ ድራማ ናብ ህዝቢ ንመቕራብ እዩ። እቲ ኣገዳሲ ዝገብሮ ዛዕባኻ ገዝጋስ እዩ። ስለዚ ጎዝጋስ ዝገብር ተኾንካ እንታይ ዓይነት ኣርእስ ተተልዕል ኣለካ ማለት እዩ። ሕብረተሰብ እንዳስሓቀ እንዳዛነየ እንዳመሃረ መልእኽቲ ዘመሓላልፍ ከምዚ ንለባም ኣምተሉ እዛ ዓይነቱ ድራማ ክትገብሩ ኣለካ ማለት እዩ። ምክንያቱ ሕብረተሰብና ካብን ናብን ፈላለዩ እዩ። ምክንያቱ ሰብ ካብ ሰብ ዝተፈላለዩ ነገራት ፈላለዩ እዩ። በተሓሳስቡ ፈላለ፣ ብመልክዑ ፈላለ፣ ብመፃ ሂወት ፈላለ፣ ብኹሉ ነገር ሰብ ዝፈላለ ዝኾነ ነናት እዋናዊ ዘናቶ ተግባራት ክህልዎ ክእል እዩ። ስለዚ ነዚኦም ዓይነት ተግባራት ብመልክዕ ኮሜዲ ጌርካ ከመይ ጌርካ ንሓደ ሕብረተሰብ ተሃንፆ ወይከዓ ካብቲ ገጋ ተኣልዮ እዩ ትዕላማ።
1: ስመይ ኢሎም ገብረ መድህን ንበሃል ተቐማጢት መንደፈራየ ኣብዛ ፊልም እዚኣ ተርእዮ ኣለንካ ብጣዕሚ ፅቡቕን መሃራይትን ኣዘናግዒትን እያ። ብዝያዳ ብዝያዳ ከዓ ኣብ ሁሉ ኩነታት ተመርኪሳ ስለትርአን ኣዘናግዒት ነገር ስለዝኾነትካ ብጣዕሚ ዝፈትዋ ፊልም እያ። ከታተላይ ኸዓ ንፋዕ ተዋስአቲ ዘለዎ እዮም ካ የድንኦም እየ።
2: ሃለው ሃለው መስፍን ደላላይ ህብልዕሎ ይስተይለ ይባህላይ ዕጠቕ ገብል ዝዕጠቑ ፈጣቅ ዘብል ዝራባዕ ሓኒቑ ዓብቲ ዝበረኻ ዝመቐማጡ ኣብዛ መርዓ ጓልካ ከዓ ርኢ ከለካ ሓንጣል በሉለይ ሓንጣል ርዕሉ ኩሉ ብላዕላይ ብታሕታይ ዳኛ ዘይብሉ እዳሉ ክገጥመልከ
3: ኣነ ተቐማጢ መንደፈራየ ኣስጎዶም ወድቡላ ይበሃል ስርሐዊን ሙዚቀኛ እዩ። ኣነ እዚ ናይ እንዳዝማም ተዋስኦ ናይ ብሓቂ መሃሪ ዝኾነ ተዋስኦ ዋላ ንኣሽቱ ናብ ትሕቲኦም ከምኡ ክመሃሩ ይደሊ ኣነ ሂወት ዘለዎ ተዋስኦ እዚ ንድፈልጥ ናይ ብሓቂ ኣነ ዋላ ተዋሳእተሲ ኣብ ሙሉእ ኤርትራስ ኣለዉና እየ ድብል ብተዋሳእተ ኣነ ይተኣማመን እየ በርከ ናይ እንዳዝማም መሃሪ ኩሉ ግዜ እዚ ኣይፅገብን እዩ ዋላ ብሕጂ እውን ክንዱ ክቕፅሉሉ ኣነ ተሓጓሳይ ወሰን የብሉን ፅቡቕ እዩ። ናይ እንዳ ዝማም ድመስሎ ተዋስኦ የለን መሃሪ ዝኾነ ነገር እዩ። ንኣሹ ድማ ምስኦም ክዋስኡ ናይ ግዲን እዩ በርከ ከውርሱ ኣለዎም እዚኦም ዓበይቲ እዮም በዓል ንሕና ሓጂ ዓበይቲ ኢና ክነውርስ ዳኣ እምበር ከምኡካ ትነብር ኣይትኽእል ኒኻ ዓለም ከውርሱ ኣለዎም እምበር ተዋሳእቲ ናይ እንዳ ዝማም ድመስሎ ኣነ ስጋዕ ሕጂ ናይ ብሓቂ ፅቡቕ እዩ ኣብ ባሕሪ ከብድኻ ዝኣቱ እዩ ንደስተውዕለሉ ጠቕላላ መምሃራን እዮም እየ ዝብሎም ኣነ ነዚኦም መምሃራን እየ ዝብሎም በዓል መስፉን ሕጂ በዓል መስፉን ሕ ጀኩ ቀያየር ከሎ ሲ ናይ ብሓቂ ይስሕበካ ዋላ ሓንጣል ንባዕሉ እቲ ሰሓቕ ድስሕቆ ንብዙሕ ሰብ እዩ ደስሕቕ ፅቡቕ እዩ። ከምዚኦም ክህልውና ናይ ብሓቂ ተስፋ ኣለና ብዝኾነ ኣነ ፅቡቕ እየ ድብሎ ዋላ ሓንቲ ይቆፅልሉ ክቕፅል ኣለዎ እየ ዝብሎ ግን ተምሃሮ ድማ ኣብ እግሮም ክገብሩ ኣለዎም ተምሃሮ ነዚ ክመሃርዎ ኣለዎም እዚ ጥንታዊ ዝኾነ ምስቲ ህዝቢ ዝኸይድ ናይ ናህና ናህና ናይ ባዕልና ናይ ኤርትራ ዝኾነ ተዋስኦ እዮም ዝዋስእዎ ዘለዉ እሞ ኣነ ቆፅልሉ ኣጆኻትኩም ኣብ ጎንኹም ኣለና ኣጆኹም
4: ተኾንካ ስመስከ ንስኺ ኣነ ብዛዕባ ዓበይቲ ነገራት እናሓሰብኩስ ንስኺ ብዛዕባ ቐንጠ መንጠ ዝተሓስቢ እንታይ ኮይኑ ቐንጠ መንጠ ዝኸውን ኣብዚ መርዓ ዝኮ ብማዕረ ክንሓሰብ እዩ ዘለና እሞ ኣነ ኮ ናይ ላም ናይ እኽሊ ዓበይቲ ነገራት ንሓሰብኩስ ንስኽ ናይ ሽፈንዳ ዋላ ናይ ደቂ ዕቁመይ ክትብል።
5: ኣነ ዳዊት ገረዝግሄር ዝበሃል ተቐማጢ መደፈራ እዛ ፊልሚ እዚኣ ብጣዕሚ ኣዘናጋዒትን ማሃሪትን እያ። ሕጂ ኣብዚ ፊልሚ እዚ ብጣዕሚ እቲ ዘሎ ኩሉ ኩነታት ተዘናግዓና ኣላ እቲ ዘሎ ወቅታዊ ኩሉ ከዓ ይሕብሩና ኣለው ናይ ደለላይ ነገር ናይቲ ሃብታም ነቲ ደላላይ ተመርኪሱ እንታይ ከም ዝገብር ኩሉ ንሪኦ ኣለና። ብዛዕባ መርዓ ምግፋሕ፣ ብዛዕባ እቲ ግራዞሽን ገለመልታት ኩሉ ንሪኦ ኣለና። ኣብ ሓቂ ተመርክሰ ኣብ ሚኒስትሪ ጥዕና ዝገብሮ ዘሎ ዋፃእታት ኩሉ ነገር ንሪኦ ኣለና። ኣነ ብጣዕሚ ፎቶም እየ ንበዓል ሓንጣልን መስፍንን ዝገብሮ ዘሎ ኩሉ ነገር የድንቆም እየ።
6: ኣነ ግብሪ ሂወት ክፍለ ይበሃል ኣብቲ

0: ሰኒ ከዓ ይሰርሕ እንዳ ዝማም ነዊሕ እዋን ካብ ንሪያ ነዊሕ እዋን ኮይኑ ህዝቢ እውን ኣዝዩ ብተመሳጥነት ብስሕበት ይከታተላ ኣዝዩ ኣዛናይ ኣዘናግዒ መሃሪ ትምህርቲ ሓዘል መልእኽቲ ዝሕልፍ ስለ ዝኾነ ኣዝዩ ብሉፅነት ብሉፅ እዩ። ናይ ብሉፅ ብሉፅ ኢኻ ትሪኦ ኣብቲ እቲ ህዝቢ ክከታተሉ ኣነ እውን ብልቀይ ክከታተላ ከለኹ ኣዝዩ ፅቡቅ ደቅና እውን ኣዝዩ ንዕኡ ክሪኡ ከለዉ መሃርን ኣዘናጋዕን ስለ ዝኾነ ኣዝዩ ብሉፅ
1: ክንፋታሕ
2: እውይ ኣንተ ክንደይ ትጭክን ጥሪልካስ ክንፋታሕ
1: ሕጂ ዝመፅ ሓሳብ ኣይኮኑ እዚ ውህሉል እዩ ኢሎም ማዓንትኻ መራጎድ እዩ
2: እዮ ብስምዒት ተዛረቦምን ብተሃዋህ ትውስኖም ዘለካ ነገራት ፅባሕ ንጎ ከጣዓሱካ እዮ
1: ክንዲ ፍራ ድ ጣዓስኒ ሓራይ
3: ሲቲኮም ክበሃል ከሎስ ብጣዕሚ ካብ ፊቸር ፊልሚ ካብ ተኸታታሊ ፊልሚ ሲ ስብርትዕ ምክንያቱ ሓድሽ ኢካ ኩሉ ሰዓት ተቕርብ እዚ ከማ ንስቶም ኮይኖም ብጣዕሚ የደንቖም ምክንያቱ ትበርትዐ ሲቲኮም እዩሓሽ ክትገብር ሲ ቀሊል ኣይኮነ ንበር ፊቸር ፊልም እተኮይኑ እኮ ሓደ ላይን ስለ ዝኾነ ፀገም የብሉ ሕጂ ኣብዚ ብጣዕሚ ክድነቕ ዘለዎም እዩ ብጣዕሚ እየ ከዓ ደንቖም ምክንያቱ ቀሊል ስራሕ ኣይኮነ ዝሰርሑ ዘለዎ ንክንደይ ዓመታት ሲ ነዚ ብምሉእ ህዝቢ ኣዘናጊዖም እዮም
4: ነሰናይ ፀጋ ይበሃል ኣብ ከተማ ከረን ነብር ስራሐይ ከዓ ኣብ ንግዲ እንዳስርን ሰራሕ ማለት እዩ እንዳ ዝማም ኣነ ካብ መጀመርያ ይከታተላ እንዴ ማለት ንኩሉ ዕድመ ስለት ትንክፍ ኣነ ብጣዕሚ እዩ ዝፈትዋ ስለምንታይ ኣብ ናይ ተምሃሮ ትመፅእ ኣብ መንእሰይ ትመፅእ ኣብ ዓበይቲ ትመፅእ
5: እንዳ ዝማም ኣነ ክሪያ ከለኹ መሃሪትን ናዘናግዒትን እያ እንዳ ዘናግዕኻ ክትምህሮ ከለካ ንሓደ ሕብረተሰብ ከ እቲ ዝበለፀ እዩ ኢለ ይኣምን እንዳ ዝማም ተመሓላልፎ መልእኽቲ ኣዝዩ ሃናፂ እዩ ምክንያቱ ካብቲ ሕብረተሰብ ዝወፀ ፅሑፋት ስለ ዝኾነ ነቲ እቶም ተዋሳእቲ ከዓ ተላቢሶሞ ስለ ዘለዉ ኣብቲ ውሽጢ ሕብረተሰብ ከዓ ስለ ዝነብሩ እቲ ህልው ኩነታት ናይቲ ኣብቲ ግዜ ዝፍፀም ፍፃሜታት ነቲ ሕብረተሰብ ክምህር እዩ ዝኽእል ትብሎ መደብ ስለ ተቐርብ ንሳ ኣነ ኣዝዩ ሃናፂ እዩ ባህላየ ካልኣይ ንኩሉ ሕብረተሰብ ዝጠርነፈት እያ ህፃናት መንእሰያት ዓበይቲ ሽማግለታት ኩሉ ንኩሉ ብሓባር ንሓደ ዝተወሰነ ዕድመ ወይ ክልል ዕድመ ኣይኮነትን ዝሓዘት ስለዚ እዚ ኣገዳስነቱ ዕዙዝ እዩ ባህላየ
6: እዚ ናይ ጓለይን ናይ ሰተን ኣገባባ ተሓኻኽማ ሎጎ ቴራፒ እዩ ዝበሃል
7: ሎጎ ቴራፒ እንታይ ማለት እዩ
6: ሎጎ ቴራፒ ኣካል ሕክምና ስነ ኣእምሮውን ስነልቦና እውን ኮይኑ ነቲ ግዳይ ኣብ ምፍታሕ ትፀገምን ኣብ ምንዳይ ኣማራፅታትን ንክዋሳእ ዝሕግዞ ፍቱን ኣገባባ ተሓኻኽማ እዩ
8: ያ ዶክተር እዚ መራ ዋሕድ ኣገዳሲ ናፊዕ ስለ ዝኾነ ሽወያ ብርህ ኣብለልና
9: ዕስማን ወደይ
10: ገፀገማኣላ ይሳ ሙሉእ ስመይ ዳዊት ሃይለ ይበሃል ነባሪ ከተማ ከረን እንዳ ዝማም ይከታተል እያ ብቕቲ ሲትኮም እያ ብዙሕ ኩርናዓት ፈቲሻ ተካይዶ ስራሓት ኣዝዩ ካብቲ መሃሪ ኩሉ ነገር እዩ ሕብረተሰብናስ ብዙሕ ነገር ክመሃር ይኽእል እዩ ንኣብነት ቅድሚ ሕጂ ኣብ ደቂ ኣንስትዮ ዝግበር ናይ ሜክኣባ ድዩ ካልእ ካልእ ነገራት ኣብ ስድራ ቤታት ኣብ ብዙሕ ነገራት ዘሎ ሽግራሲ ኩሉ ግዜስ ትሪኦ እያ ሕጂ ቀጻሊ ከምዚ ንሕብረተሰብ ኣዝዩ መሃሪ ኣዕባይ ኣንቃሒ ፍልጠት ዝኾነ ነገር ከተመሓላልፍ ከላ ኣዝዩ ዝበለፀ ኩርናዕናታ በዚ ከዓ ይከታተላ
11: ኦኬ ኣራይ ሽመይ መንግስቲ ኣባይ ይበሃል ኣብዚ ማሕበር ታክሲ ነጥፍ ከምኡውን ታክሲስታ እየ ሓፈሻዊ ርእቶ ብዛዕባ እዛ እንዳ ዝማም ትብል ሲቲኮም ብጣዕሚ ፅቡቅ ኣዘናጋዒትን መሃርትን እያ ቀፃሊ ኩሉ ኣብ ነፍሲ ወከፍ ገዛ ስድራ ቤት ተኣኪቦም ሻሂቡን እንዳበሉ እንዳዕለሉ ይህንሚሂን እንዳተባሃሉ ዝርእዋ ስለ ዝኾኑ ኣዝያ ኣገዳሲት እያ ዝብል ርእቶ ኣለኒ
12: ብዛዕባ ሓፈሻዊ ርእቶ ፊልም እንዳ ዝማም እንተደኣ ኮይኑ ብጣዕሚ ኣገዳሲት ፊልም ወይ ተበርክቶ ዘላ እጃም ኣዝዩ ዓብይ ምዃኑ የ ድርድኣኒ ማለት እዩ

0: ብሓፈሽኡ እቲ ነታ ፊልም ሒዞማ ወይ ከም ደረስቲ ኮይኖም ዝኸዱ ዘለዎ ኣዝኦም ዓበይቲ ሰባትን ምኩራት ስነ ጥበባውያን ስለ ዝኾኑ ኣብቲ ሕብረተሰብ ዘድሊ ነገር ወይ ነቲ ሕብረተሰብ ኣዝዩ ኣገዳሲ ዛዕባታት እንዳለዓሉ ዓብይ ኣበርክቶ ብዙሕ ዓሚል ብዙሕ ሰዓቢ ተዓዛቢ ከም ዘለዋ ዝገብሩ ዘለዉ ኣዝኦም ዓበይቲ ስነ ጥበባውያን እዮም። ስለዚ እታ ፊልም ዘለዋ ኣበርክቶ ብቲ ሕብረተሰብ ኣዝዩ ኣገዳሲ ብዙሕ ዓሚልኒ ብዙሕ ተኸታታልን ከም ዘለዋ እየ ተረዲአ ዘለኹ ማለት እዩ።
1: ስመይ ጣዕመ ሳሙኤል እየ ዝበሃል። ኣብ ክፍሊ ንግዲ ኣብ ቤት ፅሕፈት ፍቓድ ዋኒን ከም ሓላፊ ናይ ዞባዓን ሰባት ቤት ፅሕፈት ፍቓድ ዋኒን ኮይነ የ ዝሰርሕ ኣብ ከተማ ከረን ማለት እዩ። ኣብን ፅቡቕ ኣጋጣሚ እዩ። ብጣዕሚ ካብተን ዝፍተዋ ፊልምታት ልዕልና ኢና ንዛረብ ዘለና ማለት እዩ። ኩሉ ቤተሰብ እዩ ዝከታተሎ። ዳርጋ ዝበዝሐ ካብ እዋናት ብፍሉይ ፀዑቕ ስራሕ ተዘይ ኮይኑ ኣብ ትቐርበሉ ግዜ ምስ ስድራ ብምዃን እየ ዝከታተላ። ኣዝያ ደስ ትብል ኣገዳሲት ልዑል ኣብዝሓለፋ ምኩራት ተዋስኣቲ ዘለዋ ፊልም ምዃና ክዛረበላ ይደሊ። ብጣዕሚ ካብተን ደስ ዝብላ ፊልምታት ናይ ሃገርና ኣልዒልና ንዛረባ ኣለና ማለት እዩ።
2: ሽመይ ሃብቶም ሚካኤል ዝበሃል ዝቕመጠሉ ቦታ ከዓ ኣብ ከተማ ዓሰብ እዩ። ብዛዕባ ተኸታታሊት ሲቲኮም ድራማ እንዳዝማም ሰሙናዊ ትመሓላለፍ ፕሮግራም። እዛ ፕሮግራም እዚኣ ኩሉ ግዜ ብዙሕ ሰብ ዝከታተላ ብዙሕ መሃርቲ ኣደነቕቲ ኣዘናጋዕቲ ዝኾኑ መደባት ከዓ ሒዛ ትቐርብ። እዛ መደብ እዚኣ ከም ሓውሲ ኮሜዲ እያ። ኮሜዲ ከዓ እንዳ መሃረ ዘዘናግዕ ማለት እዩ። ኣብኡ ዘካይዶ ንጥፈታት ካራክተራት ብጣዕሚ ፅቡቕ እዩ። ብፍላይ ነቶም መንእሰያት ወለዶ መሃሪ ኮይኑ ይስምዓኒ ኣነ ከም ሃብቶም ርእቶ ከብቶ ኮይነ ማለት እዩ።
3: ኣለኩም ዶ ቻው ቻው ስኛሪ ናቤላይ ቻው ቻው ቻው ቻው እንዳበለ ናይ ጥልያን ደርፉ ዝደረፎ ንሱ ደይ ትሰምዒ ኣቲ ናይ እንግሊዝ ስንታ ክሰምዕሉ ይኽበልእ ዝርጉብ ነዛ ሃገር እዚኣ ፅቡቕ ዶ ፈዲዋ ኣይሕማቕ እንዲ ፈዲዋ እዚ ኩሉ ፋብሪካናን ተለፈሪካናን ምዝሕቕ ምዝሕቕ ምዝሕቕ ኣቢሉ እንዲ ናብ ዓዲ ሃገር ዘሳገሩ ግዲ
4: ማማድ ሃበይ ሓደ ቋንቋ ትኽእል ትኾንካ ሓደ ሰብ ትኸውን፣ ክልተ ቋንቋ ትኽእል ትኾንካ ክልተ ሰብ ትኸውን፣ ሰለስተ ቋንቋ ትመልኽ ትኾንካ ድማ ሰለስተ ሰብ ትኸውን ዝብል ቢል ኣሎ።
5: መጀመርታ ሽመይ ሳምሶም ፀካ ይበሃል። ንዝባዓ ድቀይሕ ሃማት ንዝባዓ ድቀይሕ ማለት እዩ። ሓፈሻዊ ርእቶ እንዳዝማም ትሕልፎ መልእኽቲ ኣዝዩ ብጣዕሚ መሃሪ ገላፂ እዋናዊ እዩ። ኣዝዩ ብጣዕሚ ብሉፅ በቃ ትሕልፎ መልእኽቲ ሲ ልዕሊ ኩሉ ድማ እዋናዊ ምስ ምዃኑ ድማ ስሕበት ኣሎ። ምስ ግዜ ዝኸይድ ምስቲ ወቅቲ ዝኸይድ ምምፅኦም ብጣዕሚ ፅቡቕ ዳርጋ ንኩሉ ዓይነት ኩርናዓት ከዓ ዳሂሶሞ ስለ ዝኾነስ ብጣዕሚ ደስ ዝብለካይ መልእኽቲ ብጣዕሚ ፅቡቕ።
6: መጀመርታ ስመይ ተክሎም ገብሪወት ይበሃል። ነባሪ ከተማ ከረን ኣባል ጎስጓስን ሓበሬታን ክፍለ ሰራዊት 63 ኣባል ጉጅለ ባህሊ ማለት እዩ። እንዳዝማ ሓፈሻዊ ርእቶ ፅቡቕ ትሕዝቶ ኣለዋ። ማሃሪትን ኣዘናግዒትን እያ እቲ ዝዓበየ መልክዕ ክንሪኣ ከለና ማለት እዩ። እንዳዝማም ክትመፅእ ማን ፍጡር እዩ ንእሽተይ ዓብ ብማዕረ ዝናፍቃ ስለምንታይ ተበልክኒ ከምዚ ቴናታ መልእኽቲ ኣዘናጋዕን መሃሪን እዩ ኣብ ከመይ ዝገፁ ዝኸዱ ስለ ዝኾነ እቲ መልእኽቲ ናስሓቀ መልእኽቲ ዝሕልፍ እዩ።
7: ብዛዕባ እንዳዝማም ክዛረብቲ ኮይነ እንዳዝማም ኣዝያ መሃሪትን ብዛዕባ እቲ ህልው ኩነታት ሓፈሻዊ ኣባይታ እቲ ንሕና መዓልታ ውን ንገብሮ ነገራት ንዕኡ ብዕምቀት ብድርሰት እንዳዘናግዐት እንዳመሃረት ትምህር ዓይነት ኮሜድያ ኮሜዲ ሲቲኮም ማለት እዩ። ብጣዕሚ ኣዝያ ብልፅትያ ብጣዕሚ ካደድ ንቃ ማለት እዩ።
8: ሽመይ መሓመድ ኖር ዓሊ ሰይድ ተቐማጢ ተሰነይ። ብዛዕባ ዝማም እንተ ኮይኑ ዝማም መንቃውታ ንፅበያ ናይ ብሓቂ መሃሪት መደብ እያ። እዛ መደብ እዚኣ ከዓኒ ኣብ ኩሉ ማሕበራዊ ናይ ሕብረተሰባት ኣብኡ ትዋሳ ኣብ ሓደ ጥራሕ ኣይኮነትን ትነጥፍ። ኣብ ቁጠባ፣ ኣብ ማሕበራዊ ፀገማት ናይ ህዝቢ፣ ኣብ ናይ ድላላ፣ ኣብ ናይ ምድንጋራት ናይ

0: ሰባት ብልዕሊ ሰባት ዝገብርዎ ኩሉ ናይ ብሓቂ መልእኽቲ ሒዛ እያ ትመፅእ፣ መልእኽቲ ድማ እያ ተመሓላልፍ። እዚ ቀሊል ኣይኮነን። ሕብረተሰብ ካብዚ መልእኽትታት እዚ ክመሃር ዘለዎ ዝብል ኣነ ናይ ብሓቂ ከዓ ምሂራ እያ። እዛ መደብ እዚኣ ከዓኒ ኣብ ትሰብሓሉ ክትኽእል መንገዲ ክትስራሕ ኣለዎ ብዝያዳ። ዳሕራይ ከዓ እቶም ተዋስአቲ እውን ልክዕ ብቕዓት ናይቶም ተዋስአቲ ካብቶም ንኣሽቱ ጀሚርካ ካብቶም ዓበይቲ ናይ ብሓቂ ኣዝዮም ምዙናት ናይ ብሓቂ መልእኽቲ ሓዘል ዘለዎም መልእኽቲ ፅቡቅ ገለፅቲ ምህርቲ ሰባት ምዃኖም ኣነ ተዓዚበ ኣለኹ። ናይ ብሓቂ ድማ ሓንቲ ካብተን ዝፈትወን ድራማታት እዮም ማለት
1: እዩ። ኣብ ሽቃቅ ባር ናብ ዕድላ ከድካ ሕፈስ ኢሉ
2: ኣንተ ሓውክ እዚ ከይመፅ ኮይ ኣቤት ዝብል ነረ እቶም ነይራ ክውዕርቡትካ ዳ ሞቶ ኮይኖም ሕጂ ሕግዙካ ንዓኻ ዘይኮኑ ንገንዘብ ከም ተዕራሪኮም ክብለካ ዝክሮ ዶ
1: ሕጂ ዋጋ ንዘይብሉ ኩሉ ዝክሮ ኣሎ ሕጂ
3: ብዛዕባ ፊልም ናይ ዝማም ክዛረብ እንተ ደኣ ኮይነ ፊልም ናይ ዝማም ንዓይ ከም ከሰተ መምህር ሂወት እያ እዩ ዝብላ ምክንያቱ ፊልም ናይ ዝማም ኣብ ስነ ምግባር ኣብ ባህልኻ ኣብ ኩሉ በቃ ፍቅሪ ሃገር ክህልወካ ትገብር፣ ፍቅሪ ስድራ ክህልወካ ትገብር፣ ብፃይነት ክህልወካ ትገብር፣ ምትሕግጋዝ ከም ዘሎ እትምህር ዓባይ ናይ ሂወት መምህር እያ ዝብላኒ።
4: ስመይ ሚኬለ ተክለ ገብረ ኣበሃል ኣብ ሚኒስትሪ ቱሪዝም እየ ኢንፎርሜሽን ኦፊስ። ብዛዕባ እንዳዝማም እንተኮይኑ ብጣዕሚ እንዳዝማም ብጣዕሚ መሃሪትን ኣዘናግዓትን ንህዝቢ ተነቃቅሕ ህዝቢ ብሃንቀውታ ድፅባያ መደብ እያ ተደላይት መደብ እያ ብሓፈሻ ዋላ ብህፃናት ኹን ዋላ ብዓበይቲ ንኩሉ ብሓፈሻ ትምህር መደብ ስለ ዝኾነት ብጣዕሚ ፅብቕቲ መደብ እያ
5: ፅብቕቲ መደብ እያ። ሰሙናዊ ከዓ ብዘይ ምቁራፅ እቲ ተመሓላልፎ መልእኽቲ ከዓ ይገርም ማለት እዩ። እቲ ጥበባዊ መንገዲ ሰሙናዊ ከተምፅእ ቀሊል ኣይኮነን። ትሕልፎ ድኻም ትሕልፎ ኩሉ ትውፊት ነቲ ሰሙናዊ ዝግበር ንህዝቢ ንምንቃሕ ንምጉስጓስ ምምሃር ዝግበርካ ኣዝዩ ፅቡቕ መደብ እዩ።
6: ስመይ ኣሌክሳንደር ገብሪ ህይወት ይበሃል። ኣብዚ መንደፈራ ተቐማጢ እየ። ኣብዛ እንዳዝማም ዘለና ርኢቱ ከዓ ኩሉ መሃሪት እያ፣ ኣዘናጋዒት እያ። ነቲ ሕብረተሰብ ኩሉ ነገር ንዝከታተላ ዘበስ ኩሉ ፍልጠት ይቐስም እዩ። ካልእ ደረፍ ኩሉ ኣብዚ ፅበት ናይ ውራየት እዩ ምዕድኻ ኣብ ናይ ግራድዌሽን ክኸውን ዘለዎ ኩሉ ኣብ ናይ ባጢራ ናይ ባንክታት ኩሉ ነገር ብዙሕ ዝምህረካ ነቲ ሕብረተሰብ ከዓ እዝዩ እንተኸታታሊ ይኹን ኣዝዩ መሃሪ እዩ።
7: ግን ታይ ክትገብሩ ኣለኩም ንስኻትኩም? ብኣእምሮ ብኣካል ብትምህርቲ ክትወስሉ ኣለኩም፣ ዱልዱላት ክትኮኑ ኣለኩም።
2: ኣንቲ ሓወቦ ኣይተፅዕቀላ ብቆልዓከ
7: ኣፅዕቀላ ብሜሪ ጓል
8: ፅቡቅ ነገር እንዲ ሓወቦ ዝርከብ ማዕርላ ዝኾነ ምክሪ
9: ሙሉ ስመይ ብርሃነ መለስ ካብ ከተማ ዓዲ ቀይሕ። እንዳ ዝማም ሲትኮም ሓደ መሃሪት እያ። ዝተፈላለየ ንጥፈታት ዝካየደሉ ብመንገዳ ገይሩ መነቐፌታት ዝቐርበሉን ዝእረመሉን ብምዃና ዝያዳ ካብኣ ክትምሃር ትኽእልካ ማለት እዩ።
10: ካልእ ጎና ኩሉ ብጣዕሚ ፅቡቅ ዋላ እቶም ካራክተር እስክንሪኦም ከለና ኣዝዮም ደስ ዘብሉ እዮም። ብፍላይ በዓል መስፍን ኣያ ሓንጣል ገለመለገለ እዚኦም ኩሎም ዝገብርዎ ነገራት ዋላ ኣብቲ እንዳሻ ዘለዉ እቶም መንእስያት ዘርእዎ ብጣዕሚ ኣዝዮም ብሉፃት ብዝግባእ ዝተሃንፁ ካራክተራት እዮም።
11: ክዛረብ እንተኮይነ ብዛዕባ ፊልሚ እንዳዝማም ማለት እዩ ፊልሚ እንዳዝማም ብጣዕሚ ኣዝያ መሃሪት ሕብረተሰብና እያ። ሕልና ዘይብሉ ሰብሲ ናብ ሕልንኡ ክምለስ ከም ዘለዎ ትምህር ምድንጋራት ኣሎ ምሽ ክእረም ከም ዘለዎ ትምህር ጋረንቲ ይብሉን ሰብሲ ነባሪ ይኮነን ሕጂ ጋረንቲ ክህልዎ ክእል ኣለዎ ኢላ ብዙሕ ነገር ትምህሮ ነገር ኣሎ ማለት እዩ። ሰፊሕ ዓውዲ ብጣዕሚ ፅብቕቲ ፊልሚ እያ ማለት እየ።
7: ሕራይ ክንጅምር እያ ንሕና ንዛርብ ንስኻትኩም ከ
12: ተጣቕዑ ከም ጠበቅካ ርእስኹም ትንቕንቑ ካልእ ኣይፍቀድኒ
2: ዝኾነ ሕቶ ርእቶም ከይፍቀድኒ ኢ ርእስና ነቕኒቕና ብዘይ ሕቶ ርእቶም ክንቅበሎ
7: ሚካል

0: ዘረባ የለ ግር የለ ዝተዋሃበካ ሓበሬታ ሒዝካ ጥርቅም
1: በሉ ዝመፅ ዘሎ ሰንበት ኣብ ኤርቲቪ ካባኹም ናባኹም ትብል መደብ ተዓዲና
2: ኣለና
0: ኣቶም ሰባት ተራሱ እናርእኸ ይትብሉ ሰተ ሰብ ኤርቲቪ ክትመፅኢኻ መፅኢኻ ኸስ ክትዛረብ ኢኻ
3: ኣስዘፋ ንሰይ ሽይ ተቕላዕ ፈሮም በሃል ነባሪ ከተማ መንደፈራየ ኣብዛ ሲትኮም ናይ እንዳዝማም ዘለ ንርእቶ ወይ ትዕዝብቲ ክገልፅ እንተደኣ ኮይነ ብዘይቃል ዓለም ማሃሪት እያ ኣዝያ ፅብቕቲ እያ ህዝቢ ፅቡቕ ይትከታተላ ማሃሪትን ሓባሪትን እያ ብዘይቃል ዓለም ካልእ እንዳሰሓቐት ተዘናግዕ ብምዃና ኸ ቁም ነገር ሓዘል ኮይና እንዳሰሓቐት እንዳዛነየት ትምህር ስለ ዝኾነት ኣዝየ ፅብቕቲ እያ
4: ኣገዳሲትን ክትቕፅል ዘለዋን ፊልም እያ ማለት እዩ ናይ ብሓቂ የ ዘመስግና ማለት እዩ እቲ ኣብኡ ዘለዉ እቶም ደረስቲኡ ዘለዉ ብጣዕሚ ምስቲ ዘመን ሪኦም እቲ ዘለዉ ምዕባለ ሰባት ብዛዕባ እቲ ሕብረተሰቦም ክሓስቡ ከም ዝኽእሉ እትገብር ዓባይ ቤት ትምህርቲ ሕብረተሰብ ኢለ ክጠቕሳ ዝኽእል ኣለ
5: ራይ ሽመይ ሳሙኤል ኣስገደ ይበሃል ካብ መንደፈራየ ርእቶ ኣብና ዝማም ክገልፅ እንድሕር ኮይነ እዛ ፊልም እዚኣ ብመሰረቱ ወቕታዊ ጉዳያት ወይ ከዓኒ መዓልታዊ ዝፍፀም ነገራት ንምንፅብራቕ ኢለ ያ ተበጊሳ ኣብኡ ተንፀባርቆ ከዓኒ ብመልክዕ ኮሜዲ ማለት እዩ እንዳዛንኻ መልእኽቲ ንምሕላፍ እዩ ማለት እዩ
6: ማለት ኣብ ሂወትና ክግበር ዘይግብኦ ነገራት መረዳእታታት እንዳገበረት ትምህረና ማለት እዩ ብብዙሕ ነገር ብናይ ሰልዲ ምጥፋ ድዩ ዘይከውን ነግበር ሓሶት ንምንጋር ብዙሕ ነገራት ኣሎ ብዙሕ ትምህረና ክብረት ኣብ ላዕሊ ዓበይቲ ሰባት ክንገብሮ ድግበአና
0: እብለክ ንድ ዘለኹ
2: እስኪ ናይ ብሓቁ ድ
7: እወንሱ ኣነ ወደይ ፊል ወደይ ስብ ጋዜጣ ክትወፅ በቂዕካ
6: እቲ ዘሎ ኩነታት ወይ ከዓ ህልው ኩነታት ክእረም ዘለዎ ክእረም ከም ዘለዎ እቲ ክተባባዕ ዘለዎ ከዓ ብምትብባዕ ንናእሽ ይኹኑ ንዓበይቲ ማለት እዩ ኣብ ኩሉ ክፍልታት እንዳኣተወት ኣብ ናይ ጥዕና ይኹን ኣብ ናይ ቢዝነስ ይኹን ኣብ ኩሉ እንዳኣተወሲ ትሕልፎም መልእኽቲ ዓብ መልእኽቲ እዩ ዓብ ተራ ዝፃወታላ ለየ ግምግማ ማለት እዩ
8: እቲ ሓፈሻዊ ናይዛ ተኸታታሊት ወይከዓ ሲትዌሽናል ኮሜዲ እቲ ትመርፆም ኣንግላት ወይከዓ ትመርፆም ዛዕባታት ግመለ ኣገደስቲ እዮም ንኣብነት ኣብ ኮትሮባንዳ ዘይሕጋዊ ኮትሮባንዳ ሓደ ካልእ ኣብ መንጎ ስድራ ዝግበር ፍሕፍሐ ብምንፅሩ ርዱእ ነገር ብበናዩ ፍሕፍሐ ዝመፅእ ብከመይ ኣገባቢ ነቲ ፍሕፍሐ ኮንትሮል ጌርካ ናብ ረብሓካ ተውዕሎ ወይከዓ ነቲ ፍሕፍሐ ብከመይ ጌርካ ንኽሉ ግዜ ኣብ መንጎ ስድራ ሰላምን ፍቅሪ ንክሰንጥ እንታይ ትገብር ካልእ ኣብ ዝኾነ ነገር ኣብ ስራሕ ይኹን ዝበዝሕ ይኹን ኣብ እኩብ ነገር ኣብ ቤት መግቢ ይኹን ኣብ ዳሻይ ይኹን ኦፊስ ይኹን ካብ ስራሕ ናብ ስራሕና ዘሎ ፍሕፍሐ ዘሎ እዩ ነዚ ዓይነት ዝተፈላለዩ ዓይነት ገፅ ባህሪ ሒዞም ዝተፈላለዩ ዓይነት ካራክተር ሒዞም ሞ ከዓ ሓደ ዋናኦም ክንሱ ወይከ ዋና ትካል ክንሱ ግን ልዕልኦም ንሱ ብብዝሒ ክጋገይና ንሪኦ ሓንጣ ንሕርኢናዩ ማለት እዩ ስለዚ እቲ ሕብረተሰብ ኣብ ዝኾነ ነገር ዘጋጠመ ነገራት ወይከዓ ጌጋታት ከመይ ጌር ክእረም ከም ዘለዎ ንባዕሉ ስርቅ ኣሎ ቤለካለ ክዓካ ኣሎ ቤላ ቤለ ኣሎ ንሓደ ነገር ብጫፍ ሒዝካ ዕብኻ ናይ ምዝራብ ወይከዓ ጌጋ ርእቶ ወይከዓ ርጌጋ ሓበሬታ ንሰብ ምሃብ ኣሎ ንኩሉ ነገር ሲ ብክቢኻ ኣልመምያ ትወፅእ ወይከዓ ከም መልክዕ ድራማ ናብ ህዝቢ ተቕርብ እዋናዊት ድራማ እያ እዛ ድራማ እዚኣ ሓፈሻ ነቲ ህዝቢ ኣነ ሃኒፃቶ ይብል እየ ምክንያቱ ዝበዝሕ ሰብ እንዳዝማም ከይተሓልፈኒ እንዳዝማም ከርክብ ኣለኒ እንዳዝማም ለማዓንቲ መራ ግን ዓይነት ኣርእስቲ መሪፆም እንዳዝማም ለማዓንቲ ኣይመሰጡንን እንዳዝማም ለማዓንቲ ከም ገለ ነራ ታፍሊም እንዳዝማም ለማዓንቲ ፅብቕቲ ነራ ክብል ትሰምዐ ኢኻ ምክንያቱ ከምዚ ዓይነት ካብ ህዝቢ ርእቶ ንድሕሪ መፅእ ተኮይኑ ታ ፊልም እንታይ ትኾነ ኣላ ዕላማ ተሃርም ኣላ ማለት እዩ ሕጂ እቲ ሕብረተሰብ ከዓ እታ ፊልም ከም ገለ ኣይረኸበ እያ ቴሌካስ ንዕኡ ንቲ ንሱ ዝገብሮ ተግበራት ብመልክዕ ድራማ ቀሪቡ ሎ ማለት እዩ ንኣብነት ሕጂ ሓደ መንሰይ ሲ እታ ሲቲኮም ሎማዓንስ ከም ገለ ኣይፈትኹ እንተዱስ እንድሕር ርኢካ ትኮንካስ ብዛዕባ ናይ መስተ ኣብ ሌታዊ ትሪት ዝግበር ዳንኪራታት መንእስያት ብኣብነስዑ ድማ ምንታይ ንታይ ውልፍታት ዘውት ኣለዉ ኣርእስቶም ዝነበር ዝርዱእ ነገር እዩ ማለት እየ ሕጂ ሰብ ነቲ ዘድልዮ እዩ ዘንቕ እምበር ነቲ ንዕ ዝወቕሶ

0: ኣየድንቆን ኩሉ ግዜ። ስለዚ እታ ድራማ ነቲ ታርጌት ተሃርሙላ ማለት እዩ። ስለዚ ዝተሓፈሻዊ ብዛዕባ እታ ድራማ እዚ ኮይኑ ስማዕኒ
1: ወገን ተዋሳእቲ እንድሕር መፂኢኻ ኩሎም ቶም ተዋሳእትኡ ዘለዉ ካብኡን ናብኡን ደይሳናነፉ ኣዝዮም ብሉፃትን ሓያላትን ተዋሳእቲ ኣብ ማሕበራዊ ይኹን ኣብ ጥዕናዊ ይኹን ኣብ ትምህርታዊ ይኹን ኣብ ሃገራውነት ይኹን ኣብ ሕጊ ይኹን ኣብ ድልላን ስስዕን ኣብ ሓዳር ዘሎ ሃጓፍ ርኢኻ ድልላ ምግባር ካልእካል ኩሉ ተዘሪብሉ ርኢና መሃሪ ኣዝዩ ኣዘናጋዒ ንሕብረተሰብና እውን ኣንቃሒ ኣብ ባህሊ መፂኻ እውን ኣብቲ ባህሊ ከዓ ክውረስ ዘለዎ ክውረስ ከም ዘለዎ የመሓላልፉ ዘይውረስ ከዓ ክውረስ ከም ዘየብሉ የመሓላልፉ ኣዝዩ ብሉፅ ነገር እዩ። ንክትሪኦ ሰናይ ነገር እንዳተሰሓብካ ሰሓብነት ዘለዎ ስለ ዝኾነ ሓቢርካ ኣብቲ ሰንበት ሰንበት ዝኾነሉ ምስ ደቅኻ ቡንካ እንዳሰተኻ ክትሪኦ ከለካ ኣዝዩ ደስ ዘብል እዩ።
2: ብመንገዲ እንዳዝማም ሕጂ ዝመሓላለፍ ዘሎ መደባት ካ ሕጂ እንድሕር ርኢናዮ እቲ ብዝተፈላለየ መልክዕ ነቲ ሕብረተሰብ ዝግበር ጎስጓስ ጎዳእቲ ልምድታት ካልእ ካልእ ብዙሕ ነገራት ኢኻ ትርኢ። ንኣብነት ክንጠቅስ ተኮይና ሲ ተራ ወለዲ ንተምሃሮ ተራ ወለዲ ኣብ ትምህርቲ ሓደ ግዜ ቀሪቡ ነይሩ ሕጂ እዚ ከምዚ ዝኣመሰለ ኣገዳሲ ነገራት እያ ተቐርብ።
3: ብፍላይ ኣብዚ ማሕበራዊ ጉዳያት ዝመሓላለፉ ዝኸይድ ጉዳያት ኣብ ናይ መነባብሮ ማለት እዩ ኣብ ዘሎ ኣብ ህዝብና ትምህሮ ተመሓላልፎ መደብ ፅቡቅ ስለ ዝኾነ ዋላ ካብ በለካ ለከዓ ካብ ኢላ ቢለው ነገራት ብጣዕሚ ስለ ትምህረና ብጣዕሚ ብመንገዳ ክመሓላለፍ ብጣዕሚ ፅቡቅ እዩ። ተዓዘብቲ ብዙሕ ስለ ዘለዋ እታ መደብ ማለት እዩ።
4: ማለት ሓደ ዘይከውን ነገር ክነገረካ ከሎ መማይ ክትከውን ካበይ ተበጊሱ ካበይ መፅኡ ኢልካ ክትፈልጥ ሕጂ ኣብ ገለገለ ነገር ከምዝላ ሰራሕተኛታትካ ከምዚ ኢሎም ክነግርዎ ከሎ ኣይመሚን እዩ። ስለምንታይ እሱ ብድበሎ እዩ ዝኸይድ? ሕጂ ሓፈሻዊ ንዝኩሉ ሰብ ግን ሓደ ሰብ ድኾነ ነገር መፅኡ ክነገረካ ከሎ ካበይ ተበጊሱ እንታይ እዩ ኢልካ ክትምርምር እቲ ዝበለፀ ነገር እዩ። ተቀዳዲምካ ነቲ ነገር ክትፍፅሞ ኢልካ ዘይምእታዊ ኢለ ኣነ ግምት ማለት እዩ።
5: ዕዋይ መሳፍንቲ ኣታ ንስኻ ኮ ደላይ ስራሕ ዘይኮንካ ፍጣር ስራሕ እኳ ኢኻ ስኻ መቻ ንስኻ ኮ ብልይ እኳ ኢኻ ስኻ ርኢኻ ብልይ ቆቋሕ ጎራሕ ከምተመን ርኢኻ ኮብራ ዒንትኻ ከምናይ ንስሪ ልብኻ ከምናይ ውኻርያ ትንእደኒ ኢኻ ዘለካ ትፅርበኒ እንታይ ክፅርበካ ምጉሰካ ኣለኹ እምባ ንስሪ ተመን ውኻርያ እንዳብልካ ደና ኣዳለዩ ኣታት ንእስና ኮ ኩኑ የዋህነ ከመንስር ወኩኑ ጠቢባነ ከም ኣርወ ምድር ናበሉ ኮ እዮም ዝስተምሩ
6: እንታይ ትቀይሮ ኣይትቀይሮ ከመንስር ዘይኮነ ርኢኻ ኣለካ ዮሃነ ከመርግብያ እዩ ዝበሃል
5: ኩሉ ሓደ ኩሎም ነፈርት እኒ ምስሊ ኮ ካብ ማዓዶ ርኢ ኮ እዩብለካ ደኹ ከምዚ ገር ቆብ ዘብል ቆሪባ ኮ
7: ኣብቲ ኣቀራርባ ምክንያቱ ካብቲ ኣቀራርባ ናይቶም ተዋሰእቲ ንገልሜታት እቲ ቲሰም ናይቲ ስእሊ ናይ ብሓቂ ላዕሊ ኸይድና ከም ዘለና ዘርእካ ምክንያቱ ምስቲ ብቕዓት ናይቲ ክዋሳእ ተቐሪቡ ዘሎ ሰብ ገልሜታት ምስኡ ኢኻ ተወዳድሮ ናይ ብሓቂ እቲ ቲሰም ከዓኒ ንሕና ከይድና ከም ዘለና ንኣብነት 226 ዘለናዮን ኣብ 211 ዝነበርናዮን ኣሰኣላን ሰማይን መሬትን እዩ። ብፍላይ ኣብዚ ናይ ቲስቶም ኣሰኣላና ናይ ብሓቂ ምስቶም ተዋስአትን ኣቀራርባን ኣብቲ ኣቀራርፃ ናይቲ ስእሊ ከይድናዮ ዘለና ናይ ብሓቂ ሓያል ሰጊምና ከም ዘለና የ ክግምግሞ ዝኽእል ምክንያቱ ምስቲ ተዋስአትን ዝግበር ቲስቶማትን ኣክሽናትን ኣቀራርባን ስትራክቸር ናይቲ ኣቀራርፃ ናይቲ ስእልን ናይ ብሓቂ ኣድኒቀ ክብል ይኽእል ኣነ ማለት
8: ንኣብነት ኣብ መዳይ ሕክምና ይኹን ካብቲ ሕብረተሰብ ውፅእ ኢልና ዘይ ባህልናትና ከነስርፅ ኣብ ንፍትነሉ ማኣረምታት ህበካ ልክዕ ንሕብረተሰብ ሲ ነቲ ኣቃወምኡ ነቲ ምስሉ ነቲ ሕጉ ብሓፈሻ ንኤርትራዊ ባህሊ መሲሉ ክኸይድ ከም ዘለዎ ማኣረምታ እናሃበት በቲ ትሑት መገዲ ተኣሊ ማለት እዩ። ስለዚ ልክዕ እንዳዝማም ከተቋርፅ የብላን ኣነ በስ እንዳዝማም ሲ ሓንቲ ቤት ትምህርቲ እያ ከመይ ቤት ትምህርቲ ናይ ኩሉ ሕብረተሰብ ኣብ ኩሉ ሰዓት እንዳተምሃረላ ዝኸይድ ቤት ትምህርቲ እያ ኢ ዝገልፀ
9: ኣብ ዝተፈላለዩ ናይቲ ሕብረተሰብ

0: ባህሊ ኣብ ሃገራውነት ኣብ መንነት ኣብ ዝተፈላለዩ ዛዕባታት ኣርእስቲ ልዒላ ስለ ተብል ንኩሉ ነገር ዛዕባታት ናይቲ ሕብረተሰብ ከም ዝህልወካን ከም ዝርዳእካን ከም ትምህረካን ስለ ትገብር እቲ ኣገዳስነታ ኣዝዩ ዓብዪ እዩ። እስዩ እቲ ኣገዳስነት ኩሉ ዛዕባ ሕብረተሰብ እያ ትትንክፍ፣ ኩሉ መነባብሮ ሕብረተሰብ እያ ትትንክፍ። ስለዚ ኣብ ኩሉ ሕብረተሰባት ኣትያ ወይ ኣብ ኩሉ መነባብሮ ሕብረተሰብ ኣትያ ስለ ከመርእሲ ኣልዒላ ስለ ትዝቲ ኣገዳስነታ ልዑል እዩ ማለት እዩ።
1: ካልእ እትሕልፎ መልእኽቲ ትሕልፎ መልእኽቲ ርዶ ነገር እዩ ንሓደ ሕብረተሰብ ገይግኡ ኣሪሙ እቲ ቁኑዕ ዓይነታይ ኣለልዩ ንሓደ ቁኑዕ ነገር ሲዒቡ በቲ ቁኑዕ ነገር ንኩሉ ነገር ክነብር ከም ዘለዎ ማለት እዩ። ምክንያቱ ስልጡን ሕብረተሰብ ክነሰልጥን ንክብልተና ብኩሉ ነገር ዝተሃንፀ መንእሰይ ክብለ ካብ ወልፍታት ይኹን ካብ ዝኾነ ነገር ተኣልዩ ብስርሑ ብክቡ ዘኽብር ልዕሊ ኩሉ ስድርኡ ተማእዚዙ ትምህርቱ ዝቕፅልን ንነብሱ ኮይኑ ንስድሩ ኮይኑ ንሃገር ክኸውን ዝኽእል ሰብ ንምህናፅ ቲ ዕላማ ቀዲ። ስለዚ እቲተመሓላልፎ መልእኽቲ ርዱእ ነገር እዩ። ምክንያቱ ሲትዌሽናል ኮሚዲ ብምዃና እዋናዊ ነገር ብዛዕባ ምስ ገንዘብ ምትእስሳር ዘሎ፣ ብዛዕባ ምስ ኮንትሮባንዳ ምትእስሳር ዘሎ፣ ብዛዕባ መንእሰይ ሕጂ ሰሊፀሞ ዘሎ፣ ብዛዕባ እዚ ኣርቲፊሻል ኢንተሊጀንት ንብሎ እዚ እንታይ ፀገም ኣለዎ፣ ኣብ ሶሻል ሚድያ እንታይ ድህብ ኣሎ እቲ ሰብ፣ ሶሻል ሚድያ ምዓ ዝጨላዊ ምዃኑ እዚ ኩሉ ነገር ሲ እቲ መንእሰይ ይስዕበሉ ሓቀይ ንዑ እንታይ እዩ ኣለልዩ ብመልክዕ ድራማ ተፃሒፉ ነቲ ሰብ እንታይ ግብ ኣለዎ ጎዝጋዝ ዝግበ ዘሎ። ስለዚ ሰብ ከዓ ዚ ጎዝጋዝ እዚ ተኣሪሙሉ ነቲ መገዲ የማን ሒዙ ነቲ ዘሎ ሕብረተሰብ ክምዕድን ትምህርቲ ከመሓላልፍን ሓላፍነት ምስካም ማለት እዩ።
2: ኩሉ ሰዓ ትምህረናስ ኩሉ ሰዓ ጉለታት ዘሎ ኣብ ደቂ ሰባት ኣብ ትካላት ኣብ ስራሕ ዘሎ ስለ ሰብርሃልናስ ኣነ እንደ ብጣዕሚ ተመሓላልፎ ሲ ኣነ እዚ ክብል ኣይክእል እኒሀ። ምክንያቱስ ዓበይቲ ፈትውዋ ንኣሽ ፈትውዋ ኩሉ ኣብ ኩሉ ዕድመ ደሎሲ ብጣዕሚስ መሃሪ ስለ ዝኾነት እሞከ ኣብ ነፍስና ኣብ ውሽጥና ኣብ ዓድና ስለ ዘሎ ሲ እንደ እተመሓላልፎ መልእኽትስ ወሰን የብሉን ብጣዕሚ ፅብቕቲ።
3: ብዙሓት ፊልምታት ክንፈትሽን ከለና ውሑዳት ቅርጥዋት ገለ ነገር ቁንጭላ ቢሉ ዝወሰድ ኢና ንዕዘብ ኣብ ፊልምታት። ኣብ እንዳዝማም ግን ንኩሉ ማእዝን ኣብ ዝተፈላለየ ነገር እዋናት እናጉልሒ እዩ ዘምፅእ መሃብን ስስዐን ኣብ መንጎ ምትላልን ቅንዕናን ዘሎ ነገራት ኣዝያ ኣጉሊሓ ስለ ተርኢ ኣዝያ እያ ደስ ትብል። ኣብ ሕብረተሰብና ኣዝያ ኣገዳሲት እያ። ሕብረተሰብና ክብርታትን ነውርታትን ዘለዎ እዩ። ነዞም ክብርታትን ነውርታትን ከዓኒ እናመዛዘነት ኣብ ሚዛኖም ኣብ ልክዕነቶም ኮፋ ቢላ ተርኢ ስለ ዝኾነት ኣዝያ ደስ ትብል። ፅቡቕ ዝኾነ መልእኽቲ ገላፂ ዝኾነ ልክዕ ዝሃርብ ሕብረተሰብና ከዓ ልክዕነቱ ዝገልፅ ዘለዋ ኮይና ስማዓና ከምኡ እያ ትረአየኒ።

0: ማደር ታሪክ ኤርትራን ኤርትራውያንን ኣብ ጉዕዞን ናጽነት
1: ሰላም ኮማንድስ ሰላህ
2: ወይውት ያስከ ሰዓብን
0: ማደር ሕብረተሰብ ኤርትራ ኣብ ትሕቲ መግዛቲ ዳሲሳ ለግዛትን ብድሆታቱን ገድልን ማሕበራዊ ህይወትን ኣጣሚራ
3: እዚ ትርኢ ዘይትገድፍ
4: እየ ብኢደዋኒ ንኩናት ካ እትፍቅድ ዶ መስለኪ
5: እቲ ሓሳቦም እኮ ዝፅላ ኣይኮነ
0: ጾር ደቂ ኣንስትዮን ዕዳ ውሳነ ንእስነትን እተርኢ ማህደር ሓቂ ምንባር ጓሂኣን ሓጎሳን ደበስቃያን መከርኣን ብውሕልል ኣዛናትዋ ከተዘምቱ ዝተሃንፀ
6: ሕማይ ስኳ ሓሲበን ይፈልጥ ሽግር መከራበድሕሪ
0: ተኸታታሊት ፊልም ኣብ ኤሪ ቲቪ ኣብ ቀረባ ጊዜ
3: ውሸጣ
0: አፍራይ ሚኒስትሪ ዜና አቅራቢ ቢስ ፕሮዳክሽን ደራሲ ሌተናል ኮሎኔል ዮናስ ተዓገስ ዳይሬክተራት ሌተናል ኮሎኔል ዮናስ ተዓገስን ሳሙኤል ሓድጉን ማህደር ሓቂ ኣብ ቀረባ ጊዜ ኣብ ኤሪ ቲቪ

0: ማደር ታሪክ ኤርትራን ኤርትራውያንን ኣብ ጉዕዞን ናፅነት
1: ኣለም ኮማንድስ ሳልሕ
2: ኣስከሳዕብን
0: ማደር ሕብረተሰብ ኤርትራ ኣብ ትሕቲ መግዛእቲ ዳሲሳ መግዛትን ብድሆታቱን ገድልን ማሕበራዊ ህይወትን ናብ ካሜራ
3: እዚ ትርኢ ዘይትገድፍ
4: እየ ብኢደዋኒ ኢኑ ኩናት ካ እትፍቅድ ዶ መስለኪ
5: እቲ ሓሳቦም እኮ ዝፅላ ኣይኮነ
0: ጾር ደቂ ኣንስትዮን ዕዳ ውሳነ ንእስነትን እተርኢ ማህደር ሓቂ ምንባር ጓሂኣን ሓጎሳን ደበስቃያን መከርኣን ብውሕልል ኣዛናትዋ ከተዘምቱ ዝተሃንፀት
6: ሕማማይ ሰብኩ ሓሲበን ይፈልጥ ሽግር መከረበን ድሕረ ዝስሕመሎሲ
0: ተኸታታሊት ፊልም ኣብ ኤሪቲቪ ኣብ ቀረባ ጊዜ
3: ውሸጣ

አፍራይ ሚኒስትሪ ዜና አቅራቢ ቢስ ፕሮዳክሽን ደራሲ ሌተናል ኮሎኔል ዮናስ ተዓገስ ዳይሬክተር ሌተናል ኮሎኔል ዮናስ ተዓገስን ሳሙኤል ሐድጉን ማህደር ሐቂ አቅራቢ ዜና አፕ ኤሪ ቲቪ

0: ኤርትራዊ ዜጋ ኣብዝ ሃለዎ ይሃሉ ወትሩ ሃገረይ ምስ በለ እዩ ካብ ሃገሩ ክንዲ ዝረሓቐ ኪሎ ሜትራት እንተረሓቐ እውን ፍቕሩን ዝኽሩን ይውስኽ እምበር ኣይጎድልን እዩ ብህዝቡን ሃገሩን ዝመፁ ይፈቱን እዩ ህዝቡን ሃገሩን ወትሩ ኣብ ልቡ ስለ ዝኾኑ ዕለታዊ ብኦም ምሕሳብ ኣይገድፍን ኣመትታ ገዲፍዋ ዝመፅእ ሃገሩ ካብ ምግባር ድሕራ ይብልን ብኣካል እንተረሓቐ ሃሙን ቀልቡን ግን ምስ ህዝቡን ሃገሩን እዩ ነታ ከም ድላይ ዓንዲሩ ዘይመነዊ ሃገሩ ብሓሳቡ እናዘከረ ብዝኽሪ ትማሊ ናብኣ ይምለስ ብሓጎሳ ይሕጎስ ብሓዘና ይሓዝን ኣብ ውዕዩን ዝሑልን ካብ ጎና ኣይፍለን ዕድልን ዓቕምን ኣብ ዝረኸበሉ ንሃገሩ ይሕግዝ ክሳብ ብኣካል ብምምፃእ እውን ብመይኡ ከገልግል ይረአ ኣደይ ኣባዲ ታደሰ ካብ ወላዲአን ታደሰ ወልደ ገብርኤልን ወላዲተን ገረመ ሽምባየን ብ1942 ኣብ እምባጋልያኖ ተወሊደን ወለደን ጽቡቕ መነባብሮ ስለ ዝነበሮም ኣደይ ኣባዲት ኩሉ ዘድልየን እናረኸባየን ዓብየን ዕድሚአን ንትምህርቲ ምስ ኣኸለ ካብቶም ውሑዳት ኣብቲ እዋን ናይ ትምህርቲ ዕድል ዝረኸቡ ብምዃን ኣብ ኢሳቅ ተወልደ መድህን ክሳብ ራብዓይ ክፍሊ በፂሐን እንተኾነ ብኹሪ ገዛ ስለ ዝነበራ ነተን ብዙሓት ቆልዑ ዝነበርዎን ወላዲተን ንኸተ ዓብያ ካብ ራብዓይ ክፍሊ ኣይቀጽላን እቲ እዋን ሕሱም ናይ መግዛእቲ ግዜ ብምንባሩ ኣብ ህዝቢ ውዕዋዕ ሃገራዊ ስምዒት ሰፊኑ ነበረ ነፍሲ ወከፍ ዜጋ ከዓ በቲ እዋን ተጸልዩ ዝዓቕሙ ኣብ ምብርካት ነይሩ ኣደይ ኣባዲት እውን ከም ኩሉ ዜጋ ኣብ ናይ ከተማ ስራሕ ተሰሪዐን ነይረን
1: ኣነ ኣብ ስደት 77 የወፅየ 77 ናይ ከተማ ስርሒት ንሰርሕ ነርና ኢና ሓደ ዓመት ዝኸውን ማለት እዩ እቲ መጀመርታ እኳ ኣነ ዋላ ሓንቲ ዝፈልጦ ነገር ቆልዓ ክወልድ ሓዳር ስለ ዝነበረኒ ሓዳር ክገብር ከምኡ ጥራይቲ ስታይ ነበረ ፅቡቕ ናብራኣይ ሓዳርን እዩ ነርኒ ሕጂ ኣደይ ኣምና ድበሃላ ነረን ኣብዚ ናይ እስር ቤት እንጀራ ሰንኪተን ዝሸጥ ኣብ ገዛ ብርሃኑ እሰን ናትን ኣውቲስታ ካ ነይርዎ ንወዲ እሰን እየን ወዲ በናና ኣይፈ ዋላ ሓንቲ ይፈልጥን እየ ነረ ኣነ ሕጂ ኣብኡ ምስ ተወደብና መሓዛ ደየን ነረን ሓደ ዓመት ናይ ከተማ ሰሪሕና ማለት እዩ ሕጂ እቲ ግዜ እቲ መገዲ ዕዳጋ ሓሙስን ዓደ ንፋስን ዝወስን መገዲ ኣብኡ ስለ ዝኾነ ገዛና ተጋደልቲ ብኡ መፅና ነይሮም እዮም ካብኡ ሽዑኡ ምስ ተጠርጠርና እዚኣ ጓለይ ጓል ዓመት ነራ ሓያት ወደይ ደርጋ ክተ ዓመት ንመፈቕኒ ነይሩ ምስ ኣደይ ገዲፈ እዮም ምስኡ ካልኣየቱ ድብለካ ደለኹ ወዲ ብሓንሳ ወፂና ንፃዓዘጋ ማለት እዩ ኣብ 77 እዩ እሱ ናይ ፈዳይኒ ስታይ ሽሙ ኢና ንሰርሕ ነርና ኣሕዋተይ እውን ሕጂ ክልቲኦም መይቶም እዮም እሶም ውን ናይ ከተማ እቲ ሓደ ኣሲሩ ከማ ነይሩ እቲ ሓደ ምስኡ ዝነበረ እውን ሞይቲ እዩ ኣብ ከተማ ስመራ ወዲካ ስማየ ዝብልዎ ብርሃን ሓወይ ከዓ ሙሉእ ለይቲ ብረተ ሓቒፉ ኣብታ ናይ ዕዳጋ ሓሙስ ኣብኡ ሓደር ነይሩ እሱ እውን ናይ ታሽሙ እዩ ነይሩ ኮነ ቦታ ንሕብር ነርና ዝኾነ ነገራት ዝበለ ነብፅሓሎም ነርና ሽዑ ዓዘጋእቲና ማለት እዩ ብእግርና ማለት እዩ ሕጂ ዋላቶም ጦርሰር ስታየብሉና ነይሮም ክልቴና ወይ ክልለና ሞኒ ንዓዲ በፂሕና ክንመፅና ብሎም ክፉእ እውን ናይ ረኸብና ክሳዕ ድሓረይ ዋላ ሓንቲ ዋላ ሓንቲ ብጀካ ታጀለብያ ደተኸለናዮ እውን ዳሓዝናዮ ነገር ስለ ደይነበረ ፃዓዘጋ ወፂና ማለት እዩ ነቲ ምሳይ ዝነበረ ቤተሰብ እኦም ኣብኣቴና እዚ መሓመድ ቅዱዊ ጥዕና ስለኣስዑ ጥዕና ሲእነ ስለነበርኩ ኢሎም በቃ ድሓን ጥዕና ስለ ድሰኣነት ድገበረቶ እውን እኹል ስለ ዝኾነ ንዓኣ ንሱዳን ክትከይዳ ኣለዋ ተባሂለ ሽዑ ማለት እዩ

0: ክሰግር ኣለዋ ገለ ተባሂለ
1: ድሕሪዚ ኣደይ ኣባዲት ናብ ስደት ሱዳን የን ኣምሪሐን። ኣብ ሱዳን ንኽልተ ዓመት ድሕሪ ምቕማጥ ድማ ናብ ኢማራት ዓረብ ግዒዘን። ኣብ ኢማራት ዓረብ ንሓሙሽተ ዓመት ጸኒሐን ድማ ናብ ስዑድ ዓረብ ሰጊረን። ኣብ ስዑድ ዓረብ ንሓሙሽተ ዓመት ምጸንሓ ደቀን ዝሓሸ ናይ ትምህርቲ ዕድል ክረኽቡ ብምሕሳብ ምስድራ ቤተን ብግሪኻ ቢለን ንሆላንድ ኸይደን። ኣብዚ እዋን ከኣየን ናይ ፊዞትራፒ ትምህርቲ ዝቐሰማ
0: ክንዲቲ ስታይኣይሓስቦን እየ ነይረ እሳ ከማ ንድገርመካ ከምዚ ሌክራም የውፅዎ እዮም ኣሎ ከምዚ ኣብ ቦቴ መፅሓፍቲ ድሸጠ ኣሎ ኣብኡ የውፅዎ እዮም ድሕር ትምህርቲ ትደሊ ኮንካ ወይ ፊዞትራፒ ናይ ድኾነ ኩሉ ካርድ ኣሎ ሕጂስ ኣጋጣሚ ስቀኢለ ክርኢ ኢለ ከይዶ ሰብ ኣረኺበያ እታ ካርድ ሒዘ መፅ የብላ ኣለኹ ነዚ ኣረህዋ ጓለ እቲ ቋንቋ ንዓይ ቁርኽብ ክብድ ስለ ዝብለኒ ኣትራህዋ ንዕ ብጃ ከዚኣሲ ደው ኢልክ ንደ ቁፀርለይ ገለብላ ማማ ከመይ ጌርክ ክትክእል እዩ ቋንቋ ክብርታዓ ክንዲኢላ እንደ ሓነ እዚኣ ብሄር ፈልጥ ኢለ ሽዑ ተቋፂርና ከይደ ማለት እዩ ከመይ ምክብለከ ንክልተ ዓመት ክምሃር ስታይ ገይረ 2,000 ከፍ ኢለ ሽዑ 2,000 ከፍ ኢለ 2 ዓመት ትምህርቲ ሕጂ እቲ ትምህርቲ ምጀመርና ክንዲ ኣትኸውን መምሃሪት ማለት እያ እዚኣ ጣውላ ብምልእታላ ፃዕዳ ኩላ ፃዕዳ ኢኻ ዋላ ካልስኻ ዋላ ጨጉሮኻ ብፃዕዳ ኢኻ ኩላ እዚ ተኸዲንካ ተኣቱ ስቂኢልካ ዝተየለን ድሓር ከመይ ምክብለካ መዓት ሰብዮም ኩሎም ከዓ ደኳትር እዮም ኤከስትራ እዮም ድምሃሩ ነይሮም ናይ ፊዞትራፒ ብላዕሊ እዮም ድምሃሩ ነይሮም ኣነ ጥራይ ሓበሻ ኣነ ከዓ ካብኦም ድዓበኹ ከዓ ድገርመካ ሕጂ እሳ ግን ፈትያት እሳ ኣፍሪቃዊት እያ ምስኣ ድምህር ከዓኒ ሆላንዳዊ እዩ ብጣዕሚ ፈትያህኒ ኣጆኮ ኢላሃኒ ባዕልና ሕግዘኪ ኣጆኮ ኢላሃኒ ኣንደርግራውን ኣሎ ኣብ ታሕቲ መዓት ዓራውቲ እዩ መዓት ዓራውቲ መዓት ዓራውቲ እዩ ዘለዎ ኣብ ኣቲና ጀሚርና ሽዑኡ ኣነ ንዓኻ ገብረልካ ስኻ ንዓይ ትገብረለይ እሳ ጠጠው ኢላ ትሪእካ እንታይ እስታይ ኣለካ ኩሉኦ ንሪኣኻ ትፅሕፎ ማለት እዩ ካብኣስ ኣነ ቀዳመይቲ ኮይናካብ ዋላ ካብቶም ሓካ እዩ እዚ ናይ ኣምላኽ ነገር ኩሉ ደይሳኣነ ሽዑ በ ኣነ ድበልክዋታ ምሳይ ስታይ ድገብኮ እሳ ብጣዕሚ ኣነ ኢላ ከምዚ ስርኦ ይፈለጠ ሓዊ ኣነ ከማል ብሓደ ግዜ ኢላ ሽዑ ብዙሕ ተሓጋጊዞምኒ በቃ ሽዑ መወዳእታ ዓመት ክኸውን ከሎ ሽዑ ሰርተፊኬተ ወሲደ ፌስታ ገይሮምልና ዓብ ፌስታ እንታይ ከደይሃቡኒ
1: ኣደይ ኣባዲት ናብታ ኣብ ባሻውል ዝነበረት ዓባየን ምላሹ ሃይሉ ብምኻድ ብዙሕ ግዜ ይሕልፋ ብምንባረን ካብተን ባህላዊ መንገዲ ተጠቂመን ፊዞትራፒ ዝገብራ ዝነበረ ዓባየን ሞያ ወሪሰን እየን። ነዚ ብልምዲ ዘጥረየኦ ሞያ ትምህርቲ ክውስኸሉለኒ ብምባል ከዓ ንክልተ ዓመት ናይ ፊዞትራፒ ትምህርቲ ወሲደን።
0: ትምህርተይ እንድሕር ተማሂረ ግድነት ሰርተፊኬት እንድሕር ሒዘ ብመንግስቲ እውን ሕጋዊ ክሰርሕ ይኽእል እየ ድብል ስታይ ገይረ ማለት እዩ ሽዑ ኣብ ድሕሪ ዓመት ገለ ከማን እዚ ከምዚ ኣሎ ዓመት ዝገብርዎ ክእለት ዘለዎ ሰብ ኩሉ ናይ ፊዞትራፒ ኹን ናይ ገለ ይዕድሙካዮም በታ ስታይ ዓዲሞም ንኸ ቀዳመይቲ ኣነ ከዓ ኣብ ጋዜጣ ወፂ ከምዛ ድብለካ ብሓይለይ ደይኮነስ ናይ ኣምላኽ ማለት እዩ።
1: ድሕሪዚ ኣደይ ኣባዲት ነዚ ሞያ ብግብራዊ ስራሕ ንምድርዑ የነቒለን ካባ ወፃኢ ሃገር ንኻልእ ዜጋ ንህዝበይ ከገልግል ይሓይሽ ብምባል ከዓ ናብ ኤርትራ ብምምፃእ ክሰርሓሉ ጀሚረን።
0: ወረቀተይ ምስ ወሰድኩ ሽዑ ሓሲበ ሽዑ ኢለ ኣነ ካብዚ ነዚ ህዝቢ ኣብዚ ድሕግዞ ዋላ ከይሰራሕኩ ዋላ ሓንቲ ባን በሊዐ ኣብ ፅብቕቲ ገዛ ይድቅስ ንህዝበይ ምሕጋዝ ዝሕስሸኒ ኢለ መደብ ገይረ ሽዑ ማለት እዩ ሽዑ ኣብ ኣምባሲ ከይደ ምስ ኣምባሲ ተዘራሪበ ወረቐት ሂቦም ሂቡኒ ሰሎሙን እዚኣ መፅአ ኣብ ታእሽሙ ኩሉ ተቢለ ሽዑ ናብ ምስ ወድቡላ ተመዲበ ማለት እዩ ሕጂ ለዚአን ዋላ ንምንታይ 10 ሰብ ድሓዊ የለይ ኣብታ ዓደይ ከይደ ነቲ ህዝበይ ክሕጊ ዝሕሸኒ ኢለ ከምኡ መዲበ ማለት እዩ መዲበ ኣብዚኣ መፅአ ከምዛ ድብለካ ሽዑ ምስ ወድቡላ ቅሩብ ሰሪሐ ኣብዚ ዕዳጋ ሓሙስ ስለ ዝነበርና

0: ኣብ ኣምስክ ከይዲ ማለት ወልድሓን ኢለ ንሰለስተ ወርሒ እየ መፅአ ነይረ ለይትን መዓልተን ሰሪሐ በኣ እሞ እቲ ሰብከ ብሩኽ ህዝቢ እዩ ሰለስተ ወርሒ ገይረ ካብኡ ተመሊሰ ንዓደይ ኣይፃናሕ ኮን ከዓ መሊሰ መፅአ መፅአ ሚኒስተር መንግስቲ እቲ ናይ ሆላንድ ኣምባሲ ወረቐት ሂቦምኒ ኣብ ሚኒስተር ጥዕና ኣብኣ ተዘራሪበ ሽዑኡ ናብ ቻቻይር ተመዲበ ማለት እዩ በዚ ተኸትብሎ እወ ኣብኡ ተመዲበ ሽዑ
1: ኣደይ ኣባዲድ ካብ 202 ጀሚረን ኣብ ዝተፈላለየ እዋን ናብ ሃገረን ብምምፃእ ን12 ዓመት ብሞይአን ኣገልጊለን ካብቲ ዝበዝሐ 1 ወርሒ ክሳብቲ ዝወሓደ 3 ወርሒ ድማ ሞያዊ ብቕዓተን ኣብ ረብሓ ህዝበንን ሃገረንን ኣውዒለንኦ ኩሉ ግዜ ፀዓትካ ፍልጠትካን ጉልበትካን ንህዝብኻ ንመሬትካ ኮታ ነቲ ንዓኻ ዝመስልን ንዓኻ ዝውክልን እንተውዒልካዮ ብህይወት ከለኻን ፅባሕ ምስተኣለኻን ኣፋውፅኡ ባዕሉ ከም ዝዛረብ ድማ ኣደይ ኣባዲት ኣብነትና የን
0: ሓንቲ ሓዛይ ነራ 1 ወርሒ ሓቅሓይሽ ምስኣ ገይረ ማለት እዩ እሳስ መፅያ ስለ ዝነበረት ናታ ገዛ ነይሩ ሓንቲ ግን እዩ ገዛ ሂባት ምሸት ንግሆ ወፅ ምሸት የድኣቱ ነይረ ድበዝሕ ኣብ ገዝኡ ድሕከም በዝሕ ነይሩ ሰዓት ሓደ ካብኣ ካብኣ መፅኦም ከዓ ማኪና ገይሮም ወስተኒ ናብ ገዝኦም ካብኣ ከዓ ካሊእ ማኪና ገይሩ ወስተኒ ሰዓት 10 ገዛ ይኣቱ ነይረ ብለካ ኣሎ
1: ኣደይ ኣባዲት ኣብ 215 ከገልግላ ናብ ሃገረን ኣብ ዝመፃሉ እዋን ኣብ ዓምዲ ጋሻ ሰንበት ጋዜጣ ሓዳስ ኤርትራ ንዘለዎን ትምህርትን ተመክሮን ናይ ፊዚዮቴራፒ ማሳጅን ሄርባል ትሪትመንትን ኣካፊለን ነይረን እየን ብዘይካዚ ኣብ ጀርመን ይኹን ካልኦት ሃገራት ዝተፈላለየ ነዚ ሞያ ዝምልከት ትምህርቲ ቀሲመን እየን ኣደይ ኣባዲት ኣብ ሃገር ሆላንድየን ናይ ፊዚዮቴራፒ ትምህርቲ ቀሲመን
0: ንዓይ ብዙሕ ጠቕሚ ረኪበሉ እየ ኣብኡ መምሃረይ ከምዚ ብናይ ሕጋዊ ስታይ ደይኮነ ሲ ብገንዘበይ ከፍ ኢለ ተምሃርኮ ማለት እዩ ድምህሩ ብዙሓት እዮም ዘለዉ ኣብኡ ከምዚታት ብጣዕሚ እየ ተሓጒሳ ነ እታ ድልየተይ እግዚኣብሄር ስለ ዝፈፀመለይ ብዓብኡ ንምንታይ ከዓነ ከለኹስ ኣብ ዓለም ክሕጎሰላ እዚኣ ሒዘያ እየ ድኸይዳኣነ ኣነ ከምኡ ኣምኒ ከምኡ እየ ብል ብዙሕ ጥቕሚ ኣለ እናትካ ድልየት ድዩ ሕጂ ዋላ ደቅና ከምዝተመሃሪልካዮም ክመሃሩልካ ደይክእሉ ደቂ ቆልዑት ኣለዉ ድልየት እዩ ብዓብኡ ድልየት ክኸውን ከሎ ካልኣይ ነገር ከዓስ ፅቡቕ እየ ኣነ ተማሂረስ ቁም ነገር ገይረላ ማለት ብናተይ ስ ስታይ ክገብሮም ብጣዕሚ ፅቡቕ እዩ ክትመሃር ኣብዚ እውን ክትመሃር ትኽእል ኢኻ ኩሉ ትምህርቲ ኣሎ ኣብ ሃገርና ግን ኣብታደደለኻያ ንሕር ተማሂርካ ሞ ኣብ ቁም ነገር ክትበፅሓ ኣለካ ኣነ ብጣዕሚ እየ ድሕጎስ በዛ እግዚኣብሄር ዳሃበኒ እዩ ድሞ ኣብዚ በፂሓትለይ ንህዝበይ ድሓገዝ ኩላ እዛ መወዳእታ ሰብዓ ሰብ ኣብቲ ወረቐት ርኢኻ ትኸውንካ ሰብዓ ሰብ ስናይ ሓቂ ድሓወዩ ኢሎም ፅሒፎም ዝሃቡን ኣሎ
1: ኣደይ ኣባዲት ናብ ኤርትራ ብምምፃእ ብሞየአን ንህዝበን ከገልግላን ከለዋ ረብሓ ነይርዎን እዩ እቲ ረብሓ ግን ገንዘብ ዘይኮነ እቲ ካብ ዝሓወየ ዜጋኻ እትረኽቦ ፍቕሪ ሕውነት ዕግበት እዩ እዚ ከዓ ነቲ ብሕሉኑ እምበር ብስጉእ ዘይሓስብ ሰብ ዓብ ነገር እዩ ምኽንያቱ ዕግበቱ ዕግበት ህዝቡ ስለ ዝኾነ
0: ረብሓ ቤተሰብ ናይ ህዝበይ ስለ ድሓወየለ ብህዝበይ ላ ሕጂ ከማን ኣምላኽ ጥዕና ተድህበን እውን ክቕፅሎ ይደሊ ዋላ ኮፍ ኢለ እንታይ ኣነ እንታይ ኣብ ዓለም ኣይነብርኒ ኣነ ሕጂ እውን ኣይቀስን ክርዮ ከለኹ ሰብ ድሓመመ ክርኢ ከለኹ ኣይድቅስን ደቂስ ይሓድር
1: ኣብዚ እዋን ኣደይ ኣባዲት 84 ዓመት መሊአን ይርከባ ምስ በዓል ቤተን ኣቦይ ኣለን ገብሪ መስቀል ከዓ 4 ውሉዳት ፍርየን ብዘይካዚ ደቂ ደቅን ዝረኣያ ዕድለኛ ወላሊት እየን ኣደይ ኣባዲት ካብዚ ናይ ልዕሊ 40 ዓመት ናይ ስደት ተመክሮ እንተበጊሰን ንሃገርካን ህዝብኻን ብሞያኻ ምግልጋል ኣገዳሲ ምዃኑ እየን ዝዛረባ ከምኡ ሞያ ዘለዎም ኣብ ወፃእ ሃገር ዝቕመጡ ዜጋታት ናብ ሃገሮም መፂኦም ከገልግሉ ከዓ ለበወአን የመሓላልፋ
0: ኣነ ደኣ እታ ናተይ ባዕለይ ከምዛ ድብለካ እንድያ ነቲ ካሊእ እውን እግዚኣብሄር ንድሕርዳ ሰሚዖም ንዓዶም መፂኦም ከገልግሉ እታ ዝዓበየት ፀጋ እያ ንነብሲ ከዓ ኢካ ትኸስብ ዘለካ ኮመር ዋ ሓንቲ ነቲ ህዝቢ ኮንካ ትኸስቦ ዘለካ ገንዘብ መፅያሲ እንታይ እሞ

0: ኩሉ ግዜ እወ ንሃገርካ መገልጋልሲ ብዓብኡ ነዚ ሃገርካ ንስድረኻን ኢኻ እዚኣ ዓድን ኣብዚኣ እያ ዋላ ብገለ ንሃሉ ዋላ ብስደት ንሃሉ ዋላ ብገለ ንሃሉ እዚኣ እያ ተሃገርና ዓድኻ ኸ ዓድኻ እያ ሬሳኻ ከይተረፈ ኮ ናብ ዓድኻ እዩ ድመፅ ዘሎ ክሳዕታ ሸዓ ግን ነዚ ዓድና ስከነገልግል ኣለና በብታ ደለዎ ጥበብ ቆቁር ምድሕር ሓጊዙ ሲ ወላ ሓንቲ ከማይ ከዓ እስታይ ገይሮም ከዓ ቦታ ክእለቶም መፂኦም ንሃገሮም ክሕግዙ በብቲ ተምሃርዎ በብታ ክእለቶም እዚኣ ይላበቦም ማለት እዩ
1: ኣብ መወዳእታ ኣደይ ኣባዲት ብሰንኪ ጥዕና ናብ ኤርትራ መፅን ምግልጋል ከም ዘቋረፃ ብምግላፅ ኣብ ወፃእ ሃገር ዝቕመጡ ኤርትራውያን ብባህሊ ኣነባብራን ቋንቋን ካልእ ሃገር መታን ከይወሓጡ ብዓቕሞም ብዙሕ ፃዕሪ ከም ዝገብሩ ጠቒሰን ጥቓሚ ሓበሬታ ብምሃብ ድማ ዘረበ እንዛዚመን
0: እንታይ መሰካ እቲ ኤርትራዊ ሰኒ ሕማም ናይ ኤርትራ ኣለና ብሓፂሩ እቲ ናይ ባህሊ ሲ ሕሙሞ እዩ እቲ ህዝቢ እንኳን እሳቶም ስኒ እተን ፀዓዱ ኸማን ስኒ እቲ ጥልፊ ዲኻ ትብል ዋላ ዘረባ ድዛረባ ኣለዋ ገርመካ ፀዓዱ ኣንስቶም ማለት ነቶም ደቀና ማለት እዩ ሕጂ ኣነ ይገርመኒ ብጣዕሚ ኢኻ ክስታይ ትኸውን ክትነግሮም ከተምህሮም ከ ኣለካ ኩለን ከዓ የምህሮኦም እየን ወመኒ ኣብኡ ኮይኖም ስኒ ከምዚያ ናይ ዓዶም መፂኦም ደቆም ከርእዩ ኣለዎም ከምህርዎም ኣለዎም ዓዶም መፂኦም ከዓኒ ኩሉ ነገር ከርእይዎም ኣለዎም ናይ ዓዶም ቋንቋኦም ፈሊጦም ስድሮኦም ፈሊጦም ክኸዱ ምእንቲ ኣብ ዓዶም ከምፅዎም ባህሎም ክፈልጡ ምእንቲ ዓዶም ኣምፅኦም ከርእይዎም ኣለዎም

ሓንቲ መንእሰይ ብሓንቲ ሕልሚ ጥራይ ክትግለጽ ምስ ኣብየት እንታይ ይኸውን? ሓንቲ ተዋሳኢት ነቶም ዛንታታት ባዕላ ክትነግሮም ከም እትደሊ ምስ እትውስን እንታይ ይኸውን? ከምኡ ውን ፈጠራ ካብ መዘናግዒ ንላዕሊ ምስ ዝኸውን እንታይ ይኸውን? ንግዲ፣ መልክዕ መግለጺ፣ ከምኡ ውን ንኻልኦት ዕድላት ዝፈጥሩሉ ኣገባብ ምስ ዝኸውን ከ? እዚ ታሪኽ ሲልቫና ተስፋ እዩ። ተዋሳኢት ዝተፈላለየ ሞያ እትፍትን ከም ኣብ ድርሰትን ኣልያን ኣብ ናይ ንግዲ ዓለም እውን ፍልይ ዝበለ ስራሕ ሒዛ እትሰርሕ ዘላ ስነ ጥበባዊት መንእሰያ። ቅድሚ ኩሎም እቶም ማዕርጋት ግን ሲልቫና ተስፋይ መን እያ?

0: بدحري نفس وكف هزبا وسألي ناي بحتي سبقنا اللو إتا تسحق زقاقة إتا تحلم إتا تكالسن تعبن سب سلازي منالبات زانتا سيلفانا تسفاي كجمرلو زخقل زبالت أبوتا أبناي بوتا فيلم سيت آيكونان مستا حتو إيا سيلفانا من يا انت عينت نسنتك يحلفا
1: اب غزاوتنا خمس خنغرك تصنحكو اب ريدي مرينا يزبحال غزاوت سلا زعبهو كامبيو بمحوركم طرمفيت غزاوتي ازيوم نفعت هبطات يم زلونا ابو مالت ندقوم زخون عينت مويا هيبم كعبيوم يم زدليو ات نحنا زنبرنالو غزي دماني ባህል ኢሎም መስሪቶም ማለት እዩ ጀለ ባህል ኣልጌን ትብል መስሪቶም ኣብኡ ከም ኣባል ኮይነ ኣብኡ ጀሚረ ማለት እዩ መዛሙር ድራማታት ገለ እንዳሰራሕና 24 ግንቦት ክኾን ከሎ ድዩ ዝኾነ ሃገራዊ በዓላት ክመፅእ ከሎ ድማ ኣብኡ ንሳተፍ ነርና ማለት እዩ ካብኡ ብምቕፃል ካብ ኣብ ድራማ ኣብ መዝሙር ኣብ ገለ ጥራይ ዝነጥፉ ገለ ናይ ሙዚቃ ሞያ እንተተምሃሩ ይሓይሽ ብዝብል ድማ ብሃማተአ ሜዳ ሰላም ይበሃል ነይሩ ብቲ ግዜቲ ኣብሃማተ ዝተመደበ ማሕበረኩም ናይ ኣልጌን ድማ ባዕሉ ባጀት ኣውፅኡ ኣምሂርና ማለት እዩ ሽዑ ግዜ ዶ ተማሃሪት እየ ነይረ 2011 እየ ነይሩ ድሕዛ ናይ ሙዚቃ ማለት እዩ ብሙዚቃ ተማሂርና ተመሪቕና ሽዑኡ ኣብ ኤርትራ ኣብ ጊንስ ተሳተፍ ነራ ብቕብኣ ማለት እዩ ኣብኡ ከዓ ተሳቲፈ ኣብኡ መሳተፍ እየ ምክንያት ከዓ ሓርበኛታት ተማሃር ስለ ዝነበርኩ ሽዑ ግዜ ሓርበኛት እናተማሃርና ከለና ከምዝን ከምዝን ኣሎ ቅብኣ ኢሎምና ቅብኣ ክስእላይ ክእኒ ነረ ሽዑ ግዜ ብፍላይ ንኸይድ ንርኣዮ ተባሂልና ምስከድና ኣብ ካምፓስ እሱውን ሃማት እዮም ዝምድብዎ ነይሮም ኣብ ካምፓስ ፀጊዖም ገዛውቲ ሰኣሉ ኢሎምና ማለት እዩ ካብ ብከላ ናፃ ዓለምያ ትብል ነራ ታታሽሙ ታጭርሖ ማለት እዩ ገዛውቲ ሰኣሉ መካይን ሰኣሉ ገለ እንዳበሉ ይስእሉና ስለ ዝነበሩ ኣብኡ ምስ ሰበይ ክስእል ጀሚሮ ማለት እዩ ብቕዕቲ ግዲ ነረ ብቲ ግዜ እቲ ቀፂሎ ማለት እዩ ክሳብ ምርኢት ትበፅሕ ማዕረ ንደገ ክኢሉ ተዓዊቱ ክሳብ ዝመፅእ ከዓ ተሳቲፈ ክሳብ መወዳእታ ከዓ ኣብቲ ታሽሙ ነረ ማለት እዩ ኣብ ተቕብኣ ነረ ማለት እዩ
2: ማማ ኢለን ደይ ምስቶም ስፖርታውያን ስለዝኸይድ እምበር ስፖርታዊ ይኮነን እስተና እንታይ ከም ዝረኣየትሉ ንድዒ

0: ማማ ኢለ መርኣይ ዝበሃል እኮ ይብሉ።
1: ምናልባት እቲ ዝዓበየ ነገር ንመጀመርታ ግዜ ንዓለም ጠሚታ ስነ ጥበባዊት ክኸውን እደሊ ኣለኹ ኢላ መዓስ እያ ሓሲባ። ምክንያቱ ስነ ጥበባዊ ምዃን ሳሕቲ ሓደ ንፅል ውሳኔ እዩ። ሓደ ሓደ ግዜ ብናይ ቁልዕነት ዝኽርዩ ዝጅምር፣ ሓደ ሓደ ግዜ ምስ ምርኢት፣ ሓደ ሓደ ግዜ እውን ምስ ሓደ ዘነቓቕሕ ነገር። ንሲልቫና እቲ ጉዕዞ ኣብ መወዳእታ ናብ ተዋስኦ መሪሕዋ።
2: ከምቲ ዝበልክዮ ዕድመን ጣዕና ናሃበሊ ንስድራ ቤተይ ከምዚ ክፍትን የክብሎም ከለኹ ቁርብ ማማት ሒለኒ ነራ ትኸውን እምበር ይድግፍዎ ነይሮም እዮም ብፍላይ ኣቦይ ማለት እዩ። ቅብኣ ወዲእና ካብ ድሕሪ 4-5 ዓመት ክኸውን ካብኡ 24 ጉንበ ስለ ዝነበረ ካብ ትምህርቲ ወሲዶም ካርኒቫል ኣስሪሖምና ማለት እዩ ኣብ ምምሕዳር ገጀረት። ሕጂ ኣዝየ ከመስግኖ ዝደሊ እዮብ ሃብተ ስላሴ ዝበሃል ናይ ጉጅለ ባህሊ ማእገር ሓላፊ እዩ ነይሩ ግዜ እቲ እዮብ ናይ ካርኒቫል ናይ ምምሕዳር ገጀረት ክመርሓሎም ኢሎም ዝፀውዕዎ፣ ንሕና ከዓ ከም ናይቲ ካርኒቫል ናይ ታሽሙ ክንሕዝ ገሊሎም ሰምፁና ንካርኒቫል ኣብኡ ምስ እዮብ ተላሊና ማለት እዩ። ሽዑ ምስ ተላልና ከምዚ ክትሰርሓ ትደልያዶ ከምዚ ክትሰርሓ ትደልያዶ ጉጅለ ባህሊ ኣለኒ ምክንያቱ ነዊሕ ከይድና ኢና ተፋሊጥና ኢና ኣለኒ እሞ ንሕዳ ትደልያ ኮንክንሲ ኣብ ሃማማትአ ኣብ ጉጅለ ባህሊ ማእገር ምፃሙ ክፍትነክን ገለ ብለና ሕጂ ኣይ ሕጂ ክዝክሮ ከለኹ ብዙሕ ከማ ንዓይ ክስተያ ይግበረለይ ነተን ካልኦት ግን ከምዝሎ ምስ በለን ንኸይድ ንኸይድ ኢለ ኣነሃዊ ይኸይድ ማለት እዩ። ናብቲ ማእገር ምስከና ድማ ካብዚኣ እያ ትጀምር ዘላታ ናይ ድራማ ናይ ስነ ጥበብ ሕማም ማለት እዩ። ኣብኡ ምስ መፀኹ ምስ እዮም ከባቢ 2-3 ዓመት ኸውን ናይ መድረኽ ናይ ዓሶ ናይ ቲቪ ናይ ገለ ዝበሃል ናይ ምክንሻብ ደቂ ኣንስትዮ ነወግድ ዝብል ብሚኒስትሪ ጥዕና ዝውሃብ ዝነበረ ጎስጓሳት ኣብ ስኒማ ሮማ ነይሩ ወላ ከበበ ስመራ ወፃኢ ኣብዚ ከባቢታት ዝበሃላ እውን እንዳኸድና ምሪኢት ከነርኢ ጀሚርና ማለት እዩ። ኣይፀንሐን ግን ናይ ምስ እዮ ኣብ ማእገር ከለና ናይ ወዱ ከዳ ትምህርቲ ከም ዘሎ ከዓ ፈሊጥና ማለት እዩ። ኣብ 2013 መወዳእታ ምስ ኤፍሬም ካሕሳይ ወዱ ከዳ ድማ ን3 ዓመት ትምህርቲ ተማሂረ ማለት እዩ። ዳይሬክቲን ድርሰት ኣክቲን እዩ ነይሩ እቲ ትምህርቲ። ኣብ 3ስተዮ ዓመት ከዓ ተሳቲፈ ተማሂረ ማለት እዩ። ኣብ ምረቓ በፂሐ። ኣብዚ ግዜ ከመስግኖ እውን ይደሊአን ኤፍሬም ካሕሳይ ወዱ ከዳ ኩሉ ግዜ ከምዚ ከይነዓቐ ኣዝና ንኣሽትና ነርና ሽዑ ተምሃሮ እውን ስለ ዝነበርና
0: ፍቕሪ ለየ ምር ዝፍርሓ ክኸይመስለኪ ንፅንፅ ንፅንፅ ከብለኪ ደድሕረይ ንኽርክ ሰላም እየ ትዝረግለይ ክብረት ክሓለዎ ሓረይ
1: መብዛሕትኡ ግዜ ምውሳእ ካልእ ሰብ ምምሳል እዩ። ንተዋሳእቲ ግን ኣዝዩ ዝዓመቐ ነገር ክኸውን ይኽእል እዩ። ኣብ ተራ ዕላል ንምግላጽ ኣፀጋሚ ስምዒታት ንምድህሳስ ዝሕግዝ መንገዲ ክኸውን ይኽእል እዩ። ሓደ ሰብ ካብ ገዛእ ርእሱ ፍጹም ዝተፈልየ ገጸ ባህሪ ክኸውን ክኽእሎ ይኽእል እዩ። እቲ ዘገርም ድማ ኣብቲ መስርሕ ብሓቂ መን ምዃኑ ገለ ነገር ክረክብ ይኽእል። ንሲልቫና ተዋስኦ ዛንታታት ህያው ዝኾኑሉ ቦታ ኾይኑዋ፣ ብሓቂ ግን ተዋስኦ ነቲ ተራ ዕላል ዘይክእል ክትገልጾ ዝኽእላ እንታይ እዩ? ካብ ኩሎም ዝተጻወተቶም ገጸ ባህርያ ድማ ካሜራታት ምጥዋይ ምስ ኣቋረጸ ነዊሕ ምስኣ ዝጸንሑ ኣየና እዩ? ምናልባት ሓደ ካብቶም ገጸ ባህርያት ብዛዕባ ገዛእ ርእሳ ገለ ምሂርዋ ይኸውን። ምናልባት ካልኦት ብድሆታት ኣቕሪቡላ ይኸውን። ምናልባት ድማ ገለ ገጸ ባህርያት ሙሉእ ብምሉእ ድሕሪት ተሪፎም ኣይፈልጡን ይኾኑ።
2: ኣብ ከረን ትምህርቲ ንውሃ ሜርና ናይ ሚኒስትር ምክልኻል ማለት እዩ። ሕጂ መምህር ጣዕሚ ኣረፋይነ እዩ ዝምህረና ነይሩ ንኣስታት ክልተ ወርሒ ከዓ ኣብኡ ኮርስ ወሲደ ማለት እዩ። ኣብኡ ኮርስ ምስ ወሰድኩ እቲ መደብ ኣብ ግድን መምስተምሃርካ መምረቕታ ከምዚ ናይ ኩሉ ክስታይ ማለት እዩ መምረቕታ ስለ ዝነበረ ኣብኡ ክምረቕ ከለኹ ስራሕ ሰሪሕና ድራማ ማለት እዩ። እጂ ኣብኡ ምስ ራኣይ ንመምህር ጣዕሚ ይፅዋዓኒ ማለት እዩ። ከም ተምሃሪቱ ጥራይ ዝፈልጠኒ ነይሩ ፀዊዑ ብዛዕባ እቲ ድራማታት ይነግረኒ ማለት እዩ። ከምዚ ነይሩ ከምዚ ነይሩ ብጣዕሚ ንፍዕቲ ከምዚ ሞኒ ናይ መድረኽ ድራማ ኣለና ትንሳኤ ናይ መድረኽ ድራማ ኢልና መደብ ኣውፂና ኣለና እሞ ኣብኡ ምሳና ክትሳተፍ ይብለኒ ማለት እዩ። ሽዑኡ ቁርብ ክብድ ኢሉኒ ነይሩ። ምክንያቱ ቁርብ ክብድ ደበሎኒ ምክንያት ከዓኒ ተማሃሪት የፀኒሐ ጌና እውን ኣብ ትምህርቲ ነይረ ሽዑኡ ንናይ መድረኽ ድራማ ምስ ፀዋዓኒ ቁርብ ስክፍታ ከም ዘለኒ ነገርዮ እሱን ክሕግዘኒ ምዃኑ ነገርኒ ን8 ወርሒ ትሬይን ጌርና ድማ ንመድረኽ ቀሪባ ማለት እዩ። ኣብ ስኒማ ዝመራ ተራእያ ብዓወት እውን ተዛዚሙ ማለት እዩ። ሃብቶም ዓንደ ብርሃን ዝበሃል ደራሲ ዳይሬክተር እውን ኣብኡ ምስ ረኣየኒ ንስራሕ ይፀውዓኒ ማለት እዩ። ሕጂ ሰሲዕ ክኸይ ትብልኒ ካብዘን ብምሉእ ንስራሕ ክኮን ፊልም ኣብ ናይ መድረኽ እንተኮይና እዛ ሓንቲ ንክልተ ማለት እዩ ብጣዕሚ ዝፈትዋ ስርሐ እያ። ምክንያቱ ብዙሕ ግዜ ደኺምና ኣላ ኢና እንደገና ከዓ ብዙሕ ተቐባልነት ፅቡቅ ስለ ዝረኸብ ኩላ ማለት እዩ። ኣብ ናይ ሙቪ ዓለም ኣብ ናይ ፊልም ድማ ህያ ፍቕራት ትብል ስራሐይን ክንፈትሖምዶ ዝብላ ስራሐይን ብጣዕሚ ዝፈትዎን ስራሐይን
0: ክትፈልጥ ሳምሪ ክሳብ ገዛ ይትመፅ ዛሎ ማዓንቲ ቡንሰትያ ለላይ ፅቡቕ እዩ ክትመስለ
3: ወላ ኣነ
0: ከምኡ ክመስለ
3: ኣነ
1: ተዋሳኢት ምዃን ግን ብድሆታት እውን የምፅ እዩ ምጥርጣር ክህሉ ይኽእል። ብሓቂ ተዋስኦ ዕቱብ ሞያ ድዩ ዝብል ሕቶታት ክህሉ ይኽእል። ከምኡ ውን ብሓደ ተዓዛቢ ክትርእን ክትፍረድን ቀጻሊ ፀቕጢ ዘለዎ እዩ።
2: ኣነ ኳ ዕድለኛ ግዲ ኮይነ ብዙሕ ብድሆታት ኣይጋጠመንን። ምክንያቱ ከምዚ ዝብለክ ዘለኹ ካብ ግዜ ንእስነተይ ብጉጅለ ባህልታት እንዳተመራሕኩ ስለ ዝመፅ ዝነበርኩ እንዳተምሃርኩ እየ መፅእ ልዕልቲ ብድሆ ዝበሃል እንዳተምሃርኩ እየ መፅእ እሱ ከዓኒ ናይተን ኩለን ዝሓለፍኩን ጉጅለ ባህልታት ማለት እዩ። ሕጂ ግዜ እዚ ኣብ ሚኒስትሪ ምክልኻል ጉጅለ ባህሊ ዋልታ እየ ዘለኹ። ጉጅለ ባህሊ ዋልታ ኣዝያ ዓባይ ጉጅለ ባህሊ እያ። ብዘይብኡ እቲ ኣብኡ ዘሎ ሕብረት ኣዝዩ ዓብ እዩ። ደራፍቲ በሊ ሙዚቀኛታት በሊ ተላሃይቲ በሊ ተዋሳእቲ በሊ ንዓይስ ተመክሮ ይኮነኒ እዩ። ኣብ ምስኦም ተመኪረ ኣብ ደገ ወፂእ ክሰርሕ ወላ ሓንቲ ኣይፀግምንኒ ነይሩ። ምክንያቱ ኣብ ብዙሕ ቦታታት እንዳገሽካ ርሑቕ ዝበሃል ቦታታት እንዳኸድና ንሰርሕ ስለ ዝነበርና እቲ ሓደ ብድሆ ክዝኽእል ድኻም እዩ ክኸውን ዝኽእል ከም ኳል ንስተይቲ መጠን ድኻም ከዓ ግድን እዩ ማለት እዩ።
4: ሰላም ሰላም ክቡራት ተኸታተልቲ ከመይ ትቕንዩ? ንሳኹም ዘለኹ ሓፍትኹም ሲልቫና እየ።
1: ዛንታ ሲልቫና ተስፋይ ግን ካሜራ ምስ ጠፈአት ደው ኣይብልን እዩ። ኣብ ሓደ እዋን ካልእ ሓሳብ ኣብ ህይወታ ኣትዩ። እዚ ሓሳብ እዚ ካብ ኣብ ቅድሚ ተዓዘብቲ ምርኢት ምቕራብ ናብ ብቐጥታ ዓማዊል ምግልጋል ዝወስድ እዩ። እዚ ሓድሽ ሓሳብ ንሳ ኣብዚ ሃገርና ንመጀመርታ ግዜ ዝጀመሮቶ እያ።
2: ፒታ ሳፕራይዝ ደሊቨሪ ድማኒ ድቦላ እዩ ዝበሃል። መጀመርታ ኣነ ንሰብ ሳፕራይዝ ምግባር ብጣዕሚ ዝፈቱ ከመይ እንተልክኒ ካብ ነጊረ ንሰብ ዝኾነ ገፀ በረከት ድዩ ዝኾነ ነገር ክህቦ ከይነገርኩ እዚኣንካ ክብሎ ደስ ዝብለኒ ከም ሰብሲ ከምኡ ዓይነት ባህርያት እዩ ነርኒ። ወላ እውን ቅድሚኡ ነዞም ኣሕዋት ኣብ ዓመቶም ድዩ ኣብ ገለገለ ወይ ክገሹ ከለዉ ድዮም ወይ ካብ መገሻ ክመለሱ ከለዉ ድዮም ገዛ ሸላሊምካ ኬክ ቀሪብካ ናይ ታሽሙ መደብ ከምኡ ሳሲ ነርኒ እዩ። ከምዚ ኢሎም ከለኹ ግን እንደዒ ድሌተይ ግዲ ብውሽጡ ነፍሱ ነጊርዎ ኮይኑ በዚ ኣጋጣሚ ኣዝየ የመስግኖ። ስነ ጥበበኛ ኣብራር ዓብደልዋሃብ ከዓ ግዲ ናይ ውሽጠይ ድሌት ተረዲእዎ በርዝደይ ናይ ጓሉ ነይሩ ኣብ ሓደ ግዜ ማለት እዩ። ንጓሉ ሳፕራይዝ ክገብረሉ ዕድመ ሓቲትኒ ማለት እዩ። ኣዝየ ዝፈትዎ ዘድንቆ ተዋሳኢ ስለ ዝነበረ ጥራይ እምበር ከምዚ ንክኽፈል ወይ ንክሰርሖ ኢለይኮምኩም ከይደ ከምዚ ከምዚ ክትገብርላ ከምዚ ከምስ ብሽመይሲ ኣታ ዓመታ መዓልትስ ክተብፅሐለይ ገለብለን ው ፀገም የለን ኣዝየዝድንቆ የኽብሮ ስለ ዝነበርኩ ነቲ ዘራኸበና ሰብ እውን ፀገም ከምዘይብሉ እየ ኣቐዲመ ነገር እዮ ማለት እዩ። በዚ ኣጋጣሚ ንኩሎም የመስግኖ ወላ ንጆን ጆኒ ዋኣረኺብና ምስ ኣብራር ከምዚ ፀገም የለን እሞ ከምዚ ክተ ትገብረላ ጓል ርኢዳ እሞ ከምዚ ከዓ ግበረላ ፍላወር ከዓ ግበረላ ከምዚ ከዓ ግበረላ እናበልኩ ነታ ናይ ጓሉ በርዝደይሲ ኣፀቢቐሉ ማለት እዩ። ነዚኣ ምስራሕና ኣብራር ተሓጊሱ ከምኡ ዓነ ስራሕ ክሰርሕ ከም ዘለኒ ከዓ ኣተባቢዑኒ ማለት እዩ። ከም ቢዝነስ ከተኣታትዎ ከምዝኽእል ኣብ ዓድና ክሰርሕኦ ከምዝኽእል ኩሎም ወላ ሄለን ወላ ጆኒ ወላ ኣብራር ኣተባቢዖም ንብዘይ ቀልዓለም ማለት እዩ።

ንመጀመርታ ግዜ ክትጥምቶ ከለኻ ተዋሶኦን ዋኒንን ፍጹም ዝተፈላለየ ዓለማት ክመስል ይኽእል እዩ። እቲ ሓደ ብዛዕባ ገጸ ባህርያትን ዛንታታትን እዩ። እቲ ኻልእ ድማ ብዛዕባ ዓማዊል፣ ገንዘብ፣ ሎጂስቲክስን ምፍታሕ ጸገማትን ዝምልከት እዩ። ኣብ ትሕቲኦም ግን ዝካፈልዎ ነገር ኣሎ። ንሱ ድማ ፈጠራዩ ዕውት ንግዲ ንሰባት ምርዳእ የድሊ። ክልቲኦም ድማ ንሓደ ሓሳብ ናብ ሓቀኛ ነገር ናይ ምቕያር ክእለት ይጠልቡ። ንግዲ ምጅማር ሳሕቲ ፍጹም እዩ። ጌጋታት ኣሎ፣ ዘይተጸበናዮ ወጻኢታት ኣሎ፣ ከበድቲ ዓማዊል እውን ክህልዉ ይኽእሉ እዮም።

0: ውድድር እውን ኣብ መንጎቲ ዝተፈላለዩ ንግድታት ይህሉ። ናይ ግዜ ሕቶ ድማ ኩሉ ግዜ ኣሎ። ንሓደ ስነ ጥበባዊ ሞያ እውን ዝስዕብ ሰብ እቲ ብድሆ ዝያዳ ይዓቢ። ተዋስኦ ምስ ምምራሕ ንግዲ ብኸመይ ሚዛን ትህቦ? ከመይ ጌርካ ንሓደ ሕልሚ ካልእ ሕልሚ ከይገደፍካ ግዜ ትረክብ?
1: መጀመርታ መራ እታ ስራሕ መጀመርኩ ኣብ ጣዕሚ ፍት እያ ሕጂ መስዋእት ክኸፍለላ ከም ዘለኒካ ተረድየ ማለት እዩ።

0: ሰባት ኣለዉ ዝሕጉዝኒ ሕጂ ክስተክስተተ ኢለ ምናልባት ከይርስዕ ሞ ከይብሉኒ ብጣዕሚ እየ ዘመስግኖ ከመይ ገይረ ማነጅ ክገብሮ ከም ደለኒ ኮፍ ኢሎም ሰሚ ተዘራሪበ ከመይ ገይረ ንሰብ ከምኡ ዓነት ስራሕ ጀሚሮ ከም ዘለኹ ኣድቨርታይዝ ክሰርሕ ኣለኒ እንታይ ክገብር ኣለኒ ምስ ስራሕኩ ናይ ድራማ ሓቂ ዘረባ ስድራ ቤታዊ ኣካይዳ ኢና ንኸይድ ወላ እውን ኣብቲ ኣነ ዝሰርሓሉ ጉጅለ ባህሊ ስድራ ቤታዊ ኣካይዳ ንኸይድ ወላ ብቲ ናይ ሙቪ ሂወተይ እውን ስድራ ቤታዊ ኣካይዳ ስለዝኸይድ ኣቕዲመ ይነግሮም እየ ከምዚኣ ከምዚኣ ከምዚኣ ፕሮግራም ኣላትን ሞ ኣብ መንጎ ከምዚኣ ኢላ ክኸይደ ይብሎም ብኸምኣ ከዓ ንኸይድ ማለት እዩ ሕጂ ብዙሕ ግዜ ኣብ መዓስ እዩ ዘሸግረካ ኣብ ቀዳምን ሰንበትን ማለት እዩ ቀዳምን ሰንበትን ምስ ናይ ናትና ውራያት ኣብ ቀዳምን ሰንበትን እዩ ዝበዝሐ ኣብኡ እዩ ሽግር ቀዳምን ሰንበትን እውን ብዙሕ ንካልእ ስራሕ ይሕዝነይ ናታ ስራሕ ገይረ መዲበ ነቲ ስራሕ ብከምዚ ዓይነት መንገዲ ይኸይድ ነይረ ማለት እዩ
1: ሚክኤለ ኣሮን ዝበደለካ ይብሉ ብዛዕባ ከውን ዝፈልጦ ነገር ይብሉ ተና ኣሰካ ናብ ልዕለኻ ብዳዕ ተርኢ ዘላ ንስያ ሕጂ ፍቕሪ ለሚን ከላማ ሚንካ ዝመፅእ ኣይኮነን ተሓባቢርና ጥራይ ኣብ ገዛ ኣችሎ ነፍሰላ ከምኡ እንተጌርካ ጥራይካ ሓነኻ ክትፈልጥ ትኽእል
2: ምናልባት ኣብ ስነ ጥበባዊ ጉዕዞኣ ሲልቫና እቲ ዝያዳ ተፈጥሮኣዊ ፍልቀት ካብ ተዋስኦ ናብ ፅሑፍን ዳይሬክተርን ምጉዓዝ ክኸውን ይኽእል እዩ ምክንያቱ ኣብ መወዳእታ ሓደ ተዋሳኣይ ናይ ካልእ ሰብ ዛንታ ጥራይ ክቐርብ ኣይደልን ይኸውን ናይ ገዛ ርእሶም ዛንታ ክህልዎም ይኽእል እዩ ዝተፈልየ ድምፂ ዘድልዮ መልእኽቲ እቲ ኣፍራይ ፊልም ድማ ካብኡ እዩ ዝጅምር
0: መጀመርታ ኣብ ናይ ዳይሬክት ካብ ድርሰት ኣብ ዳይሬክት ነ ንእሽተይ ጥብ ኣቢለ ማለት እዩ ጥብ ደብለት ኒ ምክንያት ድማ ኪዳነ ማርያም እዮብ ዝበሃል ናይቲ ግዜ ኣድናቀ ኣብዚ ግዜ ግን ኣቦይ ኮይኑ ኣብ ጎነይ ዝሳተፍ ዘሎ እዩ ዳይሬክት ክገብር ከም ዘለኒ ክደርስ ከም ዘለኒ ኣዝዩ ይነግረኒ ነይሩ ማለት እዩ ነንኡ ክከብደኒ እዩ ድሓን እዳበልክዎ ከለኹ ወላ ንዕኡ እውን ፅሒፉ ዘይፈልጥ ሓንቲ ድርሰት ፅሒፉ ሰዲድለ እዩ ማለት እዩ እስከም ብብለይ እዚኣ ዝኾነ ኮመንቲ ክሃብኒ ኢልኒ ማለት እዩ ምሰበብኳ ኣዝያ ፅቡቕ ስራሓ ላብ ትራያንግል እያ ትብል ከምዚ ተገበርካያ ፅቡቕ ከምዚኣ ተገበርካያ ፅቡቕ ኢለ ኮመንቲ ክቦም ዝጀመርኩ ዳይሬክት ክገብረሉ ሓቲትኒ ማለት እዩ መጀመርታ ኣዝዩ ከቢድኒ ዳይሬክት ንምግባር ማለት እዩ ድሓር ግን ሄልና ምስ ጀመርና ኣብ ጎነይ መማህርተይ ሜሮም ተዓገስ ማለት እዩ ኣብ ጎነይ ኮይኑ ከምዚኣ እንተጌር ክትዕወት እየ ክትፀገም ይብሉን ክትገብርያ ስትኽእል እየ ከምስበለኒ ንክሰርሓ ንሰለስተ ተዋሳኢ እያ ትሰሪሓ ምናልባት ስታ ሽሙ ክትኮን ትኽእል እያ እሱ ከዓ ቅርጢኒ ክኸውን ንኽእል ናይ ሰለስተ ተዋሳእቲ ስለዝነበረት ይኽእላ ይኸውን የለ ተበጊሰ ማለት እዩ ንሰለስቲኦም ፀዊዐ ምሳይ ከዓ ኣብ ናይ ተዋስኦ ቃለ ምሳይ ስለዝነበሩ ክሕይሉኒኦም ኢለ ኣይሓሰብኩን ከምቲ ዝሓሰብክዎ ድማ ኣዝዮም ፅቡቕ ስራሕ ሰሪሖም ወፂኦም ማለት እዩ
1: ቀዳመይት ክፍታ ኮይናት ንዘላ መሓዛያ ምክንያቱ ናብ ዕርክትካ ስለዘይካየድክዋ ባይ ሕጉስቲ ይኮነትን ክሳብ ሕጂ ርክብ ናይ ፈለጠትን ዘላ ርክብና ተፈሊጣ ግን ሕና ክትፈድ ትኽእል እያ
2: ፅሑፍ ሓደ ብድሆ እዩ ምምራሕ ካልእ እዩ ፀሓፊ ሓሳብ ሒዙ በይንኮፍ ክብል ይኽእል እዩ ሓደ ዳይሬክተር ነዚ ሓሳብ ናብ ሓቀኛ ዓለም ክእትዎ ኣለዎ ተዋሳእቲ ካሜራታት ቦታታት መደባት ምንጭታት ዘይተፀበኻዮ ፀገማት ከምኡ ውን ኣማኢት ንኣሽቱ ውሳኔታት ኣብ መወዳእታ ሓደ ውዱእ ዛንታ ይኾኑ ስለዚ ንሲልቫና ዝኸበደ እንታይ እዩ ነይሩ
0: እታ ቀዳሚቲ ድርሰተይ በሰላ እያ ትብል ህዝቢ ተዘርጊሓ ተረኣያ በሰላ እያ ትብል ኣብ መንጎ ክልተ ሰብኣይን ሰበይትን ዘጋጥም ነገራት እያ ብዙሕ ምሂሮ ክኸውን ኢለ ይሓስብ ማለት እዩ ዝያዳ ንተዓዘብቲ ንክርእዋ ገድፈሎም ማለት እዩ በሰላን ስጋኣትን ዝብላ ድርሰት ከዓ ናተይ ደሪሰ ኣብ ህዝቢ ኣመሓላለፈ ማለት እዩ
3: ክትፅበቕ ኮንኪ
2: ፊልም መዘናግዒ ጥራይ ኣይኮነን መስትያት እውን ክኸውን ይኽእል እዩ ንሰባት ብዛዕባ ገዛእ ርእሶም ገለ ነገር ከርኢ ይኽእል እዩ ኣብ ተራ ህይወት ክጅምሮም ኣፀጋሚ ዝኾኑ ዕላላት ክኸፍት ይኽእል ንስነ ጥበበኛ ሲልቫና ተስፋይ ኣፍራይ ፊልም ምዃን ኣብ ገጸ ባህርያት ንላዕሊ ክድህስስ ዕድል ይፈጥር ሕብረተሰብ ንምድህሳስ ዕድል ይፈጥር ተመክሮ መንእሰያት ተመክሮ ደቂ ኣንስትዮ ሰባት ዝስክምዎ ሕልሚ ኣብ ልዕሊኦም ዝተገብረ ትፅቢት ዘጋጥሞም ዕንቅፋት ድማ ክገልጽ ይኽእል
0: ቀዳማይ ለውጢ ከምፅእ ዝኽእል

0: ስነ ጥበባዊ ምክንያቱ ኩሉ ግዜ ፀላዊ እዩ። ሓደ ስነ ጥበባዊ ንህዝቢ ፀላዊ እዩ። ከምኡ ስለ ዝኾነ ከዓኒ ብዙሕ ነገራት ሓደ ስነ ጥበባዊ ከምዚ ገይሩ ኢሉ ካልእ ሰብ ክገብር ከሎ ይፀሉ ስለ ዝኾነ ሓደ ስነ ጥበበኛ ይፀሉ ስለ ዝኾነ እዩ ከምኡ ዝኸውን ማለት እዩ።
1: ውክልና ማለት ንዓኻ ዝመስል ሰብ ኣብ ስክሪን ምርኣይ ጥራይ ኣይኮነን። ሓደ ሰብ ገለ ነገር ይሃንፅ፣ ሓደ ሰብ ኣንፈት ይቕይር፣ ምናልባት ድማ ሓደ ካብቲ ኣገዳሲ ክፋል ጉዕዞ ስነ ጥበባዊት ስልቫና ተስፋይ ንሱ ክኸውን ይኽእል። ካብ ሓደ ሞያ ናብ ካልእ ሞያ ጥራይ ኣይኮነትን ትሰጋገር ዘላ። ሓደ መንነት ብዙሕ ተኽእሎታት ክሕዝ ከም ዝኽእል ተርእየና ኣላ።
0: ኣነ ዝኸሰብክዎ ነገር መጀመርታ ሰብ ማለት እዩ። ልዕሊ ዝኾነ ይኹን ወላብ ስነ ጥበብ ተኸስቦ ነገር ሰብ እዩ። ህዝብና ማዕርኽ እንደይ ጥዑም ምዃኑ፣ ማዕርኽ እንደይ ብኣና ጉዱስ ምዃኑ ኣበየ የፈሊጠ ኣብዛ ናይ ሳፕራይዝ ስራሕ እዩ ምስ ጀመርኩ የፈሊጠ። ምክንያቱ ኣነ ቶርታ ሒዘ ደ ፍላወር ሒዘ ደ ዝኾነ ደቆም ድዮም ስድርኦም ድዮም ሰደድሎም ገፀ በረከት ሒዘ ክኸይድ ከለኹ ሲ ነቲ ሰታሽሙ ምስ ተቐበሉት ጊፍቶም ምስ ተቐበሉስ ብዛዕባ እቲ ኣነ ዝሰርሖ ዝነበርኩ ስራሓት ብዛዕባ ተዋስኦ ብዛዕባ ስነ ጥበብ እዮም ዘዕልሉኒ። ዛስዋይ ሰብ ከሲበ በቃ ልዕሊ ማንም ሰብ ከሲበ ኣብዛ ስራሕ እዚኣ ማለት እዩ።
2: ሓቂ ክብልኒ ሓቂ ኸ ዋትበጅ ክንሓግዛኒ ሕሉፍ ሓሊፉ ኣኩ ሕጂ ብልግነታት ሕዝኒ እኳ ትደኒ ዘላ ብልግነታት ሕዝኒ ጥሪኢልካ ወክያለ ይብሉ ገሊኦም።
1: ንስነ ጥበባዊት ሲልቫና ተስፋይ እቲ ኣረኣእያ ካብቶም ዝተፈላለየ ምዕራፋት ጉዕዞኣ ዝካፈሉ ሰባት ዝመፀ እዩ። ከም ስነ ጥበባዊት ጥራይ ዘይኮነ ከም ዓርኪ መሓዛ መሳርሕቲ ከምኡ ውን ኣብ ስርሓ ዕብየትን ደገፍን ዝገብሩላ ብዙሓት እዮም። ገለ ካብቶም ዝፈልጥዋ እስከ ንስማዕ።
3: ስልቫና ምስኣ ክትሰርሐ ከለካ ሲ ንደጋጊምካ ንክትሰርሕ ትዕድመ ሰብ እያ። ምክንያቱ ነቲ ሞያ ብክእለት እያ ክሳጊራቶ ሓደ ተውህቦ ኣለዋ ድሓር ትምህርቲ ወሲኻትሉ እያ። ምስኡ ከዓ ኣዝዩ ዓብዪ ድሌት ኣለዋ ነቲ ዝተዋህባ ካራክተር ክትመስልካ ኣዝያ እያ ትፅዕር ማለት እዩ። ሕጂ ከምኡ ስለ ዝኾነት ንሲልቫና ካስት ክትመርፃ ከለካ ከምዚ ቅስኒ ኢኻ ኢልካ ትመርፃ ማለት እዩ። ምክንያቱ ነቲ ካራክተር ንክትመስል ካባኻ ጥራሕ ዘይኮነስ ባዕላ ኣዝያ ብዙሕ ፃዕሪ ገራ ስለ ትሰርሖ ማለት እዩ።
1: ድሕሪ ነፍሲ ወከፍ ዓወት መብዛሕትኡ ግዜ ኣስማቶም ኣብ ምስጋና ፈፂሞም ዘይርከቡ ሰባት ኣለዉ። ንስድራ ቤት ስነ ጥበባዊት ሲልቫና ተስፋይ ኣገዳሲ ኣካል ናይቲ ጉዕዞ ኮይኖም ፀኒሖም እዮም። ደገፍ ስድራኣ ኣብ ኩሉ ጉዕዞኣ ምንጪ ሓይሊ ኮይኑ ፀኒሕ እዩ። ንህርፋና ክትስዕቦ ዘተባብዓ፣ ብድሆታታ ክትድግፎ፣ ከምኡ ውን ኣብ ፈጠራዊ ህወታ ዝተፈላለየ መንገድታት ክደስስ ከላ ኣብ ጎና ደው ዝበሉ
0: ምናልባት እቶም ኣብ ከባቢ ወይ ኣብ ገዛውተይ ወይቶም ቤተሰበይ ፒታታይ ምኳና ፅቡቅ ገይሮም ይፈልጡ ይኮኑ ግዜኡ ኣኺሉ ግዲ ኮይኑ ብዙሕ ሰብ ፒታ ማለታይ ማለት ኢሉ ዝሓተኒ ግዜኡ ኣኺሉ ግዲ ኮይኑ ግን ሕጂ ንዓ ክምልሰልክ ፒታ ማለት ሲልቫና እዩ ሲልቫና እዩ። ልዕሊ ዝኾነ ይኹን ነገር ኣነ ስድራ ቤት ኣዝየ ዝፈትዎም ኣዝዮም ብፍቕሪ እዮም ዕብዮምና ንእሽተይ ሓፍተ ኣላ የስቲና ትበሃል ማለት እዩ። ከባቢ ድሕሪ 15 ዓመት ገለ ዝተወለድ ካባና ማለት እዩ። ኣዝያ ንእሽተያ እስ ኣብ ፒታ ኢላ ፀቢዓትኒ ምናልባት ሕጂ ምስ ዓበይት ክትምልሳ ትኽእል ትኸውን ሲልቫና ክትብል ኢላ ድያ ወላንታያ ክርዳእኒ ይክእልኒ እዩ። ዓባይ እውን ምሳና ነራ ብዙሕ ግዜ ኣብ ዓርጥለን ስለዝሰርሐት ጥልያን ንመልቋ ስለዝነበረ ካብ ትናታት ዘረባ ድያ ተበጊሳ ወላንታያ ፒታ ኢላ ፀዊዓትኒ ማለት እዩ። ክሳብ ዛሕጂ ሰዓት ፒታ እያ ትብለኒ ሲልቫና ትበሃላይ ትመልቋንያ እናተይ ከም ሎጎ ክሕዛ ይደሊ ነይረ። ምክንያቱ ጎቢ ዝኣፍ ከተውፅእ ከላስ ካልእ ወላ ሓንቲ ባባ ማማ ደይከኣለት ፒታ ኢላ እያ ጀሚራ ዘረባ መጀመርታ ንኩላትና ፒታ ኢላ ትፅዋዕና ነራ ንዝረኣይታ ጓል ፒታ ኢላ ትፅዋዕ ነራ ድሓር ግን ናባይ እንዳሰጠመት ከይዳ ማለት እዩ። ፒታ ኢላ ትፅዋዓኒ ማለት እዩ። ዝኾነ ዝሰራሕክዎ ስራሓት ናይ ስነ ጥበብ ናተይ ሎጎ ፒታ ገይረ እየ ማለት እዩ።
1: ጉዕዞ ሲልቫና ክሳብ ሕጂ ይፀሓፍ ኣሎ። እታ ተዋሳኢት ምዕባሊኣ ትቕፅል ኣላ። ዛንታ ስነ ጥበባዊት መንእሰይ ሲልቫና ተስፋይ ክሳብ ሕጂ ይፀሓፍ ኣሎ። ኣብ ዝቕፅል ናይ ምዕራፍ ህይወታ ድማ ዓወትን ኣሳልጦን ንምንየላ

ሰላም ፈነወ ኤርቲቪ ኣብ ምክትል ትርከቡ ክቡራትን ክቡራን ከመይ ትውዕሉ? ሎም ሰሎት 13 ጥቅምቲ ፍርቂ መዓልቲ ፈረቓን ዝተላለወ ዜናታት ውሽጥን ወፃእን እንሆ ዜና ዘቕርበልኩም ለዋም ተኽለ ክትከታተሉና ብክብሪ እንዳዓደምኩ ኣርእስተ ዜና ከቐድም። ቤት ፅሕፈት ትምህርቲ ኣብ ንኡስ ዞባ እምኒ ሓይሊ ንኣብነታውያን መምህራን ኣተባቢዑ። ኣብ ከተማ ከረን ብኣሰራርሓ ምግቢ ክስልጥኑ ዝፀንሑ መንእሰያት ተመሪቖም። ኣብ ንኡስ ዞባ ሰንዓፈ ንጥፈታት ባህልን ስፖርትን ኣብ ኣብያተ ትምህርቲ ተገምጊሙ። ኤውሮጳዊ ሕብረት ኣቐዲሙ ካብ ዘፅደቆ ዝዓበየ ምዃኑ ዝገለጾ እገዳ ኣብ ልዕሊ ሩስያ ከም ዝውስን ሓቢሩ። ኣብ 2026 ወሰኽ ጠለም ነዳዲ ናብ 400,000 በርሚል ከም ዝወረደ ኦፔክ ገሊጹ። ቻይናን ቪየትናምን ኣብ ሓያሎ ጽላታት ዘለወን ሓበራዊ ንጥፈታት ንምስፋሕ ተረዳድየን። ናብ ዝርዝራቱ ክንሰግር፣ ቤት ፅሕፈት ትምህርቲ ኣብ ንኡስ ዞባ እምኒ ሓይሊን 83 ኣብነታውያን መምህራን ርእሰ መምህራንን ኣመሓደርቲ ቤተ ትምህርትን ብ8 ጥቅምቲ ኣብ ሓውሲ ከተማ እምኒ ሓይልን ክደብ ዑርን ኣተባቢዑ። እቶም መምህራን ኣብ ኣተሓሕዛን ኣመሃህራን ብሉፃት ከምኡውን ምስ ወለድን ኮሚቴ ትምህርትን ፅቡቅ ዝምድና ብምፍጣር ውፅኢታዊ ስራሕ ንምስልሳል ልዑል ተራ ዝተፃወቱ ኮይኖም መዳልያዮም ተሸሊሞም። ሓላፊ ስነ ምምህርና መምህር ተኸስተ ገብረ ክርስቶስ ኣብ ዘስምዖ ቃል ንብሉፃት መምህራን ምትብባዕ ብቕዓት ትምህርቲ ንምሕያል ኣብ ዝካየድ ፃዕሪ ሓጋዚ ምዃኑ ሓቢሩ። ሓላፍ ትምህርቲ ኣብቲ ንኡስ ዞባ መምህር ተስፋይ ተኸስተ ብወገኑ ጎኒ ጎነቲ ብውህደት ኣካላት መንግስቲ ዝካየድ ዘሎ ፃዕሪ ኣብ መስርሕ መምሃርን ምስትምሃርን ዝተዋፈሩ ብሉፃት መምህራን ምትብባዕ ኣብ ውፅኢት ተምሃሮ እወታዊ ፅልዋ ከም ዘለዎ ኣብሪሁ። ምትብባዕ ንሓላፍነታውያን መምህራን ንሞያ መምህርናን ብሓፈሻ ኣብቲ ዓውዲ ንዝተዋፈሩ ድማ ብቐንዱ ዓብዪ ሞሳ ምዃኑ ዝገለጸ ሓላፊ ጨንፈር ትምህርቲ ዞባ ደቡብ መምህር ህብቲ ዝጊ ኪዳነ ዕቤት ትምህርቲ ንምርግጋፅ መምህራን ፃዕሮም ክሕይሉ ኣዘኻኺሩ። ኣብ መወዳእታ ግዜያዊት ኣመሓዳሪት ንኡስ ዞባ እምኒ ሓይሊ ወይዘሮ ትራሓስ ፈቓዱ መምህራን ረኺቦምዎ ዘለዉ ሽልማት ዝያዳ ሓላፍነት ከም ዘሰክሞም ተገንዚቦም ዓፀፋ ክሰርሑ ተማሕፂና። ኣብ ንኡስ ዞባ እምኒ ሓይሊ ካብ ቅድመ ትምህርቲ ክሳብ ክራይ ደረጃ ዝተዘርግሓ 112 ኣብያተ ትምህርቲ ኣለዋ። ኣብ ከተማ ከረን 3 ኣዋርሕ ብኣሰራርሓ ባህላውን ዘመናውን ምግቢ ክስልጥኑ ዝፀንሑ 40 መንእሰያት ብ10 ጥቅምቲ ተመሪቖም። ኣብቲ ስነ ስርዓት ሓላፊ ሃወማቴ ኣብ ንኡስ ዞባ ከረን መንእሰይ ምስግና ተስፋዝጊ ኣብ ዘስምዖ ቃል እቲ መደብ ኣካል ናይቲ ሃወማቴ ንመንእሰያት ሞያ ንምዕጣቅ ዘካየዶ መደባት ምዃኑ ብምሕባር ሰልጠንቲ ንዘርኣይዎ ተገዳስነትን ዕቱብነትን ኣመስጊኑ። ኣብቲ ኣጋጣሚ ተመረቕትን ዘዳለውዎ ዝተፈላለየ ዓይነታት ምግቢ ምስ ተሳተፍቲ ኣላልዮም። ቤት ፅሕፈት ትምህርቲ ንኡስ ዞባ ሰንዓፈ ኣብ ዓውደ ትምህርቲ 2025-26 ኣብ ባህሊ ስፖርትን ጥዕናን ዝተሰላሰለ ንጥፈታት ዝገምገመ ርክብ ብ11 ጥቅምቲ ኣካይዱ። ኣብቲ ካብ 33 ኣብያተ ትምህርቲ ዝተዋፅኡ ኣስታት 100 መምህራን ዝተሳተፍዎ ኣኼባ ሓላፊ ባህሊ ስፖርትን ጥዕናን መምህር ኣብለል ተኸለ ኣብ ዝሃቡ ሓበሬታ ኣብ ዝሓለፈ 2 ዓመታት ዝተዓመ መደባት ብመንፅር እወታውን ኣሉታውን ጎድንታቱ ብዝርዝር ኣቕሪቡ። ኣብያተ ትምህርቲ ኣብ ንሓድሕደን ዘካየድዎ ውድድራት ኣብ ተምሃሮ ሓያል ስምዒት ዝቐስቀስን ብቕዓት ዝድለበን ምዃኑ ብምሕባር ኣብ ዝሓለፈ

ትምህርቲ ዝተረኣየ ድኽመታት ተለልዩ ክእረም ንዝሓሸ ውፅኢት ድማ ብውህደት ክስራሕ ተላብዩ ዝተማልአ ትሕተ ቅርፂ ከምኡ ውን በቲ ሞያ ዝሰልጠኑ መምህራን ዘይምህላው ድኮና ኣብያተ ትምህርቲ ንሜዳ ስፖርት ኣብ ግምት ዘእተወ ዘይምዃኑ ዋሕዲ መፅሓፍቲ ስፖርትን ሕፅረት መሳርሒታት ሙዚቃን ከምኡ ውን ዘይምውዳብ ስልጠናታት ንመምህራን ስፖርት ካብቶም ቀንዲ ብድወታት ምዃኖም መምህር ዓብለል ብተወሳኺ ኣገንዚቡ ሓላፊ ኣብያተ ትምህርቲ ንኡዘቦ ሰንዓፈ መምህር ዑመረዲን መሓመድ ብወገኑ ዝተኻየደ ንጥፈታት ባህሊ ስፖርትን ጥዕናን ተምሃሮ ኣብ ኣብያተ ትምህርቶም ንዘጥርይዎ ኩሉ መድያዊ ብቕዓት ዘንፀባርቕ ከም ዝነበረ ብምግላፅ መምህራን ጎኒጎኒ ትምህርታዊ ንጥፈታት ተምሃሮ ዝመሌታቶም ብቕዓቶምን ዝፍትሹሉ ባይታ ክፈጥሩን ክሰርሑን ኣዘኻኺሩ ኣብ መወዳእታት ተሳተፍቲ ንመምህራን ባህልን ስፖርትን ስልጠናታት ክውደብ መሰረታዊ ትሕተ ቅርፂ ስፖርት ዘይብለን ኣብያተ ትምህርቲ ክስርሓለን ዕዉታት ተምሃሮ ክተባብዑ ዕቑር ክእለት ተምሃሮ ብግቡእ ክፍተሽን ናብ ዝለዕለ ደረጃ ዝበፅሕሉ ባይታ ክፍጠርን ዝርከቡ ለቦዋታት ኣሕሊፎም ነበርቲ ንኡዘባ ፀሮና ናብ ንኡዘባ ማይ ዓይኒ ዝኣቱ 18 ኪሎ ሜትር ናይ ሓመድ ፅርግያ ብወፈራ ይፅግኑ ኣለዉ ኣብ ማሓደርቲ ሰለስተ ምምሕዳራት ከባቢ ማት ምምሕዳራት ከባቢ ዑና ዓንዶም ዓዲ ሓርገፅን ዓዲ ኸረንን ንኤሪና ኣብ ዝሃብዎ ሓበሬታ እቲ ወፈራ ንዝፀንሐ ፀገም መጓዓዝያ ንምቅላል ብተበግሶ ህዝቢ ይሰላሰል ከም ዘሎ ገሊፆም ግዜያዊ ኣመሓዳሪ ንኡዘባ ፀሮና ኣቶ ሃይለ መንገሻ ብወገኑ ነበርቲ ሰለስተ ምምሕዳራት ከባቢ ንዝዓምዎ ዘለዉ ስራሕ ምምጓዝ እቲ ናይ ፅገና ስራሕ ምስ ተዛዘመ ዝፀንሐ ናይ መጓዓዝያ ፀገም ከም ዝፍታሕ ሓቢሩ ኣብ መወዳእታ ድማ እቲ ናይ ሓመድ ፅርግያ ግቡእ ኣገልግሎት ምእንቲ ክህብ ምስ ዝምልከቶም ኣካላት እናተሓባበሩ ዘድሊ ክንክን ክገብርሉ ተላብዩ ክቡራትን ክርባንን ቅፅል ዝቐርብ ዜና ወፃኢ ንምክትታልኩም ደቂመ ብኸብሪ ዕድም ኣብ ዜና ወፃኢ ክንሰግር ኤሮጳዊ ሕብረት ኣቐዲሙ ካብ ዘፅደቁ ዝዓበየ ምዃኑ ዝገለፀው እገዳ ኣብ ልዕሊ ሩስያ ከም ዝውስን ሓቢሩ እዚ ሓድሽ ስጉምቲ ወታደራዊ ኢንዱስትሪ ብቐንዱ ድማ ንመፍረ ኣፅዋር ዕላማ ዝገበረ ምዃኑ ሚኒስትራት ጉዳያት ወፃእቲ ሕብረት ገሊፆም እቲ እገዳ ተግባራዊ ምስ ኮነ መፍረ ሚሳይላት ሩስያ ብከቢድ ከም ዘህሰ እቶም ሚኒስትራት ኣሚቶም ኣለዉ ይኹን እምበር እቲ ውፅእ ንኩናት ዩክሬን መፍትሒ ክኸውን ከም ዘይክእል ዝገለፀ መንግስቲ ሩስያ እቲ ሕብረት ተፀባይ ስጉምትታት ካብ ምውሳድ ክሕየብ ፀዊዑ እቲ እገዳ ምስ ዝትግበር ኣብ ልዕሊ ኤሮጳዊ ሕብረት ከቢድ ቁጠባዊ ስምብራት ዝገድፍ ናይ መልሰ ግብሪ ስጉምቲ ከም ዝወስድ ድማ ኣጠንቂቑ ኤሮጳዊ ሕብረት ኩናት ዩክሬን ካብ ዝውላዕ ንድሓር ኣብ ልዕሊ ሩስያ ናይ 21 ዙርያታት እገዳ ከም ዘፅደቐ ሩስያ እውን ተመጣጣኒ ምላሽ ከም ዝሃበትሉ ፀብጻባት የረድኡ ኣብ 2026 ዕለታዊ ኣስታት 1.4 ሚልዮን በርሜል ክበፅሕ ተገሚቱ ዝነበረ ወሳኺ ጠለብ ነዳዲ ናብ 400,000 በርሜል ከም ዝወረደ ውድብ ኣፍሬትን ለኣኽቲ ነዳዲ ማለት ኦፔክ ሓቢሩ እቲ ኣሓዝ ካብቲ ኣቐዲሙ ዝተኣመቶ ብ71 ሚእታዊት ከም ዝጎደለዩ እቲ ውድብ ገሊጹ ዘሎ ኣብ ፅላት ፀዓት ዝተገብረ ትሑት መጠን ወፍሪ ከምኡ ውን ኣብ ዓለም ብሓፈሻ ኣብ ዞባ ማእከላይ ምብራቕን ኤሮጳን ድማ ብፍላይ ዝተኸስተ ጥጥታውን ወታደራውን ቅልውላው ካብ ሳዕሜናት ናይቲ ክስተት ምዃኖም ተሓቢሩ ኣብ 2027 ወሳኺ ጠለብ ነዳዲ መዓልታዊ ናብ 1.7 ሚልዮን በርሚል ክብክብል ከም ዝኽእል ግምት ክኢላታት ኣሎ ዋጋ ነዳዲ ኣብ ዕረጋታት ዓለም $100 ንበርሚል በፂሑ ከም ዘሎ ፀብጻባት የረድኡ ህዝባዊት ሪፓብሊክ ቻይናን ቪየትናምን ንግዲ ወፍርን ፀዓትን ኣብ ዝርከቦም ፅላታትን ዘለዎን ሓበራዊ ንጥፈታት ንምስፋሕ ተረዳድየን ቀዳማይ ሚኒስተር ቻይና ሊ ኪያንግ ትማሊ 12 ጥቅምቲ ምስ ላዕለዎት ሰብ መዚ ቪየትናም ኣብ ከተማ ቤጂንግ ኣብ ዘካየዶ ዝርርብ እዩ እቲ ምርድዳእ ተበፂሑ ብዘይካዚ ክልትኤን ሃገራት ኣብ ምምዕባል ቴክኖሎጂ ብቐንዱ ድማ ሰብ ሰርሖ ብልሒ ብሓባር ከም ዝሰርሓ ኣብ ትርክብ ኣፍሊጠን ኣብ መዳይ ትምህርቲ ባህሊ ከምኡውን ርክባት ህዝቢ ምስ ህዝቢ ከም ዝተሓጋገዛ እውን ገሊፀን ኣለዋ ኣብ ፖሊሲ ሓንቲ ቻይና ዘለዋ መርገፂ ዘነፀረት ቪየትናም ኣብ ደሴት ታይዋን ንዝግበር ግዳማዊ ምትእትታው ከም እትቃወሙ ኣብቲ ኣጋጣሚ ሓቢራ ኣብ 2025 ልዕሊ $290 ቢልዮን ዝግመት ንግዳዊ ምልውዋጥ ዘካየዳ ቻይናን ቪየትናምን ኣብ ዝሓለፈ 9 ኣዋርሕ ናይዚ ዓመት እውን ልዕሊ $250 ቢልዮን ምልውዋጥ ኣካይደን ኣለዋ

ኣብ ፅላት ሰብ ሰርሖ ብልሒ ዝግበር ዘሎ ገዚፍ ወፍሪ ኣብ ዕቤት ቁጠባ ዓለም እወታዊ ተራ ክፃወት ከም ዝኽእል ኣህጉራዊ ማዕከን ገንዘብ ኣሚቱ ኣብ 2027 ቁጠባ ዓለም ብኣስታት 3 ሚኢታዊት ክዓቢ ከም ዝኽእል ዝገመተ እቲ ማዕከን ዝዓበየ ክፋሉ ኣብ ቴክኖሎጂ ብዝግበር ዘሎ ወፍሪ ከም ዝፅሎ ኣረድዩ ከም ውፅኢት ናይቲ ወፍሪ ቁጠባ ኤስያ ካብቲ ኣቐዲሙ ዝተገመቶ ብኣስታት 1 ሚኢታዊት ክዓቢ ተኽእሎ ከም ዘሎ ኣህጉራዊ ማዕከን ገንዘብ ገሊጹሎ ህዝባት ሪፐብሊክ ቻይና፣ ደቡብ ኮርያ፣ ጃፓንን ታይላንድን ዝርከበን ሃገራት ኤስያ ኣብ ፅላት ሰብ ሰርሖ ብልሒ ገዚፍ ወፍሪ የካይዳ ከም ዘለዋ እዩ ዝጥቀስ። ብደረጃ ዓለም ኣብ 2026 ኣብ ፅላት ሰብ ሰርሖ ብልሒ 12.7 ትሪልዮን ዶላር ከም እተገብረ ዝጠቐሱ ፀብጻባት እቲ ኣሃዝ ኣብ ዝመፅእ ዓመት 13.5 ትሪልዮን ዶላር ክበፅሕ ከም ዝኽእል ይእምቱ። 2 ኣሜሪካ ወንኪላታት ናይ 2026 ተዓወቲ ሽልማት ኖቤል ኣብ ስነ ቁጠባ ኮይኖም ንሳቶም ንምሕያሽ ቁጠባ ፖሊሲ ዝሕግዝ ዝሓሸ ኣገባባት ብምትእትታዎም ነዚ ዓመታዊ ኣብ ሽወደን ዝውሃብ ኣህጉራዊ ሽልማት ከም ዝበቕዑ ተገሊጹ። በዚ ድማ ክልቲኦም ብሓባር 1.2 ሚልዮን ዶላር ተሸሊሞም ኣለዉ። ንናይ 2025 ሽልማት ኖቤል ኣብ ስነ ቁጠባ ፈረንሳዊ፣ ሆላንዳውን ካናዳውን ክልላታት ብሓባር ከም እተዓወትሉ ይዝከር። ኣሜሪካ ንገለ ካብቲ መፀበቦ ሕርሙዝ ንምኽፋት ዝቐረበ ጠለባት ከም እተቐበለቶ ኢራን ሓቢራ። ይኹን እምበር እቲ ስጉምቲ ዲፕሎማስያዊ ባይታ ካብ ምጥጣሕ ሓሊፉ ነቲ ማያዊ መስመር ንምኽፋት ኣኻሊ ከምዘይኮነ ሰብ መዚ ፀጥታ ኢራን ገሊፆም። ኢራን ነቲ መስመር ክትከፍቶ እንተኮይና ኣብ ልዕሊኣ ፀኒዑ ዘሎ እገዳ ክልዓል ኣሜሪካን እስራኤልን ኣብ ዞባ ማእከላይ ምብራቅ ዘካይድዎ ዘለዋ ወታደራዊ ወፍሪ ጠቕሊሉ ክቋረፅ ካብ ናብን ወደባታ ንዝግበር ምንቅስቓስ መራኸብ ንምዕጋት ዝተወስደ ስጉምቲ ክእለን ደስኪሉ ዘሎ ገንዘባ ክልቀቕን ዝርከቡ 7 ጠለባት ኣቕሪባ ከም ዘላ ዝፍለጥ እዩ። እንተኾነ ግና ኣሜሪካ ነይኖት ጠለባት ከም እተቐበለት ዝገልጽ ዝርዝር ሓበሬታ ዘግይት የለን። ኣብ መንጎ ኢራንን ኣሜሪካን ዘሎ መሰረታዊ ፍልልያት ንዝካየድ ዝርርብ ሰላም ዓንቂፅዎ ከም ዘለዮም ፀብጻባት ዘረድኡ። ክብራትን ክርማኒ ዜና ቅድሚ ምዛምና ኣርስታቱ ክደግመልኩም ቤት ፅሕፈት ትምህርቲ ኣብ ንኡስ ዞባ እምኒ ሓይሊ ንኣብነታውያን መምህራን ኣተባቢዑ ኣብ ከተማ ከረን ብኣሰራርሓ ምግቢ ክስልጥኑ ዝፀንሑ መንእሰያት ተመሪቖም ኣብ ንኡስ ዞባ ሰንዓፈ ንጥፈታት ባህልን ስፖርትን ኣብ ኣብያተ ትምህርቲ ተገምጊሙ ኤውሮጳዊ ሕብረት ኣቐዲሙ ካብ ዘጽደቆ ዝዓበየ ምዃኑ ዝገለጾ እገዳ ኣብ ልዕሊ ሩስያ ከም ዝውስን ሓቢሩ ኣብ 2026 ወሳኺ ጠለብ ነዳዲ ናብ 400,000 በርሜል ከም ዝወረደ ኦፔክ ገሊጹ። ቻይናን ቪየትናምን ኣብ ሓይሉ ፅላታት ዘለዎን ሓበራዊ ንጥፈታት ንምስፋሕ ተረዳድየን። ንምክትታል ክሪ መስክር ምስ ሰርፍ መደባት ኤርሲቪ ክሓድገኩም ብወገነ ግን ብርኩማት

መናዘላላ ልምባ ንኣውላ ብገፊ 5 ባዶ ክስዕራን ከላ ኣብ ውድዳት ኩዕሶ መርበብ ሲሮ ንደርማስ 2 ባዶ ዱታ ንገርሰት ከምኡ ድማ ፈንቅል ንክኾ ብተመሳሳሊ ውፅኢት 2 ባዶ ተዓዊተን ኣለን ኣብ ናይ ደቂ ተባዕትዮ ድማ ሲሮ ንደርማስ 3-1 ክትረትዓ ሂላ ንቢሻ 3 ባዶ ከምኡ ድማ ኮኸብ ንገርሰት 3-2 ዝኾነ ውፅኢት ረቲዐን ግጥማት ፕሪምየር ሊግ እንግሊዝ እቲ ማሊ ሶኒ ብሓንቲ ፀወታብ ዝቕፅለሉ ኮቨንትሪ ኣገዳሲ ዓወታ መዝጊባ ክለባት ኮቨንትሪ ሲቲ ኒውካስል ዩናይትድን ተንዝተራኸባ ክኾና ከልዋ ኮቨንትሪ ኣብዚ ውድድር ዓወት ካብ ዘይተመዝገብ 25 ዓመታት መሊኣ ብምባራ ገለ ተኣምር ክትሰርሕ ትኽእልቲ ኮይና ንምዕዛብዮም ደገፍታ ናብ ሜዳ ኮቨንትሪ ቢልዲንግ ሶሳይቲ ኣሬና ውሒዞም ናብ ፀወታ ምስንሰግር ኣብ ናይ ቅንዕ ዕረፍቲ ፀወታ ኮቨንትሪ ኣብ ሻርሺት ደ መገዲ ፍፁም ቅላዕ ካብ ሩዱኒ ብዝረኸበታ ሸቶ ቀዲማ መሪሕነት ብምሓዝ ከተዕርፍን ከላ ድሕሪ ዕረቶ ኣብ ዝቐፅለ ካልይ ብርግጥም ሓይላ ብምቕራባ መበል 48 ዶ ካብ ሸሪፍ ብዝረኸበታ ሸቶ መሪሕነት ደሪዓ መስመር ምክልኻላ ፈሪስዋ ዘምስየ ኒውካስል ኣብ መበል 70 ደቂ ካብ ቦትማነት ውፅኢት ዘፅበት ብልፅቲ ሸቶ እኳ ተረኸበት ዘይፅወር መስመር መጥቃዕቲ ወኒና ዘምስየት ኮቨንትሪ ኣብ መበል 81 ከምኡ ድማ 86 ደቃዮ ካብ ሲምሰን ሙፋንን ብዝረኸበተን ተወሰኽቲ 2 ሸቶታት ንኒውካስል ገፊሕ ብዝኾነ ውፅኢት 4-1 ብምርታዕ ድሕሪ 25 ዓመታት ቦኽሪ ናይ ፕሪምየር ሊግ ዓወት ምስ ደገፍታ ኣስተማቒራ ኣምፅያ ኣብዛ ፀወታ ናይ ኮቨንትሪ ቶማስ ኣሳንቶ ይብሉ ዝተፀዋታይ ተባሂሉ ተሰይሞም ግጥማት ሻምፒንስ ሊግ ኤሮጳ ሎም ሶልስ ምሸት ብዝተፈላለዩ ፀወታታት ቀፂሉ ከምስ እዩ ናይ ሎም ምሸት ፀወታ ካብ ሰዓት 7:45 ምሸት ዝጅምር ኮይኑ ለንስ ኣንጻር ስፖርቲንግ ከምኡ ድማ ሳባ ኣንጻር ስላቪያ ፕራግ ክራኸባ እዮም ሰዓት 10 ምሸት ድማ 7 ፀወታታት ተሰሪዑ ኣሎ በዚ መሰረት ኣትለቲኮ ማድሪድ ኣንጻር ማንቸስተር ዩናይትድ እተካይዶ ፀወታ ዝዓበየ ግምት ክወሃቦ እዩ እዘን ክለባት ኣብ ታሪክን 6 ግዜ ዝተረኸባ ክኾና ካብዚ ኣትለቲኮ ኣብተን 3 ተዓዊታ ዝነበረት ክትከውን ዩናይትድ ኣብ ሓንቲ ፀወታ ረቲዓ ኣብ 2 ግን ነጥቢ ተማቒላ ብሓፈሻ እዛ ክለብ ኣብዚ ኣብ 6 ርክባ ብድምር 8-4 ዝኾነ ውፅኢት ተዓዊታ ኣላ ናይ መወዳእታ ዓወት ናይዛ እስጳኛዊት ክለብ ኣብ ዓመተ ስፖርት 2021-2022 ኮይኑ ኣብ ናይ ዙር 16 ፈለማ ኣብ ሜዳ 1-1 ክትፈላለ ኸላ ኣብ ካልኣይ ብረት ፀወታ ግን ኣብ ሜዳ ኦልትራፎርድ 1 ብባዶ ብምዕዋት ናርብዒ ፍጻመ ፀወታታት ሰጊራ ምንባራ ናይ ቀረባ ተዘክሮ እዩ ኣሰልጣን ማንቸስተር ዩናይትድ ማይክል ካሪክ ትማል ብዘካየዶ ጋዜጣዊ መግለፂ ክለቡ ንተፃወታ ሉክ ሻውን ኮብ ማይኑን ኣብ ናይ ትማል ልምምድ ብሰንኪ ፀርኦ መጉዳቲ ኣብ ናይ ሎምሸት ፀወታ ንክስለፉ ኣጠራጥርቲ ምዃኑ ገሊጹ ኣሎ እዚ ኣብ ርእሲ ንከም ቤንጃሚን ሸሽኮ ፓትሪክ ዶርጉን ማዝራውን ካብ ናይ ሎምሸት ግጥም ብኹራት ምዃኖም ድሕሪ ምርጋጹ እዩ ሆላንዳዊ ተኸላኻሊ ማትስ ዲለኺት ግን ትማል ሶኒ ጥንቁቕ ልምምድ ከም ዘካየደ ካብታ እንግሊዛዊቲ ክለብ ዝተረኽበ ሓበሬታ ይረድም ብዘይካዚ ካሜሮናዊ ካርሎስ ባሌባ እውን ኣብ ናይ ሎሚ ሸት ፀወታ ክስለፍ ዘለዎ ተኽእሎ ዝዓበየ ምዃኑ እውን ይሕበር ዩናይትድ ኣብ ዝሓርፈ 6 ፀወታታት ኣብ እኩል ውድዳት ምዃኑ ኣብተን 5 ክትዕወት ብዘይምኻላ ንብቕዓት ኣሰልጣን ማይክል ካሪ ኣብ ምልክት ሕቶ ዘእቱ ኮይኑ ቀሪቡ ብምህላው ሎሚ ሸት እዛ እንግሊዛዊት ክለብ ኣብ ከቢድ ፀቕጢ ብምዃን ክትፃወት ትፅቢት ይግበር ወገን ኣትለቲኮ ማድሪድ ፓብሎ ባሪዮስ ብሰንኪ ናይ ምጭባጥ ጨዋዳ ካብ ፆታ ርሒቑ ካ ተፀንሐ ኣብዛ ፆታ ከርክብ ግን ዝለዓለ ተኽእሉ ኣለዎ ካብ ወርሒ መስከረማት ሒዞም ሰንኪ መጉዳእትን ካልእን ካብ ፆታ ርሒቖም ዝነበሩ ከም ኣሌክሳንደር ሶርሎዝ ከምኡውን ጁልያን ኣልቫረዝን ናብ ፆታ ተመሊሶም ብምህላዎም እዛ እስጳኛዊት ክለብ ክትረብሕ ልዑል ተኽእሉ ኣሎ ኣብ ካልእ ፀወታታት ምስ ንምልከት ኣርሰናል ኣንጻር ሊለ ክትፃወት እያ ኣብ ውድዳት ፕሪምየር ሊግ እንግሊዝ ፅቡቅ ገዝጋ ዝተርኢ ዘሎ ኣርሰናል ኣብዛ ፀወታ ብቐሊሉ ክትዕዎ ዝለዓለ ዕድል ተዋሂባ ዘሎ ክለብ እያ ኣርሰናል ኣብ ዝሓለፈ ፀወታ ኣንጻር ናፖሊ 1 ባዶ ተዓዊታ ዝነበረት ክትከውን ሎሚ ሸት ኣብዚ ውድድር ንዝሓዘቶ ተኸታታሊ 13 ፀወታታት ዘመዝገበቶ ናይ ብዘይ ስዕረት ምኻድ ጉዕዞ ንምዕቃብያ ሓድሽ ጉዕዞ ኣብዚ ናይ ሎም ዓመተ ስፖርት ንምሕዳስ ተበጊሳ ዘላ ብዛዕባ ናይ ሎም ፀወታ ኣመልኪቱ ስልጣን እዛ እንግሊዛዊት ክለብ እስጳኛዊ ዓላሚ ሚኬል ኣርቴታ ትማል ሶን ኣብ ዘካየዶ ጋዜጣዊ መግለፂ ማርቲን ዙበመንዲን ፔሮ ሄንካፕን ትማሊ ኣብ ዘካየዶ ናይ መወዳእታ ልምምድ ኣብ ብርኮም ብዝፀርዎ መጉዳእቲ ኣብ ናይ ሎም ሸት ፀወታ ክስለፉ ዘሎ ተኽእሎ ኣጠራጣር ምዃኑ ክገልጽ ከሎ ክሳዕ ክንደይ ካብ ሜዳ ክርሕቁ ምዃኑ እውን ሕክምና ውፅኢት ይፅበ ከም ዘሎ ኣረድዩ ብዘይካዚ ክሪስቶስ ዞሊስ ኣብ ኣገራዊ ፀወታት ኣብ ሰንኪ ፀሮ መጉዳእቲ ንሳምንታት ካብ ፀወታ ዘርሐቕ ምዃኑ ርዱ ኮይኑ ፍረንሳዊ ዊልያም ሳሊባ ብስን ካብ ሕቑ ዝፀሮ መጉዳእቲ ንንውሕ ዝበለ ግዜ ካብ ፀወታ ርሒቑ ከም ዘሎ ይፍለጥ ኣርሰናል ኣብ ሜዳ ካብ ዘካየቱ ንዳሓደ 7 ፀወታታት ዛጊዳይ ተሰዓረትን ናብ 5 ተዓዊታ ኣብ 2 ነጥቢ ተማቒላ ብዘይካዚ ኣብ ዳሕሮት 24 ፀወታታት ናይ ዝውድድር ኣብቲ 18 ልዳታ

ዕሶ ኣይሓለፉን። ብወገን ፈረንሳዊት ክለብ ሊል እዛ ክለብ ናብ እንግሊዝ ብምጋሽ ኣብ ዘካየደት እንዳሕሮ 8 ፀወታታት ክትዕወት ኣይከኣለትን። ኣብ 7 ክሳዕርን ከላ ኣብ ሓንቲ ግጥምካ ነጥቢ ተማቒላ። ባርሴሎና ናብ ቱርኪ ብምጋሽ ኣንጻር ጋላታሳራይ ንኽትጋጠም መደብ ተሰሪዑላ ኣሎ። ባርሳ ኣብ ናይ ሎሚ ምሽት ፀወታ ንሓልቓ ራፊና ብሰንኪ ኣብ ኣህጉራዊ ፀወታታት ብፀሮ መጉዳእቲ ኣብ ዕረፍቲ እኳ ተቐንየ ብመሰረት ኣሰልጣን ባርሴሎና ሃንሲ ፍሊክ፣ እዚ ብራዚላዊ ናብ ልምምድ እኳ ተመሊሱ ተሎ ንፅብዮ ናይ ክላሲኮ ፀወታ ክጥቀመሉ ምእንቲ ኣብ ባርሳ ሓዲጉ ናብ ቱርኪ ከም ዝነቐለነን ማዕከና ዜና ስፖርት ስጳኛ ዝዛረባ ዘለዋ። ኣብ ካልእ ፀወታታት ናይ ሎሚ ምሽት ምስ ንምልከት ኢንተር ሚላን ኣንጻር ብሩጅ፣ ኣርቢ ላይፕዚግ ኣንጻር ፒኤስቪ ኤንድሆቨን፣ ቫይኪንግ ኣንጻር ባየር ሙኒክ፣ ከምኡ ድማ ቪያርያል ኣንጻር ናፖሊ ክትፃወታ መደብ ተሰሪዑለና ኣሎ። ዝኸበርኩም ተዓዘብቲ ንሎሚ ዝተዳልዉ ዕለታዊ ዜና ስፖርት ኣብዚ ፍፀም። ስለምክታልኩም ኣዝየ መስግን። ምስ ተረፉ መርባት ሰርቲቭ ሓድጎኩም ብወገነግን ሰላም።

ሰላም ከመይ ቀኒኹም ዝኸበርኩም ተዓዘብቲ ኣብ ዝሓለፈ ሰሙን ኣብ መዘርግሒ ነቑጣታት ምርበብ ሓበሬታ ሸባይ ዳትኩም ናይ ዝተዘርግሓ ጋዜጣታት ሓዳስ ኤርትራ ኤርትራ ሓዲሳ ኤርትራ ሓዳስን ኤርትራ ፕሮፋይልን ኣቶኪራ ትዳሎ መደብ ዳህሳስ ሕትመት ሒዝናልኩም ቀሪብና ኣሎና። ጋዜጣ ሓዳስ ኤርትራ ብዘይካ ሶኒ መዓልታዊ ትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ትግርኛ እያ። ዋና ኣሳናዳኢ ብርሃነ ምሕረታብ፣ ምክትል ኣሳናዳኢ ዓብደልቃድር ኣሕመድ፣ ቦርድ ምስንዳ ዮሴፍ ሃይለማርያም፣ ሙሉእ ብርሃን፣ ሃብተ ገብርኤል፣ ተስፋ ኣለም የማነ፣ ሙሴ ገብረ ዝጋብሄር፣ ሌይኣውት ፍርቱና ኤፍሬም፣ ትንሱእ ፍስሐየ፣ ሳምራዊት ሃብተ፣ ሰሎሜ ኣፈወርቂ። ኣብ ዓምዲ ባህልን ስነ ጥበብን ታሪክ ህይወት ዛንታ ውልቀ ዝኽሪ ዝምልከት ትሕዝቶ ሰፊሩ ኣሎ። ኣብ ስነ ጽሑፍ እቲ ብጽቡቕ ዝተሃንፀ ንእሽተይ ፍጻመ ካብቲ ብሕማቕ ዝተሃንፀ ዓብ ፍጻመ ከም ዝበልጽ ምፍላጥ ኣገዳሲ እዩ። ጥበብ ኣዘናትዋ፣ ምልከት ቋንቋ፣ ውህሉል ንባብ ዘለዎ ፀሓፊ ዝያዳቲ ብስምዒት ዝፅሕፍ ከም ዝዕወት ኣየጠራጥረን። ስለዝደለኻ ጥራይ ዝፀሓፍካ ኣይኮነን ወላ እኳ ናይ ገዛእ ርእስኻ ዛንታ ይኹን ኣብዛ ዓለም በይንኻ ስለ ዘይነበርካ ጉዕዞኻ ብሰባትን ፍጻመታትን ዝተኸበዩ። ስለዚ ተራ ናይዞም ኣገደስቲ ተዋሳእቲ እዚኣቶም ኣብ ዛንታኻ ከመይ ክትውክሎን እንታይ ክትብሎን ንባብካ ምስ ንባቦም ብኸመይ ክተዋሃዶን ኢኻ ኪኖ ምሕሳብ ምንቃሕ ይሓተካ። ነይረዮ እሞ ከምኡ ዝብል ድርቅና ወይ ኣንነት ወይ በሃምነት ክገዝኣካ ከተፍቅደሉ ድማ ይብልካን። እቲ ዝብልካዮስ እንታይ ክብል ኢኻ ደሊኻዮ እየ ዝብል ዘለኹ። ኣብዚ ጅር በዓለ ታሪኽ ህይወት ብዙሕ ተቐባልነት ዝረኸበ ብርክት ዝበለ መፅሓፍቲ ኣብ ቋንቋ ትግርኛ ተሓቲሙ እዩ። ከም መወከሲ ከገልግለና ጥራይ ዘይኮነ ክንድሰተሉን ክንመሃረሉን ስለ ንኽእል ንገለ ክጠቅስ። እዚ ግን በዕላዊ ምስቲ መቓርን ምስተፈላለዩ ኣንበብቲ ናይ ሓባር መረዳእታ ምዃኑን ክሕብር ደሊ። ምክንያቱ ዘየንበብናዮ ግን ብዙሕ ብሉፅ ዕዮታት ክህልው ስለ ዝኽእል ዘንበብኩሞ ክተካፍሉና ንእግሪ መንገድና ንምሕፀን። ኤርትራ ጉዕዞ ኣብ ተዘክሮታተይ ናይ ኣምባሳደር ኣሕመድ ጣህር ባዱሪ ብዙሓት ብክብሪ ዝጠቕስዋ መፅሓፍ ታሪክ ህይወት እያ። ናይ ተክኤ በየነ ካብ ሪቕ ሕፍንቲ፣ ናይ ተክኤ ተስፋይ ካብ ጎርፊ ተዘክሮም ክልተ ቅጽታት ናይ ኮሎኔል ኣስራስ ኢሳ ዛንታ ውልቀ ዝኽሪ ከምኡውን መጋርያ ወዘተ ክንጠቅስ እውን ንኽእል። ከም በዓል ሳሊና ዝኣመሰለ ናይ ግርማ ኣለም ተክኤ ኣብ ውሱን መድረኽን ፍጻመን ዘተክሩን ኣሎ። ዛንታ ውልቀ ዝኽሪ ብወገና ብመጋርያ ቀጺላ ብእትስዕባ ወይ ዝስዕባኣ መጽሓፍትያ ሙሉእ ዛንታ ህይወት ደራሲኣ እትገልጽ ይርከቦ። ኣብ ዓምዲ ጥዕና ዑደት ደም ብኸመይ ስርሑ የሰላስል ተዳሲሱ። ዑደት ደም ንምሕያል ብሕክምና ክውሃብ ዝኽእል ፍወሳ እኳ እንተሎ ገለ ምግብታት ብምምጋቡን ከተሕይሎ ከም ዝከኣል ኪላታት ይምኽሩ።

ሽጉርቲ ኣንጻር ምራተ ዝከለኸል ቀና ዘለዎ ዓይነት ኣሕምልቲ እዩ። እዚ ድማ ንጥዕና ልቢ ኣዝዩ ኣገዳሲ ይገብሮ። ሽጉርቲ ንሸንብቆታት ደም ኣርተርን ቬንን ክሰፍሑ ዝሕግዝ ውህደት ስለ ዘለዎ ዑደት ደም ብዝግባእ ከም ዝውሕዝ ይገብር። ኣብ ልዕሊ 23 ሰባት ን30 መዓልታት ዝተኸየደ መፅናዕቲ ከም ዘነፅሮ 4.3 ግራም ሽጉርቲ መዓልታዊ ከም ዝወስዱ ዝተገብሩ ሰባት ዑደት ደሞም ዝሓየለ ኮይኑ ተረኺቡ። ቃርፋ ሓየሎ ጥቕምታት ዘለዎ ዓይነት ቀመም ኮይኑ ሓደ ካብኡ ምሕያል ዑደት ደም እዩ። ተመራመርቲ ነዚ ንምንፃር ኣብ ልዕሊ 20 ሰባት መፅናዕቲ ኣካይዶም ነይሮም። መዓልታዊ ዝተወሰነ ዓቐን ቃርፋ ከም ዝወስዱ ዝተገብሩ ሰባት ዝተመዓራረየ ዑደት ደም ክህልዎም ከም ዝሓገዞም ድማ እቲ መፅናዕቲ የነፅር። ቃርፋ ሻምብቆታት ደምና ብቐሊሉ ከም ዝምጠጡን ከም ዝዛነዩን ናይ ምግባር ዓቕሚ ስለ ዘለዎ ልዑል ፀቕጢ ደምን ሕማም ሽኮርን ዘለዎም ሰባት ክወስድዎ ፅቡቅ ምዃኑ እቲ መፅናዕቲ ኣመልኪቱ። ፃዕዳ ሽጉርቲ ናይ ሳልፈር ውህደት ከም ዘለዎ ዝፍለጥ ፃዕዳ ሽጉርቲ ዑደት ደም ኣብ ምቅልጣፍ ልዑል ጥቕሚ ከም ዘለዎ ክእላታት የመልክቱ። ብተወሳኺ ፃዕዳ ሽጉርቲ ኣሊሲን ዝተባህለ ኬሚካላዊ ትሕዝቶ ስለ ዘለዎ ንቲሹታት ዋሕዚ ደም ብምሕያል ሻምብቆታት ደምና ስሩዕን ጥዕና ዘለዎ ዑደት ደም ክካየዱን ይኽእሎም። ኣብዚ ቀረባ ሳምንታት ኣብ ኣሜሪካ ናይ ኣርተሪ ፀገም ኣብ ዘለዎም 42 ሰባት መፅናዕቲ ተኻይዱ ነይሩ። ንሳቶም ኣብ መዓልቲ 2200 ሚሊግራም ካብ ፃዕዳ ሽጉርቲ ዝወፀ ናይ ኣሊሲን ሕሩጭ ከም ዝወስዱ ድሕሪ ምግባር እቶም 50 ሚታዊት ዝፀንሖም ዑደት ደም ኣብ ውሽጢ ሳምንታት ክመሓየሽ ከም ዝተኻለ ኣነፂሩ ተጣቂሱ። ኣብ ዓምዲ ሸባብ ንኡስ ዓምዲ ሓሳባት ፈጠራውን ተበላሓትን ኣእምሮ ኣብ ትሕቲ ዝብል ልዕሊ ዓቕሚ ኤርትራዊ ዝኸይድ ኤርትራዊ ፀገም ከምዘየለ ተገሊጹ። ተወፋይነት ብትምህርቲ ዘይኮነስ ካብ ነፍስኻ ንላዕሊ ዝዓቢ ዕላማ ብምህላው እትላበሶ ባህር እዩ። እዚ ሕሉፍ ተወፋይነት እዚ ድማ ንህዝቢ ኤርትራ ብቁፅርን ብዕጥቅን ምስ ዓብይዎ ሓይልታት ገጢሙ ክስዕርን ናፅነቱ ክጓናፀፍን ክዕቅብን ዘኽኣሎ። ተበራሕትነት ውላድ ተወፋይነት እያ። ውሽጣዊ እምነትን ድሌትን ክሳብ ክንደይ ንዓቕሚ ኣእምሮ ሰብ ከፊቱ ሓደስቲ መፍትሕታት ከም ዝፈጥር ገድሊ ኤርትራ ናይ ወትሩ ኣብነትና እዩ። ሓደ ሰብ ወይ ሕብረተሰብ ንሓደ ዕላማ ብምሉእ ልቡ ክውፈየሉ እንከሎ ኣይከኣልን እዩ ዝብል ኣተሓሳስባ ወጊዱ ብኸመይ ይከኣል ዝብል ሕቶ እዩ ዘልዕል። ንሕፅረታት ከም ዕንቅፋታት ዘይኮነስ ከም ብድሆ ምርኣይ ኩሉ ሰብ ዝኽእሉ ኣይኮነን። ተወፋይነት ዘለዎ ኣእምሮ ብዘጋጥሞ ሕፅረታት ኣይማረርን እዩ። ኣብ ክንዲ እንታይ ጎዲሉኒ ዝብል በዚ ዘለኒ እንታይ ክገብር እኽእል እዩ ዝብል ኣብ መንጎ እንታይ እዩ ጎዲሉኒ ምባልን በዚ ዘለኒ እንታይ ክገብር እኽእል ምባልን ዘሎ ፍልልይ ንምርዳእ ንሓንሳእ ነስተንተን። ብዘለኒ እንታይ ክገብር ይኽእል ምባል ዘይተለምደ መፍትሒታት ብምምሃዝ ንዓበይቲ ፀገማት ምእላይ ዝኽእል ተበላሓትነት ዝፈጥር ለዋጥ እዩ ተገሊጹ። ሓፂር ገምጋም መፅሓፍ እንታይ ይሓይሽ ሰፊሩሎ። መለስ ዝተደጋገሙን ኣሰልከይትን ማለት ክሊሼ ዝኾኑ ቃላትን ኣገላልፃታትን ተፀይኑ ብሓደስቲ ኣገላልፃታት ዝሰብሐ ቅኔታት ቀሪቡልና ምህላው እቲ ካልእ ፍሉይነት እዩ። ብቕዓቱ ድማ ድንቅነቱ ከዓ ፊደል ጀ ከም ፊደል ኣብ ስነ ግጥምታትና ኾነ ቅኔታትና ብዙሕ ዝውቱር ኣይኮነን፣ ብዙሕ እውን ምቹ ኣይመስለካን እዩ። ቀናይ መለስ ግና እንሆ ከም ድላይ ገይሩ ደጋጊሙ ኣጀብጂቡን ኣሕጀብጂቡን የዘውትሮ። ቅኔታት መለስ ንጉሰ ውፅኢት ዓሚቕ ትዕዝብትን ምስትንታን እዮም። ንኣብነት ዘመነ ኩዕሶ እትብል ግጥሚ ንእግርን ርእስን ብምውዳርያ እተስተንትን። እዚ እቲ ተራ ወይ ላዕለዋይ መልእኽታ እዩ። እንተኾነ እግርን ርእስን ብምውዳር እቲ ብእግሪ ዝፅወት ዘሎ ኩዕሶ ወላ እውን ብርእሲ ዝምራሕ ይኹን የግዳስ ንኹሉ ብርእሱ ክሓስብን ፍታሕ ከምፅእ ዝግብኦን ወገን ቀፊዱ ኣብ እግርን ርእስን ውሑዳት ዝፀምድ ኣባኻኒ ግዜን ጉልበትን ሓሳባትን ዜጋታት ምዃኑ እውን ዝእምት ይመስለኒ። ብኣውራ እውን ትፅቢትን ለበዎን ቀናይ ንሕና ኣንበብቱ ንስክፍታታቱ ንኣድናቕቱ ንለበዋታቱ ንኣስተንትኖታቱ ዕምቆት ርድኢታቱን ምስኡን ማዕሪኡን ኮይና ክንጓዓዘዩ ዝዕድመና ዘሎ ይርከቦ። ኣብ ዓምዲ ልምዓት ሸፈነ ኣገልግሎት ጥዕና ኣብ ንኡዞባ ሰንዓፈ ተዳሲሱ። ኣገልግሎት ጥዕና ንኡዞባ ሰንዓፈ ካብ ግዜ ናብ ግዜ ብዓቕሚ ሰብን መሳርሒታትን እናዓበየ ብምምፁ ኣብዚ ግዜ እዚ ኣብ ዝሓሸ ደረጃ በፂሑ ይርከብ። ኣቃወማ ኣገልግሎት ጥዕና ንኡዞባ ሰንዓፈ ካብ ዓዲ ዝብገስ ኮይኑ ክሳብ ኮማዊ ሆስፒታል ዝርግሕዝ ኣለዎ።
ኣብ ምዝ ዘባሰን ዓፈ ልዕሊ 6ሳ ዝኾኑ ወከልቲ ጥዕና ዓዲ ከም ዘለዉ ሓላፊ ኣገልግሎት ጥዕና ናይቲ ንዕዞባ ኣቶ ኣስቴር ኣልኣዛር ይገልጽ። ኣቶ ኣስቴር ንዕማማት ወከልቲ ጥዕና ዓዲ ኣመልኪቱ ክገልጽ እንከሎ ዝበዝሕ ስርሖም ኣብ ህዝቢ ጎስጓስ ምግባር ተርእዮ ዓሶ ቲብን ካልኦት ተመሓላለፍቲ ሕማማትን ከምኡ ድማ ፅሬት ኣከባቢ ምክትታል ምዃኑ ይነጥር። ኣብ ዓድታት ኮይኖም ድማዮም ነዚ ዝተጠቕሰ ኣገልግሎታት ዝህቦ ዘድሊ መድሃኒት ከዓ ካብተን ኣብ ከባቢኦም ዝርከባ ትካላት ጥዕና ከም ዝወስዱ የብረ። ብዜካዚ ን6 ወርሒ ዝሰልጠኑ 4 ኣጋር ሓኻይም ኣብ ምብረቐዋ ጻድፍ ተመዲቦም የገልግሉ ከም ዘለዉ ኣቶ ኣሴር ይገልጽ። ኣጋር ሓኻይም መድሃኒት ዝዓጠቑ ኮይኖም ንትሕቲ 5 ዓመት ቆልዑን ነፍሰ ጾራትን ኣብ ምክትታል ከምኡ ከዓ ኣብ ምክልኻል ተመሓላለፍቲ ሕማማት ይነጥፉ። ኣብ ዓምዲ ርእቶ ባሕሪ ኤርትራ ምንጪ ማእከል ስሕበት ዘርእስቱ ዛዕባ ይጸንሐና። ኣብዚ እዋን እዚ ኤርትራ ቓልቦ ዓለም ስሒባ ትርከብ። እዚ ከዓ ሰፊሕ ንሕርሻ ዝበቅዕ መሬት ስለ ትውንን ኣይኮነን ካብ ካልኦት ዝበልጽ ዘይተኣደነ ባህርያዊ ጸጋታት ስለ ዘለዋ እውን ኣይኮነን። ብሓፈሻው እዚ ዝተጠቕሰን ዝተረፈ ካልእ መድያትን ንተሃራፍነት ኤርትራ ጽልዋ ክህልዎ ዝኽእል እኳ እንተኾነ እቲ ቀንድያ ተኩሮ ክትስሕብ ዝደፍእ ዘሎ ጉዳይ ሲ ንሱ ዘይኮነስ ብሕፅር ዝበለ ጂኦግራፊያዊ ኣቀማምጣ ይልካ ክግለጽ ይከኣል። ኤርትራ ተደኪናትሉ ዘላ ክፋል ዓለም ብብዙሓት ተንተንቲ እስትራቴጂያዊ ምዃኑ ክግለጽ ዝጸንሐ ሓቂ እዩ። ብወታደራዊ፣ ቁጠባዊ፣ ጂኦግራፊያዊ፣ ጂኦፖለቲካዊ ኮታ ብኩሉ መዳይ ምዝጥመት ኤርትራ ኣቀማምጣ ሓንቲ ካብተን ልዑል ኣገዳስነት ዘለዎን ሃገራት ይገብራ። ኤርትራ ልዕሊ 200 ኪሎ ሜትር ዝንውሓቱ ባሕሪ እትውንን ሃገር እያ። እዛ ብግዜ ምግዛእቲ ጥልያን ከም ሃገር ዝቆመት ኤርትራ ወኒናቶ ዘላ ባሕሪ ኣብ ዓይኒ ዝተፈላለዩ ወረርቲ ከም ትወድቕ ገይርዋ እዩ። እዚ ባሕሪ እንተዘይህልዋ ነይሩ ቁልሕ ኢሉ ዝጥምታ እውን ኣይምተረኽበን ክበሃል ይከኣል። መጻብቦ ባቢኤል መንደብ ኣብ ኣፍንጫ ወደብ ዓሰብ እዩ ዝርከብ። 12 ሚታዊት ንግዳዊ ምንቅስቓስ ዓለምና ዝሓልፋሉ ነቑጣ ምዃኑ እውን ይንገረሉ። ኣብዚ ከባቢ ክፍጠር ዝኽእል ንእሽቶ ጸገም ንንግዳውን ቁጠባውን ምንቅስቓስ ዓለምና ክሳብ ክንደይ ክዘርጎ ከም ዝኽእል ንምግማቱ ኣየጸግመን። ንኣብነት እዚ መትረብ እዚ ነተን ብወገን ማእከላይ ባሕርን ኣሜሪካን ዝርከባ ሃገራት ኣብ ንሓድሕደን ዝገብርኦ ቁጠባዊ ኮነ ንግዳዊ ወይ ካልእ መድያዊ ርክባት ንምፍጻም ዘተኣሳስረን እዩ። ከምዚ ስለ ዝኾነ ድማ እዩ ምስ ክሳድ ጥርሙዝ ከመሳስሎ ዝሃቀንኩ። ኤርትራ እምበኣር ኣካል ናይዚ ሓነቐ ቦታ ኮይና ኢና ንረኽባ። ጋዜጣ ኤርትራያል ሓዲሳ ብዘይካ ሰኒን ረብዑን መዓልታዊ ትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ዓረብያ። ዋና ኣሰናዳይ መሓመድ ኑር ያሕያ፣ ምክትል ኣሰናዳይ ሃዋ ሱሌማን ዓብደልቃድር፣ ዜና ወፃኢ ዓረቢ መሓመድ ጌታ፣ ሌኣውት ኑራ ዑስማን መሓመድ፣ ፋጥማ ሕመድ እድሪስ። ኤርትራ ኣብ ቅርኒ ኣፍሪቃ እትኽተሎ ፖለቲካ ኣብ ቀንዲ መትከላት ናይ ወፃኢ ዝምድናታት ዝተሰረተ መርሓ ሃገራዊ ድሕነታ ምዃኑ ብጭብታት ዘነፀረ ጽሑፍ ሰፊሩሎ። ኣብ ዓምዲ መልሓቕ ላደ ብዋልፍኖን ሓላፊ ኣሃዱ ባህልን ስፖርትን ንዞባ ዓዲ ቀይሕ ኣቶ ተመስገን ሓጎስ ዝተኻየደ ቃለ መሕተት ሰፊሩሎ። ኣብ ዓምዲ ማሕበራዊ ዕቤት ድሕነት ኣከባቢ ንድሕነት ደቅና ዝብል ኣገዳስ ትሕዝቶ ሰፊሩ ይርከብ። ኣብ ዓምዲ ሲሓ ወላእሰር መስሕባት ቱሪዝም ኤርትራ ተዳሲሶም። ኣብ ዓምዲ ዕልሞ ቴክኖሎጂያ ዝተፈላለዩ ምህዞታትን ረኽበታትን ይጸንሑና። ኣብ ዓምዲ ካብ መጻሕፍቲ ኮብላሊ ኣብ ኣስመራን ዓድታት ኤርትራን ሳልሳይ ክፋል ቀሪባ። ብዛዕባ እቲ ኩዓሳሱ ካብ ምእራይ ዝረኽቦ ዝነበርኩ መቕሽሽ ኣቦይ ሓቲቱኒ ወይ ተዛሪቡኒ ኣይፈለጥኒ ነይሩ። ሰንበት ምሸት ትምህርቲ ቅድሚ ምምዝጋቤ ግን ተስፋይ እዘን ኩለን ኩዓሳሱ ናይ ጎልፍ ኣብ ማይ በላ ሓፂብካ መቕሽሽ ትረኽበለን ኢኻ ንመግዚኢ ኳድሮናኻን ካልእ ኣብ ትምህርቲ ዘድልየካ ነገራትን ዘይተውዕሎ ዝወደይ በለኒ። ምስ ናይ ጎልፍ መዋዕልተይ ኣብ ቪላጆ ንኸድኩ ካብ ድኻኩን እንዳጀበሊ ባኒ ምስ መዓር ከም ዝገዝእ ሓደ ሓደ ግዜ እውን ጋዞዛን ካረሜላታትን ንሕወተይ ሒዘሎም ከም ዝመፅእ እፈልጥ ከም ዝኾነ ነገረኒ። ከይሰንበድኩ ሕራይ ኣቦይ በልክዎ። ኣቦይ ናይ ገዛኢ ጥልያንን ገዛኢ እንግሊዝን ወተሃደር ብምንባሩ ብዲስፕሊን ዝሰልጠነን ካብቶም ኣለዉ ዝበሃሉ ደቂ ከተማ ኮይኑ ሰፊሕ ኣረኣያ ዝነበሮን እዩ። ንኹሉ ነገር ድማ ብማዕዳዩ ዝሓልፎ ዝነበረ
ሶኒ ንግሆ ምስ ኣቦይ ብጊሓቱ ኢና ንክንምዝገብ ናብ ቤት ትምህርቲ ሕብረት ዝኸድናን ዝተመዝገብኩን ቤት ትምህርቲ ሕብረት ኣብቲ ምዝገባ ዝተጀመረሉ ሶኒ መዓልቲ ካብ ቪላ

ኣጆ፣ ፀፀራት፣ ፎርቶ፣ ዓተለርያ፣ ቤት ምኻእ፣ ዓዲ ሰግዶን ዓዲ ኣቤቶን ጥራይ ዘይኮነስ ካብ ኩሉ ቦታታት ከተማ ኣስመራን ርሑቕ ዓድታትን ንኸምዝገቡ ብዝመፁ ቆልዑን ወለድን ዓለሊቑ ነበረ። ከምኡ ዝበለ ብዝሐ ቆልዑን ወለድን ክርኢ ናይ መጀመርያ ስለ ዝነበረ ከም ዓብዪ በዓል ወይ ንግደተ የርእዮ። ኣብ መጀመርያ መዓልቲ ክፍልናን ኮፍ ንብለሉ ቦታን ምስ ፈለጥና ወለድና ገዲፎምና ኸዶ። ኣብ ዓምዲ ማሕበራዊ ዕቤት ኣገዳስነት ባህሊ ስራሕ ኣብ ሕብረተሰብ ተዳሲሱ። ስራሕ ክብረት ዝህብ ክብሪ ክበሃል ብተደጋጋሚ ሰሚዕና ንኸውን ኢና። ባህሊ ስራሕ ካብ ጥንትያት ሒዙ ኣካል ሂወት ወዲ ሰብ ብምንባሩ ንወዲ ሰብ በፂሕዎ ዘሎ ደረጃ ዕቤትን ኣፍራይነትን ክበፅሕ ዘኽኣለ ወሳኒ ረቑሒ ምዃኑ ይጥቀስ። ወዲ ሰብ ባህሪ ስራሕ ኣብ ባህሉን ተመክሮታቱን እንተዘይህሉ ኣብ ዘለዎ ደረጃ ክበፅሕ ኣይምኻለን። ኣፍራይነት ንምድራኽ ባህሊ ፀዓተኛነት ወሳኒ ረቑሒ እዩ። ፀዓተኛነት ኣብ ዝተወፈርካሉ ዕዮ ብቑዕን ኣድማዓን ብምዃን ንዝተዋህበካ ዕማም ብዝግባእ ምስልሳል እዩ። ኣብ ስራሕ ዓለም ዘሎ ሰብ ፀዓተኛን ህርኩትን ኣብ ዝኾነሉ እዋናት ኣብ ውልቃዊ ሂወቱ ጥራይ ዘይኮነ ሕብረተሰቡ ክቕይር ዝኽእል ዓብ ስራሕ ናይ ምስራሕ ዓቕሚ እውን ክውንን ይበቅዕ። ሕብረተሰብ ኤርትራ ካብ ጥንትያት ሒዙ ባህሊ ስራሕ ዝነበሮ ህዝቢ እዩ። ህርኩትነት፣ ፀዓተኛነት፣ ትግሃት፣ ምትሕግጋዝ ዝኣመሰሉ ክብርታት ካብ ጥንቲ ብምኽስኳሱ ኣብ ባህሉን ስልጣነኡን ዓብዪ ተራ ተፃዊቱ። ስራሕ ዘይብሉን ሃካይን ሰብ ኣብ ሕብረተሰብ ኤርትራ ቅቡል ኣይኮነን። ስለዚ ካብ ተፀባይነት ብምግልጋል ነብስኻ ንምኽኣል ዝግበር ፃዕሪ ኣዝዩ ኣገዳስን ወሳንን ካብ ዝኾኑ ክብርታት ሕብረተሰብ ኤርትራ እዩ። ርእስኻ ምኽኣል ብዝብል ኣብ ግዜ ብረታዊ ቃልሲ ብሰፊሑ ዝተሰርሓሉ ካብ ሰውራዊ ክብርታት ምስ ክብርታት ሕብረተሰብ ኤርትራ ተሳንዩ ዝኸይድ ዝነበረ ምዃኑ ይንገር ይርከቦ። ኣብ ዓምዲ ቃል ምሕተት ኣፅንዓይ ሃጃሪ ዛንታታት እዩ ክኸውን ዘለዎ። ቃል መሓሪ ዑባ ሚካኤል ጠዊል ካልኣይ ናይ መወዳእታን ክፋል ቀሪባ ኣላ። ፀሓፋይ ምዃን ሓደ ነገር ኣሎ፣ ካልኣይ እቲ ናይ መፅናዕቲ ነገራት ከዓ ሓደ ርእሱ ዝኽኣለ ዓብ ረቑሒ እዩ። ሓደ ዝኾነ ስራሕ ናይ መፅናዕትን ኣፅንዓይን እቲ ተበግሶን ወኒን እንተዘይሃልዩካ ኣዝዩ ከቢድ እዩ። እቲ ድሌትን ተበግሶን ክህልወካ ኣለዎ። ብዙሓት መሳቶይ ኣብቲ መፅናዕቲ ዝሳተፉ ኣለው ይፈልጥዎ እዮም። ንዝበዝሕ ሽንኻት መፅናዕቲ ብሰናይ ድሌትን ፅቡቅ ተበግሶን ስለ ትጀምሮ እቲ ዕድል ዝገበርናዮ ነገር ከም ስራሕ ብዛዕባ ክብደቱን በዳህነቱን ክሓሰብና ኢና ኣብቲ ሞያ ነዊሕ እዋን ተጓዒዝና። መፅናዕቲ ክትገብርን ከለኻ ነቲ ዘጓንፈካ ብድሆታት ዘይኮነ እቲ መፅናዕቲ ምስ ገበርካ ትረኽቦ ሓድሽ ልቦናን ጥበብ ናይቲ ሕብረተሰብናን እዩ ዝያዳ ድርኺትን ፍናንን ዝኾነካ። ክብደቱ ግን መዓስዩ ዝመፅእ እናዓሞቕካ ምስከድካ እዩ። ወይ ኣብቲ ሞያ ኣተሓሕዛኻ እናዓሙቕን እናሰፍሐን ምስከደ ሽዑዩ እቲ በዳህነት ናይ መፅናዕቲ ዝመፅእ። ሰላም መግለፂ ዑደት ክቡር ፕሬዚደንት ኢሳያስ ኣፈወርቂ ኣብ ግብፂ። ኣብ ዓምዲ ልቦናን ፍልስፍናን መበል 19 ክፋል ፅፈት ስራሕ ቀሪባ ኣላ። ንዓይነትኻ ኣብ ስራሕካ ከተሳትፈን ኣለካ። እቲ ምንታይሲ ንስኻ ድምር ናይቶም ብቐፃሊ እትሪኦም ኢኻ። ንእዘንካ ኣብ ስራሕካ ከተሳትፈን ኣለካ። ከመይ ንስኻ ድምር ናይቲ ብቐፃሊ እትሰምዖ ኢኻ። ዓሚቕ ኣስተበሎኻን ስምዒታትካን ንእምንቱኻ ብዛዕባ ገዛእ ርእስኻን ዓለምካን ኣንፈቲት ሒዝዎም። ስርዓተ እምንቱኻ ንውሳኔኻ ቅርፅያት ሒዞም ልምዲ ይፈጥሩ። ውሳኔኻ ናብ ሓደ ትብዓት ዝሓትት ሸቶ ይመርሓካ። ተግባርካ ድማ ናብ ዓወታት ይመርሓካ። ምስማዓን ምርኣይን ነቶም ምስ ሸቶታትና ዝዛመዱ ግብኣታት ማለት ኢንፑትስ ኣብ ምምራፅ ይሕግዙና። ሽዑ እቲ ሓድሽ ግብኣት ንኣእምሮ ምስ ሓድሽ ንቕሓት ማለት ዓሚቕ ኣስተብህሎ የረኽቦ። እዚ ናብ ሓደስቲ እምንቶታት ውሳነታትን ልምድታትን ዝመርሕ እዩ። ብድሕሪ እዚ እምበኣር ስጉምቲ ክንወስድ ምስ ጀመርና ሂወትና ብርኡይ ክልወጥ ዝጅምር። ቃላት ልክዕ ከም ዘርእዮም ሂወትካ ምህርቲ ናይቲ ትማሊ ብኣፍካ ወይ ብብርዕኻ ዝዘራእከዮ ዘርእዩ። ኣእምሮኻ ክልወጥ እንከሎ ቃላትካ ከም ተለወጡ እውን ኣረጋግፅ። ምልኣት ዘለዎ ኣእምሮኣዊ ዝምባለ እንተማዕቢልካ ብዛዕባ ዋሕዲ ወይ ሕፅረት ከቶ ኣይትዛረብ፣ ብዛዕባ ምልኣት ጥረይኻ ክትዛረብ ዘለካ። ኣብ ዓምዲ ዳየሪ ብስራት ኣብቲ ቀራና መንገዲ ሞሊቓ በቃ ዛዕባታት ዳየሪ ሰፊሮም ይርከቡ። ጋዜጣ ሓዳስ ኤርትራ ወትሩ ረቡዕ እትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ትግርያ። ዋና ሰነዳኢ መሓመድ እድሪስ፣ ሌኣውት ዛህራ ዓሊ፣ ፋጥና ኣደም።
ኣብ ዓምዲ ደልኣባብ

ልባብ ሰሬራይ ኦካሳንኪ ቀሪባ ትርከብ ኣብ ዓምዲ ዓማር ንሓፈሻዊ ማዕበለታት ንኡዞባ ዓዲ ቀይሕ ብዝምልከት ምስ ኣመሓዳሪ ኣቶ ሃብታይ ተስፋዝጊ ዝተኻየደ ቃለ ምሕተት ሰፊሩ ኣሎ። ስእላዊ መግለፂ ዑደት ክቡር ፕረዚደንት ኢሳያስ ኣፈወርቂ ኣብ ግብፂ። ኣብ ዓምዲ ዕንጃረ ብኣጋጣሚ መበል 50 ዓመት ዝኽሪ ምምስራት ቤት ትምህርቲ ሶራ ምስ መምህር ኣለም ክፍለ ዘላሊ ካልኣይ ክፋል ትሕዝቶ ቀሪቡ ኣሎ። ኣብ ዓምዲ ፍሬ ካደም ኣብ ሚኒስትሪ ሕርሻ ሓላፊ ኣሃዱ ልምዓት መፍረ ፀባ ኣቶ መድሃኒ ተስፋይ ዘዳለዎ ኣገዳሲ ምክሪ ሜላታት ምድላው ምግብን ቀሪቦም ይፅንሑና። ኣብ ዓምዲ ሸባብ ምስ ንፅበባዊ መንእሰይ ሃኒባል በለፆም ዘላሊ ትሕዝቶ ይርከብ። ኣብ ዓምዲ ፍንቱይ ተፈጥሮኣዊ ፅባቐና ኣብ ዘበላሹ ዝተፈላለዩ ቀመማዊ ትሕዝቶ ካብ ዘለዎም ብመመላክዒታት ዝፍለጡ ጎዳእቲ ፍርያት ንክንጥንቀቕ ዝምዕድ ፅሑፍ ቀሪቡ ኣሎ። ኣብ ዓምዲ ፈኖ ዓዳት ሓድግታትን ውርሻታትን ቤት ትምህርቲ ሶራ ቀሪቡ። ጋዜጣ ሓዳስ ኤርትራ ኤርትራን ፕሮፋይል ወትሩ ረብዑን ቀዳምነት እትዳሎ ጋዜጣ ውሽጢ ሃገር ናይ ቋንቋ እንግሊዝኛ እያ። ዋና ኣሰናዳኢ ኣማኑኤል መስፈን፣ ምክትል ኣሰናዳኢ ሲራክ ሃብተ ሚካኤል፣ ሌኣውት ኣዝመራ ብርሃነ፣ ቤተልሄም ታደሰ፣ ሞናሊዛ የማነ። ብኣጋጣሚ ዓለማ መዓልቲ መምህራን ቀንዲ መትኒ ምዕባለ ቤት ትምህርቲ ምዃኖም ተገሊጹ። ካብ ገጻት ማሕበራዊ ማዕከናት ንፍሹል ዕንደረታት ስርዓተ ብልፅግና ኢትዮጵያ ዘቀልዑ ትሕሶታት ሰፊሮም ንረክብ። ስርዓት ብልፅግና ጭብጥን ባይታን ዘይብሉ ናይ ተወሪረ ኣብያት ብምንዛሕ ካሃርሞ ዝቐነየ ዳንኪራታት ዝምልከት ጽሑፍ። ኣብ ዓምዲ ኪዩንኤ ኣብነቶም መንእሰይ ሬድዋን ዑስማን እድሪስ ተላልዩ ይርከብ። ኣብ ዓምዲ ካብ ማሕበራዊ ሚድያ ብልፅግና በዓል ፋርኬታ መልሓስ ነስተፍልዶ ኣለና ኣገደስቲ ፍጻሜታት ዝሓለፈ ቕንያት ምህሙን መምኽነይታ ዝብሉ ትሕሶታት ምዕባለ ዕንደራ ስርዓት ብልፅግና ዝተኣሳሰሩ ትሕሶታት ይፅንሑና። ብሶኒ 5 ጥቅምቲ ድሕሪ ከብካብ ብልፅግና መደበር ሓይሊ ኣየር ብሾፍቱን ሳልሳይ ግዜ ብሚሳይል ከም ዝተወቕዐ ከቢድ ክሳራ ውሪድዎ ከም ዘሎ ይግለጽ ኣሎ። ከም ዝቕፅል እውን ዘጠራጥር ኣይኮነን። ብልፅግና ኣይክዛረብን እዩ። እቲ ወዲ ውሻጠ ወኪል ኣልጀዚራ ኣብ ኣዲስ ኣበባ እውን ኣይክሕብርን እዩ። ወኪል ኣልጀዚራ ኣይረጋገፀን እሞ ሓቂ ይኮነን ኢሉ ዝጠራጠር ሰብ ግን መንነት ወኪል ዘይፈለጥ ጥራዩ ሰብ ፀውዕ እንተበልኩኻስ በዓል ከይካውን እምበር ብዙሕ ምበልና። እቲ ቁም ነገር ከምቲ ቅድም እውን ዝበልናዮ ብድሮናትን ነፈርትን ከም ብልፅግና ገይሩ ዝፈክር የለን ኣምሊኽዎን እዩ። ብስርዓተ መከላኸሊኡ ተመኪሑ ድሕሪ 26 መስከረም ግን ፈኸራን ትምክሕትን ብልፅግና ብባዶ ረቢሑ ምድረ ሰማይ ተመዓራርዩ። እቲ ስርዓት ካብ ጥዑም ሕልሚ በይኑ ብዓጊጉ ተበራቢሩ ኣሎ። ይኹን እምበር ኣብ ክንዲ ብልፅግና ኮይኖም ገና ዘይድፈር ፀብለልታኡ ክእምኑ ከርዕዱ ዝፍትኑ ኣብ ዝቐረባ ሳምንታት መቕናዕቶም ዝተቐልዐ ሓደስቲ ብልፅግና ኣብ ስቱድዮታት ክትንትኑ ይረአዩ ኣለው። ነቲ ሓንሳብ ተሰይሩ ዘሎ ብሕትውና ድሮናት ይኹን ስርዓተ ምክልኻል ዝቕይር ገና ኣይኮነን ይርከቦ። ኣብ ዓምዲ ቁጠባን ዋኒነን ፅልዋ ሰብ ሰርሖ ብልሂ ኣብ ሽቕለት ተዳሲሱ ኣሎ። ብኣጠቃላሊ እንክረአ ከም ኩሉ ዝሓለፈ ቴክኖሎጂያዊ ለውጥታት ሰብ ምዕሩይ ፅልዋታት ኣብ ሽቕለት ትካላትን ሃገራት ክህልው ከም ዘይኮነ ሕሉፍ ታሪክ ትምህርቲ እዩ። ሰብኣዊ ብልሂ ወሳንነቱ ገና ኣብ ምልክት ሕቶ ዝኣት እኳ እንተዘይኮነ ተደጋጋሚ ተገንዝባዊ ዕማማት ኣብ ዘለዎ ሽቕለት ዝነጥፉ ሰራሕተኛታት ግን ብሰብ ናይ ምትካዕ ሓደጋ ካብ ዝነፀላልዎም እዮም። ሰብ ኣፍራይነትን ዕብትን ኣብ ምሕያልን ምርግጋፅን ጥራይ ከይተሓፅረ ዕዮን ዓያይነትን ንምምሕያሽን ንምልዋጥን ኣብ ዝዕመም ቀጻሊ ስራሓት ክሕግዝ ልዑል ተኽእሎ ኣለዎ። ብሓፈሻ ሰብ ኣብ ምሕደራ ዕዮ ብዙሕ ሓገዝ ክገብር ልዑል ክህሎት ዘለዎ እዩ። ብኣጠቃላሊ ቴክኖሎጂያዊ ምዕባለ ንሰብ መሰረት ገይሩ ከም ዝምዕብልን ከም ዝመሓደርን ምስ ዝግበር ዝህልዎ እወታዊ ፅልዋታት ካብቲ ክፍጠር ዝኽእል ኣሉታዊ ሳዕቤናት ኣዝዩ ዝዓዘዘ ከም ዝኸውን ኣየማተአን። ዝፍጠር ሓድሽ ዕዳጋታት ዕዮ ወይ ሽቕለት ከዓ ካብቲ ዝጠፍእ ዕድላት ስራሕ ዝዛየደ ንክኸውን ይሕግዝ ይርከቦ። ኣብ ዓምዲ ሸባብ ንኡስ ዓምዲ ሪፖርታጅ እቲ ዝተረፈ ክስዕብ ንገዛና ንምሰል ሓቀኛ ሓበንን ክብርን ካብቲ መንነትካን ድሕረ ባይትኻን ኣሚንካ ተቐቢልካ ንባዕልኻን ንስድራ ቤትካን ንምቕያር ካብ እተካይዶ ቃልሲዩ ዝርከብ። ብዙሓት ተምሃሮን መንእሰያትን ምስቲ ዘለዎም ናይ ናብራ ኩነታት ክላመዱ ካብ ዘይ

ምኽኣል ዝተላዕለ መንነቶም ክሓብኡ መልክዖም ክልውጡ ንኻልእ ንምምሳል ክገደሉ ይውዕሉ ኣለዉ። ንገዝኡ ዘይመስል ውሉድ ነታ ዝፀላኣ ገዛ ካብቲ ዘላቶ ንላዕሊ መሊሳ እቲ ፅላእ ገዛ ክገብራ እምበር ከም መሓይሻ ኣይክእልን እዩ። እዚ ንገዛኻ ናይ ዘይምምሳል ሕማም ብኣካላዊ መልክዑ ጥራይ ዘይኮነስ ብናብራን ብባህርያትን እውን ዝግለፅ ሓደገኛ ሕማም እዩ። እዚ ናይ ምምሳል ሕማም ከይተፈወሰ ካብቲ ዝፅላዕ ዓይነት ናብራ ምውፃእ ነቲ ዝበሃግ ናብራ ከዓ ምንባር ዝከኣል ኣይኮነን ተጠቒሱ። ኣብ ዓምዲ ርእቶ ኢትዮጵያ ኣብ ቀይሕ ባሕሪ ክትነግስ ዶ ክትፈርስ ኣብ ትሕቲ ዝብል እቲ ዘገርም ነገር እዚ ስርዓት እዚ ካብ ታሪክ ዘይምምሃር እዩ። ታሪክ ኢትዮጵያ ባዕሉ ዝምስክሮ ሓቂ ኣሎ። ዝኾነ ይኹን ናይ ኢትዮጵያ መራሒ ናብ ቀይሕ ባሕሪ ብሓይሊ ኢዱ ክዝርግሕ ዝፈተነሉ እዋን መወዳእትኡ ውድቀትን ስዕረትን ጥራይ ነይሩ። ናይ ባሕሪ ሕቶ ኣብ ኢትዮጵያ ናይ ስልጣን መቐፀሊ ስልቲ እምበር ናይ ህዝቢ ሓቀኛ ድሌት ኮይኑ ኣይፈለጥን እዩ። ሎሚ እውን እቲ ድራማ ተመሳሳሊ እዩ። እቲ መራሒ ናይ ስልጣን ዕድመ ንምንዋሕ ንህዝቢ ብናይ ሓሶት ሃገራውነት ኣደናጊሩ ናብ ኩናት ይመርሐ ኣሎ። እዚ ድማ ንኢትዮጵያ ናብ ዘይተርፍ ናይ ሓድሕድ ምብታን እዩ ዝደፍኣ ዘሎ። ዝኾነ ዶብ ጎረቤቱ ዘይኽበረ ሰብ ሰላም ክረክብ ኣይክእልን እዩ። ኣብ ደገ ባሕሪ ብምክባርን ብሕጋዊ ንግድን ጥራይ ዝርከብ እምበር ብናይ ዕብዳን ፍኸራ ዝምንዛዕ ኣይኮነን። እዚ ዘይምርዳእ ድማ ናብ ፍጹም ጥፋኣት ዘብፅሕ ዓብዪ ናይ ዕሽነት መገዲ እዩ። እምበኣር ናብ ተቐንዲ ሕቶ ንመለስ፣ ኢትዮጵያ ኣብ ቀይሕ ባሕሪ ክትነግስ ዶ ክትፈርስ? መልሱ ንጹር እዩ። ኢትዮጵያ ኣብ ቀይሕ ባሕሪ ፈጺማ ኣይክትነግስን እያ። ምክንያቱ ቀይሕ ባሕሪ ንጉስ ህዝቢ ኣለዎ። ሓደ ማንም ጥምዙሕ ዝምንየ እውን ኣይኮነን። ወላ ሓንቲ ሃገር ድማ ኣብ ልዕሊ ልኡላውነት ካልእ ሃገር ክትነግስ ኣይፍቅደላን እዩ። እቲ ባሕሪ ዋናታት ኣለዎ። ኤርትራ ድማ ንባሕራ ብደም ደቃ ኣኽቢራ ትሕልወላ። ስለዚ እቲ ናይ ምንጋስ ሕልሚ ኣብ ባሕሪ ዝተጻሕፈ ጽሑፍ ኮይኑ ክተርፍ እዩ። እቲ ዝካየድ ዘሎ ናይ ዕንደራ ፖለቲካ ግን ንኢትዮጵያ ካብ ውሽጣ ኣፍሪሱ ናብ ዘይተርፍ ምብታን ይደፍእ ኣሎ። ቀይሕ ባሕሪ ንዘለኣለም ናይ ሓቀኛታት ደቁ ኮይኑ ክነብር እዩ። እቶም ኣብኡ ክነግሱ ዝተመነዩ ትዕቢተኛታት ግን ካብቲ ዝፈሓርዎ ዓዘቕቲ ክፈርሱ እዮም። ኣብ ዓምዲ ስድራ ቤት ወድና ብገንዘብ ስለ ዘይሽነን ምሕረት ጌርና ኣለና ቃል ስድራ ቤት መዋቲ ቀሪብሎ። እቲ ሞት ዘሰዓበ ሓደጋ ብ18 መስከረም 2023 ቅድሚ ቀትሪዩ ኣብ ፊት ደባርቦ ሃትል ሰዓት 11 ቅድሚ ቀትሪ ኣጋጢሙ። ኣቶ ዘምህረት ኪዳነ ፊያት እነትረ ዝዓይነታ ቦጥ ናይ ማይ መኪና መሪሑ ካብ ዓልዱ ኻላ ተበጊሱ ናብ ኣስመራ እናተጓዕዘን ከሎዩ ንወዲ 5 ህፃን ፍትሓዊ ሚካኤል ዘርአ ገጪው ሞት ዘብፅሕ ሓደጋ ኣውሪድሉ። ህፃን ፍትሓዊ ሚካኤል በቲ ዝሰዓቦ ሓደጋ ንእለት እዩ ዓሪፉ። ስድራ ቤቱን ፈተውትን ኣብ ዝተረኽብሉ ድማ ሸው መዓልቲ 18 መስከረም ሓመድ ኣዳም ለቢሱ። ፍጻም ሓደጋ ኣቶ ዘምህረት ኪዳነ ድማ ብስድራ ቤት መዋቲ ፍታሕ ወይ ፍቓድ ምስ ተገብረሉ ካብ ቤት ማእሰርቲ ብውሕስ ከም ዝወፅ ተገይሩ። ፍጻም ሓደጋ ኣቶ ዘምህረት ኪዳነ ስድራ ቤቱን ፈተውቱን ሒዙ ነቲ ናይ ዕርቂ ስነ ስርዓት ንምፍጻም ኣብ ቅድሚ ስድራ ቤት መዋቲዩ ቀሪቡ። ብዕለት 8 መጋቢት 2026 ድማ ኣብ መንጎ ስድራ ቤት ፍጻም ሓደጋን ስድራ ቤት መዋትን ስነ ስርዓት ዕርቂ ተፈጺሙ። ኣብ ዓምዲ ልምዓት መበልታ ሸሐይ ክፋል ገስጋስ መደብ ምጥፋእ ማሃይምነትን ትምህርትን ዓበይትን ካበይ ናበይ ቀሪባላ። ኤርትራ ኣብ ቀርኒ ኣፍሪቃ ትኽተሎ ፖለቲካ ኣብ ቀንዲ መትከላት ናይ ወፃኢ ዝምድናታት ዝተሰረተ መርሃ ሃገራዊ ድሕነታ ምዃኑ ብጭብታት ዘነፀረ ጽሑፍ ካልኣይ ክፋል ሰፊሩኣሎ። ኣብ ዓምዲ ያልኡስራ መበል 5 ክፋል ምኽሪ ስነ ኣእምሮ ነርስ ምስጉን ዮሃንስ ተኽላይ ንዕቤት ህፃን ህላወ ኣቦ ዝበሃል ካብቲ ዘየሎ ዝፈልይዎ ረቑሒታት ምኽሪ ንፅበቐ ምኽሪ ንዓወት ኣብ ትምህርቲ ሰፊሮም ይጸንሑና። ኣብ ዓምዲ ወቕፋ ፍንያ ስልጠና ባህላዊ ትልሂት ን30 ኣባላት ሃገራዊ ማሕበር ጾማን ተዋሂቡ። ፀውዒት ንምዕቃብ ያታዊ ባህሊ ኩንድራ ካልኦት ባህላዊ ፍጽምታት ኣህጉርናን ንረክብ። ኣብ ዓምዲ ማሕበረኮማትን ዞባታት ሪፖርታጅ ጽምብል ማሕበረኮም ኤርትራውያን ኣብ ኢጣልያ ዝኽሪ መበል 50 ዓመት ምምስራት ቤት ትምህርቲ ሰውራ ቀሪቦ። ዕላል ምስ ልዑል ነጥቢ ኣብ ሃገራዊ መልቃቕ ፈተና 8ይ ክፍሊ ዘመዝገቡ ተምሃሮ ይጸንሓና። ስእሎ መግለጺ ዑደት ክቡር ፕረዚደንት ኢሳያስ ኣፈወርቂ ኣብ ግብጺ። ኣብ ዓምዲ ጥዕና ሕማም ሽኮር ኣብ ህፃናት ተዳሲሱ። ሕማም ሽኮር ብደረጃ ዓለም
ካብ ግዜ ናብ ግዜ ብብዝሒ ይረኣዩ ካብ ዘለዎ ዓይነት ሕዱር ሕማማት

ሕማማት ሓደ እዩ። እዚ ሕማም እዚ መዓልታዊ ጥንቃቐን ክንክንን ዘድልዮ ሕማም እዩ። ስለዚ ነዚ ሕማም እዚ ንምክትታል ብደረጃ ዓለም ዝግበር ወፃኢታት እናዘሄደ ይኸይድ ምህላው መፅናዕትታት የመልክቱ። ኣብ ህፃናት ብዝለዓለ ደረጃ ዝረአ ዓይነት ሕማም ሽኮር ቀዳማይ ዓይነት ሕማም ሽኮር ማለት ታይፕ 1 ዳያቤቲስ እዩ። እዚ ሕማም እዚ ኣብ ኣህጉርና ኣፍሪቃ ኣብ ዝሓለፈ 10 ዓመታት ኣብ ክሊ ዕድመ ትሕቲ 5 ዓመት ኣብ ልዕሊ ዝርከቡ ህፃናት ብ5 ዕፅፊ ወሲኹ ይርከብ።

ጥቕስ ሶሙንዚ ይጸንሑና ኣብ ዓምዲ ፍለ ጻዕሪ ድሕነት ጸባ ምድላው ርግኦ ካብ ዘይፈልሐ ጸባ ምስታይ ዘይፈልሐ ጸባ ገመል ብዝምልከት ኣቶ ዓወት ርእሶም ካብ ክፍሊ ኣገልግሎት ሕጋጋትን ቁፅፅር ሚኒስትሪ ሕርሻ ሓላፊ ኣሃዱ ቁፅፅር ብቕዓት መድሃኒት እንስሳን ክታበትን ካልኣይ ክፋል ቀሪብሎ ብተወሳኺ ኣብዛ ዓምዲ ስግረ ብከላ መግቢ እንታይ ምዃኑ ኣብ ንውስ ዓምዲ ሕቶ ፍረ ጻዕሪ ሰፊሩኣሎ ኣብ ዓምዲ ሸባብ ንውስ ዓምዲ ሕቶ ሸባብ ክውስን ኣይከኣልኩን ብዝብል ኣርእስቲ ኣነ ጓል 38 ዓመት ኣደ 3 ቆልዑን ዝተፈታሕኩን እየ ኣብዚ እዋን ብዝተፈላለዩ ሰባት ንሓዳር ሕተት ኣለኹ እቲ ሓደ በዓል ቤተይ ነበር እዩ ሓደ ድማ ናይ ቀረባ መሳርሕተይ ኮይኑ ንቡር ዘይፈተነን እዩ ስድራይ ድማ ናብራ ዘይትገብሪ ክሳብ መዓስ ንበይንኸይ ወላ ሕማቕ ይኹን ናትካ ትብሎ ናብራ እዩ ዝጠቕመካ እናበሉ ጸቕጢ ይገብሩሉ ኣለዉ ብዝኸድክዎ ብዘረባ ሰባት ስለ ዝተሸገርኩ የ ዝድብል ዘለኹ ምስ ኣመኻሪ ዝተኻየደ ምብሃልን ምኽርን ይጸንሓና ኣብ ዓምዲ መዛነይ ኣካላት ደቂ ሰብ ዝጸሮ ዘደንቕ ሓቅታት ውቃጦ መግለጺ ዘመናውነት ዶ ሰባት ከም መጽሓፍ ንረክብ ኣብ ዓምዲ ተርሙማ ህያብ ጥምቀተይ ዝተመሰቐለ ቓላት ዝስርሑ ምስላታት ግጥሚ መምህር ይጸንሑና ኣብ ዓምዲ ደቂ ኣንስትዮ ንኤርትራውያን ኣዴታት ንመስል ዶ ኣዴታት ኤርትራ ኣብ ታሪክና ከም መሰረት ሃገራዊ መንነት ጽንዓት መስዋእቲ ጽበቐ ውሕልናን ጥበብን ተባሂለን እየን ዝዝከራ ኣብ ታሪክና ኾነ ጉዕዞና ድማ ዓባ ኣሰር ዘለወን እየን ሎሚ ዘለና ደቂ ኣንስትዮ ኣዴታትና ዘይነበረን ብልጫታት ዕድላትን ክህልወና ይኽእል እዩ ሰፊሕ ናይ ትምህርቲ ናይ ስራሕን ናይ ለውጥን መድረኽ ብቐንዱ ድማ ናይ ናጽነት ዕድላት ክንከስበሉ ይኽኢልና ኢና ከም ውፅኢቱ ድማ ሎሚ ኣብ ብዙሕ ዓውድታት ብልዑል ብቕዓት ዝዋሳእ ደቂ ኣንስትዮ ብቁፅሪ ውሑዳት ኣይኮናን ደረጃ ንቕዓት ሕብረተሰብ እውን ዓብዩ ከም ውፅኢቱ ድማ ኣብ ሕብረተሰብ ኤርትራ ዓብዪ ማሕበራዊ ለውጢ ተራእዩ ካልእ ኣገዳሲ መዐቀኒ ንቕሓት ሕብረተሰባት ግን እቲ ዝውንንዎ ረቂቕ ሓይሊ እዩ ባህሊ ክብርታት ልምድታት ታሪክ ንሓደ ሕብረተሰብ ቀንዲ መለለየ እዮም እዚ ዘለናዮ ዘመናዊ መድረኽ ብዓለም ደረጃ ዳርጋ ሓደ ዓይነት ቅዲ ህይወት ዘለዎ ዘመናዊ ሕብረተሰብ ከም ዝህነፅ እዩ ዝገብር ዘሎ ዘመናውነት ድማ ንምዕባለ ዝድርኽ መሳርሒ ዳ እምበር ብስም ምዕባለ ንረቂቕ ሓይሊ ናይቲ ሕብረተሰብ ዝትክ እዩ ማለት ኣይኮነን እቲ መሰረታዊ ሕቶ እምበኣር ሎሚ ዘለና ኣዴታት ብፍላይ ድማ መንእስያት ኣዴታት ንመሰረትና ንመስል ዶ ዝብል ሕቶ ኣልዒልካ ምዘታይ ኣገዳሲ ኮይኑ ይስማዓኒ ተጠቂሱ ኣብ ዓምዲ ሚን ሁና ውህናግ ኣብ ወደብ ብውሳን ደቡብ ኮርያ ዝተዓግተ ዓሳነባሪ ንምዕዛብ ልዕሊ 600,000 በጻሕቲ ኣብ ውሽጢ 2 ሰሙን ጥራይ ናብቲ ከባቢ ከም ዝተንቀሳቐሱ ተሓቢሩ ውድድር ንፉዕ ደቃሲ ተኻይዱ እቲ ውድድር ኣብ ውሽጢ 9 ደቓይቕ ጽቡቕ ድቃስ ንዝደቀሰ ሰብ ተዓዋቲ ገይሩ ወፂሎ ኣብ ሳውና ብምድቃሳ ካብ ስርሓ ዝተሰጎገት ቂላ ኢንጂነር ንዘስርሓ ትካል ልዕሊ 100 ካሕሳ ክኸፍላ ሕጋዊ ሕቶ ከም ዘቕርበት ተሓቢሩ ኣብ ደቂ 13 ዓመት ኣብ ዝተኻየደ ምርምራዊ መፅናዕቲ እቶም ፍሉይ ብልሒ ኣብ ምልላይ ስርዓታትን ተቕሎታትን ዘረኣዩ ኣብ ዕቤቶም ሕማም ረሲዕ ንኸጋጥሞም ትሑት ተኽእሎ ከም ዘሎ ኣረጋጊፁ ኣብ ዓምዲ ዘይረዓወ ቅትሳድ ኣብ ኤርትራ ኣብ ፅላት ሕርሻ ዝተሰርሑ ዓበይቲ ዕማማት ኣብ ምድራዕ ልኡላውነት ዘለዎም ግደ ተዳሲሶም ኣብ ዓምዲ ውሓታል ጢፍል ኣገዳስነት መዋለ ህፃናት ዝምልከት ቃለ መሕተት ቀዳማይ ክፋል ከምኡ ድማ ንህፃናት ዝምጥን መሃርን ኣዘናጋዕን ትሕሶታት ንረክብ ኤርትራ ኣብ ቀርኒ ኣፍሪቃ እትኽተሎ ፖለቲካ ኣብ ቀንዲ መትከላት ናይ ወፃኢ ዝምድናታት ዝተሰረተ መርሓ ሃገራዊ ድሕነታ ምዃኑ ብጭብታ ዘነፀረ ጽሑፍ 4ይ ክፋል ሰፊሩኣሎ ንዝምድና ኤርትራን ሱዳንን ብዝምልከት ኣምባሳደር ሱዳን ኣብ ኤርትራ ኦሳማ ኣሕመድ ዓብደልባሪን ዝፀሓፎ ዝርዝራዊ መግለፂ ንረከብ ሚድል ኢስት ፎረም ዝሰፈረ ጽሑፍ ንልኡላውነት ኤርትራ ብዝምልከት ኣብ ኣርስቲ ዘቐመጦ ትሕዝቶ ዝእርም መልሲ ይጽንሐና ኣብ ዓምዲ ስፖትላይት ኣብ ኤርትራ ውሕስነት መግቢ ንምርግጋጽን ዘላቕነቱ ንምርግጋጽን ዝተኻየደ ጻዕርታት ተዳሲሶም ኣብ ዓምዲ ካልቸር ኤንድ ኣርትስ ኤርትራዊ ምስላታት ልቦናዊ ትሕዝቶኦምን ንረክብ ኣብ ዓምዲ ኪዩንኤ ኣብ ወርሓዊት መጽሔት ሚኒስትሪ ሕርሻ ቀረብ ውሑስን መእዛዊ መግብን ንኹሉ ኣብ ኩሉ ብዝምልከት ምስ ሚኒስትር ሕርሻ ኣቶ ኣረፋይ ነበርሀ ዝገለጾ ትሕዝቶ ሰፊሩኣሎ ዝኸበርኩም ተዓዘብትና ንሎሚ ዝተዳለወ ትሕዝቶ መደብና ኣብ ዝተፈጺሙሎ ሰላም

0: ማደር ታሪክ ኤርትራን ኤርትራውያንን ኣብ ጉዕዞን ናፅነት
1: ኣለን ኮማንድስ ሳልሕ
2: ኣስከሳዕብን
0: ማደር ሕብረተሰብ ኤርትራ ኣብ ትሕቲ መግዛእቲ ዳሲሳ ለግዛትን ብድሆታቱን ገድልን ማሕበራዊ ህይወትን ኣብ ጣሚራ
3: እዚ ትርኢ ዘይትገድፍ እየ
4: ብኢደዋኒኑ ኩናት ካ እትፍቕድ ዶመስለኪ
5: እቲ ሓሳቦም እኮ ዝፅላ ኣይኮነ
0: ጾር ደቂ ኣንስትዮን ዕዳ ውሳነ ንእስነትን እተርኢ ማህደር ሓቂ ምንባር ጓሂኣን ሓጐሳን ደበስቓያን መከርኣን ብውሕልል ኣዛናትዋ ኸተዘምቱ ዝተሃንፀ
6: ሕማ ናይ ሰብኩ ሓሲብን ይፈልጥ ሽግር መከራ በልሕሪ ዝስለሎሲ
0: ተኸታታሊት ፊልም ኣብ ኤሪ ቲቪ ኣብ ቀረባ ጊዜ
7: ውሸጣ
0: አፍራይ ሚኒስትሪ ዜና አቅራቢ ቢስ ፕሮዳክሽን ደራሲ ሌተናል ኮሎኔል ዮናስ ተዓገስ ዳይሬክተር ሌተናል ኮሎኔል ዮናስ ተዓገስን ሳሙኤል ሓድጉን ማህደር ሓቂ ኣብ ቀረባ ጊዜ ኣብ ኤሪ ቲቪ

0: መደብ ስነ ፍልጠት
1: እዚ መደብ እዚ ብሚኒስትሪ ትምህርቲ እናተዳለወ
0: ብምትዕባር ሚኒስትሪ ዜና ዝፍኖ መደብ እዩ።
1: መደብ ስነ ፍልጠት
0: ንመሃዝነትን ንቕሓትን።
1: መደብ ስነ ፍልጠት
0: ንመቐይሮ ናብራን ዕቃበ ከባብን። መደብ ስነ ፍልጠት
2: ኣብ ዝተፈላለየ ኩርና ዓዲ ምዃን ንመደብኩም መደብ ስነ ፍልጠት ኣብ ምክትታል ትርከቡ ክቡራት ተኸታተልትና ከም ይቀኒኹም ንሎም እምበኣር ንኣገዳስነት ፅሬት ኣብ ገዛን ኣከባብን እትገልጽ ዕላል ጀርምታት ዘርእስታ ድራማ ሒዝናልኩም ቀሪብና ኣለና። ክትከታተልዋ ብኽብሪ ንዕድም። ሰናይ ምክትታል።

0: ኪኺ፣ ሕጂ ሓንቲ ማዕዳ ጥራያ ተድልየኪ።
1: ናይ መን ማዕዳ?
0: ናይ ኣባሓጎኺ።
1: ናይ ኣባሓጎይ ጀር
0: እወ ኪድዮ እሞ ንሱ ኸዓ ምዕድ ከብለኪ እዩ።
1: ኣባሓጎይ ምስ መኸረኒ ሽዑ እኽልቲ ጀርሚ ኮይነ ሰብ ካሕምም እየ ማለትኪ እዩ።
0: እወ ሰብ ኣሕሚምኪ ምስ ከኣልክዮ ኸዓ ምስ ሓደ ንዓኺ ዝመስል ጥቁ ጀርም ፈረስ ዘጋልብ ዳስ ሰሪሕና ክነምርዖኪ ኢና።
1: ጌና ንእሽተይ እንዴ ደለኹ ትማማ?
0: እንታይ ንእሱኪ ምሳ መርዓናኪ ካልእ ምስ በዓል ገዛኹ ኮንኪ ከምዚ ኣነ ናቦኹ ንገብሮ ዘለና ጌርኪ ኣብ ፍቕሪ ገዛውቲ ሕማም ተራብሒ
1: ወላ ምስ ወለድኩ
0: ከምዛ ንዓኺ ዝምህረኪ ዘለኹ ንደቅኸ ኸዓ ትምህር እዮም። ሰብ ክቐስን የብሉን ጀርሚን ኣጓል እዩ። ሰብ እንተቐሲኑን ጥዕዩን ንዓና ጀርምታት ሽቕለት ኣልቦነት እዩ ክመፀና።
1: ሕራይ ማማ
0: ኪድ በልና ኣባሓጎኺ።
1: ኣባሓጎይ ጀርም ከመይ ቀኒኻ?
2: ግርም ቀኒ ጓል ወደይ። ካብዞም ኩሎም ደቂ ወደይ ንዓኸ ከምዝፈቱ ትፈልጥ እንዲኸ?
1: ኣነ ጥራይ እንዴ እሞ ጓል ወድኻ
2: ሮግ ወደ።
1: ባባን ማማን ሓዊ ሓዊ ትጨንዊ ጀር መታን ክትኮኒ ምኽሪ ኣባሓጎኺ ክትሰምዐለ ክምስ በለኒ እኮ መፅካ።
2: ከምዚ ሎሚ ኣሪገ ምርኩስ ከይሓዝኩ ምኩሕ ጀርሚ እየ ነይረ።
1: ምኩሕ
2: እንታይ እሞ ሎሚ እንዶ ኣሪገ? እምበር ኣነ ዝሓዝክዎ ሰብ ሓሚሙ ይጥዕን እዩ። ሰካሕ ሰካሕ ጀርሚ እየ ነይረ።
1: ሰካሕን ምኩሕን ጀርሚ ነርካ ማለት ግን?
2: እወ ኣቕምሲ ኢነ እምበር ክሳብ ሎሚ እየ ዝሕንሐን። ጥዕና ዘለዎ ሰብ ክርእ ከለኹ ኣብ ርእሲ እርጋኒ ጎሂ እዩ ዝድረበኒ። ኣነ ጀርሚ ኣነ
1: ኣባሓጎይ ንሰብ ብኸመይ ክሕምም ከም ዘለኒ ባባን ማማን ነጊሮምን እዮም። ሕጂ ኣነ እንታይ ደልየ መስለካ? ስራሐይ ክጅምር ካብ መን ክጥንቀቕ ኣለኒ?
2: ለባም ሕቶ እዩ ዛጓለይ። ኣብዛ ዓባይ ዓለም ንሕና ጀርምታት መእታን ከይንፅንጥ ክንልብም እዩ ዘለና።
1: ክንልብም?
2: ልባማት ከምዚ ኸማይ እንታይ ኢሎም ይምስሉ መስለኪ?
1: እንታይ ይብሉ?
2: ከልብስ ኣብ ትሕቲ እዩ ዘሎ ስጋ እምበር ኣብ ልዕሊ እዩ ዘሎ በትሪ ኣይርእን እዩ ይብሉ።
1: እንታይ ማለት እዩ ኣባሓጎይ?
2: ንሰብ ከተሕምም ክትብሊ ቁፅይ ከይትብሊ ጥንቃቐ የድሊ እዩ ማለት እዩ።
1: እስከ ጥዑይ ጌርካ ረዳኣኒ ኣባሓጎይ። ኣይተረዳኣንን።
2: ናይ ጀርም ዝዓበየን ዝኸፍአን ጸላኢ ጽሬት እዩ። ርስሓት ንግደትና እንተ ኾይኑ ጽሬት ውርደትና እዩ።
1: ንጹሪ ሰብ ክነሕምሞ ኣይንኽእል ኢና ማለት ካድዩ?
2: ናበይ ገጽና ኢዶም ብሳምና ዝሕጸቡ ሰባት ይቐትሉና እምበሪ ኣይንሕምሞምን። መግቦም ብግቡእ ዘብስሉ ሰባት ይመናንሁና እምበሪ ሓደግ ኣይንወድቆምን። ዓይኖም ምልጫቢሎም ብጽሬት ዝሕዙ ሰባት የወግዱና እምበሪ ኣይንልክሞምን። ካብ ኩሉ ኸዓ ገዛኦም ብጽፈት ዝሕዙ ስድራ የጽንቱና እምበሪ ኣይነጽንቶምን።
1: እሞ ንሕናስ ንረሳሓት ሰባት ጥራይና ንሕምቖም ማለት ድዩ?
2: እወዛ ጓሊይ ብርኽቲ ጽሩያትን ጽፉፋትን ሰባት እንተርኢኺ ካብኦም ቀልጢፍ ክረሓቒ።
1: ሕራይ
2: ሳሙና እንተርኢኺ ኸዓ እሞ ዓይኒ የብለይ ስኒ የብለይ ኢልክህደሚ። ሰባት ንጀርምታት መታን ክቐትሩ ከም ኣጽዋር ሳሙና እዮም ዝጥቀሙ።
1: ሳምና ይቐትለና እዩ ማለት ካድዩ?
2: ፈረጥዎ የብለና። ርኢኺ እዛ ጓለይ ብርኽቲ ንረስሓትን ኣብዘይ ጽፉፍ ከባብን ዝነብሩ ሰባት ጥራይና ንብለጸሎም።
1: ስለዚ ቀንዲ ጸላእትና ጽሬትን ጽሩያትን እዮም ማለት እዩ።
2: ቀንዲ ፈታውትና ኸዓ ርስሓትን ረስሓትን። ረስሓት እንተይ ዘይሃልዩ ፀሓይና ሞይታ ማለት እዩ። ረስሓት እንተይ ዘይሃልዩ ድኳንና ተዓፅዩ ማለት እዩ። እዚ ወደ ሓንኪ እዛ ጓለይ
3: መልእኽቲ ካብ ጀርምታት ካብ ወራር ጀርምታት ዘድሕኑና ሜላታት ጀርሚ ቁፅሪ 1
4: ካብ ወራርና ንምድሓን ብሓፈሻ መላእ ኣካላትኩም ብፍላይ ካ ኣእዳውኩም ብፅሬት ሓዙ።
3: ጀርሚ ቁፅሪ 2
5: ገዛኹም ቤት ትምህርትኹም ዓይኒ ምድርኹምን ምልጭ ኣቢልኩም

0: መጥር እዩ። ጀርሚ ቁፅር 3
1: እትበልዕሎም ኮነ እትሕዝዎም መሳርሒታት ብፅፈት ሓዙ።
0: ጀርሚ ቁፅር 4
2: ሳምናን ፅሬትን ፀላእትና እዮም። ብሳምና ፅሬትን ተምፂኹም ናባኹም ኣይንቐርብን ኢና። እዚ ወድሓንኩም።
3: እምበኣከስ ክቡራት ተኸታተልትና፣ ንሎሚ ዝበልናዮ መደብ እዚ ክትከታተልዎ ዝፅናሕኩም ነይሩ። በታ ዘቕረብናልኩም ሓፃር ድራማ ዓጊብኩምን ተዘናጊዕኩምን ገለ ትምህርቲ ቀሲምኩምን ክትኮኑ እምንቶና እዩ። ኣብ ዝቕፅል ብካልእ ትሕዝቶ ክሳብ ንረኸብ ስስና እዩ።
1: መደብ ስነ ፍልጠት።
4: እዚ መደብ እዚ ብሚኒስትሪ ትምህርቲ እናተዳለወ
1: ብምትዕባር ሚኒስትሪ ዜና ዝፍኖ መደብ እዩ።
4: መደብ ስነ ፍልጠት
1: ንመሃዝነትን ንቕሓትን።
4: መደብ ስነ ፍልጠት
1: ንመቐይሮ ናብራን ዕቃበ ከባብን።
5: መደብ ስነ ፍልጠት።

0: ሰዓት ሓሙሽተ ኮይኑ ዜናዊ መሰናድኦና ንፍልም ኣለና። ዝኸበርኩም ተዓዘብትና ከመይ ትውዕሉ? ንሎሚ ሶሉስ 13 ጥቅምቲ ዝተዳለወ ዜናታት ውሽጥን ወፃን ሒዝናልኩም ቀሪብና ኣሎና። ንምከታልኩም ብክብረ እንዕድም ማክዳ ሓጎስ ምስ ኣረቢት ቋንቋ ምልክት ኣብረት ተወልደ ብምዃኒና ብቐንዲ ኣርስተ ዜና ንፍልም። ኣብ ንኡስ ኣባባ ፅዕበቓት ትምህርቲ ኣብ ማእከላይ ደረጃ ንምብራኽ ሓበራዊ ፃዕሪ ከም ዘድሊ መሰኻኸር ቀሪቦም። ቤት ፅሕፈት ትምህርቲ ኣብ ንኡዞባ እምኒ ሓይዲ ንኣብነታውያን መምሃራን ኣተባቢዑ። ኣብ ከተማ ከረን ብኣሰራርሓ ምግቢ ክስልጥኑ ዝፀንሑ መንእስያት ተመሪዖም። ሰሜን ኮርያ ክሳብ ግዛኣት ኣሜሪካ ክውንጨፈ ዝኽእል ሓድሽ ባሊስቲካዊ ሚሳይል ከም ዘፍረየት ኣፍሊጣ። መንግስቲ ፖላንድ መጥቃዕትታት ፎኪስ ብረት ንምግታእ ፀጥታዊ ስርሒት ክካየድ ኣዚዞም። ኣብ ፈረንሳ ኣብ ልዕሊ መርበባት ዓበይቲ ትካላት ወሃብቲ ኣገልግሎት ሰፊሕ መጥቃዕቲ ሳይበር ተኻይዶም። ዝርዝር ዜና። ኣብ ንኡስ ኣባባ ፅዕበቓትን ደረጃን ትምህርቲ ንምብራኽ ሓበራዊ ፃዕሪ ክሕይል መሰኻኸር ቀሪቡ። ወኪል ኤሪና ኢብራሂም ዑመር ንዘዳልዎ ፀብጻብ ያዕቆብ ገብረትንሳኤ ካቅርቦ እዩ።
1: ኩለንትናዊ ብቕዓትን ደረጃን ትምህርቲ ብሓፈሻ ናይ ማእከላይ ደረጃ ከዓ ብፍላይ ንምብራኽ ሓበራዊ ፃዕሪ ከም ዘድሊ ውፅኢት ሃገራዊ ምርምራ ሻምናይ ክፍሊ ኣብ ንኡዞባ ባፅዕ ንምግምጋም ብ12 ጥቅምቲ ኣብ ዝተቓንዐ ኣኼባ መዘኻኽሪ ቀሪቡ። ኣብቲ ርእሰ መምህራን ሱፐርቫይዘራት ኣመሓደርትን ወለድን ዝተሳተፍዎ ኣኼባ ሓላፊ ትምህርቲ መምህር እስማዒል ሳልሕ ብቕዓትን ደረጃን ተምሃሮ ከም ንምባል መምህራን ምስ ኣመሓደርትን ዓበይቲ ዓድን ተዋሂዶም ዕቱብ ፃዕሪ የካይዱ ከም ዘለዉ ኣብሪሁ። ርእሰ መምህራን ኣብ ዘቕርብዎ ፀብጻባት ብቕዓትን ውፅኢትን ተምሃሮ በብኸባቢኡ ብብዙሕ ምኽንያታት ከም ዝፈላለ ብምሕባር ብኩራት ኣብ ተምሃሮን መምህራንን ልሕሉሕ ምክእታል ወለዲ ከምኡውን ሸለልትነት ተምሃሮ ኣብ ማኣዲ ትምህርቲ ካብቶም ቀንዲ ጠንቂ ትሑት ውፅኢት ከም ዝኾኑ ገሊፆም። ኣብ ጨንፈር ትምህርቲ ዞባ ሰሜናዊ ቀይሕ ባሕሪ ሓላፊ ኣህዱ መሰረታዊ ትምህርቲ መምህር ዓሊ ኣሕመድ ብወገኑ ፅፈትን ብቕዓትን ትምህርትን ምሕያል ዝግበር ፃዕሪ ናይ ኣብያተ ትምህርትን መምህራንን ጥራይ ዝግደፍ ስለ ዘይኮነ ተረናበርክቶን መላእ ሕብረተሰብ ብሓፈሻ ወለድን ኣመሓደርትን ድማ ብፍላይ ወሳኒ ከም ዝኾነ ሓቢሩ። ተሳተፍቲ ኣብ ዝቐረበ ፀብጻባት ዓሚቕ ክትዕ ድሕሪ ምክያድ እርጋን ኣብያተ ትምህርትን ሕፅረት መምሃሪ መጻሕፍትን ካብቶም ንኣካዳሚያዊ ንጥፈታት ባዕሉታት ጸልዉ ዘለዉ ስለ ዝኾኑ ቈላሕታ ክወሃቦም ተማሕጺኖም። ኣብ መሓዳሪ ከተማ ባፅዕ ኣቶ ዋሂላ ኣስፋ ኣብ ዝሃቦ መዛዝም ቓል እቲ ገምጋም ዘሎ ብልጫታትን ድኻማትን ብምልላይ ቅልጡፍ ፍታሕ ንምንድዳይ ዝድረኽ ከም ዝኾነ ብምብራህ ተረናበርክቶን ሕብረተሰብ መሻርክቲ ኣካላትን ክዓዝዝ ጸዊዑ። ብኻልእ ወገን ቤት ፅሕፈት ትምህርቲ ኣብ ንኡዞባ ባፅዕ ተኣታትዩ ምስ ዘሎ ሓድሽ ኣገባብ ምዘና ተምሃሮ ዘላሊ ርክብ ብ10 ጥቅምቲ ምስ ሱፐርቫይዘራት ርእሰ መምህራንን ኣመሓደርትን ከም ዘካየደ ወኪል ኤሪና ሓቢሩ።
0: ቤት ፅሕፈት ትምህርቲ ኣብ ንኡዞባ እምኒ ሓይሊ ን83 ኣብነታውያን መምሃራን ርእሰ መምሃራንን ኣመሓደርቲ ኣብያተ ትምህርትን ብ8 ጥቅምቲ ኣብ ሓውሲ ከተማ

እምኒ ሓይልን ክደብዑርና ተባቢዑ እቶም ኣምሃራን ኣብ ኣተሓሕዛን ኣመሃህራን ብሉፃት ከምኡውን ምስ ወለድን ኮሚቴ ትምህርትን ፅቡቅ ዝምድና ብምፍጣር ውፅኢታዊ ስራሕ ንምስልሳል ልዑል ተራ ዝተፃወቱ ኮይኖም መደልያዮም ተሸሊሞም ሓላፊ ስነ መምህርና መምህር ተኸስተ ገብረ ክርስቶስ ኣብ ዘስምዖ ቃል ንብሉፃት መምሃራን ምትብባዕ ብቕዓት ትምህርቲ ንምሕያል ኣብ ዝካየድ ፃዕሪ ሓጋዝ ምዃኑ ሓቢሩ ሓላፊ ትምህርቲ ኣብቲ ንእዘባ መምህር ተስፋይ ተኸስተ ብወገኑ ጎንጉንቲ ብውህደት ኣካላት መንግስቲ ዝካየድ ዘሎ ፃዕሪ ኣብ መስርሕ መምሃርን ምስትምሃርን ዝተዋፈሩ ብሉፃት መምሃራን ምትብባዕ ኣብ ውፅኢት ተምሃሮ እወታዊ ፅልዋ ከም ዘለዎ ብርሆም ምትብባዕ ንሓለፍነታውያን መምሃራን ንሞያ መምህርናን ብሓፈሻ ኣብቲ ዓውዲ ንዝተዋፈሩ ድማ ብቐንዱ ዓብዪ መውሳ ምዃኑ ዝገለፀ ሓላፊ ጨንፈር ሚኒስትር ትምህርቲ ዘዋደቡ መምህር ህብቲ ዝግኪዳነ ዕብት ትምህርቲ ንምርግጋፅ መምሃራን ፃዕሮም ክሕይሉ ኣዘኻኺሩ ኣብ መወዳእታ ግዜያዊት ኣመሓዳሪት ንእዞባ እምኒ ሓይሊ ወይዘሮ ትርሓስ ፍቃዱ መምሃራን ረኪቦሞ ዘለዉ ሽልማት ዝያደ ሓላፍነት ከም ዝሰክሞም ተገንዚቦም ዓፀፋ ክሰርሑ ተማፂና ኣብ ንእዞባ እምኒ ሓይሊ ካብ ቅድመ ትምህርቲ ክሳብ ካልኣይ ደረጃ ዝተዘርግሓ 112 ኣብያተ ትምህርቲ ኣለዋ ኣብ ከሰላ ሱዳን እትርከብ ብማሕበርኮም ኤርትራውያን እትእለ ቤት ትምህርቲ ኣልኣመል ኣብ ሃገራዊ ምርመራ ሻሙ ናይ ክፍሊ ብሉፅ ውፅኢት ንዘመዝገቡ ተምሃሮኣ ኣተባቢዓ ኣብቲ ብቤት ፅሕፈት ባህላውን ትምህርታውን ጉዳያት ኤምባሲ ኤርትራ ኣብ ሱዳን ማሕበርኮም ኤርትራውያን ኣብ ከሰላን ኮሚቴ ወለድን ዝተወደበ ስነስርዓት ካብ ቀዳማይ ክሳብ ሳልሳይ ዝወፁ ብሽክለታታት እቶም ካልኦት ድማ ንተሻዓይ ክፍሊ ዘድልዮም መፅሓፍቲ ተሸሊሞም ኣብ ወንበር ኮሚቴ ወለዲ ኣቶ ጃምዕ ሳልሕን ወኪል ሚኒስትር ትምህርቲ ሱዳን ኣብ ዞባ ከሰላን ኣብ ዘስምዖ ቃል ብሉፅ ውፅኢትን ኣካይዳን ናይታ ቤት ትምህርቲ መርኣያ ተገዳስነት መምሃራን ወለድን ከም ዝኾነ ብምጥቃስ ንዝካየድ ዘሎ ውህድ ፃዕርታት ሞጊሶም ሓላፊ ቤት ፅሕፈት ባህላውን ትምህርታውን ጉዳያት ኤምባሲ ኤርትራ ኣብ ሱዳን መምህር በኩረፅን ሃብተ ሚካኤል ብወገኑ እቲ ኣጋጣሚ ምስ ቅንያት ዝኽሪ መበል 50 ዓመት ምምስራት ቤት ትምህርቲ ሰውራ ምፅምባሉ ፍሉይ ትርጉም ከም ዘለዎ ብምጥቃስ መንግስቲ ኤርትራ ካብ እዋን ሓርነታዊ ቃልሲ ጀሚሩ ኣብ ሱዳን ብዝነበሮ ዜጋታቱ ዘዋደዶ ኣገልግሎት ትምህርቲ መግለፂ ናይቲ ምትእስሳር ዜጋታት ምስ ሃገሮም ብምርግጋፅ መንእሰያት ብባህልን ክብርታትን ሕብረተሰቦም ንኩስኩስኮሱ ዘለዎም ንጹር ራእይ ከም ዝኾነ ገሊጹ ወለድን ተምሃሮን ኣብ ዝሃብዎ ርእይቶ ኣብ ዝቕፅል ጉዕዞ ትምህርቲ ዝበለፀ ውፅኢት ንክምዝገብ ከም ዝሰርሑ ቃል ኣትዮም እቲ መደብ ብባህላዊ መሰናድኦታት ዝተሰነየ ነይሩ ኣብ ከተማ ከረን ንሰለስተ ኣዋርሕ ብኣሰራርሓ ባህላውን ዘመናውን ምግቢ ክስልጥኑ ዝፀንሑ 40 መንእሰያት ብ10 ጥቅምቲ ተመሪቖም ኣብቲ ስነ ስርዓት ሓላፊ ሃዋማቲ ኣብ ንእዘባ ከረን መንእሰይ ምስግና ተስፋ ዝጊ ኣብ ዘስምዖ ቃል እቲ መደብ ኣካል ናይቲ ሃዋማትን መንእሰያት ሞያ ንምዕጣቕ ዘካየዶ መደባት ምዃኑ ብምሕባር ሰልጠንቲ ንዘርኣይዎ ተገዳስነት ዕቱብነቶም ኣመስጊኑ ኣብቲ ኣጋጣሚ ተመረቕቲ ንዘዳለውዎ ዝተፈላለየ ዓይነታት ምግቢ ምስ ተሳተፍቲ ኣላልዮም ነበርቲ ንእዞባ ፆሮና ናብ ንእዞባ ማይ ዓይኒ ዝኣቱ 18 ኪሎ ሜትር ናይ ሓመድ ፅርግያ ብወፈራ ይፅጉን ኣለዉ ኣመሓደርቲ ሰለስተ ምምሕዳራት ከባቢ ማለት ምምሕዳራት ከባቢ ዑና ዓንዶም ዓዲ ሓርገፅን ዓዲ ኸረንን ንኤሪና ኣብ ዝሃብዎ ሓበሬታ እቲ ወፈራ ንዝፀንሐ ፀገም መጓዓዝያ ንምቅላል ብተበግሶ ህዝቢ ሰላሰል ከም ዘሎ ገሊፆም ግዜያዊ ምሓዳሩ ንእዞባ ፆሮና እቶ ሃይለ መንገሻ ብወገኑ ነበርቲ ሰለስተ ምምሕዳራት ከባቢ ንዝዓምዎ ዘለዉ ስራሕ ብምጓስ እቲ ናይ ፅገና ስራሕ ምስ ተዛዘመ ዝፀንሐ ናይ መጓዓዝያ ፀገም ከም ዝፍታሕ ሓቢሩ ኣብ መወዳእታ ድማ እቲ ናይ ሓመድ ፅርግያ ግቡእ ኣገልግሎት ምእንቲ ክህብ ምዝምልከቶም ኣካላት እናተሓባበሩ ዘድሊ ክንክን ክገብርሉ ተላብዩ ዝስዕበ ዜና ሃገራት ወፃኢ እዩ ንምክታልኩም ደጊምና ብክብረ ንዓደም ኣብ ዜና ወፃኢ ሰሜን ኮርያ ክሳብ ግዝኣት ሕቡራት መንግስታት ኣሜሪካ ክውንጨፍ ዝኽእል ሓድሽ ባሊስቲካዊ ሚሳይል ከም ዘፍረየት ኣፍሊጣ እቲ ሚሳይል ንካልኦት ሃገራት ንምጥቃዕ ዘይኮነ ልዕላውነት ሃገሩ ንምውሓዝ ዝዓለመ ምዃኑ ፕረዚደንት ኪም ጆንግኡን ሓቢሩ እቲ ዘመናዊ ኣፅዋር ክበፅሖ ዝኽእል ርሕቀት ጥራይ ዘይኮነ ልክዕነት ናይ ምውቃዕ ብቕዓት ልዑል ምዃኑ እውን ፕረዚደንት ኪም ጆንግኡን ብተወሳኺ ረዲዩ ደቡብ ኮርያ ብውሽጣዊ ዓቕማ ዘፍረየቶ ልዕሊ ፍጥነት ድምፂ ዝውንጨፍ ሚሳይል ኣብዝሓለፈ ቀረባ መዓልትታት ድሕር ምፍታና ሰሜን ኮርያ ታክቲካዊ ባሊስቲክ ሚሳይል ከም ዝፈተነት ይፍለጥ ክመፃ ዝኽእል ፀጥታውን ወታደራውን ስግኣት ንምምካት መፍረ ዘመናዊ ኣፅዋር ክብ ከመተቦልያ ሰሜን ኮርያ ትገልጽ

መንግስቲ ፖላንድ መጥቃዕትታት ፎኪስ ብረት ንምግታእ ኣብ ሓያሎ ከተማታት ሃገሩ ፀጥታዊ ስርሒት ክካየድ ኣዚዙ። እቲ መንግስቲ ነዚ ትእዛዝ ዘመሓላለፈ ካብ 7 ክሳብ 10 ጥቅምቲ ጥራይ ኣብ ዝተፈላለየ ኣብያተ ትምህርቲ 3 መጥቃዕትታት ፎኪስ ብረትን ስሕለትን ድሕሪ ምክያድ እዩ። በቲ መጥቃዕትታት ብውሕዱ 15 ሰባት ከም ዝቆሰሉ ዝሓበሩ ፀብፀባት ገለ ኣብያተ ትምህርቲ ስግኣት ንምውጋድ ኣገልግሎት ወዚፈን ምህላወን ኣረድዮም። መንግስቲ ፖላንድ ገበኛታት ንምህዳእን ልዕሊ 24,000 ተወሰኽቲ ኣባላት ፖሊስ ፀጥታን ሰራዊትን ከም ዘዋፈረ ገሊጹሎም። ዛጊት ተኻይዱ ብዘሎ ስርሒት ልዕሊ 140 ጥርጡራት ኣብ ትሕቲ ቀይዲ ከም ዝኣተዉ ዝገለጹ ሰመት ፀጥታ ፖላንድ ንዘይተወሰነ ግዜ ከም ዝቕፅል ኣፍሊጡ። እዚ ኣብ ዝተፈላለየ ከባቢታት ፖላንድ ዝተኻየደ መጥቃዕትታት ሳዕቤናት ብሕታውዋነት ብረት ምዃኑ ምስ ኩነታት ሃገር ቅርበት ዘለዎም ወገናት ይጠቕሱ። ኣብ ፈረንሳ ኣብ ልዕሊ መርበባት ዓበይቲ ትካላት ወሃብቲ ኣገልግሎት ሰፊሕ መጥቃዕቲ ሳይበር ከም ተኻየደ ማዕከናት ዜና ኣቃሊሐን። እዚ ናይ 12 ጥቅምቲ መጥቃዕቲ ብቐንዱ ንመኽዘናት ኣብያተ ምግብን ሱፐርማርኬታትን ዕላማ ዝገበረ ምዃኑ ዝጠቐሱ ሰበ ስልጣን ፀጥታ ፈረንሳ ብሰንኩ ከቢድ ቁጠባውን ዋታውን ክሳራ ከም ሰዓበ ረድዮም። እቲ መጥቃዕቲ ኣብ ልዕሊ መዝሓሊታትን መዝሃሚታትን ልዑል መጠን ዋዒ ብምፍናው ከም ዝተፈፀመ እዩ ዝቃልሕ ዘሎም። ቅድሚ ሚኒስትር ፈረንሳ ሰባስቲና ሎርኖ ነቲ ፍጻሜ ብዝርዝር ንምርማር ንሃገራዊ ትካል ድሕነት ሳይበር ሃገሩ መምርሒ ይህብሎም። ዕዳጋታት ፈረንሳ ምስ እስጳኛ፣ ፖርቱጋል፣ ፖላንድ፣ ጀርመንን ቤልጅምን ንመርበባት ስለ ዝራኽብ እቲ መጥቃዕቲ ነተን ሃገራት ከይተረፈ ብኣሉታ ክጸልዎ ከም ዝኽእል ግምታት ኣሎም። ኤሮጳዊ ሕብረት ኣቐዲሙ ካብ ዘጸቆ ዝዓበየ ምዃኑ ዝገለጸ እገዳ ኣብ ልዕሊ ሩስያ ከም ዝወሰነ ሓቢሩ። እዚ ሓዱሽ ስጉምቲ ንወተሃደራዊ ኢንዱስትሪ ብቐንዱ ድማ ንመፍረ ኣጽዋር ዕላማ ዝገበረ ምዃኑ ሚኒስትራት ጉዳያት ወፃእተን ሕብረት ገሊፆም። እቲ እገዳ ተግበራዊ ምስ ኮነ መፍረ ሚሳይል ሩስያ ብከቢድ ከም ዝህሰ እቶም ሚኒስትራት ኣሚቶም ኣለው። ይኹን እምበር እቲ ውጥን ንኩናት ዩክሬን መፍትሒ ክኸውን ከም ዘይክእል ዝገለጸ መንግስቲ ሩስያ እቲ ሕብረት ተጸባኢ ስጉምትታት ካብ ምውሳድ ክሕየብ ጸዊዑ። እቲ እገዳ ምስ ዝትግበር ኣብ ልዕሊ ኤሮጳዊ ሕብረት ከቢድ ቁጠባዊ ስንብራት ዝገድፍ ናይ መልሰ ግብር ስጉምቲ ከም ዝወስድ ድማ ጠንቂቑ። ኤሮጳዊ ሕብረት ኩናት ዩክሬን ካብ ዝውላዕ ንድሓር ኣብ ልዕሊ ሩስያ ናይ 21 ዙርያታት እገዳ ከም ዘጸቐ ሩስያ እውን ተመጣጣኒ ምላሽ ከም ዝሃበትሉ ጸብጻባት የረዱ። ኣብ 2026 ዕለታዊ ኣስታት 1.4 ሚሊዮን በርሚል ክበጽሕ ተገሚቱ ዝነበረ ወሰኽ ጠለብ ነዳዲ ናብ 400,000 በርሚል ከም ዝወረደ ውድብ ኣፍሬትን ለኣኽትን ነዳዲ ማለት ኦፔክ ሓቢሩ። እቲ ኣሃዝ ካብቲ ኣቐዲሙ ዝተኣሞቶ ብ71 ሚታዊት ከም ዝጎደለ እዩ እቲ ውድብ ገሊጹ ዘሎ። ኣብ ጽላት ጸዓት ዝተገብረ ትሑት መጠን ወፍሪ ከምኡውን ኣብ ዓለም ብሓፈሻ ኣብ ዞባ ማእከላይ ምብራቕን ኤሮጳን ድማ ብፍላይ ዝተኸስተ ጸጥታውን ወተሃደራውን ቅልውላው ካብ ሳዕቤናት ናይቲ ክስተት ምዃኖም ተሓቢሩ። ኣብ 2027 ወሰኽ ጠለብ ነዳዲ መዓልታዊ ናብ 1.7 ሚልዮን ንበርሚል ክብክብል ከም ዝኽእል ግምታት ክኢላታት ኣሎም። ዋጋ ነዳዲ ኣብ ዕዳጋታት ዓለም $100 ንበርሚል በፂሑ ከም ዘሎ ጸብጸባት የረዱ። ህዝባዊት ሪፐብሊክ ቻይናን ቪየትናምን ንግዲ ወፍርን ፀዓትን ኣብ ዝርከቦም ጽላታት ዘለዎን ሓብራዊ ንጥፈታት ንምስፋሕ ተረዳድየን። ቅድሚ ሚኒስትር ቻይና ሊክያንግ ትማሊ 12 ጥቅምቲ ምስ ላዕለዎት ሰብ መዚ ቪየትናም ኣብ ከተማ ቤጂን ኣብ ዘካየዶ ዝርቢ ትምርርዳእ ተበጺሑ። ብዘይካዚ ክልቲአን ሃገራት ኣብ ምዕባል ቴክኖሎጂ ብቐንዱ ድማ ሰብ ሰርሑ ብልሒ ብሓባር ከም ዝሰርሓ ኣብ ትርክብ ኣፍሊጠን። ኣብ መዳይ ትምህርቲ፣ ባህሊ ከምኡውን ርክባት ህዝቢ ምስ ህዝቢ ከም ዝተሓገገዛ እውን ገሊፀን ኣለዋ። ኣብ ፖሊሲ ሓንቲ ቻይና ዘለዋ መርገፂ ዘነፀረት ቪየትናም ኣብ ደሴት ታይዋን ንዝግበር ግዳማዊ ምትእታው ከም እትቃወሞ ኣብቲ ኣጋጣሚ ሓቢራ። ኣብ 2025 ልዕሊ $290 ቢልዮን ዝግመት ንግዳዊ ምልውዋጥ ዘካይዳ ቻይናን ቪየትናምን ኣብ ዝሓለፈ 9 ኣዋርሕ ናይ ዝዓመት እውን ልዕሊ $250 ቢልዮን ምልውዋጥ ኣካይደን ኣለዋ። ኣብ ጽላት ሰብ ሰርሖ ብልሒ ዝግበር ዘሎ ገዚፍ ወፍሪ ኣብ ዕቤት ቁጠባ ዓለም እተዋራ ክጻወት ከም ዝኽእል ኣህግራዊ ማዕከን ገንዘብ ኣሚቱ። ኣብ 2027 ቁጠባ ዓለም ብኣስታት 300,000 ክዓቢ ከም ዝኽእል ዝገመተት ማዕከን ዝዓበየ ክፋሉ ኣብ ቴክኖሎጂ ብዝግበር ዘሎ ወፍሪ ከም ዝጸልዋ ረድዩ። ከም ውፅኢት ናይቲ ወፍሪ ቁጠባ ኤስያ ካብቲ ኣቐዲሙ ዝተገመቶ ብኣስታት 100,000 ክዓቢ ተኽእሎ ከም ዘሎ ኣህግራዊ ማዕከን ገንዘብ ገሊጸሎም። ህዝባዊት ሪፐብሊክ ቻይና፣ ደቡብ ኮርያ፣ ጃፓንን ታይላንድን ዝርከበን ሃገራት ኤስያ ኣብ ጽላት ሰብ ሰርሖ ብልሒ ገዚፍ ወፍሪ የካይዳ ከም ዘለዋ እዩ ዝጥቀስ። ብደረጃ ዓለም ኣብ 2026 ኣብ ጽላት ሰብ ሰርሖ ብልሒ ኣስታት $2.7 ትሪልዮን ከም እተገብረ ዝጠቐሱ ጸብጸባት እቲ ኣሃድ ኣብ ዝመጽእ ዓመት ኣስታት $3.5 ትሪልዮን ክበጽሕ

0: ግልዲ መያጥረካ
1: ሓሳብካ ኣዋት ሓሳብካ ሓሳብካ ኣዋት ይትክተለኒ ይትክተለኒ በናት በናት
0: ኣዋ ክትጀርስ ወማል ዛዕብየ ክትዝመት ይመጣካ ሃይዋንታ
1: እነ ዘማጅ ኮኒ ተልከነው ተልከነው
0: ላኣካ መላኣከየካ
1: ኮነረልቱ ኮነረል
0: ኮነረል እጉል ኮነረል ኣዋተ ለዘመትኩ ኣብሽከረ ይሙን እየ ወእንተ ነበስካ ምጣ ዝመት ብለ ይከበሉ
1: እሺ እሺ
0: ስማዕ እንደ ዋርየኮ ሓሪ ይበልስናና መላኪን ለውርያ ኣለየኮ ዲበ ኮነረል ክግላብ ርዳቱ
1: ሕለፍ እሺ
0: ዴዝ ምን
1: እሺ
0: ስራ ስራ ኮ ስራ

ይሄ ቆሻሻ የሆነ ሽፍታው ለእኔ ኮሎኔል መድፈር ወንጀል እንደሆነ በደንብ ነው ማስተምረው። እኔ ኮሎኔል ስንት ታሪክ በመስራት ነው ኮሎኔል የተሸምኩ። እንደሱ ሽፍታው ያልኮን ሻለቃ ዳሬኩም እበዘኑ እንደ ጸበትኮ እትከደም ሻቡ ህይወቶ ነው ማሳልፈው ይኸውም አክ

0: ማደር ታሪክ ኤርትራን ኤርትራውያንን ኣብ ጉዕዞን ናፅነት
1: ኣለን ኮማንድስ ሳልሕ
2: ኣስከሳዕብን
0: ማደር ሕብረተሰብ ኤርትራ ኣብ ትሕቲ መግዛእቲ ዳሲሳ ለግዛትን ብድሆታቱን ገድልን ማሕበራዊ ህይወትን ኣብ ቃሚራ
3: እዚ ትርኢ ዘይትገድፍ እየ
4: ብኢደዋኒኑ ኩናት ካ እትፍቕድ ዶ መስለኪ
5: እቲ ሓሳቦም እኮ ዝፅላ ኣይኮነ
0: ጾር ደቂ ኣንስትዮን ዕዳ ውሳነ ንእስነትን እተርኢ ማህደር ሓቂ ምንባር ጓሂኣን ሓጐሳን ደበስቓያን መከርኣን ብውሕልል ኣዛናትዋ ኸተዘምቱ ዝተሃንፀ
6: ሕማ ናይ ሰብኩ ሓሲብ ይፈልጥ ሽግር መከራ በልሕረይ ዝስሕለሎሲ
0: ተኸታታሊት ፊልም ኣብ ኤሪ ቲቪ ኣብ ቀረባ ጊዜ
3: ውሸታ
0: አፍራይ ሚኒስትሪ ዜና አቅራቢ ቢስ ፕሮዳክሽን ደራሲ

ሌተናል ኮሎኔል ዮናስ ተዓገስ ዳይሬክተር ሌተናል ኮሎኔል ዮናስ ተዓገስን ሳሙኤል ሓድጉን ማህደር ሓቂ ኣብ ቀረባ ጊዜ ኣብ ኤሪ ቲቪ

0: ሰላም፣ ከመይ ኣርፊድኩም ክቡራት ተኸታተልትና። እዚ ዶክተራት ኣብ ስድዮ እዩ። ንሎሚ ከም ወትሩ ሓደ ኣገዳሲ ኣርእስቲ ሒዝና ኣብ ስድዮና ተረኺብና ዘለና ጋሻና ዶክተር ሳሙኤል ክፍላይ ስፔሻሊስት ውሽጣዊ ሕማማት ካብ ዞባ ሞከስ ሆስፒታል እዩ። ዶክተር ንሎሚ ብዛዕባ ሕማሙ ልቢ ሒዝልና መፂኡ። እንቋዳሓን መፅኻ ዶክተር የመስግነካ። ምዞም ኣብ ዝቐረባ ግዜ ኣብ ስፔሻሊቲ ደረጃ ትምህርቲ ዝዛዘምካ ካሞም ፈለማ እንኳ ሓጎሰካ ንዓኻን ከመኻ ዝኣመሰሉ መሳርሕትኻ
1: ይቀኒለ።
0: ከምዚ ክንጠቕሶ ፀንሓና መቸም ናይ ሎሚ ኣዝዩ ኣገዳሲ ኣርእስቲ እዩ። ብዝርግሐኡን ሃሲኡን ንብዙሓት ሰባት ብኣሉታ ካብ ዝፀልዉ ሕማማት ሓደ ሕማም ወቕዕ ልቢ እዩ። ስለዚ እዚ ኣርእስቲ እዚ ቅድሚ ምፍላም ናስከ ወቕዕ ልቢ ክንብል ከለና እንታይ እዩ ማዕርኽ ንደዩ ስፍሓቱ ተርእዩ ኣጠቃሊልካ ክትገልፀልና?
1: ኣራይ ፅቡቅ። ወቕዕ ልቢ ማለት ብመሰረቱ ዑደት ናብ ማዕበስቲ ዕደት ደም ኣብ ስራውር ደም ዘጋጥም ኮይኑ እዚ ክበሃል ከሎ ከዓ ነታ ከም ሞተር ናይ ኣካላትና ኮይና ትሰርሕ ልቢ ጭዋዳታ ዘድክም ወይ ከዓ ዝሃሰ ዓይነት ሕማም እዩ ማለት እዩ። ስለዚ ዋሕዚ ናይቲ ኪደት ናይ ደም ክረአ ንከሎ ብቐፃሊ ንልቢ ኦክሲጅን ስለ ዘድልያ ንክትሰርሕ ወይ ከዓ ንጥረ ነገራት ንዓኣነ ምስራሕ ዝኣኽሉ ነገራት ብዋሕዚ ደም ገይሩ ስለ ዝኸይድ ነዚ ዋሕዚ ዝዓብስ ዝኾነ ይኹን ነገር ምስ ዘጋጥም ዋቕዒ ልቢ ከጋጥም ይኽእል ማለት እዩ። ስለዚ ትጭዋዳ ክመወት ከሎ እቲ ማህሰይቲ ናይ ትጭዋዳ ከጋጥም ከሎ እዚ ከም ወቕዒ ልቢ ተባሂሉ ይግለፅ። ብኡ መሰረት ከዓ ዘይተደልየ ሓልክታት የምፅእ ማለት እዩ። ብመሰረት ዝርግሖ ክረአን ከሎ ወቕዒ ደም ምናልባት ኣብተን ዝማዕበለ ሃገራት ክትሪኦን ከለካ እዚ ሕማም እዚ ክሳብ 1,000,000 ዝኣክል ህዝቢ ኣብ ዓመት ይሓምም ማለት እዩ። ብመሰረት ምጉዳእቱ ከዓኒ ካብ 300,000 ክሳብ 400,000 ህዝቢ ናይ ምቕታል ዓቕሚ ዘለዎ ካብቶም ዘይተመሓለፍቲ ዓይነት ሕማማት እዩ። ስለዚ ስፍሕ ዝበለ ክብድ ዝበለ ኣካይዳ ከም ዘለዎ ክንርዳእ ንኽእል ማለት እዩ።
0: ፅቡቅ ዶክተር ሳሙኤል፣ ምናልባት ንሪኦ ኣለና ኣብዚ እቲ ክጠቕሶ ፀንሕኻ ልቢ ብቐፃሊ ደምን ኦክሲጅን ስለ ዘድልያ ኣብቲ ምጭንጓዕ ኣብቲ ጨዋዳታት ፀገም ከም ዘጋጥም ኢካ ትገልፀለይ ዘለካ ምናልባት ዝቐረብካያ ስእሊ ኣሎ ምናልባት ክትገልፅ።
1: እዚ ስእሊ እዚ ምናልባት ነቲ ንርድኢት ንክጠቅም ተባሂሉ ዝተገብረ እዩ። ምናልባት እንታይ ሕጂ እቲ ብቐፃሊ ዑደት ክህል ኣለዎ። እዚ ቐፃላዊ ዑደት ክህል ማለት ከዓኒ ነቲ ዘድሊ ጥረ ነገራት ከም ኦክሲጅን ነገራት ወይ ከዓ ካልእ ዝተመሳሰለ ጥረ ነገራት ንልቢ ዘድልያ ብባሕዚ ደም ገይሩ ይኸይድ። ስለዚ ኣብቲ ኺደት ናቱ ትሰራውር ደም ዝኾነ ይኹን ማዕበስቲ ከጋጥም ማለት እዚ ከጋጥም ንድሕር ኮይኑ ከዓኒ ምስ ንውሓት ግዜ ምስ ምኻድ ናይ ተደራረብቲ ሕማማት ተባሂሉ ዝረአ ምልሕዳድ ናይ ስብሒ የርኢ እሞ እዚ ምልሕዳድ ናይ ስብሒ ከዓኒ እንዳዓበየ ክኸይድ ንከሎ ሓደ እዋን እቲ ፅፍዕናቱ ወይ ከዓ ላዕለዋይ ድርዕናቱ ይጭለፍ እሞ ተጨሊፉ ከዓኒ ደም ከርግእ ይግደድ። እቲ ዝረግእ ደም ወይ ኣብቲ ቦትኡ ይዓብስ ወይ ከዓኒ ካብቲ ቦትኡ ተነቒሉ ኸይዱ ኣብ ካልእ ቦታ ይዓብስ ማለት እዩ። ስለዚ እዚ ምስ ዓበሰ እንታይ እያ ንብለልና እቲ ዝግባእ ነገር ኣብታ ቐፃል ትሰርሕ ባእታ ልቢ ዋሕዲ ስለ ዘጋጥም ብኡ መሰረት እቲ መጉዳእቲ ናይቲ ጭዋዳ ምስ ኣጋጠመ ከዓኒ እቲ ወቕዒ ልቢ ተባሂሉ ዝጥቀስ ነገር ይመፅ ማለት እዩ። ስለዚ እቲ ወቕዒ ልቢ መወዳእታ ናይቲ ኪደት ናይቲ ሕማም እዩ ማለት እዩ። ምስኡ ዝኸይድ ግን ድሕሪ እቲ ወቕዒ ልቢ ምስ ኣጋጠመ ዘየድሊ ነገራት ክትርኢ ትኽእል ኢኻ። ስለዚ ስራውር ደም ብቐፃሊ ትናቶም ናይ ምዝርጋሕን ናይ ምጭባጥን ባህሪ ምስ ንውሓት ግዜ እንዳደኸመ ይኸይድ፣ እንዳፀወቡ ይኸዱ፣ እንዳደረቁ ይኸዱ፣ ስብሒ እንዳተላሓደ ይኸይድ፣ ካልእ ዘይምፅእ ፀገማት እቲ ዝመፅእ ፀገማት ካ ብመሰረት እቲ ናይ ምዕባስ ተሪዮታት ምስ ተረኣየ ከዓ ተወቕዒ ክሰት ማለት እዩ።
0: ምናልባት ሕጂ ብዚ ጦይ ሻምቦቆ ንሪኢ ኣለና እቲ ማእከላይ እውን ስብሒ ተኣኪቡ
1: ልክዕ ሕጂ ኣብቲ ቀዳማይ ዘሎ እቲ ሰራውር ደም ሙሉእ ብሙሉእ ክፉት ኮይኑ ንዋሕዚ ደም ዝሕግዝ ወይ ከዓኒ እቲ ዋሕዚ ደም ክኸይድ ንከሎ ላሚናር ፍሎ ወይ ከዓኒ ከምዚ ሰጥ ዝበለ ትኽ ዝበለ ዋሕዚ ናይ ምኻድ እዩ ዘለዎ። ስለዚ ዝኾነ ይኹን ከምዚ ኣብቲ ካልኣይ ስእሊ ዝረአ ዘሎ ተኣኪቡ ስብሒ ኣብቲ ትሕትቲ ላዕለዋይ ሽፋን ናይ ሰራውር ደም ስብሒ ምስ ተኣከበ ነቲ መሰረት ናይቲ ሻምቦቆ የፅብዎ ማለት እዩ። ስለ ዝፀብብ እንታይ ይኸውን እቲ ዋሕዚ ደም እንዳቐነሰ ይኸይድ። ሕጂ ኣብ ገምዚ ክስትታት ክመፅእ ከሎ

0: እንታይ እዩ ምስ ምንቅስቃስ ምስ ከቢድ ስራሓት ምግባር እቲ ምልክታት ክረአ ይኽእል እዩ ሓሓሊፉ እጂ ከምዚ ዓይነት ምልክታት ክረአን ከሎ ምናልባት ኣብቲ ሕክምና ወኪደት መግለፂ ዝተፈለየ ስም ክወሃቦ ይኽእል እዩ እዚ ዓይነት ተርእዮታት ክንብል ከለና ስቴብል ኣንጃና ይበሃል ሓደ ፓተርን ይኽይደእ ሓደ ዋሕዚ ይኽተል ኣሎ ማለት እዩ ወይ ሓደ ጋብ ይኽተል ኣሎ እቲ ጋብ ማለት እንታይ እዩ ከቢድ ስራሕ ክሰርሕ ከለኻ ከቢድ ፃዕሪ ዘለዎ ነገራት ክገብር ከለኻ ቀንዛታት ይስማዓካ ማለት እዩ ስለዚ እዚ ቀንዛታት እዚ ክስማዓካ ከሎ እቲ ስብሒ ኣፅቢብዎ ስለ ዘሎ ምስኡ ከዓኒ ናይቲ ድርኺት ናይ ምንቅስቃስ ምስ መፀ ሰራዊ ደም ናይ ምፅባብ ወይ ከዓኒ ናይ ምጭባጥ ባህር ኣለዎም ምስተፀበ ስለ ዝያዳ ይፀብብ ሞ እቲ ምልክታት ዝያዳ የርእካ ማለት እዩ እዚ ግን ስለ ዘይተሰዓብሰ እቲ ወቕዕ ልበ ኣየጋጥምን ማለት እዩ ብሰዓት እዚ ኣብቲ ሳልሳይ ስእሊ ንሪኦ ዘለና ግን ይጭለፍ እቲ ላዕለዋይ ሽፋን ናቱ ይጭለፍ ወይ ከዓ ይንድር ወይ ከዓ ይቕለጥ ሞ ሽዑ ናይ ምርጋእ ባህሪ ይመፅእ ደም ይረግእ ማለት እዩ ደም ክረግእ እንከሎ ሽዑ ነታ ሳቦታት እያ ክዓብስ ክእል ወይ ከዓ እንተን ተጨሊፈን ዝኸዳ ኣብ ካልእ ኸዳ ይዓብሳ ማለት እዩ ምስ ዓበሳ ሽዑ እንታይ እዩ ክኽፈት ስለ ዘይክእል ወይ ከዓኒ ኣብዚ ዝባን ዚ ኣንስቴብል ተባሂሉ ካ ይፅዋዕ እዚ ሰብ እዚ እንታይ እዩ ቀፃሊ ኣብ ዕረፍት ንከሎ ኣብ ምዝናይ ንከሎ ኣብ ፃዕሪ ዘየብሉ ጉዳይ ክኸውን ከሎ እንታይ ኣጋጥሞ ማለት እዩ እቲ ምልክት ናይ ቀንዛታት ናይ ምልክት ናይ ወቕዕ ድበ የጋጥሞ ማለት እዩ ይረኣዮ ብኡ መሰረት እዚ ቅልጡፍ ሕክምና ክግበረሉ ዘለዎ ከም ምኳኑ ፈሊጡ ከዓ ናብ ሕክምና ክኸይድ ኣለዎ ማለት እዩ
1: ራይ ዶክተር ቀንዲ ምልክታት ናይ ወቕዕ ልቢ እንታይ እዮም
0: እጂ ኣብቲ ምልክታት መፂና ክንዛረብ እንድሕር ኮይና እቲ መሰረታዊ ዝበሃል ዝበዝሕ ግዜ ኣብ ዝበዝሕ ሰባት ዝረአ ቃንዛ ኣፍ ልቢ እዩ ኣብ ደረት ኣፍ ልብኻ ቃንዛ የርእካ ዝበዝሕ ግዜ ናብ ፀገማይ ክፋል ናይ ኣፍ ልብኻ ክኸይድ ይኽእል እዩ ወይ ከዓኒ ካብኡቲ ቃንዛ ናብ ክሳድካ ናብ ርእስኻ ወይ እውን ናብቲ ካልኣይ መሓውር ወይ ከዓ ንድሕሪት ገፁ ክኸይድ ይኽእል ማለት እዩ እዞም ቃንዛታት እዚኣቶም ሕጂ እቲ ቃንዛ ባህር ንባዕሉ ክፋለ ይኽእል እዩ ማለት እዩ እቲ ምፍላይ ክንብል ከለና እቲ ቃንዛ ከምዚ ሓውሲ ዝፀቅጥ ዓይነት ቃንዛ ወይ ከዓ ንገሊ ነገር ፀቕነካ ዘሎ ፀቕጠካ ዘሎ ወይ ከዓኒ ብርቱዕ ዘይኮነ ቃንዛ ክስማዓካ ይኽእል እዩ ካልእ ምናልባት ፍልይ ዘብሎ እንታይ እዩ ኢኪቫለንስ ኣለው ከምዚ ኣንጀናል ኢኪቫለንስ ተባሂሉ ንዕኡ ዝመሳሰሉ ብልክዕ ንዕኡ ዝገልፁ ዝኽእሉ ካልኦት ምልክታት ኣለው እዚ እንታይ እዩ እዚ ነቲ ቀንዛ ኣፍ ልቢ ከም መሰረታዊ ነገር ገዲፎም ዘርእዩካ ማለት እዩ ካልእ ኣብ ክሳድ ዝረአ ቀንዛ ማሓውራት ዝረአ ቀንዛ ገለ ተመሳሊ እውን ምስ ዕድመ ምስ ካልእ ምስ ካልእ ኣብ ግምት እቲኻ ናይ ወቕዒ ልቢ ምልክታት እውን ክኾኑ ይኽእሉ እዮም ብዝተፈለየ መንገዲ እዚኦም ቶም መሰረታውያን ምልክታት ክኾኑ ከለዉ ቶም ቃንዛታት ዝረኣኢሎም ቦታታት ዝያዳ ነቲ ሕማም ዝገልፁ ብተወሳኺ እቲ ወቕዒ ምስ ኣጋጠመ እንታይ ይጋጥም ማለት እዩ ምስኡ ዝኸይድ ናይ ኣካላትና ናይ መልሰ ተግባር መልሲ የርኢ ማለት እዩ እጅቶም መልሰ ተግባራት መልሲ ዘርእዮም ኣብ ዝተወሰኒ ክፋላት ኣካላትና ዘርእዮም ነገራት ኣለዉ እጅ እዚ ከም ፅሩር ምባል መሳሊ ዝበዝሕ ግዜ ሰብ ፅሩር ክብሎ ይኽእል ወይ ከዓ ክወድቕ ይኽእል ሓለፍታ ክኣቱ ይኽእል ወይ ከዓ ብብዝሒ ርሓፅ ከምፅእ ይኽእል ልዑል ምስትንፋስ ወይ ከዓኒ ናይ ምስትንፋስ ድፊኢት ክህልዎ ይኽእል ዝያዳ ከስተንፍስ ክግደል ይኽእል ማለት እዩ ብተወሳኺ ርሓፅ እዚ ሕጂ ኣካላትና እንታይ ይህሰ ከም ዘሎ ዝነግር ነገራት እዩ ማለት እዩ ረሃፅ ከርህፅ ይኽእል ካልእ እቲ ተምላስን ዕግርግር ምባልን ከዓኒ ከም ተወሰኽቲ እዚኣቶም ሕጂ እንታይ እዩ ተወቕዒ ምስ ኣጋጠመ እንታይ ንብላ ለና ማለት ተወቕዒ ምስ ኣጋጠመ እቲ ኣካላትና ናይ ገዛእ ነብሱ መልሲ ይወስድ ማለት እዩ ስለዚ ብከምዚ ተርእዮታት ከዓኒ ሓገዛዊ መልእኽታት ወይ ከዓ ኣውቶኖሚክ ሪኣክሽንስ ተባሂሎም ኣውቶኖሞስ ዝኾኑ ሪኣክሽንስ እዮም እዚኦም በዓሉ እቲ ኣካላትካ ዝውስኖ መልሰ ተግባር ማለት እዩ ነዚኦም ከዓ ከም ሓገዝ ናይቲ ኣቐዲምና ክንገልፆ ፀናሓና ቀንዛታት ማለት እዩ እጂ ብዝተፈለየ መልክዕ ኩሉ ግዜ እንታይ እዩ ምናልባት ኣብ ስላይድ እዚ ንሪኦ እንተሊና ልሙዳት ምልክታት ኣቐዲምና ክንዛረብ ፀኒሕና ኣብ ዝተፈላለየ ሰባት ብዕድመ ብገለ ካልእ ኣብ ዝምልከሰ ረቑሕታት ኣብ ዘእተካሉ ግዜ እቶም ልሙዳት ዝበሃሉ ቃንዛ ኣፍ ልቢ ብርቱዕ ድኻምን ረሃፅን ከጋጥሙካ ይኽእሉ እዮም እዚኦም ዝበዝሑ ኣብ ዝበዝሕ ሰብ ከጋጥሙ ዝኽእሉ ምልክታት እዮም እዚ ምልክት እዚ ግን ንኩሉ ሰብ ብማዕረ ይፀሉ ወይ ከዓኒ ኣብ ኩሉ ሰብ ብማዕረ ይኸይድ ማለት ኣይኮነን እንታይ እዩ ካብ ሰብ ናብ ሰብ ክፈላለ ይኽእል እዩ ካብ ሰብ ናብ ሰብ ዝፈላለየሉ ምክንያታት ከዓኒ ምናልባት ኣብ ደቂ ኣንስትዮ ዝተፈለየ ምልክታት ክርእካ ይኽእል እዩ ኣብ ዕድመ ዝደፍኡ ሰባት ልዕሊ 70-80 ዝኣመሰሉ ሰባት ዝያዳ ፍሉይ መርተርኦታት ክርእካ ይኽእል እዩ ኣብ ሽኮር ዘለዎም ሰባት ፍሉይ ተርኦታት ክርእካ ይኽእል እዩ ስለምንታይ እዩ ከምኡ ዝብል ሕቶ ንድሕር ልዒልና ምናልባት ኣብቲ ባህሪ ናይ ኣፈጣጥራ ናይ ደቂ ሰባት ይፈላለ ይገል እዩ እንጂ ብፍላይ ኣብ ደቂ ኣንስትዮ ዝረአ ነገራት እንተይልና ሰራውርደም ናይ ደቂ ኣንስትዮ ብመሰረቱ ኣብቲ መፅናዕታዊ ፅሑፋት ከም ዝገልፆ ቅጥን ዝበለ ንውሕ ዝበለ ባህር ኣለዎ ሕጂ ናይ ምጭብባጥ ናይ ምዝርጋሕ ዓቕሚ ከዓ ፅቡቅ ዝኾነ ኣለዎ ማለት እዩ። ምስኡ ከዓኒ እንታይ እዩ ነዝዕታት ካብ ኣካላተን ከዓ ኢስትሮጅን ዝበሃል ወይ ከዓኒ ነቲ ናተን ናይ ፍርያምነት መልክዕ ክሕሉ ዝኽእል ነዝዒ ከዓ ኣሎ። እዚ ከዓ ናይ ገዛእ ነፍሱ ኣብ ሰራውር ደም ይኹን ኣብቶም ካልኦት ናይ ስብሒ ንምእዛንን ናይ ደይተደልዩ ሕማማት ናይ ስ ከምዞም ሕዱራት ሕማማት ተባሂሎም ዝግለፁ ንዓኣቶም ንክቋፀልካ ዝኽእል ሓይሊ ኣለዎ። ስለዚ ዝበዝሕ ክስተት ኣብ ደቂ ኣንስትዮ ድሕሪ እቲ ፅንፈ ፅግያት ዘጋጥም እዩ ክኸውን ማለት እዩ። እቲ ወቕዕ ልቢ ከጋጥም ድሕሪ ኮይኑ ዝበዝሕ ግዜ ድሕሪ ፅንፈ ፅግያት ዘጋጥም እዩ ማለት እዩ። ቅድሚኡ እንተጋጢሙ ምናልባት ካልእ ስም ኣለዎ ብዙሕ ዘብለና ነገር ኣይኮነን ኣብ ንኣሽቱ ክጋጥመሉ ዝኽእል መልክዕ ግን ነቲ ወቕዕ ልቢ ንዛረብ ካብ ሃለና ኣብቲ ዳሕራይ ግዜ ስለ ዘጋጥም ምስኡ መሰረት እጂ ተወሳኺ ከዓኒ ከምቲ ናይ ዕድመ ምድፋእ ዝመፅ ረቑሒታት ሽዑ ናይ ሰራውር ደም ናይ ምድካም እቲ ናይ መልእኽቲ ናይ ምትሕላፍ መትንታት ማለት እዩ ነርቭስ ንባዕሎም ፀገማት መፁ ኣብ ዲያቤቲክ ኣብ ሽኮር ዘለዎም ሰባት ከምኡ እቲ ናቶም ሰራውር ደም ስለ ዝደክም ዘይተሪ ሳዕብየ ንመፅእ ኣብ እርጋን እውን ከምኡ እዚ ሕጅታ እዩ ነቲ ምልክታት ፍልይ የብሎ። ስለዚ ፍልይ ከብሎ ከሎ ብዚ እዋን እዚ ነቲ ቃንዛ ኣፍ ልቢ ከም መሰረታዊ ነገር ደይ ክትወስዶ ትኽእል ኢኻ። ኣብዚ ግዜ እዚ ክወስዶ ነገራት እቲ ክረአ ዝኽእል እቲ ሕፅረት ምስትንፋስ ብብዝሒ ክረአ ይኽእል ብርቱዕ ድኻምን ጭንቀትን ከጋጥሞ ይኽእል። ምክንያቱ ፍርሓት ይስምዖ እቲ ሰብ ምክንያቱ ኣካላት ብውሽጢ ይህሰብ ስለ ዘሎ እቲ ናይ ምስትውዓል ተባሂሉ ክንሓስቦ ንኽእል ነርቭስ ከዓ ነቲ ነገራት ብቃንዛ ክገልፅሉ ካብ ዘይከኣሉ እንታይ ይገብር ማለት እዩ እቶም ካልኦት ስለ ዝረኣይዎ ናይ ምፍራሕ ነገራት ክርድኦ ይኽእል ማለት እዩ። ቃንዛ ከስአየ ወይ ከዓኒ ናይ ምምላስ ናይ ፅሩር ምባል ነገራት ከዓኒ ዝያዳ ይረአዩ። ስለዚኣቶም ኣቶም ካልእ ከም ዝበልናዮም ሽኮር ዕድመ ደቂ ኣንስትዮ ዝረኣዩ ምልክታት ይኮኑ ማለት እዩ።
1: ጥቡቅ
0: ኣብዚ ክንሪኦ ከለና እቲ መሰረታዊ ነገር ኣብዚ ክንሪኦ ዘለና ንምንታይ እዩ እዚ ድሕረ ባይታ ስእሊ ተረእዩ እንተ ኢልና ብልክዕ ሓደ ወቕዕ ልቢ ምስ ኣጋጠመ ንምንታይ ኣጋጥም ድሕሪኡ ክንሪኦ ኢና ማለት ምስ ኣጋጠመ ግን ብልክዕ ሕፁፅ ሓገዝ ክግበር ክኽእል ኣለዎ። ንምንታይ ያ ንብል ሕጂ እቲ ግዜ ትወስዶ እቲ ጭዋዳ ዝሞተሉ ግዜ ይኸውን ማለት እዩ። ንውሓት ግዜ እንድሕራ ንውሕካ ልክዕ ምስቲ መጠን ማዕበስቲ እቲ መጠን ዘድልዮ ረቋሒታት ከም ኦክሲጅን ገለ መሳሌ ስለ ዘይከይድ ወይ ከዓ ብግቡእ ስለ ዘይርክብቲ ጭዋዳ ክመውት ይግደድ ማለት እዩ። እንተ መይቱ ንክተተስኦ ከቢድ እዩ። ምክንያቱ ብገዛእ ነብሱ ናይ ምብርባር ዓቕሚ የብሉን ናይ ልቢ ጭዋዳታት ማለት እዩ። ከምዚ ናይ ፀላም ከብዲ እቶም ዋህዮታት ክተኻኽኡ ወይ ከዓ ንክራብሑ ይኽእሉ እዮም። ኣብ ጭዋዳ ምስ መፅኻ ግን ሓንሳ ምስ መተ በሰላ እዩ ዝኸውን። ስለዚ እዚ በሰላ ዝንኸየጋጥም ዘየድሊ ውድቀት ናይታ ልቢ ንኸይመፅእ ኣብ ግዚኡ ተቐላጢፍካ እቲ ምልክታት ምስ ተረየ ስምዒታት ምስ መፀ ተቐላጢፍካ ሕክምና ኸይካ ብልክዕ ወቕዕ ልቢ ነካዲ የብልካን ክትነፅር ክትክል ኣለካ። ምክንያቱ ዝነውሐ ግዜ እንተወሲድካ ዝነውሐ ጭዋዳ ትቐትል ኣለኻ ማለት እዩ። ብዙሕ ጭዋዳ ተቐቲልካ ከዓኒ እታ ልቢ ካብ ስራሕ ወፃኢ ናይ ምዃን ባህር ትኸይድ ኣላ ማለት እዩ። ካብ ስራሕ ወፃኢ እንድሕር ኮይና ከዓኒ ዘይተደለየ ሕክምናዊ ሓገዝ ንክትገብር ወይ ከዓ ንመጉዳእቲ ክመፀካ ትድረኽ ማለት እዩ። ስለዚ ኩሉ ግዜ ምልክታት ኣስተውዒልካ ርኢኻ ሓገዝ ናብ ትረኽበሉ መንገዲ ክትጥምት ክትክእል ኣለካ ማለት እዩ።
1: ዶክተር ምናልባት እታ ግዜ ንብላ ዘለና ክንደይ እያ ትኸውን? ብመዓልቲ ድያ ትቁፀር? ብሰዓታት ድያ ትቁፀር? ወቕዒ ምስ ኣጋጠመ ዲኸ እቲ ቅልጢፍካ ምምፃእ ዝድለ ዘሎ ወይ ቅድሚ ወቕዒ እዩ?
0: ሕጂ ፅቡቅ ሕቶ እዩ ማለት ንፁር ንምዃን ከምቲ ኣቐድማ ኣቢለ ክዛረበ ፅናሕኩ እቲ መሰረታዊ ምልክት ቃንዛ እኳ እንተኾነ ብቃንዛ እንተኢልና እቶም ካልኦት ተደረብቲ ምልክታት እውን ከም ምልክታት ክትወስዶም ትኽእል ኢኻ። ስለዚ ኣብ ከምዚ እዋን ክንዛረብን ከለና ግዜ ክንብል ከለና ብፍላይ ነቶም ቃንዛ ዘለዎም ታቃንዛ እያ መጀመሪቶም ካብታ ቃንዛ ዝጀመረትሉ ግዜ ኢኻ ምርኩስ ጌርካ ኣብ ክንደይ ግዜ ከመይ ግዜ ትብል ማለት እየ እጂ ነቶም ምልክታቱ ብካልእ መንገዲ ዝግለፁ ዓይነት ማለት ነቲ ወቕዕ ልቢ ብካልእ መንገዲ ተገሊፁ ዘሎ ምልክታት ዘለዎም ሰባት ከዓ ካብታት ያ ምልክት እያ ተራየት ማለት እዩ። ንወቕዕ ልቢ ከምዚ ክንዛረበሉ ፅናሕና ኣብ ዕድመ ኣብ ናይ ሽኮር ገለገለ ነቶም ካልኦት ሕማማት ዘለዉ ሰባት ግን ንኣብነት እጂ ከም ሽኮር ከም ስብሒ ብብዝሒ ከም ምክራሽ ማለት ከም ምክሳዕ ምሳሌ ገለ ወይ ከዓኒ ትሑት ናይ ምንቅስቃስ ዓቕምን ቃንዛን ተደረብቲ ነገራት ተተራዮም እዚኦም ውሕዱ ኣብ ሰለስተ ወርሒ ምርምራ ክትገብርን ከለካ ክትነግር ክትክእል ኣለካ። ከምዚ ትዘለካ እውን ትሪእካ ሓኪሙን እንታይ ትገብር ከምኡ ሳዕብየን ንኸይህልወካ ወይ ከዓ ንወቕዕ ልቢ ዘቃልዕ ድሕረ ባይታ ስለ ዘለካ እቲ ድሕረ ባይታካ ከዓ ኣብ ወቕዕ ልቢ ከይበፅሐ ከሎ ግቡእ ፍወሳ ክገብረልካ ኣለዎ። ነቲ ግቡእ ፍወሳ ጥራሕ ምግባር ደይኮነ ከዓ ኩሉ ግዜ ካተለካ ክኽእል ኣለኹ ዓይነት ርዮታት ኣለካ ድብልካ ክትሕተት ክትክእል ኣለካ ማለት እዩ።